0: መጀመርታ ስመይ ሰጊድላኣብ ሓጎስ ነጋሺ ይበሃል። ካብ ዞባ ማእከል ኣስመራ ማለት እዩ። ሒዘዮ መፅእ ቀሪበ ዘለኹ እዚ ካብ ጉሓፍ ፍሓም መምስራሕ ማለት እዩ። እዛ ካብ ጉሓፍ ፍሓም መምስራሕ እትብል ከዓ ከመያ ሓደ ዝተፈላለዩ ዓይነት ጉሓፋት እዚ ዓይነት ጉሓፍ ማለት እዩ። እዚ ዓይነት ጉሓፍ እዚ ግን ዝተፈላለዩ እዚኦም ሓደ መስርሕ ሓሊፉሎ ካብዚኦም ግን ንኣብነት እቶም ጓሓፍ ንብልሕ ኮይና ዓፅሚ ኣሎ። እዚ ናይ ከተማ ዝፅንፀሉ ከሽባሃታት ክኾኑ ይኽእሉ። እዚ ናይ ካንሸሎ ዝቐምቀም ፊሮታት፣ ርሺ፣ ዒባ፣ እዚ ናይ ድኽዑ ናይ ደርሁት ክኾኑ ይኽእል። ዝተፈላለየ ዋላታ ናይ ምርዓ ወረቐት እውን እታ ትንስነስ እውን እሳ ውን ከይተረፈ ፍሓም ክንቅይራ ንኽእል ኢና ማለት እዩ። እዚኣ ብከምዚ ዓይነት ተዳልየና ኣለዋ። ብድሕሪኡ ነዚኣ እዛ ማሽን እዚኣ እንታይ ትገብረልና ነዚ ተጣሒኑ ዝተሓዋወሰ ጓሓፍ ነዚኣ ፀቂጣ ሞልድ ጌራ ብከምዚ ዓይነት ኣዳልያትልና ኣላ ማለት እዚኣ ብከምዚ ዓይነት ኣዳልያትልና እንደላ ሓደ ብከምዚ ጌርና ካርቦኔት ክንገብሮ ንኽእል ኢና፣ ፍሓም ክንቅይሮ ንኽእል ኢና። ብከምዚ ጌርና ከዓ ፍሓም ክንቅይሮ ንኽእል ኢና። እቲ ፍልልይ ግን እንታይ እዩ? ብከምዚኣ ጌርና ከነፍሕሞ ከለና እቲ ድወፀልና ኤፊሽንሲ መወዳእታ ድወፀልና ፍሓም 30% ይወፀልና ማለት እዩ። ብከምዚኣ ጌርና ክንጥቀም ከለና ከዓ 80% ይወፀልና። ስለዚ እዛ ማሽን እዚኣ እንታይ ትሕግዘናላ? ነቲ ድወፅእ ፍሓም ዝያዳ ተብዝሓልና ኣላ ማለት እዩ። ካልእ ካብዚኣ ሰጊራ ሽዑ ካርቦናይዘር ኣሎ። እዚ ከይፍሓመ ከሎ ብመልክዕ እንጨት እዩ ዘሎ። ከይፍሓመ ከሎ ድሕሪ እዚኣ ኸዓ ምስ ፍሓመ መፍሓሚት ኣለትና ካርቦናይዘር ኣለትና። ኣብቲ ካርቦናይዘር ምስ ገበርናያ ዝኣክል ቴምፕሬቸርን ዝኣክል ግዜን ምስ ሃብናዮ ልክዕ ካብዚኣ ዝነበረት ናብዚኣ ናብ ፍሓም ተቐይራ ኣላ ማለት እዩ። ኣብዚኣ ፍሓም ተቐይራ ደላ ግን ሓደ ከም ልምዲ ንፈልጦ ፍሓም ካርቦን ኣለዎ። ኣብዚ ግን ኣብዚ ኸዓ ካርቦን ጥራሕ ዘይኮነ ካብ ጓሓፍ ክሳዕ ዝኾኑ ኸዓ ሓደ ናይ ገዛ ርሶም ዘይንደልዮም ካልእ ባእታታት ኣለዉ ማለት እዮም። ከም በዓል ሚቴን ጋዛት ክኾኑ ይኽእሉ ትክክል ሎ ንባዕሉ ጨና ውን ኣለዎ ማለት እዩ። እዚኦም ኩሎም መስርሕ እጂ እዚኣ ካርቦን ጥራሕ እዚ ካርቦናይዘር ካርቦን ጥራሕ ካርቦኔት ጌራት ለና ኣላ። ብድሕሪ ካልእ ማሽን ካኣላትና ካልእታማ ካልእ ማሽን ካ እንታይ ትገብረልና ነቲ ጨና ትኪ ጋዛት ዘየድልዩ ዓይነት ጋዛትን ነቲ ካርቦንን ብምሉእ ተውፃልና ኸዓ ማሽን ኣላ ማለት እዩ። ሽዑ ካብዚ ክወፅእ ከሎ ሚዛኑ ካብቲ ሓደ ናብቲ ሓደ ክሰጋገር ከሎ ንባዕሉ ሚዛኑ ስለ ዝፈኩስ ካልኣይ ግዜ እንደገና ብከምዚ ኣሸቡን ኣይኮነት እንትሽየጥ ዳሕራይ ናብዚ የእቲና እንደገና ባይንደር መተሓሓዚ ባይንደር መላገቢ ሓዊስና ምስኡ ተባዒጡ እንደገና ናይ መወዳእታ በዚኣ ጌራ ሞልድ ጌራ ብከምዚ ዓይነት ሞልድ ጌራ ተውፃልናላ ማለት እዩ። በዚኣ ጌራ ክተውፃልና ከለና ሓደ እታ ከምዚኣ ጌርና ከነውፃእ ከለና ሓደ በዓድ ካብቲ ካርቦን ትኪ ጨናን ጋዛትን ወፅኡ ኢልና ፀኒሕና ዳሕራይ ኣብዚ ካብዚኣ ወፃኢ ሓደ ባይንደር ተጠቂምና ፀኒሕና ነቲ መስርሕ ዘይሓለፈ ማለት እዩ። እዚ ባይንደር እዚ ከዓ ገና ባዕዳዊ ስለ ዝኾነ ሕጂ ኣብዚ እቲ መስርሕ ስለ ዘይሓለፈ ከም ብሓዱሽ ከምዚኣ ጌራ ምስ ወፀትልና ተመሲና ናብኡ ንመልሶ ማለት እዩ። ኣብኡ መሊስና ነቲ ባይንደር ይኹን ነቲ ሓደሓደ ውን ሓሊፍና ዝፀንሐ ፐርሰንት ኸ ዝወሓደ ፐርሰንት ወ 5% ውን ሓሊፍና ክኸውን ስለ ዝኽእል ንዑ ኸ ከም ብሓዱሽ ኣብዚ የቲና ዜሮ ጨና ዜሮ ትኪ ጋዝን ካርቦንን ከዓ ዝወሓደ ጌርና ኸ ኣውፂና ኸ ናብ ሕብረተሰብና ከም ዝቐርብ ንገብር ኣለና። እታ ቀንዲ ዕላማ ናይ እዚኣ ንከምዚ ንክሰርሕ ዘበለኒ ኸ ነዝህሉ ኩነታት ናይ ሕፅረት ቀረብ ፍሓም ዘሎን ነቲ ክብሪ ዕዳጋ ዘሎ ንምፍታሕ እዩ። እግረ መገድና ኸ ነቲ ብርሰት ኣግራብ ከዓ ንከላኸል ኣለና ማለት እዩ። ዝዓበየ ሳይ እዚ ማለት እዩ። ኣግራብና ሕለው ኣለው ጓሓፍና እንደገና ኸ እቲ ጓሓፍ ንሕና ጉሒፍና ኢልና ጓሓፍ ኢልና ንርብዮ ዝነበርና ሕጂ ኸ ናብ ጥቕምና ተመሊስና ናብ ጥቕምና ሪሳይክል ጌርና ውን ናብ ጥቕምና ንውዕሎ ኣለና ማለት እዩ። እዚኣ ትመስል ማለት እዩ። እዛ ሒዚ ቀሪበ ዘለኹ ለማዓንቲ እዚኣ ትመስል ብሓደ እቲ ክህበና ዝኽእል ጥቕሚ ካብዚ ካብዚ ፍሓም ክህበና ዝኽእል ጥቕምታት ሓደ ኣብ ምንዳዱ ማለት እዩ። ምስቲ ካልእ ሓደ ፍሓም ምስቲ ሓደ ፍሓም ከነዋዳድሮ ከለና ኣብዚ ቴሌቭዥን እዚ ዝህበና ዘሎ እቲ ናይ ምንዳድ ተኽእሉ ሓያል እዩ። ናይ ምንዳድ ተኽእሉ ሓያል እዩ። ካልኣይ ጥቕሙ ከዓ እቲ ንውሓት ግዜ ኣብ ሓዊ ክፀንሓልና ዝኽእል ንውሓት ግዜ እንተወሓደ ክልተ ግዜ እዚ ክልተ ግዜ ንብሎ ዘለና ሓንቲ ቡን ኣብቲ ብኖርማል ፍሓም 250 ግራም እንተ ተጠቒምና ካብ መጀመርያ ክሳብ ሳልሰይቲ ራብዒቲ ቡን ከስተየና ከሎ ገለ ምናልባት ኣብ መንጎን ይውስኻ እዩ። በዚኣ ናተይ ከዓ 250 ግራም ተጠቒመን ካብ መጀመርያ ክሳብ ሳልሰይቲ ራብዒቲ ቡን ኣስትዩ ተመሊሱ ፀብሒ እውን ከስርሓና ይኽእል እዩ ማለት እዩ። እቲ ሓደ እዚ ይጠሙ ሳልሳይ ጠሙ ኸ ኣብ ጥዕና ክንመፅእ ከለና ኸ እቲ ሓደ ክሳይ ዝበዝሐ ካርቦን ኣለዎ። እዚ ኸ የለን እንተበለኻ ዝወሓደ ካርቦን ከ እዩ ማለት እዩ። ብጥዕናኻ ድሓሸ ማለት እዩ። ሓቂ ዘግሃድኪ ናይ ህዝበይ
1: ክብሪ ዳዕሮ ዋዕላና ንፅቡ ስመይ ኤቨን ፀጋ ይበሃል። ተማሃራይ 5 ዓመት ሜካኒካል ኢንጂነሪንግ። እዚኣ ኸኣኒ ፕሮጀክትና ማለት እዩ። ሽማ ኸኣኒ ዲዛይን ኤንድ ፋብሪኬሽን ኦፍ ኮምቢኔሽን ቴሌስቱ ትበሃል። እዚኣ ሕጂ ንመሕረሲት ያጠቅም ማለት እዩ። ኣብዛ ዓድና ሓርሱ ከለዉ እንታይ ይገብሩ ማለት እዩ? ሓንቲ ግራት ምስ ሓረሱ በቲ ዘድልያ መሳርሒ ማለት እዩ። ብሓንቲ ማሕረሻ ገይሮም ምስ ሓረስዋ እታ ግራት ወዲዮም ሽዑ ካልኣይ ግዜ እንታይ ገብሩ ማለት እዩ ነቲ መሕረሲ መሳርሒ ቀይሮም ካልእ መሳርሒ ገይሮም ነቲ ግራት ካልኣይ ግዜ ሓርስዎ ማለት እዩ ሽዑ እቲ ካልኣይ ግዜ ሳሳይ ግዜ ቀቀያይሮም መሕረሲ ዝጥቀምሉ ዘለዉ ዝቀያይርዎ ዘለዉ ሲ ንዑን ምቁጣ ማለት እዩ ኣብኡ ዘጥፍዎ ዘለዉ ጉልበት ፀዓት ካብኡ ከዓ ነዳድ ናይተን መሳርሒ ማለት እዩ ትራክተር ቶንተወይ ዋላ መኪና እጂ ንዑ ንምጉዳል ኢላ ዝተሰርሐት እያ ማለት እዩ ሕጂ እዚኣ ዲዛይን ከዓ ሰለስተ ክፋል ኣለዋ ማለት እዩ እዚ ቀዳማይ እዚ ሮታቬተር ይበሃል እዚ ካልኣይ ከዓ ቲቺዘል ፕላው ይበሃል ሳሳይ ከዓ ባንፎርመር ይበሃል ማለት እዩ ሕጂ እዚ ቀዳማይ ቲቺዘል ፕላው ዝበሃል ልክዕ ከምዚ ናይ መጋዝ ባህር እዩ ዘለዎ ማለት እዩ ሕጂ ኩሉ ግዜ ከምዚ ናይ መጋዝ ሓፂን ዝቆርፆ ማለት እዩ እዚ ከዓ በዛ ዲናሞ እዚኣ ማለት እዩ እዛ ዲናሞ እዚኣ ምስተሰት ነዚ ሮታቬተር እዚ ክሳብ ትገብሮ ማለት እዩ ከተዝሮ ጅምር ማለት እዩ ሕጂ ከተዝሮ ከላ እንታይ እያ ትገብሮ ማለት እዩ ኣብዚ ውሽጢ ሓንቲ በበል ጌይራ ኣላ ማለት እዩ ናይዚ ዲናሞ እዚ እንታይ ትገብር ማለት እዩ ቅልጣፈ ክሳይ ትገብረለይ ማለት እዩ ትቋፃፀረለይ ማለት እዩ ሕጂ እዚኣ እዛ በበል ጌር እዚኣ እንታይ እያ ትገብሮ ማለት እዩ ሰለስተ ዕፅፊ ማለት እዩ ኣጉዲላ ካብዚ ናይ ዲናሞ ቅልጣፈ ነዝትዎ ማለት እዩ ድሕሪ እዚ ቅልጣፈ ናቱ ማራ ክሳይ ኮይኑ ማለት እዩ ነቲ ሓመድ ናተይ ክብትንአለይ ማለት እዩ ነታን ከይብትነ ኢልና ኢና ንዓይትና ማለት እዩ ሕጂ እዚ እንታይ ዝገብር ማለት እዩ ኣብቲ ቀዳማይ ዝገብርናሉ ምክንያት ማለት እዩ እቲ መሬት ከይተሓርሶ ከሎ ማይኪሃርሞ ከሎ ማለት እዩ ማይኪሃርሞ ከሎ እንታይ ኣለዎ ማለት እዩ ደረቕ እዩ ነይሩ ማለት እዩ ብጣዕሚ ተሪር ዝኾነ መሬት እዩ ማለት እዩ ካልኣይ ከዓ ምስኡ ከዓ መዓት ፀሃያያት ኣለዎ ማለት እዩ ሕጂ ነቲ ፀሃያይን ነቲ ደሪቑ ዝነበረ መሬት እንታይ ማለት እዩ ንክሰብሮ ማለት እዩ ሓይሊ ዘድሊ ስለ ዘድልየና ብከምኡ ነዚ ኢትኛ እዩ ማለት እዩ እዚ ሕጂ ቀዳማይ እንታይ ገብሮ ማለት እዩ ነቲ ደሪቑ ፀነ ሓመድ የራሳርሶን ነቲ ፀሃያይ ከዓ የኣልየለይ ማለት እዩ ሽዑ እዚ ካልኣይ እዚ ከዓ እቲ ቺዘል ፕሎ ዝበሃል ማለት እዩ ልክዕ ከምዚ ናይ ማሕረሻ እዩ ዘሎ ካብ ኣንግል ናቱ ከዓ 105 ዲግሪ ማለት እዩ ካብቲ ናቱ መትሓዚኡ ማለት እዩ 105 ዲግሪ ንከምዝኣት እዩ ልክዕ ምስ መሬትታ ክገብር ማለት እዩ ንክትከል ጠቕመኒ ማለት እዩ እዚ ሕጂ ከምኡ ዝገበርናሉ እዚ ቺዘል ፕሎ ኣብዚ ካልኣይ ዝገበርናዮ ከዓ ነቲ ሓመድ ማለት እዩ ንክፍንቅደለይ ማለት እዩ ልክዕ ኣትዩ ነቲ ዘርኢ ከዓ እቲ ዘድልዮ ማይን ኣየር ንክዕቅም ማለት እዩ ኣብ ዝደለኽዎ ቁመት ማለት እዩ ካብዚ 2-3 ሰንቲሜትር ንውሽጣት እዩ ይሓርሰለይ ማለት እዩ እዚ ሳሳይ ከዓ ክሳይ ዝገብር ማለት እዩ ባንፎርመር ባህር ማለት እዩ ልክዕ ከምዚ ናይዚ ቺዘል ፕላው ዘርክቦ ማለት እዩ ልክዕ ከምናቱ ስራሕ ኣለዎ ተወሳኺ ግን እንታይ ይገብር ማለት እዩ እዚ ቺዘል ፕላው ነቲ ክሳይ ማለት እዩ ነቲ ዝተሓርሰ መሬት ማለት እዩ ከምዚ ካናዳ እንዳውፅኢ እዩ ዝኸይድ ማለት እዩ ካናዳ ውፅኡ እንዳኸይደ ከሎ ከዓ እቲ ካናዳ ምውፃእ ንምንታይ ጠቕሞ ማለት እዩ ማይ ካህር እንከሎ ማይ መታን ኮንዘርቭ ክገብር እቲ ሶይል ማለት እዩ ኮንዘርቭ ምስ ገበረ ካልኣይ ከዓ እቲ ዝበቁል ዘሎ ዘርኢ ማለት እዩ ኣብ መስርዓቲ ንክበቁል ማለት እዩ መስርዕ እዩ ዘትሒዞ ማለት እዩ ስለዚ እዚኦም ሰለስተዮም ፓርት እንታይ ይገብሩ ማለት እዩ ተሓባቢሮም ነታ ግራት ማለት እዩ ካብ 1,000 ክንሓርስ ኢልና ንደጋግሞ ነቲ ግራት ብሓንቲ ግዜ ማለት እዩ ንክውዳእ ይጠቕመና ማለት እዩ እዚኣ ሕጂ እንታይ ኣለዋ ማለት እዩ ጥቕሚ ማለት እዩ ብዝኾነ እያ ትጉተት ማለት እዩ ተደሊና ብዕራይ ክንጎታ ንኽእል ኢና ተደሊና መኪና ወይ ከዓ ትራክተር ጌርና ስታ ንገብራ ንኽእል ኢና ሕጂ ኣብ ብዕራይ ተመፂና እንታይ ኢና ንገብራ እንድሕሪ ናይ ኤሌክትሪክ ሶርስ ዘይብሉ ተኮይኑ ወይ ከዓ ባትሪ ንድሕሪ ዘይብሉ ኮይኑ ነዛ ዲናሞ እዚኣ እንታይ ይገብራ ማለት እዩ ይቕይራ እዚኣ ትቕየር ትኽእል እያ ወላ ሓንፀገም ይብላ ብናፍታት ትሰርሕ ዲናሞ ቀይሩ ብኣ ከስራሓ ክእል ማለት እዩ ኣብ መኪና ተኮይኑ ግን ካብታ መኪና እንታ ክንወስድ ንኽእል ኢና ካብቲ ናታ ባትሪ ወሲድና ምዛ ዲናሞ ማለት እዩ ኣላጊብና ካብ ናታ ሶርስ ኤነርጂ ተጠቂምና ስታንገብሮ ንኽእል ኢና ማለት እዩ እቲ ሳሳይ ከዓ እታ ናይ ትራክተር ከዓ እዛ ዲናሞ እዚኣ እንታይ ማለት እዩ ብሓፈሻ እንታይ ንገብራ ንኣልያ ማለት እዩ እታ ዲናሞ ምስ ኣለና ካብዚኣ እንታይ ንገብር ማለት እዩ ሻፍቲ ወሲድና ማለት እዩ ዲፈረንሻለ ወሲድና ምስቲ ናይ ትራክተር ፒቲኦ ማለት እዩ ምስ ኣሲርና እንታይ ካብ ናይ ትራክተር ሓይሊ ከምትወስድ ንገብራ ማለት እዩ ስለዚ እታ ናይ ትራክተር ሓይሊ ካ እንታይ ይገብር ማለት እዩ ነዚ ምችውነት ቦ ዝበዝሕ ሓይሊ ገይሩ ካብ ናይ ዲናሞ ዝለዓሊ ተሓይሉ ማለት እዩ ብዝሓፀር ኣሳላጣ ከዓ ክሰርሐለ ይኽእል ማለት እዩ
2: ሙሉእ ስመይ ኣማኒኤል ኣንጎሶም ይበሃል ካብ ከረን ካብ ሚኒስትሪ ሕርሻ የመፅ ብምህንድስና ሕርሻ ከዓ ተመሪቐ ማለት እዩ ኣብ ሚኒስትሪ ሕርሻ ከዓ ሰርሕ ሕጂ ኣብዚ ሃገራዊ ፌስቲቫል ኤርትራ ሒዝየን መፅአ ዘለኹ ዝተመሓየሸ ቆፈታት ናይ ንህብ እዩ እቲ ዝተመሓየሸ ቆፈታት ናይ ንህብ እንብሎ ዘለና ብክልተ መንገዲ ተዳሊሎ ካብቲ ቀደም ኣቐዲሙ ሕብረተሰብ ናይ ኤርትራ ክጥቀመሉ

ዝፀንሐ ባህላዊ ቆፎ እንብሎ ካብኡ ተመሓሸ ቀሪቡ ዘሎ እዩ። እቲ ቆፎታት ናይ ንህቢ ብክልተ ሞዴል ይተዳሊ ዘሎ። እዚ ክልተ ዓይነት ኣገባብ ብደረጃ ዓለም ዝስራሐሉ ብስነ ፍልጠት ዝተደገፈ ዓይነታት ቆፎ እዩ። እዚ ቶባር ሃይቭ ንብሎ ወይ ጋብላዊ ቆፎ ዝበሃል። ኣብዚ እዋን ሚኒስትሪ ሕርሻ ብሰፊሑ ሓረስቶት ናይ ኤርትራ ከም ምንጪ ዘላቂ ቅረብ ናይ መዓር ንክትከውን ዝውስኩሰላ ዘሎ ቆፎ ናይ ንህብ እያ። እዚአን ከዓ ብሰፊሑ ኣብ ንግዳውያን ሓረስቶት ዘለዉ እቲ ላንግስትሩዝ ንብሎ እናተደራረበ ዝኸይድ ብጣውላ ዝስራሕ መብዛሕትኦም ነጋዳውያን ሓረስቶት ዝጥቀምሉ ዘሎ ዓይነታት ቆፎ ናይ ንህብ እዩ። ነናቱ ስታንዳርድ ኣለዎ ብደረጃ ዓለም ዝስራሐሉ ማለት እዩ። እንጂ እቲ ካብዚ ናብዚ ዘሎ ንውሓት ፍርቂ ሜትሮ ወይ 50 ሴንቲሜትር እዩ። ናብዚ ዘሎ ንውሓት እዚ ጎኑ 50 ንውሓቱ 80 ሴንቲሜትር እዩ። ጥልቀት ናቱ ካብዚ ናብዚ ድማ ናይ 25 ሴንቲሜትር ኣለዎ። እዚ ሓደ ድማ ልክዕ ከምኡ 40 ሴንቲሜትር ጎኑ ክህልዎ ከሎ 50 ሴንቲሜትር ከዓ ንውሓት ኣለዎ። ጥልቀቱ ከዓ 25 ሴንቲሜትር ኣለዎ ማለት እዩ። ሕጂ ነዚአን ነተን ዝፀንሐ ከም ተቐዲመ ዝጠቀስክዎ ነቲ ሕብረተሰብ ናይ ኤርትራ ክጥቀመሉ ዝፀንሐ ባህላዊ ቆፎታት ናይ ንህቢ ብክልተ ዓይነት ኣገባብ በዝን ከም ዝጥቀምሉ በቲ ኣብ ከባቢኡ ዝርከብ ጥረ ነገር ተጠቂምና ማለት እዩ። ኣብነት ሻምብቆ ኣሎ፣ ስልክ ኣሎ፣ ዒባ ኣሎ። ኣብዚ እውን ልክዕ ከምኡ ሻምብቆ ኣሎ፣ ስልክ ኣሎ፣ ዒባ ንዑ መተሓሓዚ ዝኾን ከዓ ካብ ናይ ባዮጋዝ ስለሪ ተጠቂምና ኣዳሊና ኣለና ማለት እዩ። ከምቲ ዝበልኩም እዚአን ልክዕቲ ጋብላዊ ቆፎ እቲ ቶባር ሃይቭ ንብሎ ማለት እዩ ብክልተ ዓይነት ኣገባቢ ዝስራሕ ብከምዚ ዓይነት ዝቁረፅ ማለት እዩ። ካልእ እውን ብዘመናዊ በቲ ኣብ ላንግስትሮ ዘሎ ከዓ ብከምዚ ዓይነት እውን ክተዳለዎም ትኽእል ኢኻ። እዚ ነቲ ፍሬምስ ነቲ መዓር ዝስከም ወይ እቲ ንህቢ መዓር ዝሰርሐሉ ፍሬምስ እዩ። እዚኣታ መእገድን ንብላ ባይ ዲዛይን ማለት እዩ። እቲ ሽመኛን እቲ ዕንዝራን ዘይሓልፋ ነቲ ሽመኛን ነቲ ዕንዝራን እነመሓደረላ ወይ ፈሊና ንሕዛ ቦታ ንምፍላይ ንጥቀመላ እያ። ካልእ እዚኣ ኸ እታ መጋረድን ንብላ ነቲ ቆፎ ነቲ ዲስታንስ ወይ ነቲ ስራሕ ናይቲ ቆፎ ንምሕዳር ንጥቀመሉ ዓይነት እንታይ ባህል እዩ ማለት እዩ። ንምግራድ ሓሓሊፉ እንተኸይሰርሕ ንምግራድ ንጥቀመሉ እዩ። ልክዕ ኣብታ ዘመናዊ ዓይነት ንጥቀመላ ኣገባብ ድማ እዚኣ እታ ናይ ብሩደር ንብላ እታ ንሓሰኻ ንጥቀመላ ማለት እዩ። ነዚኣ እቲ ሓሰኻ ሰሪሑ ምስ ወደአ እታ መእገዲ ተጠቂምና እታ ኩን ኤክስክሉደር ንብላ ማለት እዩ። ወይ እታ መእገዲ ንብላ ንዓ ጌርና ነዚኣ ሰሪሑ ምስ ወደአ ድማ ልክዕ ነዚኣ ደሪብና ድማ ነዚኣ ንደርባ ማለት እዩ። ካብዚኣ ንላዕሊ ዘሎ ትማዓር ከዓ ልክዕ ከምቲ ኣብቲ ዘመናዊ ኣብቲ ብጣውላ ዝስራሕ እቶም ኮመርሻል ፋርመር ዝጥቀምሉ ልክዕ ከምኡኻ ፅሩይ ፃዕዳ መዓር ኣለና ማለት እዩ። ልክዕ ከምቲ ክተቕሶ ዝፀናሕ ኩካ እዚኣውን ልክዕ ብክልተ ኣገባብያ ትዳሎ። እቲ ሓደ ልክዕ ከምቲ ናይ ዘመናዊ ብማሽን ዝዕሰር እዩ። እንተዘይኮይኑ ድማ ከምቲ ናይ ጋብላዊ ቆፎ ንብሎ ማለት እዩ ቶባር ሃይፍካ ኣለዎ። እዚ ሕጂ ተቆሪፁ ምስ ቅጭኡ ብሽየጥ እዩ። ኣብዚ ከዓ ትብዚ ዝስራሕ መዓር ከዓ ኣብ ማሽን ተኣሲሩ ተፀሚዑ ትወለላ ንኮይኑ እቲ ካልእ ዝተረፈ ድማ ኣብ ቫሊ ኣዲሽን ሓረስቶ ዝጥቀምሉ ኣገባባት ኮይኑ ተዳልዩሎ ማለት እዩ። ዜነ ዘለዋ ይቐኒ ኣሎ።

መጀመርታ ሙሉ ስሜ ሰናይ ኣቕባ ዝግበሃል ተማራይ ረብይ ዓመት ሕርሻዊ ምህንድስናይ ካልእ እዚ ሒዝና መፂና ዘላ ናይ ላሜራ መቕረፂት ማሽን እያ። እዚ ኩሉ ሰብ ከም ትጥቀመሉ ነበረ እዛ ትራንሻ ወይ ድማ ብመቐዚ ዝቆርፅ ነሮ ቅድሚ ሕጂ ላሜራ እሱ ዘይ ፀገም ኣለዎ ሕጂሱ ሓደ ጉልበት ሓትት ግዜ ትደለኸይ ዓቐን ከይመፃልካ ክጠባበ ክእል እዩ። ረብዓይካ ረጉድ ናይቲ ላሜራ ከዓ ረጉድ ላሜራ ተኮይኑ ብመቐዝ ኣይቆረፅ ነይሩ እ ነዚ ጉድለት ምሽፋን ከዓ እዛ ማሽን ተሰሪሓ ማለት እዩ። እዛ ማሽን ሓደ ዓቐን ባዕላ በዚ ዓቕ ተወስድ በቲ ስኻዳፍከይ ዓቐን ናይ ዓቐን ጉድለት ጠፊዩ ከሎ ማለት እዩ። ካልኣይ ኣርባዕተ ላሜራ ኣርባዕተ ላማ ስለ ዘለዋ ብሓንሳብ ኣርባዕተ ላሜራ ሓንሳብ ክቆርፀልካ ትኽእል እያ ማለት እዩ። ካብኡ ቀፂላ ከዓ ስልጥነትካ ማሽን ስለ ዝኾነትካ ሓደ ሰብ በይኒ ኮይኑ ኦፐሬት ክገብራ ክእል እዩ በዚ ኣላተ ናይ

ሓይሊ መቆፃፀሪ እዚርግ ዝተብላ እናገበረት ትኸይድ ማለት እዩ። ካልካ ሩጉ ናይ ላሜራ ክሳዕ 2 ሚሜ ዝበፅሕ ሩጉ ዘለዎ ላሜራ ከዓ ብስልጥነት ኖርማል ትቆርፀልና ትኽእል እያ ማለት እዩ።

0: ይፅሩ።
1: ሽመይ ዘከርያ ስበይን ይበሃል። ኣብ መሕዘን ሰንዓን ይነጥፍ። ስጋብ ሕጂ ከዓ ዝተፈላለዩ ዓይነት ማሽናት ብመሓዝ ናብ ኤክስፖ ዓመታዊ ናይቲ ዓመት ዝበለፀ ፍርያ ዝበልክዎ ሒዘ የቐርብ ማለት እዩ። እዚኣ ልክዕ ከምዚኣ እተን ዕፉን ልክዕ ከምዚኣ ገይራ ትጨጭፈን ዳርጋ 7 ኩንታል ዕፉን ኣብ ሰዓት ጨጭፋ ትበካ ማለት እዩ። በዚ እቲ ሱማ ይወፅእ፣ በዚ ከዓ እቲ እኽሊ ኣብ ክሻይካ ትቕበሎ። በዚኣ መእተዊትናተያ ሕጂ ብሞተር ናይ ናፍታ ዝሰርሕ ኮይና ከምዚ ገይራ ዕፉን ክጨጭፍ ፀኒሓ ድሓር ዕፉንካ ምስ ወዳእካ ከዓ ነቲ ሱማ ነቲ ቃንጫ ንክትፅሕን ከዓ እዛ መካኒዝም እዚኣ ተቐይራ። እዚኣ ንኣብነት ዘና 4 ብሎ ንፈቲሕካ ንዛ ካቨር ኣሊኻ እታ ውሽጢ ደላ ተፈቲሓ ወፅያ እዚኣ ከዓ ልክዕ ኣብኣ ተኣት ሞ እዛ ካቨር ሸፊንካ ሽዑ ቃንጫ ከዓ ትጥሕነልካ። ሕጂ ቃንጫ ዝተፈላለየ ዓይነት ቃንጫ ክኸውን ይኽእል፣ ቃንጫ ማሸላ ክኸውን ይኽእል፣ ቃንጫ ዕፉን ክኸውን ይኽእል። ንባዕለቱ ሱማውን ጢሒና ንመዓላ ክውዕል ይኽእል እዩ። ናይ መዓላ ብዘየገድስ ማለት ንመግቢ እንስሳ እንድሕር ኮይኑ ቁርቢ ህፍትማ ኣቢልካ ክበልዕዎ ክእሉ እዮም። ንካልእ መዓላ እውን ከምኡ። ሕጂ እዚኣ ንጥሉልን ንቁፅን እያ ትፅሕን። ጥሉል ንኣብነት ከም ኣልፋ ኣልፋ ዝኾነ ተረፈ ኣሕምልቲ ጢሒና ልክዕ ከም ፍሩስካ ገይራ እያ ትህበካ ማለት እዩ። ብጣዕሚ ውፅኢታዊት እያ ንሓረሶት፣ ብጣዕሚ ኣገዳሲት ማሽን እያ። ሕጂ እሱ ጥራሕ ኣይኮነን ዋላ ንኮምፖስት ንምድላውን ኩሉ ግዜ ተረፍ መረፍ ምህርቲ ናትና ይኹን ዋላ እቲ ድኩዒ ክቦ ኮይኑ ክመፅእ ከሎ ብሓንሳብ ንዑ ብሓደ ቦታ ዓብዒብካ ንክተብስሎ ነቲ ደረጃ ናይ ባህርያዊ ድኩዕ ንክበፅሕ ብዙሕ ግዜ ይድወስዘሉ። በዚያ ገይሩ ንድሕር ተጣሒኑ ግን ዋላ እቲ ድኩዒ ኩና ላቲ ኣሕምልቲ ቀልጢፉ ንክበስሊ እውን ትሕግዝ ማለት እዩ። ዋላ ንባህርያዊ ድኩዕ ንምድላው እውን ሓጋዚት ማሽን እያ። ሕጂ ዕፉን ጥራሕ ኣይኮነን እንኮላይ ጥረታት እውን ትገብር እያ። ንኣብነት ሓሰር ደይብሉ ዓይነት ጥረ ንኣብነት ከም ባልዶንጋ ዓተር፣ ዓይኒ ዓተር፣ ስጋብ ማሸላ ማሸላ ብጉንባኣ ጥራሕ ስለ ትወሃብ እትክለስ ንክተውፃ ፀገም የብሉ። እቲ ሓሰር ደለዎ ክኸውን ከሎ ግን ኣብቲያ ዘለዋ ሓሰር ደለዎ ነገር ከም ስገም ስርናይ እታ ኣብ ስእል ደላ ብጫ ማሽን እሳ ሕጂ ንስገም ስርናይ ትገብር እያ። ድሮ ከማእተን እውን ሰሪሕና ኣብ መዓላ ውዒለን ኣለዋ ኣብ ኢድ ሓረሶት ኣለዋ መሰረት ፈጢረና ሎም ኣለዋ። ብዓብኡ ግን እዚኣ እዚኣ ብጣዕሚ የደፍ የላ። ንምንታይ እቲ ሽግር ናይ ሓረሶትና ስለዝተገንዘብክዎ ቅድሚ ሕጂ ብበትሪ ጌርካ ኣብ ክሻ ኣሲርካ እናነፀረካ እንዳበለ ይደብል ነይሩ። እዚኣ ምስ መፀት እዚኣ ሳላ ተሰሪሓ ደላ ግን ሓረስተይና ብቐሊሉ እቲን ምህርቱ ጨጪፉ ንኽእክበን ይሕግዞ ማለት እዩ። ቃንጫ እውን ከምኡ ተጣሒነን ብግቡእ ካእተን ቃንጫ ንኣመዓላ ይውዕላ።
2: ኣራይ ስመይ ዮናስ ሓደራ ዘምክኤል ዝበሃል ተሳታፋይ ናይ ምህዞን ሰንዓን ተሳታፋየ ናይ ሎም ዘበን ኣቕሪብናዮ ዘለና ስራሕ እዚ ብኦልዮ ብሩሻቶ ዝሰርሕ መጎጎ ፕላስ ናይ ፀብሒ ናይ ውራይ መብሰሊ እንደገና ካልእ ናይ ዓተር መቕለዊ ናይ ስዋ ዝኾውን ናይ መጠቃ መቕለዊ ብኦልዮ ብሩሻቶ ዝሰርሕ ኣቕሪብና ኣለና ማለት እዩ። እዚ ከዓ እንታይ እዩ እቲ ኦልዮ ብሩሻቶ ዝበሃል ዝጓሓፍ ናይ ማካይን ሓተላ ማለት እዩ። ኣብ ክንዲ ዝጓሓፍ ናብ ጥቕሚ ነውዕሎ ኣለና። እንታይ እዩ እቲ ተጓሒፉ ኣብ መሬት ሳዕሪ ክበቕሎ ዘይክእል ነገር ናብ ኢነርጂ ቀይርና ካብ ገፅ መሬት ነጥፎ ኣለና። ካልኣይ ነገር ናብ ጥቕሚ ደቂ ሰብ ነውዕሎ ኣለና ማለት እዩ። ሓንቲ ሊትሮ ማይ እተ ኣብ ማይ ፈሲሳ ሓንቲ ሊትሮ ኦልዮ ብሩሻቶ ኣብ ማይ ትረአ ፈሲሳ ስጋብ 1,000,000 ሊትሮ ማይ ክተባላሹ ትኽእል። ኣብ መሬት እንተደኣ ተኳዒ ከዓኒ እቲ ዝተኳዓወሉ ቦታ ሳዕሪ ይኹን ገረብ ይኹን ክበቕሎ ስለ ዘይክእል ነዚ ዘይጠቅም ባእታ ናብ ኢነርጂ ቀይርና ካብ ገፅ መሬት ነጥፈኦ ኣለና ማለት እዩ። ስለዚ ብሓፂሩ እዚ ኣብ እኩባት ሰባት ናብ እኩባት ሰባት ክንብል ከለና ከምዚ ኣብ ናይ መርዓ ኣብ ናይ ማሕበራት ኣብ ናይ ሰራዊት ኣብ ክንዲ ብዕንጨይትን ፀብሐን ኣፍለሕ በዚያ ንሪኣ ዘለና ብ5 ሊትሮ ሓደ ሙሉእ ናይ

0: እኩብ ሰብ ናይ 50-60 ሰባት መግቢ ከነብስ ንኽእል ብዝሓፀረ ካብ ቦታ ናብ ቦታ ከዓ ኸይድ እዩ ኤሌትሪክ ኣየድልዮን እዩ ብናይ ባትሪ 12 ቮልት ናይ መኪና ባትሪ ክሰርሕ ኽእል ብንኣሽቱ ፓነል ናይ ሶላር እውን ክሰርሕ ኽእል ሕጂ እቲ ጥቕሚ ናይ ዝንታይ ካብ ቦታ ናብ ቦታ ብዝኾነ ቦታ ከነንቃሳቀሶ ንኽእል ብሕስር ኣቑሑት ከዓኒ መግብና ከነብስ ንኽእል ኣግራብ ኣይንቆርፅን ኢና ፋሓም ኣይንጥቀምን ኢና ማለት እዩ ከምኡ ልሴሶ እዚ ከምኡ እዩ ናይ መጠቃ እውን ከምኡ ማለት እዩ ዓተር ክንቀልበሉ ንኽእል ቅጫን ስንክተሉ ንኽእል ናይዚ ከዓ ብሓሙሽተ ሊትሮ 75 ኪሎ ዓተር ክንቀልቡ ንኽእል ከምኡውን እዚ መጎጎ ቅሪብናዮ ዘለና እዚ መጎጎ እዚ ጭቃ መጎጎ ናይ ዓድና እዩ እቲ ሓዊ ንጥቀመሉ ዘለና ልክዕ ከምኡ ብኦልዮ ብሩሻት እዩ ብሓሙሽተ ሊትሮ ከዓኒ ሙሉእ ናይ ገዛ ሓደ መልወሲ ሙሉእ ሰንኪትና ቅጫ እውን ይኹን ሰንኪትና ክንውድእ ንኽእል ስለዚ ብሕሱር ነገር መብራህቲ ይሃሉ ኣይሃሉ ጋዝ ይሃሉ ኣይሃሉ ኣይንሽገርኒ ኢና ማለት እዩ ካልእ ኣቕሪብናዮ ዘለና ከዓዚ ፍልይ ዝበለ እኽሊ ዘኽይድ ማሽን እዩ እዚ እኽሊ ዘኽይድ ማሽን ቅድሚ 17 ዓመት ንመጀመርታ ግዜ ኣብ ኤርትራ ሓንቲ ማሽን ከምዚ ኣዳልየ ነይረ ብፒቲኦ ሻፍት ብትራክተር ትሰርሕ ንመጀመርታ ግዜ ኣብ ኤርትራ ኣነ የዳልየ ነይረ ሕጂ እውን ድሕሪ 15 ዓመት እዚኣ ዘዳለኽዋ ማሽን ኣላ እዚኣ ከዓ ፍልይ ዝበለት እንታይ ዘብላ ናታ ሞተር ኣለዋ ብድሕሪት በት ናታ ሞተር ብ4 ሊትሮ ናፍታ ሓደ ሰዓት ሙሉእ ክትሰርሕ ትኽእል ኣብ ውሽጢ ሓደ ሰዓት ከዓኒ 19 ተቐሚጦ ከተኸይድ ትኽእል ናይዚኣ ፍልይ ዘብላ ነገር እንታይ እዩ ተጎሲሳ እያ ትኸይድ ሓሰር ንበይኒ እያ ተውፅኦ እኽሊ ከዓ ንበይኒ እያ ተውፅኦ ስለዚ ኣብ ሓደ ሰዓት ከባቢ ካብ 9 ክሳብ 10 ኩንታል እኽሊ ከነኺደላ ንኽእል እቲ ካልእ ጥቕሚ ናይ እዚኣ እንታይ እቲ እኽሊ ክኽየድ ከሎ ኣይስበርን እዩ ናቲ እኽሊ ትሰብር ተ ኮይና ንመግቢ እምበር ንዘርኢ ኣይከውን እቲ ሓደ ብልጫ ከዓ እዩ ብጀካ ጣፍ ከዓ ኩሉ ዓይነት ኣእኻል ከተኺደልና ትኽእል ማለት እዩ ሃቂ ዘካዲ
1: ናይ ህዝበይ ክብሪ ዝኸበርኩም ተኸታተልትና ንገለ ካብ ዕላማታት ናይ ምህዞን ሰንዓን ኣብ ሳይንስን ቴክኖሎጂ ንተምሃሮ መንእስያት ፅልዋ ንምፍጣር ከምኡ ድማ ኣብ ናሓድሕድ ዘሎ ሞያዊ ተመክሮ እንታይ ከም ዝመስል ምልውዋጥ እዩ ነይሩ ክብራት ተኸታተልትና ኣዳረጂ ስሪ ሒዛቶ ዘላ ናይ ምህዞን ሰንዓን ንገለ ክፋሉ ካብቲ ብዙሕና ክነርአኩም ፀኒሕና ንዝያዳ ድማ ብኣካል መፂኹም ኣብቲ ውሽጢ ኣብቲ ቅርዓት ዘሎ ምህዞን ሰንዓን እንታይ ከም ዝመስል ብፍላይ ብፍላይ ድማ መንእስያት መፂኹም ክተሳተፉ በዚ ኣጋጣሚ እዚ ክዕድም ይደሊ ደጊምና ርሑስ ቅንያት ፌስቲቫል ኤክስፖ 226 ንኽሉና

መደብ ናትራን ኣብ ሰሙን እዙ ንኡስ መደብና ዓለም ስነ ጥበብ ብዛዕባ ኣብ ፋሽን ዓለም ዘለዎ ኣልባሳት እያ ገለ ክትብለና መሪፃ ዘላ። ኣልባሳት ዝተፈላለዩ ለውጥታት እናገበሩ ብዝተፈላለዩ ነገራት ተጸልዮም በቲ ንኹነታት ዝምጥን መንገዲ ተሰሪሖም ይቐርቡ እዮም። ወቕቲ እውን ሓደ ካብቶም ንኣሰራርሓ ኣልባሳት ዝጸልዎ ረቑሒ እዩ። ኣብዚ መደብ እውን ብዛዕባ ወቕታዊ ኣከዳድና ፋሽን ከመይ ይመስልን እቶም ዝሰርሑ ክዳውንቲ ኸ ከመይ ዝመስሉ እዮም ዘላለዩ ትሕዝቶ ይኸውን። ንኡስ መደብና ዳሳስና ብዛዕባ ፍሉያት ገዘፍቲ ኣኻውሕን እምባታትን ይቐርበልና። እቲ ፍሉይ ጽባቐኦም ብሳይንስ ክተረድእ ዘይከኣሉን ተዓዚብካ ግን ንተፈጥሮ ክተድንቕ ካብ ዘኽእሉካ ቦታታት ዝዳሰሰ እዩ ክኸውን ትሕዝቱ። ዕድመ ጸጋ እዩ፣ ንእስነት ድማ ዕዳ እዩ ዝብሉ ሓረጋት ልሙዳት ኣባህላ ሕብረተሰብናዮም። ናይ ሎም ሰሙን ንኡስ መደብ ናፍኖተ ህይወት እምበኣር ንተመክሮ ህይወት ወዲ 108 ዓመት ክድስ ዘለናያ ምክትታል ናባኹም ተኸታታሊት ፊልም ሳውን መበል 24 ክፋል እውን ካብ መደባትናያ። ብተወሳኺ ዝተፈላለዩ ዜማታትን ከምኡ እውን ኣዛኒት ዝበልናዮም ቪድዮታት እውን ከም ኣካል ትሕዝቶ መደብ ናትራን ዝሰሙሉ ዘዮ እሞ ንኽትከታተሉ ብክብሪ ንዕድም። መደብ ናትራን ቀዳም 25 ሓምለ ልክዕ ሰዓት 2 ፈረቓ ድሕሪ ቀትሪ፣ ድግማ ሓሙስ 30 ሓምለ ልክዕ ሰዓት 4 ድሕሪ ቀትሪ። መደብ ናትራን

ቤት ሕሶና ኣብ ንኡስ መደብና ዓለም ስነ ጥበብ ጎኒ ጎኒ ናይ ምህምርና ዓይኡ ኣብ ቅርፃ ኣብ ቅብኣ ከምኡውን ኣብ ገበር ናይ መፅሓፍቲ ግላፂ ስራሓት ዝቐርብ ዘሎ ዕይኡ ብሓባር ክንዕዘቦ ኢና። ኣብ ንኡስ መደብና ዘዋርት ካሜራ ናብ ማይ ድማ ብምጓዓዝ ኣብኡ ዘሎ ዕዳጋ ክመይ መሰል ስፍሓቱ ዘለዎ ትሕሶ ከንታይ ይኸውን ብሓባር ክንካተልና ብዘይካዚ ንኡስ መደብና መኣዝን እውን ካብ ትሕሶ መደብና ክትከውን ፋን ክሊፕ ከምኡውን ተኸታታይ ድራማ ሳውን እውን ከምኡ ቅድሚ ኩሉ ግን ከም ትወትሩ ንገብሮ ትሕሶ መደብና ብዛ ትቐፅል ደርፊ ክፍልም እሞ ናብኣ ከስክረኩምኒ ሰናይ ምስምዓል

ንኡስ መደብና ዘዋርት ካሜራ ቀፂላ ተቐሪባ ኣላ። ክቡራትን ክቡራን ተኸታተልትና፣ ሎሚ ዘዋርት ካሜራና ናብ ንኡስ ዞባ ማይ ድማ ገፂያ ተንቀሳቂሳ ዘላ። ኣብ ማይ ድማ ዝርከብ ዕዳጋ ድማ ብሓባር ክንዕዘቦ ኢና። እዚ ዕዳጋ እዚ መላግቦ ክልተ ዞባታት ስለ ዝኾነ ኣዝዩ ስፍሕ ዝበለ ዕዳጋ እዩ። ብዘይከብኡ ድማ ብዙሕ ዓይነት ፍርያት እዩ ዝቐርበሉ። እንታይ እንታይ ይኸውን ዝፍርያት እዚ ፍሓት እዚ ዕዳጋ እዚ ከመይ ይኸውን? ብሓባር ንተዓዘብ ፍሉይነት ከይህልዎ ዶ ብሓባር ንከታተሎ ናብ ደላዊ ዘመደብ ሲራክ ወደደ ከስክረኩም እየ።

ፀሓይ ጭራታታ ናብ መሬት ክትልእኽ ምጀመረት ካብ ዝተፈላለየ ኣንፈዛ ኸተማን ካብዛ ኸተማ ወፃእን ዝመፁ ነጋዶን ዓዳጎን ናብ ዕዳጋ ዛ ኸተማ ይውሕዙ። እቶም ዝተፈላለየ ንብረት ሒዞም ብ4 መኣዝን ዝመፁ ሸቃጦን ዘድልዮም ንብረት ክገዝኡ ዝደልዩ ዓዳጎን ኣብዚ ዕዳጋ ይረኸቡ። ነጋዶ ንብረቶም ሸይጦም ዓዳጎ ኸዓ ዘድልዮም ንብረት ገዚኦም ነናብቲ ዝመፁሉ ኣንፈት ክኸዱ ይረኣዩ። እዚ ዕዳጋ ብዕዳጋ ማይ ድማ ይፍለጥ። ሓደ ካብቶም ሰፋሕቲ ዕዳጋታት ሃገርና ምዃኑ ድማ ይእመነሉ።

0: ኣብዚ እዋን እተን ምዝዕዳጋ ተጎዝጊዘን ዝሰርሓ ብቴንዳን ዕንፀይትን ዝተሰርሓ እንዳስዋታትን እንዳሻህታትን ንዓማዊል ብዝስሕብ ምድሪ ቤተን ማይረብሪበን ብምኩስታር ትሕዝተን ቀሪበን ብፍሕሽዋ ግባብ ኣጋይሸን ይፅብያ ዓማዊል ከዓ ከከም ደስ ዝብሎም እንዳኽስቶ ንዓናይ እንዳኽስቶ ባይ ሓይሽ እናበሉ መሪፆም ናብ ዝምችኦም ገዛ ይኸዱ። ኣብዚ ኣጋጣሚ እቶም ኣፎም ከይከፈቱ ኣንጊሆም ናብዚ ዕዳጋ ዝመፁ ብቕፅበት ናብዚ ቴንዳታት ከላግሱ ከለዉ እቶም ቅድም ስራሕና ክንውድእ ዝበሉ ነጋዶ ይኹን ዓዳጎ ግን ምስ ረፈደዮም ዝመፁ።
1: ኣነ እየርታረቀ ባሃል ተቐማጢት ከተማ ማይ ድማ ብጣዕሚ ብዙሕ ህዝቢ ዘለዋ እያ። በቲምፃእ ናይ ኩሉ ጠርናፊ ዝኾነት ከተማ እያ። ብየማን ምፃእ ብፀጋም ምፃእ ብደንበላ ስመፅእ ዛይደኮሎም ኣብዝደይርከብ ኮታ የለን ነግረካ። ንሕና ድማ ቦቶም በትን ድመፁ ዓማዊል ሓንጎፋ ኢልና ተቐቢልና ከዓ ድራር ኢለትና ድራርና ሒጅና ንገዛና ንመፅእ ፅቡቕ ኣለና መንግስትና የቑመልና ኣነ ስዋ ፀሙቕ ድርወዲ ሰበራ ውስኻ ስመሩ ዘርህላሰ እግሩ ዓዱ ኳላ እንዳገርግስ ኩሉ እዚኣ ደይ ትጥርነፍ የለን ፅቡቕ እዩ ዋላ ሓንቲ ጎደሎብሉን ፅቡቕ እዩ ድሕር ቢልካ ኩሉ ቅረበና እዩ ኩሉ ቅርብ እዩ ህዝቢ ከተማ ኩሉ ሸቃጣይ ሽጉርቲ ዝቕርብ ሽጉርቲ ቅርብ እኽሊ ዝቕርብ እኽሊ ቅርብ ጤለ በጊዕ ዝቕርብ ጤለ በጊዕ ቅርብ ማሲ ብዙሕ እዩ ፅቡቕ እዩ ዝሃልኽ ፅቡቕ ካ እዩ ዝቕርብ ብልጫ ዘለዎ ማሲ እታ ሓንቲ ሓሙስ እንደ ዓዳጋና ነቲ ህዝቢ በትምፃእ ስለ ትእክበልና ሓሙስ ካብ ኩሉ ከተማታት ኤርትራ ማይ ድማ መልዕሉ ኣለዋ እየ ክብል ዝኽእል ምክንያቱ ኣብዚ ፅፉ እዩ ዝርከብ።
2: ኣነ ተክላብ እስቴፋኖስ ዝበሃል ዓደይ ከዓ ኣብዚ ፅልማ ዓዲ ሓርቦ ሕጂ ኣነ መምፅአይ ጥሪት ገዚአ መፅአ ነጋዳይ ካየ ሕጂ ጥሪት ከቢሮም ኣለዉ ሕጂ ሎሚ ኣብዚ ዘለናዮ ሰዓት ከቢሮም ኣለዉ ሕጂ ብዕራይ ናይ መጥረ እቲ ድፀበቐ ስጋብ 14 ንበሎም ኣለና ኣብዚ ስጋብ 14 ማእከላይ 8 ኩን ንበለ ፅቡቕ እንድሕሪ ኮይኑ ድማ ክሳብ 12 ቀዳማይ ብዕራይ ግን ስጋ 14 ናይ መጥረ ናይ ስጋ ድማ ከከም ክብደዱ ሕጂ ከቢድ ናይ ስጋ ኮይኑ ስጋ 16 በፂሖም ኣብዚ ሓሙስ ኩሉ ሻያ ድመፅእ ዋላ ትኾም ብያ ንወርድ ሓደ 20 ዓመት ኣብ ገድሊ ኣላግሸ ፀኒሐ እምበር ቀደም ማይ ድማ ዝኸይተሰርሐ ከሎ ኣብዚ ዳዕረ ከሎ ኣነ ብልነረ ኣብዚ በዚ በጊዕ ንህለት ንብርዶ ይብላ ማይ ድማ ኩሉ ይድርከቡ በዛ ኣድግነትልካ

0: ጉርዶ ይብላ በዚ ኩሉ ማይ ድማ ፅቡቅ እዩ ንስራሕ ፅቡቅ ስዋዊን ብሓሙሽተ ቅርሺ ኢና ንሰትብ እዙ ኣብ ኤርትራ ሙሉእ ሓሙሽተ ቅርሺ የለን ማይ ድማ ከም ትሪኦ ዘለካ ሻይ ኣለዎ ኩሉ ኣለዎ በዚ ደንበላስ ዝኩሉ ደንበላስ ዝኩሉ ክሳብ ኩሉ ስጋብ ታሓቲ ደንበላስ በዚ መፅእ በዚ ዝኩሉ ቀሓይ ንመፅእ በዚ ስጋብ ተኾምቢያ ካብ ተኾምቢያ ተገዚኡ ጥሪት ኣብዚ ዳኣቱ ካብ ሻምብቆ ካብ ኩሉ ተኣራሪዩ ናብዚ ኣቱ እዚ ዓዲ እዚኣ ወደብ ትበሃል ነጊረካ ንሰባትና በዚ ካብ ተኾምቢያ እዛ ኩሉ ትመፅእ በዚ ደቂ ምሓረ ከይተረፈ ሸቃጣይ ትመፅእ መንደፈራ እዚ ኩሉ ስመራ ኣብዚኣ ደይመፅሞ የለን ካብ ሙሉእ ኤርትራ ዳርጋ ሰብ ኣብዚ መፅ እዩ
1: ዕዳጋ ማይ ድማ ኣብታ ንዞባታት ደቡብን ጋሽባርካን መራኸቢት ዝኾነት ከተማ ማይ ድማ ተደኩና ስለ እትርከብ ፍርያት ናይ ክልተ ዞባታት ዘይሰኣኖ ዕዳጋ እዩ
2: ፍራዋ ሃብቶም ይበሃል ኣካየድ ስራሕ ምሕዳር ከባብ ዓዲ ጋባ እየ ኣብዚ ናይ 78 ዓመት ኸውን ኣብዚ ዕዳጋ 78 ዓመት ኸውን ሰሪሐ እዋ እዚ ዕዳጋና ካብ ርሑቕ ናይ ጋሽባርካ ካብ ዞባ ደቡብ ዝደልዩን ዝህቡን ማለት ዝገዝኡን ዝሸጡን ስለ ዝመፅዎ ዕዳጋና ብልክዕ ዓብዪ ዕዳጋ እዩ ኩሉ ቆፂርካ ውን ኣይትውድእን ማለት ብዛዕባ ብእኽሊ እንተኮይኑ በዛ ብዛኣነ ዘለኹዋ እንተርኢና ኩሎም ዓይነት ይእካል ናይ ውሽጢ ሃገር ኩሎም ኣብዚ ኣለዉ ናይ ቅብእ ኣሎ ጥረታት ኣሎ ይእካል ኣሎ ናይ ውሽጢ ሃገር ዝበሃል ጥረታት ብምሉእ ኣብዚ ኣሎ ሕጂ ንኣብነት ኣብዚ ከባቢና ዝፈሪ ማሸላ ዳጉሻ ጣፍ ካብ ከበሳ ናብ ዝገፁ እንደገና ክሸጡ ኢሉ ድመፅእ ሰበረ ዓተር ባሎንጓ ይመፅእ ካልእ ኩሉ ኣብዚ ዘይመፅእ ነገር የለን ስለዚ ክንዲዚ ኢልካ ክቆፅሮ ሰብ ዝበልዖ ዝኾነ ኩሉ ብዚ ዕዳጋና ኣሎ ብፍርያት ናይ ዝውሽጢ ከባቢና ናይ ንኡስ ዞባና ማሸላ ካብ 8 ክሳብ 9 ብዓይነቶም ዝፈላለዩ ፍኩስ ዝበሉ በብዓይነቶም ካብ 8 ክሳብ 9 ንኺኢሎ ዳጉሻ 15 በዛ ሕጂ ዝገዝኣ ዘለኹ ጣፍ 21 ክሳብ 22 በብዓይነቶም ስለ ዝኸዱ እዚኦም ጥረታት ካብ ላዕሊ ስለ ድመፁ ሰበረ 20 ባልደንጎ 21 ዓይኒ ዓተር 17 18 ፅቡቅ ኣጋጣሚ ብርስን እውን ኣለና ብርስን 26 ንኽኢሎ ከምዚ ይሽየጥ ስርናይ 17 16 ፈረቓን እውን ንሸይጥ ኢና ደበር ማለት በዚ ብታሕቲ ጋሽባርካ ድመፁና እኽሊ እዮም ደበር 17 16 ፈረቓን ብኺኢሎ
1: ነጋዶ ወይ ሸቃጦ ካብ ዝተፈላለየ ኣንፈት ናብዚ ዕምር ተባሂሉ ዝፍለጥ ዕዳጋ ማይ ድማ ይሳግሙ ምስቶም ክዕድጉ ኢሎም ካብ ዝተፈላለየ ቦታታት ናብዚ ዕዳጋ ዝመፁ ዓዳጎ ከዓ ብቐጥታ ይራኸቡ

ሃራይ ስመይ ሃይለ ፀሃይ ሃብተ ይበሃል። ኣብዚ ዓዲ ዓብየ ዳርጋ ብህፃነ መፅ ብዘ ዓብየ ዕዳጋ ከተማ ማይ ድማ ከምቲ ትሪኦ ዘለካ ምዕሩግ እዩ። ሰፊሕ ዝኾነ ዕዳጋ ኣለዎ። ኩሉ ነገር ከምቲ ትሪኦ ብዙሕ ተገልጋላይን ኣገልጋላይን ዘለዎ ከተማ እዩ ከተማ ማይ ድማ። ስለዚ እንታይ ሞ ኣብዚ እንቋቑሖ ስጋ ብዋላ ዝደለኻዮ ኣይትስእኒ ካኣሎ ብሕሱር ካብቲ ካልእ ከባቢና ወይ ከዓ በዓል ካብዚ ንላዓል ዘሎስ ዝሓሰረ ዕዳጋ ኣለዎ። እንቋቑሖ ኹን ደርሆ ኹን ካብቲ ዝተሓተ ኩሉ ኣብዚ ተደሪሩ ዝሓድር ህዝቢ እዩ። ማለተይ ሲ እንቋቑሖ ሸጥካ ዲኻ፣ ቆሎ ሸጥካ ዲኻ፣ ጤል ሸጥካ ዲኻ ብቐጥታ ካብ ወፋራይ ወይ ካብ ዘጥረየ ጤል ትረክብ፣ ደርሆ ትረክብ። ከም ማንጉስ፣ ዘይትቡን እንዳኣመሰለ ኣብዚ ከባቢ ኣሎ። ማለት እ ዘይትቡን ፈርዩ ኣሎ፣ ዘይትቡን ፈርዩ ኣሎ። እዚ ማንጉስ ኣይፈረየን እምበር ካልእ እዚ ቁስጣ፣ ሰላጣ፣ ጉዕ በርበረ፣ ኩማዳረ ብሰፊሕ ኣብዚ ብዙሕ ኣይኮነን፣ ግን ካብ ከበሳ እዩ ድመፅእ፣ ካብ በዓል መንደፈራን ከባቢኡን እዩ ድመፅእ። ካልእ ጠለበጊዕ ግን እዚ ብምሉእ ቆላሰረ ጓላ ናይ ኣፈልባ ከይተረፈ ናይ ደንበላስ ዘይደኮሎም ምድሪ ወዲ ሰበራ ብምሉኡ ገለ ብከፊል ናይ በዓል ማይ ምነ ማለት ማይ ኩዖ ንዕበል ደረማርያም ሙሉእ ካብ

0: መረብ ወይ ከዓ ፋዱል ንብሎ ክሳብ ካብ በዓል ከባቢ ሓጋዝ ከይተረፈ ነጆ ዕዳጉ እዩ ብዙ ካብኡ እንዳኣራረዩ ሸቃጦ ናብሮኦም ንክዕብዩ እንዳኣራረዩ መፅኦም ኣብዚ ሰፊ ዕዳጋ ይደለዎ ተላይ ንእዞባ መልቂ ዝሰፍሐ ኣብዚ መፅ ካብ ዝተፈላለየ መፅ ካብ ፀሮና ዋላ እንኳ ካብ በዓል ፀሮና ሕጂ ካብ ዓዲ ቀይሕ ሓደሓደ ግዜ ሲ ንመስባሕቲ ዝኾኑ ጥሬት ክገዝኡስ ካብዚ ካብ ዓዲ ቀይሕ ናብዚ መፅኦም በዓል ደቂ ኣምሓረ ይመፅኦም ኣብዚ ዋላ እዱ ክገዝኡ ጥሬት ክገዝኡ ከስብሑ በዓል ደቂ ኣምሓረ በዓል ዓዲ ኋላ መን ሞ ኣስመራ ኣብዚኣ ትውዕል
1: ኣዝዮ ፍቓዱ ይበሃል ኣብዚ ካብ ዝሰርሕ 2ልተ ዓመተይ ኮይኑ ዕዳጋ ፅቡቕ እዩ ዘሎ ክመደረ ሽጉርቲ ካውሎ ከምኡ ኩሉ ደቂቕ ኣራንሺ ባናና ኩሉ ሒዝና ኢና ንውዕል ኣብዚ ንገዝእ ደኣ ካብኡ ኣብ መንደፈራ የምፃልና ዓማዊል ኣለዋና ካብ መንደፈራ የምፃልና ንሕና ካብዚኣተን ካብኣተን ተቐቢልና ካብዚ ንሕና ንሰርሕ ንውዕል እወ ፅቡቕ እዩ ተሓጉሸን በቃ ብተሓጓስና ምሸ ስርሕ ውዒልና ንዓተን ንብን ፅቡቕ ሓደ ቅሩብ ደዓና ትርፍ ኣቢልና ፅቡቕ እዩ ከም እንዳገበርና ደቅና ንዕንግል ኣለና ፅቡቕ እዩ ሳላትን ኣታው እዩ ፅቡቕ እዩ ፅቡቕ እዩ
2: ኣነ ዓንዶም ግብሪሂወት ይበሃል ዓንዶም ግብሪሂወት ገብረስላሰ ይበሃል ኣብዚ ከተማ እዚ ወይ ኣብዚ ዕዳጋ ዝካየድ ንጥፈታት ናይ ዝተፈላለየ ብእኽሊ ይኹን ብዝተፈላለየ ቐንጠመንጢ ብብዙሕ ነገራት እዚ ዕዳጋ ነካይድ ማለት ብጋሽ ዳኣቱ እኽሊ ዝካየድ ኣብዚ መሸላ ዳጉሻ ዳጉሻ እኳ ድሓን ኣብዚ ከባቢ እውን ኣሎ ብብዝሒ ባ ካብዚ ከባቢ እውን ይመፅእ እቲ ካልእ ግን መብዛሕትኡ ብጋሽ ድመፅእ ኮይኑ ኣብዚ ድማ ንሕና ብኡ መጠን ታእሽ እንዳበልና ንኸይድ ጥረምረ ባልደንጓ ኣሎ ሰበረ ኣሎ ዕንዓተር ኣሎ እዚኢታት ዝመስል ብዙሕ መካየዳ ንጥፈታት
3: ኣብ ዕዳጋ ማይ ድማ ዘየለ ንብረት ዳርጋ የለን ብምልኦም ጥረታት ፍረታት ኣሕምልቲ ጠለበጊዕ ከብቲ ካብ ዝተፈላለዩ ኣንፈት መፂኦም ኣብዚ ዕዳጋ ይዓርፉ ንዓዳጊኦም ብዝዕግብ መዳይ በብዓይነቶም ተቐሪቦም ከዓ ንመሸጣ ድልዋት ይኾኑ
4: ኣነ ገብሪወት ቀሺ ኣስራት ትበሃል ኣድራሻይ ዓድወሎ ንዞብ ዓረዛ ምሕዳር ምላድ ማንታ ናብዚ ከዓ ጤለበጊዕ ሒዘ መፅእ ክሸይጥ ጤለበጊዕ ፅቡቕ ኣለዎ ከም ኩነታት እዩ ጤለበጊዕ ትዝለዓለ በጊዕ ፅቡቕ በጊዕ እተ ኮይኑ 220 ማለት እዩ እንተ ደ ከከም ኩነታት ኮይኑ ካ ፅቡቕ በጊዕ 6870 ሽየጥ ጤል 6700 ፅቡቕቲ ጤል ትሽየጥ ክሳብ 2,000 ትሽየጥ ፅቡቕቲ ላም 11 ትሽየጥ ዕዳጋ ማይ ድማ ናይ ብሓቂ ፅቡቕ እዩ ንዝሸይጥን ንዝገዝእን ፅቡቕ ዕዳጋ እዩ ሙች እዩ ዘድለየካ ክትረኽበሉ ትኽእል ዕዳጋ እዩ ነጋዶ እተ ደኣ ኮይኖም ካብ ሻምቆ ካብ ዑበል ሓድሻ ዓዲ ክሳብ ውንጃሓይ ከይተረፈ ናብ ዕዳጋ ማይ ድማ ይቕርብዎ ሙች ዕዳጋ ማይ ድማ ኣብ መስመር ስለ ዘሎ ዝለዓለ ዕዳጋልና ኢና ንግምቶ ንሕና ኣብ ማይ ድማ መፅኻ ዝደርሓዮ ከም ትረክብ ኣይጠራጠርን ኢኻ ኣብዚ ዕዳጋ ዋላ ሓንቲ ኣብዚ ዕዳጋ መፅኻ ኣብ እንስሳታት ዝኾነ ይኹን ኣይትስእኒ ኢኻ ገመል ኣሎ ብዕያይ ኣሎ ጤል ኣላ ላም ኣላ ኣድግላ ዝኾነ ይኹን ኣብዚ ኣሎ
5: ኣነ ፀጋ ንግሰ ሃብተ ይበሃል ኣባል ከዓኒ ንስራሕ ርሸ እየ ኣነ ግን ኣብዚ መምፅኤ ከዓኒ ብዕራይ ክሸይጥ ኢለ መፅ ባቲ ኣብዚ ከዓኒ ናይ ብሓቂ ምስ ዘሎ ዕዳጋ ኣብቲ ዝዋዕለ ዕዳጋ ሸይጥና ድሓን እዩ በዘሎ ዕዳጋ ድሓን ፅቡቅ ሸይጠ ማለት እየ እወ ፍሉይነዳ ብጣዕሚ እቲ ናይ ንግዲ ናይ እንስሳሲ ብጣዕሚ ብዝተፈላለየ ቁርናዓት ስለ ዝመፅእ ኣብዚ እቲ ህዝቢ እዩ ኣብዚ ክሸይጥን ኣብዚ ክገዝእን ናይ ብሓቂ እዛ ዕዳጋ ናይ ማይ ድማስ ብጣዕሚ ፅቡቕቲ ዕዳጋ እወ እዚኦም መምፅኦም ካብ ጋሽባርካ ኮይኑ ካብ በዓል ኣንተሮ ካብ በዓል ተኾምብያ ካብ ሻምቆ ከምኡውን ካብ መልቂ ካብ ጋሽባርካ መብዛሕቶም ዝመፁ በዚ ካብ ጋሽባርካ እዩ ናይ ብሓቂ ይመፀ ቅድሚ ሕጂ እውን ኣብዚ ፍትን ነርአ ናይ ኣጣል ይሽቅጥ ነርአ ሕጂ ግን ምዚ ናይ መንግስታዊ ምዃን ግን ቁርባ ቋርፂ መሪ ኣነ ይሽቅጥ ነርአ ዚ ፋትን ነርአ እቲ ዕዳጋ እውን ፅቡቕ ናይ ብሓቂ ከምዚ ናይ ማይ ድማ ዕዳጋ የለን ብጣዕሚ ዝምዝገን እዩ ኣብዚ ጀካ እቶት መሪ ክሳራ የብሉ ንሓንዚ ዕዳጋ ፅቡቕ ዕዳጋ እዩ ካብ ደንጀን ትበሃል ኣብዚአ ደንጀን ዝዋዕረዛ

0: ዕዳጋ ማይ ድማ ካብቲ ብብዝሒ ኣብ መዓልቲ ቀዳም ዝካየድ ዕዳጋ ወፂኡ ኣብ መዓልቲ ሓሙስ ዝካየድ ብምዃኑ ካልእ ብልጫ ናይዚ ዕዳጋ እዩ።
1: እዚ ሕጂ ቀደም እንታይ ብሉ ዓበይቲ ብዙ ዓበይቲ ክብልዎ ንሰምዕ ማለት እዩ ሓሙስ ኣይተዘረበትን ዕዳጋ ሓሙስ ሲ ኣብ ከባቢና የለን ቀዳም ረቡዕ እውን የለን ሕጂ ድርብ ኣይኮነትን ሓሙስ ዝበሃል ዕዳጋስ ኣብ ማሽግ ዝበሃል ቦታ ኣብ ንእስ ዘባል ዓላይ ጋሽ ኣብ ጓሮ ሓሙስ ኣላ። ስለዚ ኣብዚ ከም ንግደት እዩ ዝኸባብ ድፍለጥ ሓሙስ ከም ንግደት ሓሙስ ክትከብር ከም ደበለዋ ቀሽ ድሜጥሮስ ነብሪኢድ ቀሽ ድሜጥሮስ ገብረ ማርያም ሲ ሓሙስ ልክዕ ከም ንግደት ክትረአ ከም ደለዋ ተዛሪቡ ገለ ብሉና በዓል ቤባሻ ሃብተ ሃብተ ደሱ ዓደይ በዓላ ብላ በዓላ ይብላ ስቅያስ ከብተ ናውተ ዝበሃል ዓበይቲ ወለድና ብሓጎታትና ኣበይ ስቅያስ እዚ ዓዲ ሃብታም ዓዲ ምዃኑ ብትንቢት እውን ብቀደም ብዓበይቲ ሃብታም ምዃኑ ይግለጽ እዩ። ስለዚ ሲ ሓሙስ ብምዃና ሓሙስ ጠቕላላ ኣይብኩርኒ ተኸባቢቲ ህዝቢ ልሙድ ቀዳም ወይ ሰንበት ተትኸውን ነራ ምመፀ ዶ ኣይምመፀን ንሓሙስ ኢሎም ሂድዋ ቀደም ብሓሙስ እዩ ኣብ ብሓጎታትና መሪቖም ማፀኒሖም ብኡ ከዓ ንቕፅል ኣለና።
2: ብልጩ መዓልቲ ዕዳጋ ና ሓሙስ ምዃኑ ሶሉስ ኣብ ዕዳጋ ዕበል ድዋዓለ ኣብ መልቁ ድዋዓለ ቀዳም ኣብ ሻምቦቆ ድዋዓለ ባሮንቱ ድዋዓለ ክድ ክሳብ ንኔው ታሕቲ ክሳብ ኣንተረ ዝዋዓለ ቀዳም ናብውዕ ኢሉ ሓሙስ ናብዛ ዕዳጋና የርክብ እዩ እስቲል ካብዚ ተገዚኡ ከዓ ዕዳጋ ቀዳም ንመንደፈራ ንእስመራ ንድባርዋ ተር ኢሎም ከዓ ንቀዳም ከርክቡ ካብዚ ዝተገዝኡ ንቀዳም ከርክቡ ውን ዕድል ይረኽቡ እዮም። ስለዚ ንሕና ዕዳጋና ሓሙስ ምዃኑ ብጣዕሚ ፅቡቅ ብልጭ ኣለዎ ይብል ኣነ።
0: ዕዳጋ ማይ ድማ ነቲ ከተማ እውን ከም ዝንቀሳቐስ ስለ ዝገብሮ ኩለን ውሃብቲ ኣገልግሎት እታ ከተማ ኣብ ንጡፍ ስራሕን ዝፅመዳ
2: ናይ ስራሕ ዕድል ንኩሉ ሰብ ክኸፍተሉ ይኽእል እዩ። ዕዳጋ እንተልዩ ውሃብቲ ኣገልግሎት ቤት ቁርሲ ቤት መግቢ ሕክምና ናይ ውልቀ ሰባት ናይ ፋርማሲ ይኹን ናይ መንግስቲ ዕዳጋ እንተልዩ ንዓዲ ዓብ ለውጢ እዩ ደምፅ ኣላ። ምክንያቱ ኩሉ እቲ ናብቲ ዕዳጋ ዝመፅእ ብውሃብቲ ኣገልግሎት ብቁርሲ ብቤት መግቢ ብመደቀሰ ሆቴላት ኩሉ ዝተገልጋሊ ስለ ዝኸውን ነዞም ከምዚኣቶም ንኣመሰሉ ትካላት እውን ዕድል ይፈጥር እዩ። ምክንያቱ እቲ ዝገዝእ ንሎም መዓልቲ ዕዳጋ ትማሊ መፅኡ ሓዲሩ ኣሎ ሎሚ መሰስለጠ ደይከደ እውን ንፅባሕ ክኸይድ ኢሉ ክሓድር እዩ። ስለዚ ውሃብቲ ኣገልግሎት ኩለን ትካላት ክንቀሳቐሳ ክሰርሓ ይኽእላ እዩ እዚ ዕዳጋ እዚ ብምህላው። ስለዚ እዚ ይብል
1: እዚ ምዕባለ ናይ እዚ ምናልባት ሕጂ ከምቲ ቅድሚ ሕጂ ዝነበሮ ኣይኮነን ዘሎ ፆም ስለ ዝኾነ ፆም ረመዳን እዩ ፆም ረብዓ እዩ ከምኡ ስለ ዝኾነ ምእኹት ኮይኑ እዩ ኣይተረኣየንን ኣነ ዝዕዳጋ ምክንያቱ ዝርአ ዘለና ዓለቕልቕሲ ፍርቂ እዩ ንዓይ ሕጂ እቲ ዕዳጋ ምዕሩግ ምዃኑ ካልእ ዕዳጋ ከብቲ እዚ ትሪኦ ዘለካ ዕዳጋ ናይ ዕዳጋ እኽልን ኩዳርን ፅቡቕ እዩ ዘለዎ ማለት እየ ዕዳጋ ከብቲ ኣብ ማእኸል ናይ ህዝቢ እዩ ዘሎ ዕዱል እዩ ትመሬት ዝተራገፈ እምኒ ኣለዎ እቲ ዕዳጋ ሲ ዋላ እቲ ኣታዊታት መንግስቲ ክረክብ ተ ኮይኑ ሓደ ምዕሩግ ዕዳጋ ናይ ከብቲ ንድሕር ኣ ገርና ኣታዊታትና መንግስትና ይኹን ኩሉ ምዕሩግን እኩብን ይኮነልና።
2: እዚ ተረኪቡ ዘሎ ፀጋ ኣብ ውሽጢ ዓድኻ ካብን ናብን ሰሪሕካ ትነብረሉ ፀጋ ቀሊል ፀጋ ክሳብ ዘይኮነ ተገልጋሊ ኣስተውዒሉ ኣየነይተ ንዕኡ ተትገድሶ ክገዝእ ይላቦ እቲ ኣገልጋሊ ወይ ትሸቃጢ ንብሎ ከዓ ብልክዕ ነቲ ህዝቢ መጠነኛ ዝኾነ መክሰብ እንዳረኸበ ነፍሱን ከይጎድአ ስርሑን ከይጎድአ ንህዝቢ እዚ ኣገልግሎት ህዝቢ ዝህብ ትካል ክሳብ ዝኾነ ኣገልግሎት ህዝቢ ክንህብ ካብ ነፍሰይ ጀሚርና በዚ መዓልቲ እዚ ፅቡቅ ኣጋጣሚ እዩ ደጊምና መፅባዕ ክንኣቱ ንደሊ።

ንስ መደብና ዓለም ስነ ጥበብያ ቀፂላ ተቐሪባ ዘላ ሎሚ ዓለም ስነ ጥበብና ጎኒ ጎኒ ናይ መምህርና ዓይኡ ኣብ ቅርፃ ኣብ ቅብኣ ከምኡውን ኣብ ገበር ናይ መፅሓፍቲ ኣብ ውሽጥና ትገበሩን ማለት እዩ ገላፂ ዝኾነ ዕዮታት ዝዓምም ዘለዎ መምህር ብሓባር ክንከታተሎ ኢና ስራሓ ዚ ከመይ መሰል ፍሉይነቱ ፅባቐኦም ክሳብ ሎም ከ ሰሪሕዎ ዘሎ ስራሓት ማዕርክ ንደይ ብዙሕን ፅባቐ ይኹን ብሓባር ንከታተሎ ናብ ፌሩዝ ቢንያም ከስክረኩም እየ ሰናይ ምክትታል

ፈኖ ኤርቲቪ ኣብ ምክትል ትርከቡ ዝኽርኩም ተዓዘብትና ከመይትውዕሉ ሎሚ ሓሙስ 23 ሓምለ ሰዓት 5 ዝተዳለወ ሃገራውና ሕጉራውን ዜናታት ሒዝናልኩም ቀሪብና ዘለና ኣዲብ ዓብዱ ምስ ኣቕራቢት ቋንቋ ምልክት ኣብ ርህት ተወልደ ብምዃኑ ኢና ንምክታልኩም ብክብሪ እናዓደምና ፈለማ ኣርእስተ ዜና ዞባ ሰሜን ቀይሕ ባሕሪ ኣብ ፌስቲቫል 226

0: ዘቕረቦ ትሕዝቶ ካብ ነጋድያን ኣድናቆት ረኺቦ። ኣብኑ ዞባ ዓዲ ቀይሕ ብኣብነታውያን ሓረስቶት ዝለምዐ ምሩፅ ዘርኢ ድንሽ ብርኮት ምህርቲ ተሓፊስዎ። ኣብ ዞባ ማእከል ኣብ ክረምታዊ ሓገዝ ትምህርቲ ከም መምህራን ክነጥፉ ንፀንሑ ተምሃሮ መተባብዒ ተዓዲሉ። ኣብ ዜናታት ውፃእ ባይተ ወከልቲ ህዝቢ ኣሜሪካ ኣብ 2027 ንፅላት ምክልኻል ዘገልግል 1.15 ትሪልዮን ዶላር ክስላዕ ደጊፉ። ቻይናን ብሪጣንያን ኩሉ መድያዊ ዝምድና ንምድንፋዕ ክሰርሓ ምዃነን ሓቢረን። ኤውሮፓዊ ሕብረት ንመርበብ ሓበሬታ ጉግል ኣስታት 1 ቢልዮን ዶላር ተወሳኺ መቕፃዕቲ በይኑሉ። ዝርዝር ዜና። ዞባ ሰሜናዊ ቀይሕ ባሕሪ ኣብ ፌስቲቫል 2026 ዘቕረቦ ኣብ ፀጋታት ባህሊ ሕርሻን ቱሪዝምን ዘተኮረ ትሕዝቶ ኣድናቆት ረኺቡ። ወክል ሪና ደምሳስ ፀጋይ መልክዕ ፀብፃብ ዘዳለዎ ትሕዝቶሎ ዳናይት ገብሪ ሂወት ክተቕርበ እያ።
1: ዞባ ሰሜናዊ ቀይሕ ባሕሪ ኣብ ፌስቲቫል ኤርትራ 2026 ዘቕረቦ ባህላውን ኣፋውን ያታታት፣ ስእላውን ንዋታውን ምርኢት፣ ከምኡ ውን ባሕራውን ሕርሻውን ፀጋታት ዘጠቓለለ ትሕዝቶ ካብ ነጋድያን ኣድናቆት ረኺቡ። ኣቦ ወንበር ኮሚቴ ባህሊ ኣቶ ስሌማን ዩሱፍ ንባህላዊ ፀጋታት ብሄራት ትግረ፣ ሳሆ፣ ዓፈርን ብዳዌትን ዝውክል 16 ምርኢታት ከምኡ ውን ናይ ብሄራት ትግርኛ፣ ትግረ፣ ዓፈር፣ ብዳዌትን ሳሆን ድማ ያታዊ ሙዚቃታት ቀሪቡ ከም ዘሎ ሓቢሩ። ስእላውን ንዋታውን ምርኢታት ንባሕራውን ሕርሻውን ፀጋታት ከም ዘንፀባርቕ ዝገለፀ ኣቦ ወንበር ኮሚቴ ኤግዚቢሽን መምህር ስዒድ ሳልሕ ንቱሪዝማዊ ፀጋታት ትዞባ ዘርኢ ስእልታት፣ ምስልታት እንስሳታት ዘገዳምን ጥንታዊ ህንፃታት ባፅዕን እውን ኣካል ናይቲ ትሕዝቶ ከም ዝኾነ ኣረዲኡ። ካብ ኮሚቴ ኣፋዊ ያታ ኣቶ ተክለወይኒ ነጋሲ ድማ ንኩሉ ክሊ ዕድሚ ሕብረተሰባት ረሻይዳ፣ ትግረ፣ ዓፈርን ሳሆን ዝምልከት ትሕዝቶ ቀሪቡ ከም ዘሎ ብምጥቃስ ንንጥፈታት ባሕሪ፣ መጓሰ፣ ማሕረስን ካልእን ዝውክል ኣፋዊ ግጥምታት፣ ትርኻታትን ካልእን ከም ዝርከቦ ገሊጹ። ንድኮና ኣባይትን ወግዕታት ዞባ ሰሜናዊ ቀይሕ ባሕሪ ኣመልኪቶም ኣባላት ኮሚቴ ኣቶ ጀማል ኑር ኣሕመድን ወይዘሮ ራየት ዑስማንን ኣብ ዝሃብዎ ሓበሬታ ንመነባብሮ ብሄራት ትግረ፣ ዓፈር፣ ሳሆን ረሻይዳ ዘንፀባርቕ ኣባይቲ ከምኡ ውን ዝተፈላለየ ወግዕታት ተዳልዩ ከም ዘሎ ኣብሪሆም።

0: ፖሊስ ዞባ ማእከል ነጋዳያን ሃገራዊ ፌስቲቫል ኤርትራ ከምኡውን ሃብቲ ኣገልግሎት ብዘርእይዎ ዘሎ ውጭውነት ዛጊድ ዝተረኣየ ካብ ስርዓት ወፃእን ዘይሕጋውን ተግባራት ከምዘየለ ገሊፅዎ ኣብ ሻቻይ መደበር ፖሊስ ኣዛዝ መርምራ ገበን ኮፕራል ገብረኣብ ገብረ ክርስቶስ ኣብ ዝሃቦ ሓበሬታ ፖሊስ ምስ ናይ ስራሕ መሻርክቱ ተዋሂዱ ይነጥፍ ከም ዘሎ ብምንፃር ነጋድያንን ወሃብቲ ኣገልግሎትን ምትሕባሮም ክዕዙ ኣተሓሳሲቡ ኣባላት ፖሊስ ብወገኖም ኣብ ሃገራዊ ፌስቲቫል ኤርትራ ዝርአ ዘሎ ሰላም ዝዓሰሎ ኩነታት ንጭዋ ባህልን ስኒትን ህዝብና ዝኩልዕ ምዃኑ ብርሆም ፖሊስ ንዘካይዶ ዘሎ ንጥፈታት ምኽባር ፀጥታ ዘመስገኑ ነጋድያን ብግዶም እቲ ዕማም ንፖሊስ ጥራይ ዝምልከት ስለ ዘይኮነ ናይ ኩሉ ምትሕባር ክዓዝዝ ተላብዮም ኣብ ንዞባ ዓዲ ቀይሕ ብኣብነታውያን ሓረስቶት ዝለምዐ ምሩፅ ዘርኢ ድንሽ ብርኮ ትምህርቲ ተረኺብዎ ወኪል ኤሪና ሚልዮን ኣፈወርቂ መልክዕ ፀብጻብ ዘዳለውቶ ትሕዝቶ ያሲን ሳልሕ ከቅርቦ እዩ
1: ኣብ ንኡዞባ ዓዲ ቀይሕ ኣብ ዝሓለፈ 6 ኣዋርሕ ብኣብነታውያን ሓረስቶት ኣብ 20 ሄክታር ዝለምዐ ምሩፅ ዘርኢ ድንሽ ብርኩ ትምህርቲ ተረኺብዎም እዚ ኣብ ወርሒ ጥቅምቲ 225 ወርሒ ለካቲት 226 ኣብ መማሕዳራት ከባቢ ተኾንዳዕ ማእለውያ መንደፈራ ሓይነባን ኣውህነን ን36 ሓረስቶ ዝተዓደለ 402 ኩንታል ካልኣይ ወለዶ ኤሌክትራ 5226 ኩንታል እዩ ተሓፊስዎም ክኢላ ልምዓት ኣሕምልትን ፍረታትን ኣቶ መንግስቲ ኣባርኣያ መንግስቲ ነቶም ሓረስቶት ካብቲ ኣብ ዕዳጋ ዘሎ ዋጋ ብ25 ሚእታዊ ተወሲኹ ከም ዝገዝአሎም ብምሕባር ኣብ መኽዘን ካብ ዝኣተወ ዘርኢ እቲ 645 ኩንታል ናብ ንኡስ ዞባታት ሰገነይቲ ሰንዓፈ ደቀ ምሓረ መንደፈራ ዓዶ ኻላን ከም እተላእከ ሓቢሩ ምሩፅ ዘርኢ ድንሽ ዝተጠ

0: ቆሙ ሓረስቶት ካብ ሓደ ኩንታል ልዕሊ 15 ኩንታል ከም ዝረኽቡን ምስ ምልምማድ እናዘያየደ ይኸይድኩም ዘሎም ብምጥቃስ ዘተረኽበ ምህርቲ ንዘርኢ ምእንቲ ከገልግል ኣብ ከተማ ዓዲ ቀይሕ ኣብ ዝርከባ 4 መኽዘናት ከም ዝዕቀብ ኣብሪሁም ሓላፊ ሕርሻ ኣብቲ ንኡ ዞባ ኣቶ ዮሃንስ ክፍለ ማርያም በወገኑ ኣፍልጦን ተጠቃምነትን ምብዛሕ ዘርኢ ድንሽ ካብዚ ዘለዎ ንኽዓቢ ብደረጃ ንኡ ዞባ ዝነጥፍ ማሕበር ከም ዝቆመ ኣፍሊጡ ኣብ ንኡ ዞባ ዓዲ ቀይሕ ኣብ 2017 ብሓደ ሓረስታይ ዝተፈተነ ምሩፅ ዘርኢ ድንሽ ኣብዚ እዋን እዚ ልዕሊ 57 ኣብነታውያን ሓረስቶት የዘውትርዎ ከም ዘለዉ ክኢላታት ይገልፁ። ብኻልእ ወገን ሚኒስትር ሕርሻ ኣብ ንኡ ዞባ ዓዲ ቀይሕ 80 ኩንታል ምሩፅ ዘርኢ ስርናይ ብንኡስን ርቡሕን ቃፅዖ ሕርሻ ኣብ 114 ሄክታር ንኽዝራእ ኣብ 6 መምሕዳራት ከባቢ ንዝርከቡ 530 ሓርስቶት ብርትዓዋጋ ከም ዝዓደለ ክኢላ ንኡስን ርቡሕን ቃፅዖ ሕርሻ ኣቶ ተስፉ ጣዕመ ሓቢሩ።
1: ኣብ ዞባ ማእከል ኣብ ክረምታዊ ሓገዝ ትምህርቲ ከመምህራን ክነጥፉን ፅንሑ ተምሃሮ ተተባቢዖም ነቲ ስነ ስርዓት ዝተኸታተለት ወኪል ኤሪና ዞባ ማእከል ቤትኤል ሰሎሞን ዘዳለቶ ፀብጻብ ቀፂሉ ቀርብ እዩ።
2: ብማሕበር ምትሕግጋዝ ቀዳማይ ዙርያ ሃገራዊ ኣገልግሎትን ጨንፈር ትምህርቲ ዞባ ማእከልን ክወሃብ ኣብ ዝፀንሐ ክረምታዊ ናይ ትምህርቲ ሓገዝ ከም መምሃራን ክነጥፉ ንዝፀንሑ ተምሃሮ ትማሊ 22 ሓምለ መተባብዒ ተዓዲሉ። ኣቦ ወንበር ማሕበር ምትሕጋዝ ቀዳማይ ዙርያ ኣቶ ጀማል ሳልሕ ኣብ ዝሃቦ መግለፂ እቲ መደብ ነቶም ኣብ ምምሃር ክሳተፉ ዝፀንሑ እሞ ሳባ ወሪዶም ልዕል ነጥቢ ዘመዝገቡን ከምኡውን ብሕጂ ንዝወርዱ ተምሃሮ መምሃራን ንምትህባዕን ኣፍልጦ ንምሃብን ዝዓለመ ከም ዝኾነ ገሊጹ። ኣብ 2022 ዝተበገሰ መደብ ንምስፋሕ ሓያል ፃዕሪ ክካየድ ምፅንሑ ዝሓበረ ኣቶ ጀማል ቁፅሪ ተምሃሮ ካብ ኣስታት 400 ናብ ልዕሊ 20,000 ከም ዝደየበ ብምግላፅ ኣብ ቁፅርን እንግሊዝን ተሓፂሩ ዝፀንሐ ትምህርቲ ቋንቋ ደን ትምህርቲ ዜግነትን ከም እተወሰኾ ኣብርህቡ። ንጥፈታት ትምህርቲ ብዘይደገፍን ኣበርክቶን ሕብረተሰብን ኣካላት መንግስትን ክዕወት ከም ዘይክእል ዝገለፀት ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ብወገና ብማሕበር ምትሕግጋዝ ቀዳማይ ዙርያ ዝተወስደ ተበግሶ ኣገዳሲ ስለ ዝኾነ ዛጊት ዝተካየደ መደባት ተገምጊሙ ብዝሰፍሐ ንምቕፃሉ ከም ዝስራሕ ኣነፂራ። ሓለቓ ጠቕላል ስታፍ ሓይልታት ምክልኻል ኤርትራ ጀነራል ፊልጶስ ወልደ ዮሃንስ ብግድኡ እቲ መደብ ኣበርክቶም መንእስያት ኣብ ሕብረተሰብ ንምዕዛዝ ከምኡውን ሞያ ምምህርና ክቡር ምዃኑ መረዳእታ ንምስራፅ ባይታ ዝፈጥር ከም ዝኾነ ብምጥቃስ ብማሕበር ምትሕጋዝ ቀዳማይ ዙርያን መሻርክቶም ክካየድ ዝፀንሐ መደባት ሚኒስትር ትምህርቲ ተረኪቡ ክቕፅሎ ንዝወሰዶ ተበግሶ ሞጊሱ። ብነፃ ዝርከብናዮ ብነፃ ንሃብ ብዝብል ቴማ ቅድሚ 4 ዓመታት ብማሕበር ምትሕጋዝ ቀዳማይ ዙርያ ሃገራዊ ኣገልግሎት ዝተበገሰ መደብ ኣብ 7 ንኡስ ዞባታት ዞባ ማእከል ክካየድ ምፅንሑ ዝፍለጥ እዩ።
1: ኣብ ከተማ ድባርዋ በብዝንባልኦም ንሰለስተ ዋርሕ ብግብርን ክልሳ ሓሳብን ሙያዊ ስልጠና ዝቐሰሙ 31 ደቂ ኣንስትዮ ዝርከብዎም 9 መንእስያት ብ18 ሓምለ ተመሪቖም። እቲ ስልጠናታት ቴክኖሎጂ ኮምፒተር፣ ሓፈሻዊ ኤሌክትሮኒክስ፣ ቪድዮ ኤዲቲን፣ ደረቕን ትንቀሳቓስን ስእሊ ምትካል ናውቲ ፀሓዊ ፀዓትን ዝርጋሕ መስመር ኤሌክትሪክን ዘጠቓለለ የ ነይሩ። ኣብቲ ኣጋጣሚ ኣብ ግዜ ንእስነትካ ጎንጎን ኣካደሚያዊ ትምህርቲ እተቐስሞ ሙያ ንመጻኢ ዝሕግዝ ስለ ዝኾነ ብዝለዓለ ክድፋኣሉ ሰልጠንቲ ድማ ብግብራዊ ስራሕ ከማዕብልዎ ለበዋ ቀሪቡ። ዝበልኩም ተዓዘብቲ ስዕብ ዜና ውፃኢ ደጊምና ንምክተልኩም ብክብሪ ንዕድም። ዜና ውፃኢ ባይ ተወከልቲ ህዝቢ ኣሜሪካ ማለት ኮንግረስ ኣብ 2027 ንፅላት ምክልኻል ዘገልግል 1.15 ትሪልዮን ዶላር ክስላዕ ደጊፉ። ኣባላት ባይቶ 22 ሓምለ ኣብ ዘካየዱ ኣኼባ ነቲ ንድፊ እማመ 216 212 ድምፂ ከም ዘሕልፎ ተፈሊጡ ኣሎ። ፕረዚደንት ዶናልድ ትራምፕ ንዝመፅእ ዓመት ንፅላት ምክልኻል 1.5 ትሪልዮን ዶላር ክስላዕ እማመ ምቕራቡ ዝዝከር እዩ። ዝዓበየ ክፋልቲ ባጀት ዘመናዊ ኣፅዋር ንምፍራይ ብቐንዱ ድማ ዝተራቕ ሚሳይላትን ደብደብቲ ነፈርትን ንምዕባል ከም ዝውዕል ይሕበር። ባጀት ምክልኻል ኣሜሪካ ዓመታዊ ናውስኸ ይኸይድ ከም ዘሎ ዝተቐስቡ ፀብጻባት ኣብዝሓለፈ ዓመት ልዕሊ 950 ቢልዮን ዶላር ኣብዚ ዓመት እዚ ድማ ናብ ኣስታት 1 ትሪልዮን ዶላር ክብ ከም ዝበለ የረድኡ። ኩናት ዩክሬንን ቅልውላዊ ዞባ ማእከላይ ምራቕን ካብ ቀንዲ ምክንያት ምውሳኽ ባጀት ምክልኻል ኣሜሪካ ምዃኑ ክኢላታት ይጠቕሱ። ካብ 2022 ናብ ዩክሬን ልዕሊ 75 ቢልዮን ዶላር ዝግመት ወታደራዊ ደገፍ ዝለኣኸት ኣሜሪካ ካብ መወዳእታ ዝሓለፈ ወርሒ ለካቲት ኣንጻር ኢራን ኣብ ተካይዶ ዘላ ወታደራዊ ወፍሪ ድማ ኣስታት 38 ቢልዮን ዶላር ወፃኢ ገይራ ኣላ። ህዝባዊት ሪፐብሊክ ቻይናን ብሪጣንያን ፍልያተን ብምፅባብ ኩሉ መድያዊ ዝምድና ንምድንፋዕ ክሰርሓ ምዃነን ሓቢረን። እዚ ዝተገልፀ ሚኒስትራት ጉዳያት ወፃኢ ክልተን ሃገራት ጎንጎን ዋዕላ ሚኒስትራት ጉዳያት ወፃኢ ሃገራት ኣስያን ሎሚ 23 ሓምለ ኣብ ፊሊፒንስ ኣብ ዘካየዱ ዝርርብ እዮም። ክልተዮም ሚኒስትራት ኣብ ርከቦም ሃገራቶም ኣብ ፅላታት ንግዲ፣ ጥዕና፣ መራኸቢታትን ካልእን ዝፀንሐ ምትሕግጋዝ ከስፋሓ ምዃነን ሓቢሮም። ብሪታንያ ንግዳዊ ዝምድና ክልቲአን ሃገራት ምድንፋዕ ንኩባንያታት ሃገሩ ምጩ

ታ ክትፈጥር ሚኒስተር ጉዳያት ወፃኢ ቻይና ዋንጊ ፀዊዑ። ቻይናን ብሪጣንያን ኣብ 225 ልዕሊ 134 ቢልዮን ዶላር ዝግመት ንግዳዊ ምልዋጥ ከም ዘካየዳ ፀብጻባት ይርድኡ። እዚ ከምዚ ኢሉ እንከሎ ሚኒስትራት ጉዳያት ወፃኢ ቻይናን ብሪጣንያን ኣብ ዞባውን ዓለማውን ጉዳያት ብሓፈሻ ኣብ ኩነታት ዩክሬንን ዞባ ማእከላይ ምብራቕን ድማ ዝፍላይ ዘትዮም። ኤሮፓ ሕብረት ንኣሜሪካዊ መርበብ ሓበሬታ ጉግል ብምጉዳል እምነትን ምጥሓስ ሕግታት ንግድን ኣስታት 1 ቢልዮን ዶላር ተወሳኺ መቕፃዕቲ በይኑሎ። እቲ ትካል ዕዳጋታት ምብሓትን ኣታዊታቱን ምክዕባትን ካብ ሕጊ ወፃኢ ክነጥፍ ከም ዝፀንሐ ብምክሳስ እዩ ኤሮፓዊ ሕብረት ነቲ ስጉም ተወሲዱ ዘሎ። ይኹን እምበር ነቲ ክሲ ዝነፀገ መርበብ ሓበሬታ ጉግል የግባይ ክብል ምዃኑ ፍሊጡሎ። ኤሮፓዊ ሕብረት ኣብ ዝሓለፈ 10 ዓመታት ነቲ መርበብ ተመሳሳሊ ክሲ ብጠቕላላ ልዕሊ 11 ቢልዮን ዶላር ከም ዝቆፅዖ ፀብጻባት ይሕብሮ። እቲ መርበብ ኣብ 224 ኣስታት 350 ቢልዮን ዶላር ብ 225 ድማ ልዕሊ 400 ቢልዮን ዶላር ኣታዊ ከም ዝረኸበ ይግለጽ። ኤሮፓዊ ሕብረት ንጥፈታት ጉግል ብዕቱብ ይከታተሉ ከም ዘሎ ብምጥቃስ ተመሳሳሊ ጌጋታት ከይፍፅም ኣጠንቂቑሎ። ኣሜሪካን ስዑድ ዓረብን ኣብ ምዕባል ኒክሌሳዊ ፀዓት ዘተኮረ ስምምዕ ከቲመን። እቲ ንኩባንያታት ኣሜሪካ ዓብ ናይ ወፍሪ ዕድል ከም ዝፈጥር ዝተገልፀ ናይ ቢልዮናት ዶላር ውዕል ስዑድ ዓረብ ንሰላማዊ መዓላ ዘገልግል ኒክሌሳዊ መድባት ክህልዋ ዘፍቅድ ምዃኑ ተገሊጹ። እዚ ስምዕ እዚ ኣሜሪካ ኣብ ዞባ ማእከላይ ምብራቅ ባይታ ብምጥጣሕ ፅልዋ ቻይናን ካልኦት ሃገራትን ምቁፃር ክሕግዛ ከም ዝኽእል ይሕበር። ኣሜሪካ ንሰላማዊ መዓላ ምዃኑ ንዝግለጽ ኒክሌሳዊ መድባት ኢራን ንምዕናው ወታደራዊ ወፍሪ ተካየድ ከም ዘላ ዝፍለጥ እዩ። ኣባል ሃገራት ቁጠባ ውድብ ምዕራብ ኣፍሪቃ ማለት ኢኮዋስ ናይ ሓባር ባጢራ ክጥቀማ ምዃነን ሓቢረን። መራሕቲ ናይተን ሃገራት ኣብ ሰዳልዮን ከካይድ ውብ ዝቕንዮ ኣኼባ ብቲ ጉዳይ ኣብ ምርዳእ ከም ዝበፅሑ ዝግለጽ ዘሎም። እቲ ውጥን ካብ ዝመፅእ ዓመት ክትግበር ከም ዝኽእል እኳ ግምት እንተሎ ኣብ መንጎ ኣባላት ክፍጠር ብዝኽእል ፍልያት ክሰምር ዘሎ ተኽእሎ ፀቢብ ምዃኑ ግና ይእመት። ማሊ፣ ቡርኪና ፋሶን ኒጀርን ኣብ 225 ካብቲ ዞባ ውድብ ምውፅአን ዝፍለጥ እዩ። ቁጠባ ውድብ ምዕራብ ኣፍሪካ ኣብዛ እዋን እዚ ናይጀርያ፣ ቤኒን፣ ኣይቨሪኮስት፣ ጋምቢያ፣ ጋና፣ ጊኒ፣ ላይቤሪያ፣ ሴኔጋል፣ ሴራሊዮን፣ ኬፕ ቨርደን፣ ቶጎን፣ ጊኒቢሳውን ይሓቆፍ። ጀርመንን ናይጀርያን ኣብ ቃልሲ ኣንጻር ሽበራ ዝተኮረ ስምዕ ከም ትፈራርማ ገሊፀን። ሚኒስትራት ጉዳያት ወፃኢ ክልቲአን ሃገራት ማል 22 ሓምለ ኣብ ከተማ ኣቡጃ ናይጀርያ ብዘካየደዎ ዝርርብ ሃገራቶም ፀጥታዊ ዝምድነ ምድንፋዕ ሽበራ ንጥፋእ ከም ዝተሓጋገዛ ኣፍሊጦም። ጀርመን ነስምዕ ንፍጻም ክትገብሮ እትኽእል ደገፍ ብዝርዝር እኳ እንተዘይገለፀት ኣስታት 12 ሚልዮን ዶላር ሓገዝ ከም ትልእኽ ግና ረዲያ። ሽበራን ምቅላስ ኣብ ዞባ ምዕራብ ኣፍሪካ ክካየድ ፅንሒ ግዳማ ምትእታው ነቲ ፀገም መሊሱ ከም ዘጋድዶ ናይ ቀረባ ተዓዘብቲ ይገልጹ። ፈረንሳ ብምክንያት ምቅላስ ሽበራ ኣብ ሃገራት ዞባ ሳሕል ከተካይዶ ፅንሐት ወታደራዊ ፍሪ ዕላምኡ ከይወቅዐ ከም ተዛዝመ ኣይርሳዕን። ኣብ መንጎ ኣባል ሃገራት ክግበር ዝኽእል ዞባዊ ምትሕባር ሽበራዊ ተርእዮን ምግታእ ዝሓሸ ኣማራፂ ምዃኑ እዩ ዝግለጽ። ግሪክን ፖርቱጋልን ኣብ ፅላት ምክልኻል ፀጥታን ቁጠባን ዘተኮረ ስምዓት ፈራሪመን። እቲ ስምዓት ቀዳሞት ሚኒስትራት ክልተን ሃገራት ማል 22 ሓምለ ኣብ ከተማ ኣቴንስ ግሪክ ኣብ ዘካይዶ ዝርርብ ተኸቲሞ። መሰረት ስምዕ ክልተን ሃገራት ወታደራዊ ንዋት ብሓባር ከፍርያ ሓበራዊ ልምድ ከካይዳን ወታደራዊ ቴክኖሎጂ ክለዋወጣን እየን። ብዘይካዚ ክልተን ሃገራት ቁጠባዊ ዝምድነን ምዕባል ንግዳዊ ምልዋጥን ወፍርን ክብከብላ ምዃነን ኣፍሊጠን። እዚ ከምዚ ኢሉ እንከሎ ግሪክን ፖርቱጋልን ኣብ ምግታእ ሳዕቤናት ክሊማዊ ነውፂ ብቐንዱ ከዓ ኣብ ምቅላል ሳዕቤናት ባርዕ መሮርን ዕልቕልቕን ክተሓጋገዛ ምዃነን ኣብ ትርክብ ሓቢረን። መሰረት ስምዕ ሳዕቤናት ክሊማዊ ለውጥን ምካት ዝሰርሕ ጉጅለ ክኢላታት ከቑማ ኣብ እዋን ሓደጋ ድማ ሓበራዊ ስርሒት ከካየዳይን። ግሪክን ፖርቱጋልን ኣብዚ እዋን እዚ ሓደጋታት ባርዕ መሮር ብከቢ ተጠቒን ካብ ዘለዋ ሃገራት ኤሮጳ ምዃንን ፀብጻባት ይጠቕሱ። ዜናታት ምዛም ኣርእስታት ዜና ክደግመልኩም። ዞባ ሰሜናዊ ቀይሕ ባሕሪ ኣብ ፌስቲቫል 226 ዘቕረቦ ትሕዝቶ ካብ ነጋድያን ኣድናቆት ረኺቡ። ኣብ ንኡ ዞባ ዓዲ ቀይሕ ብኣብነታውያን ሓረስቶት ዝለምዐ ምሩፅ ዘርኢ ድንሽ ብርኩት ምህርቲ ተሓፊስዎ። ኣብ ዞባ ማእከል ኣብ ክረምታዊ ሓገዝ ትምህርቲ ከመምህራን ክነጥፉ ንፀንሑ ተምሃሮ መተባብዒ ተዓዲሉ። ባይተ ወከልቲ ህዝቢ ኣሜሪካ ኣብ 227 ንፅላት ምክልኻል ዘገልግል 1.15 ትሪልዮን ዶላር ክስላዕ ደጊፉ። ቻይናን ብሪጣንያን ኩሉ መዳያዊ ዝምድነአን ብድንፋዕ ክስርሓ ምዃነን ሓቢረን።
ኤሮፓ ሕብረት ንመርበብ ሓበሬታ ጉግል ኣስታት 1 ቢልዮን ዶላር ተወሰ

ኣኽ መቕፃዕቲ በይኑሉ ባርከ ሰወርኩም ተዓዘብትን ኣሰዓት ዝተዳለዉ ዜናታት ኣብ ስዛዚ ምሎ ስለምክታልኩም ንመስግን ምስተረፍ መደባትና ንሓደገኩም ቦገና ሰናይ ምሸት።

0: ሰብኣይ ደቂስካ ይኸዳ
1: ኣስማኣወደስስባ
2: ኣንቲ ወዳ ፀኒሕኺ
0: በዚ ቐልከል ፀኒሕ ንጭ ይትሃሪ
2: ኣንቲ ኣሻምካ ተሳኺ ለይቲ ኸምቢ ምሩር ክትብላ ሓዲር ክንቃስ ከሊኽንስ ሕጂ ካ ገንጠም ክትብሊ ንቃስ ትከለኒ ቀጣፊት ናይሞኒ ናይ በቲ
0: ተዘራይተይ ዳ ኣብሸ
2: ኣንቲ ኣንታ ዕድቢ ከም መፍለስ እናበላዕ ክለይቲ ትጠል ድያ
0: ዋ ተዘራይ
2: ሂበኒ ሂበኒ
0: ተዘራይተይ ዳ ጌርከ ክምዝዛረብ
2: ስመ ድሕርዛ ሕጂ መሓር ንኺ ኣፍንጫ ከኩርፈት እየ ወረ ስምዒ ተማዒድኪ ሰምዒ ተገኒሕኪ ሰምዒ ኣነ ባኣኹ ቦሰሮ ክዋርደ ይኩን ያላ ስድራ ክፀውዒ ኪላ ሃዳር ግለ ለክኒ ተኣብሸ ከዓ ትብልኒ ንስኽ ከውሑ ጉድማ ይመስልቲ ደቂስክ ትሕርንኺ ኣነ ለይተይ ለይቲ ቅንጭ ከዓ ንሓድር ከርአክ ስራሕት ዘርአ ከኩም
0: መዓልቲ ከዓይ ስለ ዝውዕሉ ኮየ ልብያት ከድግሶ ኣለኹ ቀትሪ ደቂስካ ዝውዕል ዓይ መሊስካ ጭንክትሓድር
2: ሰብኣይ ካ እንዳጋኖ ክጭንቅበት ኣነነትፈትረይ ስድራ ክፀውዒ ኢለክን ስብዓብ ዝተነከርኪ ክሰምዒ ኣብልክ ደሞ ዘርአ ከኩ ከርእክ
3: ብየና ፀኒሕ ኸይኸ
4: በዚ ናያባ ወፈራ ዘሉናቲ ክሕግዞም ኢለ እንደ ኣልግሸ
3: ፀኒሐ ኣስጊለኒ ተዓብን እዩ ንሽተይ
4: ሓቢና እየ ዝገዘ ምስከና ኢናውረ ሶምቶም ዓብይ
3: ኣስጊለኒ ሓቀ ፅቡቅ
4: ኣቦ ፅቡቅ
3: ትንፅኡ ጓለ ተዳ ወሪድ ክትነብዕል
0: ዘራይ እዩ
3: በስ ማዓን ብወልዶም ፈፅብር ኣብዱ ቀያ ግድ
4: ኣንቱ ፈለማ ሕተትዋ እንታይ ኣብሻ ወደይቲ ሚሉ ኢሉ እየ ንብረላን እዩ ሕተትዋ እንታይ ኣብሻ ቶ
3: ልኪ ትንፅኡ ጓለ ትንፅኡ ጓለ እንደይ ከ ኣቢሽ ወደ እንታይ ጎዲልዎ
0: ኣጎሎና ናይ ትናሃርና ክለይትያ ፀኒትክያ ኢሉ ስድራ ክፀውዒልኒ ኣነኸ ሓዳር ስለዝደሊ ካብ ዳ ስትረይናዊ ክመፅ
3: ትዑ ድሕሪ ደጊ ሰሚዐ ክለኸ ትንፅኡ ባሃለ ኣይትምከይ ሞ ኣይትምጋ ግርንጊር ትከ ኣለኹ ናባይ ምምፃእ ስለዚ ነዚ ከዓ ክጠበበለየ ባዕለ ክጅብል ክጠበበለየ
0: ታቦ ልበት ስለዝርክስቀት ከ ኣይ ስለዝውዕሉ ከየ ልበት የ ድግሶ ኣለኹ
3: ገደደ
0: ሊኢልካ ይኮንኩ ሓርኒ ገይርስካትሓኒ
3: ሰምዐኒ ለክ ድምፅኡ ጓለ ኣይትንብዕ ኣባይ ክንባዕ ሕጂ ክባዕለ ይገጣሉ ለ ሕጂ ግን ሕለፍ ትኸግለ ገዛ እግሪ እግሪ ክኸርክበ ገዛ ጓለ ዓጀ ኩሉ ጠ እግሪ ሕለፍ ገዛ ኣንቲ ብርሃ ካንዝ ወድና ስብሓደ ኣፊቱ
4: ተዛሪበልኩም ዲኹም ጠቅጣ ዝተተሓንከኒ
3: ዘርአ ከም ብሓደ ኣብይቱ ቀትሪ ጨው ቀትሪ ብዝደቂስካ

መደብ ናትራን ኣብ ሰሙን እዙ ንኡስ መደብና ዓለም ስነ ጥበብ ብዛዕባ ኣብ ፋሽን ዓለም ዘለዎ ኣልባሳት እያ ገለ ክትብለና መሪፃ ዘላ። ኣልባሳት ዝተፈላለዩ ለውጥታት እናገበሩ ብዝተፈላለዩ ነገራት ተጸልዮም በቲ ንኹነታት ዝምጥን መንገዲ ተሰሪሖም ይቐርቡ እዮም። ወቕቲ እውን ሓደ ካብቶም ንኣሰራርሓ ኣልባሳት ዝጸልዎ ረቑሒ እዩ። ኣብዚ መደብ እውን ብዛዕባ ወቕታዊ ኣከዳድና ፋሽን ከመይ ይመስልን እቶም ዝሰርሑ ክዳውንቲ ኸ ከመይ ዝመስሉ እዮም ዘላለዩ ትሕዝቶ ይኸውን። ንኡስ መደብና ዳሳስና ብዛዕባ ፍሉያት ገዘፍቲ ኣኻውሕን እምባታትን ይክቐርበልና። እቲ ፍሉይ ጽባቐኦም ብሳይንስ ክተረድእ ዘይከኣሉን ተዓዚብካ ግን ንተፈጥሮ ክተድንቕ ካብ ዘኽእሉካ ቦታታት ዝዳሰሰ እዩ ክኸውን ትሕዝቱ። ዕድመ ጸጋ እዩ፣ ንእስነት ድማ ዕዳ እዩ ዝብሉ ሓረጋት ልሙዳት ኣባህላ ሕብረተሰብናዮም። ናይ ሎም ሰሙን ንኡስ መደብ ናፍኖተ ህይወት እምበኣር ንተመክሮ ህይወት ወዲ 108 ዓመት ክድስ ዘለናያ ምክትታል ናባኹም ተኸታታሊት ፊልምሳ እውን መበል 24 ክፋል እውን ካብ መደባትና እያ። ብተወሳኺ ዝተፈላለዩ ዜማታትን ከምኡ እውን ኣዛኒት ዝበልናዮም ቪድዮታት እውን ከም ኣካል ትሕዝቶ መደብ ናትራን ዝሰሙር ዘዮ እሞ ንኽትከታተሉ ብክብሪ ንዕድም። መደብ ናትራን ቀዳም 25 ሓምለ ልክዕ ሰዓት 2 ፈረቓ ድሕሪ ቀትሪ፣ ድግማ ሓሙስ 30 ሓምለ ልክዕ ሰዓት 4 ድሕሪ ቀትሪ። መደብ ናትራን

ዓውዲ ቅብኣ ብዝተፈላለዩ መንገድታት ይዳለዩ። ቅድሚ ናብ ሕብሪ ምልካይ ምብፅሑ እውን ብርሳስ ተጠቂምካ ሓሳብካ ምስፋር ሓደ ካብቲ ልሙድን ዝውትርን ኣገባብ እዩ። ብተወሳኺ ካንቫስ ዘርጊሕካ ካብ ምድላው ሓሊፉ ኣብ ዝተፈላለዩ መፅሓፍትን ሓበርቲ ታቤላታትን እውን ብቕብኣ ተሰኒሑ ክቐርብ ንዕዘብ ኢና። ንሎም ሰሙን እምበኣር ንቕብኣ ኣብ ዝተፈላለዩ ኣጋጣሚታት ምስ ግጥሚ ኣሰኒሖ ይተረፈ ንዘቐርብ መምህርቲ ኣደሰ ዘሪሁን ዘላሊና ክነቕርበልኩም ሰናይ ምክትታል።

0: መምህር ታደሰ ኣብ ኣስመራ በቢደረጃ ትምህርቲ ድሕሪ ምዝዛም እዩ ኣብ 1984-85 ዓ ም መምህር ኮይኑ ስርሑ ዝፈለመ ንኣስታት 41 ዓመት እውን ኣብ ዓውዲ መምህርና ዝነጥፍ ዘሎ ኮይኑ ካብቶም ኣብ ከባቢኡ ዝዕዘቦም ዝነበረ ቀባእቲ ድማ ንሞያ ቅብኣ ክላልዮ ከም ዝፈለመ እዩ ኣዕሊሉና መምህር ታደሰ ከምዚ ንዕዘቦ ዘለና ብርክት ዝበሉ ቅብኣታት ክቐብእን ነቲ ካብ ክቱር ድሌትን ኣነቆትን ዝፈልሞ ሙያ እውን በቢግዜኡ ክዕብዮ ከም ዝኸኣለ እዩ ገሊጹልና ኣብቲ ግዜ ዝስርሖም ዝነበረ ቀብኣታት እውን ብከምዚ ይገልጾም
1: እዋ ሕጂ ኣብዚ ሕጂ እዋናት እዩ እቲ ኣስማት ጥልቕ ኢሉ ኣብስትራክት ኣርት ገለገለ ኣርት ዝበሃል ነበረ ሽዑ ንሕና ከምኡ ዝበሃል ነገር የለን ኩሉ ዝረኸብካዮ ኩሉ ተድንቆ ኩሉ መንእሰይ ዝሰርሖ ማእዳው ከዓ ክሳብ ዘለካ ከምቲ ናቱ ክንዲ ናቱ ዋላ ኣይፀብቕ ንኩሉ የድፍትን ነር ኣነ ሽዑ እቲ መጀመርያ ዝስእሎ ከምቲ ኣቐዲመ ዝበልኮ ኣብ ትምህርቲ ናይ ተምሃሮ መምሃራ እናዳሃቡና ካብ ጥራዝ ካብ መፅሓፍ ናቅዳዕ ኩ ናብ ጥራዝ ምሕላፍ

ሕጂ ኣብቲ ናይ መጀመርያ ከም ዝብሎ ዘለኹ ብርሳስ እየ ጅምር ገይረ ዳዓር ካብቲ ርሳስ ብላክ ኤንድ ዋይት ወይ ከዓ ፀሊም ርሳስ ናብ ሕብራዊ ርሳስ ጀሚረ ማለት እዩ። ሽዑ እውን ከምዚ ዝብለክ ዘለኹ እቲ ዓቕሚ ነይሩ ዓቕሚ የለን ወተር ከለር ዝበሃል መፅ እዩ። ሕጂ እቶም ዓበይቲ ዝስእልዎ ከይድካ ናርእኻ ካትስእል ወተር ከለር ዝበሃል ጀሚረ ሕጂ እቲ ናይ ማይ ሕብሪ ኣብዚ መምህር ኣብ ዝኾን ኩሉ እዋን እዩ ጀሚረ እያ። ቅድሚኡ ዝነበረ ግን በተን ሕብራዊ ርሳስን ብርሳስን ጥራያ ዝስእል ነረ ኣብ ኣዕዋፍ ጥራያ ድበፅ ሕጂ ናይ መጀመርያ ስእል እናተይ ዝነበረ ንሓደ ቃል ናብ ስእሊ ይቕይሮ ነረ ኣዕዋፍ ደቀን ናቀለባ ከለዋ ወይ ድረእኽዎ ሕጂ ስእሊ ክትበሃል ከለዎ ብሓሳብ ዝበሃል እውን ኣነ ቁርተይ ካብ ውፅእ ክብል እንዴ ኣቀዲሙ ዝነበረ ሓሳብካ ናብ ስእሊ ትቕይሮ እምበር ዝረእኻዮ ካ ትስእል ዘይነበረ ብስእሊ ዝብል ከሎ እንዲ ኣነ ሕጂ ምናልባስ ትንቢታውያን ክህልዉ ይኽእሉ ኮኑ ግን ኣነ እንታይ ልምዲ ነርኒ ዓዋፍ ረጋቤት ገለ ንዕቢ ጎረባብቲ ኮይና ድሓር ክቐልበአን ከልዋ ነተ ናይ ረጋቤት ስእል ከልቢ ክተጥቡ ክእላ ሕጂ ናይ ምስ እንስሳታት ተተሓዘየ ድስእል ነረ ካብኡ ሕልፍ ኢለ ግን ናይ መላእኽቲ ከዓ ሽዑዋናት ንመላለ ስለ ዝነበርና ንናይ መላእኽቲ እንታይ ሞ ከም ሓመድ ስኢለዮም ብዝሒ ንክትገልፅ ሽዑ ከም ሓመድ እንዲ ዝበሃል ነይሩ መሓመድ የስኢል እዮ ናይ መላእኽቲ ሽዑ እቲ ስእሊ ንገንዘብ ኣይኮንካ ንስእሎ ኣብ ሓደ ገዛ ተጠቂዓ ምስ ረኣየ ሓደ ዝፈትወካ ወይ ሓደ ከምዚ ኣባ ግብረልና ብለካ ትገብረሉ እቲ ሽዑ እንታይ እዩ ከምዚ ይስእል ይኹ ንክብልካ ወይ ስእልካ ብ ኣካል ቦታ ከይዱ ክፀንሓካ ንኸምኡ ጥራይና ንስእሎ ነርና እቲ ናይ ስእሊ ዝበሃል ምስ ግዜ እዩ ምስ ግዜ ናተደለብካ ምስ ከትካ ነገራት ምስልዎ መቕሽሽ ክቡካዮም ወይ ንክሸጦ ኢለ ዝሰርሖ ዝነበርኩ እዋናት ኣይነበረን።

0: መምህር ታደሰ ካብዞም ንዕዝቦም ዘለና ቅብኣታት ሓሊፉ ኣብ ናይ ገበርን ውሽጢ መፅሓፍትን ዘለዉ ቅብኣታት ኣብ ምድላው እውን ይነጥፍ እዩ። እዚ ማለት ከዓ ምስ ደረስቲ ብምርድዳእ ገላፂ ዝኾነ ምስላዊ ሓሳብ ዝስፍር እዩ። ብተወሳኺ ኣብ ናይ ኣካዳማዊ ትምህርቲ ዝዳለዉ መፅሓፍቲ ዘለዉ ገለፅቲ ቅብኣታት ከከም ደረጃ ትምህርቶም ተሰኒዮም ካብ ዘዳለዉ ሓደ ከም ዝኾነ ይዓሊሉና።
1: ምናልባሻ ምሁራት ዝብልዎ ኣሎ ካብ ሽሕ ቃላስ ሓንቲ ስእሊ ዝብልዎ ኣሎ ሕጂ ቶም ደረስቲ ናይቲ መፅሓፍቲ ንዓይ ዝብሉኒ ኣቐዲመ ከምዚ ሕጂ ዝበልኩ ኣብ ትምህርቲ ድም ዝፈልጡኒ ወይ ብካል ዕላል ድም ዝፈልጡኒ ሰኣላይ ከም ዝኾንኩ ምስ ፈለጡ ታቐንዲ ምክንያት ግን ኣብ ክፍሊ ሓፈሻዊ ትምህርቲ ኣብ ተወሰነ እዋን ኣብ ተወሰነ ዓመታት ኮርቲም ከም ኮርቲም ወይ ከዓ ከም ሓደ ኣባል ናይ መፅሓፍቲ ተኣሽሙ ኮይነ ኢላስትሬተር ኮይነ ንሶም ዓበይቲ ሰኣልቲ ኣስማቶም ንምጥቃስ ምናልባት ኣርካናት ዓበይቲ ሰኣልቲ ኣፈወርቂ ወልዱ፣ ሚኬል ኣዶናይ፣ ብርሃነ ኣዶናይ፣ ዳልምባ ፀሓየ፣ ነብሳይ መሓራ ትርሓስ እያሱ፣ ኤልሳ ኪዳነ ካልኦት ምናት ብብዙሓት እንዚኣቶም ኣብኡ መመፂና እቲ ዝውሃበና ዓይነት ናይ ብሄራት ብምሉእነት መፅሓፍቲ ኣብ ተወሰነ እዋን ንስእል ነርና። ቅድሜና ዝስእሉ ኣይነበሩ ማለት እዩ ወይ ብድሕሪና እውን ዝስእሉ ኣይነበሩ ማለት ኣይኮኑ ግን እዚኣቶም ሰባት እዚኣቶም ብሓንሳብ ኮይና ንሰርሕ ነር ሕጂ ኣብኡ ሰርሕ ከም ይፈልጡ እቶም ሰባት ካልእ እውን ብተፈላለየ ምክንያት ዕላል ነይርዎ ምኸውን ከምዚ ከምዚ ኣለና እሞ ትስእልልና ዲኻ ብኒ ሕጂ ኣብዚ ኩሉ ሰብ ክርድኦ ዘሎ ናይ መፅሓፍ ወይ ናይ ገለ ክስእል ከለካ ኣርቲ ብሪፍ ወይ ከዓ መግለፂ ኣሎ ብፅሑፍ እዮም ድቡኻ ከምዚ ከምዝግበሮ ሞ ድሓር ከምዚ ከምዝብሉካ ናብ ክፍሊ ሓፈሻዊ ትምህርቲ ከይድ ከለኹ እቲ ዝሰኣልናያ ቅድም ብርሳስ ምሰኣልናያ ኳሊቲ ኮንትሮል ወይ ከዓ ፅባቐ ዝቋፃፀሩ ምስ ረኣይዎ ኢና ነድምቆ ሕጂ ኣብ ብከምኡ ዝረኣዩዮም ሰባት ዝብልኒ ሕጂ እቶም ሰባት ኣብቲ መፅሓፍ ሰኣልና ዝብሉ እቲ ሽሕ ቃላት ወይ ሓንቲ ምዕራፍ ዝገብርዋስ ብሓንቲ ስእሊ ክገልፅዋ ደልዮም እዮም ንከምኡ እየ ሕጂ ኣነ ክኣስእለሎም ተፈላለየ ደረሲ ተፈላለየ ስእልታት ስኢለሎም ኣለኹ።

0: ሓደ መጽሓፍ ቃላት ጥራይ ዘይኮነ ዝተፈላለዩ ገለጻ ሳኣል ምስፋር ናቱ ጥቕሚ ኣለዎ። እዚ ማለት ከዓ ካብ ሽሕ ቃላት ሓንቲ ስእሊ ጌርካ ምግላጽ ክበልጽ ከም ዝኽእል ይገሊጹልና። ንኣንበብቲ እውን ኣገዳስነት ኣለዎ።
1: ኣዎ ፅሑፍን ሕጂ ፊልሚ ኮይኑ ንርኣዮም ንዓይ ከም ዝርዳእኒ እቲ ፅሑፍ ብፊልሚ ከም ዝረኣየ ምኾኑ ማለት ስእሊ ምስ ረኣዩ ንዓይ እውን ሓንቲ ካብታ ሰኣላይ ክኸውን ዝገበረ ና መፅሓፍቲ ዝስእሉ ዝነብሩ ሰባት እዮም። ሕጂ ኩላና ክንርድኦ ዘለና ኩሉ ሰብ ኣብ ውሽጡ ኩሉ ተኽእሎታት ኣሎ። እንታይ ዳ ይትፍልሊ ሸልፍታት እንተዳሃሉ ኣብ ሓንጎልና ናይ ዝተፈላለየ ዓይነት ክእለት ዓይነይቲ ፋይል ኣውፂኻ ካ ትጥቀመላ እዩ። ኣነ ንበይነ ፍሉይ ኮይነ ወይ ብንበይኑ ፍሉይ ኣይኮነን። ሕጂ ብብዙሕ ነገር ክትምነ ትኽእል ትኽእል፣ ግን እተን ፋይላት ኣውፂኻ ንዓእተን ትጥቀመለን። ከምዚ ላይብረሪ ከይድካስ ብምሉፍ ቲ ላይብረሪ ዘሎ መፅሓፍ ኣይኮንካ ተንብቦ። እንታይ ደኣ ካ ትገብር ታተድልየ ካብ መፅሓፍ ትወስድ። ሕጂ ካብቲ ኣብ ውሽጥና ዘሎ ተኽእሎ ሓንቲ ምስሰሓበትና እንታይ ይብል ኣነ ቆልዑት ክኸዱ ከለዉ ሲ ገለ ታተ ናብ በልካዮም ከለካ ገዲፎም ኻ ንድሕሪ ይጥወ ኢሉ ካብዚኣ ሲ ንሕና ኣይነፅንዖ ንኸውን በር እቲ ሰብ ምናልባሽ እቲ ቆልዓ ዕብሉ ዝበለ ማእከላይ ነሩ ተኮይኑ ድምፂ ደርፊ ደእቲ ቆልዓ ሲ ናይ ሙዚቃ ተኣሽሙሉ ኣነ ምበልኩ ንዓይ ከዓ ሕጂ ዓበይቲ ሰኣት እየ ድርኢ ነይረ ስራሐይ እናኸትኩ ቅድሚ ከቀባብለኩም እየ። ሕጂ ሓንቲ ነገር ክትሰርሕ እንተ ተ ዘለ ኮንካ ነቶም ዝሰርሑ ብትሕት ኢልካ ቀሪብካ ኣብ ትሕትኦም ኮንካ እስካላ ደይቦም ክስእሉ ከለዉ ተቐብሎም ኮፍ ኢልካ ትርኢ እዚኣ ብኣቐብለና ብሉካ ብኸም ኢኻ ኣታእሽ ትገብር። ሕጂ እቲ ነቲ ስእልታት ንዛረበሉ ዘለና ከምዚ ኣቐዲመ ዝበልኮ እዩ ማንስ ጥቕሙ ናይቲ ስእሊ ነቲ ፅሑፍ ኣብ መንጎ ፅሑፍ ክኣቱ ከሎ ነቲ ኣቐዲምካ ኣቢብካ ዘለካ ፅሑፍ ኣብ ምዕራፍ ክትመፅእ ከለካ ስእሊ ተሰኒዮ ሞ ብስእላዊ ይርአዮም ኣሎ ከም ተንቀሳቃሲ ፅሑፍ ገብረሎ ነቲ ፅሑፍ ኢለ ዝሓስብ።

ብቐባእቲ ዝዳለዉ ቅብኣታት ሓንሳብ ምስ ተዳለዉ ዘይድጎሙ ብምዃኖም ካብ ሓደ ሰብ ንላዕሊ ንሓንቲ ቅብኣ ክውንን ዘሎ ተኽእሎ ጸቢብ እዩ። ነዛ ኣብ ግምት ብምእታው እውን መምህር ታደሰ ዝተፈላለዩ ፖስት ካርድ ብምድላው እዩ ስራሓቱ ናብ ብዙሓት ከም ዝበፅሕ ገይሩ ከዳሉ ዝጀመረ። እዚ እውን ሓንቲ ቅብኣ ናብ ብዙሓት ክትበፅሕ ዘኽእል ምዃን እዩ ዝገልጽ። ብተወሳኺ ካብ ሃገርና ወፃኢ ብብዝሕ ናብ ብዙሓት ሃገራት ክባፃሕ ዘለዎ ተኽእሎ ልዑል ምዃን እዩ ዓሊሉና።

0: መምህር ታደሰ ካብ ዝኽግለጽ ጸንሐ ናይ ቅብኣ ስራሓት ብተወሳኺ ንቕብኣ ብቕርጻ ሰኒኻ ሓሳባትካ ምንፅብራ እውን ይሰርሓሉ እዩ። እዚ ከዓ ኣብ ዝተፈላለዩ ካርኒቫላትን ሃገራዊ በዓላትን ብብዝሒ ምስ መሳርሕቱ ብምዃን ይነጥፈሉ ከም ዝነበረ ይዕሊሉና።
1: ከምቲ ኣቐዲሞ ዝበልኩ እዩ ሓደ ኣድናቕ እንድሕዳ ኮንካ ወይ ሓደ ንሓንቲ ተኣሽሙ ንድሕላ ኣለካ ስእልን እዚ ኣቐዲምና ንብሎ ፀንሕና ናይ ስካላፕቸርን ማዕረ እዩ ዝኸይድ ክልቲኦም ሲ ፈላለዩካ ነፃፂልካ ክትሪኦም ኣይኮነን። ኣቐዲምካ ነቲ ምናልባሽ እዞም ነደፍቲ ገለ ክንሪኦ ከላስ ነዲፎም እዮም ንህንፃ ኢንጂነራት ኣብ ወረቀት ምስ ገበርዎ ድሓር ናብ ህንፃ ዝቕይርዎ ሕጂ ስእሊ ከዓ እቲ ንብሎ ዝፀንሕና ከዓ እቲ ናይ ካርኒቫል ስራሓት ከምቲ ኣቐዲሞ ዝበል ክነበርኩ ኣብቲ መምሕዳር ኣብ መምሕዳር ኣባሻውል ኣብኡ ናተይ ገዛይ ኣብ መምሕዳር ኣባሻውል እቶም ሰኣልቲ ኢና ንበሃል ሰባት ተፀውዒና ከምዚ ከምዚ ክሰሪሑኹም ሕጂ ኣብዚ ናይ ካርኒቫል ሰብ ክርድኦ ዘለዎ

ኣቐዲምካ እንታይ ትሰርሕ ትበሃል ወይ ነቲ እዋኑ ዝነበረ ጥቕሲ ይሕበረካ እሞ ስኢልካ ምስ ኣቕረብካ ምስ ሓለፈት ኢኻ ትስእላ ስቕኢልና ኣይኮነን ሕጂ ኣብ ካርኒቫል ከይዱ ሰብ እቲ ብድሌቱ ቀይኑ ኮነ ዝስእል ምስ ኣቕረብካ እቲ ንድፊ ኣብ ማዘጋጃ ቤት ከይድካ ተቕርቦ እንታይ እንታይ መሳርሒ ድልየካ ተቕርቦ ቤናይ ይጥመት ቤናይ ዓይነት ይጥመት ነቲ እዋን ዘሎ ናይቲ ካርኒቫል ናይቲ ዓመት ምረት ይሰርሕ ድዩ ኣይሰርሕ ነዚ ምስ ሓለፍካ ትሰርሖ ሕጂ ሰኣልተ ተባሂልና ኢና ፀውዕና ሕጂ ኣነ ዝከረና ኣባሻውል ምሕዳር ኣባሻውል ኣብ 3 4 ኣመሓደር ትኽእሎ እዩ እቲ ሓደ መሓዳሪ ስራሕ ካ ምስ ርአየ ነቲ ሓደ ንመሓላለፈካ እዩ ሕጂ ኣብቲ ናይ ኣባሻውል ንሰርሑ ነበርና ሰለስተና ኣጋጣሚ መምሃራ ኢና ነር መምህር በየነ ዝበሃል ምሳይ ነይሩ እንደገና ከምር ሙሴ ተክለ ዝበሃል ነሮም እዚኦም ሰለስተና ኮይና ብሓንሳብ ንሰርሕ ነር ኣብዚ ግን ክርድኦ ዘለዎ ሰብ ነቲ ካርኒቫል ንሕና ክንሰርሑ ከለና ንሕና ዳ ኢና ሰኣልቲ ንበሃለሉ ነርና እምበር ኣፋግሮ ፋግሮ ነይሩ ሓደ ናይ ሙሴ ዝበሃል ኣብ ሽማ ኣቦ ቅሬታ ኣብ መደበር ዘሎ ነቲ ንሕና ዝብሎ ብሓፂን እዩ ዘውፅ ኣለና ቀዲሙ ብርሳስ ስኢልና ሳብናዮ ብሓፂን ኣውፅኦ ንሕና ሽዑ ነቲ ቅርፃ ብስብኞ ንገብረሉ ወይ ኣበ ጀዲድ ንሸፈኖ ዳሕርቲ ድለ መልክዕ ከዓ ንለኽዮ ሕጂ ተፈላለዩ ኢና ነውፅኦ ነዛ ናልባሽ ትሪኦ ትኾኒ ነዛ ጨርሒ ኣሎ ሃርገፃት ነይሮም ኣግማል ኣሎ ብብዙሕ ዓይነት ናይቲ እዋን ናይቲ እዋን ዓመተ ምህረት ዘድለ ዝነበረ ተወዳዲርካ ንዑኢና ንሰርሕ ነር ሕጂ እቲ ጥቕሙ እንታይ እዩ ቅርፃ እንትሕልቂ ኢልካ ተቐሪፁ ጥራይ ጠጦ ከይብል ቅብኣ የድልዮ እዩ ኣናይ ይቅድም እዩ ትሕቶ ኣናይ ትቐድም ኩሉ ነገር ኮ ከምቲ ኣቐዲመ ዝበልኮ እዩ ኣብ ሓንቲ ጠጦ ኢልካ ነቲ ሓንቲ ጥራይ ክትዕብያ ትኽእል ትኸውን ግን ምስኡ ዝኸይድ ጨናፍር እንተ ደኣ ኣሎ ነቲ ጨናፍሩ ከዓ እናገፈፍካ ብሓንሳብ ናሓወስካያ ትኸድካ ይዳሓሽ ሕጂ ቅርፃ ጀሚርና ካብቲ ዝብሎ ነበርኩ ምስ ቀረፅናዮ ግን ሓደ ውድእ ነገር ብስምኞ ጥራይ መሸፈንካ ነቲ ዓስከረ እንታይ ክመስል ትሪእዎ ትኾኑ ፍቲ ስእሊ ድሓር ግን ውድእ ኣሎ ውድእ ኣብ ከተማ እናዘሮ ከሎቶ ትሪዮ ሕጂ ዝበዝሐ እዋን እቲ ቅርፃን ቅብኣን ብሓንሳብ እዩ ዝኸይድ መን ቅድም ከከም ተኣሽሙ ቅብኣ ጥራይ ቀዲምካ ንቅርፃ ተወስነሉ እዋን ክህሉ ክእል ግን ቅርፃ ምስ ተሰርሐ ከ ኣብ መወዳእታ ብምንታይ ዝውዳእ ብቕብኣ እዩ ዝውዳእ ትቐብኦ ነቲ ቅርፃ እቲ ናይ መጨረሻ መልክዑ ትገብረሉ ማለት እዩ ሕጂ ነዚ ስለ ዝኾነ ኢና ኣጠሚርና ንሕዞ ነርና።

መምህር ታደሰ ነዞም ተሳንዮም ዝኸዱ ሙያታት ኣጣሚሩ ዝኸይድ ብምዃኑ ክሳብ ሕጂ ብርክት ዝበሉ ዕዮታት ከበርክት ክኢል እዩ። ኣብ ናይ ታቤላታት ዘድልዩ ቅብኣታትን ጽባቐ ጽሕፈትን ዝተሰነዩ ስራሓት እውን ኣይገድፎምን። ከምዚ ንዕዘቦ ዘለና ብርክት ዝበሉ ናይ ትካላትን ኣብያተ ትምህርቲ ታቤላታትን ከዳሉ ክኢል እዩ። ነዞም ታቤላታት ምድላው ጻዕሪ ምስ ዓቕሊ ኣሳኒኻ ዝስራሕ ከም ዝኾነ ይገሊጹልና። ምክንያቱ ዝበዝሐ ግዜ ኣብ ዝለዕለ ቦታ ዝስቀሉ ብምዃኖም ተንጠልጢልካ ትስርሓሉ ኩነት ዝበዝሕ ብምዃን እዩ። በዚ መዳይ ጥንቃቐ ሰኒኻ ክትዓይ ዘገድድ ምዃን እዩ ካብ ተመክሩ ዘካፈለም።

0: መምህር ክንብል እንከለና መራሕን ኣማእዛንን ጥራይ ዘይኮነ ንመፃእ ወለዶ ዝሃንፅ መሃንድስ እዩ እንተበልና እውን ምግናን ኣይኮነን። በዚ መዳይ መምህር ታደሰ ነዚ ናይ ቅብኣ ክእለቱ ንተምሃሮ ብዝስሕብ መንገዲ ተጠቂሙ ኣማእዛንን ሓባርን ኮይኑ ኣብ ዝተፈላለዩ ዛዕባታት ኣተኪሩ እዩ ብወለንቱኡ ዘዳሉ። ኣብዞም ደዳልዎም ቅብኣታት ዝተፈላለየ ገላፂ ግጥምን ካልእን ፅሑፋት ኣሰኒዩ ብምስሊ ንሓሳቡ ዝገልፅ ብምዃኑ ፍሉይነት ዝህቦ እዩ።
1: እንታይ ድብል ሕጂ ኣነ መምሃራን ኢና ከም መምሃራን ንዛርብ ኢና ገለ ንብሎም ኢና እጂ ትተዓባብያካ እዩ። ኣነ ኣብ ሓደ ገዛውቲ ሓንቲ ፅርፊ ሒዘ ተዓብየ ምሳይ ስለ ዝዓብየት ክገድፋ ይክእል ገለ ኢሎም ተፀሪፎም መምሃራን ሽዑን ከይደ ነቲ መምህር ከምዚ ከምዝብሉ ካለዉ ተምሃሮ

እኳ እንተ ዘይበልክዎ ብስእሊ ገይረ እቲ መምህር ነቲ ተምሃራይ ዝበሎ እቲ ተምሃራይ ዝሓርቆ ይጥቃዓ። ከም ኣብነት ሓደ እዋን ናብ ሽሙ እቲ ቦታ ከይገደፍና ሓደ መምህርሲ እዱግ ኣድጊ ናበለ ኩላህና ኢና ንብላ ንዑ ጥራይ ዕጀብሎ ክኹን ኣብ እዋን ድሓር ጌጋ ምስ ዝኾነ ኢና ንገድፋ ነርና ከምኡ እናበለ ሞ ከም ሰበሎም ሓደ ቆልዓሲ ኣድጊ ኢልኒ ገለ ናበለ ክዛርብ ሰምዕ ክዎ ኣብታ ትመፅእ ዘላ ሰሙን ሓደ ኣድጊ ናብ ኦፊስ እናኸደ ሰኢለስ ዳይረክተር ኣሕዋት ኣለዉ ካኢሎ ምንም ኣላለየኒ ትብል ገር እየ ነቲ ተምሃራይ ፀውዐ እዚኣታ ሓደ መዓልቲ ትበልካ እያ ካኢል እየ እቲ መምህር ሽሙ ካብ ምግላፅ ሽዑንሽዑን ገዲፍዋ እቲ መምህር ተምሃሮ እውን ከምኡ ገበር ተምሃሮ ዕጂ ዚ ተምሃሮ እንታይ ድበሃል ቀደም ንሕና ክንምሃር ከለና ነበረ ዲቢዛ ተሰፊ ምስ መፀ ኣይተፅውቦን ኢኻ ወይ ሰልዲ ዘይነበረና ድ ኮይኑ ወይ ሕጂ ንብሎ ዘላ ፋሽና ደ መፀ ድ ኮይኑ ብሙሉእ ኢኻ ትገብሮ ሕጂ ግን ምስ መፁ ነቲ ስረ ሳብ እግሮም ዘፅብብዎ ከተውፅኦ ሕጂ ክሰሓበለ ኢኻ ትብሎ ንከምኡ ዝኣመሰለ ሕጂ እቲሶም ዝገብርዎ ኣብቲ መታን ክጋገይቦስ ካብ ኣብ ገዛ ከትኩም ኣምልቕ ተብልዎስ ንከምዚ ዝብል ኣብ ግዜ ኣብ እዋን ፈተና እታ ክላስ ገዲፎማ ድወፁ ድሓር መዓልቲ ዋጋ ከም ተኽፍሎም ክላስ ገዲፎማ ድወፁ እንተለዉ ዋጋ ከም ተኽፍሎም ብስእልን ብፅሑፉን ከምኡ እውን ኣብ ገለገለ መፅሓፍቲ ዝረከብክዎ ንሓንጎሎም ዘዛኒ ነዚ መስርዕዎ ሽልማት ክበኩም እየ ዝብል ዝተፈላለዩ ዓይነት ሕቶታት ኣብኡ ጥቃዕ ብተወሳኺ እቶም ተምሃሮ ናባይ ይመፁ እዮም ሕጂ ሰብ ካብ ሰብ ፈላለኸውን ኣነ ድሰኣልክዎ ዝነቐፈኒ እንዳ ሓዲገ ንፅባሕ ደቋርፃ ኮይነ ተጋጊ ማለት እዩ ከምቲ ኣቀዲሞ ዝበልክዎ ኣነ ብሰራሕ ክዎ ሰብ ክርእየለ የደሊ

0: ኣብ መወዳእታ እምበኣር መምህር ታደሰ ነዞም ክንገልፆም ዝፀናሕና ስራሓት ብተወሳኺ ናይ መምህርና ስርሑ ዘዳለዎም ብምዃኑ ሞያታት ምብዛሕ ዘለዎ ጥቕሚ ብከምዚ ዝስዕብ ይገልፅ።
1: ዋ ኣብ ቤላቤላዋ ኣይቲ ኣብቱን ኢካ ንሕብዙ ሞያት ንዓይሲ ግዜ ዝበሃል መጥፊኢ ግዜ ጠፊእኒ ከምዝበሃል ኢሎሞ ኢላታ ንክብል ናልባሽ ኣብዚ ዛረብሞ እቶም ዝሰምዑኒ ተኣሽሙ ገብሮ ክእል ንዓይ ግዜ ኣዝዩ ወርቂ ንዓይ ነይሩ። እቲ ሓንቲ ናተይ ንተምሃረ ዋላ ድሎም ዕረፍቲ ማለት ስራሕ ምልዋጥ ዳኣ እምበር ኣብ ዓለት ኬትካ ምድቀስ ኣይኮነን ነ ምናልባሽ ተምሃረ ሰምዖዋ ተለ ረስቲ ሚኒስ ቸንጅ ኦፍ ወርክ ጥራይ ዝሎም ነር ራስቲ ክትዕርፍ ኮንካ ኮፍት ብል ትኾንካ ትምህርት ኣለካ ኢለ ድዛርቡ ኣነ ክዕርፍቲ ኮይነ ከንብብቲ ኮይነ ስእል ክስእል ተፀኒሐ ካልእ ነገር ናይ ኢደ ጥበባ ትሰርሕ ናይ ዕረፍቲ እንታይ እዩ ካብቲ ዝነበሩኮ ናብ ካልእ ሽፍቲ ለዊጥካ እታ ንዓኻ ኣትክም ደበለትካ ወይ ትገዛ ትክም ደበለካ ውፅኢ ኢልካ ናብ ካልእ ቦታ ከድካ ምስራሕ ሕጂ እተተፈላለየ ሞያ ምስራሕ እዚ ንዓኻ ፍሱሕ ኮንካ ንክትነብር ሕጉስ ኮንካ ንክትነብር እንደገና ኣብ ዝኾነ ቦታ ከዓ ኣይትጋየሽን ኢኻ ማለት እዩ ብዝተፈላለየ ሞያ ስለ ዝፈጡካቶም ሰባት ዝበዝሕ ኣብ ቦታታት ንዓይ ታሽም ታሒዝያ ዘለኹ ሽም ታ መምህር ፅበቕት እያ ኣብ ተፈላለየ ቦታ ኣብ ዝምህረሉ ዝነበርኩ እዋን ግን ከም መምህር ኣይፈልጡን እዮም ሓካይ ምስ ሓካይም ከይድ ምስ ክፍሊ ዕርሻ ዝነበሩ ከይድ ምስ ገለ ከይድ ኣቀድማ ቢለ ድረሳዕክዋ ኣብ ገጠራት ክምህር ከለኹ ተምሃሮ ናይ መሸማዕ እዋን ነሩ ኣብ መሸማዕ ሲ ስእላ ሕጂ ኣነቲ ሕንፃፃ ጥራይ ድስእል ኣለን እቲ ውሽጢ ድርከምኦ ግን ኣነ ሕጂ እንተትኸውን ምስ ዘለኹ ፍልጦ እንተትኸውን ተና ሰባት ኣበይ ህልዋ የ ድብ ነረ ኣብ ከባቢ ዓላ ሰሳሕ ዝበሃል ቤት ትምህርቲ ምህር ነረ ሕብሪ ስለ ዘይነበረና ቆፅሊ ተፈላለየ ሕብሪ ጀፊዕኹም ኣምፅኦ ዝብሎ ብኢና ንለኹ እዮም ኣብ ንግደተን ከይተረፈያ ናብቲ ናይቲ ህድሞታት ተኣሽሙ ትስእላ ነይሮም ሕጂ እንታይ እዩ ተምሃራይ

ዝኾነ ሰብ በዚኣ ክላወ ዝኽልስ ተበገስ ጥራይ እምበር ተበገስ ጥራይ ድልየት ሃልዎ እምበር ዝኾነ ነገር ዘይከኣል ነገር የለን ዝኾነ ነገር ዘይከኣል ነገር ከተፀቡቕ ኣይትኽእል ትኸውን ክንቶም ክኢላታት ዓመታት ወሲድካ ክትገብሮ ትኽእል ትኽበን ግን ሰባንታ ክትገብር ኣለካ ክትብገስ ተበጉሶ ጥራይ ኩሉ ሃና ትፈለየና እምበር ኩሉ ኣብ ውሽጥና ኣሎ ሙዚቀኛ ውሽጥና ኣሎ ሰኣላይ ኣብ ውሽጥና ኣሎ ደረሳይ ኣብ ውሽጥና ኣሎ ኩሉ ነገር ግን ነነይቲ ውፅኢና ነነይቲ ኸንዕብያ ከመይ ንግበር እንደገና ኩሉ ግዜ እንታይ ተፀመምቲ ከዓ ክንከውን ኣለና ኩሉ ግዜ እንታይ ክትገብር እንድሕር ኮፍ ኢልካ ናይ ኮፍ ትብል ትኽእሎ ኣለካ ኮይኑ ኣብ ኩሉ ዕውት ክትከውን ትኽእል ኢኻ እንተዘይኮነ ግን ናይ ኮለል ትብል ትኸውን ኣብ ኮለል እውን ዘይርከብ ነገር የለን ማለት ኣይኮንኩን ግን ተፀመም ሓንቲ ነገር ኣብ ድሌት ካ ተብፅሓ ትኸውንካ ንነዊሕ እዋን ኮፍ ኢልካ መፅናዕት ክትገብረላ ኣብ ውሽጣ ክትሰርሕ ክትዋሳእ እንተለካ ዕውት ክትከውን ኢኻ ብሎ

ፋንክሊፍ ገለ ካብቶም ኣብ ናትራን ዝቐርቡ ተሕዝቶና ክቡራትን ክቡራን ተኸታተልትና ንኣኹም ድማ ክትዘናግዕ ክትሕቁን ምባልና ንቐርበልኩም ሄነክ ፀሃየ ካብትን ካብትን ካብ ማሕበራዊ ሚድያ ተወኪሱ ከስሕቁና ይኽእሉ እዮም ዝበልዎም ቀሪብና ኣሎ እሞ ንከታተሎም።

ምስ መደብና ማእዝነ ቀፅላ ተቃሪባ ዘላ ነፍሲ ወከፍ ሰሙን ማእዝን ክትቀርብ ከላ ሓደ ሓሳብ ይለዓል ሞ ንስኹም ተዓዘብትና ድማ ናትኩም ሓሳባት ርእቶን ኣብቲ መደብ እትተፍስሱ እቲ መደብ እቲ ድማ ኣብ ሓደ ሓሳባት ዘለና ዘማእዝን ዓይነት ሓሳባት ናባኹም ንብለላ ኢና ሓደ ዓይነት ሓሳብን ርድኢት ንኸልወና ማለት እዩ ኣብ ዝተፈላለዩ ነገራት ንሕጂ ድማ እዚ ስዕብ ትሕዝቶኣ ተቐሪባላ ክቡራትን ክቡራን ተኸታተልትና ብሓባር ንከታተላ

0: ኣብ ሕብረተሰብና ኣድልዎ ሕብሪ ቅርበት ኣሎዶ ኢልና ንሓስብ። ንሰባት ብሕብሮም ጥራይ ርኢና እዚ ሻሽ ይመስል እዚ ደኣ ጠቃር እንድዩ ንብል ዶ? ኣብ ገለ ኣጋጣሚታት ሃልክለኽ ክንብል ምስ ቀነና ኣብ ከባቢና ዘለዉ ሰባት እንታይ ደኣ ጸሊምኪ ደቢንኪ ድሓንዲኺ ክብሉ ንሰምዕ ዶ? እገለ ጸሊማ ኣይጠዓማን ዘሎ ክበሃል ኣጋጢሙና ዶ ይፈልጥ? እዚ ምፅዕዳው ክምቾትን ጽባቐን ምፅላም ድማ ከም ምኽፋአን ሃልክለኽን ዝፈጥር ዘሎ ኣተሓሳስባ ብኸመይ ዝመጽእ ይኸውን? ከምዚ ዓይነታት ዘረባ ኣብ ነፍስና ክንሰምዐን ከለና ዘይምችእነት ወይ እንታይ ደኣ ኮይነ ኩሉ ሰብ ክሳብ ዝዕዘበኒ ኮይነ ኢልና ነፍሲ ምትሓት ይስምዓና ዶ ይኸውን? ነዚ ሰብ ዝብለና ዘሎ ማዕበላዊ ሓሳብ ሱቕ ክነብሎ መመላክዒታት ንጥቀም ወይ ክንጥቀም እንደሊ ሰባት ክንደይ ከማና ኢና?
1: ኣድልዎ ሕብሪ ቆርበት ክንብልን ከለና ኣብ ሕብሪ ተመርኪስካ ኣብ ሓደ ዓሌት ዝግበር ኣፈላላ እዩ። ሕጂ ዝበዝሕ እዋን ምስ ዓሌትነት ተመሳሲሉ ይቐርብ እዩ በበይኒ እዩ። ዓሌትነት ክበሃል እንከሎ ካብ ሓደ ካብ ክልተ ወይ ልዕሊ እዩ ዘሎ ዓሌታት ካብ ሕብሪ ወፃኢ ኣብ ዝተፈላለየ ነገራት ተመርኪስካ ነቲ ሰብ ክትፈላለዮ ከለካ እዩ። እቲ ከለሪዝም ወይ ድማ ኣድልዎ ሕብሪ ቆርበት ንብሎ ግን ኣብ ሓደ ዓሌት ዘጋጥም ኮይኑ ኣብ ሕብሪ ተመርኪስካ ኣብ ሕብረተሰባት ዝግበር ፍልል እዩ። እዚ መጀመርታ ኣብርሃ ቢልና ክንሪኦ ይግባእ። ብድሕሪኡ እዚ ኣርእስቲ እዚ ሕጂ ኣይኮነን ዓብላሊ ወይ ድማ ኣዛራቢ ጉዳይ ኮይኑ ነዊሕ እዋን ዝፀንሐ እዩ። ካበይ መፅኡ ንዝብል ከኣኒ ብዙሕ ነገራት ክደህስስ ወይ ክዝክር ትኽእል ኢኻ። ሓደ ካብኡት መግዛእቲ እዩ። ምዕራባውያን ናብ ኣፍሪቃ ወይ ናብቶም ጸለምቲ ሕብሪ ቆርበት ኣብ ዝወፈርሉ እዋን እቲ ናይ ሽዑ ዝነበረ ገዛኢ ዝኾነ ኣካይዳ ንጸሊም ከም ባርያ ጌርካ ከም ሰራሕተኛ ከም ረሳሕ ጌርካ ምቁጻር ንነዊሕ ዓመታት ኣብቲ ርእሲ ሰብ ንጻዕዳ ከም ጽሬት ንጸሊም ከዓ ከም ርሳሓት ወይ ድማ ደባን ነገር ወይ ፍንፉን ነገር ጌርካ ምሕሳብ ሓደ ኣርእስቲ ወይ ድማ ሓደ ምክንያት ክኸውን ይኽእል እዩ ተባሂሉ ይዝረበሉ እዩ። ካልእ ኣብ ዝተፈላለዩ ኣጋጣሚታት ኣብ ዝተፈላለዩ ሃገራት ዘለዉ ብዙሓት ብሂላት ከ ኣለዉ። ንኣብነት ጃፓናውያን እንታይ ይብሉ? ቆርበትካ እንድሕር ደኣ ጻዕድ እዩ ሸውዓተ ኣበራትካ ይሓብ ይበሃል። እንድሕር ደኣ ከምዚ ዓይነት ብሂላት ኣሎ ኮይኑ ከዓ ነቲ ሰብ ነቲ ጸሊም ሕብሪ ከም ዘጉድሎ ወይ ድማ ዘውርዶ ንጻዕዳ ከዓ ልዕልና ክስምዖ ክገብር ይኽእል እዩ።
0: እዚ ዝፍጠር ዘሎ ኣድልዎ ሕብሩ ቅርበት ጠንቅታቱ ብቐንዱ ካብ ምዕራባውያን ዝሰረፀ ስነ ሓሳብ እዩ። ካብ ምስራፁ ዝተለዓለ ድማ በዳሃ ኩነት ፈጢሩ ይርከብ። ሓደ ሰብ ንገዛእ ርእሱ እንተዘይኣድኒቕዋን እንተዘይፈትይዋን መንክፈትወሉ ይደሊ። ብዓብኡ እኳ ደኣ ንስኻ ፈንፊንካዮ ዘለኻ ኩሉ ካባኻን ብኣኻን እዩ ዝብገስ። ንነፍሰ ምትእማና ኣብ ሓደጋ ዝእቱ ጉዳያት ክመጽእ እንከሎ ብቐዳምነት ክንነጽጎን ንኻልእ ሰብ ካብቲ ጉጉይ ርድኢት ክንኣልዩን እንኽእል ባዕልና ምዃንና ክንዝንግዕ የብልናን።
2: ኣብ ውሽጥና ዝሰርጽ ነገር ኣሎ ብነፍስኻ ዘይምዕጋብ እዩ። ኣብቲ ናይ ጊላነት ከንብብ ከለኹ ብሓደ ኣጋጣሚ ካብ ዝስማዓካ ማለት እዩ ሓደ ባርያ ወይ ሓደ ጊላ ኢሎም ዘምፅዎሲ ንኽእትውዎ ናብቲ ስራሕ ናብቲ ውሽጢ ናይቲ ናይ ዕዮ ናይቲ ቤት ንኽእትዎ እንድሕር ኮይኖም ሲ ከምዚ ካኪ ዝመስል ብኦም ዝፍትንዎ ነይሮም። እዚ ካኪ ማለት እቲ ሕብሪ ቡኒ ዘለዎ ሕብሪ ዝተለኸየ ወረቐት ወይ ገለ የቕርብዎ ናብቲ ቆርበት ናይቲ ጊላሞን እንድሕር ብርህ ዝበለ ኮይኑ ነቲ ሶም ዝደለይዎ እንተኮይኑ ናብቲ ቤት ይኣቱ ክዓይ ማለት እዩ። እንተዘይኮነ ከዓ ይኣልይዎ። ሕጂ ዝተፈላለዩ ዓይነት ቅዲ ነይሩ። ንኣብነት መመሸጥ የምፁ ኮምፕ ሲስተም ዝበሃል ነይሩ። ከምዚ ናህና ፀጉሪ እንድሕር ትርር ዝበለ ኮይኑ ኣይኣቱን እዩ። እቲ ቆርበቱ ከዓኒ ምስትሶም ዝደለይዎ ዓይነት ቆርበት ሕብሪ እንድሕር ዘይሰኳዕ ኮይኑ ከዓኒ ይኣልይዎ ነይሮም። ምክንያቱ እዚ ብቑዕ ኣይኮነ ናብቲ ናህና ብሉፅ ቤት ክኣቱ ኩሉ ግዜ ብዛዕባ ልዕልና እዩ። እዚ ሕቶ ቆርበት ሕቶ ቆርበትን ዝከለሪዝም ዝበሃል ከም ኣርእስቲ ኩሉ ግዜ ሕቶ ልዕልና እዩ። ኣብ ዝተፈላለዩ ኣጋጣሚታት ብፍላይ ከዓኒ ኣብ ናይ ስራሕ ኣብ ሕጊ ንጸሊም ኩሉ ግዜ ኣውርዳ ቢልካ ናይ ምርኣይ ኣሎ። ንኣብነት ዘይምዕሩ ዕድላት ንሰራሕተኛታት ውሃብ ደቂ ሓደ ዓሌት እንከለዉ እቲ ሓደ ጸሊም እቲ ሓደ ጻዕዳ ምዝኸውን ሓደ ዓይነት ኳሊቲ ወይ ብቕዓት እንከለዎም ስራሕ ክሓቱ ኣብ ዝኸዱሉ እዋን ሕብሪ ቆርበት ተራእዩ ነቲ ጻዕዳ ዝያዳ ተቐባልነት ዝረኽበሉ ኣጋጣሚታት ኣሎ። ኣብ ገለ ፊልምታት እውን ንሪኦ ኢና ወላ ኣብ መስተይ ኩባያታቶም ከይተረፈ ንጸሊም ዝውሃብ ሕብሪ ናይ መስተይ ሻሂ ጽልም ዝበለ ክኾን ከሎ ነቲ ከዓ ጻዕዳ ይውሃብ። ዓይነት ናይ ሞባይል ኣብነት ክነምፅእ ንኽእል።
1: ايفون ندحر دا بزحي شيت الوا نبلالنا خوينا كلتا حدا عينت تراي حبرن زفلاليا ايفون موبايل تحانت تصلام تحانت تصعدات خوينا تا تصعده خبطا تصلام تخبر اجي بزح نغرات كتمت تخلي خا

0: ረኸቡ ብዙሓን ብዝዝርጋሕ ቪድዮታት ክንጥወ ንውዕል እንተ ደኣ ኮይንና ሸኸም ናይ ሕብረተሰብ ንኸውን ከም ዘለና ምግንዛብ የድሊ።
1: እቲ ጻዕዳ ኣብቲ ናይ ፌር ኤን ላቭሊ ምስ ፅሬት ወይ ምስ ፅፈት ዋይትኒን ኢዝ ፒሪቲ ይብልዎ ዝብል ፅሑፍ ኣለዎ እንድሕር ዳኣ ኣስተውዒል።

0: ዝተፈላለየ መመላኽዒ ቪድዮታት ከመይ ጌርካ ትፅዕዱ፣ ከመይ ጌርካ ትፅብቕ ዝብል ዝተፈላለየ ስራሓት ዘለዎ ሾርትስ ድዩ ብብዝሒ ኣብ ብዙሓት መንእሰያት ዝሓዘ ዘሎ ኣብ ተምሃሮና ቲክቶክ ገለ ኣብኡ እንታይ ክርኢ ዝውዕል ኣብ ክንዲዚ ደቂቕ ብከምዚ ገይረ ኣብ ክንዲዚ መዓልታት ፃዕዲ ኣብ ክንዲዚ መዓልታት ከምዚ ዓይነት ሕብሪ ክትውንን ትኽእል ኢኽ ተባሂሉ ዝተፈላለየ ኣድቨርታይዝመንት ወይ መዋዓውዒ ይግበረሉ ንድሕር ዳኣ ተደጋጊሙ እዚ ከዓ ብተኣእምሮ ናይ ሰብ ይሰርፅ ማለት እዩ። ካልእ ነቲ ሕብረተሰብ ርእሱ ንፀሊም ከም ከውርዶ ዝኽኣለ ኢለ ዝሓስብ ከዓኒ ኣብ ዝተፈላለዩ ዓበይቲ ኣድናቆት ዝረኸቡ ፊልምታትን ደርፍታትን እንታይ ዓይነት ኣገባብ ትጥቀም ንፃዕዳ ኣዝዩ ክብሪ ዝህብ ኣዝዩ ዝና ዝህብ ንፃዕዳ ከም ምስ መልኣኽ ምምስሳል ምስ ፅፈት ምስ ፅሬት ምንፅፃር ኣሎ ንፀሊም ከዓ ምስ ርስሓት ምስ ሰይጣን ምስ ፀልማት ኣመሳሲልካ ምስ ሕማቅ ወይ ድማ ምስ ተቐባልነት ዘይብሉ ነገር ኣሳኒኻ ምስራሕ ንነዊሕ ዓመታት ዝተሰራሓሉ እዩ። እዚ ከዓ ብማሕበራዊ መራኸቢታት ድዩ ብሜድያታት ብዝተፈላለየ መራኸቢ ብዙሓን ዓለም ሙሉእ ክሪኦ ምግባር እዩ። ነዊሕ ዓመታት ተቐፂሉ ከዓ ብኣእምሮ ናይ ወዲሰብ ብምሕር ምድግጋም ይሰርፅ ማለት እዩ።
1: ሕጂ ምፅዕዳው እዩ ዘሎ ኣብ ሓደ ኣጋጣሚስ ናብቲ መበቆል ሕብሪ ናይ ምምላስ እውን ናብ ቡኒ ድዩ ክኸውን ናብ ምፅላም ድዩ ክመፅእ እንተኮይኑስ ከመይ እያ ክትገብር ታጓል ንስተይቲ ኦልሬዲ እቲ መለና ሓንሳብሲ ሓኺኻ ኣልያቶ እያ ኣፃዕድያቶ እያ እቲ ካብ ፀሓይ ክከላኸለና ዝኽእል ባእታ እንድሕር ኣሊኻ ክምለሰልካ ዘሎ ተኽእሎ የለን ኣዝዩ ፀቢብ እዩ እቶም ሓኻይ ምኳ ዝያዳ ተበሉ ግን ኩል ግዜ እንድሕር መፂኻ እንታይ እዩ ተኒ መመላኽዒ ክንዲ ዝተጠቀመት ጓል ኣንስተይቲ ውሽጣ እንድሕር ዘይፀቢቑ ውሽጣ ተዘይመልክዑ ግን ትርጉም ኣልቦ እዩ ደቂ ተባዕትዮና ከዓኒ ምልክዕቲ ጓል ኣንስተይቲ ጥራይ ኮኑ ዝደልዩ ብልፅቲ ብውሽጣ እዮም ዝደልዩ ኩል ግዜ ወዲ ተባዕታይ ብውሽጣዊ ፅባቀ እዩ ዝምሰጥ ህልውና ኣም ኦፍኮርስ ግድን ይኽእሉ ብደጋ እውን ዝምሰጡ እቲ ዝበዝሐ ሚእታዊት እንድሕር ርኢና ግን ንሓዳር ዝምነይዋ ንብሉፅነት ዝምነይዋ ንመዋእል ዝምነይዋ እታ ጓል ኣንስተይቲ ግን ብውሽጣ ውርዚቲ ከመዴታታ ምልክዕቲ ብኩሉ እንትና እንድሕር ኮይኑ እዩ እምበር መበቆልናታ ሕብሪ ቀይረ መፅያ ናይ ምቕባል ተኽእሎ እንዳፀበበ እዩ ዝመፅእ ማለት እዩ። ፅልው እኳ ዳርጋ ንኩሉ ዘይተንከፋ ሃገር የለን ዘይተንከፋ ሃገርና ኣህጉርን የለን ክንብል ኣይንክልና ምክንያቱ ኣብ ኩሉ ኣት እዩ ካብ ግዜ መግዛእቲ ንብላና ባርነት ካብ ኣፍሪቃ ገላዩ ኢሎም ካብ ኣፍሪቃ ክወስዱና ከለዉ ክወስዱ ከለዉ ናብ ኣሜሪካ ክእትዎም ከለዉ እዞም ሕጂ ዝሳቀዩ ዘለዉ ብሕብሪ ብኣፍሪቃዊ መበቆላዊ ዘሎም ወይ ፀለምቲ ኣሜሪካውያን ተባሂሎም ተነፅሎ ዘጓንፎም ዘሎ ካብቲ ግዜት እዩ እሶም ከዓ እቶም ዝበዝሑ ዝሳቀዩ ዝእዋን ዚ ማለት እዩ። ንኣብነት ኣብ ሓደ ኣጋጣሚ ከም ዝተኸታተልና እዚ ብላክ ላይፍ ማተርስ ዝበሃል ምንቅስቃስ ወይ ማዕበል ተላዒሉ ነይሩ እዚ ድማ እቲ ተነፅሎ ኣብ ልዕሊ እቶም ፀለምቲ ኣሜሪካውያን ወይ እቲ ግፍዕታትና ዓበየ ስለዝኸይድ ማለት እዩ ሕጂ እቲ ሕብሪ ቆርበት ዝያዳ ኣብቲ ፅልም ዝበለ እዩ ዝያዳ ኩል ግዜ ዝህሰይ ማለት እዩ እቲ ደ ዋይት ሱፕረማሲ ዝበሃል ኣሎ እቲ ፅእወ ናይ ፃዕዳ ዓብላልነት ዘለዎ እዚ ዓብላልነት እዚ ድማ እንታይ እዩ እሶም ብሉፃት እዮም ወይ ንሕና ብሉፃት ኢና ኢሎም ስለ ዝገዝኡ ነቲ ፀሊም ይሃስ እዮም ነዚ ከዓኒ ኣበይና ንሪኦ ድሕርና ኣብ ኣህጉርና ኣፍሪቃ ብፍላይ ዘና ምዕራብን ደቡብ ኣፍሪቃውያን ዘለዎ ሃገራት ተን ደቂ ኣንስትዮ ዝበዝሐ ማለት እዩ ኣብኡ እቲ ዝበዝሐ በዚ ዓይነት እዚ ዝሽገረ እየን ኣብ ሃገራት ኤዥያ ንድሕር ከድና እውን ከምኡ እዩ ኣብቲ እስያ እውን ብልክ እቲ ኣብቲ ፃዕዳ ንድሕር ኮይንካ ዝያዳ ከምቲ ዓንተ ወይ ዝበልኮ ናይ ብርጅዋ ሂወት ገይሮም ስለ ዝሓስብዎ እሱ እዩ ዝድለ ቁርብ ኣብዚ እዋን እዚ ኣብ ናይ በዓል ናይ ስሪላንካ ማሌዥያ እንድሕር መፂና እዚ ናይ ምፅላም ወይ ናብናህና ናይ ቡኒ ዓይነት ሕብርና ምክያት ናብኡ እውን ይኣትዋ ኣለዋ ማለት እዩ ኣብ ሃገርና እንድሕር ኢልና ግን ከም ሚርያም ዘሰክፈኒ እዋን ይመፂና እየ ዝብል ምክንያቱ እቲ ምጩ ዝኾነ ንብዛግርም ዝኾነ መዳርግቲ ኣልቦ ዘይብሉ መልክዕና ማለት እዩ ኣብ ብሙሉእ ብሄራትና ከይድና ከይነጥፎ ብፍላይ ዘናሕና ዘለና ናተይ ወለዶ እየ ክዛርብ ማለት እዩ ዘሰክፈካ እዋን ይመፅ እዩ መልክዕ ናይ ኣዴታትና ተርኢና ሲ ብዘይ ዝኾነ መመላኽዒ እምብዛጉሩማት እየን ኣዴታትና ኣባና ምስ መፀ ግን ስክፍታ ዝፈጥረለ እዋን እዩ ምክንያቱ እቲ ቆርበት ዘይምቕባልካ ምስ ርእሰ ምትእምማን እዩ ዝሓስቦ ኣነ ምክንያቱ እቲ ፅልዋናቱ እንታይነትካ ምስ ዘይትቕበል ኢኻ ቆርበትካ ክተፃዕድዎ ትደሊ ወይ ቆርበትካ ክተፀልሞ ትደሊ ነቲ ንምፅላም ብብዝሒ ኣብ ፀሓይ ብምውፃእ ታን ዝበሃል ዓይነት ኣገባ

0: ባሎ ብትቀምሉ እዮም ነቲ ናብ ፃዕዳ ንድሕር መፂኻ ወይ እዚ ናይ ክላሲዝም ዝበሃላ ወይ ናይ ደረጃ ምብራኽ ዝበሃል ዓይነታት ኣተሓሳስባ ንዘምፃ ዋልት ስለ ዘለዋና ግን የሰክፈካ ዩ ንዓና ኣብዚ ዋን እዚ ንዓናስ ቁርብ ሻቅሎት እውን ክፈጥረና ግቦዩ ኣብ ዝተፈላለዩ ኣጋጣሚታት ክኢላታት ናይ ሕክምና ወፂኦም ዝዛረብኦም ጎስጓስ እውን ዋሃብ እዩ ኣባይታ መፂት የልካ ግን ከምቲ ዝግባእ ኣየድማዕናሉን ኣለና ሕጂስ ኣብ ኩሉ ዓለም እዩ ዘንፀላሉ ዘሎ ከምዚ ወራር እዚ ስውር ወራር እዩ ኣብ ኩሉ ኣብ ጥዕና ደቂ ሰባት ብፍላይ ድማ ኣባ ናብ ደቂ ኣንስትዮ ስውር ወራር እዩ ምስ ርእሰ ምትእምማን ነፍሰ ምቕባል ምስ መንነትካ እዩ ዝተሓሓዝ ማለት እዩ ሕጂ ኣባና እውንሲ ፅልውስ ዓብ እዩ ዘሎ ብዝእዋን እዚ
1: ናብ ሕብረተሰብና ምስ ንመፅእ ከዓ እዚ ኣድልዎ ሕብሪ ቆርበት ምናልባት ኣብ ዝተፈላለዩ ኣጋጣሚ ብዝተፈላለዩ መንእሰያት ኣብዚ ዓውዲ ዝነጥፉ ዝተፈላለየ መፅናዕቲ ተገይርዎ እዩ ኣብ መፅናዕቲ ክትዛረብ ፅቡቅ እዩ ብሓፈሻ ግን ኣብ ቃላትና ኣብ መዓልታዊ ንገብሮ ንጥፈታትና ብዙሕ ትዕዘቦ ነገር ኣሎ ብቃላትና ምስ ንጅምር ከምቲ ክበሃል ዝፀንሐ ሕብሪ ቆርበታ ብርህ ንዝበለ ሰይቲ ክስቶ ማርያም እያ ትመስል ፅብቕቲ እያ ይበሃል ንፅልም ዝበለ ከዓ ዝተፈላለየ ክስቶስ ፀሊም ከሎ ፅቡቅ ንምንታይ እያታ ፀሊም ተኣቱ ዘላ ከም ኣበር ተሓሲባ ማለት እዩ እስኺ ሕጂ ፀላሚ ኢኺ ዘለኺ ግድን ቀይሕ ሰብኣይ ክትምርዓውለኪ ምክንያቱ ተወልድዮም ቆልዑት ምሳኺ ንድሕር ኣቢሎም ንድሕር ከማ ክምፅእ ኺሲ ፀለምቲ ኦም ክኾኑ ድበሃል ኣሎ ካብ ኣዴታትካ ትሰምዖ ብፍላይ ከዓ ማለት እዩ ለንቅነስቲኣ ክፅልም ኢልካ ኣይትለኻኸይ እንዲኺ ዘለኺ ይበሃል ብሓፈሻኸ ዘወር ኣብ ንብለሉ እዋን ካብ ሳምፕል ተወሲድና ወይ ቅምሶ ተወሲድና ካብ 10 ደቂ ኣንስትዮ ክንደይ ይኾና መፀባበቒ መመላክዒ ወይ መብርሂ ቆርበት ተለኻኸን ይጓዓዛ እዚ ንኩላትና ሕቶ እዩ ክንደይ ደቂ ኣንስትዮ ኣብ ጎደናታት ኣብ ንወፀሉ ገፀ እንተባላሹ ብፅላል ተሰኔን ክኸዳ ንርኢ ብዙሕ ሕቶታት ከላዕለልካ ዝኽእል ነገራት ኣሎ እዚ ከዓ ከም ሓደ ዓብዪ ጉዳይ ተሓሲቡ ኣብዚ እዋን እዚ ኣብ ዝተፈላለየ ኣጋጣሚታት መዛረቢ ዛዕባ ኮይኑ ኣሎ ንባዕሉ ናብተን ፍርያት ዝሸጣ መቀይሒ ፍርያት ዝሸጣ ድኳናት ዘወራብ ንብለሉ ኸ ክንደይ ኣብ መዓልቲ ክንደይ ፍርያት ተሸይጡ ይውዕል ህሉ ዝተፈላለየ ዓይነት በብ ዓይነቱ ናቹራል ፌስ ክበሃል ይፀንሕ ኒው ፌስ ዝበሃል ካሮዋይት ካሮቲን ዝተፈላለየ ዓይነት ዘርዚርካ እውን ክውዳእ ዘይክእል ብብዝሒ ተሸይጡ ክልኻ ክንሪዮ ኣለና ንመርዓ ኣብ ትቀራረበሉ እዋን ሰብ ዝህበካ መሓዙትካ ዝህበካ ሓበሬታ ኣብ ከምዚ ድኳን ብ500 ትሸየጥ ኣላ ሙሉእ ኣካላት ከተፅሪ ትኽእል ካብኡ ሓሊፉ ከዓ ብመርፍእ ብኸኒናታት ተወሲዱ ኣብ ብዙሕ ኣጋጣሚታት ወላ ብህዝብን ፖሊስን እውን ኣብ ዝቀረባ ግዜ ከምኡ ንኽፅዕድዋ ዝወሰድኦ ዘምፃእለን ሳዕቤን እውን ንሰምዖ ነርና ብዙሕ ነገራት እዩ ዘሎ ናይዚ ሳዕቤናት ከዓ ኣዝዩ ከቢድ እዩ ንባዕሉ ሓደ ፀቕጢ እዩ ዘምፅእ ስትረስ የምፅእ ምስ ተነውሐቲ ግዜ ንባዕሉ ቆርበትካ እንዳጠፍአ ወይ ድማ እቲ ሜላኒን ዝበሃል ባእታ ካብ ገፅና ምስ ዝእለ ንሕና ከዓ ኣብቲ ፀሓይ ብብዝሒ ወይ ድማ ናብ ትሮፒካል ኤርያ ንኢኩዌተር ዝቐረብና ኢና ዘለና ኣብቲ ክፋል ናይ ዓለምና እንተርኢና እውን ብብዝሒ ፀሓይ ንረክበሉ እዩ የገድሰና እዩ ክከላኸለልና ኣለዎ ንሱ እንተተኣልዩ ኣልትራቫዮሌት ሬይስ ዝበሃል ካብ ፀሓይ ዝመፅእ ኣዝዩ ሓደገኛ ፀሓይ ኣሎ ጩራ ናይ ፀሓይ ኣሎ እዚ እውን ቆርበትና ኣዝዩ ሃሳይ ክኸውን ስለዚ ብዙሕ ነገራት ሳዕቤን ከምፅኽእል ርእሰ ተኣማንነትና እውን ብዘይብኡ ክኸዳ ዘይክእላ ደቂ ኣንስትዮ ኣለዋ ንምንታይ ኢና ዝያድ ኣብ ደቂ ኣንስትዮ ፀቂጥና ንዛረብ ዘለና ብብዝሒ ኣብኡ ስለ ዝረአ እምበር ብሓፈሻ ብዓለም ደረጃ ክረአ ከሎ እዚ ኣድልዎ ሕብሪ ቆርበት ኣብ ኩሉ ሕብረተሰብ ኣብ ወዲ ይኹን ጓል ኣብ መንእሰይ ይኹን ዓብዪ ኣብ ሰበይቲ ይኹን ሰብኣይ ኣዝዩ ሓሳይ ነገር እዩ ብሓፈሻ ግን ኣብ ደቂ ኣንስትዮ ብፍላይ ፀቕጢ ክገብር ስለ ዝረአ ኢና ኣተኪርና ኣብኡ ንዛርብ ዘለና ካልእ ከይመስል
2: ለውጢ ኣብ ገዛና እዩ ዝብገስ ነዚ ናይ ኣድልዎ ሕብሪ ቆርበት ነዳዲ ዝኽስክስ ዘሎ ሓሳባት ብዓብኡ ካብ መቕርብና እዩ ዝመፅእ ስለዚ ኣደ ንውላዳ ኣብ ትሕቲ ዝኾነ ይኹን ውላድኪ ጸሊሙ ክትበሃል እንከላ እቲ ምልሶ መልሲ ቀንዲ ኣገዳሲ እዩ እዚ ጸሊም ሕብሪ ዝተናቕሶ ኣለኻ ቀዳማይ ነገር ኣምላኽ ዝዓደለና ተፈጥሮ እዩ ቀጺሉ መንነትና እዩ ድሕሪኡ ውላድካን ውላደይን ኣብ ፀሓይሞ ንግበሮም መን ከም ዝፃወር ክንርኢ ኢና ኢላ ተባዕ መልሲ ምስ እትምልስ ከምዚ ዓይነት ብሰባት ዝመፅእ ተፃብኦ ይቕንስ ቀጺልካ ንውሉድካ ብከምዚ ዓይነት ኣተሓሳስባ ምዕባይ ስማዕ ውሉደይ ጸሊምካ ንዝበለካ

0: ኣነ ንጉስ መላኒን የበሎ መላኒን እንታይ ከም ዝጠቅም ስለ ዘይትፈልጥ ኢኻ ከምዚ ትብል ዘለኻ በሎ ኣይናይ ፃዕዳ እዩ ብዘይ መከላኸሊ ፀሓይ ማለት ሳንስክሪን ናብ ፀሓይ ዝወፅእ ዓቕሚ ስለ ዝሓፅሮ እዩ እምበር ፈት ይኮነን
1: እቲ ምስ ጥዕና ዝተሓዝ ኣርእስቲ ደኣ ከይከውን እምበር እቲ ኣብኡ ዘሎ ኬሚካላት ኣብኡ ዘሎ ዓይነት እቲ ትሕዝቶታት ንቆርበትና እንታይ እዩ ንክሽየጥ ንክብል ተባሂሉ ክዝርጋሕ ተባሂሉ ንቢዝነስ ተባሂሉ ኣብኡ ዘይፀሓፍ ዓይነት ፍርያት ወይ ትሕዝቶ ኣብቲ መመላክዒታት ይኣት እዩ እዚ ከ እንታይ ዓይነት ሳዕብን ከምፃኣልና ይኽእል እዚ እንዳሓሰብና ኩሉ ግዜ ክንከይድ ኣለና ክነቕሓሉ ኣለና ማለት እዩ ካብ ግዜ ናብ ግዜ ንድሕር ደኣ ኣብ ኣካላትካ ትልጥፎ ኮንካ ድሓር ዘይተደለየ ሳዕብን ኣምፅኡ ከሸግረና ይኽእል እዩ ንሕና ብመንነትና ኩርዓት ኢና ብሕብርና ኩርዓት ኢና ከም ኤርትራውያን መጠን ከዓኒ ከነኽብሮ ኣለና ቀደም ዝፀንሐ ወይ ድማ እቲ ናይ ተፈጥሮ ዓይነት ሕብሪ ኣዝዩ ዝድነቕን ኣዝዩ ብሉፅ ሕብርን እዩ ዘለና ስለዚ ንዕኡ ሓቂፍና ንዕኡ ኣማሚቕና ደኣ ክንከይዳ ኣለና እምበር ዜናትካ ጠሚትካ ኣብ ዝተፈላለየ ናይ ኮርያ ፊልምታት ድዩ ብፍላይ ከዓ ዝሕጂ ግዜ ገኒኑ ዝርአ ናይ ቱርኪ ፊልምታት ድዩ ኣብኡ እንዳረኣኻ እቲ ሕብሪ ናይቲ ቆርበት እሱ ይፅብቕ እሱ ይበልፅ እናበልካ ከምቲ ናቶም ዓይነት ኣገባባት ምጥቃም ንዕና ንውድቀት እዩ ደኣ ክመርሓና እምበር እቲ ናኽና ፅባቐ እንድሕር ደኣ ዓቂብና ዘይንዕወተሉ ምክንያት የለን ማለት እዩ
2: ሕጂ ንምንታይ ናቲ ዕላማ ንድሕር ኢልካ ግን ክትፅብቕ ትደሊ ክትፅብቕቲ ኮይንካ ኸ ኣይናይ ፅባቐ እዩ ዘገድስ ቆርበትና ስለ ዝቀየርና ዲና ንፅብቕ ወይስ ካልእ ኣለዎ ኢና ንብል ሕጂ ኩሉ ግዜ ትደጋዊ ፅባቐ ኣገዳሲ እዩ ተደጋጋሚ ንብሎ ግን ትውሽጣዊ ፅባቐ ኢካ ዕብል ዘለዎ ሕብሪ ምቕያር ማለት ሕቶ መንነት እዩ ሕቶ ቆርበት እዩ ከም ኣርእስቲ ንዝክሮስ ማይክል ጃክሰን ምስ ቀይሮስ ክንዲምንታይ ካብ ሰብ ተቐቢልዎ ይኸውን ምስ ቀይሮት ሕብሪ ኮኒ ምስ ኣፀዓደዎ ብዝተፈላለዩ ምክንያት ሲ እቲ መልክዕ ከመፂዶ ንድሕሪልናስ ህልም ኢሉ ይጠፍዩ ሕጂ ወላ ኣፃዕዲ ኻውን እኮ ኣይሕጎሰልካ ነቲ ሕብረተሰብካ እወ ንርእስኻ ጌርካስ መምሃርትኻ ዝነበረት ድሕሪ ክንደይ ዓመታት ረኪብካስ ፃዕድያ ትፀንሓካ ንምንታይ እንተበልካስ በቲ ዝነበራ ሕብሪሲ ሕብንቲ ይኮነትን ኣንጌካ ተስኢካ ንዝተሓፀብካ ትረኽባ ቀዳሜይቲ ሰውነትካ ገፅካሲ እስያታ ናይ መበቆልናትካ ክትቀይርቲ ኮይንካ መዓልቲ 2-3 ግዜ እንዳበልካ ትኸይድቲ ኮይንካ ግን ማስኪኻ ትቀያይር ዘለካ እምበር ሓቀኛ መንነትካ ሓቀኛ እቲ ናትካሲ ኣይኮነ መመላክዒታት ከዓኒ በብ ዓይነት ኣሎ ከምዚ ኣዴታትና ቁርሲ ቡን ዝቕርባልና ኣቡን ከምኡ ኮይኑ ዘሎ ብዘዋን እዚ ትጉሂኻ ከ ኣዋለድና እየን ከዓ ዝባላሸዋ ዘለዋ ክባላሸዋ ከለዎ ከዓ እቲ መዳርግቲ ዘይብሉ ቆርበት ናና እዩ ዝእለ ዘሎ ኣብ ሓደ ወለዶስ ከመይና ክንከውን ኢኻ ትብል ኣነ ዛዕበ ስክፍታ ይስ እዩ ተደጋጋሚ ክብሎ እቲ ስክፍታ ከዓ ኣብ ዘናእሽቶ ኣሕዋትና እዩ ኣብ ናይ ካልኣይ ደረጃ ተምሃሮ ከይተረፈ እዩ ተጀሚሩ ዘሎ እቲ ቆርበት ናህናሲ ክቕበሎ ይከኣላን ምክንያቱ እቲ መዋዓውዕ ዝፍጠር ብፃዓዲ እዩ ኣብዚ ኸድና ንኽእል ብርህ ዝበለ ገፃ እያ ትድለይ ይብሉካ እቲ መበቆል ናና እቲ ቢዩቲ ና እቲ ፅባቐ ናህና ዘይወፀሉ መድረክ መፅእ ማለት እዩ
3: ሰመን ዳ ትሪ ታይፕ
4: Yeah, she's my type. Definitely, I like her skin tone. You know, I like dark skinned women. She's beautiful. You know what I mean? And I like the fact that you got braids. Like you're embracing your.
5: Oh, I'm shocked then. I didn't think you were attracted.
3: Why are you shocked?
5: I don't know. I didn't think I was this type.
3: Okay. I should think that, but.
4: you're very beautiful. I like your skin tone again. And you know, you got gorgeous almond eyes and you know, yeah.
3: Okay. So are you still leaving your balloon on pop? Is he someone that is your type?
5: He's attractive. I just didn't think I was his type.
3: Why are you eliminating yourself? You want the balloon back?
5: Yeah.
3: Okay. And is it a yes for you for her?
0: ነፍስ ወከፍ ጸሊም ሕብሪ ቆርበት ዝውንን ሰብ ኣብዚ እነብረሉ ዘለና ፀሓይ ዝበዝሖ ትሮፒካዊ ክፍሊ ዓለም ክነብር ብተፈጥሮ ዝተዋሃቦ መላኒን ዝተባሃለ ካብ ፀሓይን ዝከላኸል ኣገዳሲ ባእታ ዝተመልኣና ምዃንና ምዝካር የድልየና በዚ ኣጋጣሚ ኣቢልና ደጋዊ መልክዕና ባህርያውነቱ ዓቂቡ ንኻልኦት ፀላውን ተደላይን ክንገብሮ ኣብ ምፅዓር ክንፅመድ ናይ ነፍሲ ወከፍና ስራሕ እዩ ኢልና ንላቦ
2: ንዓና ይፀልወና እዩ ብምንታይ ናነ ዝነዓርዮ እንድሕር ኢልና ግን ሓደ ጎስጓስ ከድሊ እዩ ጎስጓስ ግን ኣብ ምንታይ እዩ ዘድሊ እዚ ትጠቀማ ክንብል ኣይኮነን

0: ታጓል ንስተይቲ ኸመይ ጌራ ወይ ኩሉ ዜጋ ማለት እዩ ብማዕረ ርእሰ ምትእምማኖ ብኸመይ ይዓቢ እዩ ትቐንዲ ኣርእስቲ ብነብሳ እትተኣማመን ጓል ንስተይቲ ብነብሱ ዝተኣማመን ሓደ ኤርትራውን ሓንቲ ኤርትራዊትን እመንኒ እቲ መበቆል ናቶም ትቐንዲ ሕብሮ ክቕይሩ ኣይክግደዱን እዮም ማለት እዩ ምክንያቱ ኣብ ነብሳ ዘይተኣማመን ጓል ንስተይቲ ወይ ኣብ ነብሱ ዘይተኣማመን ወዲ ተባዕታይ ፅባሕ እውን ኣይክተኣማመንኒ ምክንያቱ ዕጉብነት ስለ ዘየለዩ ሎሚ እተዚ ዓጊብካ ብዛዕባ ነብስኻ ክንዲ ዘፃዕድካ ኣፃዕድዎ ክንዲ ፀሓይ ወፂኢኻ ዝኣፀልማ ታናትካ ስለ ዘይኮነት ኣይክትዓግበላን ኢኻ ኩል ግዜ ምስ ግዜ ዝመፀ ምዕባለ በቲ ዓውሎማ ንብሎ እናተለዋወጠ ዝመፅእ ተፀላዊ ኢኻ ስለዚ እቲ ተፀላውነቱ ንኸይህሉ ኣቐዲምካ ምንቃሕ ክድል እዩ ክንነቃሕ ኮይና ከለና ግን ኣብ ውሽጣዊ ፅባቐ ኢና ክነነቃሕ ዘለና ሽዕቲ ውሽጣዊ ፅባቐ ምስ መልአ ኮኒ ንደገ ይ ክወፅእ ስለዚ ሚርያም ከምዛ ዘለኹዋ ንግሆ ከምዚአ ብዘይ ዝኾነ መመላክዒ ማለት እዩ ኣብ ውራያት ከምዚአ ኣብ ዓበይቲ ኣጋጣሚታት እዚአ ምክንያቱ እቲ ቆርበት እቲ ክበላሸ ይብሉን ሓንሳብ ምስ ኣበላሸናያ ከዓኒ ናይ ምምላስ ተኽእሎና ከዓ ኣዝዩ ፀቢብ ምክንያቱ እቲ ቀንዲ ናህና ንድሕር ንኣልዮ ኣለና ንዑ ናይ ምትካ ኢልና ከዓኒ ክትመልሶ ኢልካ ትኸፍሎ ዋጋ ከዓኒ ቀሊል ኣይኮነን ብጥዕና ይኹን ብግዜ ይኹን ብገንዘብ ይኹን ኣብ ኩሉ ኢኻ ዝትንክፈካ ማለት እዩ ሕጂ ኩሉ ዓይነት ብኩሉ እናፀለወካ ከሎ ነቲ ዘለካ ንዓኻ ብግርምኡ ከም ዘለዎ ምቕባል ንነብስኻ እቲ ዝዓበየ ረብሓ እዩ
1: ሓንቲ ፅብቕቲ ብህሎላ ናይ ማልኮም ኤክስ ዝተባሃለ ፀሊም ኣሜሪካዊ ዝብላ ህተውት እዩ እያ ትብል መን ይምሂርካ ሕብርና ክንፀልእ መን ይምሂርና ቅርፃ ፍንጮኻ ክትፀልእ መን ይምሂርካ ዓይነት ጨጉርኻ ክትፀልእ መን ይምሂርካ ብሓፈሻ ነብስኻ ክትፀልእ መን ይምሂርካ እዩ ዝብል እቲ ሓንቲ ወይ ንብሎ ዝነበርና ብመግዛእቲ ዝመፀ ዓይነት ኣተሓሳስባ ንዕና ሃሲና ኣሎ መን ይምሂርና ሕርቢ ቆርበትና ክንፀልኦስ መን ይምሂርና ካብ መጀመርታ ፀሊም ክፉ እዩ ፃዕዳ ብሩህ ዝበለ ኣሎ ድዩ ኣብ ዝተፈላለየ ኣጋጣሚታት ነቲ ፀሊም ኣትሒትካ ናይ ምርኣይ ነገራት ፀኒሕ እዩ እዚ መን ይምሂርና ተመሊስና ክንሓስበሉ ክንክእል ኣለና ኣብ ዝተፈላለዩ ስራሓትና ብፍላይ ኣብዚ እዋን እዚ ኣብዚ ቀረባ ግዜ ኣብ ዝተፈላለዩ ክሊፓት ኣብ ዝርእየሉ ዝነበርኩ እዋን ኣዝዩ ዝድናቕ ስራሕ ዝሰርሑ ኣለው ስነ ጥበባዊ ስራሓት ከዓኒ ካብ እዋን ናብ እዋን እንዳበለፀ እንዳተረቃቀ ይመፅእ ኣሎ እናዘናጋዕ ከ ኢኻ ከዓ ነቲ ሰብ ትምህሮ ስለዚ ኣብኡ እውን ብንጥፈት እንድሕር ድኣ ሰሪሕናሉ ክዕረ ዝኽእል ኮይኑ ይስምዓኒ ኣብዚ ቀረባ እዋን ብብዙሒ መፅሓፍቲ ነመርቕ ኣለና ኣብ ገበር ናይ መፅሓፍትና ንጥቀመሉ ኣሳኢል እቲ ምስሊ ንኤርትራዊ መንነት ዝገልፅ ንሕብርና ደተባብዕ እንድሕር ድኣ ተጠቂምና ኣብ መፅሄታትና ኣብ ዝተፈላለየ መፅሄታት ኣብ ዝተፈላለየ ኣጋጣሚታት ኣብ ቅብኣታት እንድሕር ድኣ በቢ እዋኑ እንዳሰራሕናሉ መፂና እቲ መበቆላዊ ሕብሪ ዘይምለሰሉ ኣብነት የለን ክምለስ እዩ

0: ተኸታታይቲ ድራማ ሰውንን ብ23 ክፋላት ኣዘሚድ ትሕሶ መደብና ክትከውን እያ። ክቡራትን ክቡራን ተኸታተልትና ናብኣ ከስክረኩም እየ። ሰናይ ምክትታል።
1: ጥበብ ኣተዓባብያ ደቅና ንደቅና ብምሉእነት እናዕብየሉ ምዕቡል ሜላታት ዘጠቓለለት ኣብ ውሽጢ ሃገርን ወፃእን እትርከቡ ወለዲ እተገልግል ሓዳስ መፅሓፍ ተዘርጊሓትልኩም ኣላ። ፀሓፊ ጴጥሮስ መንግስ። ጥበብ ኣተዓባብያ ደቅና

0: ሓቅኻ እንዲኻ
1: ወዮ ዝበልካ ንስ ስድራ ኸይዱ እዮ እቲ ቆዋ ሓሚቕና ቆልዓ ድማ ትራትና ባህልቲ እዩ
0: ሓለፉኡ ደኣ
2: ረኺብካ ሰብሶ
3: ኣቦይ ናይ ድሓን ድዩ
2: ድሓን እዩ ሓሳብ ድሓን መዓልቱ ምስኣኸለ ትፈልጦ
4: ኣይገደ
5: እንታይ ያበረ ንዓይ ንዳየር ተሓስዩ ምስ ንመን ይኽህባ
6: ጋ
1: ወይለይ ወይለይ ወይለይ ኣይከውንን ኢሎም እንተ በልክዎ ብደፎ ንዓይ ከልዮም ንመን ክብዋደልዮም ኢልካ ሃሕንባ ከምኡ የለን
5: ንኸፍከፍ ናይ ማንዛኻ ግንከፍ እንብለካ ኣሎ
1: ሞትገብሮ ዶክነግረካ
5: ግርም
1: ሽማይ ናበይ ዶኸይዲ ኣብዚ ዓድን ድዩ ዘሎ ረኺብካ ዘይተዘራርቡ
5: ኣበይ ስክተርፉ እዩ
0: ዋልካ ዳ ብሕሜት ምውዓል ኣብ ዘይከፈቱ ኮይና ዘላ
4: ኣነ ብርሃዶ ሰርዓ ድማ ባረይዶ ክልዝ ዘለፋ
5: ኣብ ምንታይ ዝመሰለ ጎበዝ ንጓልካ ምትራፍካ ሰኒፍካ ኣለካ ኣሎ
7: ብለለይ ይባ ኣንታ ናበይ ከዳ ኣቢሎ
6: ዋ ድዒ ከርክበካ ሕለፍ ኢሉኒ ምንዲ ፀኒሕ
7: እንታይ እዮም ሞ ተሓጊዘን ብኣኸይ ሃርሞ
8: ኣቦክሲ ንዳየር ንዓይኖም ክሓትሉ ካንጠርሾም ድ ምሕራ ኢሎሞ
9: እንዳይ ኣብርሃ ይፈተውን ኣቕቢፆም
8: ዓይኖም እውን ኣቕቢፀ እያ
9: ብኣምሆ ንዳይር ረኺባ ሕኒን ኒላትሉ
1: ሰብ የብላን ኢሉ እንዳኣሉ ዓጀው ዝብል ዘሎ
3: እንኳዕ ኣባይ ሰምዓቶ
1: እንተ ሰምዐቶ ክንታ ክትገብር
3: ኣብ ኢዳ የውዕሎ ብዘረባ ሓለፈሉ በሎ
5: ንስኹም ከለኹም ሞ ከመይ ጌርካይ ሰላም ጌርካ ቤትካ ዝ
1: እ እንታ ኣቢስና
5: ንስኹም ዘይትብስ ወደሉ
1: ዳይተኸ እንታይ ንኻ ደሊኻ
5: ኣነ ዳየር ኣነ መን ምዃነ እንተዘይርአኩም ኣይዓነን የብለካ
3: ወዲ ኸፈላኸ
5: ወዲ ርዓኸ ኣባል
1: በ
2: ሰላም ንረኻኸን እዩ
10: ብቐንዱ ዳ ባዕልኻትኩም ነቲ ናትካ ራሕሲ ናታ ተወሲኽዎ
1: ድሓን ዲኻ
10: ኣብ ዲና ብርሓን ዲኹን ዝልወሳ ብዙሕክን ድሓን እንታይ ኣለና ዲ
11: ዋላ ደለና ሰይብልና ኣጋይሽ ኣለዉና
10: ናይ ድሓን ግበሮ
11: ድሓን እዮ ኣብቲ ካልእ ከይንለውሶ ሲ ምጥዓም ኣብልና እዩ ዝንለውሶ ዘለና
10: ኣዳ ክትዕልላ እንዲኹን ዘይደለኹ
11: ዘረባ ከያዳ እዩ ዓይኖም ጓለይ
10: ድሓን ዕላልከይ ከደ ክንተደሊኹን ከም ፍቓድክን ይኹን
11: እወ ምስ ሰብ ክቐሲል ክትሰሚዐ ዛ ጓለይ
10: እሞ ሕግዘ ክንረደ
11: ድሓ
10: ፋሉ ደፍዳኣ እንታይ ገበርኪ
11: ዘይሕግዘከ
10: ዳዳ ሕጂስ ወዲአ እየ ከዓ
11: ኣተ ዳይ ኣቦ ክደ ዝሰምዕ ዘለኹ
5: ኩሉ ዘረባኻ በፂሑ እየ
1: ንፃኻ ናሞ ክትገብር ኢኻ
5: ብንቡር ክንዲ ዝሓተትኩካ ስምቢ
1: ብውብል ጠንጡ ዶታ ጓላ ኣይበካኒ
5: ኣይገልፎን ይብለካ ኣለኹ ኣነ ዳይር ወደርዐ ኣይኮንኩን ከዓ
1: ግን ስምካ ተሓጠም እዮ ካፍለኒለሃንዓይ ንጓሊ ንኸብካ ማለት ካብ ዕራይ ጥባ ምፅባይ
5: በዛ ስረይ ከርእካ
1: የብለካኹን በቅ ትፈልጥ በሉ ሎሚ ጓላይ ትረኽባ ፅባሕ ይትረኽባ
5: ዘረብዓይ ከም ዝጠሊ ፈልጥ እየ
7: ዳየር ሎም ስካ ንበያ ክድማ

0: ኣይፀረካኒ
1: ጓዲ ክትኽበሪ
0: ተዘይከበርኩ ኸ
1: ትልጣጢ
0: ኣርሓ ዓበይቲ ናበልከ ወይና ክዓወስድንኸይንዶም ዘለዋኸ ኬድ ኬድ ከም ፍርከ ተዋዊ ኸይጠምተኒ ተዘየለ ግን ንዓቕረ ዘውዕለ ኸውዕለና እዩ ኪራዓኒ ኸተዋዊ ኸይጠምተኒ ሙሽሙሽ ዓጢነ ኖቦይ ይትረፍሮም ቅድሚ ዓይነይት ንፀይ ዓይኒ ኸይተንፍረሉ ብድሕሪ እውን ሓንቲ ኸይትመ
2: በል ዋዓላ ባ ዋዓላ
1: ሓዝ
0: ኪራዓኒ ኸተዋዊ ኸይጠምተኒ ሙሽሙሽ ዓጢነ
3: ከምዚኣ ትሓይሽ
1: እንታይ ዝበለ ሰይጣን ሰሪርዎ እንታይ ከመይ ከመይ ድኾን ደሎ
2: ዘለካ ፀጊቡ
1: ሞትከም
2: ዓዳን ደጊ ተመስገን ተመስገን ዓይኑ ጓሎ
1: እዛ ህንታ ኣነ ከዓ እኮ ካሓልፍ ኣብ መንገዲ ምስ ረኣኽዎሲ ገለስ ዘሊሎ ኢለኩ ዕብርፅ
2: ወዲ ሃብካኒ ኢልካ ዘረባሎ
1: ታይ ዝበሎ ውርደት እዩ
0: ሰብኣይ ዘይብለስ ግዜ ዓራቕ ሰብኣይ ኮይኑ ዳርካ
4: ኣደ ደኺምክ ዲ ክዳጉቦ ኹንኪ
5: እወ ደኺመ ደኺመ ሽማይ ወደይ
4: ኣያይ ከዓ ተደራሪቢ ክነኸውን
5: እወ እንታይ ደኣ
4: እንታይ ዝበሎ ሱቱር ምሽብሻብ ዳኣሉ ዝካየድ ኣሎ ዘገርም እዩ
5: ካባ ከምዝኸወሉ ማ እንታይ ምስጢር ኣለዎ እዩ
6: ንዋይ ዘደይ ሞዘይትነግርና ዳ
5: ክነግረኩም
6: ዋር
5: ዘይነግረኩም ማ እንታይ ኣለዎ ነግረኩም ከምቲ ደልዩ
4: ገረሚር እንት
5: ቀንዲ ኢልኩም ክሰምዖ ወይ ከምዞም ደቂ ድ ኣይተዕወኹም
6: ንጋርክ ዘይተርፈ ክዓ ሕጂ ዘይትነግርና
5: እንታይ እሞ ከባ ከምዝኽወል ምስጢር ኣሎ እዩ እባ ክነግረካ እንዳኣቦ ካብረሃሲ ዕንፀይ ተብፂሕካ ዶ
4: ይሓትኩም ደገሲ ኢና
5: ግርም ዝወደይ
4: ንዓርከተይ ሕድሩ ነቶም ውዱግ ሸውሊኢልካ ኣምሕደር ኢለየ ኣሎ
5: ግርም ብጉሓትኩም ኪድ ሞ ቅድሚ ፀሓይኩም ግምጥል ትብሉ እቶም ኣዱ ከዓ እቲ መፅዓናይ ተውሕዱሎም ተዕንጨይቲ ብርክት እንተበለሎም
6: ሽማ ሓወት ብካየት ኣለዉ ካ ድዮም
4: ንምንታይ ኸ
6: ከሰሜካ ኢለ እየ
4: ንስኻስዕያይ ቤት ክጥራይ ግበሪ ከንዚ ዓቕሚ ደላ ትክስ ትዛረበ ኸ
6: ካብ ቓሳይ ምሰነፍኩ ነረ
5: ዋዕሩ ንደተጓል እንታይ ይጎድላ
4: ከከምኣ ጌርክ ጥራይ ተስፋስ ንኸ
5: ንፍዕቲ እያ ከምኣ ጌርካ ናይተሻ በላ ዛጓለይ
4: ኣቦይ ክላ
5: ዋ ይመፁ ኾኑ እምበር ኣምስዮም እኳ ይፈልጡና ኣብ ገለ ግዲ ተኣልዮ
7: ትክ ይመሲሉ ዋና ኮይ ድውን ኢሉ እንታይ ኸኹንካ እስኪ ንዓ እንታይ ኸኹንካ እንታ ዳየር ክሳብኩም ዝእዝን ትብል ዘለካ ኣብ ከይ እንታይ ኸኩካ ዝን ኣብ ተይ ተረኸኩካ ዝን ኣቤኣብዚ ቤትካ መፅ ዝን ኢልካ ፀኒሕካኒ እንታይ ኸኹንካ እንታይ እቲ ዘጓንፈካ ዘሎ
8: እታ ዓይኖ
7: ለከ ይማ ዓይኖም ሕራ ኢልሃካ
8: ወይ ሕራ ኢላ ትካ ነቦ ኣነ እያ ዕናልኩ መፂኣ ከምዛ ነብሪ ከምዛ ነብሪ ክትጥሕረኒ
7: እዋይ ኣነስ ኢለካ ንረኮ እዛ ቆልዓ እዚኣስ ዓይኒ ውጣ እሞ እንታይ ዳ ካብኡ ኸ
8: ማዓስ ሞ ከምዝመስ ክንደይ ከ ክትቅር ከመይ ለጀጀ ፈፂሙ
7: ይተርድአ ኣነ ኮ ነጊረካ እየ እንታ ዳየር ወደይ ግደፍ ኢለካ ኮየ ግደፍ ኢለካ ወይ ዘረባ ዳ ክዕብካዮ ኢኻ እምበር እዛ ቆልዓ እዚኣ ከምዚ ገራ ዓይኒ ሰብ ከምዛ ድሞ በቅ ኢላ ተውስእ ቆልዓ እዚኣ
8: ንሓን ሞ ነዚኣ ከይድቅሰላ ድልካ
7: እንታይ ክትገብር እንታይ ካ ሞ ክትገብር
9: ዝገብሮዶ እዎ ትገብሮ እንታይ ክትገብር ኢኻ
8: ዝገብሮ ዳ መሊኡ ዓስቢ ኩሉ ነገሮም ከዓ ሽዑ ክክፈልዎ
9: ንዓይ ይተረኒ እዩ ዘሎ

0: ሰቓ ተደኣ የላ ኣለ
1: ተኸዓዳ ናብሳውን በፂሐ ክመፅአ ኢላ ከይዳ ኣለ።
0: ኣነ ውን ሓዲረ ፅባሕናኡ ምኻደ ዶ ወዳን ጓላን ተዘይጣሊለያ ኣይ ኣነ
2: ኣብዚ ኩሉ ሲ እንታይ ኣብፅሐ እንታ ክትረኻኹምን ኣኹም መስለኒ
0: ዓስቢ ዘረባእን ዘረባ ኣቦኣን
2: ኣነ ኮ ገሪምኒ ዘሎሲ ዋላ ኮ ይሕውስውስውስውስውስ ኮ እዩ ዝብለኒ ዘሎ ኣብቲ ኣብኣም ይ ነጊረካ ኣብታ ቤተይ እንዲዕ ከመይ እዩ እንዳርኣያስ ከመይ እዩ ትመዓንጣኹም ታይቲ ነገራትኩም ከይዲ ወሲዱ ናትካ ንስኻኻ ናቲ ወሲድካ በቃ
0: ድፉና
2: ክሰምዑኒ ከዓ ኣለኩም ኣስምዑ ንባ በል ንዓናይ ንዓናይ በል ኣብቲ ቤታ ቅጫ ገለ ሰነኺታት ኩሉ ኣሞ ተመሲሕና ንውዕል ንስኻ ከዓ ገለ ስንቅሕስካ ትኸይድ
0: ይትረፈኒና ሕርቃን ተመሲሐ
2: ሕርቃን ሕርቃን ደምሳሕ ኸውን
0: እዎ ሕርቃን ተመጊበ ይብ
2: በልድሓን እንቋዕ በል እዛ ዓይኖም ስ ኣቂድሚ ሰብ ዝኾነ ልዕል ኣቢላ መስሓቅ ሰብ ድርዕ እንቋዕ የበልሀካ ሰሚዑ ኳ ድዩ
3: እዛና ክኦፍ ነ ደደቐኒ ሓዊ ዝረኸባ ነዊት ኮይኑ
4: በዚ እውን ከምኡ ኮይኑ ቀኒ
3: ይ ባይ ባገድድ
4: ንኸምክ መንገዲ ከመይ መፅኺ
3: ክመፅእ ሲ ንእስረት እኳ ድኻም ዘይብለይ ክኸይድ ከለኹ እዩ ዝከብደኒ
4: እንታይ ዳኣል ክተሸኻኺምክ
3: ይ ጎጎ እንዳኣሉ
4: ኣንተ ተኻ
3: ተጠላካዶ
4: ንጎሆ ንጎሆሲ ሰሰንኪት ክትመፂ ሓደሓደ ግዜ ዝጥራሕ ክባ ምፅ
3: ይ እዚ ዶ በዚሑ ክበካዶ
4: ድሓን ድሓን ከምዓሳክር ምፅሞ ብሓደ ኮይና ንበለ በለ ኸዲ ኣርፊ ይኣርፊ ኸዲ ተማሊእ እዚ
3: ሕረ

0: ናይ ጀቡላ ዓስከር
1: ኣታ ዝፍራቀይሩ ለምበራታት ኣሎምንታ ዋዓነ ኣታ ግረግሪ ታበጃኹ ዋይ ፅዕነበይ ዋይ ኢድጎይ ዋይ ዋይ ኣታ ቦታ ቀይሩ ሎም ኣታ ኣሎምንታ ዋይ ዓነ ኣታ በጃኹም ተለቂሕ ዝመርቂሐ ምፅማ እንታ በጃኹም ንታ
2: ኣብለታ
1: ኣንታ ዓብኹም ዘይኮንኩ
3: ኣነ ወይ ኣነ ኣክእ
2: ይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይይ
0: ብኡ ከዓ ኣብ ቤት ክፈላ እትዮም ዘመቲ ዘሚቶምኹም ኮይኖም ሕማቅ ረኪብኩም ንፋለጥ ዲና
2: ብወረንበራበ ገፅ ገፅ ኳይ ተረኣነ
0: እንታይ ትሕዞኻ
2: ትሕዘዳት ሓደ ኣድጊ ማሸላት ሓደ ድማ ሓንፈፂ ሞ እዝትሪእዎ ዘለኹም ወጠጠኻ ሓፍቴ ብላዓል ዓድላ ለምነ ሽማ ንዝክሪኢላ ዝገዘቶ እዩ ዘለዋ የብላ እንተለቅሓ ንተመርቅሓ ነ ግዜ ጎይታ
0: ዶ መንከ ይሽምካ
1: ኣከ ወድቕ ይሽብሉኒ
0: እቲ ሓንፈፀ ትብሎ ዘለካ ዕዱካ ፅዒንካ ዓድካ ተመለስ
1: ረእሺ
0: እቲ ገፅካ መደንገፂ ሞ ደንጊፅካኒ
1: ባህላይ ዳ ኮይኑ
0: ሰብኣያ ፊጠ ኮይኑ ክነብዕ ኳባሃ ይብለኒ
1: ፀገመ ዘንባዓኒ ዘሎ ጎይታ ዘለኒ የብለይ
0: እዚ ወጠጦ ኣብዚ ክንሓርዶ ኢና ምሳና ክትምሳሕ ኢኻ
1: ብያኹም ጎይታ ዓብተ ዘለዎ የብላ እንተለቂ ሓንቲ መርቂሓና ንዝክረም ፅያቱ ናይ ግዳ ነመረት ፀበል ኣለዋ በጃኹም ታበያኹምንታበያኹምኣንጎይታይ ስምዒ በያኹም በያኹም ጎይታይ ዘለዋ ይብላ እንተለቂ ሓንቲ መርቅሕን እዮም ፀቶ ሕረ ወይ ኣንታ በያኹም ኣንቱ ጎይታይ በያኹም ኣንቱ ጎይታይ
0: ኣ ላይ ኸተስ
1: ራይ ጎይታይ

0: አብርሃም መጻቁም
1: ወይ ኮንዶም
0: በሉ ክስዕት ለ ብኡ ጌርኩም ጥልል በሉ ፀሓይ እንዳ ውዲኣትኩ ወይ ደቀይ ኣታ ዓይኖም ዓይኖም ጓለይ ታፀርሒ እስ ታፃሕ ንስክተ ኣብል እያ ጥዑሚ ሃብኩ ዝሕድ ስጉዳ ከውስማ ይኸውን እዩ
2: ኣብዚንላዕሊ ጥዑሚ ኣሎ በ
0: ኩም ትፅናዕ ደቀ ሃብቲ ዝኾነ ዕንፀይቲ ንፅኢኩምና
2: ይ እንታይ ጌርና ዓቕምና እዩ ካደ ክንገብር እንዲ ዝግባአና
0: ዋይ ጌርኩም እንዲኹም እሞ ንዕብዚ ውሽጢ ኣእቲና ንጌራ ክንበልዕ
2: ኣኹም ሓይሽ
0: ወኹ ሓይሽ ዋይ እሞ ብዘይ ኣንፋስ ብዛዕ ሓይሽ ንዕናይ ሓይሽ ውሽጢ ንዕዞም ደ ንዕእቶም
2: ኣብዚ ፅቡቅ
0: ኣብዚ ብታስ ሓይሽ ዳ እንጀራ ባክትበልዖ

0: ስልጡ ወደ ዓይኖም ጓለይ
1: ኣነ ነዚኦ መደብ ሓሰርከኹም
2: ከምዛ
0: ዝብለካ እንዳሕድሮ ደይ ብልዕይ
2: ላ ምክንግል ኢና ላዕዳ ዳይ ዝበሃል ፀጊበ ዝበለ ብላዓይትበሉ

0: ሪሄድ በለ ከዓ
1: ትባዓይ
0: ትበዓይቱ
1: ትበላ
0: በለዎ ይነገሩ
1: ወተላ
0: ብልዑ ኣንታ ከመጣዓያኹም ጌርኩም ብልዑ በያኹም
1: ምን ኣለና ነ
0: ዋይ
2: እንደይ ከዑም ጥዕሚ እኳ
0: ጥዕሚ ሃብኩም ዞም ደቂ ብልዑ
1: ዓይነ ብኣምኻ ነቲ ዳይርሲ ኣብዛ ሰሪኦ ክሳብ ሸይን ጌራ ድህላጦ
0: ዋይ ከመይ ድያ ኩርዓትኒ እዛ ጓለይ
1: ተወርዓዎ
0: ከመይ ድያ ፀባስትያትኒ
1: ወ
0: እንቋዕ ዳ ኣብዛ ርእሱ ሪያ ታዓ የበቕለቶም ዘይደምና የእተወትና
1: ፍግም ኣቢላቶ ኣይ ፀጊብን
0: ትደም ይፈርሖ ትደም ይፈርሖ እምበር ፀጊቡ
1: እሳስዎ
0: ኣይዳ ሓያ ንፍጠረሉ ኣሓ ኣንታ ብልዑ ዶ
1: ንበላ ኣለና ንሕና
0: ሽማይ ብላዕ በያኻ ንኸምኩም ዳኣልኩም ብፅፍርኹም ትሕዝዎ ስኩኻይ ተሓዘ ብላዕ በሉ ኣነይ ገታር ናብራ ከይበላ ከሎ ኣመተይ ዝዕየ ኣለና ከምዓይ ከይደ ኣለኹ ብልዑ ዞም ደቂ
1: ኣመታ ዘምፅኦን ከዓ ከኣላን እየ
0: ኣይከኣላን ደሊ ዝጎደለ እንዳርእኸ ዓይኖም ጓል ባዕለ ኸ
1: ብዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕዕ ባህል ኣመል እዩ
0: ቡና ከቕረብ
2: ኣለና ባህልና
0: ዝኾነ
2: ፅቡቅ ዘረባ ዝዛርብኩ ኣክለና ሓቂ ክከይድ
1: ከምኡ ገርኩም ከይዝዛራረቡ እዚ ኢልካ ፅጣታት ናኹም ዲናኹምከም ድሓ
2: እንታይ ዳ ባህል ወደ እዚ በበይንኹም እሞ
1: ትብልኹም ይበል ይብላዕ

0: Adelántale.
1: ወይና ንሓንዳ ውዕልኪ ኣንቲ ድማ እናሓረስኩ ከለኹ ዕርፊ ተሰይራትኒ ሞ እጅስ ድሓኒእቶ ወደ በይ ካሕሳ ሂብኒ ሞ ፍትን ኣቢለስ ሓንቲ ፅምድ ኣቢለ ክሓድር ንሓዛ ኸሲ ኣካ ንሓሞት ተዓዲላ ኣብት ኣብት ሰብእና
2: ኣንበሲት ከኣንብ
1: ሰብኣይ ሙሉእ ክጀጁሲ ኣካ ንርኢና
2: ኣይረድ እንታይ ዶባሃል እዩ
1: ኣይ ሓፍር እንታይ ደልብ ኣለዎ እዩ መሰቡኡ ክናሓና
2: ዋይ ዘምህረትካ እንታይ ደለዎ እዩ ካብ ውሽጡኮ ጋንጋ እዩ
1: ሓራም ሓራም በሊ
2: ሙሒድ ኣናበይ ገጽካ ኢኸ
1: ወሁ ኣንትኒ ቤተ እየ ክብለኩ ኣለኹ ግዳ ክነግረክንዶ ኣብዞም እንዳኸፈላ እንዲ ዓንተ ወይ ተዛዊረ ነይረ እዘና ንስተዓድናሲ ድሓ ንዲ ኣብኣብሻ ቅድስ ኣደይ ምልእተ ኣዲ ኣመተሲ ቁርዲድን ቆርበትን ኮይነንቀኒ ብድሓን እንዲ
2: ኣንቲ
1: ጎፍ ብዝበላንሲ ክለዋ ውሳ ይርክበለ
2: ብድሓነ
1: ኣንቲ ታይ ፈሊጠልክኒ ኸ ክለዋ ውሳውን ጎፍ ፊለና ኒአን ዘለዋ ከምዚ ዓይነት ሕሩጭ ኣይተራእ
2: ኣንታ ዘምረ ክለውሳ የ ምርታይ ኣኽበር ዓይ
1: እዚ ኣሳስሒቓትኪ
2: ተስሕቕዎ
1: እቲ ወዲ ዘጎበለ ክውስኽኪ ምስኦም ኮይኑሲ ጉሪምግጅም ክብል እዩቐኒ ዘሎ
2: እዚኣ ስውዒት ውርያ ንዓይነ ሰብምት
1: ንዓይሲ
2: በፅሕትን ኣንካ የበፅሕኳ
1: እምበኣር ኣነ ሂበኪ በል ውሰድ እያ ውሰድ እያ ተቐበል እያ ንዓይሲ ተኸወለትኒ
2: ካበይ ካበይ ከ ኢኻ ትረኽቦ
1: ዋ ኣንቲ ግደፍኒ ዶ ዘምህረት ምዃና ኣይትፈልጥን ይኺ ንዓይ ወረ ሓሊፋትኒ ማለት ንሓረስታይ ክረምቲ ሓሊፍዎ ማለት እዩ
2: ዶ
1: ወ ከድና በል
2: ኣንታ በደቃ ንዓልካ
1: ኣበ ተላይ ምስ መሳርዐይ ዘም ዕርፊ ንህቡሉ ዘለዎ
3: ኣደም ባዕሉ መልዓል ነገር ሲ ሕጂ ሓሰሩ ተቃፂሎ ካ
4: ሞታይክልፅእንታይ
5: ኮይኑ
3: ዓዱ ልዑል ከብላይ ሓንተ
6: ታመን ሓስና ሕጂ መንገዲ እንዲያ ረኺቦ
7: ኣታ

0: ናትራ ናብ ምክትታል ዝውዓልኩም ክቡራትን ክቡራን ተኸታተልትና ትሕዝቶና ኣብዚ ክንዛዝም ኢና። ኣብ ቀፃሊ ብካልእ ትሕዝቶ ኣብ ልክዕ ሰዓት ክኾን ምረኸብና ክቐርብ ዝውዕለ መደባት ድማ ገለ ሓሳባት ሓበሬታ ከምኡን ሓዱሽ ሓሳብ ረኺብኩም ውን ክትኮኑ ተስፋ ይገብር። ኣብ ቀፃሊ ክሳብ መደባትና ናባኹም ንነብር ማለት እዩ። ናትኩም ርእቶ ሓሳባት ነቐፌታ ኣገዳሲ እዩ እሞ 12247 ናይ ስራሕ ቴሌፎንናዩ ክደውልልና ክንቅበለኩም ክነንግደኩም ንድልዋት ኣለና። ምስ ሰኣላይ ሓበን ሃብቶም ብምዃን ኢና ሰብ ዝመፅእ ሰሙ ን ይበለና ሰነቅነ
1: Gabamanai.

0: ፀቕ ሕማ መፂና እምበር መዓዝ ንብላ ቀባቂ ደርዓመ ተመሊዘ መሳኺ ክፃት ቅሕጎስ ኢለ ቤት ትምህርተይ ብንጉኡ መፅ ኣብ ደንበኺ ዘሊለ መሳኺ ተሓጒሰ ትምህርተይ ቀሲነ እዚ መፅ ደሞ ኢለ ግዜ ዘ የርክበላ ኢለ ዓቢኻ ደጊ ኢኪ ኣኸለ መዓልቲ መመራእታ መፀ ሽዑ ብዙሕ ሓዚነ ክፍለኪ ኣዝዩ ከበደ ምዓተይ ደሪዘ ግን ብዙሕ ተሓጊሰ ኣባኺ ምዕባየይ ኣዘየ ተሓቢነ ቻ ቤት ትምህርተይ ቻ መምሃረነይ ቻ ቤት ክላሰይ ክምለሰይ ካብፅሕ ንኣሽቲ ሕዋተይ ክምለሰይ ካብፅሕ ንኣሽቲ ሕዋተይ
1: ምፍልላይ ምስ ትምህርትናስ እንኳዕ ከማንንኽን ተወርሒ ጥራይ ኮነ ምክንያቱ ናፍቆታ ፈፂም ናይ ምክኣልናየን ብፍላይ ድማ ፍቕሪ መማሃርትና ኣዝዩ ምኸበደና ሓንቲ መሓዛይ ብዛዕባ እዚ ክዛረብ ከላሲ ፍቕሪ ቤት ትምህርትና ልክዕ ከም ፍቕሪ ወላዲት ኢላትኒ ምክንያት ነግረኒ ከላ ከዓ በቃ ኣደ ወላ ንስዓታት ዕዳጋ በፂሓ ክመፅእ ከላ ከም ገለ ሓጎት ወጭወጭ ይብለና ምስተመሰት ከዓ ደስ ይብለና ቁሩብ ከየፀናሕካ ትሕንቅቕ

ክርብሻ ብዙሓት ካብ ኣሕዋትና ነዲና ዝሕጉስ ተግባራት እናሰርሑ ሓጎሶም ዝገልፁላ እኳ እንትኾኑ እቶም ካልኦት ከዓ ብውሽጦም ፍትው እናበልዋ ግን ከዓ ርብሽ የብልዋ ምስተፈለየት ከዓ ናብታ ምድፍና ቆቦም ኢላትኒ ሓቃያ ፍቕሪ ቤት ትምህርትና ካብቲ ማሓዛይ ዝገለፀቶ ኣይወፅን እዩ ልክዕ ከም ፍቕሪ ወላዲቲ ኣብ ቤት ትምህርትናስ ክንደይ ኣብነታውያን ንሕግን ስርዓትን እቲ ቤት ትምህርቲ ተኸቲሎም ንመምሃራንን ምሕዳርን ዝሐጉስ ኣካይዳ ሒዞም ዝኸዱ ኣለውን ዶ ሓደ ሓደ ተምሃሮ ከዓ ዋዕ ስለ ዘለዎም ብዙሕ ግዜ ብተግባራቶም ክቕፅዑ ይረኣዩ ይኹን እምበር ትምህርቲ ትዕፀላ ክበሃል ከሎ ቀጨውጨውጨውጨው ኢሎም ገና ከይከዱ ምስ መምሃርቶም ይናፍቁ 10 ሰዓ ክራኸቡን መዘክርታ ክሰኣሎን ይውዕሉ ነዘን 2 ወርሒ ክረንታዊ ዕረፍቲ ከም ነዊሕ ግዜ ብምሕሳብ ብምድፍናቕ ይፋለዉ በዚ ኮይኑ በቲ ግን ንክረምታዊ ዕረፍትና ንፋኖ ኣለና ድሕሪ 2 ወርሒ ዳግማይ ክንረኸብ እኳ እንትኾና 2 ወርሒ ግን ቀሊል ግዜ ኣይኮነን ዳርጋ ርብዕ ዓመት ማለት እዩ ኣብ ሓንቲ ዓመት ናይ ሓደ ክፍለ ትምህርቲ ማለት ናይ 2 ሰሚስተር ትምህርቲ እንሽፍነሉ ግዜ እንተኮይኑ ርብዕ ዓመት ከዳ ብኸመይ ኢና ክነሕልፎ ሓሲብናሉ ዶ ንፈልጥ 2 ወርሒ ከም ግዜ ሞ ንርኣዮ ቁም ነገር እንተሰሪሕናሉ ሕጂ ምሳና ዘየለ ፈፂምና ዘይንፈልጦ ዝነበርና ሞያ ዋናታት ኮይና ክንሰርሓሉን ክንጥቀመሉን እንኽእል ግዜ እዩ ንኣብነት ሕጂ ፈፂምና ዘይንሰምዖን ዘይንጠቀመሉን ሓድሽ ቋንቋ ሓደ ኢልና እንተጀሚርናዮ ምናልባት ድሕሪ 2 ወርሒ በቲ ቋንቋ ክንዛረበሉን ክንረዳድኣሉን እንኽእል ማለት እዩ ሎሚ ፈፂሙ ምሳና ዘየለ ክእለት ድሕሪ 2 ወርሒ ክኢላታት ናይቲ ሞያ ኮይናስ ክንሰርሓሉን ንዓና ኮይኑ ንካልኦት እንጠቕመሉ ኣጋጣሚ ንፈጥረሉ ግዜ እዩ 2 ወርሒ ሓደ ሓደ ግዜ ኣብ ገዛና ዝኾነ ነገር ኮይና ጭንቕ ንብለሉ እዋን የጋጥመና ዶ ንኣብነት ናይ ገዛ ቴሌቭዥን ተባላሻትና ከነዕርያ ብዘይ ምኽኣልና መን ኣሎ ዝዕርኢልና ቴክኒሽን ንፅውዐሉ ኣጋጣሚ ወይ ከዓ ገዛና ንምፅባቕ ሕብሪ መንደቕ ዝለኸልና ብፍላይ ከዓ ስእሊ ዘለዎ ፅቡቕ ዲኮ ገብረልና ምስ ንሓስብ መን ኣሎ ክኢላ ቀባይ ኢልና ደሊና ዶ ንፈልጥ ወይ ድማ ኣብ ቀፅሊ ገዛና ንእሽቶ ተኽሊ ክንተክል ደሊና ግን ከዓ እንታይ ከም እንተክል ብኸመይ ከም እንከናኸና ክሕብረና ዝኽእሉ ምስቲ ሞያ ምትእሳር ዘለዎም ንፍዓት ኣትክልተኛታት ደሊና ዶ ንፈልጥ ወይ ከዓ ናይ ገዛ ብሽክለታ ጓዕጓዕ እናበለት ምስ ኣሸገረትና ናብ እንዳ ችክልስታ ኬና ንሓደ ክኢላ ፀገማ ነጊርና ክዕርየልና ሓቲትናዮ ዶ ንፈልጥ እዚ ኩሉ ሞያታት እዩ ሓደ ካብዞም ክኢላታት ወይ ወነንቲ ሞያ ክንከውን ከዓ 2 ወርሒ ናይ ስልጠና ኣዋርሕ እኩላት እዩ ምስ ተመክሮ ከዓ ሞያና እናዓመቆን እናስታሕናዮን ንኸይድ ማለት እዩ ሽዑ ሕሰብዎ ወነንቲ ናይቲ ሞያ ተባሂልና ገዛና ኳሕኪሖም ከምዚኣ ሽግር ኣጋጢማትናስ ተፀጊምና ኮይና ሞያኹም ተጠቂምኩም ፍትሑልና ኣባ ክብሉና ከለውስ ከመይ ኩርዓት ይስማዓና ወይ 2 በበይኑ ዝቋንቋኦም ክረዳድኡ ብዘይምኽኣሎም ዳርጋ ናብ ፀማማት ኣብ ዝተቐይሩሉ ኣጋጣሚ ናይ 2ልቲኦም ቋንቋ ብግቡእ እትመልኽ ስለ ዝኾንካ ኣብ መንጎኦም ኣቲኻ ብስርዓት ከተረዳድኦም ከለኻ እንታይ ዓይነት ባህታ ይፈጥረልካ ነዚ ኩሉ ንምግባር እምበኣር ናይ 2 ወርሒ ናይ ስልጠና መደብ እዩ ዘልየና እሞ ኸዳ ቤት ትምህርትና ን2 ወርሒ ናይ ዕረፍቲ ግዜ ሂባትና ኣላ ኣብ ከመይ ዝበለ ሞያዊ ትምህርቲ ወይ ካልእ ጠቓሚ ግዜ ከም እነሕልፎ ንዓና ዝምልከት እኳ እንተኾነ እቲ በትሪ ኣብ ኢልና እቲ ተመን ኣብ እግርና እዩ ሞ ልብና ይዓቢ ብዝኾነ ግን ኩሉና ተምሃሮ ሰናይ ክረምታዊ ዕረፍቲ ክኾነልና እናተመነና ኣብ ዝመፅእ ዓመተ ትምህርቲ ንሕና ተደመሮ ሓደ ዓመት ካብ ዕድሜና ሓደ ሞያን ወይ ክእለትን ወሲኽና ድሕሪ 2 ወርሒ የራኽበና እናበልኩ ትፋነወኩም ንክረምታዊ ዕረፍቲ ኮንኩም ትፋነወኩም ዝብለኩም ዘለኹም ሎሚ ተዳልያ ዝነበረት ምኽርትዮና ወዲኣስ ናብ ኣቕራቢት መደብ ትፋነወኩም ማለት እየ እምበር ኣብ ዝመፅእ ሰሙን ካልእ ምኽርትዮና ሒዘልኩም ስለ ዝቐርብ ሲ ነዊሕ ኣይንፈላለዩና ደሓንቀኒዩ

ዳዚ ሓፃን መሰጋገሪ ዳግማ ተረኺብና ኣለና። ኣብቲዋ ተኸታተልቲ መረፊርና በሉ ካብዚ ፅዕባ ብለ ድማ ካብ ሃንቀውት ኣትፅበይዋ ማለት ሕሶ ድራማ እዩ ክብለኩም። ናይ ሎም ድራማ ድማ ክመሃር ኣለዎ ትብል ድራማ እዮም ሒዞም እናቐሪቦም ዘለዉ። ተወሳእትና ድማ ምድለዋቶም ኣፃፊፎም ተቐሪቦም ይፅበይና ኣለዉ እሞ ብቐጥታ እና ድራማ ክብለኩም እየ ሰነ ምክልታል

0: ፈረይ ኬና ዓርሚ ትኮነ እንዴ ክፅበፀኒያ እንኳ ድራይ ተወደት እንኳ ዓርሚ በፃት ገድፋ ኬና ዝገበረ ተሰሞ ምፀላኹማ ከማ ምፀላኹማ
1: እሞ ንገርና ባታይ ፀገም ፅከረካት ሃርማ
0: ባልያ ካ ድርብሽ ነዚያ ኣሚነ ፈተና መቕዳሒ ከማ ንገድ ዜሮ ካብ 30 ኮ የረኺበ ባዕለ ተስፍትነኮ ፍርቂ ፍርቂ ከማንኮ ምረኸብኩ ነይረ
1: ዋ እሞ እንታይ ፀገም ባ ንገርና ኣትሽኽሉ ይቆለጥ ኮይ ክነገረኪ ኣቕሪሓት ንብል መሊሲ ድማ ኣዳናግራት ንብል ባዕልኻ እስከ ንገራ ብጃኸ ባዕልኻ
0: ጓለይሲ ፈተና ቅድሚት እንዳሕሪትን ኮፍ ኢልና ነርና ኣነ ከዓ ዮሩስ ንፍዕቲ የለኸ

0: ተቕድሓኒ ናምበር ዋን ናምበር ቱ ናምበር ስር እናበልኩ ከተቕድሓኒ ረብሽ እያ ምስ ረባሽ ክዋሳ ከዓ ሓንቲ ጨራም ወረቐት ብታሕቲ ሓሊፋትለይ ብታሕቲ ሓሊፈ ኣነ ከዓ መልሸዕለ ኣምፅሕለ ግንፅል ግንፅል ኢለ ተዳዋስ እንታይ ስከ ፀኒሓትኒ ፈተና ክውዳእ 10 ደቂቕ ምስ ተረፎ ኣብ ኮሽን ፔፐር ፀሒፈ ክበከ ሓንሳ ዓቕሊ ግበር ትብለኒ ኣነ ከዓ ብዓቕሊ ተተፀብቕዋ ፈተና ክውዳእ ልክ 10 ደቂቕ ምስ ተረፎ መልሲ መሊሳ ትበኒ ኣነ ከዓ ጠስሚ ኢለ ተፈትፊቱ ዝመፃኒ መልሲ ኣብ ከለኹ ኣምፃ ኢለ ኣብ ከለኹ ኣብ ዓብ ውሽጢ 10 ደቂ ምልስ ምልስ ኢለ ወዲአ መምህር ሂብ እያ ደገ ምስ ወፃናስ ነቲ ናይ ፈተና ወረቐት ምስ ናይ ካልኦት ምስ ንፋዓት ተምሃሮ መሰራ ክወስ ወላ ሓደ ሓንቲ ታይቲ መልሲ ኮይ ወላ ዘይብላ ዜሮ ዜሮ ኣባዕ ከማንተ ትብላ
1: ኣታተ እግሪካ ክብ ጥዑ ድዩ ኣትያርስ ከምኡ ዶ ግበሪ ኣቕድሕኒ ናበለ ብፅብፅ ኣቢልኒ እሞ ዘይኮኑ መልሲ ክትነግርዮ ስቕበሉ ክመሃር ኣለዎም

0: ትንህልያሉ
1: ንሃለዎ ኣሎኒ
2: ንኪቡ ሰሚራ ዓርኪ ንኪቡ ከዓ ሲና ሓፍቲ ጠሚዒ ከዓ ፀኒያ
0: ምልካ እንተይ ገርናልካ
3: ናይ ሲና ሓፍቲ ሓሳ ክዛረብኪ
0: ኣቲ ሲና ሓፍቲ ወላ ገዛ ክደት ወዝዮ ከደንፀካምሽ
4: ዎ ፈለማ ተሰጊገ ምስ በለኒ ንዓ ናይ ምሳይ ንገዛና ኢለ ብሓንሳ ውዕልና ምሳና ከዓ ተመሲሑ ድሓር ግን ዮርስ ነጊርያ ዮርስ ከዓ ንገዛና እንታይ ከም ዝበለቶም ሸዓነ ሸዓ ዮም ኣባሪሮሞ እስኻ ተደለ ከምሳካ ደይ ተወዝዶ
0: እዎ ኣሾምከ ገዛና ክወዝዶ ኣብ ደገምሲ ክፃተሎሞ ክቆትሉን እዮም ገዛና ዮርስ ካብ ጎዙ ዝተባረረሉ ምክንያት ምስ ነገረቶም ሽዑ ንሽዑ ዕፅርኹ ሽዑ ፅዮሙ
2: ድሓ ናይ ትሰኮፍ ገዛ ኮለኒ ባባ ብዝገበርክዎ ጌጋ ኣይወደይኒ ካኢሉ ሰጉኒ ዮርስካ ኣብዝኣተኽዎ ገዛ ና መፀት ኣራዚና ከምዝወፀ ጌይራትኒ ሰለስተ መዓልቲ ካብ ስድራይ ተፈለየ ካብ ከልቢ ዝኸፍእ ውርደት ረኺበ እየ ገዛና ኸይረ ኣብ ብርኮም ወዲቐ ይቕሬታ ክሓቶም እዩ እንታይ ደ ክገብሩኒዮም ቻው
0: Yes!

0: Anthony!
1: Aloni!
2: You're Sansei.
1: Wow! What are you doing here? Can you tell
3: me? Oh! What's your
0: name? What's
2: your name? What's your name? What's نايروس مره زغن نيزن صحتكم من حته بس نايروس اتا اساسي رغم اللي سولكم يورسكو كاب غزانا مستسوكو الا ما مقطعته كون خون تغينو اي تعقبونا بلد ابززعته هو غزا كم زبارر غيراتني شو بتحي بنفاس بغري دكتي مستو كيف تغن غزانا خيد يغري تحتي سدراي دما جيجاي ميهرم نمغوت فقرام حوي سمي صلاحي يورس حالتي قالها እንታይ ደኣ ካስኮ ጌርካ ኣሪኻ ዝበልካኒ ጠገሎ ዘይብሉ ከይዳ ሳይክልና ኸድኩ ክንደይ ግዜ ካብ ሓደጋ ምስ ክላ ወፅ እየ ዮርስ ኮደኢላ ብተራፊክ መሰት ሓዘትኒ እንተ ኮይና ከምኡ ጌራ ኢለ ተማራሚረሉ ሓሲበሉ ኸ ናቱ ትፈልጥዎ እንዲኹም ትወዲ ገዛውትና ከመይ ድ ነይሩ ማውቱ ምሽክለታ ጌርና ኸደ እንዲዩ ኣብ ታሕቲ ዓባይ መኪና ኣትዩ እሱ የ ከዓ ዘኪረ ሽዑኡ ሓቀይ ዓባይ ዮርስ ክሙ ክትብለኒ ኢለ ሕጊ ተራፊክ ክኽተል ጀሚረ እዚ ካስኮ ከዓ ሕጊ ናይ ተራፊክ እዩ ፅቡቕ ኢኻ ናበይ ናበይ ዲኻ ዝበልካኒ ባኑኸ ኣብ ክላስና ዘይከውን መልሲ ነጌራ ዜሮ ከም ዘምፅእ ዝገበረትኒ እንተ ኮይነ ኣኹም ጌራትኒ ኢለ ክማራ ተማራሚረሉ ያኻ ፅቡቕቲ ትምህርቲ ክምኢልክ ንየሩስ ካብ ሰብ ከይደ ኣለኹ ባዕሊ ያፅኒዐ ባዕሊ ክሰርሕ ዓባይ ትምህርቲ ክምኢርክኒ ፈፂሙ ዘይርሳዕ ትምህርቲ ምኢርክኒ በርሕሪኦ ከዓ ግዜ ብግቡእ እናተጠቀምኩ ኣብ ትምህርተይ ክነፍዕ ቃልኣት እዚ እውን ሳላኺ እዮ ርሳሓብቲ እሞ እዚ ኩሉ እናገበረትለይ ሓቂፈ እንተሰዓምክዎ ኣውሕዳ
1: ኣይውሕዳ
2: ሕጂ ከማ ከመስግነ የ ይቀኒ ለ ዮርስሓብቲ እንታይ ክሞ ትብልኒ ነርክ ዮርስሓብቲ
1: ሱቕ በሉ ክምሃር ኣሎ ፅቡቕቲ ትምህርቲ ክትምሃሩ ስለደሎኸ
4: ክምሃር ኣሎ
2: ተማሂረ

እዛ ድራማ ከመይ ክንከታተላ ፅንሕና ፍትዋ ተኸታተልቲ መደፊርና ካብ ድራማ ኪነ ምዝንጋዕ ብዙሕ ቁም ነገር ተማሂርና ክንከውን ተስፋ ገብር ባርከስ ፍትዋ ተኸታተልቲ መደፊርና ፊዮርና ሎሚ ኣዳላቶም ዝነበረ ትሕዝቶታት እዚ ክትከታተልዎ ፅናሕኩም ነይሩ ትሕዝቶታትና ድማ ተሓጊዝኩም ዓጊብኩም ብዓብዪ ድማ ተማሂርኩም ክትኮኑ ተስፋ እናገበርኩ ምርኸብና ኣብ ዝመፅእ ሰውን ኣብ ተመሳሳሊ ሰዓት ኣብ ተመሳሳሊ መዓልቲ ብመለሳት ዘለዎም ትሕዝቶታት ይኸውን ክሳዕ ሽዑ ግን ሰሰናይ ንኽእልና

0: ብጃቱ ፋሃሞ መትነፋዓት ኣትባዝሐት ዘርኢ ድንሽ ምናዕ ህለዩ ግልዕበ እብደረጀት ምድሬት ለካ ድማ ሕበር ክምሰልቀየማ ኣትኣመራ ምድሬት ዓዲ ቀይሕ እቲ ሰነት 217 እብኦር እቲ ሓረስታይ ጀርባ ለገብ እግሉ ዘርኢ ድንሽ ወጂብ እቲ ለመደት እላ ዝያድ 57 ሰብ መሰሰኔት ቶም ሓረስቶት ልትነፍዑ ብኩም ስለህለው ሰብ መቕደራ ትሸርሖም እብጀት ብዕደት ወዛረት ሓርስ ዲብ ምድሬት ዓዲ ቀይሕ 80 ኩንታል ዘሪ ሽምራይ ወጂብ እብ ንእሽ መክስባይት ቅጥዓት ገርህት ዲብ 114 ሄክታር እግሊ ዘራ ዲብ ስስ እዳራት ዳሕየት ለለው 530 ሓርስቶት ብዓውል ረኺስ ክምሰል ተሃየቦ በዓል መቕደረት ንእሽ መክስባይት ገርህት ኣሰይድ ተስፉ ጣዕሚ ኣፍሃማ እቲ ኣቕሊ ምግቢ ዲብ ሰዳየት ምህሮ ናይ ከረም ክምሰል ሙደረሲን ሸቁላ ጣንሓዊ ደረሳ ኣትናያት ገብእግሎም ተፋሲል ናይ ኢል ክኸበርሊ ምን መንሱር ዑስማን
1: ማሕበር መተሰዳዳይ ኣወላይቲ ደውረት ክድመት ወጠን ፈርዕ ምህሮ ኣቕሊ ምግብ ገበለ ፀንሐት ሰዳይት ምህሮ ክመደርሲን ሸቁል ፀንሑ ደረሳ ማለ 22 ጁላይ ኣትናየት ገብኣሎም መስኡል ማሕበር መተሰዳዳይ ኣወላይት ደውረት ኣሰይድ ጀማል ሳልሕ ዲብ ለቐደማዩ ሸርሕ ለበራመጅ ለዲብ ኣድረሶት ሸቁለ ፀንሐ ወሳዋን ደደረው ንቓፅሰኒ ለኣምፀው ክምሰልሆማ ኣዘየለ ደደረው ደረሳ ወመደርሲን እግል ኣትናያት ወኣትኣማር ለኣማማኩም ትሸርሓ እቲ ሰነት 2020 ለኣንበታ በርናም ጀ ግልትወሳዕ ጀህትሩድ ገብ ክም ፀንሓ ዝሓበራ ሰይድ ጀማል እሊ ዓደድ ደረሳ ምን ሓድ 400 ዲብ ዝያድ 20,000 ክምወቀላ እንደ ሸርሓ ዲብ ሕሳብ እንግሊዝ ሕዱድ ለፀንሓ ምህሮ ህግያ እምዎ ድሩስ ወጠንያት ክምወሰካ ዲቡ ኣብርሃም ወራታት ምህሮ እምበል ሰዳይት መሻርክት መጅተማዕ ወጅሃት ሕኩመት ልተዓወት ክም ይቐድር ለሸርሐት ወዚረት ታዕሊም ዶክተር ሓሊማ መሓመድ ብጀህታ ማሕበር መተሰዳዳይ ኣወላይት ደውረት ክድመት ወጠን ለትነስአት መባደረት ምህም ሰበታ ኣስቅላለ ገብ ኣብ በራምጅ ጌማም እንደገባሉ እብለት ወቀላ እግል እተላለ ክም ልትከደም ኣብርህት ቃይድ ኣርካን ቋድ ድፋዕ ኤርትርያ ጀነራል ፊሊጶስ ወልደ ዮሃንስ ብደረቱ ለበርናምጅ ዶር ሸባብ ዲብ መጅተማዕ ግልትወቀል ክምሰልሆማ ምህነት ኣድረሶት ቃሌት ክምተፍህም እግል ስባቕ መጃለ ላጠፍሕ ክምሰልቱ ሓቆለ ሸርሓ እብ ማሕበር መሰዳዳይ ኣወላይት ደውረት ክድመት ወጠን ወሰብ ሽርከቶም ገብእ ለፀንሓ በራምጅ ውዛረት ታዕሊም እንደ ኣስተለመቱ እግል ትሽቀቡ ለትነስአት ምስዳር ሓመዳ
0: ዲብ ለኢና ሰብ መካሊት ኣርድ ወኢትካኢማትካምካም ደጋጊት ዲባ ልትሃየብ ክዳማት ብዓመት ዲብ ክዳማት ዓፍየት ሄ ፉንቲ መታክል ሰበቱ ሸዓብ ዲብ ላልጥዕም ኣካን እግልትከምከም መስኡል መርከዝ ዓፍየት ሸጋሊ መዲሬት ኣስማት ነርስ ኢብራሂም ጅምዕ ተሓሰባ መርከዝ ዓፍየት ሸጋሊ ዲብ ለድዋር ሓል ኣሳሲ ሰበቲ ኣምፃ ዲብ መእሰሳት ዓፍየት ለልትፈራጃ እማት ዓደደን እብ ሓደ 10.5 ምእታይት መታብዓት ቀድም ቀደሞት ውላደት ለወድያ ዓመሲሀ እብ 17.7 ምእታይት ዓቦት ምንማ ኣምፀአ ልሳዕ ክዳማት ለይባፅሓ ድቡ ድዋር ሰበተላ ፍንጡራት ለህለያ ደገጊት ናይ መትከምከም በርናምጅ እብለት ወቀላግሊ ትከደም ድቡ ትፋና ሸዓብ ኣብሳር መዳፋዕት ሕማም መላሬት ፋዛዓት ሰበት ረክባ ዓደድ ዓዲዮ ምንታሓት ባሕ ድሩይ ክምሰላላ ለሓበራ ነርስ ኢብራሂም ማዕያ ለኣሳሳ ናደፈት ድዋር እግልትጠከድ እብላ ገብአ ጅድ ለመትመዳድ 85 ምእታይት ባፃ ክመሃላ ኣፍሃማ እደንጎባ እብ ደረጀት ሙጅተማዕ ለትነስአት መባድረት ለመርከዝ ጣቀጥ ሓይ ሰባት ገብአግሉ መትመዳድ ፍድት ዲባ ምን 5 ሰነት ወታሓት ለዓማርም ኣጀኒት ምት ምእታይት ክምሰል ባፅሓ ሻርሓ ዲብ ወርሒ ጁላይ ሰነት 2022 ለትፋትሓ መርከዝ ዓፍየት ሸጋሊ ደገጊት ሓዋፂ ሸጋሊ ኣኽወር እስማት ኡሽ ወምልምልታ ክዳማት ለሂብ ሃላ ዲብ መዲነት ባርዋ እበል ህልየት እግሎም ውህበት እግል መደት ስስ ወርዕ እፍዕል ወነዘር ተኢል ምህነት ለነስአው 30 ቁረት ኣንሳት ለበቶም ሰዓ ሸባባት እትዮም 18 ጁላይ ድሓረው ለተኣሂል ቴክኖሎጂ ካምፒተር ዓም ኤሌክትሮኒክስ ቪድዮ ኤዲቲንግ ስወር መትሓርክ ወቪድዮ ወቲድ ኣላት ኣቀጥሓይ ወመዲድ ቁቱት ኤሌክትሮኒያ ለከምከማቱ ዲብላ መናሰበት ዲብ መደት ንእሽናካ መጥመጦር ድሩስ ኣካዳሜት ለትነስኡ ድሩስ ምህመት ዲብላ ለመፅወክድ ሴድያይ ሰበቱ እብለተወቀላ ግል ትከደም ዲቡ ደረሳየ እብሽቕል ግል ጠውሩ ፊናት ቀደመት حيث متقبلت

0: ሰላም ከመይ ትውዕሉ ዝኸበርኩም ተኸታተልትና ንሎም ሓሙስ ዝተዳለዉ ዕለታዊ ዜና ስፖርት ሒዘ መፅእ ኣለዉ ንምክታልኩም ብክሪ ዝዕድም ሙሴ ገብረ ዝጋብሄረ ሰናይ ምክታል። ዙር ፈረንሳ ትማሊ መንበር 17 መድረኽ ኣካይድ ኣሎ ዕውትን ዝነበረ ፍጻሜታትን ከም ዝስዕብ ቀሪቡሎም
1: ተቓዳማይ ክለብ ኣልፔሲን ያስፐር ፊሊፕሰን ትማል ረቡዕን ዝተኸደት መበል 17 መድረኽ ዙር ፈረንሳ ብመሳጥን ሰፊሕን ፍልይ ተዓዊትላ እዛ 174.7 ኪሎ ሜትር ዝሸፈነት መድረኽ ወላ እኳ ምስተን ናይ ጎላጉል መድረኻት እትምደብ እንተነበረት ዝነበራ ቅርፂ መሬት ግና ንመጥቃዕቲ ትጥዕምውን ነይራያ። ብፍላይ ንናይ ሽኳ ተቓደምቲ ሒዞም ኣብ መዛዞሚ ክበፅሑ ዘይደልዩ ናይ መጥቃዕቲ ተቓደምቲ ብኣጉ ኣብተን ናይ ፈለማ ኩርባታት ዝዓብለሎ ቅርፂ መሬት ሓያል መጥቃዕቲ ፈፂሞም ነዛ መድረ ንናይ ሽኳ ተቓደምትን ጋንታሃቶምን ካብ ቁፅር ወፃእ ክገብርዋ ክኢሎም እዮም። ናይዛ መድረኽ ብኣጉ ተረባሒ ዝኾነ ናይ ቀጠልያ ማልያ ተቓዳማይ ከዓ ነዛ ማልያ ሒዝዋ ዘሎ ማርስ ፔደርሰን እዩ። እዚ ዘኒማርካዊ ምስቶም ዝቆልጠፉ ተቓደምቲ ማለት ፒር ስፕሪንተርስ ዝገብሮ ናይ እኩባት ቅፅበታ ውድር ፓንች ስፕሪንት ስለዘየርብሖ ንዝሃደመት ጉጅለ ተጓዒዙ ክዕወት ዘኽእሎ መንገዲ ሃሰው ኢሉ ብኣጉኡ ሰሪሕሉ ሓያል ፃዕሪ ገይሩ ካብታ ንብራ ካልኦይቲ ጉጅለ ናብታ ቅድሚያ ንብረት ጉጅለ ምስተሓወሰ ከዓ ኣብ 147.5 ኪሎ ሜትር ንዝነበረት ናይ መንጎ ፀወታ ቅፅበታ ውድር ተዓዊትላ 25 ነጥቢ ኸሲቦም። ያስፐር ፊሊፕሰን ድሕራ ምስ ዝመፀት ጉጅለ ሻውዓይ ኣትዩ 9 ነጥቢ ረኺቦም። ኣብ ቀጠልያ ማልያ ሳሳይ ደረጃ ሒዘሎ ቢንያም ግርማይ ግና ጉጅለታት ክመቓቐላን ከልዋ ምስታ ዝደሓረት ጉጅለ ብምፅንሑን ብኣጉኡ ሰፊሕ ፍልይ ስለተነፅፈሉን ነጥቢ ክረክብ ኣይከኣለን። ድሕርዛ ኢንተርሚድት ተቓዳማይ ሶዳል ኪክ ስቴፕ ያስፐር ስቶቨን መጥቃዕቲ ፈፂሙ ንበይን ተጓዒዙ ድሕሪኡን ስዕቦ ነበት ጉጅለ እውን ክሳብ 35 ካልኦት ፍልይ ኣንፂፉላ ነይሩ። ድሕረ ነበራ ጉጅለታት ተጠርኒፈን ኣብ ሓንቲ ድሕሪ ምቋም ድሕሪ ዝገብሮ ቶ ሓያል ፃዕሪ ድማ ውድር ክዛዘም 38 ኪሎ ሜትር ምስተረፈ ወርክበቶም። ድሕሪ ተደጋጋሚ መጥቃዕትን መልሰ መጥቃዕትን ብሓባር ኣመዛዘሚ ቦታ ምስ ወፅሑ ኸ ተቓዳማይ ኣልፐሲን ያስፐር ፊሊፕሰን ብሉፅ ምርሖት ካብ ወዲ ጋንቱ ማቲ ቫንደርፖል ረኺቡ ኣብ ናይ መወዳእታ 200 ሜትሮታት ኣብ ሰዓት 58 ኪሎ ሜትር እናረገፀ ብሽኳ ብሓያልን ሰፊሕን ፍልይ ምስ እንበሩ በሊፁ ቀዳማያት እዩ። ኣብ ዝሓለፈ 2 ሳምንቲ 2 ግዜ ሳልሳይ ብምእታው ካብ ዓወት ርሒቑ ፀንሐ ያስፐር ኣብ ሳልሳይ ሰሙን ሰሊጥዎ ፋልሜቲ ናይ መድረኽ ዓወት ናይ 2026 ዙር ፈረንሳ መዝጊቦም። ኣባል ጄኮ ኣልዑላ፣ ማውሮ ሽሚት፣ ተቓዳማይ ዴካትሎን ኦላፍ ኮይን ከምኡውን ወዲ ጋንቱ ንቢንያም ግርማይ ሌዊስ ኣስከይ ብተማሳሊ 3 ሰዓት 41 ደቂቕን 13 ካልቲን ካብ ካልኣይ ክሳብ ረብዓያት እዮም። ካብ መዛዘመ ቅፅበታ ውድር 50 ነጥቢ ምስታ ኣቐዲሞ ኣብ ኢንተርሚድ ዝረኸበ 9 ነጥቢ ድምር ካብዛ መድረኽ 59 ነጥቢ ዝረኸበ ፊሊፕሰን ናይ ቀጠልያ ማልያ ነጥቡ ናብ 445 ከባቢሉ ኣሎ። ምስቲ ቀጠልያ ማልያ ሒዘሎ ማለት ፐደርሰን ዘሎ ፍልይ ድማ ናብ 7 ነጥቢ ጥራይ ጉዲልዎ ይርከም። ፐደርሰን ወላ እኳ ኣብ ኢንተርሚድት 25 ነጥቢ እንተረኸበ ኣብ መዛዘሚ ሻምናይ ብምእታው ግና 20 ነጥቢ ጥራይ ብምካብዩ ያስፐር ተፀጊዕዎ ዘሎ። ቢንያም ግርማይ ድማ ትማሊ ብኣጉ ብምቁራፁ መበል 91 ኣትዩ ዝኾነ ነጥቢ ስለ ዘይረኸበ ድማ ውሉል ናይ ቀጠልያ ማልያ ነጥቡ ከም ዝነበሮ 361 ኣሎም። ኣብ ተረፉ ማልያታት እውን ለውጡ ዝመፀ የለን። ፖካቻ ንብጫን ማልያ ኣንበሳ ዓቐብን፣ ዴልቶሮ ኸ ናይ መንእስያት ማልያ ሒዞምን ኣለዉ። እዚ ውድር ሎሚ ንናይ ዓቐብ ተቓደምቲ ብእቲ ምእምእ መበል 18 መድረኽ ክቕፅል እዩ። ታዲ ፖካቻ፣ ሬምኮ ኤቨኖፖል፣ ቴም ፒትኮክ፣ ኢሳቅ ዴልቶሮ፣ ኩዊን ሴመንስ፣ ሉክ ፕላፕ፣ ቫለንቲን ፓረት፣ ቴምን ኣርስማንን ካልኦት ተረርቲ ዓቐብታት ክሓኽሩ ዝኽእሉን ተቓደምትን ክዕወትላ ድማ ትፅቢት ተነቢርላ ኣሎም። ናይዛ መድረኽ ናይ መንጎ ፆታ ቅፅበታ ውድር ማለት ኢንተርሚድት ድማ ተቓደምቲ ተረርቲ ዓቐብታት ሓሊፎም ኣብ 129 ኪሎ ሜትር ዝረኽቧ ብምዃኖም ናይ ቀጠልያ ማልያ ክኸስቡላ ዘለዎም ተኽእሎ ሰውሑ እዩ።

0: ፕሬዚደንት ኮንፌደሬሽን ኩዕሶ እግሪ ኣፍሪቃ ማለት ካፍ ዝኾነ ፓትሪስ ማሰፐ ዕውቲ ዋንጫ ኣፍሪካ 2025 ሴኔጋል ድያ ወላስ ሞሮኮ ንምፍላጥ ውሳነ ናይ ቤት ፍርዲ ዳነት ስፖርት ይፅበይ ምህላዋ ኣፍሊጡ። ዝሓለፈ ወርሒ ጥሪ ኣብ ሞሮኮ ዝተኻየደ ዋንጫ ኣፍሪካ 2025 ኣብ መዛዘሚ ፀወታ ሴኔጋል ሞሮኮን ምረኻብን ኣይርስዓን። ሞሮኮ ኣብ ተወሳኺ ደቂቕ ናይ መዛዘሚ ግዜ ፍጹም ቅላዕ ምስተዋህበ ድማ ብውሳነ ዳኛ ዝተሓጎሱ ተፃወትን ኣባላትን ሴኔጋል ሜዳ ገዲፎም ምውፅኦም ዝከር። ሰርዚ ፍጻሜ ፀወታ ንኣስታት 90 ደቂቕ ደው ኣብ ዝበለሉ ድማ ሴኔጋላውያን በቲ ኣብ ሜዳ ተሪፉ ዝነበረ ሳይድማን ተዳፊዮም ናብ ሜዳ ተመሊሶም። ናብታ ፍጹም ቅላዕ ሓላፍነት ዝወሰለ ኣጥቃዓይ ሞሮኮ ኢብራሂም ዲያዝ ግና ከመዝግባ ከምዘይከኣለን ፀወታ ናብ ተወሳኺ 30 ደቂቕን ክቕፅል ተቐሲቦም። ኣካፋል ሴኔጋል ፓፓጎዮ ድማ ሸቶ መዝጊቡ ሴኔጋል ጽዋ ኣፍሪቃ 2025 መልዓላ ይዝከር። ይኹን እምበር ካብ ድሕሪ ክልተ ኣዋርሒ እዚ ኣዛራብ ዝነበረ ፍጻሜ ሴኔጋላውያን ሜዳ ገዲፎም ብምፅኦም ሕጊ ኩዕሶ እግሪ ከም ተሓስቡ ብምግላጽ ሞሮኮ ብፎርፋይ 3-0 ከም ተዓወተት ኣፍሊጡም። ሴኔጋል ንሞሮኮ ዋንጫ ክትባ እውን ሓቢሮም ተወሳኺ ኣዛራብ ዛዕባ ድማ ኸፊቶም። እንተ ነዛ ዋንጫ ከምዘይመልሳ ዝሓበረ ፌደሬሽን ኩዕሶ እግሪ ሴኔጋል እዚ ውሳኔ ዳግማይ ናብ ንውር ክምለስ ናብ ቤት ፍርዲ ዳነት ስፖርት ዓለም ሓቲቱ ነይሩም። ፕሬዚደንት ኮንፌደሬሽን ኩዕሶ እግሪ ኣፍሪቃ ማትስፐ ድማ ትማል ረቡዕ ኣብ ዝገብሮ ጋዜጣዊ መግለጺ ብዛዕባ እዚ ዕለ ብዘይረኸበ ንምስሊ ኩዕሶ እግሪ ኣፍሪቃ ደዊኑ ዝርከብ ፍጻሜ ኣብተሓተሉ ብዛዕባ ናይ ፍጻሜ ፀወታ ዋንጫ ኣፍሪካ 2025 ናይ መወዳእታ ውሳኔ ቤት ፍርዲ ዳነት ስፖርቲና ንፅበ ዘለና ኩሉ ካብ ኢድና ወፃኢ ክብል ብውሳኔ እቲ ቤት ፍርዲ ሞሮኮ ወይ ሴኔጋል ዕውቲ ምዃኑ ንምፍላጥ ይፅበይ ምህላዎም ሓቢሩ።
1: ናብ ሓፀርቲ ዜናታት ምስ ንሰግር መጉዳእቲ ሳሊባ ምስ ጋር ቀሪናቸው ከምኡ ናይ ካሲሚሮ ዝትሕዝቶ እውን ካልኣይ ትሕዝቶናይ ናው የብለኩም።
0: እንግሊዛዊት ክለብ ኣርሰናል ፈረንሳዊ ተኸላኸልያ ዊልያም ሳሊባ ሰሪ ኣብ ዋንጫ ዓለም እናተፃወተ እንከሎ ዘጋጠሞ ናይ ሕቆ ምጉዳእቲ ንንውሕ ዝበለ ግዜ ካብ ፀወታ ከም ዝእለ ፍሊጣ። ንገለ ሳምንቲ ዝሳቀዮ ናይ ሕቆ ፀገም ተፃዊሩ ናብ ዋንጫ ዓለም 2026 ዘምርሐ ሳሊባ ኣብቲ ብስፓኛ 2-0 ተሳዕርሉ ናይ ፍርቂ ፍጻሜ ፀወታ ድማ ኣይከኣለን ኣብ መበል 30 ደቂቕ ተቐይሩ ክወፅእ ተቐሲቦም። ሳሊባ ካብ ኣሜሪካ ናብ እንግሊዝ ከተማ ለንዳን ትመለሰሉ ወላ እኳ መጥባሕቲ ከም ዘየድልዮ እንተተወሰነ ንንውሕ ዝበለ ናይ ተሃድሶ ግዜ ግና ካብ ፀወታ ክእለ ምዃኑ ተገሊጹሎም። ኣርሰናል ኣብ ቦታ እዚ ናይ ማእከል ተኸላኸሊ ሓድሽ ተፃዋታይ ንምፍራም ተበግሶታት ትወስድ ምህላውን ኣቐዲሙ ተሓቢሩ ነይሩ እዩ። ናይ ቅድም ተጻዋታይ ማንቸስተር ዩናይትድ ካሲሚሮ ብናጻ መስርሕ ምስጋር ናብ ኣሜሪካዊት ክለብ ኢንተር ሚያሚ ምፅምባሩ እታ ክለብ ትማል ረቡዕ ኣብ ዘውፃቶ መግለፂ ፍሊጣም። ካሲሚሮ ምዛ ብሊዮኔል ሜሲ እትቕለስ ክለብ ክሳብ ምዛን ወቕት 2027 ንፅንሑ ውዕል ፈሪሙሎም። ክሳብ 2029 ናይ ምንዋሕ ኣማላት ፅውን ኣለዎም። እዚ ባዚላዊ ቁፅሪ 5 ማልያ ድማ ክለብስ እዩ። እዚ ከምዚ ኢሉ እንከሎ ኣካየት ዝውድር ኢንተር ሚያሚ ኣብ መስርሕ ምስጋር ካሲሚሮ መስራሕት ኣጉሊላ እንተኮይና ክምርምሮ ምዃኑ ፍሊጡሎም። ቸልሲ ቅድሚ ሓደ ወቅቲ ካብ ማንቸስተር ዩናይትድ ዝገዛእቶ ኣሌሃንድሮ ጋሪናቾ ብልቓሕ ንሓደ ወቅቲ ናብ ኣስቶን ቪላ ሰይዳቶም። ዝተገብረሉ ትፅቢት ኣብ ቸልሲ ክምል ዘይከኣለን ቀጻልነት ዘሎ ብቕዓት ካህንፅ ዝተጸገመን ጋሪናቾ ኣብ ትሕቲ እቲ ኣድናቒ ምዃኑ ዝነገረሉ ዓላሚ ኣስቶን ቪላ ኡናይ ኤምሬ ዳግማይ ክበራበር ትፅቢት ይግበር። ኤምረ ዝሓለፈ ክረምቲ ንጋርናቾ ካብ ማንቸስተር ዩናይት ክፋኖ እንከሎ ከፈርሞ ፈቲኑ እውን ነይሩ እዩ። ኣይሰለጦን ግና በዚ ናይ ሕጂ ናይ ምግዛእ ግዴታ ብዘለዎ መስርሕ ረኺቦ ብምህላው ከዓ ኣብ ተፃወታይ ተራእየ ብቕዓት ክብርብሮ ይግመት። ቸልሲ ንተፃወታይ ቪላ ሞርጋን ሮጀርስ ዝኸበረ ብሪጣን ተፃወታይ ብዘፀውዖ 117 ሚሊዮን ፓውንድ ከም ዘፈረመቶ ኣይርስዕን። ናይ ቅድም ተጻዋታይ ኩዕሶ እግሪ ቫን ፖመል ሓድሽ ኣሰልጣና ሃገራት ጋንታ ቤልጅም ክኾንኩ ተሰሚዑም። ቤልጅም ምስ ኣሰልጣንያ ሩዲ ጋርሻ ድሕሪ ኣብ ዋንጫ ዓለም 2026 ካብ ርዕ ፍጻሜ ምእላያ ከም ተፋለየት ኣይርስዓን። ነዚ መዝነት ዝሕዞ ዓላሚ ሃሰው ክትብል ድሕሪ ምፅናሕ ድማ ምስ ቫንፖመል ተሰሚዓላ። ኣብ ሰነ 2018 ንፒኤስቪ ብምዕላም ናይ ምስልጣን ጉዕዞ ጀመር ቫንፖመል ነዛ ኤሮጳዊት ጋንታ ክሳብ 2028 ክዕልማ ተሰሚዑሎም። ቀንዲ ዕላምኡ ኸ ዋንጫ ኤሮጳ 2028 እዩ። ኣብዚ እዋን 49 ዓመት ጌር ዘሎ ቦመል ኣብ ኤሮጳ ምስ ዓበይቲ ክለባት ባርሴሎና፣ ባየር ሙኒክን ኤስ ሚላን ምጽዋቱ ይርስዕን። ሓደ ካብ ወሰንቲ ተጻወቲ ማንሲቲ ዝኾነ ፊል ፎደን ክሳብ ሰነ 2030 ዘጽንሖ ሓድሽ ውዕል ፈሪሙ። ዝውድ 26 ዓመታት ካፋሊእ ዝነበረ ውዕል ዝመጽእ ክረምቲ ሰነ 2027 ዘብቅዕ ነይሮም። ንዝቕጽሉ ዓመታት ኣብዛ እንግሊዛዊት ክለብ ክጸንሕ ብምውሳኑ ድማ ንተወሳኺ ዓመታት ክሳብ ሰነ 2030 ናዊሕዎሎም። ማንሲቲ ን10 ዓመታት ዝዓለማ ፔፕ ጓርዲዮላ ምስ ምዛም ዝሓለፈ ወቅቲ ከም ዝገደፋ ዝዝከር ኮይኑ 2022-23 ኣብዛ ጋንታ ተሓጋጋዚኡ ኮይኑ ዝሰርሕ ንበረ ኢንዞ ማሬስካ ድማ ነዚ ዓብዪ ሓላፍነት ተቐቢልዎሎም። ካብ ወዲ 17 ዓመት ጀሚሩ ብጓርዲዮላ ተመሪጹ ነዚ ዓባይ ጋንታ ክውክላ ጀመረ ፎደን ምዝ ኢጣልያዊ ዓላሚ ኣቐዲሙ ፋለጥ ብምጽንሑ ኣብ ትሕትዮ ክሰርሕ ድማ ተሃዊኹ ምህላውን ገሊጹ።
1: ማርከስ ዝኸርኩም ተዓዘብትና ንሎሚ ዝተላለወ ዕለታዊ ዜና ስፖርት ኣብዚ ክንዛዝም ምስ ተረፉ መደባት ኤረቲቪ ገርፈኩም ሰሰና እዩ።

0: ከም ትንሽ ዝብሎ በዓልቲ ቤቶም መነባብሮኦም ሕጉስቲ ይኮነት በዚ ድማ መዓልታዊና ንጨቃጨቕ እዩ ዝብል
1: ሞዚ ኣብ ስርሑ ፅልዋ ይምፀሉ ኣነ ዝደሊ ነፃ ኮይኑ ዝጎይ ሰብ
2: ኣዘራርባ ክን ስርዓት ገብርኖ
3: ትንበልሳ ኣቦ ካብዘይ ስራሕ ኮፍ ኢሉ ናባዕለ 10 ግዜ ካ ይቅበልኒ
1: ናይ ብሓቂ እንታይ ኮይኑ ከምትለኹ ክርትአ ክዘይከኣለ ቁርባ ገፅያ ብብዮ
4: ሉማዓንቲ ይጣዓኻ
5: ከይደ ስራሕ
1: ስራሕ ድ ሞ ሓንሳብ መካፈልፈ እዩ

0: ትማል ዳኣ ምስ ደቀስና መፅኺ
1: ከይተረድዕና ቤት ግዜ ኸዶ
0: ዓርክ እንደይ ሰቲኽ ነር ክተረድእ ክዶ እንተረአ ስንብድ
1: ኖ ኣይ ሰንበድኩን ግን ማዕርኹ ንርኡ ዝኸፍእ ኮይሳተኹን ሓንቲ ቢራ ሰቲኻን 1ሰርተ ቢራ ሰቲኻን ታ ጨና እኳ ሓንቲ እያ
0: ጨና ናይ ቢራ ጥራይ ግን ኣይመስለኒ
1: ሚካኤል እንታይ ድኻ ኾንካ ትማሉ ምስ መሓስተይ ከማስ ምዃነ ይኮ ነጊረካ ይመስለኒ
0: እወ
1: እሞ እንታይ ርኣ ትብል ኣለኻ ከይከድኩንትም ክብል ወይስ ንስ እንዳዘናግዓ ስቑ ኢሉ ይክርአ ነርኒ
0: ኣነ ከምኡ ይበልኩን
1: ከምኡ እምበር ትብል ኣለኻ
0: ድሓ ንግደፎ ዝዘረባ ዘንቆልኦ ከማን ከይሰምዑና
1: ዝተዛረብካ ምስ ተዛረብካ ሞንቶ ክዓብስ እዩ ስማዕ ኣሎ ንስኻ መዓልታ ውሰት ኢኻ እንዳመፅኻ ኣነ እንታይ ኢለካ ፈልጥ ደ እንታይ ኢለካ ፈልጥ
0: ኣትፌ በ ድሓ ንምበቃ ንግደፎ ኣይተሓዘለ ከምኡ ክብል ኣይነበረ
1: ከይለጥራሕ ሰዓት ኣኪሉ ምስራሕ

0: እኮዋ ተዳ ታንዳ
1: ከመጥማት ቤት ምናፊያ ከመጻይከል
0: ዋይ ታነሱስ ምን ዳልከ ካብ ዘይድ ካሕስካ ዘለካ
1: እስ ወላ ሓደ ይኮነ ጆኒ ናብ ሓፍቲ ኣብፅሓለ
0: ጆን ኣረ ይበል
1: ኣትስቕ ኢለኪ መቸም ኣብ ቀረበ ዝና
0: ናይ ባሓቂ ቴንክ ዩ ፎር ማይክ እንታይ ከም ዝብለካ ኮ ጠፊእኒ
1: ወላ ሓንቲ ክትብልኒ ደኒ እዚ ዳ ዓብኪ ኣንተ ወይ ዘኽረ ኳ ሰብሓረ
0: ኣንሳ ማይክ ሓወ እዚ ደኣየ ናይ ዓብ ነገር ኮይኑ እዩ ድሓርጋ ከም ሰብ ሓዳር መጠን እኮ ክትጋራጮ ንቡር ይመስለኒ
1: ንቡር ንቡር ኒ ግን ኣነ ዋላ ሓንቲ ደ ትኽንን ተቀይመ ኪደኒ ማረክ ከም ዘፍቅረ ክምሽ ትፈልት ኢ

0: ከይድኸድ ሓደ
1: ድሓን እዩ ጌሽ እዩ ዘሎ
0: ይድሓን
1: ስራሕ ረኺበ እዩ ዝብል መኪና ሒዙ ሎ መስለኒ
0: ኣቲ ኣብቲ ንስ ከዓ ብቕሩብ ተስፋሃብዮ ወንቲተ እቲ ኩሉ ዘርባ ክተስፋ ደቕሩ ፀይ ነኾነ ኩሉ ግዜ
1: በዓል ትፈለጥ ኩሉ ነገር ምናፅልአ ንበጃ ኸኢላኪ
0: ወንቲ ንስ ክጭንቃዕ ላላ ባኪንጊ ወላ መዘናግዕ እንተኾነ ክውፅእ ኢልክ ስራሕ ዘይትደል
1: ናይ ስራሕ ካብ ምፃኺ መንዲዳ ስራሕ ኣማፂ ኢለ
0: ኣቲ ስራሕ ረኺብ ከለኸ ክዚ ኢልካ ዓጀጉ ተብል ምፀኒሕኪ
1: ኣንቲ መን ኢሎ ጉዳሕተትኒ
0: ሓረይ መን
1: ጆን ዓርክ ምጊ ኢለ መቸም ሽም ዝወዲ ዝተተላዒሉ ርእስኺ ክትሓም እንታይ ጌርኪ
0: ግን ንደ ኣነውንስ እዩ ዝገርመኒ ወላ ሓንቲ ዘይገበረ ንክሎ ስናብሮ ፍርዮ ከሎ ክሰራቕ ኮይኑ ስለ ስማዕ ናይ ፈክሰለኒ
1: ስራሕ ግን ንፍዕ ባይታ ዘቢጥ እዩ ዘምፃ
0: ንሳስ ኣላቶ ሙዚተን ቋሕ ክሰ ክበል
1: እዋ እንታይ ደኣ ሕቲ ነዛ ነብሰይ ይባክእል ክኸውን
0: እንታይ ማለት እዩ ነብሰይ ይኽእል
1: ኣንቲ ወይ ካለይ ነዛ ነብሰይ ፍቕድ ደብላ እምበር እንታይ ደኣ ኣለና ሕትስ እንታይ ደኣ ምክገብር
0: ነቲ ሓዳር ነቲ ስድራ ማለት ክድ ነብሰ ይፍቅድ ኸውን
1: ነብሰ ይኽእል ማለት ኮ ንፁር ይመስለኒ ከመይ ንኡ ነብሰ ይኽእል ማለት ናብራ ሓዳር ገለ ዝኾነ
0: ኣነስ ሙዚተይ ማዕሪ ሓይም ክለ ክጥራይ ክምልክድ ኽእል
1: ድሓ ንሱስ ንስኻ ምቾትና ነበርካ ኣባ ብሰብ ምውሩ ዘይግርም
0: ፅኒሕ ገለ እንዲኻ ክትዛርብ ሻሂድ ክገብርልከ

0: መጀም ካብዚ ኩሉ ዝበልኩካ ምልክታት ገለ ሪኢካ ክትኮን ተስፋ ገብር።
1: እወ ደርጋ ኩሎም ኣለዉ ግን ኣቃሽ ኣነ ኣይምሽ ኣያምኒ ይፈርሕ።
0: ስለምንታይ
1: ምሻለኪ ከምዚ እቲ ናታ ስምዒት ናይ ሕውነት ጥራይ ኮይኑ ከይተርፍ ከምዚ ዓይነት ስምዒት ካብ ተርእየ ነዊሕ ገይረ
0: እሞ ደፊርካ ምሕታትካ ከሎ
1: ክሳብ ሕጂ ገበር ኮይኑ ክትሓስብ
0: እየ ምኾና
1: ኣብ ልበይ ዘይነበረ ዘይተፀብኮ መልሲ ምሳበትኒ ግድፍያ ባው ኢሉ ከይደ ዳሪ ምስ ተራኸብና ከዓ ዝኾነ ዛ የልዓልና ንትርእስቲ
0: እንታይ ዝብል መልሲ ዳሕባትካ
1: ዳሓን ሱ ንግድፎ ዋሲ ዘይነፅር ሕቶ ስለ ዝነበረ ዘይነፅር መልሲ ክትበኒ ግድና እዚ
0: ሕኖካ ወይ ንስኻ መንገድኻ ነፅር ማለት ኩሉ ትገብሮ ነገራት ንዓኣ ክመስጥ ዘይኮነስ ንነብሳኻ ትመስል እዩ ዘለካ ድሓር ከዓ ብዙሓት መወዳድርቲ ከም ዘለዎ ከይዘንግዕ ስለዚ ብደጋዊ ዘይኮነስ ብውሽጢካ ክትምስታፈት
1: ሕራይ ኣነ ቁሙ ገብር ክፍትን ስኻ ፅቡ ገይርክ ስለ ትፈጥ ሓግዝኒ

0: ኣብኒ ሽያጥ የሽዎ
1: እሞ ፅቡቅ ትክፈሉ ድዮ ማለት ሲ ፅቡቅ ደሞዝ ኣለዎ ድዩ
0: እንታይ ደሞዝ ክንደ
1: ስለ ዘገደሰኒ
0: ኣነ እኮ ዞም ሃብቶማት ብጣዕሚ ይኹም ትገርሙ ኣኺልኩም ብደሞዝ ናይ ትሕትኹም ዘለዎ ናብሪኹም ትዘናጓዕ ምሽ
1: ኖኖ ንምዝንጋዕ ኢለ ይኮንኩን
0: እንታይ ዳሞ ምሳናክት ዋ ደሩ ደል ምኾነ ኣይትገድፉን ይኹም ከ
1: ከምኡ ማለት እዩ ኣይኮነን ኣነ ኾነ ማይ ከምኡ ዓይነታት ኣሓሳስባ ይብሎ ንምንታይ ከም ዘለዎ ክረዳእካ ካ ኣባቕሩብ ዕድልሃበኒ
0: ሓንዳሓ ሚልየን ዝኽፍል ምስቲ ብደገ ንሰርሑ ኣታዊ ክውስ ክኽእል
1: እዩ ሚለ ማለት
0: ሓደ ሽሕና
1: ጥራይ
0: ትወራ ዘየለ ኮይ ነገር
1: ከምኡ ማለት እዩ ኣይኮነን ካብኡ ውን ላዕሊ ደሞዝ ዘለዎ ስራሕ እንተረኽብ ቁጣ እንታይ ትብል
0: ስራሕ ኣበ
1: እማይክ ሰራሕተኛ ይደሊ ኣሎ ፎርሹር ከዓ ካብዚ ክትብሎ ፀናሕካ ንላዕሊ ይኸፍል ዶሞስ
0: ኣልኩም ዳ እሞ መሸጥ ድኳን ኣነ ክስርሑ ዝኽእል ኣው እንታይ ኣሎ
1: እንታይ ፀገም ኣለዎ እሞ ማለት ኩሉ ምስ ጠዋሉ ዝተተሓዘ ስለ ዝኾነ ስከ ፀግመካ ኢለ ይሓስብኒ ብዝያዳ ከዓ ምስ ማይክ

0: ይሳዓርከ ታሁን ካዳ ትጭንቀ ኣለኻ
1: ኣለኹ
2: ኣታዳ ዓንኬታክትን ለወደ ከምዚ ድኻ ነርካ ስኸዳ
1: ዮናታን ከመይ ጌርኸን ቀደመይ ክብሉ ፅብለካ
0: ይሄዳኒ ካብቲ ንፈልጦ ፀገም እንታይ ሓድሽ ዝተፈጥረ ነገር ኣሎ ኣኸባ
1: ካብኡ ዝዓቢ ጉዳይ ሞ እንታይ ኣሎ በቂ ኣነ ክልተ ሰለስተ ሰብ ኮንካ ምንባር ዕቕ ኢለኒ ዕቕ ለን ትፈልጡ ዲኹም ዕቕ
0: እንታይ ማለት እዩ ክልተ ሰለስተ ኮንካ ምንባር
1: እቲ ልክዕ ዳንኤል እዚ ምሳኹም ዘሎ እዚ ኩሉ ግዜ ኣብ ሓሳብን ትካዘን ጭንቀትን ዘመሰሉ ግዜ ክኸይድ ከለኹ ምስ ሚካል ክኸውን ከለካ ከይፈተኹ ዘይነብሰ ይመስል ምክንያቱ ምሆናለ ከይትንክፋ ክብል ካልእ ኮይኑ ዋሳእ ሽሚክኤል ሓወይ ክራኸብ ከለኹ ከዓ በንፃሩ በታናትሒቱ ከይርእየኒ ኣብ ርእሰይ ሕማቅ ተዕዝብቲ ከይሕዝለ ካልእ ሰብ ኮ በቃ በበይኑ ሰብ ምዃን ፀልአዮ ሂወት ኣፅልአ ንብለኩም ኣለኹ
2: ድሓ ንድሓናታ ዳና ሓወይ ከምኡ ካ ባይ ተስቋቁር ክንዲ መሊስካ ተርርሲ ድሓርካ እንታይ ሞ ዓለም እንታይ መለስ ኣለ ደይ ፈተና ጥራያ
1: ነፌሱ ነዊዑ ይካል ከማን በኪና ያ
0: ዳኒ ከም ባይ ትበል ከምኡ ትብል እንተደኣ ኹንካ ንሽግራትካ መመሊስካ ኢኻ ትውስ ኩሎ እምበር ፍታሒይ ትምፃሎም ኢኻ ሕጂ ኩሉ ጉደፎ ተረጋጋ ስተሙ ንስለስ ክስተ
2: ሓቂ ዩ ዳና ሓወይ ምክንያቱ ከምዘይካ ተሓስብ ተኾንካ ኮ ሽግርካ መመሊስካ ኢኻ ትባሃ ንስኻ ዘለካ ምርጫ ምፅማም ጥራእዩ ድሓርካ ንመን ኢሉ ኣምላኽ ኣሎ ኣሎኒ ታንካ ቃቕልካ ትፅምም
0: ወይ ከዓ
1: እንታይ ና ቆልፅ እቲ ትብሎ እንደበሎ እንታኹን ከይ ክትፈርሐኒ
2: እንታይ እዩ
0: ማለት ሲ ብኣኻ ዝጀመረ ነገር ኣይኮነ ከምዚ ናትካ ሽግር ዘጋጥሞም ንፍታሕ ኢሎም በብመጎኖም ፍቱን ኢሎም ብሰላም ይፈላለዩ እዮ
1: ከማል እዛ ዘረባ እዚኣ ድሕር ሕጂ ከይደግኒ ኣነ ምስ ሚካል ክፈላለዩ ልካኸሞ ከይተሓስብ
0: ኦኬ ዳናሓወይ ሶሪ በቃ ተጋጊ ሽንቲ ቤት በፂሕ ክመፅ
3: ባልፃ ከየትካ ንርኣያ ከም ሳንካዮ ሰሚዐ ብምሉእቲ ንብረት ኣዳሊልካ ይ ክፀንሕ ዝግብኦ ነይሩ ናትካ ስራሕ ፅዒንካ ምፀጥራ እዩ ነይሩ ብዝኾነ ንዕኑ ምርካብ ዘካየድካ ፃዕሪ ኣዝዩ ዝናእድ
4: ዝኾነ ፀገም ኮይነብሮ
3: ካልእ እንታይ ኣሎ ዝተረፈ
4: በቃ ንሱ እዩ ተን ንብረትካ ኣብቲ መኻዚና ኣትና ኣለዎ
3: ፅቡቅ ዝበልዓ ክኸብ ኣሎ
4: ዝተለወጠ የለን ምክኤለ ቆልዓ ተሪርኒ እንታይ ይሓስብ እንታይ ይገብር ክፈልጥ ኣይክእልን ወረ ንመፃእ እንታይ ክኸውን ኣጨኒቕንሎ
3: ቴድሮስ ናይ ሰነፋስ ዘረባ ይዛረብ ንውላድካ ይሕለልኒ ዋላ ዳ ልዕለኻ ይፍለጦ እምበር ናይ ቆልዓ ነገር ፅቡቅ ገይረ እየ ዝፈልጦ ጠባይ እንተ ደኣ ማእዚንካይ ኣብ ዝበለፀ ደረጃ ከም ዝበፅሕካ ኣባፍለጥ ከም ወላዲ መጠን ኣብ ዝኾነ ይኹን ኩነታት ተስፋ ክትቆርፃ ግባእካ ቴድሮስ ድሓርካ እዚ ናይ ሓዳርኩም ኩነታት ብሕማቅ ከም ፀለወ ባይ ዘንጋ
4: እወ ንሱስ ሓቂካ ኢኻ
3: ዝኾነ ናይ ገንዘብ ፀገም ተልዩ ሓብሩ ካልእ እውን ከም ከም ኣስራሕኹም ዘይኮነ ከም ሃውኩም ርእዩ ንበቻ
4: ሕራይ ሚክኤል ሓወይ
3: ሞሕጂ ይዕርፍ ፅባሕ እንተ ደለየ ክኽድውለልካ
4: ሕራይ ሰላም መዓልቲ በል
3: ሰላም መዓልቲ ሰሊና ክላስ ከመይ ተጀሚሩ
5: ድሓኒ ፅቡቅ ተጀሚሩ ሎሕጅዳ
3: ፅቡቅ ኣብዝ ሓለፈ ንእሽተይ ተዘራሪብና ነርና ምስለ
5: ብዛዕባ ምንታይ ተዘራሪብና ኢና
3: ረሲዐዮ ኸይ ትብል ብዛዕባ ሰራሕተኛ ገለ ምስ ተዘራሪብና ነርና
5: ኦኬ ፅቡቅ ኣለኻ እቲ ዝብልኩካ ሰብኳ ረኺበየ ኣለኹ እንዴ ግን ኣብ ካልእ ስራሕ ክሰርሕ ስለ ዝፀንሐስ ከምዚ ዝፀፈፍ ነገራት ገለገለ ስለ ዘለዎ ይመስለኒ ኣብዚ ቀረባ ግዜ መፅኻ ይረክ ኢልኒ
3: ፅቡቅ ናይ ስደንጉ ጥራይ
5: ድሓን ምስ መፅኻ ጥዑ ጌርካ ትላለዩ እምበር ትፈልጦ ኮ ኢኻ
3: ዝፈልጦ ተኮይኑካ ፅቡቅ ጥራይ ተቃላጡፉ
5: ብቃራይ ፀገ
3: ንዕበል ሰብ መፅ ኢሎ ስምዐ
5: አቤት። ሰላም

0: ሂሙዓርከ ዳኒ ተዘይለላ ሞክልቲ ናይ ክፃወት ማለት እዩ
1: ናበይ ባኺዱ
0: ፈታታይ ፈሊጦሉካኒ ከምስቲ ብራዘረይ ገለሲ ቆፀር ኣለኒ ገለብ ነይሩ
1: ከምተይልካ ምክልተና ኢና ክንፃት ክንውዕል ማለት እዩ
0: ኣንታ ስማዓኒ ግን ስማዓኒ ስኢልካ ዝጠንቀቕብዓይ ትበል ተላሚድካ ክኢልካ ምፃ ምሳይ ክትፃወት
1: ስኢልካ እስኪ ትጃሃር እንታይ ማለት እዩ ዝምጃሃር እቲ ጃሃር ጃሃራ ሕማቕ እዩ

0: ሶስ ደፈና ስከ ቀዳማ ይሲ መስሓቅ ሰብ ከም ገርኩም ናታ ጓል ትስቀኩም ርዳእ ካ ነሩ
1: እንታ ኮይና ድያ ሞ ትስሓቅ ነራ እዚኦም ስ ሃገር ወኪሎም ተፃወት ኢለኩ እያ ትስሓቅ
0: ነ
2: ሓንቲ ክፃት
1: ኣተ ከመይዳ ሓንእተዎ ወዲ ካብዚ ስንስ ክትሕሽ ክልተ ዘይትኩልዳ ትላለዩ ትፋለጥዎ
0: ከማልሓ ወይ
1: ኣይክእላኒ
0: ኣማተር ኣብቲ ኣለዎ ካቶም ናይ ህፃውንቲ ኣብቲያ ኣይጠርዖ
1: ኣጆ ኣነ ምሳኺ ሓራይዶ ኣጆ ኣርኢ ንጥራይ
3: ከማልዓወይስኮርዕ ዘለኻ
1: ደን እንታይ ደኣ ከይትሽ ኢልከ
2: መበርከር ዶ ንግበራ
0: ዋ ኣይትረስኒ ንክንዕባ ቅርብ ተለማመድ ገለ
1: ትፈርሑ ዘለካስኻ መንበርገር እንዳበለትካ ባዕለይ ዝኮፍለልካ
0: ኣታ ከማል ዓርኪ ክንደይ ተወኺኻ ፈሪሓ ደ ኮንኩ ማለስ ክትለማመድ ኣለዋ ኣ ምስ መዳ ትገጥም ዘለ
1: ዳሓር ተሳዓይረ ከይትብል ዶ
0: ፈለጥካሳያ ስኮርሓ ዘለይ ዳሞ
1: ዳሞ ንጀምር

0: ሰላም ከመይ ተምስዩ ዝኸበርኩም ተኸታተልቲ ንሎሚ 23 ሓምለ ሰዓት 9:00 ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዝናልኩም ቀሪብና ኣለና። ክትከታተሉና ብክብሪ ዝዕድም ጴጥሮስ መንግስ ኣርስተ ዜና። ዞባ ሰሜናዊ ቀይሕ ባሕሪ ኣብ ፌስቲቫል 226 ዘቕረቦ ትሕዝቶ ካብ ነጋድያን ኣድናቆት ረኺቡ። ኤርትራውያን ነበርቲ ሽወደን ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ፀንቢሎም። ኣብ ኑ ዞባ ዓዲ ቀይሕ ብኣብነታውያን ሓርስቶት ዝለምዐ ምሩፅ ዘርኢ ድንሽ ብርኩት ምህርቲ ተሓፊስዎ። ባይቶ ወከልቲ ህዝቢ ኣሜሪካ ኣብ 227 ንፅላት ምክልኻል ዘገልግል 1.15 ትሪልዮን ዶላር ክስላሕ ደጊፉ። ቻይናን ብሪታንያን ኩሉ መዳያዊ ዝንደነ ንምድንፋዕ ክሰርሓ ምዃን ሓቢረን። ኤውሮጳዊ ሕብረት ንመርበብ ሓበሬታ ጉግል ኣስታት 1 ቢልዮን ዶላር ተወሳኺ መቕፃዕቲ በይኑሉ። ዞባ ሰሜናዊ ቀይሕ ባሕሪ ኣብ ፌስቲቫል 226 ዘቕረቦ ኣብ ፀጋታት ባህሊ ሕርሻን ቱሪዝምን ዘተኮረ ትሕዝቶ ኣድናቆት ረኺቡ። ወኪል ኤሪና ደምሳስ ፀጋይ ብመልክዕ ፀብጻብ ዘዳለወ ትሕዝቶ ኣሎ ዳናይት ገብሪ ህወት ከተቕርቦ እያ።
1: ዞባ ሰሜናዊ ቀይሕ ባሕሪ ኣብ ፌስቲቫል ኤርትራ 226 ዘቕረቦ ባህላውን ኣፋውን ያታታት ስእላውን ንዋታውን ምርኢት ከምኡ ውን ባሕራውን ሕርሻውን ፀጋታት ዘጠቓለለ ትሕዝቶ ካብ ነጋድያን ኣድናቆት ረኺቡ። ኣብ ቦምበር ኮሚቴ ባህሊ ኣቶ ስሌማን ዩሱፍ ንባህላዊ ፀጋታት ብሄራት ትግረ ሳሆ ዓፈርን ብዳዌትን ዝውክል 16 ምርኢታት ከምኡ ውን ናይ ብሄራት ትግርኛ ትግረ ዓፈር ብዳዌትን ሳሆን ድማ ያታዊ ሙዚቃታት ቀሪቡ ከም ዘሎ ሓቢሩ። ስእላውን ንዋታውን ምርኢታት ንባሕራውን ሕርሻውን ፀጋታት ከም ዘንፀባርቕ ዝገለፀ ኣብ ቦምበር ኮሚቴ ኤግዚቢሽን መምህር ስዒድ ሳልሕ ንቱሪዝማዊ ፀጋታት ዞባ ዘርኢ ስእልታት ምስልታት እንስሳታት ዘገዳምን ጥንታዊ ህንፃታት ባፅዕን እውን ኣካል ናይቲ ትሕዝቶ ከም ዝኾነ ኣረዲኡ። ካብ ኮሚቴ ኣፋዊያታ ኣቶ ተክለወይኒ ነጋሲ ድማ ንኩሉ ክሊ ዕድሚ ሕብረተሰባት ረሻይዳ ትግረ ዓፈርን ሳሆን ዝምልከት ትሕዝቶ ቀሪቡ ከም ዘሎ ብምጥቃስ ንንጥፈታት ባሕሪ መጓሰ ማሕረስን ካልእን ዝውክል ኣፋዊ ግጥምታት ትርኻታትን ካልእን ከም ዝርከቦ ገሊጹ። ንድኮና ኣባይትን ወግዕታት ዞባ ሰሜናዊ ቀይሕ ባሕሪ ኣመልኪቶም ኣባላት ኮሚቴ ኣቶ ጀማል ኑር ኣሕመድን ወይዘሮ ራየት ዑስማንን ኣብ ዝሃብዎ ሓበሬታ ንመነባብሮ ብሄራት ትግረ ዓፈር ሳሆን ረሻይዳ ዘንፀባርቕ ኣባይቲ ከምኡ ውን ዝተፈላለየ ወግዕታት ተዳልዩ ከም ዘሎ ኣብሪሆም።

ካብ ዜናታት ሃገራዊ ፌስቲቫል ከየ ወፃና ብመኮንን ሓበሬታን ጎስጓስን ሚኒስትሪ ምክልኻልን ሚኒስትሪ ዜናን ዝተዳለወ ስእላውን ንዋታውን ምርኢት ይቐርብ ኣሎ። ኣብቲ ንውርሻታት ገድሊ ማእከል ዝገበረ ትሕዝቶ ካብ 1970ታት ክሳብ ናፅነት ዘገልገላ ሬድዮታት ርክብ ኣብ ግዜ ሓርነታዊ ቃልሲ ኣህዱታት ሕክምና ዝጥቀማሉ ዝነበራ ዝተፈላለየ መሳርሒታት ብቋንቋታት ትግርኛን ዓረብን ዝተሰናደአ መፅሄታትን መፅሓፍትን ከምኡውን መበገሲ መሳርሒታት ሙዚቃ ብመልክዕ ንዋት ቀሪቡሎ። ብዘይካዚ ንተፈጥሮኣውን ሰብ ሰርሖን ፀገማት በዲህካ ስንቂ ናብ ኣህዱታት ንምብፃሕ ንዝተሓልፈ ኩነታት ኣብ ምምፃእ ናፅነትን ምውሓስ ላ

0: ኣውነትን ዝተፈፀመ ቅያ ከምኡውን ኣብ ልምዓት ሃገር ዝዕመም ዘሎ መደባት ዘንፀባርቕ ብቅብኣን ደረቕ ስእልን ዝተዳለወ ትሕዝቶ ኣካል ናይቲ ምርኢት እዩ። ኣባል መኮነን ሓበሬታን ጎስጓስን ሚኒስትር ምክልኻል መንእሰይ መትከል የማነን የኤሪና ብዝሃቦ ሓበሬታ እቲ ብንዋት ቀሪቡ ዘሎ ትሕዝቶ ኣብ ዝተፈላለያ ክፍልታት ሚኒስትሪ ምክልኻል ተዓቂቡ ዝፀንሐ እቲ ደረቕ ስእልታት ድማ ምስ ሚኒስትር ዜና ብምትሕባር ዘቐረበ ምዃኑ ብርህዩ። ነጋድያን ኣብ ዝሃቦ ርእቶ እቲ ቀሪቡ ዘሎ ትሕዝቶ ኣብ እዋን ብረታዊ ቃልሲኒ ዝነበረ መሳርሒታትን ኣብ ምምፃእን ምዕቃብን ናፅነት ዝተሓልፈ መስገደላትን ንኽርዱ ከም ዝሓገዞም ብምጥቃስ ናብ መጻኢ ወለዶታት ንኽሰጋገር ብቐዋምነት ዝዕቀበሉ ውሕስ ቦታ ክህሉ ተላብዮም። ኤርትራይ ነበርቲ ሽወደን ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ብልዑል ድምቀት ፀምቢሎም ካብቲ ቦታ ዝበፅሓና ሓበሬታ ብመልክዕ ፀብጻብ ተዋሂዱሎ ሚካኤል ሓድጉ ከቕርቦ እዩ።
1: ኤርትራውያን ነበርቲ ሽወደን ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ኣብ 22 ሓምለ ኣብ ስቶክሆልም መበል 50 ዓመት ምምስራት ዝኽሪ ወርቃዊ ዮቤሉ ምምስራት ቤት ትምህርቲ ሰውራ ፀምቢሎም። ኣብቲ ብማሕበር ዝተጠርነፉ ኣባላት ቤት ትምህርቲ ሰውራን ተጋደልትን ነበር። ከምኡውን ዕዱማት ዝተረኽብሉ ስነ ስርዓት ኣምባሳደር ኤርትራ ኣብ ሪፓብሊክ ኢጣልያን ተንቀሳቐሰ ኣምባሳደር ኣብ ሽወደንን ኣቶ ፍስሓ ፅዮን ጴጥሮስ ነቲ ፅምብል ዝምልከት መግለፂ ሂቡ። ኣቦ እምበር ኣዋሃዲ ሽማግለ ሃገራዊ በዓላት ኣብ ስካንዴቪያ ኣቶ ኣለም ተኽለ ጊዮርጊስ ድማ ብኣካል ንዝተሳተፉን ብቐጥታ ፈንወ ንዝተኸታተሉን ዮሃና ድሑር ምባል መደብ ዝኽርን ጦብላሕታን መምስራት ቤት ትምህርቲ ሰውራ ብኩሉንትኑ ዕውት ንዝገበሩ ኣካላት ሞጊሶ። ኣብቲ ኣጋጣሚ ህዝባዊ ግንባር ሓርነት ኤርትራ ምድላ ፍልጠት ኣገዳሲ መንጠር ባይታ ንኩሉንትናዊ ምዕባለ ምዃኑ ብምግንዛብ ትምህርቲ ንጥቕሚ ሓፋሽ ዝብል ተበግሶ ወሲዱ መደብ ምጥፋእ መሃይምነትን ስሩዕ ትምህርትን ንምዝርጋሕ ንዘካየዶ ፃዕሪ ዝምልከት መግለፂታት ክቕርብ ከሎ መምስራት ቤት ትምህርቲ ሰውራ ኣብዚ መዳይ እዚ ዓብዪ ታሪካዊ ቦታ ከም ዝሕዝ በሪሁ። እቲ ስነ ስርዓት ንኣብ መሰራርታ ቤት ትምህርቲ ሰውራ ዝነበረ ብድሆታትን ዝተሰግረ ምስገደላትን ዝትርኽ ትሕዝቶ ቃል ምስክርነት ተምሃሮ ቤት ትምህርቲ ሰውራ ነበር። ከምኡውን ንንጥፈታት ተምሃሮን ኣበርክቶ መምህራን ኣሊትን ዘንፀባረቕ ስእላዊ ምርኢት ዘጠቓለለ ነይሩ። ተሳተፍቲ በጎኖም ቤት ትምህርቲ ሰውራ ቤት ትምህርቲ ስነ ምግባር ሃገራውነትን ወኒ ቃልስን ምንባራ እቲ ውፅኢት ድማ ሎሚ ኣብ ኩሉ ፅፍሕታት ይርአ ከም ዘሎ ገሊፆም።
0: ኣብ ኑዞባ ዓዲ ቀይሕ ብኣብነታውያን ሓረስቶስ ዝለምዐ ምሩፅ ዘርኢ ድንሽ ብርኩት ምህርቲ ተረኺቦ ወኪል ኤሪና ሚልዮን ኣፍወርቂ ብመልክዕ ፀብጻብ ንዘዳለውቶ ትሕዝቶ ያሲን ሳልሕ።
2: ኣብ ንኡዞባ ዓዲ ቀይሕ ኣብ ዝሓለፈ 6 ኣዋርሕ ብኣብነታውያን ሓረስቶት ኣብ 20 ሄክታር ዝለምዐ ምሩፅ ዘርኢ ድንሽ ብርኩት ምህርቲ ተረኺቦም። እዚ ኣብ ወርሒ ጥቅምቲ 225 ወርሒ ለካቲት 226 ኣብ መማሕዳራት ከባቢ ተኾንዳዕ፣ ማእለውያ፣ መንደፈራ፣ ሓይነባን ኣውህነን ን36 ሓረስቶት ዝተዓደለ 402 ኩንታል ካልኣይ ወለዶ ኤሌክትራ 5226 ኩንታል እዩ ተሓፊስዎም። ክኢላ ልምዓት ኣሕምልትን ፍረታትን ኣቶ መንግስቲ ኣባርኣያ መንግስቲ ነቶም ሓረስቶት ካብቲ ኣብ ዕዳጋ ዘሎ ዋጋ ብ25 ሚእታዊ ተወሲኹ ከም ዝገዝአሎም ብምሕባር ኣብ መኽዘን ካብ ዝኣተወ ዘርኢ እቲ 645 ኩንታል ናብ ንኡስ ዞባታት ሰገነይቲ፣ ሰንዓፈ፣ ደቀ ምሓረ፣ መንደፈራ፣ ዓዶ ኻላን ከም እተላእከ ሓቢሩ። ምሩፅ ዘርኢ ድንሽ ዝተጠቀሙ ሓረስቶት ካብ 1 ኩንታል ልዕሊ 15 ኩንታል ከም ዝረኽቡን ምስ ምልምማድ እናዘየደ ይኸይድከም ዘሎም ብምጥቃስ ዘተረኽበ ምህርቲ ንዘርኢ ምእንቲ ከገልግል ኣብ ከተማ ዓዲ ቀይሕ ኣብ ዝርከበ 4 መኽዘናት ከም ዝዕቀብ ኣብሪሁም። ሓላፊ ሕርሻ ኣብቲ ንዞባ ኣቶ ዮሃንስ ክፍለ ማርያም በወገኑ ኣፍልጦን ተጠቃምነትን ምብዛሕ ዘርኢ ድንሽ ካብዚ ዘለዎ ንኽዓቢ ብደረጃ ንኡዞባ ዝነጥፍ ማሕበር ከም ዝቆመ ኣፍሊጡ። ኣብ ንኡዞባ ዓዲ ቀይሕ ኣብ 2017 ብሓደ ሓረስታይ ዝተፈተነ ምሩፅ ዘርኢ ድንሽ ኣብዚ እዋን እዚ ልዕሊ 57 ኣብነታውያን ሓረስቶት የዘውትርዎ ከም ዘለዉ ክኢላታት ይገልጹ። ብኻልእ ወገን ሚኒስትር ሕርሻ ኣብ ንኡዞባ ዓዲ ቀይሕ 80 ኩንታል ምሩፅ ዘርኢ ስርናይ ብንኡስን ርቡሕን ቃፅዖ ሕርሻ ኣብ 114 ሄክታር ንኽዝራእ ኣብ 6 መማሕዳራት ከባቢ ንዝርከቡ 530 ሓረስቶት ብርትዓዊ ዋጋ ከም ዝዓደለ ክኢላ ንኡስን ርቡሕን ቃፅዖ ሕርሻ ኣቶ ተስፉ ጣዕመ ሓቢሩ።
0: ዘይምቹ ቅርፂ መሬትን ዘይምጥርናፍ ዓድታትን ኣብ ዝውሃብ ኣገልግሎት ብሓፈሻ ኣገልግሎት ጥዕና ድማ ብፍላይ ኣዝዩ በዳሃ ስለ ዝኾነ ህዝቢ ኣብ ማእከላይ ቦታ ክጥርነፍ ሓላፊ መደበር ጥዕና ሸጋሊ

ንዞባ ኣስማጥ ነርሲ ኢብራሂም ጅምዕ ጸዊዑ መደበር ጥዕና ሸጋሊ ኣብቲ ከባቢ መሰረታዊ ፍታሕ ብምፍጣራ ኣብ ትካል ጥዕና ናይ ዝሓርሳ ኣዴታት መጠን ብኣስታት 15 ሚታዊት ክትትል ቅድሚ ሕርሲ ናይ ዝገብራ ነፍሰ ጾራት ድማ ብ17.7 ሚታዊት ዕብት እኳ እንተረኣየ ዘይተሸፈነ ከባቢታት ስለ ዘሎ ፋሕ ኢለን ዘለዎ ዓድታት ናይ ምጥርናፍ መደብ ብዝለዕለ ክድፋእ ኣሉ ተላብዩ ህዝቢ ኣብ ሜላታት ምክልኻል ሕማም ዓሶ ዘለዎ ንቕሓት ሰላ ዝበረኸ መጠን መልከፍቲ ትሕቲ ዜሮ ወሪዱ ከም ዘሎ ዝሓበረ ነርሲ ኢብራሂም ከም ዝመርሖ ሓበራዊ ፅሬት ንምርግጋፅ ብዝተገብረ ፃዕሪ እቲ ሸፈነ 85 ሚታዊት በፂሑ ከም ዘሎ ብሪሁ ኣብ መወዳእታ ብደረጃ ኮም ብዝተወስደ ተበግሶ እታ መደበር ፀሓያዊ ፀዓት ሳላ ዝተዋደደላ ሸፈነ ክታበት ኣብ ትሕቲ 5 ዓመት ዝዕድሚዮም ህፃናት 100 ሚታዊት ከም ዝበፅሐ ገሊጹ ኣብ ወርሓ ሓምለ 2022 ዝተኸፍተት መደበር ጥዕና ሸጋሊ ንዓድታት ሓወፂ ሸጋሊ ኣክዋር ኣስማጥ ቁሸን ምልምልታን ኣገልግሎት ትህብ ዝኸበርኩም ተኸታተልቲ ስዕብ ኣህጉራዊ ዜናታት ባይቶ ወከልቲ ህዝቢ ኣሜሪካ ማለት ኮንግረስ ኣብ 2027 ንፅላት ምክልኻል ዘገልግል 1.15 ትሪልዮን ዶላር ክስላዕ ደጊፉ ባይቶ እቲ ኣባላት እቲ ባይቶ ብ22 ሓምለ ኣብ ዘካየደዎ ኣኼባ ነቲ ንድፊ እማመ 216 ብ212 ድምፂ ከም ዘሐለፍዎ ተፈሊጡ ኣሎ ፕሬዚደንት ዶናልድ ትራምፕ ንዝመፅእ ዓመት ንፅላት ምክልኻል 1.5 ትሪልዮን ዶላር ክስላዕ እማመ ምቕራቡ ዝዝከር እዩ ዝዓበየ ክፋልቲ ባጀት ዘመናዊ ኣፅዋር ንምፍራይ ብቐንዱ ድማ ዝተራቐቐ ሚሳኢላትን ደብደብቲ ነፈርትን ንምምዕባል ከም ዝውዕል ይሕበር ባጀት ምክልኻል ኣሜሪካ ዓመታዊ እናወሰኺ ይኸይድ ከም ዘሎ ዝጠቐሱ ፀብጻባት ኣብ ዝሓለፈ ዓመት ልዕሊ 950 ቢልዮን ዶላር ኣብዚ ዓመት እዚ ድማ ናብ ኣስታት 1 ትሪልዮን ዶላር ክብ ከም ዝበለ የረዱ ኩናት ዩክሬንን ቅልውላዊ ዞባ ማእከላይ ምብራቕን ካብ ቀንዲ ምኽንያት ምውሳኺ ባጀት ምክልኻል ኣሜሪካ ምዃኖም ኪላታት ይጠቕሱ ካብ 2022 ናብ ዩክሬን ልዕሊ 75 ቢልዮን ዶላር ዝግመት ወታደራዊ ደገፍ ዝለኣኸት ኣሜሪካ ካብ መወዳእታ ዝሓለፈ ወርሒ ለካቲት ኣንጻር ኢራን ኣብ ዝተካይዶ ዘላ ወታደራዊ ውፍሪ ድማ 38 ቢልዮን ዶላር ወፃኢ ገይራኣላ ህዝባዊት ሪፓብሊክ ቻይናን ብሪጣንያን ፍልልያተን ብምፅባብ ኩሉ መዳያዊ ዝምድና ንምድንፋዕ ክሰርሓ ምዃነን ሓቢረን እዚ ዝተገልጸ ሚኒስትራት ጉዳያት ወፃኢ ክልትኤን ሃገራት ጎኒ ጎኒ ዋዕላ ሚኒስትራት ጉዳያት ወፃኢ ሃገራት ኣስያን ሎሚ 23 ሓምለ ኣብ ፊሊፒንስ ኣብ ዘካየድዎ ዝርርብ እዩ ክልትኦም ሚኒስትራት ኣብ ርክቦም ሃገራቶም ኣብ ፅላታት ንግዲ ጥዕና መራኸቢታትን ካልእ ንዝፀንሐን ምትሕጋዝ ከስፍሓ ምዃነን ሓቢሮም ብሪጣንያ ንግዳዊ ዝምድና ክልትኤን ሃገራት ንምድንፋዕ ንኩባንያታት ሃገሩ ምቹእ ባይታ ክትፈጥር ሚኒስተር ጉዳያት ወፃኢ ቻይና ዋንግዩ ጸዊዑ ኣሎ ቻይናን ብሪጣንያን ኣብ 225 ልዕሊ 134 ቢልዮን ዶላር ዝግመት ንግዳዊ ምልዋጥ ከም ዘካየዳ ፀብጻባት የረዱ እዚ ከምዚ ኢሉ እንከሎ ሚኒስትራት ጉዳያት ወፃኢ ቻይናን ብሪጣንያን ኣብ ዞባውን ዓለማውን ጉዳያት ብሓፈሻ ኣብ ኩነታት ዩክሬይንን ዞባ ማእከላይ ምብራቕን ድማ ብፍላይ ዘትዮም ኤውሮጳ ሕብረት ንኣሜሪካዊ መርበብ ሓበሬታ ጉግል ብምጉዳል እምነትን ምጥሓስ ሕጋጋትን ንግድን ኣስታት 1 ቢልዮን ዶላር ተወሳኺ መቕፃዕቲ በይኑሉ እቲ ትካል ዕዳጋታት ንምብሓትን ኣታዊታቱ ንምሕባትን ካብ ሕጊ ወፃኢ ክነጥፍ ከም ዝፀንሐ ብምኽሳሲ ኤውሮጳዊ ሕብረት ነቲ ስጉምቲ ወሲዱ ይኹን እምበር ነቲ ክሲ ዝነፀገ መርበብ ሓበሬታ ጉግል ይግባይ ክብል ምዃኑ ፍሊጡ ኣሎ ኤውሮጳዊ ሕብረት ኣብ ዝሓለፈ 10 ዓመታት ነቲ መርበብ ብተመሳሳሊ ክሲ ብጠቕላላ ልዕሊ 11 ቢልዮን ዶላር ከም ዝቆፅዖ ፀብጻባት ይሕብሩ እቲ መርበብ ኣብ 224 ኣስታት 350 ቢልዮን ዶላር ኣብ 225 ድማ ልዕሊ 400 ቢልዮን ዶላር ኣታዊ ከም ዝረኸበ ይግለጽ ኤውሮጳዊ ሕብረት ንንጥፈታት ጉግል ብዕቱብ ይከታተሎ ከም ዘሎ ብምጥቃስ ተመሳሳሊ ጌጋታት ከይፍጽም ኣጠንቂቑሎ ኣሜሪካን ስዑድ ዓረብን ኣብ ምምዕባል ኒኩሌሳዊ ፀዓት ዘተኮረ ስምምዕ ከቲመን እቲ ንኩባንያታት ኣሜሪካ ዓብዪ ናይ ወፍሪ ዕድል ከም ዝፈጥር ዝተገልፀ ናይ ቢልዮናት ዶላር ውዕል ስዑድ ዓረብ ንሰላማዊ መዓላ ዘገልግል ኒኩሌሳዊ መደባት ክህልዋ ዘፍቅድ ምዃኑ ተገሊጹ እዚ ስምምዕ እዚ ኣሜሪካ ኣብ ዞባ ማእከላይ ምብራቕ ባይታ ብምጥጣሕ ጽልዋ ቻይናን ካልኦት ሃገራትን ንምቁፅጻር ክሕግዛ ከም ዝኽእል ይሕበር ኣሜሪካ ንሰላማዊ መዓላ ምዃኑ ንዝግለጽ ንክሬሳዊ መደባት ኢራን ንምዕናው ወታደራዊ ወፍሪ ተካይድ ከም ዘላ ዝፍለጥ እዩ
ኣባል ሃገራት ቁጠባ ውድብ ምዕራብ ኣፍሪካ ማለት ኤኮዋስ ናይ ሓባር ባጤራ ክጥቀማ ምዃነን ሓቢረን መራሕቲ ናይተን ሃገራት ኣብ ሰራሊዮን ከካይድዎ ኣብ ዝቐነዩ ኣኼባ ኣብቲ ጉዳይ ኣብ ምርዳእ ከም ዝበፅሑ እዩ ዝግለፅ ዘሎ። እቲ ውጥን ካብ ዝመፅእ ዓመት ክትግበር ከም ዝኽእል እኳ ግምታት እንተሎ ኣብ መንጎ ኣባላት ክፍጠር ብዝኽእል ፍልልያት ክሰምር ዘሎ ተኽእሎ ጸቢብ ምዃኑ ግና ይእመት። ማሊ፣ ቡርኪና ፋሶን ኒጀርን ኣብ 2025 ካብቲ ዞባዊ ውድብ ምውፅአን ዝፍለጥ እዩ። ቁጠባ ውድብ ምዕራብ ኣፍሪካ ኣብዚ እዋን እዚ ንናይጀርያ፣ ቤኒን፣ ኣይቨሪኮስት፣ ጋምቢያ፣ ጋና፣ ጊኒ፣ ላይቤሪያ፣ ሴነጋል፣ ሴራሊዮን፣ ኬፕ ቨርደን፣ ቶጎን፣ ጊኒ ቢሳውን ይሓቁፍ። ጀርመንን ናይጀርያን ኣብ ቃልሲ ኣንጻር ሽበራ ዘተኮረ ስምምዕ ከም ተፈራረማ ገሊፀን። ሚኒስትራት ጉዳያት ወፃኢ ክልተን ሃገራት ማሊ 22 ሓምለ ኣብ ከተማ ኣቡጃ ናይጀርያ ኣብ ዘካየደዎ ዝርርብ ሃገራቶም ፀጥታዊ ዝምድነን ብምድንፋዕ ሽበራ ንምጥፋእ ከም ዝተሓጋገዛ እዮም ኣፍሊጦም። ጀርመን ነቲ ስምምዕ ንምፍፃም ክትገብሮ እትኽእል ደገፍ ብዝርዝር እኳ እንተዘይገለፀት ኣስታት 12 ሚልዮን ዶላር ሓገዝ ከም ትልእኽ ግና ኣረድያ። ሽበራ ንምቅላስ ኣብ ዞባ ምዕራብ ኣፍሪካ ክካየድ ዝፀንሐ ንግዳማዊ ምትእትታው ነቲ ፀገም መሊሱ ከም ዘጋደዶ ናይ ቀረባ ተዓዘብቲ ይገልፁ። ፈረንሳ ብምኽንያት ምቅላስ ሽበራ ኣብ ሃገራት ዞባ ሳሕል ከተካይዶ ዝፀንሐት ወተሃድራዊ ወፍሪ ዕላሙ ከይወቕዐ ከም ተዛዘመ ኣይርስዓን። ኣብ መንጎ ኣባል ሃገራት ክግበር ዝኽእል ዞባዊ ምትሕባር ሽበራዊ ተርእዮ ንምግታእ ዝሓሸ ኣማራፂ ምዃኑ ክግለፅ ፀኒሒ እዩ። ግሪክን ፖርቱጋልን ኣብ ፅላት ምክልኻል ፀጥታን ቁጠባን ዘተኮረ ስምምዓት ተፈራሪመን። እቲ ስምምዓት ቀዳሞት ሚኒስትራት ክልተን ሃገራት ተማሊ 22 ሓምለ ኣብ ከተማ ኣቴንስ ግሪክ ኣብ ዘካየድዎ ዝርርብ ተኸቲሙ። ብመሰረት ስምምዕ ክልተን ሃገራት ወተሃድራዊ ንዋት ብሓባር ከፍርያ ሓበራዊ ልምምድ ከካይዳን ወተሃድራዊ ቴክኖሎጂ ክለዋወጣን እየን። ብዘይካዚ ክልተን ሃገራት ቁጠባዊ ዝምድነአን ንምምዕባል ንግዳዊ ምልውዋጥን ወፍርን ክብከብላ ምዃነን ኣፍሊጠን። እዚ ከምዚ ኢሉ እንከሎ ግሪክን ፖርቱጋልን ኣብ ምግታእ ሳዕቤናት ክሊማዊ ነውፂ ብቐንዱ ከዓ ኣብ ምቅላስ ሳዕቤናት ባርዕ መሮርን ዕለቕለቕን ክተሓጋገዛ ምዃንን ናብቲ ርክባ ሓቢረን። ብመሰረት ትስምዕ ሳዕቤናት ክሊማዊ ለውጢ ንምምካት እትሰርሕ ጉጅለ ክኢላታት ከቑማ ኣብ እዋን ሓደጋ ድማ ሓበራዊ ስርሒት ከካይዳ የን። ግሪክን ፖርቱጋልን ኣብዚ እዋን እዚ ብሓደጋታት ባርዕ መሮር ብከቢድ ተጠቂዕን ካብ ዘለዋ ሃገራት ኤሮጳ ምዃንን ፀብጻባት ይጠቕሱ። ዝኸበርኩም ተኸታተልቲ ዜና ንምፍፃም ኣርስታት እውን ዞባ ሰሜናዊ ቀይሕ ባሕሪ ኣብ ፌስቲቫል 2026 ዘቕረቦ ትሕዝቶ ካብ ነጋድያን ኣወድናቆት ረኺቡ። ኤርትራውያን ነበርቲ ሽወደን ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ፀምቢሎም። ኣብ ንዞባ ዓዲ ቀይሕ ብኣብነታውያን ሓረስቶት ዝለምዐ ምሩፅ ዘርኢ ድንሽ ብርኩት ምህርቲ ተሓፊስዎ። ባይቶ ወከልቲ ህዝቢ ኣሜሪካ ኣብ 2027 ንፅላት ምክልኻል ዘገልግል 1.15 ትሪልዮን ዶላር ክስላዕ ደጊፉ። ቻይናን ብሪጣንያን ኩሉ መዳያዊ ዝምድና ንምድንፋዕ ክሰርሓ ምዃነን ሓቢረን። ኤውሮጳዊ ሕብረት ንመርበብ ሓበሬታ ጉግል ኣስታት 1 ቢልዮን ዶላር ተወሳኺ መቕጻዕቲ በይኑሉ። ዝኸበርኩም ተኸታተልቲ ዜና ተፈጺሙ። ምስ ተርፉ መድባትና ሰላም።

ጥበብ ኣተዓባብያ ደቅና ንደቅና ብምሉእነት እናዕብየሉ ምዕቡል ሜላታት ዘጠቓለለት ኣብ ውሽጢ ሃገርን ወፃእን እትርከቡ ወለዲ እተገልግል ሓዳስ መፅሓፍ ተዘርጊሓትልኩም ኣላ። ፀሓፊ ጴጥሮስ መንግስ ጥበብ ኣተዓባብያ ደቅና።

መደብና ትራን ኣብ ሰሙን እዙ ንኡስ መደብና ዓለም ስነ ጥበብ ብዛዕባ ኣብ ፋሽን ዓለም ዘለዎ ኣልባሳት እያ ገላ ክትብለና መሪፃ ዘላ። ኣልባሳት ዝተፈላለዩ ለውጥታት እናገበሩ ብዝተፈላለዩ ነገራት ተጸልዮም በቲ ንኹነታት ዝምጥን መንገዲ ተሰሪሖም ይቐርቡ እዮም። ወቕቲ እውን ሓደ ካብቶም ንኣሰራርሓ ኣልባሳት ዝጸልዩ ረቕሓ እዩ። ኣብዚ መደብ እውን ብዛዕባ ወቕታዊ ኣከዳድና ፋሽን ከመይ ይመስልን እቶም ዝሰርሑ ክዳውንቲ ኸ ከመይ ዝመስሉ እዮም ዘላለዩ ትሕዝቶ ይኸውን። ንኡስ መደብና ዳሳስና ብዛዕባ ፍሉያት ገዘፍቲ ኣኻውሕን እምባታትን ይቐርበልና። እቲ ፍሉይ ጽባቐኦም ብሳይንስ ክተረድእ ዘይከኣሉን ተዓዚብካክን ንተፈጥሮ ክተድንቕ ካብ ዘኽእሉካ ቦታታት ዝዳሰሰ እዩ ክኸውን ትሕዝቱ። ዕድመ ጸጋ እዩ፣ ንእስነት ድማ ዕዳ እዩ ዝብሉ ሓረጋት ልሙራት ኣባህላ ሕብረተሰብናዮም። ናይ ሎም ሰሙን ንኡስ መደብና ፍኖተ ህይወት እምበኣር ንተመክሮ ህይወት ወዲ 108 ዓመት ክድሰልናያ ምክታል ናባኹም ተኸታታሊት ፊልም ሳውን መበል 24 ክፋል እውን ካብ መደባትናያ። ብተወሳኺ ዝተፈላለዩ ዜማታትን ከምኡ ውን ኣዛኒት ዝበልናዮም ቪድዮታት እውን ከም ኣካል ትሕዝቶ መደብና ትራን ዝሰሙን እዚኦም ሞ ንኽትከታተሉ ብክብሪ ንዕድም። መደብና ትራን ቀዳም 25 ሓምለ ልክዕ ሰዓት 2 ፈረቓ ድሕሪ ቀትሪ፣ ድግማ ሓሙስ 30 ሓምለ ልክዕ ሰዓት 4 ድሕሪ ቀትሪ። መደብ ናትራን

0: ንሕና ፍትን ተበልካ ኣብቲ ባሕሪ ክሳብ ክሳትካ ትበፅሕ ገለ ተተሓሒዙ ኣብኡ እንዳወቕዓት መልሻ ካልኣይ እንዳደገመትካ እንዳተመትካ ኣብቲ ፍርቂ ወዲኣ ንሳ ንፍርቲ ወዲአን ኩሉ ስዮ ሰብ ሓንቲ መስርዕ ድያ ገለ ፀኒሓ ብጥዮ ሽዑ ንዓና ምእራይ ኣትያ መልሽካ ካብ መጓእቲ ናብ መጓእትን ናብ መስዋእትን ከዓ ኣጋጢሙ ዝኻ
1: እቶም ሰለስተ ወዲ መሓመድ ትልኩሃ ሓደ ስዚ ሙሉእ ነብሲ ተቓፀለ ተስፋ ኣለም እዩ ሽሙ የማነ ተሓኪም እጂ ንሰለስትኦም ነቶም ሓደ ናህና ኣብ ባሕሪ ዘሎ ነቶም ክልተ ላዓል ዘለውን ጉቡእ ሓመድ ድበ ግበረሎም
2: ገዚፍ ዋጋ እዩ ተኸፊሉሉ ወርቃዊ ሓንጎል ዝነበሮ በቲ መራት ባደይላ እንዳተተደፍነ ካልእ ክሰርሕ ካልእ ራእይ ዝነበሮ ብዓብዪ ግን ራእይ እዩ ናፅነት ኮይኑ ማዕረ ከምዚ መስዋእ ተኸፊልና ማዕረ ከምዚ

0: ነርና ክሳራ ኸድና ነርና ተንኾን ምስንካለይ መጓሃየና ነይሩ። ሕጂ ግን ኖርማል ብእግረ ይኸይድ ነረ ድ ኣይከይድን ከማል ደስ እየ ምክንያቱ ተቐቢለ እዩ ስለ ዝኾንኩ ዕላማ ከዓ ስለ ዝሃርና ማለት እዩ። ኣነ ምናልባት ኣይወለድኩን ኢለ ግን ወላ ሓንቲ ይሕበን እምበር ኣይሓዝንን እየ ምእንታይ ኢሉ ከማ ንሓሊፉ እቲ ንደልዮ ግን ናፅነት ተረኺቡ
1: ንሕና ንነብሮ ክንከይድ ከለና ርዓኖ ክንከይድ ከለና ሓይሊ ባሕሪ ኣበይ ንሰዶ ሕጂ ደዋፃፅዓካ ግበር ኣነ ድሕሪ ወርሒ ዝመፀካ በርከ ንጎቦታት ወፂአ ንጎቦታት ለኻኺመ ንዋደ ለኪመ ቦይሉሉ ኢና ንረኸብ ሕጂ ድሕሪ ክንደይ ክትወፅ ኣለካ ማለት እዩ እንተ ቐልጠፍካ ሰለስተ ሰሙን እንተ ደንጎኻ ድሕሪ ወርሒ ርክብ ኣይተጥፊ ኢልካ ንስኻ ካብ ፀረ ኣየር ካብ ነፈርትኻ ደሴትካ ተሓባእ ሰርቢስካ ግበር ኣብ ደሴት ኮንካ ተባታተን ዳዓር ክፅዋሓከ ኣበይሉልካ እሳ ወዲ ንሰበልናኻ ኣኼባ ክንገብር ኢና
2: ገለ ክፋል ናይቲ ሰራዊት ንበዓል ዋዲ ዝኸይድ ንደንከል ዝኸይድ ናብኡ ክታ ገይሩ ንሕና ኣብኡ ሓዲርና እዚ ደግረሲኒ ምስ መፀ እታ ፅዒና ተ ዝነበረት መኪና ከዓ በተን ነፈርቲ ትህረም ማለት እዩ መግቢ ይነበረና ኣጋጣሚ እታ ዝፍልይ ክሳይ ትገብራ ሕጂ ኣብቲ መግቢ ዘይብሉ ሰዓት ናይ ፀላእዩ ቦሶ ረኺብና ቦሶ ምስ ረኸብና ፅልሚቱ መብራህቲ ውላዕ ኣቢልና ተረኣና ፍርቂ እቲ ቦሶ ሓሰኻ እዩ ፃዕዳ ሓሰኻ ፍርቁ ከዓ እቲ እኽሊ እዩ ንበዓል ረስኒ በዓል ዝነበርዎ ዘማእክልነስ በዓል መሓመድ ስዒድ ጠቕላላ ክሳ ከይትገብሩ ላምባዲና እንተ ወሊዕኹም ኣብ ጥቃና ፀላእ ስለ ዘሎ ክሳ ከይትገብሩ ላምባዲና ከይትበሎ ኣብ ሓደጋ ከይናእቱ ተባሂልና ሓደ ወታደር ኢና ሸዓል ማርኽ ህራይ ተባሂሉ በቲ ሽኮር ዝተረኽበ ገይሮም ብፀልማቱ ጥሕንን እተሓሰኩኡን በሊዓ ሰብቲ ዓንጊላ ማለት እዩ ኣብኡ ሓዲርና ኣብኡ ምስ ሓደርና ንግሆ ድኸዳ ሰለስተ ታንክታት ነረ ንዓአን ንምንዳይ ኣብተን ታንክታት ምስከድና እቲ ሓንቲ ታንኪ ነተን ክልተ ታንኪ ካቴና ሃሪማ ኣብኡ ተበቲኸን ንሕና ነተን ታንክታትን ሰብናን ሒዝና እንታይ ንገብር ንዕዲ ንምለስ ኣብታ መስጊድ ንኸውን
3: ኣብዓር ንብሮ ኣብቲ ዝባናት ናይ ወላ እውን ከቢድ ወታደራዊ መካናይዝ መሊእዎ ይፀኒሕ ትገበሉ ነዚ ምንስባር ዝገበርኒያ ከቢድ ኩናት ኣብኡ ዝተፈፀመ ዓወት ከዓ ነቲ ካልእ ዓወት ኣቀላጢሂዎ እዩ ካልኣይ ኩናት ዋዲ እዩ
4: ርዓመን በርዓመን ምስ ወዳእና ምሸት ሰዓት 4-5 ይኸውን ወዲእታይ ግርግራዕ ንመረ ውጩ ዝፅዋዕና ንዓይ ውድ መሓመድ ነይሩ ፀዊዑና መልእኽቲ ናይ ውድ ፍሬም ዝመፀ ተእሚውልና እታ መልእኽቲ ናይ ውድ ፍሬም እንታይ ትብል ሕጂ ሃንደሳ ካልእ ስራሕ ስለ ዘለዎም ካብ ዘለዎም ኣውጊ ከይኣት ካልእ መደብ ስራሕ ስለ ዘለዎም ትብል መልእኽቲ መፅኣትና ስለዚ ካብ ዘለዎ መዓልቲ ጀሚርኩም ኣሃፍታትኩም እጀካ እተን ሕጂ እንታ ሃንደሳ ድልብ ስራሕ ነ ቲ ሓደ እቲ ሞያዊ ስራሕና ንሰርሑ በቲ ካልእ መዳይ ድማ ተዋጋይ ኣሃዱ ነርና ንክልቲዮ ማሊና ከይስለ ዝነበርና ካብዛ ሎ መዓልቲ ቱሞያ ናቶም ጥራይ እንተ ዘይኮይኑ ኣብ ካልእ ውግ ከይሳተፉ ተባሂልና ብኡ መሰረት ዓቅምታትና ንድሕሪት ክኸውን ከም ዘለዎ ጌርና ኣዋሂድና ድማ ሓንቲ ሓይሊና እንዳ ሓደ ሎሚ ድሕሪ ፈቲሻ ንፅባሕዳ ድማ ሓደ ሓይሊናትና እና ሰለስተ ትፍትሽ ንቕድሚ ትሓልፍ ብኸም ኣህታትና ስዕና ኮፍ ኢና
5: ናይ ፀላኢ ክሳራታት ክትሪኦ ከለኻ 10 ታንክታት ተማሪኸን 10 ተቓፂለን 37 ዝተፈላለየ ዓይነት መካይን ከዓ ገለን ዝተቓፀላ ገለን ኣብ ረብሓና ዝኾነ ማለት እዩ ዝተማረኻ ማለት እዩ ሓንቲ ታንክን ሓንቲ ቦጥን ካብቲ ውግእ ሃዲመን ንዋዲ ንበይሉ ዝኸዳ ማለት እዩ ኣብዚ መጥቃዕቲ ምስ ተኻየደ ነፋሪት ተወቂዓ ነራ ዝኩሮ ንዕርኮንኩም ኣበይ ዓሊባ ሱዱሑ ኢላ ከባቢ በዕል ወዲ ገጡ ዘለዋ ክረጋግፁ ክዱ ተባሂሎም ምስ ሓይልታት ኣረጋጊፆም መፅኦም ሱዱሕ ኤላ ከዓኒ ህዝባዊ ሓይልታት ቀዳማዊ ወገና ኣኼባ ዝገበሩላ እያ ካብ ሱዱሕ ኤላ ተበጊሶም ጢሜት ስለ ዝነበሮም ካብ ህዝቢ ኣጣል ሓሪዶም ዝበልዑሎም 12 ኣባላት ዘለዋ ህዝባዊ ሓይልታት ሓርነት ኤርትራ ትብል ስሉስ ኩርናዕ ዘለዋ ማሕተም ናይ ህዝባዊ ጉንባር ንሳ ዝነበረታ ነረቶም 12 ሰባት ናይ ህዝባዊ ሓይልታት ቀዳማዊ ወገን ብየመን ዝመፁ እዮም እቲ ህዝቢ ዓቂብዋ ፀናሓና ኣብ ኣርዓኖ በራሕለ እዩ ዓቂብዋ ብጎማ ብገለምታት ገ ዓቂብማ ፀኒሖም ን21 ዓመት እያ ዓቂባ ፀኒሓ ኣብኣ እንታይ ትብል ነራ ዝኾነ ናይ ህዝባዊ ግንባር ዝረኸብኩምዎ ሰብ ነዘን ዝበልዓናየን ክህቡኹም እዮም ክኸፍልኹም እዮም ማለት እዩ። ሕጂ እቲ ህዝቢ ዓቂብዎ ክነግረካ እቲ ህዝቢ ምስ ዓቀባ ንካሪካሪ ሂብዎ ካሪካሪ ከዓ የንበባ ምስ በዓል ውጪ ኮይኖም ካብቶም 12 ናይ ህዝባዊ ሓይልታት ቀዳማዊ ወገን ዝነበሩ እቲ ሓደ ካሪ ካልእ እዩ
1: ክብድ ዝበላ ሓይሊ እዩ ነይሩ ኣብ ርሓኖ ተዘርጊሑ ዝነበረን ምስቲ ካብ ሚለን ካብ ውሽጢ ሃገርን ብመፀና ዝነበረ ሓይሊ ረዳታ ኣብኡ ከቢድ ሓይሊ እዮም ኣብኡ ከዚኖም ዝነበሩ።

0: ውግእ ዋድየን ከባቢን ነቲ ካብ ዕለት 31 ወርሒ 3991 ክሳብ ዕለት 2 ወርሒ 4991 ናስታት 58 ሰዓታት ኣብ ንኡስ ዞባ ደንካልያ ንግስጋሰ ህዝባዊ ሰራዊት ክዓግት ዓሪዱ ዝነበረ ጸላይ ንምድምሳስ ዝተኸየደ መሪር ውግእ ዝገልጽ እዩ። ዋዴ ካብ ዓሰብ 120 ኪሎ ሜትር ሓውሲ ሰሜናዊ ምብራቅ ርሒቓ እትርከብ ዓዲ ኮይና ጸላይ ድሕሪ ውግእ ማብራህ ኣርዓኖን በርሓለን ኣብ ከባቢ ዓሰብ ዝነበረ ሰራዊት ወዲቡ ካብ ከባቢ ኣስመራ እውን ሓድሽ ሓይሊ ን17 ክፍለ ጦር ምስ 4 ብርጌዳቱ ብነፈርቲ ኣምፅኡ ብምድራብ ከም መከላኸሊ ሒዝዋ ነይሩ። ጅግና ህዝባዊ ሰራዊት ኤርትራ ብዕለት 29 ወርሒ 3991 ንጸላይ ኣብ ማብራህ ኣርዓኖን በርሓለን ምስ ደምሰሶ ዝተረፈ ውሕድ ዓቕሚ ጸላይ ንዋደይ ገጹ ስለ ዝሃደመ ነዚ ዛሕዛሕ ኢሉ ዝሃደመ ኣርኪበን ዝቕርማን ንቐጻሊ ዋዴን ምጥቃዕ መበገስ ቦታታት ሒዘን ዝጸንሓን ክልተ በጠሎንታት ምስ 3 ታንክታት 3 ራሻሻትን ብዕለት 33991 ንጎሆ እግሪ እግሪ ጸላይ ስዒበን ንዝሃድም ሰራዊት ቀሪመን ንድሕሪኡ ዝካየድ መጥቃዕቲ ዋዴ መበገስ ዝኸውን ክሳድ ናይ ዑካረ ተቋጻጺረን ሒዘኖም
1: ን17 ፍለጦር ኣብዚ ቢዘን ዝነበረ ብዙሕ እዩ ሓፋ ኣቢሎም ዋደምፅዎ ፅቡቅ ናና እጂ ካብዚኣ ክንናገፍ ኣለና ካብዘን ጎላጉል ናይ ንክልቴና ወሳኒ ስለዝኮዛ ካልኣይዞን ወሳኒ ኢታን ህዝባ ጉንባር እጂ ስራሓት ደርጊ ብዕምቆት ካብ ነብሮ ምስ ወረደ ካብዚ ኣርዓኖ ዝበሃል ቦታ ዝጎላጉል እዚ ዓበይቲ ጎቦታት ካብኡ ምስ ፀደፈ ሰራዊት ኢትዮጵያ ካልኣይ ዓበይታ ሰራዊት እጂ ሓድሽ ምላዓዓል ይፈጢሩ እሱ ከዓ እንታይ እዩ 17 መጀመርታ ሰጊድዎ እንደገና ን22 እንደገና ንስፓርታ እንደገና ን21 ሓሙሽተ ሽዱሽተ ክፍለጦራት ብምሉኦም ናብዚ ካልኣይ ዓበይታዊ ሰራዊት ኣብ ከዲ ኤርትራ ዝነበረ ንወያነ ከያ ተሓናቕፈልና እንኳዓ ናብ ወያነ ከደ እንኳዓ ደንከልያ ወረደ ኢና ንብል ዝነበርና ንሕና
0: ጸላኢ ንረዳት ኢሉ ናብ ኣርዓኖ ገጹ ዘንቀሳቐሶ ናይ 503 ሞተራይዝ ብርጌድ 2 ሻለቃታት ምስ ወገን ኣብ ዕኳረ ተራኺቡ ውግእ ገጢሙ እንተኾነ ወገን ኣቐዲሙ ነቲ ክሳድ ሒዝዎ ስለ ዝጸንሐ እቶም 2 ሻለቃታት ዋላ እኳ ናይ ነፈርቲ ደገፍ እንተገበረሎም ከየድምዑ ተጸፊዖም ተመሊሶም። ኣብዚ ውግእ እዚ 4 ኦራልን 2 ታንክታትን ብጡዕያትን ክስልማ ከለዋ ሓንቲ ኦራልን 2 ታንክታትን ሓንቲ ነፋሪት ሚግ 21 ድማ ተቐጺለን።
2: ጸላይ ውርድ ኢሉ ካብቲ ናይ ነብሮ ቁልቁል ናብ በዓል ዋደ ዘውርድ ኣሎ። ስለዘይጥዕሞ ነቲ ዝነበረ ዓበይቲ ጉቦታት ገዲፉ ኣብ ከባቢ ዋደ እዩ ዓስኪሩ። ስለዚ ንሕና ናይ 2 መዓልቲ ምውድዳብ ድሕሪ ምግባር ብቐጥታ ንዋደ ከነጥቅዕ መደብ ወፅዩ። ንሕና ኣንጊህና ናብ ዋደ ገጽና እናኸድናን ከለና ነቲ ሒዝንያ ዝነበርና ቦታታት ንምሓዝ ናይ ስፓርታክያ ዝበሃል ኣሃዱ ናይ ጸላኢ ማለት እዩ 2 ብርጌድ ኣብቲ ጎልጎል ተራኺብና ጋና ኪቦ ዝበሃል ቦታ ኣሎ። ኣብኡ ተራኺብና እቲ መጀመርታ ወፍርና ምስኡ እዩ ውዒሉ ኣዝዩ ማለት ክከላኸል ውዒሉ። ንሕና እውን በቲ ዝሓዝናዮ መደብ መሰረት ንዑ ደምሲስካ ንዋደ ገጽካ ምኻድ ከም መደብ ስለተታሕዘ እቲ ወፊሩ ዝነበረ ናይ ስፓርታክያ 2 ብርጌድ ዳርጋ ብመሰረቱ ደምሲሱ እንተበልካ ምግናን ኣይኮነን።
0: ድሕሪ ውግእ ዕኳረ ብዕለት 33991 ኣጋምሸት ኩሉ ኣህዱታት ወገን ጉዕዞ ግስጋስዩ ንዋዴ ጀሚሩ። እንተኾነ ባህርያዊ ቀማምጣ ቅርፂ ናይቲ መሬት ንጉዕዞ ዝዓናቕፍ ኣውራህ ቅድሚ ናብ ጸላይ ምፅጋዕኻ ዘሎ መሰጋገር ዘይብሉ ኣጻድፍ ሩባታትን ዓበይቲ ደንደሳትን ብእሳተ ጎመራ ዝሓረረ መሬት ምርጋፅ ዝኸልኣካ ለማፅ ከቢብ ኣእማን ዝበዝሑ ብምንባሩ ጸላም ተደሪብዎ ሰራዊት ወገን ኣብ ጉዕዞ ሓዲሩ ሰዓት 4:30 ናብ ዕለ 31 ወርሒ 3991 ዘውግሐ ዋዴ በፂሑ። ተጋዳላይ ህዝባዊ ግንባር ነዚ ዝተጠቕሰ ባህርያዊ መሰናኽላት ድሕሪ ምስጋር ብዛዕባ ናይ ጸላይ ኣተሓዛን ኣሰላልፋ ሰራዊትን ዝፍለጥ ነገር ስለ ዘይነበረ ብኣካይዳ ድሙ ሃሰስ እንዳበለዩ ምስ ጸላእ ተራኺቡ ውግእ ጀሚሩ። ናይ 0 ሰዓት ሰዓት 4 ባዶባዶ ወጋሕታ ክኸውን ተመሪፅ እኳ እንተነበረ ብምኽንያት ባህርያዊ ናይ ጉዕዞ መሰናኸላትን ወገን ፍልጠት ናይቲ ቦታ ስለ ዘይነበሮን እቲ ውግእ ሰዓት 5 ባዶባዶ እዩ ተጀሚሩ።
2: ድሕሪኡ ኣብ ከባቢ ዋደ ክሳብ ዕለት 3 መወዳእታ ናይ 3 መዓልቲ ኢና ተዋጊእና። ኣብዚ ዝነበረ ውግእ ኣዝዩ ተሪር፣ ምክንያቱ ጸላይ ከም ድላይ ዝዝርግሓሉ ቦታታት ነይርዎ። ንሕና ግን ኣፍልጦ ናይ ቦታ ስለ ዘይነበረና ንባዕሉ እቲ ሜካ ውሃብ ደገፍ እውን

0: ንየማነ ፀጋም ክዝርግሓሉ ዝኽእል ቦታታት ብዘይምርካቡ ኩሉ እቲ ሰብ ብሰብን እቲ ናህና ኣጋር ሰራዊትን ምስ ትሜካ ናይ ፀላእን እዩ ግጥም ቀኒ እዩ። ዝኾነ ግን ንሸነ ኸማን ንምዕራብ ገጹ ክመጥጥ ፈቲኑ ኣይሰለጦን።
1: ኣብዚ ውግእ ተሰሊፉ ዝነበረ ዓቕሚ ወገን ጠቕላላ ዓቕሚ ኣጋር ሰራዊት ናይ 9 በጠሎንታት ከምኡ ውን በጠሎን ሃንደሳ ውድብ ሓዊስካ 2575 ኣጋር ከቢድ ብረት 76 መካናይዝት ክፍለ ሰራዊት 74 568 ብድምር 3219 ነይሩ። ናይ ወገን ዕጥቂ ካብቲ ኣቐዲሙ ዝተገልጸ ዝፍለ ይነበረን። ኣብዚ ናይ ዋደዮ ኩናት ተሰሊፉ ዝነበረ ዓቕሚ ጸላይ ብጠቕላላ 17890 ነይሩ። ኣብ ብውግእ ዋድየ ጸላይ ዕረፍቲ ዘይብሉ ደገፍ ደብዳብ ነፈርትን ሄሊኮፕተራትን ይገብር ነይሩ። ውግእ ምስ ተጀመረ ጸላይ ኣብቲ ከም ቀዳማይ መከላኸሊ መስመር ዓሪዱሉ ዝነበረ ቦታ ጥራይ ነይሩ። እቲ ኣብ ቀዳማይ መከላኸሊ መስመሩ ዓሪዱ ዝነበረ 503 ሞተራይዝድ ብርጌድ ብዙሕ ከየትከለ ቀልጢፉ ተበቲኑ ስለ ዝሃደመ እቲ ውግእ ኣብቲ ቀንዲ መከላኸሊ መስመሩ ገይሩ ዝዓረደሉ ናብ ብዋድየ ዝቕልቅል ክሳድን የማነ ጸጋሙ ዘሎ ሰንሰላታዊ ኮራቤት ኣተኣሳሲሩ ዝሓዘ መዛግብ ቀጺሉ። መጥቃዕቲ ወገን ብኽልተ ኣንፈት ዝቕጽል ዝነበረ ኾይኑ እቲ ብሸነኽ ጸጋም ዘጥቅዕ ዝነበረ ናይ ወገን በርጌት ነቲ ብቕድሚት ዝነበረ ናይ 503 በርጌት ቀልጢፉ ምስ በታተኖ ንረዳት ዝመጸ ናይ 17 ክፍለ ጦር እውን ከቢድ ክሳራ ኣሰኪሙ ከባቢ ሰዓት 10 ባዶባዶ ዕማሙ ምስ ወድአ ነቲ ካብ ዋዴ ናብ በይሉል ዝወስድ ናይ ቀደም ጽርግያ ጸጋማይ ክንፍን ተቋጻጺሩ ኣብ ተዛማዲ ዕረፍቲ ውዒሉ። ብሸነኽ የማናይ ክንፊ ግን 17 ክፍለ ጦር ብርጌዳቱ እንዳቀያየረ ሓያልን ናይ ምክልኻል ስልትታትን ማዕበላዊ ምድረ በዳን እናተጠቐመ ዕለ 31 ወርሒ 3991 ንናህሪ መጥቃዕቲ ወገን ዓጊትዎ ውዒሉ። 17 ክፍለ ጦር ኣብዚ ዕለት እዚ ልዑል ናይ ነፈርትን ሄሊኮፕተራትን መዳፍዕን ደገፍ ይረክብ ስለ ዝነበረ ንናይ ምክልኻል ዓቕሙ ኣድልዲልዎ ውዒሉ። ኣብዚ ናይ ዕለ 31 ወርሒ 3991 ውግእ ጸላኢ ንየማን እንዳመጠጠ ንናይ ወገን ዓቕሚ የርቅቆ ስለ ዝነበረ ነዚ ናይ ጸላኢ ስልቲ ንምምካን ብሓድሽ ተጠናኸረ ሓይሊ ንምጭፍላቑን ብምሕሳብ ወገን ካብ ጸገማይ ክንፊ ክልተ ሓይሊ ካብ ኣርዓኖን በርሓለን ንሓለዋ ድሕሪት ተባሂላ ተሪፋ ዝነበረት በጠሎን ብምስሓብ እቲ መጥቃዕቲ ንዕለት 1 ወርሒ 4991 ተወዲቡ ክቕጽል ተመደበ። ዕለ 31 ወርሒ 3991 ግን ኣብ ሓያል ምክርኻር ተዋዒሉ
2: መወዳእታ እውን ተሓሽካ ተሪፋ ዝነበረት ናይ እንዳ 88 ንባዕሉ ድፍተስፈደ ሓዝያ ንዓ ሒዝካ ርክባ ኢሎም እውን ንዓ እውን ሒዘ ርክበ ዝኾነ ጸገማይ ግንባር ብየማናይ ግንባር ናሒዝና ነርና ኣሃዱና ያ 16 እውን የማናይ ግንባር ሒዛ ነይራ። ኣብዚ ውግእ ምሉእ ምዕልቲ ውዒልና ኣይሰለጠናን ሓዚርና ሙሉ ለይቲ ኮታሕ ክንብል ምክንያቱ እቲ ቦታ ኣዝዩ ገላ ዓይነት እስትራቴጂ እዩ ካ ዝብሎ በቃ ገርመኩም እዩ መንደኻዱኽ መንደኻዱ ከምዚ ኖርማል መንደኻዱ ክንፈልጦ ዘይኮነስ ኣፃድፍ መንደኻዱኹ ሓንቲ ሕልፍቲ ላሙ ካብኡ ዝኸፈት ጉድጓድ ፀንሓካ ሕልፍቲ ላሙ ካብኡ ዝኸፈት ጉድጓድ ፀንሓካ ተሸሚመ ተኳታ ክቕፅላ ዘይከላ ኣይኮነ ብለይትስ ክትቅፅል ዘይትኽእል ኮይኑ ኩታ ክህሉ ሓዲሮም በዓል ማኦ ኣዝየን ገዛእቲ ተረትረ ነረን ንሰሙን ሕተኽ ክብሉ ሓዲሮም ኣይሰለጦምኒ መሬት ምስ ወግሐ ኩሉ እቲ መሬት ክረአየና ጀሚሩ ምክንያቱ እቲ መሬት ንና ኩልና ሓደስቲ ኢና ንፈልጦ ነገር የብልናን ድሕርና ቅድሜና ዘሎ እንታይ እዩ እቲ ፅርግያ ናበይ ገፂ ዝኸይድ መገዲ ዓሰብ ናበይ ገፂ ዝኸይድ ንኸሮ ዘለና ኣንፈት ናበይ ገፅና ንኸይድ ወላ ሓንቲ ንፈልጦ ነገር የብላ ንቅድሜና ጥራይ ተኽሲ ዘሎ ቦታ እንዳተመርሓካ ጥራይካ ትኸይድ ከምኡ ስለ ዝነበረ ካብቲ መንደኻዱ መሬት ምስ ወግሖ ስለ ዝወፃና ኩሉ ስለ ዝተረኣየና ጎናዊ ኩናት እናገበርና መወዳእታ ነተን በረኽቲ ክንቋፀረን ክኢልና ኣብዚ ጸላኣይ ንገዛ ርሱ ካባና ዝገደደ ኣፍልጦ የብሉን ተመክሮ ናይቲ ቦታ የብሉን ንሱ እውን ናብ ዝኸፍአ ውግእ ኣቱ ከም ዘሎ ሽመም ከም ዘሎ እውን ብዙሕ ዝርድኦ ነይሩ ኢልካ ክትዛረባይ ትኽእልኒኻ።
1: ዕለት 1 ወርሒ 4991 ብመሰረት ዝተመደበ ሰዓት 16 ባዶባዶ ክጅምር እኳ ተሓሲቡ እንተነበረ ባህርያዊ መሰናኸላት ንጉዕዞ ሰራዊት ወገን ስለ ዘደንጎየ ሰዓት 16:30 እዩ እቲ መጥቃዕቲ ጀሚሩ። ኣብቲ ውግእ ወገን ብየማን ንዘግፍሕ ዝነበረ ጸላኢ ብምምላስን ካብቲ ከም መከላኸሊ ሒዝዎ ዝነበረ ታባታት ብምውራድ ከም ዝጽረግ ገይሩ። ናይ የማናይ ግንባር ጸጋማይ ሸነኽ ግን ከምቲ ዝድለ ክሰልጥ ስለ ዘይከኣለ እቲ ብየማን ዝዓጸፈ ናይ ወገን በርጌድ በቶም ናይ ጸጋሙ ዝነበሩ ኣህዱታት ጸላኢ ብድሕሪት ክህረምን ነፃ ኣውፂዎ ንዝነበረ ቦታታት ድማ ጸላእ ስለ ዝተቋጻጸሮ ክምለስ ተገዲዱ። ብኣጠቓላለየ ዕለት 1 ወርሒ 4991 ብየማን ሸነኽ ዝተኻየደ መጥቃዕቲ

0: ሙሉእ ለይቲ ኣብ ምክርኻር ተሓዲሩ ውፅኢት ኣይተረኽቦን። ኣብ የማናይ ሸነኽ ዘይመዕወት እዩ ምኽንያት ጸላይ ልዕሊ ዓቕሚ ወገን ስለ ዝነበረ ንጡፍ ናይ ምክልኻል ስጉምቲ ብምውሳት ዘይተኣሳሰረ ወይ ዝረቐቐ ቦታታት ናይ ወገን እናመዝመዘ ወገን ንዝወስዶ መጥቃዕታት የጋናድዎ ስለ ዝነበረን ብተወሳኺ ሕማቅ ቅርፂ መሬትን ጸላምን ጉልባብ ተጠቒሙ ይተዓጻጸፍ ስለ ዝነበረን ወገን ብቐሊሉ ክዕወት ኣይከኣለን።
1: ኣብ ዓሰብ ማይ እንተዘይሒዝካ ግንባር ናይ ዓሰብ ማይ እንተዘይሒዝካ ጠፊኢኻ ሞይትካ ኣለኻ ማለት እዩ። ንሕና ኣይተረዳእናን ጸላእ እውን ኣይተረድኦን። እዚ ናይ ገሓሪ ቦታ ዛራ እዩ፣ መዓት ማይ ዘይተኣደነ እዩ። ጥርግያ ብገሓሪ ክንቆርፀን ከም ዘለናን ንሕና እውን ኣይተረዳእና። ጥርግያ ድኣ ተቋፂርና እንዲና ዘለና ትሕትና እንዲ ዘሎ ምስተባሃለ በሎሱ ገርዋ ሕዝዋ እያ ተባሂላ እታ ፅርግያ ሕዝዋ እያ ተባሂላ ጸላኢ ገና ከየዝለኦ ከሎ ማለት እዩ። እታ ፅርግያ ምስ ሓዝና ጸላኢ ተባህዲ ኢሉ
0: ማዕረ ማዕረ ናይዚ ብየማናይ ክንፊ ዝተካየደ ስራሕ ብፀጋማይ ክንፊ ይቕፅል ስለ ዝነበረ በለት 1 ወር 4991 ነቲ ዳሓር ወሳኒ መበገሲ ክኸውን ዝኽኣለ ቅርፂ መሬት ማለት በይሉል ዝቋፃፀር ብርኽ ዝበለ ቦታታት ሒዞም ሓዲሮም። ብኣጠቓላሊ ዕለት 1 ወር 4991 ካብ ሰዓት 1630 ዝጀመረን ንሙሉእ ለይቲ ዝቐፀለን ውግእ ብፀጋማይ ግንባር ድሓን ኣንፈት ክርኢ ከሎ ብየማን ግን ምዕባለ ይነበሮን። ብድሕሪ እዚ ዋላ እኳ ሰራዊት ወገን ኣዝዩ ተዳኺሙ እንተነበረ ተጋዳላይ ህዝቦ ግንባር ስኑ ነኺሱ ነዚ ኣብ ዋዴን ከባቢኣን ዝነበረ ሰራዊት ክድምስሶ ስለ ዝነበሮ ወገን ዘድሊ ምውድዳብ ገይሩ ንዕለት 2 ወር 4991 ወጋሕታ ዘየዳግም ወሳኒ መጥቃዕቲ ክወስድ ወሲኑ።
2: ኣብ ዋዲ ከዓ ካልእ ሓደጋ ካ ፀኒሕና 17 ክፍሎ ጦር ብነፈርቲ መፅኡ ንዓሰብ በዚ ቢዘን ገለመለዩ ነይሩ ዋደ ጠና ከይዱ ሒዝዋ ፀኒሕና። ፍሉይ ነገር ዝገብሮ ከዓ እቲ 17 ክፍሎጦር ምሳና ነዊሕ ዓመት ስልትና ዝፈልጥ ኣካይዳና ዝፈልጥ ተመክሮ ዘለዎ ኣህዱ እዩ። እቲ ቅድሚኡ ካብ እቲ ሓምሻይ ክፍሎጦር ጀሚርካ ዋላ እዚ ሞተራይዝ ንብሎ ዘለና ዋላ እዞም ብርጌዳት ብምልኦም ብኢትዮጵያ ድመፁ ስለ ዝኾኑ ንዓና ኣይፈልጡናን እዮም። ከምኡ ስለ ዝኾኑ ከዓይና ብቀሊሉ ነቃብፆም ነርና ማለት እዩ።
0: ወገን ንዕለት 2 ወር 4991 ከካይዶ ዝወጠኑ መጥቃዕቲ ንናይ ጸላኢ ክፉት ቦታታት ብምዝማዝ ንናይ ዕደላ ቀንዲ መስመሩ ዝኾነ መስመር ዋዴ በይሉል ብምቑራፅ ንብምሉእ ግንባር ኣብ ስጋኣትን ሓደጋን ንምውዳቕን ንምድምሳሱ ዝዓለመ እዩ ነይሩ። ብመሰረት ዕለት 2 ወር 4991 ሳዕ 830 ብፀጋማይ ክንፊ ክልተ በጠሎን ዝኸውን ኣጋር ምስ 6ዱሽተ ታንክታትን ገላ ዓቕሚ ናይ ረሸሻትን ኣሰሊፉ ነቲ ሓሞትን ተፀዋርነትን ዝሓትት ናይ ቆረፃ ስጉምቲ ወሲድዎም። ሰራዊት ጸላእ እውን ተዳኺሙን ሞራሉ ተተናኺፉን ስለ ዝነበረ ጸኒዑ ከይተኸላኸለ ንመጥቃዕቲ ህዝባዊ ሰራዊት ምፅዋር ስይኑ ሒዝዎ ዝነበረ ቦታ ገዲፉ ቀልጢፉ ተበታተነ።
3: ኣብ ዋደ ዝነበረ ውግእ ኣዝዩ ተሪር ነይሩ። ጸላእ ዝኣክል ዓቕሚ ምፅኡ ዝኣክል ውዳበ ገይሩ ንሕና ድኻማ ኣለና። ናይ መስዋዕትን ናይ መውጋዕትን ኣሎ። እቲ ባህርያዊ ኩነታት ኣሎ። ብኣንጻሩ ግን እተን ካብ ከበሳ ካታት ኤርትራ ዝመፃ ናይ ጸላኢ ክፍላተ ሰራዊት ታሃሴን ካብ ዝሑል ናብ ውዒ ስለ ዝመፁ ሳቶም ኣየበሉን ክፀንሑ ይከኣሉ ንሕናና ሓይሽ ተፃዊርና ማለት እዩ።
4: 31 ወርሒ 3 ክሳብ ዕለት 2 ናይ 3 መዓልቲ ውግእ ነይሩ። ኣብዚ ናይ 3 መዓልቲ ውግእ ኣዝዩ መሪር ውግእ እዩ ነይሩ። ተን ኣሰላልፋና ከዓ ልክዕ ብመሰረት ኣቋማና ስለ ዝነበርና ንሕና ብፀጋም ኣያ ተሰሊፍና ነርና።
5: ዋደ ክትወርድ ከለካ ምናልባት እቲ ቦታ ናይ ገሓረ ናይ ቮልካኖ ክሳይ ዘባላሽዎ ሰናን የእማን እዩ። ብፍላይ መካናይ ንክትወርድ ብጣዕሚ ፀገም እዩ ቢልና ማለት እታ መንገዲ ፀባብ እያ ዋላ ንሳቶም ከማ ከመይ ገሮም ሓፋ ከም ዝነበራ ገዲምና ይዳሕራ። ኣብኡ ምስ ወረድና ናይ 3 መዓልቲ ዳርጋ ውግእ ኣካይድና ውግእ እናካየድና ግን 17 ክፍለ ጦር ካብ ኣስመራ መፅኡ ነታ ቦታ ናይ ዋደ ዓፂዋ። ኣብዚ ከቢድ ማለት እዚ እቶም ኣህርታት ገዳይ ናይ መስዋእትን መውጋእትን ኣጋጢሙ ክሳራታት መፅኡ ዋሕዲ መፅኡ ኮታ ጫቕጣቕ ኮይኑ ጫቕጣቕ ምስ ኮነ እሞ እንታይ ንግበር ተባሂልና ማለት ምስ በጫይ ውፁ እሞ ከም ዘለ ካብዚኣ እንተ ንምዝላቅ ኮይኑ ድኻማትና ሓቢርና ጸላኢ ግዳይ ኣብዛ ጎልጎል ክትርፈና እዩ ሕራይ ትእግረኛ ዝውፃእ መካና ዝ ግን ድወፅእ የለን ኣብ ክንዲ ከምኡ ግን ዕድል መሃበና ፈተነታት ክነካይድ ኢልና
3: ትውግእ ሕማቕ ነይሩ። መወዳእታ ከም ውፅኢት ናይቲ ሕማቕ ተሪር ምንባሩ ነዝልቕዶ ንድፋእ ዝብል ሕቶ ክትዕ መፅ ማ

0: ዕቲ ብድሕሪ እቲ መፆ ክፍሎ ሰራዊት 17 ካብዛ ጎቦ ከምዛ ሃመማ ተጠሪጉ ዕዝር ይብል ማለት እዩ።
1: 17 ክፍሎ ጦር ብምሉእ መፅእ ነይሩ እቲ ብድፋዕ ዘሎ ሰራዊት ካሃድም ምስረዓዮ ሓንቲ ነገር ከይገበረት ክኢሉ ብሬ ገፁ ኮይዱ ኣብኡ ብፅምኢን ብጥሜትን ብምሉእ ረጊፉ ሓንቲ ጢት ከይቀተልናያ ከይሃርምናያ ማለት እዩ። ብምሉእ 17 ክፍሎ ጦር ካብ ኣስመራ ይመፅእ። ስለዚ ካብ ኣስመራ ዝመፁ 3 ክፍለ ሰራዊት 21 22 17 እንደገና ተደረብቲ ብርክት ዝበሉ ብርጌታት መፅኦም ዕላማን ድሌትን ናይቲ ውድብ ከዓ ተተግቢሩ ማለት እዩ። ልዕሊ እቲ ዝተገመተን ዝተደልየን ድሕሪኡ ንሕና እንደገና ንበይሉል ቀፂልና ማለት እዩ።
0: እቲ ኩነታት ናይ ፀልማት እውን ስለ ዝርከበ መብዛሕትኡ 17 ካብ ንሕና ዝቐተልናይ ኸማን ብቦምቡኡ ድሞተ በዝሓቲ ጎላጉል። ስለዚ እታ ናይ ዋደ ከዓኒ ብከምዚኣ ንዕወተላ ምናልባት ኣብኡ 7 ታንኪ ንማርኽ 222 ከምኡ ቡንቦታት ፈሳይ ንብል ዝኾነ እቲ ዋደ ዝበሃል ግን ንዕወተሉ ማለት እዩ። ሓንቲ ብዚኣ ሕጂ ኣባ ነንሕድና ጫውጣቅ ደበለትና ንሕና ፀላእቲ ተዳኺሙ ከሎ ሰራዊት ዋላ ብውሑድ ገርካ ክሰዓብ ምደብ ነርና ፀቂጥና ተዛሪመዮም ግን ንሕና ምስ ዝደቐነናዮ ክሳራታት ጉድሎታት ስለ ዘለና ከምዛ ዘለናዮ ከለና ንኩናት ክንቅፅል ኣይንኽእልና እንተደሊኹም መፂኹም ኣብ ዋደ ኣኼባ ገብረልና ሞ ገምጋም ትገብሩ ኢሎምና መፂ ናብቲ ዋደ ምስ ረኸብናዮም ብልክዕ ማለት እቲ እንታይ እዩ እቲ ድሌትን እቲ ኩንነትን በበኑ ነይሩ። እቲ ድሌት ንሕና ተቐፂሉ ማለት ንፀላኢ እንተ ተዳኺሙ ከለዉ ስዒብካዮ ብዕጥፊእ ኢካ ትዳኽሞ እንተ ደይስዒብካዮ ከዓ ተወዲቡ እንደገና ካልእ ሽግር ይዘምፃልካ ብዝኾነ ክንስዕቦ ይከኣልናን ዋደ ማለት ናይ ክልተ መዓልቲ ዕድል ናይ ምውዳብን ናይ ምፅጋንን ንብል ዋደ ወዲእና ንግሓረ።
2: ስለዚ ኣብ ናይ ዋደ ሓደ ክብድ ዝበለ ናይ 3 መዓልቲ ኣብ ዒሉ ኣብቲ ስልታዊ ሰራርሓና ኣብቲ ሆሮሩማ ገፅካ ሕጂ ናይ ንኣብነት በዓል ስሉሕ ኢላ ካብታ ማይ ድሕሪ ምፊስክያን ፈፂምካ ግስም ዝበለ ሳህራ እዩ። እዚኦም በዓል 17 ኣብ ዮም ጠብዮም መሰብ ቀቲልካ ከምዘይወዳእ ክትፈልጡ ኣለኩም። ማይ ፀሚኡ ህልም ዝበለ ደዘርት ምስ ዘርቤኻዮ ኣኺልዎ ዳሓርካ ትጎልጎል ከምዝምሰለካ ማይ ደላ ቅድሜካ ይድመስለካ ፈለቕ ፈለቕ ድብል ማይ ክረክብ ማይ ክረክብ ኣምሓራ ከምዛ ትፈልጥዋካ ኣይትኽእል እያ። ስለዚ ንሕና ቀቲልና ወዳእናያ ሰራዊት ኢትዮጵያ ኣብቲ ጎልጎል ምስ ሰደድንያ በዓል ሰላማ 17 ክሎጦር እቲ ዝሓየለን እቲ ዝበዝሐን እዩ ነይሩ ብዙሒ በዛ ናይ ዋደ በዚኣ ምስ ፈደስናዮ ዋላ ሓደ ሰብ ኣርኪብና ዝቐተልና ነገር ሰራዊትና ካይባታተለይ ሓጥራይ ስቕበል እዚ ሰራዊት እዚ መላስ ኣብያት ቁርባ ቡሬ ኣብ 71 ንኣትዩ እምበር ዳኣት ዋ ሓደ ኢልና ብታጎልጉ ኩላ ትርኢ
3: ደንከል ከቢድ እዩ ትሕፃእ ረስኒ የንድደካ እዩ ኣብኡ ደቂስካ ክትዋጋእ እቲ ቀፀላ እኒ ኣብኡ ደቂስካ ክትዋጋእ ኣዝዩ ከቢድ እዩ። 244 ተዓቕሚ ሰብና እዩ ኣብቲ ተዋጋእ ሰራዊት ተን ሓሙሳ ደቂ ኣንስትዮ እየን እቲ ክፍልታት 26 እዩ 5 ደቂ ኣንስትዮ ኣለዎ ካብቲ 26 55 እየን ናይ ተኣሃዱ ኣብ ኩሉ ትስራሕ ከዓኒ ዓሚመን እየን መግለፂ ክትረክበለን ደለካ ሳ ትረክበለን ኢኻ መግለፂ ኣነ ግን ብርሃን ይብለን ንብርሃን ካልኣ የብሉን ብርሃን ደቂ ኣንስትዮና ሓያላት እየን ኣዴታትና ሓያላት እየን። ስለዚ ምስ ከምዚ ነተን ደቂ ኣንስትዮ ኣብቲ ነበረ ኩነታት ዕውስ ስራሕየን ሰሪሐን ብሓባር ንኩሉ ነቲ ክስገር ዝግበኦ ሰጊረን እየን።
4: ኣዋዴ ማይ ፅምእ ነሩና ማይ ምስሰተና ብምሉእና ደም ኢናሸና ፀላኢ ኣብኡ እንተተጥቃዓና እንተትመፀና ነይሩ ሲ ወላ ሓደ ሰብይ ምተወግአን ኣብቲ ማኪና ሽዑኡ ተደርቢና ንፅባሒቱ ሽዑ ኩናት ኮይኑ ኣብኡ መሪር ኩናት ሓደ ብርሃለይ ዝበሃል ካብቶም ሓደስቲ እዩ መድፋዕ ጅብሬን ይኸዓ ነይሩ ሓድሽ ኮሎስ መድፋዕ ጅብሬን ነይሩ ኣብኡ እሱ በዚ ኣይቱ ተሃሪሙ ጢት እቲ ደም ንውሽጢ ዝኣቱ ነይሩ ሽዑ እንታይ ይብለኒ ባል ሓለፋ ምሽ ንኩሎም ተድሕን እዮም ነርኪ ኣድሕን ንባ እንዳበለ ሽዑኡ እሱ ተሰውዩ ማለት እዩ ኣብኣ ተሰውዩ ሓደ እሱ ተሰውዩና ውጉኣት ከዓ ነይሮም እቲ ኩናት ኣብኡ ነበረ መሪ

0: እግሪ ነይሩ ብጣዕሚ መሪር።
1: እቲ ብፀጋም ወገን ዝተወስደ ናይ ቆረፃ ስጉምቲ ነቲ ብየማናይ ክንፊ ፀኒዒ ዝከላኸል ዝነበረ ሰራዊት ፀላይ ስለ ዘሰንበዶ ንሱ እውን ብዘይተወደበ መልክዕን ኣንፈትን ክሃድም ጀሚሩ። ታንክታት ወገን ኣብቲ ዝሓለፈ ናይ ክልተ መዓልቲ ውግእ ብሰንኪ ዘይምቹእ ቅርፂ መሬት መተዓፃፀፊ ዕድልን ናይ ተኽሲ ሜዳን ስኢናን ተሳትፎን ተደሪቱ ድሕር ምፅናሕ ነተን ዓቕለን ኣፅቢበን በቲ ዝተቖርፀ መስመር ካሃድማ ዝፍትና ዝነበራ ታንክታት ጸላኢ ኣብ ናይ 2500 ሜትሮ ርሕቐት ብዘደነቕ ናይ ጨመተ ብልሓት ታንክታትን ሓንቲ ኣምፊብያንን ኣትሪፉሉ። ሽዑ እዚ ናይ ጨመተ ብልሓት እዚ ኣብ ተመክሮ መካናይዝድ ወገን ፋልማይ ከይኮነ ኣይተርፍን ተባህለ።
2: ቀዳማይ ነገር ኣብ ደንከልያ ማይ ዳሓዘ ይድዕወት ሸገርገር ገለ ዝበሃል ነገር እንተልልካ ጠፊእካ ዓሪድካ ማለት እዩ። ስልታዊ ካያይዳኻ እንታይ ክኸውን ኣለዎ? ንኩሎም ዑራን ኩርባን ሰራዊት ኣይግበርን እዩ። ባዕሎም እዮም ድሕለዉ ተማፃኒ ነቶም ወሰንቲ ዝበሃሉ ማይ ዘለዎም እንጀራ ዘለዎም ሎጂስቲክስ ዘለዎም ናብኦም ኣምሪሕካ ንኦም ጠቅ ቢልካ እቲ ኩሉ ሰራዊት ኣብ ሩባን ኩርባን ፅርሐ እንታይ ዝኾንሻ እዩ ናባኻ እዩ ማይን እንጀራ እንደልዩ ዝመፅእ
3: ክንዲ ብፅርግያ ክመፅእ ዝፍትን ናበይ ገፅ ሃዲሙ ንበረኻ ሃዲሙ ንበረኻ ምስ ሃደማ ምንታይ ኣትዩ ኣብ ሆሮርማ ናይ ክልቦ ዲሶሎን ገለበለን ይኣትዩ 17 ጠቕላላ ከም ሰራዊት ቀቲልና ኣይወዳእና እዮን ባህር ዩ ቀቲልዎ ኣብዚኣ ንሱ ዘምሰሰልና ንሕና ዋዳ ኣትዩ ናብ ዘይገለ ፀገም ዋዲ ዒላ እያ ዘላታ ታማይ ተቆፃፂርና ጋሓራ ከዓ ብዓብዪ ትዛራ ከዓ ሰራዊትና ተቃፃፂርዎ።
2: ስለዚ ካብ ጉይ መዓል ክሳድ መሓዝ ዝብል ምስላ ናይ ህዝባዊ ጉማር ኣሎ ናይ ህዝብና ኣሎ። ንስኻ ንኩሉ ነገር ክሕዘ እየ ትብል ተኾንካ ጠፊእካ ማለት እዩ። ነቶም ኣለዉ ዝበሃሉ ኣፅኒሕካ ንዖም ዕምት ኢልካ ንዖም ዳርእሽካ ተወዲያታ ጉዳይ ካልእ ክትማርሕ ኢካ ትውዕል እምበር ካልእ ኣብ ሽግር ዘይኮነስ ንስኻ ፈታሕ ሽግር ኮንካ ካ ትርከብ ማለት እዩ። ስለዚ እቲ ካልኣይዞን ዝበሃል ኣዋደይ ተዛዚሙ

ፀሓይ ጭራታታ ናብ መሬት ክትልእኽ ምጀመረት ካብ ዝተፈላለየ ኣንፈዛ ኸተማን ካብዛ ኸተማ ወፃእን ዝመፁ ነጋዶን ዓዳጎን ናብ ዕዳጋ እዛ ኸተማ ይውሕዙ። እቶም ዝተፈላለየ ንብረት ሒዞም ብ4 መኣዝን ዝመፁ ሸቃጦን ዘድልዮም ንብረት ክገዝኡ ዝደልዩ ዓዳጎን ኣብዚ ዕዳጋ ይረኸቡ። ነጋዶ ንብረቶም ሸይጦም ዓዳጎ ኸዓ ዘድልዮም ንብረት ገዚኦም ነናብቲ ዝመፁ ለኣንፈት ክኸዱ ይረኣዩ። እዚ ዕዳጋ ብዕዳጋ ማይ ድማ ይፍለጥ። ሓደ ካብቶም ሰፋሕቲ ዕዳጋታት ሃገርና ምዃኑ ድማ ይእመነሉ። ኣይ

0: ኣብዚ እዋን እተን ምዝዕዳጋ ተጎዝጊዘን ዝሰርሓ ብቴንዳን ዕንፀይትን ዝተሰርሓ እንዳስዋታትን እንዳሻህታትን ንዓማዊል ብዝስሕብ ምድሪ ቤተን ማይረብሪበን ብምኩስታር ትሕዝተን ቀሪበን ብፍሕሽዋ ኣገባብ ኣጋይሸን ይፅብያ። ዓማዊል ከዓ ከከም ደስ ዝብሎም እንዳኩስቶ ንዓናይ እንዳኩስቶ ባይ ሓይሽ እናበሉ መሪፆም ናብ ዝምችኦም ገዛ ይኸዱ። ኣብዚ ኣጋጣሚ እቶም ኣፎም ከይከፈቱ ኣንጊሆም ናብዚ ዕዳጋ ዝመፁ ብቕፅበት ናብዚ ቴንዳታት ከላግሱን ከለዉ እቶም ቅድም ስራሕና ክንውድእ ዝበሉ ነጋዶ ይኹን ዓዳጎ ግን ምስ ረፈደዮም ዝመፁ።
1: ኣነ እየርታረቀ ባሃል ተቐማጢት ከተማ ማይ ድማ ብጣዕሚ ብዙሕ ህዝቢ ዘለዋ እያ። በቲ ምፃእ ናይ ኩሉ ጠርናፊ ዝኾነት ከተማ እያ። ብየማን ምፃእ፣ ብፀጋም ምፃእ፣ ብደንበላ ስመፅእ ዛይደኮሎም ኣብዝርከብ ኮታ የለን ነግረካ። ንሕና ድማ ቦቶም በትን ድመፁ ዓማዊል ሓንጎፋ ኢልና ተቐቢልና ከዓ ድራር ኢለትና ድራርና ሒጅና ንገዛና ንመፅእ ፅቡቕ ኣለና መንግስትና የቕመልና ኣነ ስዋ ፀሙቕ ድሮ ወዲ ሰበራ ውስኻ ስመሩ ዘርህላሰ ዝ እግሩ ዓዱ ኳላ እንዳገርግስ ኩሉ እዚኣ ደይቲ ጥርነፍ የለን ፅቡቕ እዩ። ዋላ ሓንቲ ጎደሎ ብሉን ፅቡቕ እዩ ድሕር ቢልካ ኩሉ ቅረበና እዩ። ኩሉ ቅርብ ህዝቢ ከተማ ኩሉ ሸቃጣይ ሽጉርቲ ዝቕርብ ሽጉርቲ ቅርብ፣ እኽሊ ዝቕርብ እኽሊ ቅርብ፣ ጤለበጊዕ ዝቕርብ ጤለበጊዕ ቅርብ። ማሲ ብዙሕ እዩ ፅቡቕ እዩ ዝሃልኽ ፅቡቕ ካ እዩ ዝቕርብ ብልጫ ዘለዎ ማሲ እታ ሓንቲ ሓሙስ እንዲ ዓዳጋና ነቲ ህዝቢ በቲ ምፃእ ስለ ትእክበልኒ ሓሙስ ካብ ኩሉ ከተማታት ኤርትራ ማይ ድማ መልዕሉ ኣለዋ እየ ክብል ዝኽእል ምክንያቱ ኣብዚ ፅፉ እዩ ዝርከብ።
2: ኣነ ተክላብ እስቴፋኖስ ዝበሃል ዓደይ ከዓ ኣብዚ ፅልማ ዓዲ ሓርቦ ሕጂ ኣነ መምፅአይ ጥሪት ገዚአ መፅአ ነጋዳይ ከ ሕጂ ጥሪት ከቢሮም ኣለው ሕጂ ሎሚ ኣብዚ ዘለናዮ ሰዓት ከቢሮም ኣለው ሕጂ ብዕራይ ናይ መጥረ እቲ ድፀበቐ ስጋብ 14

0: ንበሎም ኣለና ዚ ስጋ 14 ማእከላይ 8 ኩን ድበለ ፅቡቕ እንድሕሪ ኮይኑ ድማ ክሳብ 12 ቀዳማይ ብዕራይ ግን ስጋ 14 ናይ መጥረ ናይ ስጋ ድማ ከከም ክብደዱ ሕጂ ከቢድ ናይ ስጋ ኮይኑ ስጋ 16 በፅሑዮም ኣብዚ ሓሙስ ሓሙስ ኩልሻ ድመፅእ ዋላትኹም ብያ ንወርድ ሓደ 20 ዓመት ኣብ ገድሊ ኣላግሸ ፀኒሐ ምበር ቀደም ማይ ድማ ዝኸይተሰርሐ ከሎ ኣብዚ ዳዕረ ከሎ ኣነ ብልነረ ኣብዚ በዚ በጊዕ ንህለት ንብርዶ ይብላ ማይ ድማ ኩሉ ይድርከቡ በዚ ኣድግነትልካ ንብርዶ ይብላ በዚ ኩሉ ማይ ድማ ፅቡቕ እዩ ንስራሕ ፅቡቕ ስዋዊን ብሓሙሽተ ቅርሺ ኢና ንሰትብ ዙ ኣብ ኤርትራ ሙሉእ ሓሙሽተ ቅርሺ የለን ማይ ድማ ከም ትሪኦ ዘለካ ሻይ ኣለዎ ኩሉ ኣለዎ በዚ ደንበላስ ዝሉ ደንበላስ ዝሉ ክሳብ ኩሉ ስጋብ ታሓቲ ደንበላስ በዚ መፅእ በዚ ዝኩሉ ቀሓይ ንመፅእ በዚ ስጋብ ትኾምብያ ካብቲ ኾምብያ ተገዚኡ ጥሪት ኣብዚ ዳኣቱ ካብ ሻምብቆ ካብ ኩሉ ተኣራርዩ ናብዚ ኣቱ እዚ ዓዲ እዚኣ ወደብ ትበሃል ነጊረካ ንሰባት በዚ ካብቲ ኾምብያ ዘኽሉ ትመፅእ በዚ ደቀ መሓረ ከይተረፈ ሸቃጣይ ትመፅእ መንደፈራ እዚ ኩሉ ስመራ ኣብዚኣ ደይመፅእ ሞ የለን ካብ ሙሉእ ኤርትራ ዳርጋ ሰብ ኣብዚ መፅ እዩ
1: ዕዳጋ ማይ ድማ ኣብታ ንዞባታ ደቡብን ጋሽባርካን መራኸቢት ዝኾነት ከተማ ማይ ድማ ተደኩና ስለ እትርከብ ፍርያት ናይ ክልተ ዞባታት ዘይሰኣኖ ዕዳጋ እዩ
2: ፍራህዋ ሃብቶም ይበሃል ኣካየድ ስራሕ ምሕዳር ከባቢ ዓዲጋባ እየ ኣብዚ ናይ 78 ዓመት ትኸውን ኣብዚ ዕዳጋ 78 ዓመት ትኸውን ሰሪሐ እዎ እዚ ዕዳጋና ካብ ርሑቕ ናይ ጋሽባርካ ካብ ዞባ ደቡብ ዝደልዩን ዝህቡን ማለት ዝገዝኡን ዝሸጡን ስለ ዝመፅዎ ዕዳጋና ብልክዕ ዓብዪ ዕዳጋ እዩ ኩሉ ቆፂርካ ወይ ናይ ትውድእን ማለት ሲ ብዛዕባ ብእኽሊ እንተኮይኑ በዛ ብዛኣነ ዘለኹዋ እንተርኢና ኩሎም ዓይነት ይእካል ናይ ውሽጢ ሃገር ኩሎም ኣብዚ ኣለዉ ናይ ቅብእ ኣሎ ጥረታት ኣሎ ይእካል ኣሎ ናይ ውሽጢ ሃገር ዝበሃል ጥረታት ብምሉእ ኣብዚ ኣሎ ሕጂ ንኣብነት ኣብዚ ከባቢና ዝፈሪ ማሸላዳ ጉሻጣ ካብ ከበሳ ናብ ዝገፁ እንደገና ክሸጡ ኢሉ ድመፅእ ሰበረ ዓተር ባሎንጓ ይመፅእ ካልእ ኩሉ ኣብዚ ዘይመፅእ ነገር የለን ስለዚ ክንዲዚ ኢልካ ክቆፅሮ ሰብ ዝበልዖ ዝኾነ ኩሉ ብዚ ዕዳጋና ኣሎ ብፍርያት ናይ ዝውሽጢ ከባቢና ናይ ንኡስ ዞባና ማሸላ ካብ 8 ክሳብ 9 ብዓይነቶም ዝፈላለዩ ፍኩስ ዝበሉ ብዓይነቶም ካብ 8 ክሳብ 9 ንኽኢሎ ዳጉሻ 15 በዛ ሕጂ ድገዝእ ዘለኹ ጣፍ 21 ክሳብ 22 በብዓይነቶም ስለ ዝኸዱ እዚኦም ጥረታት ካብ ላዕሊ ስለ ድመፁ ሰበረ 20 ባልደንጓ 21 ዓይኒ ዓተር 17 18 ፅቡቅ ኣጋጣሚ ብርስን እውን ኣለና ብርስን 26 ንኽኢሎ ከምዚ ይሽየጥ ስርናይ 17 16 ፈረቓን እውን ንሸይጥ ኢና ደበር ማለት በዚ ብታሕቲ ጋሽባርካ ድመፁና እኽሊ እዮም ደበር 17 16 ፈረቓን ብኺሎ ከምዚ ንሸይጥ
1: ነጋዶ ወይ ሸቃጦ ካብ ዝተፈላለዩ ኣንፈት ናብ ዝዕምር ተባሂሉ ዝፍለጥ ዕዳጋ ማይ ድማ ይሳግሙ ምስቶም ክዕድጉ ኢሎም ካብ ዝተፈላለዩ ቦታታት ናብዚ ዕዳጋ ዝመፁ ዓዳጎ ከዓ ብቐጥታ ይራኸቡ

ሓራይ ስመይ ሃይለ ፀሓይ ሃብተ ይበሃል። ኣብዚ ዓዲ ዓበየ ዳርጋ ብህፃነ መፅ ብዘይ ዓበየ ዕዳጋ ከተማ ማይ ድማ ከም ትሪኦ ዘለካ ምዕሩግ እዩ። ሰፊሕ ዝኾነ ዕዳጋ ኣለዎ። ኩሉ ነገር ከም ትሪኦ ብዙሕ ተገልጋላይን ኣገልጋላይን ዘለዎ ከተማ እዩ ከተማ ማይ ድማ። ስለዚ እንታይ ሞ ኣብዚ እንቋቑሖ ስጋ ብዋላ ዝደለኻዮ ኣይትስእኒካ ኣሎ ብሕሱር ካብቲ ካልእ ከባቢና ወይ ከዓ በዓል ካብዚ ንላዓል ዘሎስ ዝሓሰረ ዕዳጋ ኣለዎ። እንቋቑሖ ኹን ደርሆ ኹን ካብቲ ዝተሓተ ኩሉ ኣብዚ ተደሪሩ ዝሓድር ህዝቢ እዩ። ማለተይሲ እንቋቑሖ ሸጥካ ዲኻ፣ ቆሎ ሸጥካ ዲኻ፣ ጤል ሸጥካ ዲኻ ብቐጥታ ካብ ወፋራይ ወይ ካብ ዘጥረየ ጤል ትረክብ፣ ደርሆ ትረክብ። ከም ማንጎስ ዘይትቡን ዳኣመሰለ ኣብዚ

ባብሎ ማለት እዚ ዘይትቡን ፈርዩ ሎ ዘይትቡን ፈርዩ ሎ እዚ ማንጎስ ኣይፈረየን እምበር ካልእ እዚ ቁስጣ ሰላጣ ጉዕ በርበረ ኩማዳረ ብሰፊሕ ኣብዚ ብዙሕ ኣይኮነን ግን ካብ ከበሳ እዩ ድመፅእ ካብ በዓል መንደፈራን ከባቢኡን እዩ ድመፅእ ካልእ ጠለበጊዕ ግን እዚ ብምሉእ ቆላሰረ ጓላ ናይ ኣፈልባ ከይተረፈ ናይ ደንበላስ ዘይደኮሎም ምድሪ ወዲ ሰብ

0: ጓዘኻ ናርኻ ዋንጭፍ ዘክር ጅጋኖኻ
1: ዓርበኛ ይነብርኒዩ ታሪኽኡ ዝውረስ
0: ምርምር ብጻይ ገምግሞ ጓዘኻ ናርኻ ዋንጭፍ ዘክር ጅጋኖኻ
1: ሙሉእዩ ስንቅና ገና ክንብገስ ከለና ጥጡሕ መንገዲ ተጸበናን ክንበጽሕ ኣብ ዓወትና ዋጋዕ ዳጋይ ኣተናን ህንጢነት ረቢጹና ኩሉ ዕንቅፋት ክንሰግሮ ዓይነቱ ኸይገደሰና ነዋሕቲ ጉዕዞታ ዝመልኡ ባሃልኪ ብርቱዓት ውግኣት ኣዝዮም መረርቲ ተኽሲ ናይ መዳፍዕ ተሃዲድ ናይ ነፈርቲ ጽንኩራት እዋናት ንሞራል ፈተንቲ ሓደ ካብ ሓደ ዝሓለፈ እዩ ክጅምሮ ካብ ምዝላቕ ንነጆ ሃሚ ቡምባ ሰምሃር ዓዲ ያቆብ ኣብ ነብሱ ዝሒሉ ኣብ ሰልሚ ጨው ናይ ሰሊና ተሸኺሉ ብሰንሰለት ናይ ታንኪ ተማታቲሩ ምስ ሓይሉ ኸም ዝወፀ ኲናት ዒላብር ዒድ ይመስኪሩ ጉዕዞ መዓሚደ ሕጂ ንዘኵሮ ብመንፈስና ንሳተን ብዕስለ ታንኪ ብጐላጉል ዘራጊቶ ኽመስል ደሮና ኣይሕለሎ ጐንጐን ክከታተሎ ብዘጥዕሞ ክሕምሽሾ ዝሓስካ ሕስካርክብ ዝሓስካ ሕስካርክብ ካልእ ትንፋስ ዘይብላ መልእኽቲ ናይ ሬድዮ ኣየወ ኣየወ ብጻይነት ምሉእ ትርጉም ኣልቢሶም መሓሊፎም ኣብ ርእሲ ስኸሞም ስኸም ብጻዮም ደሪቦም ኣነ ኽጸሚአ ስኻ ርወይ ኣነ ኽጠሚ ስኻ ጽገብ ኣነ ኽስዋዐ ስኻ ሰዓብ እናተባህለ ብራሾማይ ብመኽደና ኽትመቓቕል ጽማቕ ፈርሲ ተሰትዩ ኣቝጽልቲ ተሓይኹ ወራራት ክምከር ሓንቲ ዓጽሚ በብታራ ኽትምንጨት ኣየወ ኣብቲ ርሱን ኲናት የዕጽምታ ተሴራ ድማ ዛሕዛሕ እናበለ ኣትኪላ ኽትጫፋልቕ ገለን ኣብ ናይ ሳንጃ ጕድጓድ ቆመንኣት ዓጻጺፋ ኽትቅብር ገለን እምኒ ጥራይ ተጨሪሕዋ ንብር ከይረኸበት ዓወት ንሓፋሽ ዓወት ንሓፋሽ ለወባ እዩ ነይሩ ኣብ መጨረሻ ህሞት ናይ መስዋእትነት ሓርበኛ ይነብርኒዩ ታሪኽ እዩ ዝውረስ
0: ዋይ ክመርር ኩነት ዝተሰግረ ብውዲት ሓያላን ተሸንክረ ሚዛን ሓይሊን ጻርና ምዘበለ ካብ ቁጡእቶ ምዝላቕ ምስተባኽለ ሓድሽ ኲናት ምስ ሶቤት ተጀመረ ተናወሐ ተኾይናት ውንቀጸለ
1: እዚ ግን ሰረት ኣለዎ ካብ ዝሓለፈ ህዝባዊ ሓይልታት ክትብገስ ካብ ባዶ ኢዳ ኣብ መኣዝንካ ዘጥፍእ ጐላጉል ምድረ በዳ ከዋኽብቲ ኽትጽበ ኣንፈት ናይ ጉዕዞኻ ነዊሕ ጉዕዞ ኣብቲ ርሱን ሑፃ በቃ የእኪል ናይ ለነእጋር ባዕለን ክዕጸፋ መስተንክር ታሪኺ ተፈጺሙ ብሓሊማ መሬት ዳንካልያ ኣብ ሰሜናዊ ባሕሪ በዓላ ጐዳጉዲ ብዓድ ተሓቢእኻ ብቕድድም ተደቢርካ ኽስተ ደምናይ እንስሳ ብሰንኪ ማይ ጽምእ ዝተሰውኡ ኣለዉ ካብታኒ ሓባር ትሱጉሚ ብትዝታ እዚ ዅሉ ግን ካብ ምንታይ እዚ ዅሉ ግን ካብ ምንታይ እዩ ዘይዕጸፍ ኪዳን ኣትዩ ሓፋሽ ህዝቢ ድልድልኒ ሓጺን ኮይኑ መሰጋገሪ በዅሪ ገዛ ሕሳስ ልደወፊኑ መስዋእቲ ካብ ቁንጣሮ እቶቱ ካብ ጐደሎ ዶሞ ዝወፊኑ ኽትዓቢ ምስ ደቁ መኺሩ ብትሕቲ ጽላል ገረብ ኣባዓቲ ልዕሊ ዅሉ ስምረት ጠሊቡ ከይዕንቀፍ ቃልሲ ነዚ ዅሉ ዕንቅፋት ተሳጊረን ናይ መጻኢ ዝረኣያ ይዕንቲ ናይ ሰብይ ባህላንን እንትርፎ ናይ ንስሪ እንታይ ዝበለ እምነት ሞራል ነይሩ ዘይብሉ መስፈሪ ብዓይነት ተሸፊኑ ትዋሕዲ ቝጽሪ ብቖሎ መሸላ ኽስግር መሪር ኲናት ግልዕ ገረግር ኣስመራ ብትሪ ነዚ ዅሉ ዕንቅፋት ተሳጊሮም ሶራ ናብ ዘብጽሕቦ ኣብ መንጎና ኣለዉ ተጋደልትን ህዝብን ይሰማዓዮም ክብሪ ይሰማዓዮም ክብሪ ውልቃውነት ውልቃውነት ኣይፈልጣን እዩ ቀዳድያ ጅብኡ ጥቕሚ ገንዘብ ረሲዕዎ እዩ ሳዕብኑ ፈሊጡ ቅድም ንዓይ ምባል ኣንጻሪኑ ባህሪ እዩ ቀንጠ መንጢ ስድዕዎን እዮም ኣውረስዎን ዝሓለፉ ቕድሚ እዩ ሓርበኛ ይነብርኒ እዩ ታሪኽ እዩ ዝውረስ
0: ተሪር ፍሕሶ ጀብሓ ፈታቲጉ ብስሙርሱ ሉስ ሓይሉ ናደልዲሉ ህዝባዊ ሓይልታ ተጠሚቑ ብዓይነ ሸፊንዎ ዋሕዲ ቕጡ ብጽፋሩ ጀመረ ንምኽኣር ርእሱ ሃንቀውታ ህዝቡ እንኾ ኣመስኪ
1: ከመይለ ክርስዖ ውግእ ሕድሕድ ናይ 81 ብሰንኪ ናይ ረብሓ ጉሩዛት ጉዕዞኦም ሸንኰለል ተወስደ መልሲ ዘለዎ ስጉምቲ ድሕሪ ሕሉፍ ዓቕሊ ሸለል ብጥይት ተቓላሊባ ደቂ ኤርትራ ሽደን ሓው ንሓው ከይተረፈ ተጨኻኺና ዝወፀት ካብ ሓንቲ ማህፀን ስምዒት ህዝብና ዝተንከፈ መሪር ሓዘን ሃገር ዝመርሓ ሓንጎል ቀቢርና ዕላማ ገዲድዎን ኮረኮን ኮረኮን ሳግም ወሊዳ ብረት ኣንጻር ምግዛእቲ ብሓልሓል ተፈጺሙ ብሓበን እዚ ኣኸለን እዚ ኣኸለን ኣልጊቡ ሰዓበየ ሻድሻይ ወራር ሓንስሳብ ንሓዋሩ ኣብቲ ዓለም ምስ ረብሓኣ ዝኾነትሉ በይንና ምስ ናይ ደርጊ ዝርያ ዝቖምናሉ ናይ ገለ ደገፍትና ኸይተረፈ ዝተጠለምናሉ ተፈቲና ኢና ተፈቲና ኢና ከም ወርቀዋ ሓዊ ክሳድና ዘቕንዐናሉ ስሉስ ኪዳን ዓደ ንመስኮት ርቡሊ ቀመማዊ ጋዛት ከም ፊሊት ናሃመማ ከም ቈጽል ሓጋይ ከርግፋና ብሕልሚ ዳንኬራ ፍርዲ ማኒፌስቶስ መራኸልብሶ ወግዒ ሓፋሽ ህዝብና ኽታእ ጉራ ኣፅዋር ሽሶ ሰራዊት ከየሰንበዶ ታሪኻዊ ጭርሑኡ ናይቲ እዋን ብድሆ ብድሆ ብግብሪ ኣራፂሙ ሓምሸሾ ሓርበኛ ኸሞ ዕፅፍፅፍ ከም ገመ ጥውይዊ ከም ስልጊ ሕንጢሾ ምስኮነ ንበዓት መሪትኪ ዓሰርተ ምስሓደ ምዝድክም ሃልኪ ምፅልግልግ ዓይኒ ቆረዓራዕ ናይ ብርኪ ዘበነ ርጅላ ዘበነ ርጅላ ሓምሊ ዘይርሳዕ ርቃን ተደሚርዎ ሰውነት ብጥሜት ተገሪፉ ጋርሳይ ስርነካኣር ተጋዳላይ ኣብ ጎቦ ተሰሊሙ ኣታ እንታይ በሊዑዩ ኣጉና ዘውፆም ዝነበረ ሰማይ ጠቀስ ጎቦታት እንታይ በሊዑዩ ብርሃን ፀሓይ ወርሒ ከዋክብቲ ደሚሩ ዝቐዶም ዝነበረ ካናለታት እንድዒ ናይ ህላዊ ሕቶ ዘረጋገፁ 81/82 ፍሉያት መድረኻት ሓርበኛ ግን ኣይነብርን እዩ ታሪኽ እዩ ዝውረስ
0: ምስ ደርጊ ፋሽሽቲ ገረንሸራ ወፍሪ ቀይሕ ኮኸብ ተፈሪድና

0: ኩሉይ ፅንዓት ሓሊፉ ናብዚኣ
1: ሰላሕታ ሰላሕታ ወራር ህጁም ተሰሪዓ ምስ ናይ ምግቢ መደብ ሓሙሽተ ወርሒ መመላእታ ዘፍሬት ቶግን ኣይነብረን ከምዛ ሓለፋ ወራራት ተቖፂረ ያ ሓሊፋ ብልየኒ ዕንቲ ነጢቆን ሽኮኦ ጋር ተንጠልጢለን ስጡም ቆርበት ብናፓል ተጠብስኪ ሽትት ቃሬት ሽክና ተጥርሲ መሓንጎል ክፈራተት ገና ይሽቀላ ኣለዋ ዝተረፈ ኣካላት ክሳብ ዘላ ህይወት ቀዳማይ ቦታ ኣብ ናይ ኩናት ምዕራፍና ታንክብ ታንክብ ጎላጉል ውቃው ደምሲስና መመኪሒ ጸላኢ ባሮንቱ እምባሕ በልናያ ባሕሪ ነጋሽ ባሕሪ ነጋሽ ያይ ምርብራ ባሮንቱ ሓይሊ ሻዕብያ ተዳኺሙ ተባሂሉ እቲ ስስዕ ጥባይ ብሃታሃታ ወፍሪ ባሕሪ ነጋሽ ኢሉ ኩሽማን ብጎላጉል መካናይ ደማሚሩ እቲ ኣልፋን ኦሜጋን ደርቆሶ ነዊሕ ጽንኩር ጉዕዞ ካብ ምዕራብ ተወርቢሩ ሩባ ኣልጌን ዒላ ጻዕዳ ሽግለት ተዛረባ ሰብ ካብኡ ይወፅ እምበር እናረኣየ ናኡ ኸኣቶ ዘይእምን ጸሊም ትኪ ድሙቕ ሃልሃልታ ናይ እቶን ቡምባ ናይ ነፈርቲ መሬት እናንቈጥቈጡ ርሑሳት ኣግራብ ዓዳይ ክነዱ ካብ ሱሮም ክብርቆቑ ርሱና ጅላዶ ሓፃውንቲ እናፋፀዩ ሓጨልጨል ናይ ታንኪ ቡምባ ኣድራጋ ክጐስዑ ቀያሕቲ ዕርድታት ንሰዓታት ኣያድፈሩን ነቲ ዕሱብ ጨፍሊቑ ማርኾ ኸም ልማዱ ሓርበኛ ይነብርን እዩ ታሪኹ እዩ ዝውረስ
0: ካብ ውጅ ወራር ኮይኑ ብሰላሕታ ተመኪቱ ናብ ዘይሙችእ ቦታ ኩናቱ ጐላጉል ውቃው ገምገም ማርሰይ ምዕራብ ተወርወር ናባረንቱ ኰርሳ ባሕሪ ነጋሽ ደግሲ ሰዕረት መልሳ ውፅር ወራር ኣብቂዕ ድሕሪኣ
1: ናደው ብሓቂ ነጥቢ መቐይሮ ጐብለል ናይ ዞባና ብዘይምግናን ናይ ምልእቲ ኣፍሪቃ ኣብ 88 እምበር ሕሉፍ ቅያ ፈጺምካ ዝጸመማ የእዛን ከፊታተን ሓቅነትካ ዝዓወራ ዕንቲ ኸፊታትን ሓቅነትካ ሬጋን ጐርባቸው ብሰላም ይለልዮም ብሓይልኻ ይዝከረኒ እቲ ዝብለኒ ብትሩስ ንጓይላኻ ጓሕጓሕ ኣፍካ ንቒጹ ተለኺቱ ድምፅኻ ብባሩት ተበኪሉ ኣየር ከባቢኻ ናይ ድኡቶና ፓልም ክሽልብበካ ጐበትወፅእ ጐበፅንሓካ ሳምቡእ ፈረስ ዶታ ተቐይሩ ሳናቡእካ ከመይ ጌርካ ስጊርካያ ነዚ ዅሉ ደይ እቲ ሓቂ ጨቢጥካ ምጽዋዕ ብሓቂ ጐረሮ ናይ ጸላኢ መድረኽ ኣኺሉ ተወሲኑ መዓልቲ ኲናት ለሓሜ ካብ ከባቢ ናብ ውሽጢ ባጽዕ ብለይቲ ተራ ናይ ጊዜ ኣብ ኲናት ተርጊምዎ ተጋዳላይ ፍጥነትን ውህደትን ኣደኒቑ ምሩኽ ታሕተዋይ ላዕለዋይ ድሕሪ ዕዳጋ ናበይ ወጥሪ ኾነ ብጸላኢ ብህዝቢ ብከኣሎ ግን ውዱ ነይሩ ክስገር ጽርግያ ጠዋሎቲ ሰሊና መዓስከር ነቢ እንታይ ስምዒትን ትዝታንኮን ፈጢሩ ኸውን ኣብታ ታሪኻዊ ሰሊና 77 ብኣካል ዝነበሮ ትኻልእ ዝሰምዐ ታሪኻ ሰምናንታ

ክና ንተሓወስ ሰምናንታ ክና ንተሓወስ ንዝብል ተመሊስዎ እልልታ ሓላፍን ተራን ብማዕረ ተገደመት ስርሒት ፈንቀል ኣሰይማ እንታይ ዝበለ ረስኒ እዩ ሓፂን ዘምክኽ ሃገራወኒ ረጋጊፅዎ ሓሊፉ ታንከኛ ንዓሰርተታት ፋጎት ናይ ጸላእታን ብምንታይ ገለጽ ብምንታይ ገለጽ ምስጣቕ ናይ ቀጣን ስጋለት ኣብ ኣፍ ልብኻብ ክሳድካ ዝበጽሕ ናይ ባሕሪ ጥልቀት ብሬን መትከሊ መሬት ተሳኢንዋ ብሽንጥብ መንኮብ ተተኮሰት ርእሲ ብዘይድፋዕ ተበጃ ኣብ ባሕሪ ኣንሳፊፋ መከተት።

0: ኣብታ ታሪካዊት ርእሲ ምድሪ ነዚስ ክንዲ ብዙሕ ደም ይሰሶ ልክዕ ክብሪ ተባሃለብቲ ደንደስ ባዕሪ ጃላቡኻ ንደሴታት ተወንጨፋ ወኒን ወን ብዓርስቲ ሓርበኛ ይነብርኒ እዩ ታሪኽ እዩ ዝውረስ
1: ምርምር ብፃይ ገምግሞ ጉዕዞኻ ናህርኻ ወንጭፍ ዘክር ጀጋኖኻ ምርምር ብፃይ ገምግሞ ጉዕዞኻ ናህርኻ ወንጭፍ ዘክር ጀጋኖኻ
0: ዓቕሚሲ ኢነ ክገልፆ ናይ ሰሜናዊ ባሕሪ ጊንዳዕ ኩበየ እንዳስጋ ከምዚ ኢለ ክሓልፎ ቅር ይብለኒ መስተንክር ቅያ ድሕሪ ዝኸናበይ ኣብ ኣርባዓታት ዶብ እንዳማታት ሰገረ ዝሰንካም እግሪ መረብ ተሸጊጡ መምለሲ ክትስእን ከትዕነኒ ብዓፀፌታ ኢዳ ክትፍደ ብነድሪ ንደቡብ ነይሩ ጉዕዞና ብዕሊ ሰንዓፈ ዓዲ ቐይሕ ድግሳ ሰገነይቲ ዘይተጸበየ ኢኮናን ሓለን ግባፅእ ሓልዩ መዓልቲ ቁርሲ ምሳሕ ገይርዎን ከም ልማዱ ብርቱዕ ምርብራብ ተሳጊሩ ሓፋሽ ህዝብና ክሳድ ሒዙ ብበትሪ ብረት ጸላኢ ይማሪኹ ከም ልማዱ ኣንታ ናይ ድሌት ሰብ ኣነስ መግለፂ ስኢነሉ ትቕያኻ ኣርእስቲ ሂብ ኣለኹ ንዓለም ተጋዳላይ ዝብል ክትፅሕፈልካ በቡ ቋንቋ የኣይ ምቑራስ ሕብስቲ ኾይኑ ዳንካልያ ምስ ኢትዮጵያ ተረሲዒ ድዩ ኣይርዕምን ናይ ህዝቢ ኣብያ እንሆ ብምልእታ ዳንካልያ ጥቕሊሉ ሒዝዋ ኲናት 30 ዓመት ኣይፍቅድኒ እዩ ስድሪ መሬት ትኹን ይንበራ ጦርያ በል ሓፋች ህዝቢ ኤርትራ ሓንቲ እንተራርን መድረኽ ሰጊርካ እያ ዳግማያ ጠሚቕካያ ንዝተረፋ ኸተማታትካ ብሓይልኻ ክቲምካ እዮ ሽግር ናይ ህዝብኻ እንሆ ምልእቲ ነፃ ኤርትራ ጌርካ እያ እንሆ ምልእቲ ኤርትራ ነፃ ጌርካ እያ ባንዴራኻ ኣብ ለውሊባ መጻኢት ሓዳስ ኤርትራ ዳግማይ ከይትድፈር ክብራ ታሪኽ ይትተሪር ግንቢ ንመጻኢ ወለዳኣ ነባሪ ታሪኽ እምበር ነባሪ ህይወት የለን ሓርበኛ ይነብርኒ እዩ ታሪኽ እዩ ዝውረስ

ክመሓሮ ፍረ ፅንዓትና ምርምር ብፃይ ገምግሞ ጉዕዞኻ ናሃርኻ ወንጭ ዘክር ድጋኖኻ ምርምር ብፃይ ገምግሞ ጉዕዞኻ ናሃርኻ ወንጭ ዘክር ድጋኖኻ

Je vais laisser en écoute, on va se retrouver. Il a fait que des

Thank you.
እንሻ ስርሒ ለውፅ ኣብ ተኸተኛ

Thank you.

0: building.
1: እዚ ቀፂሉ ሓፂር ዝኽሪ ህይወት
2: ሓርበኛ ተጋዳላይ ሚኒስተር ሰመረ ርእሶም ክቐርበልና እዩ።
3: ሓፂር ዝኽሪ ህይወት ሓርበኛ ተጋዳላይ ሚኒስተር ሰመረ ርእሶም፣ ዝኸበርኩምን ዝኸበርክንን ሎሚ ሃገርና ካብ ዘፍረየቶም ፍትዋትን ጽንዓትን ተቓለስቲ ብኣርኣየነት ክጥቀስ ዝኽእል ክቡር ብጻይ ነፋኑ ኣለና። ብትምህርቱ ንመይኡን ንዓወት ሓርነታዊ ቃልስን ህንጸት ሃገርን ዓብዪ ኣበርክቶ ዝገበረ ሚኒስተር ትምህርቲ ኣመሓዳሪ ምኩር ዲፕሎማሰኛ ሓርበኛ ተጋዳላይ ሰመረ ርእሶም ታሪኹን ኣበርክትኡን ብክብሪ እናዘከርና ንሰናበቶ ኣለና። ብ24 ሓምለ 1943 ካብ ወለዱ ኣቶ ርእሶም ሓደራን ወይዘሮ ተመርጻ ገብረዝግን ኣብ ክደብዑር ንኡስ ዞባ እምኒ ሓይሊ ዝተወልደ ብጻይ ሰመረ ካብ 83 ዓመት ዕድሚኡ ልዕሊ 50 ዓመታት ኣብ ቃልስን ሃገራዊ ናጽነትን ህንጸት ሃገርን ዘሕለፈ ውፉይ ዜጋን ኣብነታዊ ሓላፍን እዩ። ታሪክ ህይወት ሓርበኛ ተጋዳላይ ሚኒስተር ሰመረ ርእሶም

ንዓቕምን ብልሕን ጀጋኑ ኤርትራውያን ተቓለስቲ ብቐንዱ ድማ ንኣበርክቶ ምሁራን ኣብ ሓርነታዊ ቃልሲ ብልክዕነት ዝውክል እዩ። ሓርበኛ ተጋዳላይ ሰመረ ሓደ ካብቶም ምሉእ ዕምሮም ንህዝባዊ ዕላማ ወፊዮም ክሳብ ዕለተ ዕረፍቶም ሃንቀውታ ህዝቢ ኣብ ምዕራፉ ንምብፃሕ ብዘይ ፀዓድ ሕልና ዝተቓለሱ ሓያል ፍቕሪ ህዝብን ሃገርን ትስፉ መንፈስ ዓቕሊ ተወፋይነት ምቕሉልነት ዝመለለዩ ክብርታት ዝውንኑ ደቂ ዛመርየት እዩ። ስውእ ተጋዳላይ ሰመረ ርእሶም ብንእስነቱ ኣብ ዝተወልደሉ ዓዲ ድሕሪ መኳኹ ስድራ ቤቱ ክመሃረሎም ናብ ኣዲስ ኣበባ ስዲዶሞ መባእታን ማእከላይን ደረጃ ትምህርቱ ኣብ ቤት ትምህርቲ ሽመልስ ሃብቲ ኣዲስ ኣበባ ድሕሪ ምምሃሩ ድማ ካልኣይ ደረጃ ትምህርቱ ኣብ ኣብያተ ትምህርቲ ልዑል መኮነን ዳግማዊ ምኒልክን ብኢደ ማርያምን ተኸታቲሉ ካብ 1965 ክሳብ 1970 ኣብ ዝነበረ ዓመታት ብፃይ ሰመረ ኣብ ዩኒቨርሲቲ ኣዲስ ኣበባ ብምፅምባር ጂኦግራፊን ሳይኮሎጂን ኣፅኒዑ ብቐዳማይ ድግሪ ተመሪቑ። ብፃይ ሰመረ ተምሃራይ እንከሎ ኣባል ማሕበር ኤርትራውያን ተምሃሮ ዩኒቨርሲቲ ኣዲስ ኣበባ ብምዃን ብንጥፈት ዝዋሳእ ዝነበረ ኣብነታዊ መንእሰይ ነይሩ። ሓርበኛ ተጋዳላይ ሰመረ ርእሶም ካብ ዩኒቨርሲቲ ድሕሪ ምምራቁ ካብ 1970 ክሳብ 1973 ኣብ ዝነበረ ዓመታት ኣብ ዝተፈላለየ ኣብያተ ትምህርቲ ኣስመራ መምህር ከምኡ ውን ርእሰ መምህር ኮይኑ ሰሪሑ። ኣብ መንበር ማሕበር መምህራን ክፍለ ሃገር ኤርትራ ኮይኑ እውን ንሓፂር ግዜ እዩ ኣገልጊሉ። ብድሕሪ እዚ ብፃይ ሰመረ ስራሕ መምህርና ገዲፉ ኣብ ብሕታዊ ትካል ዕድና ኒፖን ሓላፊ ዕድጊ ኮይኑ ንሓደ ዓመት ሰሪሑ። ኣብቲ ግዜ እቲ ብስራሕ ንወፃኢ ሃገር ተላኢኹ ልዕሊ 4 ወርሒ ዝወሰደ ዑደት ኣብ ሃገረ ኢጣልያ ከም ዝፈጸመ ኣብ መዝገብ ታሪክ ህይወቱ ሰፊሩ ኣሎ። ብፃይ ሰመረ ተመሃራራይ እንከሎ ጀሚሩ ከም ኩሎም ናይቲ እዋን እቲ መንእሰያት ሓያል ሃገራዊ ስምዒትን ናይ ቃልሲ መንፈስን ስለ ዘሕደረ ካብ 1972 ክሳብ 1974 ኣብ ዝነበረ ዓመታት ኣብ ምስጢራዊ ውዳቤታት ኣስመራ ንጡፍ ኣባል ኮይኑ ኣብ ምጉስጓስ መንእሰያት ሓያል ስራሕ ዝሰርሕ ዝነበረ ሓርበኛ እዩ። ብፃይ ሰመረ ትምህርቲ ናይ ምቕፃል ልዑል ባህጊ ስለ ዝነበሮ ኣብ 1974 ስርሑ ገዲፉ ናብ ኣሜሪካ ብምምራሕ ኣብ ኦክላሃማ ስቴት ዩኒቨርሲቲ ተጸንቢሩ ጎኒ ጎኒ ትምህርቲ ድማ ኣባል ኤርትራውያን ናጽነት ኣብ ሰሜን ኣሜሪካ ማለት ኤናስአ ብምዃን ሃገራዊ ቃልሱ ቀጺልዎ። ትምህርቲ ጀሚሩ ሓደ ሰሚስተር ድሕሪ ምምሃሩ ግን ናብ ሜዳ ቃልሲ ክጽንበር ወሲኑ። በዚ ድማ ኣብ ለካቲት 1976 ካብ ኣሜሪካ ናብ በረኻታት ኤርትራ ብምምጻእ ኣብ ህዝባዊ ሓይልታት ሓርነት ኤርትራ ተሰሊፉ። ሓርበኛ ተጋዳላይ ሰመረ ርእሶም ጉቡእ ፖለቲካውን ወተሃደራውን ትምህርቲ ድሕሪ ምቕሳም ኣብ ሱዳን ኣብ ቤት ጽሕፈት ህዝባዊ ሓይልታት ድሓር ህዝባዊ ግንባር ተመዲቡ። ካብ 1976 ክሳብ 1991 እዋን ናጽነት ድማ ኣብ ሱዳን ኣብ ዕማማት ህዝባዊ ምምሕዳር ዝምድናታት ወጻኢ ከምኡ ውን ኣብ ስራሕ ስለያን ጸጥታን ብዝተፈላለየ ጽብሕታት ሓላፍነት ብልዑል ተወፋይነትን ትግሃትን ተቓሊሱ። ሓርበኛ ተጋዳላይ ሰመረ ርእሶም እቲ ንነዊሕ ዝተቓለሰሉ ዕላማ ኣብ ሸትኡ በጺሑ ኤርትራ ሓራ ድሕሪ ምውፃእ ቀዳማይ ጸሓፊ ቤት ጽሕፈት ግዜያዊ መንግስቲ ኤርትራ ኣብ ሱዳን ኮይኑ ተመዲቡ ንሓደ ዓመት። በዚ ሓላፍነት እዚ ድሕሪ ምስርሑ ድማ ኣብ ሚኒስትሪ ጉዳያት ወፃኢ ኤርትራ ኣብ ኣስመራ ጸሓፊ ጠረጴዛ ኣሜሪካን ምክትል ኣህጉራውያን ውድባትን ኮይኑ ብምምዳብ ክሳብ 1996 ሰሪሑ። ኣብ 1997 ከዓ ኣምባሳደር ኤርትራ ኣብ ሕብራት መንግስታት ኣሜሪካ ኮይኑ ተመዚዙ። ኣብ ክፍሊ ህዝባዊ ምምሕዳርን ዲፕሎማስያዊ ስራሕትን ንነዊሕ እዋን ብምስራሕ ህዝብን ሃገርን ዘሰከሙ ሓላፍነት ብብቕዓት ዝፈጸመ ብፃይ ሰመረ ኣብ 2003 ኣብ ማሕዳር ዞባ ማእከል ኮይኑ ተመዚዙ 4 ዓመታት ድሕሪ ምግልጋል ኣብ 2007 ሚኒስ

0: ሚኒስተር ትምህርቲ ኤርትራ ኮይኑ ተመዚዙ ብጻይ ሰመረ ኣብ 2018 ኣብ መንጎ ኤርትራን ኢትዮጵያን ንዕስረ ዓመታት ዝጸንሐ ኩነተ ተጻብኦ ንምብቃዕ ኣጠቓላሊ ስምምዕ ሰላም ድሕሪ ምፍራሙ ብደረጃ ሚኒስተር ኣምባሳደር ኤርትራ ኣብ ኢትዮጵያ ድሒሩ ድማ ቀዋሚ ወኪል መንግስቲ ኤርትራ ኣብ ሕብረት ኣፍሪቃ ኮይኑ ተመዚዙ ገዲም ተጋዳላይ ምኩር ዲፕሎማሰኛ ኣመሓዳርን ሚኒስተርን ሰመረ ርእሶም ድሕሪ ናጽነት ጎኒ ጎኒ ስርሑ ኣብ ዓዲ እንግሊዝ ን8 ዋርሕ ንኣህጉራዊ ዝንድናታት ዝምልከት ትምህርቲ ኣብ ርእሲ ምጽንዑ ኣምባሳደር ኣብ ዝነበረሉ እዋናት ኣብ ዓበይቲ ኣህጉራዊ ዋዕላታትን ዓውደ መጽናዕትን ንሃገር ወኪሉ ብምስታፍ ዓቕሙን ክእለቱን ዘበርኸ ቋንቋታት እንግሊዝ፣ ፈረንሳ፣ ዓረብ፣ ኣምሓርኛ ጽቡቕ ገይሩ ዝመልኽ ትጉሁን ክኢላን ዲፕሎማሰኛ እዩ ነይሩ። ስውእ ተጋዳላይ ኣምባሳደር ርእሶም ኣብ እዋን ሓርነታዊ ቃልስን ድሕሪ ናጽነትን በጽሕፈታት ዝተመዲቡ ኣብ ዝሰርሓሉ ግዜ ኣብ ምስፋሕ ዲፕሎማስያዊ ዝምድነታትን ምሕያል ክልታዊ ርክባትን ኣብ ምውዳብን ምጉስጓስን ምሕብሓብን ኣብ ወጻእ ዝነብሩ ኤርትራውያን ዝተጻወተ ግደ ልዑል ክብርን ኣድናቖትን ዘውሃቦ እዩ። በዓል ሓዳርን ኣብ ብሓሙሽተ ውሉዳትን ሓርበኛ ተጋዳላይ ሚኒስተር ሰመረ ርእሶም ብሃገራውን ሞያውን ኣበርክቱ ጥራይ ዘይኮነ ሰብኣዊ ባህርያት እውን ዝድነቕ እዩ። ኣብ ስርሑ ምስ ዓብዪ ይኹን ንእሽቶ፣ ምስ ተገልጋሊ ህዝቢ ይኹን መሳርሕቱ ለዚቡ ናይ ምርዳእ ባህሪ ዝነበሮ ምቕሉልን ጥዑምን ቁኑዑን ግሉፅን ፍትሓውን ሕያዋይን ንመሳርሕቱ ብፍልጠት ከማዕበል ዝፅዕር ሰብ ብምንባሩ ብኩሎም መቓልስቲ ይኹን ብህዝቢ ኣዝዩ ቅቡሉን ፍትውን እዩ ነይሩ። ከምዚ ዝኣመሰለ ገዲም ዓብይን ክቡርን ተቓላሳይ ንሓዋሩ ብክብሪ ኣንፋነወሉ ህሞት እምበኣር ከም ሃገራውያን ዝስምዓና ሓዘን ርዝነቱ ቀሊል ኣይኮነን። ብጻይ ሰመረ ከምዚ ኣብ ታሪክ ህይወቱ ብሓጺሩ ዝተገልጸ ዕምሩ ምሉእ ብልዑል ፍቕርን ተወፋይነትን ስለ ህዝብን ሃገርን ተበጅዩ ድሕሪ ምግልጋሉ ኣብ ዝቐረበ ዓመታት ጥዕና ብምስኣኑ ኣብ ሕክምናዊ ክትትል ይጸኒሑ ኣብ መበል 83 ዓመት ዕድሚኡ ድማ ብሰሉስ 21 ሓምሌ 2026 ኣብ ሆስፒታል ሓይሊ ኣየር ኤርትራ ተሰዊኡ። ሎሚ ዓርቢ 24 ሓምሌ ልክዕ ኣብ መበል 83 ዓመት ልደቱ ሰዓት 10 ቅድሚ ቀትሪ ክቡር ፕረዚደንት ሃገረ ኤርትራ ኣቶ ኢሳያስ ኣፈወርቂ ላዕለዎት ሰበ ስልጣን መንግስትን ግንባርን ቤተሰቡን መቓልስትን ኣብ ዝተረኽብሉ ኣብ መካነ መቓብር ሓርበኛታት ኣስመራ ብክብ ዝበለ ስነ ስርዓት ሓመድ ኣዳም ለቢሱ መስዋእቲ ናይ ከምዚ ዝኣመሰለ ክቡር ዜጋን ኣብነታዊ መራሕን ንሃገርን ህዝብን ዓብዪ ክሳራ እኳ እንተኾነ ብጻይ ሰመረ ኣብቲ ዝተዋህቦ ዕምሪ ብምሉእ ዓቕሙን ብልሑን ንሃገርን ህዝብን ተወፊዩ ብምስራሕ ሃገራዊ ግብኡ ብምልኣት ዝፈጸመ ዜጋ ብምዃኑ ነቲ ብዙሕ ዝዓመመሉን ዘፍረየሉን ጉዕዞ ህይወቱ ብሓበንን ዓብዪ ክብርን እናዘክርና ኢና ንፋነዎ ዘለና። መንግስቲ ኤርትራ ብመስዋእቲ ገዲምን ውፉይን ተጋዳላይ ሚኒስተር ሰመረ ርእሶም ዝተሰምዖ መሪር ሓዘን እናገለጸ ንስድራ ቤቱ መቓልስቱን መሳርሕቱን ጽንዓት ይሃብኩም ጽንዓት ይሃበና ይብል። ዘለኣለማዊ ዝኽርን ሰማእታትና ዓወትን ሓፋሽ
1: ካብዚ ቀጺሉ ዕምበባ ናይ ምንባር ስነ ስርዓት ክካየድ እዩ። ብስም መንግስቲ ኤርትራ ፕረዚደንት ኢሳያስ ኣፈወርቂ።

መጺኡ ዘሎ ዕምበባታት ብዙሕ ስለ ዝኾነ ዝርዝሩ ንስድራ ቤት ክወሃብ እዩ። ክቡራን ቀባሮ ክብረት ይሃበልና፣ ሕሰማይ ትርከቡ የቐንየልና። ስነ ስርዓት ሓመድ ድበ ኣብዚ ተፈጺሙ ኣሎ። ዓወት ንሓፋሽ።

ل

0: ወሰን ወሰን ሓዲሩ ገና ኸሎ ዕሸል ጥዑም ኣይረአየን ንጥዑም ክቐልቅል ብዘይካ ብዘይካ ጥሙዋ በረኻ ህደት ገደል ብዘይካ ጣምእ ደንከልያ ናይ ዓላ ጐለጉል ብዘይካ ዱር ሰሜናዊ ባሕሪ ዕበል መንዴሩ ኣጆኻ ዝበሎ ጽንኩር ከም ስገር ዝነገር እንታይ ተዓንዲሉ ብዘይዛ ጽንዓቱ እንትርፎ ድሌት ናቕ ዘይብል እምነቱ ብዘይካ ትወኑ ዘይዓርብ በንያቱ ዓብዪ ሕልምያ ጽምዓት ሓርነቱ ውዲት ክትካእ ብውዲት እከይ ክትወልዳን እክት ከይነበሩ በጃ ዝስራዕ ቅድሚኡ ከይተረፎ ረዳት ዘሕልዉ ድሕሪኡ ምዕራብ ፀሓይ ከሎ መሪር ብዙሪኡ ኢዱ ከይሃበ ፈንጢስ ይመስ
1: ዲብያናይ ወንጎቦ ምስ ተገራ ንሳሓል ነቒለን ኣለና ንኽብላ ገተብ ምሰጥለለ ኮነ ዝላ ስሙር ቅልፅ

0: ጠብጣብ ናይ ደመይ ንመንፈስካ ርኢ ክሳግም እየ ንቕድ ኣሰርካ ለሚነይ ክጋልብየ ገና ኣብ ዝባን ፈረስካ ኣብ ናትካ ዝኾነ መንግሥቲ ብዝኾነ ጣቋ ኣብ ዝኾነ ሜዳ ብዝኾነ ቋንቋ ይምሳብ ምክሉ ይንቀጻብር ኩናት ትኹን ብር የትክላ ፍትሑ ኣነ ለኒ ምዕራፍ ታሪክ ኣለዋጓሕ
1: ነቒልካ ዶ ጅግና ብዓንተባ ዓደይልካ ከላ ይሳበቦ ወሰን ዳሓሊርካ ወሰን ሕሹ ዘይንፋስካ ንፋስ መነፊሱ ዘይሓይልኻ ሓይል መንጥሒሱ ዘይመትከልካ መትከል መነፊሱ እታ መትከልካ ሎም ደሞ ሞይታ ሸዊት ዓደይ ወዳ መንከይ ዘምታ ዓይነይ ብኽፍታ ብርከይ ብጥዒታ ከይድቅስዶ ኮይኮነ ወጋሕታ ልበይ ብቕ

0: ማይ ምነ ማለት ማይ ኩዖ ንዕበል ደረ ማርያም ሙሉእ ካብ መረብ ወይ ከዓ ፋዱል ንብሎ ክሳብ ካብ በዓል ከባቢ ሓጋዝ ከይተረፈ ነጆ ዕዳጉ እዩ ብዙ ካብኡ እንዳኣራረዩ ሸቃጦ ናብሮኦም ንክዕብዩ እንዳኣራረዩ መፅኦም ኣብዚ ሰፊዕ ዕዳጋ እዩ ዘለዎ ተላይ ንእዞባ መልቂ ዝሰፍሐ ኣብዚ መፅ ካብ ዝተፈላለየ መፅ ካብ ፀሮና ዋላ እንኳ ካብ በዓል ፀሮና ሕጂ ካብ ዓዲ ቀይሕ ሓደሓደ ግዜሲ ንመስባሕቲ ዝኾኑ ጥሪት ክገዝኡስ ካብዚ ካብ ዓዲ ቀይሕ ናብዚ መፅኦም በዓል ደቀ ምሓረ እዩ መፅኦም ኣብዚ ዋላ እዱ ክገዝኡ ጥሪት ክገዝኡ ከስብሑ በዓል ደቀ ምሓረ በዓል ዓዲ ኋላ መን ኣስመራ ኣብዚኣ ትውዕል
1: ኣዝዮ ፍቓዱ ይበሃል ኣብዚ ካብ ዝሰርሕ 2ልተ ዓመተይ ኮይኑ ዕዳጋ ፅቡቕ እዩ ዘሎ ክመደረ ሽጉርቲ ካውሎ ከምኡ ኩሉ ደቂቕ ኣራንሺ ባናና ኩሉ ሒዝና ኢና ንውዕል ኣብዚ ንገዝኡ ደ ካብኡ ኣብ መንደፈራ የምፃልና ዓማዊል ኣለዋና ካብ መንደፈራ የምፃልና ንና ካብዚኣተን ካብኣተን ተቐቢልና ካብዚ ንና ንሰርሕ ንውዕል ፅቡቕ እዩ ተሓጉሸን በ ተሓጓስ ምሸ ስራሕ ውዒልና ንዓተን ንብን ፅቡቕ ሓደ ቅሩብ ንዓና ትርፍ ኣቢልና ፅቡቕ እዩ ከም እዳገብርና ደቅና ንዕንግል ኣለና ፅቡቕ እዩ ሳላተን ኣታውዩ ፅቡቕ እዩ ፅቡቕ እዩ
2: ኣነ ዓንዶም ግብሪሂወት ይበሃል ዓንዶም ግብሪሂወት ገብረስላሰ ይበሃል ኣብዚ ከተማ እዚ ወይ ኣብዚ ዕዳጋ ዝካየድ ንጥፈታት ናይ ዝተፈላለየ ብእኽሊ ይኹን ብዝተፈላለየ ቐንጠመንጢ ብብዙሕ ነገራት እዚ ዕዳጋ ነካይድ ማለት እዩ ብጋሽ ናኣቱ እኽሊ ይካየድ ኣብዚ መሸላ ዳጉሻ ዳጉሻ እኳ ድሓን ኣብዚ ከባቢ እውን ኣሎ ብብዝሒ ኢባ ካብዚ ከባቢ እውን ይመፅእ እቲ ካልእ ግን መብዛሕትኡ ብጋሽ ድመፅእ ኮይኑ ኣብዚ ድማ ንሕና ብኡ መጠን ታሽምዳበልና ንኸይድ ጥረምረ ባልደንጓ ኣሎ ሰበረ ኣሎ ሰበረ ኣሎ ዕናዓተር ኣሎ እዚኢታ ዝመስል ብዙሕ ነካየደ ንጥፈታት
3: ኣብ ዕዳጋ ማይ ድማ ዘየለ ንብረት ዳርጋ የለን ብምልኦም ጥረታት ፍረታት ኣሕምልቲ ጠለበጊዕ ከብቲ ካብ ዝተፈላለዩ ኣንፈት መፂኦም ኣብዚ ዕዳጋ ይዓርፉ ንዓዳጊኦም ብዝዕግብ መዳይ በብዓይነቶም ተቐሪቦም ከዓ ንመሸጣ ድልዋት ይኾኑ
4: ኣነ ገብሪወት ቀሺ ኣስራ ትበሃል ኣድራሻ ይዓድወሎ ንዞብ ዓረዛ ምሕዳር ምላድ ማንታ ናብዚ ከዓ ጤለበጊዕ ሒዞ መፅ ክሸይድ ጤለበጊዕ ሒዞ መፅ ኣባጊዕ ሒዞ መፅ ክሸይድ ጤለበጊዕ ፅቡቕ ኣለዎ ከም ኩነታት እዩ ጤለበጊዕ እቲ ዝለዓለ በጊዕ ፅቡቕ በጊዕ እተ ኮይኑ 220 ተምኢትን ማለት እዩ እንተደ ከከም ኩነታት ኮይኑ ካ ፅቡቕ በጊዕ 68 77 ሽየጥ ጤል 77 ፅቡቕቲ ጤል ትሽየጥ ክሳብ 2,000 ትሽየጥ ፅቡቕቲ ላም 11 ትሽየጥ ዕዳጋ ማይ ድማ ናይ ብሓቂ ፅቡቕ እዩ ንዝሸይጥን ንዝገዝእን ፅቡቕ ዕዳጋ እዩ ሙች እዩ ዘድለየካ ክትረኽበሉ ትኽእል ዕዳጋ እዩ ነጋዶ እተደ ኮይኖም ካብ ሻምቆ ካብ ዕበል ዓድሻዓዲ ክሳብ ውንጃሓይ ከይተረፈ ናብ ዕዳጋ ማይ ድማ ይቕርብዎ ሙችይ ዕዳጋ ማይ ድማ ኣብ መስመር ስለ ዘሎ ዝለዓለ ዕዳጋልና ኢና ንግምቶ ንሕና ኣብ ማይ ድማ መፅኻ ዝደለካዮ ከም ትረክብ ኣይጠራጠርን ኢኻ ኣብዚ ዕዳጋ ወላ ሓንቲ ኣብዚ ዕዳጋ መፅኻ ኣብ እንስሳታት ዝኾነ ይኹን ኣይትስእን ኢኻ ገመል ኣሎ ብዕራይ ኣሎ ጤል ኣላ ላም ኣላ ኣድግላ ዝኾነ ይኹን ኣብዚ ኣሎ
5: ኣነ ፀጋ ንግሰ ሓብተ ይበሃል ኣባል ከዓኒ ንስራሕ ንሸየ ኣነ ግን ኣብዚ መምፅኢ ከዓኒ ብዕራይ ክሸጢ ኢለ መፅ ማለት እዩ ኣብዚ ከዓኒ ናይ ብሓቂ ምስ ዘሎ ዕዳጋ ኣብቲ ዝዋዕለ ዕዳጋ ሸጥና ድሓኒ እዩ በዚ ዘሎ ዕዳጋ ድሓን ፅቡቅ ሸጠ ማለት እየ ወ ፍሉይነት ዳ ብጣዕሚ እቲ ናይ ንግዲ ናይ እንስሳሲ ብጣዕሚ ብዝተፈላለየ ቁርናዓት ስለ ዝመፅእ ኣብዚ እቲ ህዝቢ እዩ ኣብዚ ክሸይጥን ኣብዚ ክገዝእን ናይ ብሓቂ እዛ ዕዳጋ ናይ ማይ ድማስ

ብጣዕሚ ፅቡቅቲ ዕዳጋ እወ እዚኦም መምፅኦም ካብ ጋሽባርካ ኮይኑ ካብ በዓል ኣንተሮ ካብ በዓል ተኾምብያ ካብ ሻምቆ ከምኡውን ካብ መልቂ ካብ ጋሽባርካ መብዛሕትኦም ዝመፁ በዚ ካብ ጋሽባርካ እዩ ብሓቂ ይመፀ ቅድሚ ሕጂ እውን ኣብዚ ፍትም ነርአ ናይ ጣል ይሽቅጥ ነርአ ሕጂ ግን ምዚ ናይ መንግስታዊ ምዃን ግን ቁርባ ቆርፂ እዮም መሪ ኣነ ይሽቅጥ ነርአ ዚ ይፋሃትም ነርአ እቲ ዕዳጋ እውን ፅቡቅ ናይ ብሓቂ ከምዚ ናይ ማይ ድማ ዕዳጋ የለን ብጣዕሚ ዝምዝገን እዩ ኣብዚ ጀካ እቶት መሪ ሳራ የብሉ ንዚ ዕዳጋ ፅቡቅ ዕዳጋ እዩ ካብ ደንጀን ደንጀን ትበሃል ኣብዚአ ደንጀን ዘዋዕረዛ

0: ዕዳጋ ማይ ድማ ካብቲ ብብዝሒ ኣብ መዓልቲ ቀዳም ዝካየድ ዕዳጋ ወፂኡ ኣብ መዓልቲ ሓሙስ ዝካየድ ብምዃኑ ካልእ ብልጫ ናይዚ ዕዳጋ እዩ።
1: እዚ ሕጂ ቀደም እንታይ ብሉ ዓበይቲ ብዙ ዓበይቲ ክብልዎ ንሰምዕ ማለት እዩ ሓሙስ ኣይተዘረበትን ዕዳጋ ሓሙስ ኣብ ከባቢና የለን። ቀዳም ረቡዕ እውን የለን። ሕጂ ድርብ ኣይኮነትን። ሓሙስ ዝበሃል ዕዳጋስ ኣብ ማሽግሊ ትበሃል ቦታ ኣብ ንእስ ዝበሃል ዓላይ ጋሽ ኣብ ጓሮ ሓሙስ ኣላ። ስለዚ ኣብዚ ከም ንግደት እዩ ዝኸባብ ድፍለጥ ሓሙስ ከም ንግደት ሓሙስ ክትከብር ከም ደበለዋ ቀሽ ድሜጥሮስ ነብሪኢድ ቀሽ ድሜጥሮስ ገብረ ማርያም ሲ ሓሙስ ልክዕ ከም ንግደት ክትረአ ከም ደለዋ ተዛሪቡ ገለ ብሉና በዓል ቢባሻ ሃፍተይ ሃፍተ ደሱ ዓደይ በዓላ ብላ በዓላ ይብላ እስቅያስ ከብተ ናውተ ዝበሃል ዓበይቲ ወለድና ብሓጎታትና ኣበይ እስቅያስ እዚ ዓዲ ሃብታም ዓዱ ምዃኑ ብትንቢት እውን ብቀደም ብዓበይቲ ሃብታም ምዃኑ ይግለጽ እዩ። ስለዚ ሲ ሓሙስ ብምዃና ሓሙስ ጠቕላላ ኣይውኩርኒ ተኸባቢት ህዝቢ ልሙድ ቀዳም ወይ ሰንበት ተትኸውን ነራ ምመፀ ዶ ኣይምመፀን ንሓሙስ ኢሎም ድዋ ቀደም ብሓሙስ እዩ ኣብ ሓጎታትና መሪቖም ማፀኒሖም ብኡ ከዓ ንቕፅል ኣለና።
2: ብልጩ መዓልቲ ዕዳጋና ሓሙስ ምዃኑ ሶሉስ ኣብ ዕዳጋ ዕበል ድዋዓለ ኣብ መልቁ ድዋዓለ ቀዳም ኣብ ሻምቆ ድዋዓለ ባሮንቱ ድዋዓለ ክድ ክሳብ ኒኔው ታሕቲ ክሳብ ኣንተረ ዝዋዓለ ቀዳም ናብውዕ ኢሉ ሓሙስ ናብዚ ዕዳጋና ይርክብ እዩ። እስቲል ካብዚ ተገዚኡ ከዓ ዕዳጋ ቀዳም ንመንደፈራ ንእስመራ ንድባርዋ ተር ኢሎም ከዓ ንቀዳም ክርክቡ ካብዚ ዝተገዝኡ ንቀዳም ክርክቡ ውን ዕድል ይረኽቡ እዮም። ስለዚ ንሕና ዕዳጋና ሓሙስ ምዃኑ ብጣዕሚ ፅቡቅ ብልጫ ኣለዎ ይብል ኣለ።
0: ዕዳጋ ማይ ድማ ነቲ ከተማ እውን ከም ዝንቀሳቐስ ስለ ዝገብሮ ኩለን ውሃብቲ ኣገልግሎት እታ ከተማ ኣብ ንጡፍ ስራሕን ዝፅመዳ
2: ናይ ስራሕ ዕድል ንኩሉ ሰብ ክኸፍተሉ ይኽእል እዩ። ዕዳጋ እንተልዩ ውሃብቲ ኣገልግሎት ቤት ቁርሲ ቤት መግቢ ሕክምና ናይ ውልቀ ሰባት ናይ ፋርማሲ ይኹን ናይ መንግስቲ ዕዳጋ እንተልዩ ንዓዲ ዓብ ለውጢ እዩ ደምፅ ኣላ። ምክንያቱ ኩሉ እቲ ናብቲ ዕዳጋ ዝመፅእ ብውሃብቲ ኣገልግሎት ብቁርሲ ብቤት መግቢ ብመደቀሰ ሆቴላት ኩሉ ዝተገልጋሉ ስለ ዝኸውን ነዞም ከምዚኣቶም ንኣመሰሉ ትካላት እውን ዕድል ይፈጥር እዩ። ምክንያቱ እቲ ዝገዝእ ንሎም መዓልቲ ዕዳጋ ትማሊ መፂኡ ሓዲሩ ኣሎ ሎሚ መሰስለጠ ደይከደ እውን ንፅባሕ ክኸይድ ኢሉ ክሓድር እዩ። ስለዚ ውሃብቲ ኣገልግሎት ኩለን ትካላት ክንቀሳቐሳ ክሰርሓ ይኽእላ እዩ እዚ ዕዳጋ እዚ ብምህላው። ስለዚ እዚ ይብል
1: እዚ ምዕባለ ናይ እዚ ምናልባት ሕጂ ከምቲ ቅድሚ ሕጂ ዝነበሮ ኣይኮነን ዘሎ ፆም ስለ ዝኾነ ፆም ረመዳን እዩ ጦም ርብዓ እዩ ከምኡ ስለ ዝኾነ ምእኹት ኮይኑ ኣይተረኣየንን ኣነ ዚ ዕዳጋ ምክንያቱ ዝርኦ ዘለና ዓለቕልቕሲ ፍርቂ እዩ ንዓይ እጂ እቲ ዕዳጋ ምዕሩግ ምዃኑ ካልእ ዕዳጋ ከብቲ እዚ ትሪኦ ዘለካ ዕዳጋ ናይ ዕዳጋ እኽልን ኩዳርን ፅቡቕ እዩ ዘለዎ ማለት እየ ዕዳጋ ከብቲ ኣብ ማእኸል ናይ ህዝቢ እዩ ዘሎ ዕዱል እዩ መሬት ዝተራገፈ እምኒ ኣለዎ እቲ ዕዳጋ ሲ ዋላ እቲ ኣታዊታት መንግስቲ ክረክብ ተደ ኮይኑ ሓደ ምዕሩግ ዕዳጋ ናይ ከብቲ እንድሕር ኣ ጌርና ኣታዊታትና መንግስትና ይኹን ኩሉ ምዕሩግን እኩቡን ይኮነልና።
2: እዚ ተረኪቡ ዘሎ ፀጋ ኣብ ውሽጢ ዓድኻ ካብን ናብን ሰሪሕካ ትነብረሉ ፀጋ ቀሊል ፀጋ ክሳብ ዘይኮነ ተገልጋሊ ኣስተውዒሉ ኣየነይተ ንዕኡ ተገድሶ ክገዝእ ይላቦ እቲ ኣገልጋሊ ወይ ትሸቃጢ ንብሎ ከዓ ብልክዕ ነቲ ህዝቢ መጠነኛ ዝኾነ መክሰብ እንዳረኸበ ነፍሱን ከይጎድአ ስርሑን ከይጎድአ ንህዝቢ እዚ

ኣገልግሎት ህዝቢ ዝህብ ትካል ክሳብ ዝኾነ ኣገልግሎት ህዝቢ ክንህብ ካብ ነብሰይ ጀሚርና በዚ መዓልቲ እዚ ፅቡቅ ኣጋጣሚ እዩ ደጊምና መፅባዕ ክንኣቱ ንደሊ ዓይነ

0: መንሱረቲ እብኣዳም ዋዳያ እንደ ይገቢ ምስታቅበልክ እንደ ኣውዳሓኪ እብእደኖስክ ግሲ ላትናፋዓኪ ሕረይ ዋልደንኪማ የን እሎምቶም እዘማሽ ኣለዎ ትባረካላ ምን ኸላጦም እንደተዓሰው እንደደርሰው ማጦር ክህልና ኣልብሉ ከሎ ኣደ ኣብሽር ብልኸይር እዩማ ኩልና ማጦር ክህልየን ፈዱ በስ እንቲ
1: ኣማንኩምቱ ኣነ ወጀሚለ ምልህየቸ ሰንቕረናሆ ፋምናሆ እዚ ሄኒ ለትነፍዓና ሓርያም ወካርያም
2: ኣለና
3: ሰኒ ወደ ፖሎቸ መሱራ ሕና የ ምን ካልእ ነዛርሳ ማለ ለትነፍዓክ ሕረይ በስ ሓርያማ በል እንትግቲ ደርሳ ደራሰት
0: በስ ህታታ ሰንትበ ይባ ሰንትበ ያ ጀማዓት ልኬር ሕርያን መጃል እግል ደረሰ ኣሳስ ምስታቅበሎም ሰበቱ ኩልኩም ዋልዴን እቲ ወቅት ሕርያን መጃል እግል እጀኒትኩም ስደዎም ወህዋየቶም ወማዕደረቶም እንደፈረግኩም ሕርያኖም ሓሽሞ እግሎም ወደሓንኩም ወሰላመትኩም

መደብና ትራን ኣብ ሰሙን እዙ ንኡስ መደብና ዓለም ስነ ጥበብ ብዛዕባ ኣብ ፋሽን ዓለም ዘለዎ ኣልባሳት እያ ገለ ክትብለና መሪፃ ዘላ። ኣልባሳት ዝተፈላለዩ ለውጥታት እናገበሩ ብዝተፈላለዩ ነገራት ተጸልዮም በቲ ንኹነታት ዝምጥን መንገዲ ተሰሪሖም ይቐርቡ እዮም። ወቕቲ እውን ሓደ ካብቶም ንኣሰራርሓ ኣልባሳት ዝጸልዩ ረቕሓ እዩ። ኣብዚ መደብ እውን ብዛዕባ ወቕታዊ ኣከዳድና ኣብ ፋሽን ከመይ ይመስልን እቶም ዝሰርሑ ክዳውንቲ ኸ ከመይ ዝመስሉ እዮም ዘላለዩ ትሕዝቶ ይኸውን። ንኡስ መደብና ዳሳስና ብዛዕባ ፍሉያት ገዘፍቲ ኣኻውሕን እምባታትን ይቐርበልና። እቲ ፍሉይ ጽባቐኦም ብሳይንስ ክተረድእ ዘይከኣሉን ተዓዚብካ ግን ንተፈጥሮ ክተድንቕ ካብ ዘኽእሉካ ቦታታት ዝዳሰሰ እዩ ክኸውን ትሕዝቱ። ዕድመ ጸጋ እዩ፣ ንእስነት ድማ ዕዳ እዩ ዝብሉ ሓረጋት ልሙዳት ኣባህላ ሕብረተሰብናዮም። ናይ ሎም ሰሙን ንኡስ መደብና ፍኖተ ህይወት እምበኣር ንተመክሮ ህይወት ወዲ 108 ዓመት ክድስ ዘለናያ ምክትታል ናባኹም ተኸታታሊት ፊልም ሳውን መበል 24 ክፋል እውን ካብ መደባትናያ። ብተወሳኺ ዝተፈላለዩ ዜማታትን ከምኡ ውን ኣዛኒት ዝበልናዮም ቪድዮታት እውን ከም ኣካል ትሕዝቶ መደብና ትራን ዝሰሙን እዚኦም ሞ ንኽትከታተሉ ብክብሪ ንዕድም። መደብና ትራን ቀዳም 25 ሓምለ ልክዕ ሰዓት 2 ፈረቓ ድሕሪ ቀትሪ፣ ድግማ ሓሙስ 30 ሓምለ ልክዕ ሰዓት 4 ድሕሪ ቀትሪ። መደብ ናትራን

0: ኣብ ሃገርና ይኹን ኣብ ዓለምና ካብ ዝውሃብ ዓይነታት ትምህርቲ ምስ እንጠቅስ ቀዳማይ ምሃብ ኣገልግሎት ትምህርቲ ንተፈጥሮኣውን ባህርያውን ጸገም ዘለዎም ኣካል ሕብረተሰብ ንኣብነት ከም ቤት ትምህርቲ ዓይነ ስውራን፣ ቤት ትምህርቲ ጽሙማን፣ ቤት ትምህርቲ ናይ ኣእምሮ ጸገም ዘለዎም ከምኡውን ቤት ትምህርቲ ዘይምዕሩይ ጠባይ ዘለዎም ክጥቀስ ይካል። ካልኣይ ካብ ስሩዕ ቤት ትምህርቲ ንዝወፁ ተምሃሮ ዝውሃብ ዓይነት ትምህርቲ ንኣብነት ኮረስፖንደንስ ኤዲኬሽን ማለት ብስምምዕ ምስ ሓደ ትካል ይኹን ኮሌጅ ካብ ስራሕኻ እናሰራሕኻን ከለኻ እትወስዶ ዓይነት ትምህርቲ ዲስታንስ ኤዲኬሽን ማለት ናይ ርሕቐት ዝውሰድ ትምህርቲ ሳልሳይ ኣብ ፍሉይ ቦታታት ዝውሃብ ዓይነት ትምህርትን ልምምድን ንኣብነት ቤት ትምህርቲ ቴክኒካል፣ ቤት ትምህርቲ ሕርሻ ካልእን የጠቓልል። እቲ ኣብ ራብዓይን መወዳእታን ዝውሃብ ዓይነት ትምህርቲ ድማ ምሃብ ስሩዕ ኣካዳማዊ ትምህርቲ እዩ። ስለዚ ብሓፈሻ ኣዋሳስዳ ዓይነት ትምህርቲ ኣብዘና ቐዲመን ክግለጻ ዝጸንሐ ኣርባዕተ ዝተሓፅረ ጥራሕ ስለ ዘይኮነ ኣዝዩ ብዙሕን መወዳእታት ዘይብሉን መስርሕ ሒዙ ካብ ዓመት ናብ ዓመት እናወሰኸን እናማዕበለን ይመጽእን ይኸይደን ኣሎ። ብሕጽር ዝበለ ቅርጽን ትርጉምን ትምህርቲ እዚ ኣብ ላዕሊ ክጥቀስ ዝጸንሐ እዩ። ሓደ ዝተምሃረ ዜጋ ምሁሪ ክበሃል እንተደኣ ኮይኑ በቲ ዝተምሃረሉ ዓውደ ትምህርቲ ይኹን ብኻልእ ወሳነ ተራን ኣበርክቶን ኣብ ሕብረተሰብን ህይወቱን ክጻወት ኣለዎ ኢሎም ዝገልጹ ሊቃውንት ኣለዉ። ነዚ ኣምር እዚ ብዝግባእ ዝተረድኡ ውፍያት መምህራን ኣብ ቤት ትምህርቲ ባርክ ኣለዉ። ተምሃሮ ኪነቲ ሒዞሞ ዘለዉ ስሩዕ ኣካዳማዊ ትምህርቲ ኣብ ኮሌጃት ክጸንሖም ዝኽእል ዓውድታት ትምህርትን ዝምባሊኦም ብኣግኡ ኣለልዮም ዝሕሾም ዝመርጽሉ ኣገባብ ዝሕግዝ ዓውደ መጽናዕቲ ከዳሉ በቒዖም እዮም።
1: ሎሚ መምሃራን ተምሃሮን ማሕበራዊ ሳይንስ ቤት ትምህርትና ቤት ትምህርቲ ካልኣይ ደረጃ ባርካ ሶሻል ሳይንስ ፎር ሶሻል ዴቨሎፕመንት ኣብ ታሕቲ

0: ዝብል ቴማ መዓልቲ ማሕበራዊ ሳይንስ ብዝተፈላለየ ቅርበት ወይ ኣቕርቦት የእንግዶም ኣለዉ። እዞም ተምሃሮ ነፃ ባይታ ተኸፊቱሎም ብዝከኣሎም መጠን ዘድሊ መፅናዕቲ ከካይዱ ጸኒሖም ነቲ ኣብ መዓልታዊ ኣካዳሚያዊ ትምህርቶም ዝመሃርዎ ክለሳ ሓሳብ ድማ ብዝተኻእለ መጠን ክገልፅዎን ኣባይታ ከርእይዎን ፈቲኖም ኣለዉ።
1: ዓውድታት ባህርያዊ ስነ ፍልጠት ኣዝየን ብዙሓት እኳ እንተኾና ንገለ ምስሊ ንጠቅስ፣ ሕክምና፣ ኩሎም ዓይነታት ምህንድስና፣ ሕርሻ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ ወዘተየን። ብተወሳኺ ዓውድታት ማሕበራዊ ስነ ፍልጠት እውን ብተመሳሳሊ ብዙሓት እየን። ንገለ ምስሊ ንጠቅስ ዓውደ ትምህርቲ ስነ ጽሑፍን ስነ ቋንቋን፣ ጋዜጠኛት፣ ቁጠባ፣ ፋይናንስ፣ ቱሪዝም፣ ስነ ሕብረተሰብ፣ ሕጊ፣ ፖለቲካዊ ስነ ፍልጠትን እየን። ዓውደ ትምህርቲ ስነ ቋንቋ ማለት ስነ ፍልጠታዊ ፍልስፍና ደቂ ሰባት ኣብ ስነ ቋንቋ ኮይኑ ሓፈሻዊ ዝኾነ መግለፅን መብርህን ናይ ቋንቋታት ዓለም መበገስን መሰረታውያን ዝኾነ ቋንቋ ምፍላጥ ወይ ምምርማር ከምኡ ድማ ቆልዑ ነቲ ምስተወልዱ እምበር ከይተወልዱ ዘይፈልጥዎ ቋንቋ ዓለም ብቐሊሉን ብዕምቆትን ከም ዝፈልጥዎን ዝለማመድዎን ዝሕግዝ መፅናዕቲ ምክያድ ከምኡ ድማ ምስ ዓበዩ ከመይ ገይሮም ነቲ ካብ ወፃኢ ዝኾነ ቋንቋታት ዓለም ኣብ ምልምማዱን ምፍላጡን ዝሕልፎ ግዜን ምቅናይ ናይ ሓንጎል ደቂ ሰባትን ኣስፊሑ ዝዝቲ ዓውደ ትምህርቲ እዩ። ዓውድታት ትምህርቲ ስነ ጥንትን ስነ ሕብረተሰብን። እዚ ዓውድታት እዚ ኣብ ሃገርና ዘሎ ቅርስታትን ጸጋታትን ነቲ ገና ዘይተመዝመዘ ቱሪዝማዊ ጸጋታት ሃገርና ሓበሬታ ንኽተመሓላልፍን ንኸተውርስን ኣብ ምዕቀቦም ከዓ እወንታዊ ተራ ክትጻወት ዘኽእል ዓውድታት እዩ። ፖለቲካዊ ስነ ፍልጠት ከም ኣካል ማሕበራዊ ስነ ፍልጠት ርእሱ ኽኢሉ ኣብ ዩኒቨርስታትን ኮሌጃትን ዓለምና ክጽናዕ ካብ ዝጅምር ነዊሕ እዋን ኮይንዎ ኣሎም። ፖለቲካዊ ስነ ፍልጠት ኣብ ህንፀት ሃገርን ሃገርነትን ዝህልዎ መስርሕ ብስነ ፍልጠታዊ ኣገባብ ዝቓኒ ዓውደ ፍልጠት እዩ። ኣገዳስነት ፖለቲካዊ ስነ ፍልጠት ኣብ ዝምድናታት ሃገር ምስ ዓለም ውሽጣዊ መስርሕ ህንፀት ሃገርን ሃገርነትን ዓብ ምዃን እዩ ዝሕበር።

0: ሕጂ ትናይተይ መበገሲ ሕጂ ዓመት ዓመት ኣብ ዘዝተፈላለየ ቤት ትምህርትታት ዘዝተፈላለየ ምድባት ይካየድ ብማሕበራዊ ስነፍልጠት ዘይኮነስ ብኢንጂነሪንግ ደይ ወይ ሳይንስ ደይ ተባሂሉ ኣብ ዘዝተፈላለየ ቤት ትምህርትታት ይኽበር። ኣብዚ ቤት ትምህርትና ከ እዮሪኦም ኩሉ ግዜ ሕጂ ዓሚ ንየለበንስ መምህር ነይረ ሕና ኸ ኣይንገብር ንዲና ሕና ኸ ከምዚ ዓይነት ሓሳብ ኣለና ዝብሉ ተምሃሮ ብዙሕ ይመፁሉ ነይሮም። ካብ ዝጀመረ እቲ ሓሳበይ ማለት እዩ ንሕና ኸ እንተኮይና ናይ ማሕበራዊ ስነፍልጠ መዓልቲ ዘይንገብር ልክዕ ከምቶም ካልኦት ቤት ትምህርትታት ዝገብሮ ዘለዉ ፈጠራውነት ሓሓድሽ ነገራት ዝገብሩ ንሕና ከዓ ነዞም ተምሃሮ ባይታ ዘይንህቦም ብዝብል ሓሳብ ኢና ጀሚርና ማለት እዩ።
1: ንሕና ምሕሰብ ኢናት ነዚ ሓደ ረኣይ ሒዝና ኢና እሱ ከዓ እዞም ተምሃሮ እዚኦም ኣብቲ ናይ ሶሻል ሳይንስ ዘለዎም ተገዳስነት ተመዝሚዙ እቲ ሳብጀክት ወይ እቲ ዓውደ ትምህርቲ ማዕር ክንደይ ክምዕብል ከም ዝኽእል ማዕር ክንደይ ሓሳባት ከም ዘሎ ማዕር ክንደይ ሰፊሕ ምዃኑ ኣብ ነንሕድሕዱ ምትእሳር ከም ዘሎ ከምኡውን ምስተኻልእ ናይ ናቹራል ሳይንስ ወይ ባህርያዊ ስነፍልጠ ተባሂሉ ዝሕሰብ እውን ምስኡ ዝተሓሓዝ ነገራት ምህላው ከነርኢ ኢልና ብምሕሳብ ናይ ና ጌርናያ
2: እንታይ ዝብል ኣባህል ኣሎ ሓንቲ ገረብ ክተኽላ እታ ዝበለፀት ግዜ ቅድሚ 20 ዓመት እያ ተኻልይቲ ዝበለፀት ግዜ ከ ኣሎ ማዓንቲ እያ ትምህርትና ኸ ወላ ዝመደብ ቅድሚ ሕጂ ተገይሩ ኣይ እምበር እዚ ደፋር ስጉምቲ ወሲዱ ኣብ ግብሪ ከውዕሎ ምኽኣሉ ኣዝዩ ምስጋና ግቦ ማለት እዩ መደብካ ኣዝዩ ፅፉፍን ፅቡቕን ነይሩ ማለት እዩ።
3: ኩሉ ሞያ ስነ ናቱ ክብሪ ኣለዎ ሶሻል ሳይንስ ናቱ ክብሪ ኣለዎ ናቹራል ሳይንስ ድማ ናቱ ክብሪ ኣለዎ ሕጂ እቶም ሶሻል ሳይንስ እቲ ናህና ዓቕሚ ኸነርእዮ ስለ ዝደለና ኢና ማለት እዩ

0: ስለዚ ብዙሕ ጥቕምታት እዩ ዘለዎ ብሂስትሪ ንድሕር ጀሚርካ ከምኡ ኢልና ውን ክንገልፅ ፀኒሕና ኢና ብዙሕ ጥቕምታት ኣለዎ ቤዝ ኦፍ ኦል ቲንግስ ኩሉ ነገራት ኣብ ፓስት ዘጋጠመ ኣብ ሕሉፍ ዘጋጠመ ንዓና ሕሉፍ ስለ ዘፅናዕና ኢና ሕሉፍ ስለ ዘፅናዕናስ ንዓናስ እንታይ ጥቕሚ ኣለዎ ብዙሕ ሓሳባት ክመፀና ይኽእል እዩ ማለት እዩ ሕሉፍ ስለ ዘፅናዕካ ብዙሕ ጥቕምታት ኣለዎ ማለት እዩ ቀዳማይ እንታይ ጥቕሚ ኣለዎ ንዝብል ሓሳብ እንተ ደኣ መፂእና ኣብቲ እቶም ናይ ቀደም ሰባት ኣብ ዝተፈላለየ ዓለማት ሰባት ዝርከቡ እቲ ናቶም ፖለቲካል ስነ ቁጠባ ፖለቲካዊ ሓሳብ ናይ ባህሊ ሓሳቦም እንታይ እዩ ልክዕ ከም ማና ድማ እሶም እቲ ናቶም ድሌታት ንምርካብ ላዕሊ ንታሕቲ ንብሉ ነይሮም እዮም ንዑ ነቲ ድሌታቶም ንክረኽቡስ እንታይ እዮም ዝገብሩ ነይሮም ዝብል ሓሳብ ነዚ ዘፅናዓልና ሂስትሪ እዩ ፕላስ እቲ ናትና ካብ ሕሉፍ ተበጊስናስ ከመይ ጌርና ናይ ሕጂ ናህና ናይ መፃኢ መደባት ንሕንፅል ድማ ካብ ሕሉፍ ኢና ንብገስ ኣብ ሕሉፍ ብዙሕ ጌጋታት የጋጥም እዩ ነዚ ንኸይኑ ደግሞ ሂስትሪ ፅኒዕና ኢና ንፈልጦ ሂስትሪ ስለ ዘፅናዕና እቲ ኣብ ሕሉፍ ኣጋጢሙ ዘሎ ጌጋታት ክንእርሞ ንኽእል ማለት እዩ
1: ናይ ሎማዓንቲ ዝገበር ናይ ማሕበራዊ ትምህርቲ ወይ ከለ ማሕበራዊ ስነፍልጠት እናትና ዕላማ እያ ስሎጋን ወይ ቴማ እናትና እንታይ ትብል ነራ ማሕበራዊ ስነፍልጠት ንማሕበራዊ ዕቤት እያ ትብል ነረ ወይ ማሕበራዊ ምዕባል እያ ትብል ነረ እዚ ኸለ እንታይ ኢና ደሊና እቲ ትምህርትን እቲ ሕብረተሰብን ብሓንሳብ ተጠርኒፉ ከም ዝኸይድ ንምግላፅ ኢና ሓደ ኣብ ማሕበራዊ ስነፍልጠት እንታይ ዕቢና እቲ ናይቲ ሕብረተሰብ ወይ ከ ምዕባለ ናይቲ ሕብረተሰብ ከላይ ከም ዝወሓስ ንምርኣይ ኢና ወይ ከለ ክልትዩ ቢንቶ ምዃኑ ማሕበራዊ ስነፍልጠት ንማሕበራዊ ትምህርቲ ዕቤት ቢንቶ ምዃኑ ክነርኢ ስለ ዘለና ናታ ቴማ ተጠቂምናላ ማለት እዩ
2: መጀመርያ ልምምድ ጌርና ኢና ነዊሕ ግዜ ትሬን ጌርና ኢና ከመይ ክኾውን ኣሎ ኣብ ኣመራርፃ ደርፊ ምስቲ መዓልቲ ዝኸይድ ደርፊ ኣመራርፃ ነዊሕ ትሬን ጌርና ከምዚኣ ክንእዘባ ፀናሕና ቅሪብና ኣለና ማለት እዩ
3: ኣነ ሒትያ ዝነበርካ ኣርእስቲ ፖለቲካል ሳይንስ እዩ ፖለቲካል ሳይንስ ብጣዕሚ ሰፊሕ ትምህርቲ እዩ ኣብ ሓደ ግዜ ኣብ ሓደ ወርሒ ትውድኦት ዓይነት ትምህርቲ ኣይኮነን ካብዚ መፅናዕቲ እዚ ዝፈለጥኩዎ እንተሎ ብዛዕባ ዝኾነ ነገር ክትዛረብ ወይ ከተቐርብ ትኾንካ ፅቡቅ መፅናዕቲ ክትካይድ ከም ዘለካ እዩ እዚ ሰብ ንሰምዖ ኢና ብዛዕባ ፖለቲካ ዝዛረብ ብዛዕባ መሪሕነት ክዛረብ ንሰምዖ ኢና ግን ፖለቲካ እንታይ ከምዃኑ ግን ዝፈልጦ ብዙሕ ሰብ የለን እዚ ብዛዕባ ዝኾነ ነገር ክትዛርብ ብዛዕባ ዝኾነ መሪሕነት ክትዛርብ ብዛዕባ ዝኾነ ጋቨርመንት ክትዛርብ ትኾንካ መጀመርያ ፖለቲካ እንታይ ከምዃኑ እቲ ምትእስሳር ናይ ፖለቲካን ሓይልን መሪሕነትን ካ ክትፈልጦ ኣለካ ማለት እዩ
4: ኦኬ እንግሊሽ ሕጂ ዝተፈላለዩ ብራንችስ እዩ ዘለዎ ዝተፈላለዩ ጨንፈራት ኣለዎ እዚኦም ድማ ስቴሮታይፕ ኤንድ ዲስክሪሚኔሽን ስቴሮታይፕ ግእዝ ኣሎ እናትና ብዓብኡ ማለት እዩ ሊንግስቲክስ ብሓፈሻ ሊንግስቲክስ ኣሎ ላንጉጅ እዚ ኢታት ኣሎ ማለት እዩ እዚ ክንፈላለዩ ከለና ላንጉጅ ማለት ቋንቋ እዩ ሊንግስቲክስ ድማ እቲ መበቀል ቋንቋ እቲ ቋንቋስ ብኸመይ መፅኡ ዝነግረና ወይ ድማ ዝሕብረና ዓውደ ትምህርቲ እዩ ማለት እዩ
5: ክል ግዜ ብሉፅነት ክመፅእ እንከሎ ፍልልያት ኢካ ትፈጥር ሕጂ እቶም ተምሃሮ ከዓ ሶሻል ሳይንስ ካብ ናቹራል ሳይንስ ዝለዓለ ኢልካ ክትነብሮም ከለካ እንታይ ይኮና ኣሎ ፍልልያት ኣብቶም መንእሰያት ተምፃእ ኣለካ ማለት እዩ ሕጂ መንእሰይ ዝበሃል ካ ክሉ ግዜ እንታይ እዩ እቲ ፒላርስ እቲ ዓንዲ ናይ ሕብረተሰብ መንእሰይ እዩ ሕጂ መንእሰይ በቲ ዝከኣሎ መጠን በቲ እሱ ዘሎ ብቕዓት እንተ ኣብ ማሕበራዊ ስነፍልጠት ኮይኑ ድዩ እንተ ባህርያዊ ስነፍልጠት ኮይኑ ድዩ ማዕረ ዝኾነ ኣበርክቶ ንሕብረተሰቡ ከገልግል ዝኽእል ዝኾነ ኢና ጌርናዮ ኤግዚቢሽን ማለት ካብ መጀመርቶ

ሕዚ ቀዳማይ ቀዳማይ ፀላው እንታይ ተይልና ስድራ ቤት ሓገዝ ዝኾንሎ ማለተይ ሕዚ ናይ በቲ መምህር እንዳጎስጎሰ ወላዲ ዘይሕግዝ እንተኾይኑ ወላ ሓንቲ ወላዲ እንዳሓገዘ መምህር ዘይጎስጎሱ እንተኮይኑካ ወላ ሓንቲ እታ ኤፌክት ሓንቲ ኣ ማለት እዩ እቲ ፅቡቅ ውፅኢት ኣብ ዝተምሃራይ ከነምፅእ እንተኮይና ግንታይ ክኾን ኣሎ ወለዲ እቲ ብቕዓት ናይ ውላዶም ኣብ ምንታይ ምዃኑ ኣብ ባህርያዊ ስነፍጠር ድዩ ዝምርከስ ወይስ ኣብቲ ማሕበራዊ ስነፍጠር ድዩ ወይስ ኣብቲ ባህርያዊ ክፈልዮ ክኽእል ኣለዎ ማለት እዩ ሕጂ ገሊኦ

0: ወለዲ እንታይ ይብሎም ነቶም ተምሃሮ ማለት እዩ ማሕበራዊ ስነፍጠት ክትኣቱ የብልካ ንምንታይ እቲ ማሕበራዊ ስነፍጠት ከምዚ ከምዚ እዩ ገለ እዩ ተፀለውቲ ኢኻ ክትከውን ገለ ወይ ሕማቅ ኣቨሬጅ ኢኻ ክተምፅእ ሕማቅ ዝኾነ ውፅኢት ኢኻ ክትሕዝ ዳሕራይ ገለ ኢሎም እንታይ ገብሮ ማለት እቲ ወላዲ ንባዕሉ ኣይቅበሎን እዩ ማሕበራዊ ትምህርቲ ሕጂ እቲ ቀንዲ ሓሳብ ናይዛ ኤግዚቢሽን ከማ ንሱ እዩ ነቲ ወለዲ ነቶም ወለዲ ዝበሃሉ ዘለዎ ሲ ነቲ ብቕዓት ናይ ማሕበራዊ ስነፍጠት ማዕረ ባህርያዊ ስነፍጠት ምዃኑ ንኸነርኢ ማለት እዩ ንመፃእ ከዓ እቲ ተምሃራይ ብዝያዳ ነቒሑ ኣብ ከምዚኣስ ኣነስ ሂስትሪ እንተኣተየ ክምዕብል ኽእል እየ ጂኦግራፊ እንተኣተየ ክምዕብል ኽእል እየ ዋላ ኣብቲ ፋይን ኣርትስ ኣተየ እውን ምስ ዝኾነ ኣበርክቶስ ክገብር ይኽእል እየ ኢሉ ሲ ሓሳብ ንኸምፅእ እቲ መጀመርቶ ማለት እዩ ሕዚ ልክዕ ከምቲ ኣብ ሓደ ሃገር ዶክተር ኣሎ ብዓብኡ ኸ ፈራዳይካ ኣሎ እቲ ባይታ ዘንፀባርቕሉ ዘሎ እቲ ብቕዓቶም ዝኽፍሉ ዘለዎ ባይታ በበይ ንኸውን ይኽእል እዩ ዶክተር ዝሰርሖ ስራሕን እቲ ጃዝ ዝሰርሖ ስራሕን በበይ ንኸውን ይኽእል እዩ ግን ፈራድ ተዘይሃልዩ ዶክተር ጥራሕ ሃልዩ ወላ ሓንቲ ትርጉም የብሉ ዶክተር ተሃልዩ ከ ፈራድ ተዘይሃልዩ ወላ ሓንቲ እቲ ዶክተር ናይ ባህርያዊ ስነፍጠት ክኾን ከሎ እቲ ጃጅ ከዓ እቲ ፈራድ ከዓ ናይ ማሕበራዊ ስነፍጠት ክኾን ኣሎ ማለት እዩ ሕዚ ክልቲኦም ግን ማዕሪ ኮይኖም እምነት ሕብረተሰብ ዘገልግልዎ ሓደ ካብ ሓደ ሲ ዝልዕል ኣይኮነን እቲ ባህርያት እዩ ዝፈላለ እቲ ባህርያት ናይ ስራሕ እዩ ዝኣ ዝፈላለ እምበር እቲ ብቕዓት ወይ ድማ እቲ ኣገልግሎት ዝህብዎ ዘለዉ ክልቲኦም እንታይ ጥቕምን ኣለዎ ማለት ነቲ ሕብረተሰብ
1: መብዛሕትኡ ሕብረተሰብና ከዓ ነዚ ሶሻል ሳይንስ ወይ ኣርት ዘሎ ናይ ዶኹማ ተምሃሮ ወይ ገለ እዩ ኣተሓሳስባ ዘሕደረ ማለት እዩ ስለዚ ሓደ እቲ ተምሃራይ የጓሳግስ ከምኡውን ሕብረተሰብ ኣብ ማሕበራዊ ስነፍጠት ዘለዎ ርዴት እውን ክበብል ይሓስብ ማለት እዩ
2: እዚ ናይ ማሕበራዊ ስነፍልጠት ዝበሃል ትምህርቲ ኩሉ ግዜ ኣብ ምፅሓፍ ኣብ መፅናዕቲ ምግባር እዩ ሓደ ተምሃራይ ናብ ካኣቱ እንድሕር ኮይኑ ናይ ምንባብ ልምዲ ኸጥር ክኽእል ኣለዎ ብዘይብኡ እዚ ሳብጀክት ዝዓውደ ትምህርትታት እዚ ብዙሕ ሰብ ከም ናይ ሕማቓት ተምሃሮ ነጥቢ ዘይብሉ ተምሃራይ ኢሉ ይሓስቦ እዩ ከም ዓይኒ ሓቂ እንድሕር መፂና ግን እዚ ዓውደ ትምህርቲ እዚ ኣብ ዝወድኡ እሶም እዮም ኩሉ ነቲ ሕብረተሰብ ዘማዕብል ነገራት ኣብ ምምእዛን ናይቲ ሕብረተሰብ ዝሰርሑ ምስቶም ምስ ከምኦም ዘሎ ናይ ባህርያዊ ስነፍልጠት ዝበሃል ዓውደ ትምህርቲ ስለዚ ሓደ ተምሃራይ ናይ መፅናዕቲ ክእለታቱ ዓብ ክክብ ክንብል ናይ ምንባብ ክእለቱ ዓብ ንክብል ድማ ኣብ ከም ዓይነት ዓውደ ትምህርቲ ካኣቱ ይኽእል እዩ
3: ኣነ ኮ ናይ ሕማቐት እዩ ናይ ንፋዓት እዩ ዝበሃል ነገር የለን ኣብ ስትሪም ምምረፅ ማለት እዩ እቲ ቀንዲ ዘገድስ ነገር ንዓኸ እንታይ ደስ ይብለካ ኣብ ምንታይ ክትሰርሕ ትኽእል እዩ ማለት እዩ ትወሳኒ ኣነ ብዛ ነብሰ ፐርሶናሊ 98 ኣቨሬጅ ኣለኒ ናይ ዩኒት ቀዳማይ ኣለኹ ናይ ቤት ትምህርቲ ናይ ዝብኑ ቤት ትምህርቲ ዝመርጦ ስትሪም ከዓ ኣርት ስትሪም ወይ ሶሻል ሳይንስ ስትሪም እዩ ማለት እዩ
4: እንድሕር ንፍዕ ኮይንካ መብዛሕትኡ ሰብ ናብ ባህርያዊ ዘሎ ሳይንስ ናብ ነይ ማይ ነፍሒ ናብ ወቅት ከድ ከም ዘለካ እዩ ዝደፈአካ ዶክተር ገለ እዩ ኣብ ዓድና ቀንዲ ዝኽበር እዞም ተምሃሮና ግን ኩሎም ዶክተር ክኾኑ ይክእሉን እዮም ካብዛ ነብሰይ ጀሚርካ ኣነ እውን ዶክተር ኣይኮንኩን ወይ ከምኡ ዓይነት ዘለዎ ሙያታት ክሕዙ ይክእሉን እዮም እዚ ሓቂ ከምዘይኮነሎም ማዓንቲ በዚ ዝረኣናዮ በዘን ሳብጀክታት በዘን ዓውደተ ትምህርትታት ኣጉሊሕና ርኢናዮ ኣለና ሰብ ነናቱ ዓይነት ክእለት እዩ ዘለዎ ነናቱ ዓይነት ከዓ ፍልጠት ኣለዎ ክገብሮ ዝኽእል ኣድማዕነት እውን ኣለዎ እዞም ተምሃሮና ከዓኒ ተገዲዶም ከምኡ ሓሳብ ስለ ዘሎ እቲ ሕብረተሰብ ወላ ወለዶም ዘይኮነስ በዓሎም ዳ ብድሌቶም ከኣት ወይና ንደልደልና ከም ዝሪኦ ዘለና ከምኡ ናይ ሕማቐት ተባሂሉ ይኣቱ ኣብኡ ከዓኒ ኣብእውን ክቕፅሉ ኣይክእሉን እዮም ቶማስ ሳይንስ ወይ ኣብቲ ባህራዊ ትምህርቲ ንብሎ ዘለና ዳኣቱ ከዓኒ ከይፈትህዎ ጥራይ ንሱ ክኸውን ስለ ዘሎ ኢሎም ከዓ ይኸዱ እዚ ነገር እዚ ክንቂሮ ንደሊ ንሕና ዘለና ከዓ ካብቲ ካብኣተን ዕላማታት እየን ዘአን ሰብ ዘዝተፈላለየ ክእለታት ኣለዎ ኣብ ዘዝተፈላለየ ከዓ ክድምዕ ይኽእል እዩ ናይ ግድን ዶክተር ጥራይ ኮንከን ክትኮን ዘለካ ወረባት እቶም ካልኦት ከ ደያኑ ኸ ባዕልኹም ጋዜጠኛታት ከ እቶም ፖለቲሽንስ ትበሃሉ ኸ እቶም ኣብ ቢዝነስ ዘለዉ ኣብ ባንክ ትሰርሑ ኸ እዚ ኸ ዓብ ሞያ ኣይኮነን ድዩ ንሓንቲ ሃገር ክትፈሪ ኩሉ ዓይነት እዩ ዘድልያ ሰብ
5: ነኖ እዚ ናይ ሕማቓት ኣይኮነን ምክንያቱ እዚ ነቲ ናትና ንኣብነት ሕጂ ኣብ ሂስትሪ እንድሕር መፂና ታሪክና ሕሉፍ ታሪክና ኢና ንግር ዘለና ዝኾነ ሰብ ደይፈልጦ ነገር ማለተይስ ዝኾነ ቫስት ዝኾነ ታሪክ እዩ ዘለና ኣዝዩ ገፊሕ ዝኾነ ታሪክ እዩ ዘለና ነዚ ድማ ዘይፈልጥዎ ኣድቂቖም ደይፈልጥዎ ሰባት ብዙሓት እዮም ካብኣይ ጀሚርካ ማለት እዩ ስለዚ ነዚ ንኽንሕብር ድማ ሕግዘና ማለት እዩ ኣብ ቋንቋ እንድሕር መፂና ድማ ቋንቋና መበቆል ቋንቋና ሕጂ ንኣብነት ግእዝ እዩ። ግእዝ ድማ ብዙሕ ሰብ ዘይፈልጦ ኣሎ። እቲ ቁፅርታት ኣፀሓሓፍዎ ኣነበብኡ ዘይፈልጦ ብዙሓት እዮም ዘለዉ። ስለዚ ነዚ ድማ ንኸነንብብን ንኽንፈልጥን ይሕግዘና እዩ። ስለዚ ድማ ናይ ሕማቓት ኣይኮነን
4: ወለክዕ ከምታ ዝበልከያ ንመጀመርታ ግዜ እዩ ተኻይዱ። እዚ ድማ ኩሉ ግዜ ንሕና እውን ነታ ቀንዲ ዝፀቐጥናላ መጀመርትኡ ክንካይዶ ስለዝደለና ለውጢ ወይ ከለ ናይ ሓሳብ ለውጢ ክነምፅእ ስለዝደለና ኢና። መብዛሕትኡ እዋን ማሕበራዊ ትምህርቲ ወይ ማሕበራዊ ስነ ፍልጠት ናይ ሕማቓት እዩ ኢሉ ስለዝሕሰብ እዚ ሓሳብ እዚ ክቕየር ስለዝደለና እዩ እ ኣብ ተምሃሮና ከመይ ነይሩ ዝበል ሕቶ ከላይ ብጣዕሚ ፅቡቅ እዮም ተቐቢሎሞ ኩሉ ትኽትርእዎ ዝወዓልኩም ብተምሃሮና ንሕና ጀስት ከም ሓጊዝናዮም ጥራይና እምበር ሓሳባቶም ናቶም እዩ ምድለዋቶም ብሙሉ ናት እዩ። ስለዚ እቲ ዝወዓለ ሲ ፅቡቅ መርኣያ እዩ። ብጣዕሚ ፅቡቅ እዮም ተቐቢሎሞ ዘለዎም ብቓት እዮም ኣውፅኦም ሉ እሶም ውን ነቶም ተምሃሮ ውን ብጣዕሚ ሓጊዝዎም ዘለዎም ብቓዓት ንኸውፁ ወይ ከለ ኣበይ ነፍዑ ንኽፍትሽ እውን ብጣዕሚ እዩ ሓጊዝዎም።

0: ሓደ ተምሃራይ እቲ ክሰርሖ ዝደሊ ንመጻኢ ኣብ ህይወቱ እንታይ ክኸውን ንደሊ ኣቐዲሙ ክሓስበሉ ኣለዎ። ብፍላይ ከም ተምሃራይ ኮይኑ ኣብ ሃይ ስኩል ወይ ድማ ኣብዚ ካልኣይ ደረጃ ምስ በፅሐ ተቐዳማይ ክሓስቦ ዘለዎ ነገራት ንመጻኢ እንታይ ክኸውን ኣለኒ ሓደ ሰት ኦፍ ጎልስ ወይ ድማ ዕላማታቱ ከነፃፅር ክኽእል ኣለዎ። ናብዚ ንኽኣቱ እንድሕር ኮይኖም ናብዚ ዓውደ ትምህርቲ እዚ ድማ እቲ ክገብርዎ ዘለዎም መጀመርታ ናይ ምንባብ ክእለቶም ዓብዲ ኣይኮነን ክርኢ ኣለዎም። ማዕር ክንደይ ምስ ናይ እተን ዓውደ ትምህርትታት ኣብ ማሕበራዊ ስነ ፍልጠት ዘለዋ ማዕር ክንደይ ፍትወትን ማዕር ክንደይ ተገዳስነትን ኣለዎም ኣብ ግምት ክእቱ ኣለዎም። ክልእ ስለ ዝማርሃኹስ ግን እቲ ሓደ ካብቲ ሓደ ሓይሽን ኢልካ ውን ክትፈልዮ ስለ ዘይትኽእል እዞም ተምሃሮ እዚኦም እቲ ናቶም ዕላማታት እንድሕራ ነፂሮም ፈሊጦም ኣብ መወዳእቱ እንታይ ዓይነት ዓውደ ትምህርቲ ክመርፁ ከም ዝደልዩ ክበፅሑዎ ይኽእሉ እዮም።
1: ነቶም ድመፁ ከላይ ፅቡቅ ኣርኣያ ነቶም ድሌታቶም ንክፈልጡ እውን ነቶም ምናልባት ኣብዚ ዝወዓለ ኤግዚቢሽን ናሲ ቆልዑት ነይሮም ናዮም ዓበይቲ ነይሮም ናዮም ብፍላይ ነቶም ዘይመረፁ ብቕዓቶም ንኸለልዩ እውን ሓጊዝና ዝብል ርዲት ኣለኒ።
2: ንመጻኢ ከምዞም ዝሓለፉ ኣቦታትና ኣያታትና ማለት እዩ ብሙዚቃ ተመክሮ ዘለዎም ከምኦም ንሃገረይ ከገልግል ሙዚቃ እዩ ዘለኒ ክእለታ ማዕቢለ ነብሰይ ንሃገረይ ከምኡ ተስፋ ገብር።
3: ኣነ ኣምላኽ ተፈቂዶ ትምህርተይ ወዲየ ሕጊ ክውድእ ደሊ ማለት እዩ ሎ ኮይነ ሎየር ኮይኑ ድማ ንሃገረይ ፍትሒ ኣምንጋስ ይሰርሕ ደሊ።
4: ኣነ ናይ ኣርት እንድሕር ኮይነ ሳይኮሎጂስት ይኸውን ደሊ እንድሕር ኣብ ሳይንስ መፂና ድማ ናይ ስነ ልቦና ይኸውን ደሊ እንድሕር ኣብ ሳይንስ መፂና ወይ ድማ ኣብ ናቹራል ሳይንስ እንድሕር መፂና ድማ ሚድዋይፍ ይኸውን ደሊ ወይ ድማ ኦብስቴትሪክ ዶክተር።
5: ዝኾነ ይኹን ዓውዲ ትፈትዎ ዝኾነ ዓውዲ ክኾን ኣለዎ ፅዒርካ ጥራይ ካብቲ ዝደለካ ደረጃ ክትበፅሕ ትኽእል ማለት እዩ ፃዕርን ብዙሕ ስራሕን ከዓ ይሓትት እዩ ማለት እዩ። እዚ ኣነ ካብ ቀደመይ ምንባብ ፈቱ ምፅናዕ ፈቱ ምሽምዳድ ፈቱ ስለ ዝነበርኩ ባዕለይ ሶሻል ሳይንስ ክመርፅ ከም ዘለኒ ፈሊጠ ማለት እዩ ብኡ ከዓ ፖለቲካል ሳይንስ ወይ ለው ካ ክመሃር ደሊ ማለት እዩ።
6: ቀንዲ ንሕና ክንብሎ ንደሊ ማለት እዩ በዛ መዓልቲ እዚኣ ማሕበራዊ ስነ ፍልጠት ካብ ባህርያዊ ስነ ፍልጠት የዓቢ ኮና ዝምዘልና ንሓንቲ ሃገር ክልቲኡ ማዕረ ማዕረ ከም ዘድሊ እዞም ተምሃሮ ከዓኒ ንኩሉ ብሓደ ባይታ ክፈተሎም ከም ዘለዎ ንክሪኦ ሕጂ ሓደ ሰብ ኮሌጅ ክኣቱ ወይ ማይነፍሒ እንታይ ከም ዝፅበዮ ብናቹራል ሳይንስ ወይ በዚ ባህርያዊ ሳይንስ ይፈልጥ እዩ እንታይ ኣለዋ ማይነፍሒ ኢንጂነሪንግ ገለ ንብል ብሶሻል ሳይንስ ወይ ብማሕበራዊ ስነ ፍልጠት ግን ስጋብ ሕጂ ብፍላይ ኣብ ሴኮንዳሪ ወይ ካልኣይ ደረጃ ቤት ትምህርትታት ብዙሕ ኣይግበርን እዩ። ስለዚ ብሕጂ እንታይ ይፅበዮም ኣለው ብፍላይ እዞም ዓሳይ ክፍሉ ኣለው እንታይ ፅበዮም ኣለው እንታይ እንታይ ሪኦም ክኣት ከም ዘለው እዩ ትናህና ዕላማ ማለት እዩ።
7: ከምዚ ሃይ ስኩል ተምሃሮ ዝሓስቦ ሓሳብ ኣይኮነን እዚ ከምዚ ኣብ ኮሌጃት ትሪኦ ዓይነት ሓሳባት እዩ ኣብ ኩሉ ማለት ኣብ ሂስትሪ ይኹን ኣብ ጂኦግራፊ ይኹን ኣብ ኢንግሊሽ ይኹን ዋላ ኣብቲ ናይ ሚዚክ ፋይን ኣርት ዘለዎ ከማኒ ክንሪኦም ከለና እቲ ብቕዓቶም ብጣዕሚ ፅቡቅ እዩ ዘሎ ሕዚ ንሶም ደኺሞም ስለዝኾኑ ከመስግኖም ይደሊ ዳሕራይ ከዓ ቤት ትምህርቲ ከዓ ብዓብዩ ማለት እዩ።

መደብና ትራን ኣብ ሰሙን እዙ ንኡስ መደብና ዓለም ስነ ጥበብ ብዛዕባ ኣብ ፋሽን ዓለም ዘለዎ ኣልባሳት እያ ገለ ክትብለና መሪፃ ዘላ። ኣልባሳት ዝተፈላለየ ለውጥታት እናገበሩ ብዝተፈላለዩ ነገራት ተጸልዮም በቲ ንኹነታት ዝምጥን መንገዲ ተሰሪሖም ይቐርቡ እዮም። ወቕቲ እውን ሓደ ካብቶም ንኣሰራርሓ ኣልባሳት ዝጸልዑ ረቕሒ እዩ። ኣብዚ መደብ እውን ብዛዕባ ወቕታዊ ኣከዳድና ፋሽን ከመይ ይመስልን እቶም ዝሰርሑ ክዳውንቲ ኸ ከመይ ዝመስሉ እዮም ዘላለዩ ትሕዝቶ ይኸውን። ንኡስ መደብና ዳሳስና ብዛዕባ ፍሉያት ገዘፍቲ ኣኻውሕን እምባታትን ይክቐርበልና። እቲ ፍሉይ ጽባቐኦም ብሳይንስ ክተረድእ ዘይከኣሉን ተዓዚብካ ግን ንተፈጥሮ ክተድንቕ ካብ ዘኽእሉካ ቦታታት ዝዳሰሰ እዩ ክኸውን ትሕዝቱ። ዕድመ ጸጋ እዩ፣ ንእስነት ድማ ዕዳ እዩ ዝብሉ ሓረጋት ልሙዳት ኣባህላ ሕብረተሰብናዮም። ናይ ሎም ሰሙን ንኡስ መደብና ፍኖተ ህይወት እምበኣር ንተመክሮ ህይወት ወዲ 108 ዓመት ክድሰልናያ ምክትታል ናባኹም ተኸታታሊት ፊልም ሳውን መበል 24 ክፋል እውን ካብ መደባትና እያ። ብተወሳኺ ዝተፈላለዩ ዜማታትን ከምኡ ውን ኣዛኒት ዝበልናዮም ቪድዮታት እውን ከም ኣካል ትሕዝቶ መደብና ትራን ዝሰሙር ዝዮም እሞ ንኽትከታተሉ ብኽብሪ ንዕድም። መደብና ትራን ቀዳም 25 ሓምለ ልክዕ ሰዓት 2 ፈረቓ ድሕሪ ቀትሪ፣ ድግማ ሓሙስ 30 ሓምለ ልክዕ ሰዓት 4 ድሕሪ ቀትሪ። መደብ ናትራን

መደብና ትራን ኣብ ዝሰሙን እዙ ንኡስ መደብና ዓለም ስነ ጥበብ ብዛዕባ ኣብ ፋሽን ዓለም ዘለዎ ኣልባሳት እያ ገላ ክትብለና መሪፃ ዘላ። ኣልባሳት ዝተፈላለየ ለውጥታት እናገበሩ ብዝተፈላለዩ ነገራት ተጸልዮም በቲ ንኹነታት ዝምጥን መንገዲ ተሰሪሖም ይቐርቡ እዮም ንኣሰራርሓ ኣልባሳት

እዚ ሰላምታና ተቐበሉ ፈንዎና ምክታል ትርከቡ ዝኸበርኩም ተዓዘብትና ከመይ ውዒልኩም ፍርቂ መዓልትን ፍረቓን ኣኪሉ ንሎሚ 24 ሓምለ ዝተዳለዎ ሃገራውን ዜናታት ሒዘልኩም ቅሪበ ዘለኹ ፊልሞን ዞም እየ ንምክታልኩም ብክብሪ ንዓደምኩ ብቐንዲ ርእስተ ዜና ፍለም ስነስርዓት ቀብሪ ገዲም ተጋዳላይ ሚኒስተር ሰመረ ርእሶም ሎሚ ኣብ መካነ መቕብር ሓርበኛታት ኣስመራ ተፈጺሙ ኣብ ዞባ ዓንሰባ ምስ ጋርያታዊ መሳርሒታት ሙዚቃ ይስራሕ ኣለኹም ዘሎ ተሓቢሩ ኤርትራውያን ንብርቲ ሽወደን ዝኽሪ መበል 50 ዓመት መምስራት ቤት ትምህርቲ ሰውራ ጸንቢሎ ሰራዊት ሶማልያ ብዘካየዶ ስርሒት ብውሕዱ 18 ኣባላት ዕጡቕ ጉጅለ ኣልሸባብ ከም ዝቐተለ ኣፍሊጡ ግሪክ ወታደራዊ ዓቕማ ንምምዕባል ካብ እስራኤል ዋጋ 4 ቢልዮን ዶላራት ዋርቂ ትሽምት ምዃና ሓቢራ

0: ኣብ ፈረንሳ ተኸሲቱ ዘሎ ሓደጋ ኣባርዕ መሮር ከቢድ ኣከባብያዊ ክሳራታት የውርድ ከም ዘሎ ተገሊጹ። ዝርዝር ዜና። ስነ ስርዓት ቀብሪ ገዲም ተጋዳላይ ሚኒስተር ሰመረ ርእሶም ሎሚ 24 ሓምለ ኣብ መካነ መቓብሪ ሓርበኛታት ኣስመራ ብኽብ ዝበለ ማዕርግ ተፈጺሙ። ንዝተዳለወ ትሕዝቶ ዳናይ ተስፋ ዝካ ክተቕርቦ እያ።
1: ስነ ስርዓት ቀብሪ ገዲም ተጋዳላይን ምኩር ዲፕሎማሰኛን ሚኒስተር ሰመረ ርእሶም ብናይ ክብሪ ሰልፍን ሰላምታን ተሰኒዩ ሎሚ 24 ሓምለ ሰዓት 10 ቅድሚ ቀትሪ ኣብ መካነ መቓብር ሓርበኛታት ኣስመራ ብኽብ ዝበለ ማዕርግ ተፈጺሙ። ኣብቲ ክቡር ፕረዚደንት ኢሳያስ ኣፈወርቂ ሚኒስትራት ዝርከብዎም ሰበስልጣን መንግስትን ግንባርን ከምኡውን ብኣሸሓ ዝቁፀር ህዝቢ ዝተሳተፎን ብኤርቲቪ ብቐጥታ ዝተፈነወን ስነ ስርዓት ታሪክ ይወስውእ ተነቢቡ። ኣብ 1976 ኣብ ህዝባዊ ሓይልታት ሓርነት ኤርትራ ዝተሰለፈ ተጋዳላይ ሰመረ ኣብ እዋን ሓርነታዊ ቃልሲ ካብ 1976 ክሳብ 1991 ኣብ ክፍሊ ህዝባዊ ምምሕዳር ወኪል ወፃኢ ጉዳያት ከምኡውን ሓላፊ ክፍሊ ስለያን ፀጥታ ናብ ሱዳን ድሕር ናፅነት ድማ ካብ 1991 ክሳብ 1992 ቀዳማይ ፀሓፊ ግዜያዊ መንግስቲ ኤርትራ ኣብ ሱዳን ካብ 1993 ክሳብ 1996 ኣብ ሚኒስትሪ ጉዳያት ወፃኢ ሓላፊ ጠረጴዛ ኣሜሪካን ኣህጉራውያን ውድባትን ካብ 1997 ክሳብ 2003 ኣምባሳደር ኤርትራ ኣብ ሕቡራት መንግስታት ኣሜሪካ ካብ 2003 ክሳብ 2006 ኣመሓዳሪ ዞባ ማእከል ካብ 2007 ክሳብ 2018 ሚኒስተር ትምህርቲ ከምኡውን ካብ 2018 ክሳብ 2025 ሚኒስተር ትምህርትን ኣምባሳደር ኤርትራ ኣብ ኢትዮጵያን ቀዋሚ ወኪል ኣብ ሕብረት ኣፍሪቃን ብምዃን ንሃገሩን ህዝቡን ብልዑል ተወፋይነት ዘገልገለ ሓርበኛ እዩ። ኣብቲ ኣጋጣሚ ብስም መንግስቲ ኤርትራ ፕረዚደንት ኢሳያስ ኣፈወርቂ ብስም ሚኒስትሩ ዞባዊ ምምሕዳራት ሚኒስተር ዓብደላ ሙሳ ብስም ሚኒስትሪ ጉዳያት ወፃኢ ሚኒስተር ዑስማን ሳልሕ ብስም ሚኒስትሪ ትምህርቲ ሚኒስተር ሓሊማ መሐመድ ብስም ስድራ ቤት ድማ ወዱ ራሚኤል ሰመረ ኣብ መቓብር ስው ኣኽሊል ዕምባባ ኣንቢሮም። ልዕሊ 50 ዓመታት ኣብ ቃልስን ሃገራዊ ናፅነት ምኽባር ልኡላውነትን ህንፀት ሃገርን ዘሕለፈ ውፊ ዜጋን ኣብነታዊ ሓላፍን ስው ሚኒስተር ሰመረ ርእሶም በዓል ሓዳርን ኣቦ ሓሙሽተ ውሉዳትን እዩ። ገዲም ተጋዳላይን ምኩር ዲፕሎማሰኛን ሚኒስተር ሰመረ ርእሶም ብ21 ሓምለዩ ኣብ መበል 83 ዓመት ዕድሚኡ ኣብ ኣስመራ ብሕማም ተሰዊኡ።
0: ናብ ካልእ ዜና ምስንሰግር ኣብ ዞባ ዓንሰባ ያታዊ መሳርሒታት ሙዚቃ ካብ ወለዶ ናብ ወለዶ ንምስጋር ይስራሕ ኣለኹም ዘሎ ተገሊጹ። ወኪል ኤርና ተስፋን ክኤል ገብሬስ ንኣካየትን ነገደን ሃገራዊ ፌስቲቫል ኣዘራሪቦ ዝዳለዎ ፀብጻብ ይሰብ።
2: ዞባ ዓንሰባ መለለይ ባህልን መንነትን ሕብረተሰብ ዝኾኑ ያተው መሳርሕታት ሙዚቃ ካብ ወለዶ ናብ ወለዶ ንምስግጋር ይስርሐሉ ከም ዘሎ ኣብ ሃገራዊ ፌስቲቫል ቀሪቡ ዘሎ ትሕዝቶ መርኣያ ምዃኑ ተገሊጹ። ዳይሬክተር ያታዊ ትልኢትን ሙዚቃን ኣቶ ፍሳያ ደበሳይ ሃገራዊ ፌስቲቫል ንምድማቕ ብዝተገብረ ሓያል ምድላዋት ንተለሃይቲ ዘሰኒዩ በገና ዋጣ ሻምቦቆን ክራድን ዝርከብዎም 11 መሳርሕታት ያታዊ ሙዚቃ ባህላዊ ፀጋታት ዞባ ምንፅብራቅ ዓብዪ እጃም ይገብሩ ከም ዘለዎ ሓቢሩ። እዞም መሳርሕታት ብመንእስያት ይውቅዑ ምህላዎም እቲ ሞያ ካብ ወለዶ ናብ ወለዶ እናተሰጋገር ይኸይድ ከም ዘሎ ዘርኢ ምዃኑ ንዝያዳ ብሉፅነት ግን ቀጻሊ ልምምድን ፃዕርን ከም ዘድልያ ገንዚቡ። ኣብ መዳይ ትልኢት እውን በቢግዜኡ ዝርአ ዘሎ ተስፋ ዝህብ ገስጋስ ቀጻልነቱ ንኽወሓስ ኪንዮ ሃገራዊ ፌስቲቫል ካልእ ኣጋጣሚታት ብስሩዕ ክውደብ ኣገዳሲ ምዃኑ ገሊጹ። እዚ ከምዚ ኢሉ እንከሎ ንኣነባብራ ኣለባብሳ ኣመጋግባን ካልእን ዝገልጽ ትሕዝቶያታዊ ድኮነ ኣባይቲ ኣብ ምልላይ ፍሉይነት ብሄራትናን ጽባቐንን ኣበርክቶ ይገብር ከም ዘሎ ካብ ኮሚተ ድኮነ ኣባይቲ መምህር ዓብዱ ኣዳድ ሓቢሩ። ብኣቀራርብኡ ትሕዝቶኡን ካልእን ካብ ዓመት ናብ ዓመት እናበለፀ ኣብ ዝመጽእ ዘሎ ያታዊ ድኮነ ኣባይቲ ሎሚ ዓመት ህድሞ ናይ ብሄረ ትግርኛ ረሴት ናይ ብሄረ ትግረ ከምኡውን ኣግዶ ናይ ብሄረ ብሌን ባህላዊ መልክዑ ከየጥፍአ ምቕራቡ ካብ በጻሕቲ ኣድናቆት ረኺቡ ከም ዘሎ ብተወሳኺ ኣብርሂቡ።

0: እዞም ዚ ኢሉ እንከሎ ኣብ ሃገራዊ ፌስቲቫል ኤርትራ 2026 ብመኮነን ሓበሬታን ጎስጓስን ሚኒስትሪ ምክልኻልን ሚኒስትሪ ዜናን ዝተዳለወ ስእላውን ንዋታውን ምርኢት ይቐርብ ኣሎ። ኣብቲ ንውርሻታት ገድሊ ማእከል ዝገበረ ትሕዝቶ ካብ 1970ታት ክሳብ ናጽነት ዘገልገላ ሬድዮታት ርክብ ኣብ ግዜ ሓርነታዊ ቓልሲ ኣህዱታት ሕክምና ዝጥቀማሉ ዝነበራ ዝተፈላለየ መሳርሒታት ብቋንቋታት ትግርኛን ዓረብን ዝተሰናድአ መጽሔታትን መጽሕፍትን ከምኡውን መበገስ መሳርሒታት ሙዚቃ ብመልክዕ ንዋት ቀሪቡ ኣሎ። ብዘካ እዚ ንተፈጥሮኣውን ሰብ ስርሖን ፀገማት በዲህካ ስንቂ ናብ ኣህዱታት ንምብፃሕን ዝተሓልፈ ኩነታት ኣብ ምምፃእ ናፅነትን ምውሓስ ላዕላውነትን ዝተፈፀመ ቕያ ከምኡ ናብ ልምዓት ሃገር ዝዕመም ዘሎ መድባት ዘንፀባረቕ ብቕብኣን ደረቕ ስእልን ዝተዳለዎ ትሕዝቶ ኣካል ናይቲ ምርኢት እዩ። ኣባል መኮነን ሓበሬታን ጎስጓስን ሚኒስትሪ ምክልኻል መንእሰይ መትከል የማነ ንኤሪ ናብ ዝሃቦ ሓበሬታ እቲ ብንዋት ቀሪቡ ዘሎ ትሕዝቶ ኣብ ዝተፈላለያ ክፍልታት ሚኒስትሪ ምክልኻል ተዓቂቡ ዝፀንሐ እቲ ደረቕ ስእልታት ድማ ምስ ሚኒስትሪ ዜና ብምትሕባር ዝቐረበ ምዃኑ ብርሂቡ ነጋድያ ናብ ዝሃቦ ርእቶ ተቐሪቡ ዘሎ ትሕዝቶ ኣብ እዋን ብረታዊ ቓልሲ ንዝነበረ መሳርሒታትን ኣብ ምምፃእን ምዕቃብን ናፅነት ዝተሓልፈ መስገድላትን ክርድኡ ከም ዝሓገዞም ብምጥቃስ ናብ መፃእ ወለዶታት ንኽሰጋገር ብቐዋምነት ዝዕቀበሉ ውሑስ ቦታ ክህሉ ተላቢኦም። ኤርትራውያን ነበርቲ ሽወደን ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውላ ብልዕል ድምቀት ፀንቢሎም ካብቲ ቦታ ዝበፅሐን ሓበሬታ ብመልክዕ ፀብጻብ ተዳልዩ ኣሎ ሚካኤል ሓድጎ ክቐርቦ እዩ።
1: ኤርትራውያን ነበርቲ ሽወደን ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ኣብ 22 ሓምለ ኣብ ስቶክሆልም መበል 50 ዓመት ምምስራት ዝኽሪ ወርቃዊ ኢዮቤልዩ ምምስራት ቤት ትምህርቲ ሰውራ ፀንቢሎም። ኣብቲ ብማሕበር ዝተጠርነፉ ኣባላት ቤት ትምህርቲ ሰውራን ተጋደልትን ነበር። ከምኡውን ዕዱማት ዝተረኽብሉ ስነ ስርዓት ኣምባሳደር ኤርትራ ኣብ ሪፓብሊክ ኢጣልያን ተንቀሳቐሰ ኣምባሳደር ኣብ ሽወደንን ኣቶ ፍስሓ ፅዮን ጴጥሮስ ነቲ ፅምብል ዝምልከት መግለፂ ሂቡ። ኣብ ቦምበር ኣዋሃዲ ሽማግለ ሃገራዊ በዓላት ኣብ ስካንዴቪያ ኣቶ ኣለም ተኽለ ጊዮርጊስ ድማ ብኣካል ንዝተሳተፉን ብቐጥታ ፈንወ ንዝተኸታተሉን ዮውሃና ድሑር ምባል መደብ ዝኽርን ጦብላሕታን መምስራት ቤት ትምህርቲ ሰውራ ብኩሉንትን ውዕውት ንዝገበሩ ኣካላት ሞጊሱ። ኣብቲ ኣጋጣሚ ህዝባዊ ግንባር ሓርነት ኤርትራ ምድላብ ፍልጠት ኣገዳሲ መንጠር ባይታ ንኩሉንትናዊ ምዕባለ ምዃኑ ብምግንዛብ ትምህርቲ ንጥቕሚ ሓፋሽ ዝብል ተበግሶ ወሲዱ መደብ ምጥፋእ ማሃይምነትን ስሩዕ ትምህርትን ንምዝርጋሕ ንዘካየዶ ፃዕሪ ዝምልከት መግለፂታት ክቕርብ ከሎ መምስራት ቤት ትምህርቲ ሰውራ ኣብዚ መዳይ እዚ ዓብዪ ታሪኻዊ ቦታ ከም ዝሕዝ በሪሁ። እቲ ስነ ስርዓት ንኣብ መሰራርታ ቤት ትምህርቲ ሰውራ ዝነበረ ብድሆታትን ዝተሰግረ ምስገደላትን ዝትርኽ ትሕዝቶ ቃል ምስክርነት ተምሃሮ ቤት ትምህርቲ ሰውራ ነበር፣ ከምኡውን ንንጥፈታት ተምሃሮን ኣበርክቶ መምህራን ኣሊትን ብዘንፀባረቕ ስእላዊ ምርኢት ዘጠቓለለ ነይሩ። ተሳተፍቲ በጎኖም ቤት ትምህርቲ ሰውራ ቤት ትምህርቲ ስነ ምግባር ሃገራውነትን ወኒ ቃልስን ምንባራ እቲ ውፅኢት ድማ ሎሚ ኣብ ኩሉ ፅፍሕታት ይርአ ከም ዘሎ ገሊፆም።
0: ዘይምቹ ቅርፂ መሬትን ዘይምጥርናፍ ዓድታትን ኣብ ዝወሃብ ኣገልግሎት ብሓፈሻ ኣገልግሎት ጥዕና ድማ ብፍላይ ኣዝዩ በዳሀ ስለ ዝኾነ ህዝቢ ኣብ ማእከላይ ቦታ ክጥርነፍ ሓላፍ መደበር ጥዕና ሸጋሊ ንእዞብ ኣስማጥ ነርስ ኢብራሂም ጅምዕ ፀዊዑ። መደበር ጥዕና ሸጋሊ ኣብቲ ከባቢ መሰረታዊ ፍታሕ ብምፍጣራ ኣብ ትካል ጥዕና ናይ ዛሕርሳ ዴታት መጠን ባእስታት 10.5 ሚታዊት ክትትል ቅድሚ ሕርሲ ናይ ዝገብራ ነፍሰ ፅራት ድማ ብ17.7 ሚታዊት ዕቤት እኳ እንትረአየ ዘይተሸፈነ ከባቢታት ስለ ዘሎ ፋሒለን ዘለዎ ዓድታት ናይ ምጥርናፍ መደብ ብዝለዓለ ክድፋኣሉ ተላብዩ። ህዝቢ ኣብ ሜላታት ምክልኻል ሕማም ዓሶ ዘለዎ ንቕሓት ሳላ ዝበረኸ መጠን መልከፍቲ ትሕቲ ዜሮ ወሪዶ ከም ዘሎ ዝሓበረ ነርስ ኢብራሂም ከምዚ መርሖ ሓበራዊ ፅሬት ንምርጋፅ ብዝተገብረ ፃዕሪ እቲ ሸፈነ 85 ሚታዊት በፂሑ ከም ዘሎ ኣብሪሑ። ኣብ መወዳእታ ብደረጃ ኮም ብዝተወስደ ተበግሶ እታ መደበር ፀሓያዊ ፀዓት ሳላ ዝተወደደላ ሸፈኒ ክታበት ኣብ ትሕቲ 5 ዓመት ዝዕድሚኦም ህፃናት 100 ሚታዊት ከም ዝበፅሐ ገሊፁ። ኣብ ወርሒ ሓምለ 2022 ዝተኸፍተት መደበር ጥዕና ሸጋሊ ንዓድታት ሓወፂ ሸጋሊ፣ ኣክዋር፣ ኣስማጥ፣ ቆሸን፣ ምልምልታን ኣገልግሎት ትህብ። ቤት ትምህርቲ ስራሓት ካይል ኣስመራ ንሓደ ዓመት ዘምሃረቶን 19 ሰልጠንቲ ትማል 23 ሓምለ መሪቓ። ርእሰ መምርታ ቤት ትምህርቲ መምህር ራጉኤል ተክለብ ዘስምዖ ቃል ሰልጠንቲ ብክልተ ዓይነት ስራሓት ካይላ ብግብርን ክልሳ ሓሳብን ከም ሰልጠኑ ሓቢሩ። መምህር ራጉኤል ኣስዒቡ እታ ቤት ትምህርቲ ካብ 2005 ክሳብ 2009 ዝተፈላለየ ምክንያት ኣቋሪፃ ድሕሪ ምፅናሕ ሚኒስትር ትምህርቲ ኣብ 2010 ዘውፅኦ ካሪክለም ኣብ ሰሙን 3 መዓልታት ኣብ 2 እብርን እናምሃረት ብድምር 213 ሰልጠንቲ

ሃምዛ መራእት ገሊፆም ወኪል ተመረቕቲ ብወገና ንኣገዳስነት ሞያን ንክዕባት ቁጠባዊ ኣታዊታት ብምጥቃስ ንዘቐሰሞ ፍልጠት ናብ መዛንኦም ንምስጋር ከም ፅዑሩቅ ቃልኣት እያ ኣብ ሚኒስትሪ ትምህርቲ ሓላፊ ጨንፈር ምክታልን ምቁፃርን ብቕዓትን ኣቶ መዓሾ ገብረትንሳይ ኣብ ዝሃቦ መዛዘመ ቃል ሰልጠንቲ ዝቀሰ

ጉጅለ ኣልሸባብ ከም ዝቐተለ ኣፍሊጡ። በቲ ኣብ ኣውራጃ ሂራን ዝተኻየደ ስራሕ ስርሒት ልዕሊ 20 ኣባላት ናይ ሽብራዊ ጉጅለ ከም ዝቐሰሉን ብርክት ዝበለ ማዓስከራት ከም ተቆፃፅረን እውን ሓቢሩ ኣሎ። ሰራዊት ሶማልያ ኣብ መወዳእታ ዝሓለፈ ወርሒ ሰነ ብዘካየዶ ደብዳብ ነፈርቲ ብውሕዱ 35 ኣባላት ኣልሸባብ ከም ተቐትሉ ምግላፁ ዝዝከር እዩ። እቲ ሰራዊት ኣብ 226 ኣንፃር ኣልሸባብ ዘካየዶ ስርሒታት ብዓይነትን መጠንና ስፊሕዎ ከም ዘሎ ፀብፀባት ይረድዉ። ሽበራዊ ጉጅለ ኣልሸባብ ንልዕሊ 20 ዓመታት ቀንዲ ፀጥታዊ ስጋኣት ሶማልያ ኮይኑ ከም ዘሎ ይፍለጥ። ግሪክ ወታደራዊ ዓቕማ ንምምዕባል ካብ እስራኤል ዋጋ 4 ቢልዮን ዶላር ኣፅዋር ክትሽምት ምዃና ሓቢራ። እዚ ኣብ ውሽጢ 3 ዓመታት ከም ዝትግበር ዝተገልፀ መደብ ስርዓተ ምክልኻል ሚሳይል ነፈርቲ ኩናትን ድሮናትን ከም ዘጠቓልል ሚኒስትሪ ምክልኻል ግሪክ ገሊጹ። እቲ ውጥን ኣካል ናይቲ ሃገሩ ወታደራዊ ዓቕማ ንምድንፋዕ ሰሊዓቶ ዘላ 28 ቢልዮን ዶላር ከም ዝኾነ እቲ ሚኒስትር ፍሊጡ ኣሎ። ኣስታት 3.5 ሚታዊት ካብ ጃምላ ሃገራዊ እቶታ ንፅላት ምክልኻል ትስልዕ ዘላ ግሪክ ክሳብ 236 ኣብ ዘሎ ግዜ ኤፍ35 ዝዓይነተን 4 ነፈርቲ ውግእ ካብ ኣሜሪካ ትሽምት መደብ ኣለዋ። እዛ ንዚ ኢሉ እንከሎ እቲ ወታደራዊ መደብ ብጉዳይ ባሕሪ ኣጅያንን ምብራቃዊ ማእከላይ ባሕርን ምስ ቱርክ ንዝፀንሓ ዘይምቅዳው መሊሱ ከኽርሮ ከም ዝኽእል ይእመት። ኣብ ሰፊሕ ክፋል ፈረንሳ ተኸሲቱ ዘሎ ሓደጋ ባርዕ መሮር ከቢድ ኣከባብያዊ ክሳራታት የውርድ ከም ዘሎ ተገሊጹ። በቲ ባርዕ ዛጊት ልዕሊ 35,040 ኪሎ ሜትር ጫካ ክህሞ ከሎ ልዕሊ 20,000 ሰባት ከም ተመዛበሉ ሰብ መዚ ፈረንሳ ሓቢሮም። ደቡባውን ምዕራባውን ክፋል ፈረንሳ በቲ ሓደጋ ብከቢድ ተሃሲ ከም ዘሎ ዝተቐስቶም ሰብ መዚ ኣብቲ ከባቢ ተኸሲቱ ዘሎ ክቱር ዋዒ መሊሱ የጋድዶ ከም ዘሎ ረዲኦም። ነቲ ባርዕ ንምግታእ ብርክት ዝበላ ሄሊኮፕተራት ዝተሳተፈኦ ዘለዋ ሰፊሕ ስርሒት ይካየድ እኳ እንተሎ ኣብ ትሕቲ ቁፅፅር ክኣቱ ከም ዘይከኣለ ተገሊጹ። ኣብቲ ሃገር ብውሕዱ 160 ሓደጋታት ባርዕ መሮር ኣጋጢሞ ከም ዘሎ ዝጠቕሱ ፀብፃባት ነዚ ሳልስተ እዚ ብዝሓየለ መልክዑ ክቕፅል ከም ዝኽእል ኣሚቶም ኣለዉ። ኣብ ፈረንሳ ጥራይ ዘይኮነ ኣብ እስጳኛ፣ ኢጣልያ፣ ግሪክን ፖርቱጋልን እውን ክቱር ዋዕ ዘስዓቡ ሓደጋታት ባርዕ መሮር ኣጋጢሞ ከም ዘሎ ይጥቀስ። ኣብ ሰፊሕ ክፋል ኤውሮጳ ተኸሲቱ ዘሎ ክቱር ዋዒ ኣብ ዝሓለፈ 4 ዓመታት ካብ ዝተመዝገበ ተመሳሳሊ ተርእዮ እቲ ዝለዓለ ምዃኑ ፀብፀባት ሜትሮሎጂ ይሕብሩ። ዜና ንምዝዛም ኣርእስታቶ ደግመልኩም። ስነ ስርዓት ቀብሪ ገዲም ተጋዳላይ ሚኒስተር ሰመረ ርእሶም ሎሚ ኣብ መካነ መቃብሪ ሓርበኛታት ኣስመራ ተፈፂሙ። ኣብ ዞባ ዓንሰባ ምስ ስጋርያታዊ መሳርሒታት ሙዚቃ ይስራሕ ኣለኹም ዘሎ ተሓቢሩ። ኤርትራውያን ነበርቲ ሽወደን ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ፀንቢሎም። ሰራዊት ሶማልያ ብዘካየዶ ስርሒት ብውሕዱ 18 ኣባላት ዕጡቅ ጉጅለ ኣልሸባብ ከም ዝቐተለ ኣፍሊጡ። ግሪክ ወታደራዊ ዓቕማ ንምምዕባል ካብ እስራኤል ኣርብ ዋጋ 4 ቢልዮን ዶላር ኣፅዋር ክትሽምት ምዃና ሓቢራ። ኣብ ፈረንሳ ተኸሲቱ ዘሎ ሓደጋ ባርዕ መሮር ከቢድ ኣከባብያዊ ክሳራታት የውርድ ከም ዘሎ ተገሊጹ። ነሳዕት እዚ ዝተዳለዎ ዜናታት ተዛዚሙሎም ዝትረፉ መድባትና ንሓድገኩም ብወገነይ ሰናይ መዓልቲ።

0: ሰላም ከመይ ፀኒሕኩም ክቡራትን ክቡራን ተኸታተልቲ ዕለታዊ ዜና ስፖርት ሒዘልኩም ቀሪበ ዘለኹ ሮቤል በረኸት እየ። ንምክታልኩም ብኽብሪ ዕድም
1: ውድድር ባይታ ቴኒስ ኣስማራ ኦፕን ቀጺሎም። ብሰሉስ 21 ሓምለ ናይ ኣውዲካ ምሕላፍ ውድድራ ደቂ ኣንስትዮ ዝተኻየደ ኮይኑ ሻሎም ኣሚነ ምስ ሮዳ እንድርያስ 6-3 ከምኡውን 6-4 ክትዕወትን ከላ ኣብ መንጎ ኣቢጋኤል ጳውሎስ ምስ ሜላት ሃብተ ኣብ ዝተኻየደ ውድድር ድማ ሜላት ሃብተ 7-6 6-4 ተዓዊታ ኣብ ናይ ደቂ ተባዕ

እቲኡ ድማ ኖህ በረኸት ምስ ማትያስ በረኸት ኣብ ዝተረኸብሉ ማትያስ በረኸት 63 ከምኡውን 64 ክዕወትን ከሎ ኤስሮም ኣንገሶም ምስ ኬብሮን ተሸመ ኣብ ዘካየድዎ ፀወታ ኤስሮም ኣንገሶም 61 ከምኡውን 63 ተዓዊቶም። ኣብ ካልእ ፀወታ ናሆር ኣሚና ኣብ ምስ ናኦድ ረዘነ ኣብ ቀዳመይ ፀወታ ናኦድ ረዘነ 76 ክስዕር እንከሎ ካልእ ፀወታ ድማ ናሆር 64 ተዓዊቶም። ኣብ ናይ መፈላለዩ ነጥቢ ድማ ናኦድ ረዘነ 14 ክዕወት ክኢሎም። ብረቡዕ ኣብ ዝተኻየደ ናይ ሳልሳይ ደረጃ ዝነበረ ፀወታ ድማ ኣብ ናይ ደቂ ኣንስትዮ ሻሎም ኣሚነ ምስ ኣቢጋይል ጳውሎስ ተረኺበን ሻሎም ኣሚነ 64 ከምኡውን 63 ስዒራ ሳልሳይ ደረጃ ክትሕዝ ክኢላ ኣላ። ኣብ ናይ ደቂ ተባዕትዮ ድማ ማትያስ በርኸት ምስ ናኦድ ረዘነ ቀዳሚ ፀወታ ናኦድ ረዘነ 75 ክስዕር እንከሎ ኣብ ካልእ ፀወታ ድማ ማትያስ በርኸት 62 ስዒሩ ኣብ መፈላለየት ነጥቢ ድማ ናኦድ ረዘነ 15 ክዕወት ክኢሉ ናይ ሳልሳይ ደረጃ ሒዞም። መዛዘሚ ውድድር ባይታ ቴንስ ኣስመራ ኦፐን ዝመፅእ ሰንበት 26 ሓምለ ኣብ ናይ ደቂ ኣንስትዮ ኣብ ሞንጎ ሮዳ ኣንድርያስ ምስ ሜላት ሃብተን፣ ኣብ ናይ ደቂ ተባዕትዮ ድማ ኣብ ሞንጎ ኤስሮም ኣንገሶምን ኡፎይታ ግርማይን ፀወታ ክህሉ ምዃኑ ህዝባዊ ርክባት ባይታ ቴንስ ፌደሬሽን ዞባ ማእከል ሓቢራ። ዙር ፈረንሳ 2026 ትማል ሓሙስ ብናይ መበል 18 መድረኹ ዝቐፅለሉ ኣብ ብጫን ፃዕዳን ናይ ጋንታ መሪሕነትን ዝመፀ ለውጥ የለን። ኣብ ቀጠልያ ማልያ ዝነበረ ፍልሊ ገፊሑ ኣብ ናይ ኣንበሳ ዓቐብ ማልያ ፖልካዶት ድማ ዝነበረ ፍልሊ ፀቢቦም። እዛ ኣብ ጎልጎል ፈሊማ ብዓቐብ እትዛዝም ዝነበረት 185.2 ኪሎ ሜትር ርሕቀት ዝነበራ መድረኽ እምበኣር ልዕሊ ኣብ ብጫ ማልያ ኣብ ናይ ዓቐብ ነጠብጣብ ማልያ ክሳብ 19 ነጥቢ እተኸስብ መድረኽ ብምንባራ ኣብ ናይ ኣንበሳ ዓቐብ ማልያ ፍልሊ ክትፈጥር ከም ትኽእል ግምታት ነይሩ እዩ። ካብ ፈለማ ጉዕዞ ልክዕ ከምተን ዝሓለፋ መድረኻት ብመጥቃዕቲ ዝፈለመት ኮይና ኣብ መበል 36.7 ኪሎ ሜትር ምስተጓዓዙ ዝነበረት ናይ 10 ነጥቢ ናይ ዓቐብ ፈረንሳዊ ተቀዳዳማይ ቫለንቲን ፓረት ካብ ሳውዳል ኩክስቴፕ ተዓዊትላ 10 ነጥቢ ረኺቦም። ሪቻርድ ካራፓስ፣ ቤን ሄይሊ፣ ማውሮ ሽሚድ፣ ማድስ ፐደርሰን ከምኡውን ሲንኩን ናይ 8.6421 ነጥብ ረኺቦም ድሕሪ ቫለንቲን ብምስዓብ። ኣብ ዝቕፅለ 92.2 ኪሎ ሜትር ኣብ ዝነበረት እውን ናይ ዓቐብ ነጥቢ ቫለንቲን 5 ነጥቢ ረኺቡ ድምር ነጥቡ ናብ 15 ነጥቢ ኣበሪኽዎም። ሪቻርድ ካራፓስ፣ ማውሮ ሽሚድ ከምኡውን ማድስ ፐደርሰን ኣሰሩ ስዒቦም ናይ 3.21 ነጥቢ ረኺቦም። ቀጠልያ ማልያ ወዲዩ ዘሎ ማድስ ፐደርሰን ኣብ ናይ ሎም ዓመት ዙር ፈረንሳ ኣብ ዓቐብ ብዝርእዮ ዘሎ ብቕዓት ዝነኣ ተቐዳደማ እዩ። እዛ ብመጥቃዕቲ ዕረፍቲ ዘይነበራ መድረኽ እምበኣር ኣብ ዝቕፅለት ቅድሚ ናይ ማእከል ቮላታ ዝነበረት ናይ ዓቐብ ነጥቢ ኣብ 112.8 ኪሎ ሜትር ቫለንቲን ናይ ተኸኣለን ንሪቻርድ ካራፓስ ኣኸቲሉ 2 ነጥቢ ረኺቡ ካራፓስ 1 ነጥቢ ወሲዶም። ኣብ 129 ኪሎ ሜትር ምስተጓዓዙ ዝነበረት ናይ ማእከል ቮላታ ኣቐዲሞም ካብ ዓባይ ጉጅለ መጥቃዕቲ ዝገበሩ 6 ተቐዳደምቲ እዮም ናብዛ ቮላታ ምሪሖም። ኣብ ዝሓለፈት መድረኽ ኣብ ሞንጎ ማድስ ፐደርሰን ምስ ጃስፐር ፊሊፕሰን ኣብ ቀጠልያ ማልያ ንዝነበረ ፍልሊ ናይ 7 ነጥቢ ጥራይ ኮይኑ ብምሕዳሩ ንፐደርሰን ቅሳነት ዝሃበ ይነበረን። ኣብታ መድረኽ ዝተጋግዩ ድማ ኣብዛ መድረኽ ክደግሞ ይፈቐደን። ፐደርሰን ነዛ ናይ ማእከል ቮላታ ንክዕወት ዘለዎ ፀዓት ክውፅእ ተሓቲት እዮም። እዚ ደኒማርካዊ ተቀዳዳማይ ማድስ ፐደርሰን ነዛ ናይ ማእከል ቮላታ እምበኣር ብዘይተቓጻጺ ተዓዊትላ ምስ ፊሊፕሰን ዝነበሮ ፍልሊ ናብ 32 ነጥቢ ኣበሪኽዎም። ኣብዛ ናይ ማእከል ቮላታ ማውሮ ሽሚድ፣ ሃላን፣ ቶቢያስ ጆሃንሰን፣ ሪቻርድ ካራፓስ፣ ማቴዎ ጀርጎንሰን ካብ 20 ክሳብ 10 ንዝነበራ ነጥቢ ወሲዶመን። ፊሊፕሰን ወይ እውን ቢንያም ኣብዛ ናይ ማእከል ቮላታ ኣይኣተውን። ኣብ ዝቐፀለ ፍጻሜ ራብዒቲ ናይ ዓቐብ ቮላታ እያ ነይራ። ኣብ መበል 166.2 ኪሎ ሜትር ምስተጓዓዙ ሕጂ እውን ቫለንቲን ንካራፓስ ኣኸቲሉ ተዓዊትላ 2 ነጥቢ ቫለንቲን 1 ነጥቢ ድማ ካራፓስ ተመቒሎም። እዛ ኣብ ዓቐብ ትዛዝም ዝነበረት መድረኽ ኣብ መወዳእታ ዝነበረ ቮላታ እምበኣር እቲ ናይዛ መድረኽ ተቐላሳይ ተቀዳዳማይ ተባሂሉ ዝተሸለመ ሪቻርድ ካራፓስ ካብ ኤኤፍ ኢዲኬሽን ምስኡ ዝጸንሑ ማውሮ ሽሚድ ከምኡውን ማቴዎ ጀርጎንሰን ብመጥቃዕቲ ፈልዩ ነዛ መድረኽ ብ4 ሰዓትን 26 ደቕን 21 ካልኢትን ግዜ ኣብ ሰዓት 41.72 ኪሎ ሜትር ናረገጸ ተዓዊትላ። ማውሮ ሽሚድ ካብ ጃይኳ ልኡላ ከምኡውን ማቴዎ ጀርጎንሰን ካብ ቪዝማ 45 ካልኢት ድሒሮም ካልኣይን ሳልሳይን ተርታ ሒዞም 1 ደቕን 14 ካልኢትን ተፈልዩ ራብዓይ ተርታ ዝሓዘ ናይዛ መድረኽ ንብምልኡ ናይ ዓቐብ ነጥቢ ዝተዓወትሉ ቫለንቲን ራብዓይ ተርታ ሒዙ። 1 ደቕን 57 ካልኢትን ዝተፈለየ ሃላን ቶቢያስ ካብ ኡኖ ድማ 50 ተርታ ሒዙ። ቢንያም ኣብዛ መድረኽ ካብ ዕዉት 33 ደቕን 34 ካልኢትን ግዜ ድሒሩ መበል 150 ተርታ ሒዙ ዛዚሞም። ስለዚ ኣብ ብጫ ማልያ ከምቲ ፅቢቱ ዝመፀ ለውጥ የለን። ስሎቬናዊ ታዲ ፖጋቻ ብ64.35/13 ግዜ ኣብ መሪሕነት ይቕፅል 4.32 ካልኢትን ዝተፈለየ ቤልጅማዊ ሬምኮ ኢቨኖፖል ኣብ ካልኣይ ተርታ 6.51 ግዜ ተፈልዩ ዘሎ ሜክሲካዊ ኢሳቅ ደልቶሮ ድማ ሳልሳይ ተርታ ኣሎም። ኣብ ቀጠልያ ማልያ ከምቲ የቐዲምና ዝገለጽናዮ እምበኣር ማድስ ፐደርሰን ብ477 ነጥቢ ኣብ መሪሕነት ይቕፅል። ኣብ ናይ ዝሓለፈት መድረኽ ናብ 7 ነጥቢ ፍልሊ ኣውሪድዎ ፅንሐ ጃስፐር ፊሊፕሰን

0: መድረኽ ኣብ ማእከል ቮላታ ነጥቢ ኸሲሩ ብ32 ነጥቢ ተፈልዩ ኣብ ካልኣይ ተርታ ይቕጽል። ኣብ ናይ ማእከል ቮላታ ዘይኣተወ ቢንያም ግርማይ ድማ ከምዝነበሮ ብ361 ነጥቢ ኣብ ሳልሳይ ተርታ ኣሎም። ኣብ ናይ ነጠብጣብ ማልያ ኣንበሳ ዓቐብ ታዲ ፖጋቻ ብ70 ነጥቢ ኣብ መሪሕነት ይቕጽል። ኣብዛ መድረኽ ንብምሉኡ ናይ ዓቐብ ነጥቢ ዝተዓወተሉ ቫለንቲን ድማ ንዝነበሮ ፍልሊ ኣጽቢቡ ብ69 ነጥቢ ብ1 ነጥቢ ካብ ፖጋቻ ድሒሩ ኣብ ካልኣይ ተርታ ይርከብ። ብ63 ነጥቢ ኣብ ሳልሳይ ተርታ ኮይኑ ዝስዕበ ዘሎ ድማ ዕውዛ መድረኽ ሪቻርድ ካራፓዝ እዩ። ኣብ ናይ መንእስያት ጻዕዳ ማልያ ኢሳቅ ደልቶሮ መሪሕነቱ ይቕጽል ብ42/42 ባዶ 4 ጊዜ። ናይ 20 ካልኢት ተፈልዩ ዘሎ ፓውል ሴክሳስ ካብ ዴካትሎን፣ ናይ 2:31 ካልኢትን ተፈልዩ ዘሎ ክዋን ኣይሶ ካብ ሊድልትረግ ድማ ኣብ ሳልሳይ ተርታ ይርከቦም። ኣብ ናይ ጋንታ መሪሕነት ጀርመናዊት ክለብ ሊድልትረግ ብ193/36/59 ጊዜ ኣብ መሪሕነት ትቕጽል። 22:05 ካልኢትን ጊዜ ተፈልያ ክለብ ሕቡራት ኢማራት ዓረብ ካልአይቲ፣ 56:10 ካልአይቲን ጊዜ ዝተፈለየ ጀርመናዊት ክለብ ሬድ ቡል ቦራ ድማ ኣብ ሳልሳይ ተርታ። ዝመፅ ሰንበት ብናይ 21 መድረኽ ኣብ ፓሪስ ፈረንሳ ብናይ ቸርኪቶ ውድድር ዛዝም ዙር ፈረንሳ 2026 ሎሚ ዓርቢ እውን መበል 19 መድረኹ ብ127.9 ኪሎ ሜትር ሕቐት ዘለዋ ክቕፅል እዮም። እዛ መድረኽ ብዓቐብ ፈሊማ ኣብ ዓቐብ እትዛዝም መድረኽ እያ። ብዘይካዚ እውን እታ ኣብ ናይ መወዳእታ ቮላታ ዘሎ ዓቐብ ብናይ ሓይሊ ፈረስ ዝዕቀን ዓቐብ ክትዛዝም እያ። 13.8 ኪሎ ሜትር ንውሓት ዘለዋ 8 ሚታዊት ምንቃዳር እውን ክህልዋ እዩ። 89.5 ኪሎ ሜትር ምስ ተጓዓዙ ድማ ኣብ እግሪ ዓቐብ ናይ ማእከል ቮላታ ክትህሉ እያ። ናብ መስርሕ ምስጋር ምስ እንሰግር ለንደናዊት ክለብ ኣርሰናል ፈላሚ ተፃወታይ ኣፈሪማ። ወዲ 24 ዓመት ግሪኻዊ ናይ ክንፊ ናይ ጸጋም ኣጥቃዒ ክሪስቶፍ ዞሊስ ካብ በልጅማዊት ክለብ ብሩጅ ብ40 ሚልዮን ፓውንድ ከም ዘፈረመቶ ፋብሪዚዮ ሮማኖ ሓቢሮም። እዚ ኣብ ናይ ጸጋም ምክፋል ከይተረፈ ዘድምዕ ተጻወታይ ዞሊስ ክሳብ ወርሒ ሰነ 2031 እዩ ናይ 5 ዓመታት ክታሙ ኣንቢሩ ዘሎም። ዞሊስ ነቲ ናብ በሽኪታስ ተሰጋጊሩ ዘሎ ሊዛንድሮ ትሮዛር ክትክኦ ከም ዝኾነ ይፍለጥ። እዚ ናይ ክንፊ ኣጥቃዒ ዞሊስ ናይ ዝክራማት ፈላማይ ፈራሚ ኣርሰናል ኮይኑሎም። እዚ ከምዚ ኢሉ እንከሎ ኣርሰናል ውልቃዊ ስምዕ ምስቲ ብልዑል ጠመተ ሂባ ትሰርሓሉ ዘላ ንብራዚላዊ ካፋሊ ብሩኖ ጉማሬሽ ካብ ኒውካስል ምፍራም ከም ዝተሰማዕት ፋብሪዚዮ ሮማኖ ገሊጾም። ኣርሰናል ውልቃዊ ስምዕ ምስ ጉማሬሽ ከም ዝዛዘመትን ሓድሽ ውዕል 70 ሚልዮን ፓውንድ ሒዛ ቀሪባ ከም ዘላን ሓቢሮም። ብሩኖ ምስ ኣርሰናል ብዛዕባ ውዕሉ ከም ዝተሰማምዐን ኣሰልጣኒ ኣርሰናል ሚኬል ኣርቴታ ድማ ነዚ ቀዳምነት ሂቡ ዝሰርሓሉ ዘሎ መስርሕ ንምፍጻም ተቓሪቡ ከም ዘሎ ይንገር። 70 ሚልዮን ፓውንድ ኒውካስል መልሲ ክትህብ ትፅቢት ኣሎ። እዛ ክለብ ንብሩኖ ጉማሬሽ ምጻእ ከተጽንሖ ድሌት ከም ዘለዋ ይፍለጥ። ካብ ዜና ኣርሰናል ከይወፀናም ዮከረስ ብኣልቫረስ ክለዋወጥም። ኣጥቃኣይ ኣትሌቲኮ ማድሪድ ጁልያን ኣልቫረስ ልዑል ድሌት ምፅምባር ምስ ባርሰሎና ዋላ እኳ እንተሃለዎ ኣትሌቲኮ ማድሪድ ድማ ክትሸጦ ምስ ትግደድ ካብ ስጳኛ ወፃኢ ክተርሕቆ መዲባቶ ንዘላ ተገንዚባ ኣርሰናል ንቪክቶር ጊዮከረስ ሂባ ንኣልቫረስ ንምውሳድ ኣብ ለውጢ ንኽዘራረባ ዕድመ ምቕረባ ክኢላ መስርሕ ምስጋር ጋሪ ጃኮብ ዘ ታይምስ ሓቢሮም። ድሕሪ ዋንጫ ዓለም 2026 ብሰንበት ብዓወት ሃገራዊት ጋንታ ስጳኛ ምዛሙ ሕጂ ድሕሪ 5 መዓልታት እቶም ኣብቲ ውድድር መምስ ሃገራቶም ልዑል ኣበርክቶ ዝነበሮም ተጻወቲ ዋጋ መሸጢኦም ኣብ ዕዳጋ ከም ዝተመሓየሸ ይሕበራሎ። እቶም ቀዳሞት 10 ተጻወቲ ዋግኦም ኣብዛ ሒዝንያ ዘለና ወርሒ ሓምለ ተመሓይሹ ቀሪቡ ዘሎ ድማ እዞም ዝስዕብ እዮም። ነሩጃዊ ኣጥቃዒ ኤርሊን ሃላን 220 ሚልዮን ፓውንድ፣ ስፓኛዊ ላሚን ያማል 220 ሚሊዮን ፓውንድ፣ ፈረንሳዊ ኪሊያን ምባፕ 200 ሚሊዮን ፓውንድ፣ ፈረንሳዊ ካፋሊ ሚካኤል ኦሊሴ 170 ሚሊዮን ፓውንድ፣ እንግሊዛዊ ካፋሊ ጁድ ቤሊንግሃም 160 ሚሊዮን ፓውንድ፣ ስፓኛዊ ካፋሊ ፔድሪ 150 ሚሊዮን ፓውንድ፣ ብራዚላዊ ናይ ክንፊ ኣጥቃዒ ቪኒሲየስ ጁኒየር 140 ሚሊዮን ፓውንድ፣ ፖርቱጋላዊ ካፋሊ ቪቲንሃ 140 ሚሊዮን ፓውንድ፣ ፖርቱጋላዊ ጃኦ ነቨስ ድማ 140 ሚሊዮን ፓውንድ ምዃኖም ተገሊጾም። ኣብዚ ዋጋታት ትሰማምዑ ዲኹም? መልሲ ንዓኹም። ኣብ መወዳእታ ተወሳኺ ዜና መዛዝም ጸወታ ዋንጫ ዓለም ይደገም ዝብል ምሕትት ተበጊሶም። ኣርጀንቲናውያን ደገፍቲ ብስጳኛ ሓደ ባዶ ዝተሰዕረቦ መዛዝም ግጥም ዋንጫ ዓለም 2026 ፊፋ ንኽደግመሎም ዝጠልብ ምሕትት ኣበጊሶም ኣብ ውሽጢ ሓጺር ሰዓታት 90,000 ፌርማታት ዝሓለፈ ኣረኪቦም ኣለዉ።
1: ባርከስ ክቡራትን ክቡራንን ንሎም ዘዳለ ናይ ዕለታዊ ዜና ስፖርት እዚ ክትከታተልዎ ፅናሐኩም ነይሩ። ምስ ዝተረፉ መደባትና ንገድፈኩም ብወጋኔ ሰላም።

ብሔረ ዞባ ማእኸል መነባብሮና ማለት እዩ ኣታዊ መነባብሮ ዞባ ማእኸል ኮይኑ ሕጂ ድማ ናብዚ ንብረት ክነዳልየኩም ኢና። እዚኣ ንሪኣ ዘለና ማስ ትበሃል ማለት እዩ። እዚ ካብ ከብቲ ዝርከብ ኮይኑ ከም መደቀስ ንጥቀመሉ ማለት እዩ። እዚ ኮረሻ ማለት እዩ፣ ንበቕለ ፈረስ ንጥቀመሉ ኮረሻ ይበሃል። እዚ ንሪኦ ዘለና ምራን እዚኣ ዘለና መፃረቢ ንፀርበሉ ማለት እዩ፣ ምሳር ይበሃል። እዚኣ ድማ ጨጉራፍያ። እዚኣ ንሪኣ ዘለና ዓረም ትበሃል ማለት እዩ፣ ጓላ ዝመተታ ማለት እዩ። ጓላ ዝመታ ንክትሕለበልና ኢልና እዚ ነጭንዋ ማለት እዩ፣ ዓረም ይበሃል ማለት እዩ። እዚ ገበራ እዩ፣ ጥስቲ ቀደም ማለት እዩ። ጥስቲ ቀደም ይበሃል ገበራ፣ ከም መሕፀቢ ክዳውንቲ ንጥቀመሉ ዝነበርና ማለት እዩ። እዚ ድማ ሰኪዒት ንእሸይ ኮይኑ እዚ ብትሕትኡ ንሪኦ ዘለና ድማ ኣፈውዑር ይበሃል ማለት እዩ። ኣፈውዑር ኣብ ዓውዲ ንጥቀመሉ ማለት እዩ። ኣውዑር ዝኾነ እኽሊ ከይበልዑ ንጥቀመሉ ኣፈውዑር ይበሃል ማለት እዩ። እዚ ንሪኦ ዘለና ድማ መብልዕ ዑር ወይ ከዓ መብልዒ ኣድጊ ማለት እዩ። ንኣድጊ ንጥቀመሉ እዩ። ኣብ ዘሎ ቅራና እዩ። ቅራና ንእሸይ ቅራና ዓብ ቅራና እዩ። ንእሸይ ንዕንጨይቲ ንጥቀመሉ ማለት እዩ። እዚ ዓብ ድማ ንቃንጫ ንካልእ ነገራት ንጥቀመሉ ቅራና ይበሃል ማለት እዩ። ኣብዚ ንሪኦ ዘለና ሰኪዒት ዓብ ኣሎ ንዓውዲ ንጥቀመሉ ማለት እዩ። እዚ ንሪኦ ዘለና ምሳር ይበሃል። እዚኣ ዘለና መጋሕፈሊ ማለት እዩ። እዚ ንሪኦ ዘለና መጋሕፈሊ ይበሃል። ንዒባ ንድኩዕን ዝኾነ ንጥቀመሉ ማለት እዩ። እዚኣ ኣብዚኣ ንሪኣ ዘለና ለባም ትበሃል ማለት እዩ። መርዓት ትሸነለያ መርዓት ዓድና ንንፋስ ዘይነቃልዕን ኣብዚኣ ንሸና ማለት እዩ። እዚአ ንሪአ ዘለና ዓይበት ይበሃል። እዚ ዓይበት እዚ ድማ እኽሊ ሒዝና ካብ ዓውዲ ንገዛ ነእተሉ ዓይበት ይበሃል። እዚ ንሪአ ዘለና እዚ ኣሰዳር ይበሃል። ንዝኾነ ውርያት ንጥቀመሉ ማለት እዩ። እዚ ንሪኦ ዘለና ገኒ ዘሎ ምስ ድማ ዝንግሪር ይበሃል። ኣልባይ ክምሕቆ ንጥቀመሉ ማለት እዩ። ኣልባይ ይበሃል። እዚ ንሪኦ ዘለና ስጉርፎ ዓብዪ ማለት እዩ። ስጉርፎ ዓብዪ መትሓዚ እኽሊ ንጥቀመሉ። እዚ ኣብዚኣ ዘለና እዚአን ክልቴን ማጨሎ ማለት እዩ። ማጨሎ እዩ፣ ኣብ ግዜ ዓውዲ ንጥቀመሉ እዩ። እዚኣ ድማ መዛሪቶ ወይ ከዓ ጓድጓዶ ትበሃል። ጓድጓዶ እዚኣ ድማ ድንበዛ ትበሃል። መትሓዚ ሜስ እያ ማለት እዩ። ብርለ ካለና መስተይ እዚኣ ድንበዛ ትበሃል። እዚ ንሪኦ ዘለና ድማ ቅርጫ ትበሃል፣ መቐረቢ መኣዲ ማለት እዩ። እዚ ንሪኦ ዘለና ኩርሲ ኣቦታትና ማዕረ ክንደይ ባልሓቱ ከም ዝነበሩ ካብ ሱርያ እዚኣ ኮፍ መበሊ ማለት እያ። እዚ ንሪኦ ዘለና ዓራት እዩ። እዚ ዝንግሪድ ወይ ከዓ ምራን ዓራት ይበሃል። እዚኣ ንሪኦ ዘለና ሞስኮት ኣብ ገዛ እንድሕር ኣሎ፣ ኣቦ ኣብ ደገ እዩ ዝድቀስ። ኣብ ገዛ እንድሕር ኣሎ ድማ ኣብዚኣ ኮይኑ መሰደይ ዝራድብላ መስኮት እያ እዚኣ። እዚኣ ናይ ሕጂ ተካባኖ ፀዋሪት ትበሃል ማለት እዩ። እዚኣ ፀዋሪ እዚኣ ኣብዚ ኩሮ ኣለና ጓጉድ ኣለና ተፈይቶ ኣሎ ማለት እዩ። እዚኣ ማሕለኻ መሐለኺ ከብቲ ንጥቀመላ ዝነበርና። እዚአ እንበ ዘለዋ ከርፈስ ኣላ፣ ምራን ከርፈስ ካ ኣሎ ጓል ከርፈስ ድማ ምስ ኣላ። ኣቦታትና ነታ ሕሳስ ደት ገዛ እስታ ቀንዴል ሒዛ ብዚ ተደርር ማለት እዩ። ንዓም ንምብራይ ተባሂሉ ሰፈር ቀንዴል ሰርሑ እያ። እዚ ንሪኦ ዘለና ድማ ካብ እዝኒ ሓርማዝ ዝስራሕ ኮይኑ ዋልታ ጅማራ ማለት እዩ። እዚ ንሪኦ ዘለና ሴፍ ኣለና ኣቦታት ዝጥቀምሉ መደበሊ ዝጥቀምሉ ማለት እዩ።

0: ዝገብሮ ሰለስተ ዕሩኽ ዓርክ ርእሲ ዓርክ ምድር ቤት ዓርክ ሻ ዝገብሮ ኣብ ግዜ መርዓ ማለት እዩ ዲኖ ይበሃል። ምራ እዚኣ ድማ መርዓት ኣብ ግዜ ሕፁነታ ኣብ ሰለልቲ ዝደሉ ማለት እዩ። ካልኣይ ከ ኣምዳ መርዓውቲ ሕጊ ዝተሓሰ መርዓት ዝደፈረ እዚኣ ከም መእሰር ንጥቀመላ ማለት እዩ። ዓርክ መዘና ዝፃወቱ ዘሎ ፀወታ ኣብ ግዜ ሕፁነት ዝፃወትዎ ማለት እዩ። ኣብዚ ቅርጫት ኣለና ሓድሽ እዳ መርዓውቲ ማለት እዩ። እዚ ኣዴታ ንፅቡቕፋል መሓዘል ዝበሃ ማለት እዩ። ዝርአና ዘለና መኾንቢያታትን እምዳ ጎይታን ቤተይ ማለት እዩ። ሰለስተ ይዕሩ ካለዉ ዓርክ ምድር ቤት ዓርክ ውሻጢ ዓርክ ርእሲ ማለት እዩ። ሕጂ ነናቶም ስራሕ ኣለዎም ሰለስተ እዮም። ዓርክ ርእሲ ናይ ቀትሪ ሰብኣያ እዩ ዝኾነ ነገር ይህ ምሂን ዝበሃል ምስ መርዓት ማለት እዩ። እዛ ዓርክ ውሻጠ ርክቡ መሰደይ ማለት እዩ። ኣደ ሎሚ ስጋዓዳ ኣግብርሎም ሓፈሻ ውስጥ ብዛዕባ ምግብኖምን ካልእን ዓርክ ውሻጠ ማለት እዩ። እታ ዓርክ ምድር ቤት ኣብዚ ክፃወቱ ዝፀንሑ ዓርክ መዘና ካልእ ናይ ደገዕ እዩ ኣሎ ዝኾነ ማይ ዝውረድ ዝፍለጥ ዝኾነ ደሎ ሓፈሻ ዝገብሮ ድማ ዓርክ ምድር ቤት ማለት እዩ። እዚ ነናቶም ስራሕ ኣለዎ ማለት እዩዋዛ
1: እዛ ውሻጠ እዚኣ ተሓብሓቢት ንያደ ኮይና እዚ ተፈይቶ እዩ ንሓቁነሉ ፀባሕ ኣውቂና ንጠስሚ ንልኻይ ንገብረሉ እዚ ከዓኒ መጉእ ናይ ንጣጢዒቲ ድናእሰየ መጉእ ማለት እዩ። እዚ ከዓ መጥሓን እዩ። እዚ መጥሓን እዚ ከዓኒ እታ ስድራ ካብዚኣ ትምገብ ጣሓኒት ስለዘይነበረት ካብዚኣ ትምገብ ተፈላለየ እኽሊ በዚኣ ተጢሒን እዩ ንምግቢ ዝዳሎ ማለት እዩ። እዚ ብዝደሎ ከዓኒ ናቱ መፈላለዩ ማለት እዩ። ናይቲ ፍሩይኒ ደቂቕኒ መፈላለዩ ስፌታት ትርእይዎ ዘለኹም እዚ ኣብዚ ዘሎ ከዓኒ መሳፋፈሪ ናይቲ እኽሊ እዩ ምስ ሰብሃል ምስ ሰብሃል እዚ ንእሽተይ ምሰዩ ፅዋዕ ምዕሮ ንፍቂ እንዳልካ ትኸይድ ማለት እዩ። ጋሮ እዚ ነዚ ጥፍሒ ነዚ ምስሴታ ትፀረላት ኣዶ ካብዚ ኣይትወፅእን እያ ምዛ ቀንዴል እንዳብርሀት ብዙሕ ሃልክ ድየብላ ብዛ ከባቢኣ ትኸውን። እዚ ትርእይዎ እዚ ጊባቦ ባሃል ንጌራታትና ንገብረሉ እቲ ድኾን እዩ። እዚ ከዓ ካብዚ ጊባቦ እዚ ዝተወርሰይ ሕጂ እንዳተሓደሰ ድኸይድ ዘሎ ጊባቦ እዩ። ፃዕዳ ትርእይዎ ዘለኹም ናይ ልኻይ መቐመጢ ሓምሓም እዩ። እዚኣ ከዓ ማሕጎማ መድሃኒት ናይ ቀደም ናይ ኣዴታት ኣቦታት ዝጥቀሙላ ንኩሉ ማሕጎማ ትበሃል። እዚኣ እንዳለኻያ እዚ ከዓኒ ኩሮ ኣጅቦ እዩ ተኣጅቦ ዝበሃል ኣብኡ ትገብረሉ እዚ ከም ዝደልኩኹም። እዚኣ ፀዋሪ ትበሃል ወንጮ ናይታ ደ ሕጃ ኣላ። እዚ ድኳ ውሻጠ ትበሃል እዛ ትርእዋ ዘለኹም። እዚኣ ከዓ ብሓፈሻ እቶን እንጀራ ንዳልወላ ማለት እዩ። ቅጫ ንስንክተላ ጎጎ ኩሉ ኣብ ዝዳሎ ብሓፈሻ እዚ ከብሒኡ እዚ ብዚ ትርእይዎ ዘለኹም ፃሕልታትኒ ኮፍ መበሊኡ ምዕርስማን እዩ። እዚ ብዚ ዘሎ ከዓኒ ብምሉኡ በዓል ጎይቢ በዓል ፃሕሊ ብርኪ ብምሉኡ ጢና ንፅባ ቁራዕ እዚ ኩሉ ከዓኒ ሳርማ ተትሕሽ ዘሎ እዚ ብምሉኡ መቐርሶ ሚቶ እዚኣ ትርእይዋ ዘለኹም። እዚኣ ዋንጫ ብቆርበት ዝተሰርሐት እያ። እዚኣ ብቆርበት ትዳሎ ኣብዚታ ብፅፌታ ዝበሃል ጌርካ እንዳሰራሕካዮ ዲዛይን ተውፃሉ ከይናቓነቕ እቲ ቆርበት ማለት እዩ። ከባቢ 24 ሰዓት ምሰመኳያ ጠስሚ ከይዝሓለት ትፀንሕ መሳርሒት እያ ማለት እዩ። መቐርሶ ሚቶ ከዓ ትበሃል። እዚኣ ማቕዶ እያ ናይዛ መቕሎ መንገፊት። እዚኣ ከዓ መሓግሓጋ ትበሃል። እዚ ማሕዘል እዩ። ቆልዓ በዚ ምስተሓዝለ ኣብቲ ዝደልየቶ ታደ መገሻ ትኸይድ ሓንሳብ ምስሓዘለቶ ምናልባሽ እንተተሲኡ ኣብቲ ሳ ትደልዮ ከይበፅሐት ከላ ታደ ከዓ እዚአን ትርእይዎን ዘለኹም። እዚአን ናይቲ ሃፍታም ጓል ሃፍታም እዩ። እዚ በዚ እንዳተፃወተ ከይድ ትቆልዓ። እዚ ከዓ ኣገልግል እዩ። ኣገልግላት እዩ ዝኩሉ ትርእይዎ ዘለኹም። ናይ ቋንጣ ናይ ጥሕኒ ተፈላለየ ናይ ቆሎ ኣደ ትደልዮ ተፈላለየ ከዲና ብዚ ጋሻኣት ክቡር ጋሻን ደቂ ኣብቲ ሃዋ ትሕንኸሉን ማለት እዩ። እዚ ስጉርፎኦ ዓብዩ ካብ ዝቆፎ ትርእይዎ ዘለኹም እኽሊ መቐበል እዩ። ዘለናያ ቦታ ከዓ ውሻጠ ሕጊያ ሰብኣያ ኣትዋን እዩ ብጀካ ሰበይቲ ማለት እዩ። እዚ ኩሉ ትርእይዎ ዘለኹም እዚ ዕትሮታት ድዓበየን ድነኣሰን ኣብዚ ዘሎ ኩሉ ትጥቀመሉ እታደ ማለት እዩ። እዚኣ መሽዓሊብ ትበሃል። እዚኣ ከዓ ጎይቢ ጥስሚ ትቕመጣ ማለት እዩ። ከምዚ ሕጂ ዘሎ ፍሪጅ ዝበሃል እዚኣ ድሓር መፂኻ ክትሕዘይካ እዚኣ ከትከት እያ ትብል ንነዊሕ ዓመታት እነብር ጠስሚ ከይተባላሸወ እዛ ቆፎ ትርእዋ ዘለኹም እቲኣ ከዓኒ ንኽቡር ጋሻ ንኽቡር ጋሻ እታ ናይ ውሻጠ ድየላንያ ኣበሃል ንህቢ ብገበላ ኣሎ ርኢኩም እንድሕር ኮይኑ እዚኣ ከዓ ንህቢ ብንዮው እዩ ዝወፍር ሕጂ ሰብኣይ ኣብዚኣ ኣትዋን እዩ። እዚኣ ትርእዋ ዘለኹም ቆፎ ብንዮው ግፍሕ ትበለት እያ በዚኣ ትኽደን እያ ሕጂ ንምርኢት ኢልና ኢና እምበር ትኽደን ساكرك

ካደ ወርቃኹን ገንዘብ ሰብኣይ ኣንብርዮ ንቁም ነገር ክኾነና ወይ ዳእኸሎ ትጓል ኣለሃና ዳእኸሎ ወዲ ኣለና እዚአን ኣንብርየን ደላ ኣደ ኣብዚ ተንብሮ ሞ ማንም ኣይፈልጦን በኽሪ ጓላ ጥራይ ምስጢር ኣይንገርን እዩ ቀደም ኣብዝለልካ ይንገርን እዩ ምስጢር እዩ ነታ በኽሪ ጓላ ኣብዚኣ ከእትወኪዮሞኒ ብጥንቃቐ ምድሪ ወላት ደጋጥመኒ ይፍለጥኒ እሞኒ እዛ ኣብዚአን ደንብረን ዘለኹ ንብረት ብጀካ ንቦኺ ንኻልእ ኣይንገርን እዩ ትብልታ እዚ ከዓኒ እዚ ቦታ እዚ ኣዴታትና ቀደም እዚ ውሻጢ ሕጊ ዝበሃል ሓደ ሰብኣይ ኣትወን እዩ እቲ ገርጨውጨው እንድሕርፍቲ ተፈጢሩ ምስ ሰብኣይ ምስ ሰበይቲ ከዓኒ ጎይ ኣብዚኣ እንተዳኣትያ ሰብኣይ ኣይቀርባን እዚኣ ሕጋያ ኣይቀርባን እዩ ምናልባሽ ኣያጋግዮ ኣትዩ እንተ ደኣ ተዳፊሩ ብዚኣ ግን ካብኡ ኣይትወፅን እያ ድፍርቲ ምዃና ዋላ ስኺዳ ኣይትወፅን እያ ድሓር ሰብ ኣምፅኡ ምፃ ኣብያሃኒ ተጋግዮ ሞ ንዕራዳድኡኒ ክብል ከሎ እምበኣረይ ስድራ ፀውዕላ ኣበሃል ስድራ ምስ መፅዋያ ትወፅእ ካብዚ

ኩላ ቤት ናይ መርዓት እምብላ እንተህልና ስሜታ ድላለት ድላለት ገብእ እንተህልየት ቤት ክቡብ ተልዓይነትናያ ወላ ሻቅያሃ እማት እንደትጃምዓያ ምዕለህዳይ ወረቃይልት

ናይ ሕርሻ ክንጅምርቶ ኮይና ኣብ ናይ ኣግራብ ከምዚ ኩሉ ብሞዴልን ብስእላውን ኣብዘን ሰለስተ ኣርእስቲ ብሞዴልን ብስእላውን መልክዕ ኢና ኣቕሪብናየ ካብተን ብሞዴል ዘቐረብናለን ሓንቲ ሕጂ ከም ዝበልካያ ምግራብ እያ ኣብዚ ምግራብ መበቆላውያን ዘይመበቆላውያን ኣግራብ ብኣካል መፂኦም ኣለዉ ንህዝቢ ከዓ ይላለዩ ኣለዉ እቲ ካልኣይ ድሕሪ ምግራብ ከምቲ መስርሑ ዝኸዶ ናይቲ ሕርሻ ድሕሪ ምግራብ ዲጋ ያካ ትሰርሕ ኣብ ዲጋታት ከዓ እተን ልዕሊ ርብዓ ኣብ ተሰሪሐን ዘለዋ ኣብ ዞባ ማእከል ዲጋታት ንዕ ዘንፀባርቕ ከዓ ገለ ወከልቲ ስእሊ ቀሪብና ኣለና እቲ ሳልሳይ ድሕሪ ዲጋ ናብ ልምዓት ኢና ንኸይድ ልምዓት ከዓ ልምዓት ሕርሻን ልምዓት ዓሳን ዝምልከት ብስእላውን ብሞዴልን ቀሪብና ኣለና ብስእላዊ ከም ትርእይዎ ወከልቲ ዝኾና ናይ ኣሕምልትን ናይ ዘራእትን ናይ ዓሳን ተቐሪቡሎ ብሞዴል ደረጃ ከዓ ቀዳማይ ነቲ ዝበዝሐ ህዝብና ንዓንገሊ ዝኾነ እኽሊ ንዕኡ ዝምልከት ንርካሕ ተቐሪቡሎ ከም ትርጉም ኣብ ሕፅሮ ቃላት እዩ ንኡስ ረቡሕ ቃፅዖ ሕርሻ ማለት እዩ ትርጉሙ ከዓ እንታይ ማለት እዩ ኣብ ንእሽተይ መሬት ወይ ከዓ ኣብ ንእሽተይ ቃፅዖ ብርኩት ምህርቲ ምርካብ ማለት እዩ ናይ ጥዑም ማይ ዓሳ እንታይ እዩ እቲ መረዳእታ ዝግበር ዘሎ መጀመርያ ዓሳ ኣብ ባሕሪ ጥራይ ዝርከብ ከም ዘይኮነ ኣብ ዲጋታትን ክርከብ ከም ዝኽእል ካብኡ ሓሊፉ እውን እቲ ቴክኖሎጂ ስጋብ ኣብ ገዛኻ ውን ብንእሽተይ ዒላ ኩዒትካ ውን ብባስካ መልክዕ ክርከብ ከም ዝኽእል ንምንፅብራቕ እዩ።

መደብና ትራን ኣብ ሰሙን እዙ ንኡስ መደብና ዓለም ስነ ጥበብ ብዛዕባ ኣብ ፋሽን ዓለም ዘለዎ ኣልባሳት እያ ገለ ክትብለና መሪፃ ዘላ። ኣልባሳት ዝተፈላለየ ለውጥታት እናገበሩ ብዝተፈላለዩ ነገራት ተጸልዮም በቲ ንኹነታት ዝምጥን መንገዲ ተሰሪሖም ይቐርቡ እዮም። ወቕቲ እውን ሓደ ካብቶም ንኣሰራርሓ ኣልባሳት ዝጸልዑ ረቕሒ እዩ። ኣብዚ መደብ እውን ብዛዕባ ወቕታዊ ኣከዳድና ፋሽን ከመይ ይመስልን እቶም ዝሰርሑ ክዳውንቲ ኸ ከመይ ዝመስሉ እዮም ዘላለየ ትሕዝቶ ይኸውን። ንኡስ መደብና ዳሳስና ብዛዕባ ፍሉያት ገዘፍቲ ኣኻውሕን እምባታትን ይክቐርበልና። እቲ ፍሉይ ጽባቐኦም ብሳይንስ ክተረድእ ዘይከኣሉን ተዓዚብካ ግን ንተፈጥሮ ክተድንቕ ካብ ዘኽእሉካ ቦታታት ዝዳሰሰ እዩ ክኸውን ትሕዝቱ። ዕድመ ጸጋ እዩ፣ ንእስነት ድማ ዕዳ እዩ ዝብሉ ሓረጋት ልሙዳት ኣባህላ ሕብረተሰብናዮም። ናይ ሎም ሰሙን ንኡስ መደብና ፍኖተ ህይወት እምበኣር ንተመክሮ ህይወት ወዲ 108 ዓመት ክድሰልናያ ምክታል ናባኹም ተኸታታሊት ፊልም ሳውን መበል 24 ክፋል እውን ካብ መደባትና እያ። ብተወሳኺ ዝተፈላለዩ ዜማታትን ከምኡ ውን ኣዛኒት ዝበልናዮም ቪድዮታት እውን ከም ኣካል ትሕዝቶ መደብና ትራን ዝሰሙር ዝዮም እሞ ንኽትከታተሉ ብክብሪ ንዕድም። መደብና ትራን ቀዳም 25 ሓምለ ልክዕ ሰዓት 2 ፈረቓ ድሕሪ ቀትሪ፣ ድግማ ሓሙስ 30 ሓምለ ልክዕ ሰዓት 4 ድሕሪ ቀትሪ። መደብ ናትራን

ዓራይ ምሉእ ሽመይ ኢብራሂም ስለይማን ይበሃል። ካብ ኣዳራሽ ምርኢት ኤግዚቢሽን ዞባዓን ሰባ እዮም ማለት እዩ። ኣብዚ ሃገራዊ ፌስቲቫል 226 ዞባዓን ሰባ ሒዝናዮ ቀሪብና ዘለና ንባህርያዊ ፀጋታት ዞባዓን ሰባ ዘንፀባርቕ ትሕዝቶ እዩ ማለት እዩ። ሒዝናዮ ቀሪብና ዘለና ኣብቲ ባህርያዊ ፀጋታት ኮይኑ እቲ ናይ ሕርሻ ኣብ ከባቢ ርባዓን ሰባ ዝርከብ ኮታስ ኣኻዊሕ ይኹን ኣግራብ ኣእዋም ናይ መሮር ንብምሉእ ንሳታት ዘገዳም ንብምሉኦም ዘጠቓለለ እዩ ማለት እዩ። ሕጂ ብዛ ዓመት እዚ ንኣብነት ሒዝናዮ ዘለና በዚ ወገን ዝተርእናዮ ዳዕሮ ናይ ደቂ ዓምድላትና እዛ ዳዕሮ እዚኣ ፍሉይነታ ኣብ ዓመት 2 ግዜ በበይኑ ወገን ማለት እዩ። ካብ ፍርቂ ናብዚ ገሎ ኣብ ሓደ ወቕቲ ካብዚ ናብ ዘሎ ከዓ ሓደ ወቕቲ ኣብ ዓመት 2 ግዜ ትፈርብ ዳዕሮ እያ። ብዓብዩ እቲ ህዝቢ ዝኾነ ውራያቱ ዝኾነ ስታይ ክህልዎ ከሎ ኣብ ትሕቲ እዛ ዳዕሮ ኮይኑ እዩ ኩሉ ፅምብላቱን ውራያቱን ዘካየድ ማለት እዩ። ድሕሪኡ ዘለና ከዓ ገብዛ ዝበሃል ኣብ ንዞባ ሓልሓል ዝርከብ ኣብ ምሕዳር ከባቢ ቅርፀት ዝርከብ ኮይኑ እዚ ንሪኦ ዘለና ባህርያዊ ሰፈር ናይ ንህቢ ማለት እዩ። ከባቢ 50 ዝኾኑ ዕስለ ንህቢ ኣብዚ ቦታ እዚ ይቕመጡ ማለት እዩ። ካብኡ ዝወፅእ መዓር ከዓ ኣዝዩ ፍሉይ እዩ። ምንጭ እቶት ናይ ገለ ውልቀ ሰባት እውን እዩ ማለት እዩ። ካብኡ ቀፂልካ ከዓ ጃኒ ዝበሃል ኣብ ንዞባ ኣስማዕ ዝርከብ ኣኻውሕ ኣለና። እዛ ኣኻውሕ እዚ ክትሪኦ ከለካ እቲ እንግርታዊ ዝኾነ ቅርፂ እዩ ዘለዎ። ብዓብኡ ከዓ ቤት ትምህርቲ ሰውራ ኣብዚ ከባቢ እዚ ጃኒ ንብሎ ዘለና ኣብ ንዞባ ኣስማዕ ዝርከብ ኣብ ትሕቲኡ ከም ዝነበረትን ከም ዝተመስረተትን ይንገር ወይ ይዝረብ ማለት እዩ። ድሕሪኡ ዘለና ትሕዝቶ ከዓ ገዳም ፃዕዳ እምባ ማለት እዩ። እዚ ገዳም እዚ ኣብ ዕለት 14 ወርሒ 7 ዝንገድ ገዳም እዩ። ኣዝዩ ፍሉይ እዩ። እቲ ተፈጥሮዊ ክሳብ እንተርእናዮ እውን ማለት እዩ። ድሕሪኡ ብዓብዩ ርባዓን ሰባ ኣለና። እቲ ርባዓን ሰባ ንብሎ ዘለና መበገስቲ ሽም ናይቲ ዞባ እውን ምንጪ ቁጠባውን ሕርሻውን እቶት ናይ ነባሪ ናይቲ ዞባ እዩ። እዚ ከዓ ነቲ ከምዚ ንሪኦ ዘለና ፍሩታታት ወይ ከዓ እቲ ኣሕምልትን ፍረታትን ካብቲ ሩባ ዝፈሪ ኣለና ማለት እዩ። ገለ ቦታታት

ኣለና በዓል ገለብ ከባቢ ዓተ ከለይዛን ዝቦታታት ዚ ቅድሚ ሕጂ ኣግራብ ኣብ ዝቦታታት ዚ ኣዝዮም ስሕዋት ነይሮም። ኣብዚ ቀረባ ግዜ ግን ብተበግሶ ናይ ህዝብን መንግስትን እቲ ኣግራብ ኣብ ምምላስ ይርከብ። ገለ እንስሳታት እውን ኣብቲ ቦታ ይቀላቀሉ ይረኣዩ ስለ ዘለዉ ነቲ ዳግማይ ትንሳአ ናይቶም ኣግራብ ኣብቲ ከባቢ ዘለዉ ንምርኣይ ገለ ካብኡ ትሑዝቲ ሒዝና ቀሪብና ኣለና። ካብኡ ምቅፃልካ ናይ ኣብ ከባቢ ገለብ ናይቲ ምምላስ ናይቲ ኣግራብ ዘርኢ ካብ ሰሜናዊ ባሕሪ ናኣገፆም ዝኸዱ ከም በዓል ዓጋዜን ዝኣመሰሉ እንስሳታት ኣለውን ኣብ ንኡስ ዞባ ገለብ ዝርከቡ ማለት እዩ። ኣብ በዓል ሓሸሻይ ዝርከባ ኢራብ ኣለዋና ኣብቲ ዞባ ዓብ ዝርግሐ ዘለውን እንስሳታት እየን። ብዓብኡ ኣዕዋፍ ኣብ ዞባ ዓንሰባ ዝርከቡ ገለ ሒዝና ቀሪብና ኣለና ማለት እዩ። ሓፈሻዊ ሕጂ ዚ ሎብ ዞበን ሒዝና ዘለና ፌስቲቫል ኤርትራ እቲ ሓፈሻዊ ባህርያዊ ፀጋታት ኣብ ዞባና ዝርከብ ኣብ ውሽጥን ኣብ ደገን ዘሎ ህዝቢ ኤርትራ ንምልላይን መስሕብ ንበፃሕቲ ንምግባርን እቲ ፍሉይ ፍሉይ ዝበሃል ወይ ከዓ እቲ ፍሩይ ፍሩይ ዝበሃል ዘለና ባህርያዊ ፀጋታት ሒዝና ኣብዚ ፌስቲቫል 2026 ሒዝና ቀሪብና ኣለና ማለት እዩ። ካልእ ፍሉይ ዝገብሮ ኣብ ብዙሓት ናይ መደበር ፈልስታት ናይ ዞባና ብዕቱብ ዝስርሓሉ ዘሎ ናይ መበቆላውያን ኣግራብ ናይ ምፍራይ ዓቕሚ ኣጥሪና ኣለና ማለት እዩ። ከባቢ 2 ሚልዮን ዝኾኑ ፈልስታት ኣብዚ ዝተፈላለዩ ንኡሳን ዞባታት ዝርከብ መበቆላውያን ፈልስታት ዝሓዙ መደበራት ኣለዉና። ገለ ካብኦም ካብቶም ኣብኡ ተታሒዞም ዘለዉ ፍሉያት ኣዝዮም ኣብ ምፅናት ዝርከቡ ከም በዓል ዱማን ካልኦትን ዝኣመሰሉ ዓበይቲ ኣግራብ ኣለዉና። ኣብቲ ናይ ምፍራይ ዓቕሚ እንተርእናዮ እውን እቲ ፐርሰንቴጅ ኣብ መንጎቶም መበቆላውያን ኣግራብን ናይ ደገ ወይ ከዓቶም ኤግዞቲክ ዝበሃሉ ኣግራብ ዘሎ ናይ ምፍራይ ዓቕሚ ናይቶም ሓረስቶትና ካብ ግዜ ናብ ግዜ እንዳተመሓየሸን እንዳ ዓበየን ይመፅእ ኣሎ። በዚ ከዓ ነቶም መበቆላውያን ዝበሃሉ ኣግራብ ናይ ሃገርና ኣብ ምዕቃብ ተን መደበር ፈልስታት ሚኒስትር ሕርሻ ዓብዪ ኣስተዋፅኦን ዓብ ስራሕን ይሰርሑ ከም ዘለዉ ንምርኣይ ኣብዚ መበቆላውያን ኣግራብን እቶም ዘይመበቆላውያንን ወይቶም ኤግዞቲክ ዝበሃሉ ሒዝናዮም ቀሪብና ኣለና ማለት እዩ። ብሓፈሽኡ ሕጂ እቶም መበቆላውያን ዝበሃሉ ዓይነት እዮም ዘይፈልጦም ብዙሕ ሰብ ስለ ዘሎ ንዕኦም ንምልላይ እቲ ተፈጥሮዊ ፀጋታት ናይ ዞባና ምስቲ ህዝቢ ንምቅርራብ ኣብ ውሽጢ ንደገን ዘሎ ነቲ ዞባ ነቲ ኣብ ዘሎ ተፈጥራዊ ፀጋታት ክላለዮን ንክበፅሖን ኢና ነዚ ፌስቲቫል እዚ ብባህርያዊ ፀጋታት ናይ ዞባና ሒዝና ቀሪብናዮ ዘለና ማለት እዩ።

كمت لمود كوشة زوبا عن سوا بسلسة بهيرات ماميوقا استغيبا تركب بغامكوا بلين تقرأ كموون بهيرة تقرأ نيا مالت ازي دنبزي استفل علي نبرتات اوشتو حاقوي فلو ننناتو اقلال تزغل اكال اللو انا حجي بناتي بناي بهيرة تقرأ نيا اقلز انحنا بهيرة تقرأ نيا كمزنو ريزلنا ابزاهدمو استفل علي نبرت حزنا غريبنا لنا مالت كابنابتو محرسات حزكا ናይ ሰብኣይ ዝበሃል ንብረት ብሙሉ ናይ እንዳመርዓውቲ ዝበሃል ንብረት ካ ብሙሉ ኣብኡ ተዳልዩ ኣቐሚጥና ኣለና ማለት እዩ። ሎሚ ዓመት ከም ፍሉይ ዝተፈላለየ ዓይነት ንብረት ሒዝና መፅና ኣለና። ከም መሳርሒ ኩናት፣ ጎዞሞ፣ ጉራደ ከም ሰለስተ ኣርባዕተ ወለዶ ዝገበረ ንባዕሉ በትሪ ናይ ሰለስተ ወለዶ ዘለዋ በትሪ እውን ክሳብ ከምዚ ንብረት እቲ ዝጠፍእ ዘሎ ንብረት ብሓፈሻ ኣብ ዞባና ሒዝናዮ መፅና ከም ዘለና ክሕብር ይፈቱ ማለት እዩ። እቶም ናይ ሎም ዓመት ካብቲ ዝበለፀ ፍሉይነት ዘለዎ ኸዓኒ እቶም ሒዝናዮም ዘለና መርዓውቲ ናይ ሕጂ መርዓውቲ እዮም። ኣብ ሕፅኖ ዘለዎ መርዓውቲ ሒና ሒዝና መፂና እቲ ፅቡቕ ነገሩ ማለት እዩ። ከምቲ ኩሉ ሰብ ዝምነዮ እቶም መርዓውትና ከምቲ ኣብርሃምን ሳራን ዝፈርዮ ክፈሩ ኢልና እቲ ኣብዚ ዝውለድ እውን ንኦም ዝትክእ ክኾነልና ናይ ሓቀኛታት መርዓውቲ ሒዝና ኢና ቀሪብና ዘለና ካብቲ ኣብ ኩለን ቁሸታት ፍልይ ኣቢልዎ ዘሎ ማለት እዩ። ሕጂ ብዘይ ምግናን ኢና ሳይነብል ዘለና ኣብ ውሻጠ ምስኣቶ ኸዓ ናይ ሰበይቲ ንብረት ብሙሉ ኣሎ። ምናልባት ኣዴታትና ከምዚ ሎሚ ኣብ ሻሓኒ ኣብ ኩባያ ከይወደቕና ባዕለን ካብ ሓመድ ኣቆምጢሐን ሓዊ ኣንዲደን ዝሰርሖ ዝነበራ ኩሉ መሳርሒታት ኣብ ውሽጢ ኣብ ውሻጠ ተታሒዙሎ ኣብ ውሻጠ ውሽጢ እውን እቲ ናይ ሰበይቲ ነገር እንዳ ስዋኣ ድዩ ናይ ብሓቑኣ ድዩ ኩሉ እዚ ንብረት እዚ ሒዝናዮ መፂና ኣለና። እቲ ፅቡቕ ነገሩ እቲ ናይ ውሻጠ ኣነ ክገልፆ በቲ ባህላዊ ንባህሊ ለመፅኦ ስለ ዘለኹ ኣነ ይገልፆን እዩ። ምክንያቱ ናይ ሰበይቲ ነገር እዩ። ካብ ውሻጠ ገፁ ሰብኣይ ንድሕር ሓሊፉ ቀደም ንሰበይቲ እውን መድሓኒያ ስለ ዝነበረ ኣነ ነቲ ናይ ውሻጠ ነገር በዕላ እተን ኣዴታት እተዝገልፁ

0: እቲ ናብርኡ ኣብ ክልተ ነገራት ተመርኮሶ እዩ። ግራቱ እኽሉ ካብ ግራቱ፣ ፀብኡ ከዓ ካብ ጥሪቱ ማለት እዩ። ሕጂ ካብ ጥሪት ሕጂ ከምቲ ዝበልኩ ከዓ ዓርባት መሳሊ የንፅፎ መቐመጥና እኽሊ እውን ካብ ቆርበት እዩ። ኩሉ ከምቲ ዝበልኩ ኣብ ክልተ ተመርኮሶ እዩ፣ ካብ ቆርበትን ካብ ጭቃን እዩ ማለት እዩ። ሕጂ እቲ ትሪኦ ዘለካ እቲ ገዛ ከዓ ትጉላሽማ ማለት እዩ። ክቡብ ኢላ ኣብ መንጎኣ ከዓ ከምዚ ዓንድላታ ከምያ ትስራሕ ማለት እዩ። ናይ ኣቦለን ኣዲና እኒ ማለት እዩ። እቲ ኣብሎ ንብላ ብጋባ ጥራይ ተሰርሓት እያ። ሕጂ ብጋባን ተሰሪሓ ክዳና ከዓ ተንኮባ እዩ። ሕጂ ብምንታይ ብጋባ ሰሪሕኹማ ዝብል ሕቶ እንድሕር መፅእና ወይ ከምኡ ስለዝበሉና ጋባ እንድሕር ብታሕቲ ቋሪፅካ እያ ኣልጢፋ ተስስን እንተፈሪያኻ ብዙሕ እያ ትፈሪ። ሕጂ ነቲ ውላዶም ከም ጋባ ሰሱንና ወይ ከዓ ካምኣ ፍረዩና ንምባል እዩ ብጋባ ተሰሪሓ ማለት እዩ። ሕጂ እቲ መእሰሪያ እውን ኩሉ ለኻ እዩ። ዝኾነ ገመት ሕዋስ የብላን። እንታይ ዳ ኩሉ ሕዋስ ዘይብላ ብላኻ ጥናተ ኣሲራ ዝብል ሕቶ ንድሕር መፅኢካ ወይ ከዓ ኢሎም ስለዝሓተትና ከዓ እቲ ምርዞካ እንታይ እዩ መስለካ? ሕጂ ወላ ምርቑ ከለዉ እንታይ እዮም ዝብሉ መስለካ? እንታይ ኣሲርካ መእሰሪ ለኻ ይግበረልካ ባሃል ለኻ ሽዑ ተእስረሉካ ኣለኻ ይኣስረልካ እዩ። ቁሩብ ፅንሕ እንተኢሉ ግን ስለዝብተኽ ወላ እንተ ተኣሲርካ ካብኡ ተፈታሕ ንምባል እዩ። ሕጂ ከምቲ ዝበልኩዋ ብጋባ ትስራሕ ብተኮባ ትኽደን ኣብ ውሽጣት ዓርቃይ ዝበልኩኻ ወይ ከዓ ኣርግና ንብሎ ብብለን እሱ እዩ ዘሎ። መርዓትን መርዓውን እዮም ከዓ ዝነብርዋ። ወላ ሓንቲ ዝሓዘቶ ከዓ የብላን። ሓንቲ ላታ ክልተ እንታሽሙ ናይ ቋርበት ኣለዋ። እሳታ ከዓ መትሓዝና ይኽልየን እኽሊ ትመልአን ኣብኣ ኮፍ ተብላ። ከምዚ ከዓ ሰንገላብ ትበሃል ኣላ መትሓዚት ናይ ሒላ ማለት እዩ። ወይ ከዓ ብብልን ግባር ኢና ንብሎ እሳ ከዓ መብልዒት ናይ ጋዓት እያ ማለት እዩ። መርዓትን መርዓውን ኣብኣዮም ዝበልዑ እያ መርዓት ሒዛታ ትመፅእ ምስኣ ማለት እዩ። ብላዕሊ ከዓ መክደን ኣለዋ ዕላፍ ኢና ንብሎ እሱ እውን ብላኸ ዝተሰርሐ ማለት እዩ። ሕጂ እዚ ክሳብ መዓሲ እንተልከን እቲ ዓርኪ ርእስን እቲኣ መሓዛን ክሳብካብተመርዓ ክሳብ ሸውዓተ መዓልቲ ምስኦም ይቕኑ ማለት እዩ። ምስኦም ይውዕሉ ምሸጥ ኣብ መደቀሰ ይኮኑ እሳቶም ኣብኣ ይሓድሩ ማለት እዮም። ተመርዓት መርዓውን ማለት እዩ ብህፆም እያ። ሕጂ እቲ ኣብሉራ ድብሎ ወይ እቲ ኣብሎ ከምዚ ዝመስል ማለት እዩ። ብተቐድሚኡ መጋረጃ ከዓ ሕርበት ኢና ንብላ ካብ ድማ እያ ትስራሕ። ድማ ዝበሃል ዓይነት ገረብ ኣሎ ካብኡ እዩ ዝስራሕ ማለት እዩ። እቲ ካብ መጋረጃ ንጥቀሞ ብቅድሚት ካብቲ ቅድሚ ገዛ ኣሎ ማለት እዩ። ሕጂ እቲ ናይ ኣብሎ ከዓ ከምዚ ዝመስል ማለት እዩ።
1: ራይ ሰማይ ታምራት ከሰተ ይበሃል። ኣብ ፌስቲቫል 2026 ኣዳራሽ ምርኢት ዞባ ደቡብ ሒዘ መፅእ ኣለኹ። እቲ ኣዳራሽ ምርኢት ዞባ ደቡብ ከም ኩሉ ዓመት ለዘበን ከዓ ዝተፈላለየ ነቲ ዞባ ይገልፅ እዩ ንብሎ ትሕዝቶ ሒዝና ቀሪብና ኣለና። ዞባ ደቡብ ሓደ ካብ 6 ዞባታት ኤርትራ ኮይኑ 3 ብሄራት ዘለዎ ንሕርሻ ምችኡ ድኾነ ክሊማን ሓመድን ዘለዎ ዞባ እዩ። ለዘብዚ ናይዚ ዓመት ፌስቲቫል ከዓ ነቲ ሕርሻዊ ልምዓት ድገልፅ ንጥፈት ኣለና። ተወሳኺ ነቲ ኣብ ጥዕናዊ ኣገልግሎት ዘሎ ገስጋስ ዝገልፅ ትሕዝቶ ብዓብኡ ከዓ ኣብ ምዕቃብ ሓመድን ማይን ምፍዋስ ማይ ኩዕታት ኣብ ዞባና ዝካየድ ሎ ንጥፈታት ዝገልፅ ኣሳእል እውን ሒዝና መፂእና ኣለና። ዝርዝር እንድሕርኢናዮ ቅርስን ባህሊ ቅርስታትና ዘለዎም ጥቕሚ ሕብረተሰብ ክርድኦ እንታይ ዓይነት ባህላዊ ርሻታት ኣለውና እውን ንክርዳእ ኣብሃም ዝርከብ ዝደረቐ ዓስከሬናት ንከባቢ 1500 ዓመት ገበረ እሞ ኣካላቱ ከይፈረሰ ተዓቂቡ ዘሎ ዓስከሬናት ኣምፂና ኣለና። እዚ እቲ ሕብረተሰብ መንነቱ ባህሉ ምልስ ኢሉ ንድሕሪት ክፈልጥ ኣብ ምዕቃቡ ከዓ ተርኡ ክፃወት ንምድራኺብ ካብኡ ቀፂሉ ኣብ ዞባና ብዝሓለፈ ዓመታት ብዝተካየደ ናይ ምግራብን ምዕቃብ ኣግራብን ስራሓት ኣግራብ ዝተሸፈነ ከባብና በዝሒ ከይድ ስለ ደሎ እቲ ካብዞም ኣግራብ ዘሎ ዕምባባታት ከዓ ምፍራይ ንህቢ ዝህቦ ብልጫ ኣሎ። ኣብ ዞባና ሕጂ ዝብልጫ እዚ ተጠቒምካ ትፍርያት ናይ ንህቢ እናበዝሐ እቶም ዘለዉ ዕስለታት እናበዝሑ ኣብዛ ዓውዲ ዝሳተፉ ሓረስቶት ከዓ ካብ ዓመት ናብ ዓመት እናበዝሑ መፅ ኣለዉ። ስለዚ ነዚ ኣብ ፍርያት መዓርን ንህብን ዘሎ ንጥፈታት እውን ንምግላፁ ሓደ ክፋል ናይ ዕዮና ጌርና ሒዝና መፂና ኣለና። ብተወሳኺ ኣብ ዞባና ዝርከቡ እሞ እናፀነቱ ዝኸዱ ዘለዉ

0: ባህርያውያን ኣግራብ ብፍላይ ከዓ ንመድሃኒታዊ ኣገልግሎት ሕብረተሰብና ዝጥቀመሎም ከም ዝነበረ ዝግለፁ ኣግራብ ሒዝና መፂና ኣለና። እዞም ኣግራብ ዘምፃናሉ ቀንዲ ምክንያት ሓደ ንመድሃኒታዊ ኣገልግሎት ንጥቀመሎም እንድሕር ነርና ሞ ሕጂ ምፅናት እንድሕር ኣለዉ ኮይኖም ፅባሕቲ ኣገልግሎቶም ከይሰኣን ክንዕቅቦም ዓቂብካ ፀኒሕካ ከዓ ብሳይንሳዊ መንገዲ ተፀኒዖም ብሳይንሳዊ ኣገባብ ናብ መድሃኒት ማዕቢሎም ነቲ ሕብረተሰብ ትድህቦ ዝነብሩ ኣገልግሎት ከም ዝህቡ ንምግባር ስለዚ ሕብረተሰብ ኣብኦም ዘለዎ ኣፍልጦ ክዓቢ ሞ ኣብ ምዕቀቦም ከዓ ተርኡ ክፃወት ንምድራኽ ካልእ ሕማም ኣብ ኣገልግሎት ጥዕና ዘሎ ገስጋስ ንምግላፅ ከዓ ምስ ስርዓት ሓሸራ ተኣሳሲሩ መብዝሕትኦም ሕማማት እዞም ተመሓላለፍቲ ሕማማት ብሓሸራታት ስለ ድመሓላለፉ ነዚ ንምክልኻል ኣብ ዞባና ማእከል ናይ ስነ ሓሸራ ላቦራቶሪ ኣሎ። እዚ ላቦራቶሪ ኣብ ምፅናዕ እዞም ሓሸራታትን ንምፍዋሶም ስጉምቲ ምውሳድን ዘካይደ ዘሎ ንጥፈታት ንህዝቢ ንምግላፅ ኣምፂና ኣለና። ኣብ ርእሲ እዚ ኣብ ዝተፈላለዩ ከባቢታት ናይ ዞባና እዚ ምዕቃብ ሓመድን ማይን ምፍዋስ ማይ ኩዖ ዕዲጋታትን ይግበር ኣሎ። ነዚ ስራሕ እዚ ከዓ ዓብዪ ክፋል ስራሕ ናይቲ ዞባ እዩ። ነዚ ስራሕ እዚ ዘንፀባርቕ ስእልታትን ተንቀሳቐሲ ስእልን ወይ ቪድዮን ሒዝና ቀሪብና ኣለና። እዚ ስራሕ እዚ ዕብቱ እንታይ እዩ? እቲ ሕብረተሰብ ዘለዎ ባህሊ ስራሕ ከም ዝዕቅብ በቲ ሓደ ገብር ኣሎ። በቲ ሓደ ከዓ ምንጭ እቶት እውን ነቲ ሕብረተሰብ ናይ ስራሕ ናይ ሸቕሊ ዕድል ዝፈጠረ ስራሕ ስለ ድኾነ ህዝቢ እንታይ እዩ ድካየድ ዘሎ? በቲ ናይ ልምዓት ወገኑ ጥራይ ደይኮነስ ኣብቲ ሕብረተሰብ ባህሊ ስርሑ ኣብ ምዕቃብን ምንጪ ኣታዊ ወይ ሽቕለት ኣብ ምርካብን እውን ኣበርክቶ ቀሊል ስለ ደይኮነ ሕብረተሰብ ትድኸይድ ዘሎ ልምዓታዊ መደባት እውን ክፈልጦ ክርድኦ ንምግባር ሒዝና መፂና ኣለና። ድሕረ ባይታና ከምዚ ዝረአ ዘሎ ዳዕሮ ኢና ሒዝና መፂና ዳዕሮ ሓሙሽተ ኣብ ዞባና ኣብ ነዞባ ሰገነይቲ ዝርከብ እቲ ብሓሙሽተ ናቕፋ ዘሎ ዳዕሮ ንዕኡ ከምኡ ክለና ድሕረ ባይታና ክኸውን ጌርና መፂና ኣለና ለዘበን። ስለዚ ብሓፈሻ ሒዝናዮ ቀሪብና ዘለና እዚ ትሕሶ እዩ።
1: ስመይ መብርዲ በሳይ ዕቑበ ይበሃል። ተወኪሎ መፅኦል ዘለኹ ከዓ ናይ ዞባ ደቡብ ዝርከብ ያታዊ መነባብሮ ኢና መፅና ዘለና። በዚ መሰረት ኣብ ህድሞና ኣብ ውሽጢ ህድሞ ኣርባዕተ ክፋላት ኣለዋ። ደንበ፣ እቲ ካልኣይ ከዓ ገበላ፣ እቲ ሳልሳይ እቲ ምድሪ ቤት እንብሎ እዩ፣ እቲ ራብዓይ ከዓ ውሻጠ ኣንስቲ ወይ ከዓ ኣዴታት ዝያዳ ዝንቀሳቀሳሉ ወይ ከዓ ምግቢ ዘዳልዋሉ ማለት እዩ። ኣብዛ ውሽጢ ደንበ ከም ንሪኦ ዝተፈላለየ ዓይነት ንብረት ኣለና። ሓደ ካብኡ እዚ ዋላ ንብሎ ዝፊ ቅድሜና ዘሎ ዋላ ማለት ከዓ ናይ ቃንጫን ወይ ከዓ ሳዕሪ እንቐምጠሉ ኣብ ግዜ ቆውዒ ኣኪብና ንግዜ ሓጋይ ወይ ከዓ ጥሜት ኣብ ዝህልወሉ ግዜ ንምራኽኽ ወይ ከዓ ንላም ወይ ከዓ ንኣድጊ ዝኸውን ሳዕሪ እንቕልበሉ ወይ ከዓ እንህበሉ እዩ። በዚ የማናይ ወገን እንተ ደኣ መፂና መጉበጢ ቆቋሕ ወይ ከዓኒ መድፈንያ ዝበሃል ኣለና። እዚ መድፈንያ እዚ ከዓ ቆቋሕ ንደፍነሉ ኣገባቢ ወይ ከዓኒ ኣብ በረኻ ኣፃዊድናያ ንመፅ ኣብ በረኻ መስ ኣፃወድናያ ከዓ ኣብቲ በረኻ ከይድና ርኢና ቆቋሕና ንብለሉ እዚ ከዓ መድፈንያ ይበሃል። ባህላዊ መሳርሒ ወይ ከዓ መድፈንያ ናይ ቆቋዕቲ ብየማናይ ተመፂና ናውቲ ማሕረስ ኣለና። እዚ ናውቲ ማሕረስ እዚ ሓደ ሓረስታይ ሕርሹ ከካይድ እንተ ደኣ ኮይኑ ዘካይደሉ መሳርሒታት ተፈላለዩ ዓት ከም በዓል ነዊት፣ ኣርዑት፣ ማሓረሻ፣ ከርፈስ፣ ቅትርቲ፣ ነዊት ዝኣመሰሉ ኩሎም እዚኦም ናውቲ ማሕረስ ተባሂሎም ከዓ ይፅውዑ። በዚ የማናይ ተመፂና መነትዕ ኣለና። እዚ መነትዕ እዚ ከዓ ቆርበት መጀመርያ ካብ ከፍቲ ምስ ተቐልጠ ኣብቲ መነትሕ የእቲና ዕንጉለን ሽንቲ ከፍትን ወሲኽና ንሓደ ሰሙን ወይ ክንክልተ ሰሙን ኣብኡ ነፅንሖ ሞ እቲ ናይቲ ቆርበት ፀጉሪ ዝያዳ ተመሊጡ ይኸይድ። ብድሕሪኡ ናብ ፀባ ዝመልአ ዕትሮ ከዓ ንእትዎ። ኣብዚ ፀባ ዝመልአ ዕትሮ ዝያዳ ሕጂ እንታይ ይኸውን? ይለፍዕ፣ ይልስልስ። ቁሩብ ኣንቅፅ ኣቢሉ ሓረስታይ ኣውፅኢ ሽዑ ተደልዩ መፅዓን፣ ተደልዩ ማእሲ፣ ተደልዩ ልቆታ፣ ተደልዩ ዓይቤት፣ ተደልዩ ከዓ ጥማሞ ክሰርሖ ይኽእል እቲ ሓረስታይ ማለት እዩ። ናብዛ ውሽጢ እዚኣ እተዳ ኣቲና በዚ ንእድናይ ሓረስታይ ኣሎ። እዚ ሓረስታይ ኣብዚኣ ኮይኑ ነዞም ኣብዕሩ ዘብልዕ
2: ኣብ ልዕሊኣ ፀዋሪት እንብላ

0: ሓንቲ ባላ ነገር ኣላ ተፀዋሪት ከያ ነቲ መንፀፉ ኣብ ግዜ ለይቲ ደቂሽሉ ዝሓደረ ዕፅፍ ዕፅፍ ኣቢሉ ኣብታ ፀዋሪት ይሰቕሎ ከም ንሪኦ ዘለና ነፀላ ስቕልናላ ኣለና ኮበርታ ንሰቕለላ መንፀፍ ማእሲ ንሰቕለላ
1: እዛ ዘለናያ ክፋል ናይ ዛ ህድሞ ምድሪ ቤት ትበሃል ምድሪ ቤት ኣብዚ ውሽጢ ምድሪ ቤት ከዓ ከም ንሪኦም ዘለና መርዓውት ኣለዉ ነቀርቃብ ዝፃወት ኣለዉ ኣቀራቃሪ ይፃወት ኣለዉ ከም ንሪኦም ዘለና ስለዚ ሓደ ባህላዊ ፀወታ እዩ ንሱ ቀፂልና ኣብዚ ውሽጢ ምድሪ ቤት ዝተፈላለየ ዓይነት ንብረት ኣሎ
2: ኣመጎጎ እዚ መክደኒ ብምንታይ ይስራሕ ብሓመድ ጭቃ ማለት እዩ እዚኣ ሕጂ መውፅኢ ዝተሃፋ ርሃፅ ንኸይነትዎ እዚኣ ሕጂ ረይበክተ ኢልካ ክብድ ዝበለ ስለ ዝኾነ ኣብዚ ገርካ ክፍትካ እዚ ቁራዕ ኣጋጣሚ ሕጂ ትጥቦን ዝኽተሉ ኢና ኣቢልናይ ዘለና ሓዊ ነድዳሎ ከበክኣትዎ እዩ ትጥቦ እዩ ቁራዕ ሓምዲ ነብስለሉ ገዓት ንግዕተሉ እዚኣ ቁራዕ እዚኣ ንኩሉ ትጠቅም ማለት እዩ እቶን መቕሎኸ ኣፍቲ ኣክል እዚኣ ብምልታ ከዓኒ ስራጋላ ከብሒ ተባሂላ እውን ትፅዋዕ ኣብ ሓማሴ ሕጂ ከብሒ ትበሃል ብስራጋላ ፅዋዕ ብከብሒ ከዓ ፅዋዕ ኣብዚ ንቐምጦ ንግራት ከዓ ንልብስ እዚ ሕጂ ሽክና ካብ ሓምሓም ዝተሰርሐ ሓመርታ ላዓልነትና ካብኡ ዝተሰርሐ እዚ ሽክና እቲ ሸለኹ ፍልሊ ናይ ሽክና ናይ ሸለኹን እዚ ንእስ ዝበርኢት ቃል ቀጢል ነዊሕ ቅጥን ዝበለ እዚኣ ፀሓል ብርጊ ንምንታይ ነቲ ዝተደንቀተ ብሑቅ ከም መሕሰይ ንጥቀመላ እዚኣ ከዓ ልካ ንፅባ ንፅባ ሕጅታይ ከም መለስ ዝጓማ ለምንክብል ኣለና ኣብዚኣ ተለዊሱ ምስተቐተለ ናብ መጎጎ ብና እዚ ሕጂ እዚ ፀሓል ብርኪ ዓብሎ ንእሽተይ ኣሎ እዚ ንፅባ እውን እዚ ንእስ ዝበለ ካብኡ ዝዓብ ናይ ተኸተምዓዋሉ እዚኣ ከዓ ዕቶ ሰከብ ማይ ንእስ ዝበላ ወይከዓ ዓብይ ዝበላ እዚኣ ተሰኪበን ከመለሰ እዚ መክደኒ ነበረ ወፅ ገረን ክድና ኢለን ገረን ሰኪበን ኣብዘስተይ ገረን

ዓሊ ኢብራሂም ይበሃል። እዚ ዘለናዮ ከምቲ ዝገለፅካዮ ናይ ብሄረሳሆ ኣብ ዞባ ደቡብ ንርከብ መንብሮ ወይ ከዓኒ ዳል ተባሂሉ ዝፍለጥ ገዛ ኮይኑ ኣብዚ ገዛ እዚ ብሰለስተ ደረጃታት ኢና ቅሪብናዮ ዘለና። እዚ ሕጂ ዘለናዮ ጋባላ ተባሂሉ ዝፍለጥ ክፋል ናይቲ ገዛ እዩ ማለት እዩ። ካብዚያ ውሽጢ እቱ ምስ በልካ ከዓኒ ናሓሳ ወይ ምድር ቤት ወይ ከዓኒ ምድር ቤት ተባሂሉ ዝግለፅ ኣደን ኣቦን እቲ መንብሮ ዘካይድሉ ኮይኑ ሕልፍ ምስ በልካ ከዓ ናይ እንዳ መርዓውቲ መርዓትን መርዓውን ዝሕፀኑሉ ክፋል ገዛ እዩ ማለት እዩ። በዚኣ ክንጅምር ተኮይንና እዛ ክፋል ገዛ እዛ ገበላ ኢልና ፀዊዒናያ ዘለና። እዛ ገበላ እዚኣ ሓደ ናውቲ ማሕረስ ከነቐምጠሉ ንኽእል ማይ እውን ነህልካ ዝደልሚ ንሪኦ ዘለና እውን እቲ ማይ ውሽጢ ገዛ ክኣቱ ስለ ዘይክእል ኣብዚ ገበላ እዩ ዝኸውን። ነዚ ማይ መቐመጢ እውን ክንጥቀመሉ ንኽእል ኢና። ብዓብዩ ዝብዚ ዘሎ ናውቲ ማሕረስ ብምልኡ ኣብዚ ኢና ነቐምጦ ማለት እዩ። ከም ካልኣይ እውን ኣብዚ ኣቦ ኣለና። ኣቦ ከዓ ኣብዚኣ ኮይኑ ኣብዛ ገበላ ኮይኑ እዩ ቁርኣን ደቁ ቁርኣን ዘቕርእ ማለት እዩ። ኣብዚኣ እንዳቕረአ እውን በቲ ስግር እውን ኣለሃና ነስዳ ገሊ ነስዳ ተባሂሉ ዝፍለጥ ንእዚ ናይ ኣጋይሽ ማለት እዩ። ጋሽኡ ኣብኡ ኣንቢሩ ጋሽኡ እንዳተኸታተለ ደቁ ኣብዚኣ እንዳቕረአ ኣብዛ መኻዶ ዝጥበዝ ዕፎን ድዩ ዝብርኮት ብርኩዳ እዚ እንዳበርኮተ ኣብዚኣ ናብራ እንዳገበረ ንጥቀመሉ ማለት እዩ። ኣብዚ ምብቕፃል ዘሎ እቲ ዓብዪ ገዛ ኣደ ናብራ ተካይደሉ ገዛ ማለት እዩ። ናብራ ከዓኒ እቲ ናብራ ኣደ ኩሉ እንትና ማለት እዩ ፀባ ተሓኽነሉ ቦርኩታ ተበርክተሉ ሓበዛ ዝበሃል ኣሎ ቅጫ ወይ ከዓኒ ካልእ እቲ መንበሮ ናይቲ ብሄር ሓፈሻዊ ተካይደሉ ማለት እዩ። ፀባኣ እንዳ ሓቆነ ድያ ውላዳ ሕለለ እንዳራረወ ድያ ጠስማ ድያ ወይስ ኩሉ ጋዓታ ድያ ትኩዕተሉ ጋሻ ዝመፃተሉ ዩ ከዓኒ መዓራ ትቕርበሉ ጠስማ ትቕርበሉ ኣጅቦኣ ትቕርበሉ ካልእ ምስ ሰብኣያ ኮይና ወይ ከዓኒ ምስ በዓል ቤታ ኮይና እውን ቡና ትሰትየሉ ክፋል ናይ ገዛ እውን ኣለና ማለት እዩ። ስለዚ ከምኡ እንዳበለ ታደዚ እቲ ዝበዝሐ ክፋል ወይ ከዓ እቲ ዝበዝሐ ናብራ እቲ ዝበዝሐ ናይዚ ብሄር እዚ ወይ ከዓ እቲ ዝበዝሐ ዕዮ ናይዚ ተካይዲ ታደያ ታደ ከዓኒ ብሓፈሽኡ ኣብዚ ንብሎ ዘለና ክፋል እያ ተሰላስሎ ማለት እዩ። ካብኡ ምቕፃል ከዓኒ መርዓትን መርዓውን እውን ኣለውና ማለት እዩ። መርዓትን መርዓውን እንተይልና ሕጂ ኩሉ ግዜ ካብ ኣደ ኣይረሕቑን እዮም። ኣደ ዋላ ሽሕ ግዜ ሓፃኒ እተሃልዎም ዳኣ እምበሪ እቲ ኣደ እያ ኩሉ ኣደ ከም ሓማት ከም ወላዲት ከም ኩሉ ኮይና ስለ ትቐርበሎ ነቶም መርዓውቲ ብውሽጢ ዘለዉ እንዳተኸናኸነት ነቶም መርዓውቲ ነታ መርዓት ሕጂ ጥሽቲ ወብኣሉ ክፋል ቦታ እውን ኣለና። ጥሻ ነታ መርዓታ ሰይቲ ወዳ እንዳ ወብአት ካልእ መግቢ መሳልል እዩ ፀፅቡቕ በቃ ነቶም መርዓውቲ ትቕርበሉ ክፋል ገዛ እንዳ መርዓውቲ ኢልና ንገልፆ ዓዳዓረ ኢና ንብሎ ብሳሆ ማለት እዩ። ዓዳዓረ ተባሂሉ ዝፍለጥ ክፋል ገዛ እዩ ማለት እዩ። ካልእ እቲ መርዓትን መርዓውን ኩሉ ግዜ እታ ህይወት ናይ መርዓትን መርዓውን ዘሰላስሉሉ ወይ ከዓ ዘስተማቕርሉ ክፋል ቤት ወይ ከዓ ክፋል ገዛ ኢልና እውን ክንገልፆ ንኽእል ማለት እዩ።

ወሓዚት ብየነ ባሃል ኣባል ምቁፅፃር ናይዚ ፌስቲቫል ኣብዛ ኣዳራሽ ቁፅሪ ክልተ ከዓ ናይ ምርኢት መፅሓፍቲ እዩ ቀሪቡ ዘሎ። ብምሉእ ቀሪቡ ዘሎ መፅሓፍቲ ከዓ ከላለየኩም ኣብዚ ቀሪቡ ዘሎ ናይ ትምህርቲ መፅሓፍቲ እዩ ብምሉእ ኣለኩም። ኣብዚ ብእንግሊሽ ኣሎ፣ ብትግርኛ ኩሉ ዓይነት መፅሓፍቲ ናይ ትምህርቲ ኣሎ። ናይ ናእሽቱ ህፃናት እውን ኣሎ፣ በዚ ናይ እንስሳታት ኣሎ ኣብዚ

ኩሉ ዓይነት መፅሓፍቲ ብዘሎ ናይ ጀመርቲ ህፃናት ኣሎ እዚ ብምሉእ ብቋንቋ እንግሊሽ እውን ኣለኩም ኣብዚ መፅሓፍቲ ኩሉ ናይ ትምህርቲ መፅሓፍቲ እዩ ኣብዚ እውን ኣሎ ናይ ጀመርቲ መፅሓፍቲ ብዙሕ መፅሓፍቲ እዩ ዘሎ ኣብዚ ድማ ናይ ህፃናት መፅሓፍቲ ናይ ጥዕና ኣሎ ብምሉእ ናይ ናእሽቱ ህፃናት እዩ ናይ ናእሽቱ ህፃናት መፅሓፍቲ ኣሎ ኣብዚ እዚ ብምሉኡ ናይ ናእሽቱ ህፃናት መፅሓፍቲ እዩ ብትግርኛን ብእንግሊሽን ኣብዚ ከዓ ናይ ልቢ ወለድ መፅሓፍቲ ኣሎ ብትግርኛ ኣብዚ እውን ኣሎ ናይ ታሪክ መፅሓፍቲ ብምሉኡ ኣብዚ ድማ ብምሉኡ ታሪካዊ መፅሓፍቲ ኣሎ ብምሉእ ዕዉት መፅሓፍቲ እዩ ኣብዚ ኣለኩም ናይ ሰውራ ናይ ብምሉኡ ኩሉ ናይ ቀደም መፅሓፍቲ ብዝቀሪቡ ኣሎ ኩሉ እዚ ዘገልገለ መፅሓፍቲ ብምሉኡ ካብዚ ክሳብ ዘሎ ብኩሉ ዓይነት ቋንቋ ማለት እዩ ብእንግሊሽ ኣሎ ብትግርኛ እውን ኣብዚ ኣለኩም ኩሉ ናይ ታሪክ መፅሓፍቲ እዩ እዚ እዚ ድማ ኣውገት ቤት መሸጣ መፅሓፍቲ እዩ ኩሉ ዓይነት መፅሓፍቲ እዮም ቀሪቦም ዘለዉ ብዚ ናይ ጥዕና ኣሎ ኣብዚ ድማ ብዛዕባ ናይ ቆልዑትን ናይ ዓበይትን ዝገልፅ ናይ ስነ ምግባር ኣሎ

ኣብዚ ድማ ናይ ሕክምና ናይ ቆሎት ናይ ትምህርቲ መፅሓፍቲ ኣሎ። ኣብዚ ሎ ናይ ቆሎት ናይ ትምህርቲ ናይ ሕክምናታት ድማ ኣብዚ ኣለኩም ማለት እዩ። ኣብዚ ድማ ናይ ታሪክ ኣሎ፣ ናይ ልቢ ወለድ ኣለና ኣብዚ ኣሎ። ሓቀኛ ታሪክ ዝተመርኮሰ ናይ ደቂ ኣንስትዮ ዘማእኸለት መፅሓፍ ኣላ። እዚኣ ኣብዚኣ ከዓ ናይ ሕክምና ኣላ። ሓንቲ ብትሪ ኣሎ ሰለልካ ቤት። ኣብዚ ድማ ናይ ዓበይቲ መምሃራን መፅሓፍቲ ኣሎ፣ ባዮግራፊ ማለት እዩ ኣለኩም። ኣብዚ ብምሉእ መፅሓፍቲ ኣብዚ ኣለኩም። ፊክሽን ሓቀኛ ዛንታታት መፅሓፍቲ ኣሎ። ኣብዚ ልቢ ወለድን ኣሎ፣ ናይ ስነ ልቦና ኣሎ፣ ኩሉ ኣለኩም ማለት እዩ።

ኣብዚ ከዓ ልበወለድ ኮይኑ ኣብ ሓቀኛ ታሪክ ዝተመርኮሶ መፅሓፍቲ ኣሎ ብምሉ ሓቀኛ ታሪክ ዘለዎ መፅሓፍቲ እዩ ኣብ ሓቀኛ ታሪክ ዝተመርኮሶ መፅሓፍቲ እዩ ሓቢር ኩሉ እዚ ናይ ታሪክ መፅሓፍቲ እዩ ኩሉ ሓቀኛ ዛንታ እዩ ማለት እዩ ኣብዚ ከዓ ናይ ልበወለድ መፅሓፍቲ ኣለኩም ዛግረ ትብል ከኣላትኩም ናይ ሰዋ መፅሓፍ እዚኣ ኣብዚ ድማ ናይ ፍልስፍና መፅሓፍቲ ኣሎ ናይ ታሪክ ብምሉ ኣብዚ ኣለኩም ኣብ ፍልስፍና ዝተመርኮሶ እዩ ብምሉ ኣብዚ ከዓ ናይ ልብወለድ መፅሓፍቲ ኣሎ ናይ ህፃናት እውን ኣሎ ዚ ህፃናት ከንብብዎ ዝኽእሉ ኣሎዚ ኩሉ ናይ ህፃናት ከንብብዎ ዝኽእሉ መፅሓፍቲ እዩ ዚ እዚ ብምሉ ናይ ልብወለድ እዩ እዚ ኩሉ ናይ ልብወለድ መፅሓፍቲ እዩ ኣብዚ ኣለኩም ብዙሕ ናይ ልብወለድ መፅሓፍቲ እዩ ዘሎ ኣብዚ እውን ኣለኩም ኣብዚ እውን ኣለኩም ኩሉ ናይ ልብወለድ መፅሓፍትታት ብምሉእ ኣብዚ ሪጋዝ ኣለኩም ዝደለየ መፅእ ክወስድ ይኽእል እዩ ኣብዚ ኣለኩም ናይ ህፃናት

ኣብዚ ከዓ ናይ ሕግታት መፅሓፍቲ ኣለና ዓበይቲ መፅሓፍቲ ኣሎ ናይ ታሪክ ኤርትራ እውን ኣለኩም ኣብዚ ማለት እዩ ኣብዚ ድማ ብምሉ ተምሃሮ ክመሃርሉ ዝኽእሉ መፅሓፍቲ ኣለዎ ኩሉ መፅሓፍቲ ኣለኩም ኣዝያ ላ ሻዲግ ትብል ናይ ህፃናት መፅሓፍቲ ማለት እዩ ፔንት ክገብሩላ ዝኽእሉ እያ ከሽ ኣብዚ ናይ ሃይ ስኩል መፅሓፍቲ ኣለኩም ብምሉ ናይ ኮሌጅ ይኹን ናይ ሃይ ስኩል መፅሓፍቲ ኣሎ ኣብዚ ኣብዚ ኣለኩም ናይ ህፃናት ዲናት ኣብዚ ድማ ናይ ህፃናት መፅሓፍቲ ኣሎ ትሕተይ ሓሙሽተ ዓመት ክመሃሩ ዝኽእሉ መፅሓፍቲ ማለት እዩ ኩሉ ናይ ኣካዳሚ መፅሓፍቲ እዩ ዘሎ ኣብዚ ብምሉእ ናይ ኤዲኬሽን መፅሓፍቲ ኣሎ ኣብዚ ከዓ ናይ ታሪክ ኣለና ናይ ታሪክ መፅሓፍቲ ኣሎ

ቋንቋ ትግረ ዝተዳለወ መፅሓፍ ኣላ እዚኣ። ናይ ስነ ልቦና መፅሓፍ እውን ኣብዚ ኣላ። ኣብዚ እውን ናይ ታሪክ ኣለና መፅሓፍቲ። ኣብዚ ከዓ ኣለኩም ሰረት ትምህርቲ ዝብል ህፃናት ኹን ዓበይቲ ክምሃሩሉ ዝኽእሉ እዮም። ኣብዚ ዘሎ ናይ ኮሌጃት መፅሓፍቲ ኩሉ ዓይነት ሳብጀክት ማለት እዩ። ኣብዚ ድማ ዝተፈላለዩ ዓይነት ናይ ህፃናት ኹን ናይ ዓበይቲ መፅሓፍቲ ኣለና ብምሉእ እዚ ብኩሉ ዓይነት ቋንቋ ማለት እዩ። ካብ ኤሌመንታሪ ክሳብ ኮሌጅ ዝበፅሕ መፅሓፍቲ ኣሎ ዚ ብምሉእ ኣሎ ዚ ናይ ህፃናት መፅሓፍቲ ኣለና። ኣብዚ ናይ ቀደም መፅሓፍቲ እውን ኣብዚ ኣሎ። ኣብዚ ፅንፅያያት ኣሎ ናይ ህፃናት መፅሓፍቲ እዩ። ዚ ናይ ትሕቲ ዕድመ መፅሓፍቲ ናይ ትምህርቲ ይኹን ዛንታታት ብምሉእ ኣለኩም። ኣብዚ መፂኹም ረኣይዎ ኢኹም ደቅና ኣሕዋትና ንክሎም ውሰዱሎም። ኣብዚኣ ከዓ ዳላታት ገድሊ ትብላላ ናይ ታሪክ መፅሓፍቲ እያ። ናይ ታሪክ መፅሓፍ እያ ፌር ይዋጉ መፂኹም ውሰዱ። ማሰን መልቀስን ዝብል ኣለና። ኣብዚ ናይ ዓበይቲ ኣቦታትና ናይ ኣያታትናን ማሰን መልቀስን መፅሓፍቲ ብዝለኩም መፂኹም ራእይዎ ውሰዱ። ኩሉ እዚ ናይ ትምህርቲ መፅሓፍቲ እዩ። ብቋንቋ እንግሊሽ ተደሊኹም ብቋንቋ ትግርኛ እውን ኣለኩም። ናይ ንኣሽቱ ኣለኩም ኣብዚ ናይ ዓበይቲ እውን ኣብዚ ኣለና። ኣብዚ ከዓ ናይ ህፃናት መፅሓፍቲ ኣለና ዛንታታት ማለት እዩ። መፂኹም ደቅኹም ግዘሎም ኢኹም። ኣብዚ ናይ ትምህርቲ መፅሓፍቲ እዩ ዘለና ናይ ኬሚስትሪ ማለት እዩ። ተምሃሮ ናይ ኮሌጅ ይኹን ናይ ካልእ መፂኦም ተወስዶ ትኽእሉ ኢኹም መፅሓፍቲ።

ናይ ሳይኮሎጂ መፅሓፍቲ እዩ። ብትግርኛ ደሊኹም ብእንግሊሽ ኩሉ ዓይነት ቋንቋ ኣለኩም ኣብዚ ኣብዚ ኣሎ ኣብዚ ድማ ኣለኩም ማለት እዩ ብእንግሊሽ። ኣብዚ ድማ ናይ ህፃናት መፅሓፍቲ እዩ ዘሎ ኩሉ ናይ

ትምህርት መፅሓፍቲ እዚ ናይ ህፃናት ከዓ ዘለኹም ማለት እዩ። ኩሉ እዚ ናይ ትምህርቲ መፅሓፍቲ እዩ። እዚ ብምሉ ናይ ኤዲኬሽን ትምህርቲ ዘሎ መፅሓፍቲ እዩ። ብእንግሊሽ ኣለኩም፣ ናይ ጁኒየር ማለት እዩ ኣብዚ እውን ኣለኩም፣ ናይ ሃይስኩል እውን ኣብዚ ኣለኩም። ኩሉ መፅሓፍቲ ኣብዚ ኣለኩም ማለት እዩ። ናይ ህፃናት እውን ኣብዚ ኣላትኩም። ኣብዚ ድማ ናይ ስነ ልቦና መፅሓፍቲ ኣለና። ናይ ስነ ልቦና መፅሓፍቲ ኣሎ ኣብዚ

ናይ ሕክምና እውን ኣብ ዘለና ናይ ሕክምና ናይ ትምህርቲ ብዝሎ ኣብዚ ትሕቲ 5 ዓመት ከንብብዎ ዝኽእሉ መፅሓፍቲ ኣለና ብመምህር ያቆብ ዝተዳለወ ማለት እዩ። ኣብዚ ድማ ናይ ስነ ልቦና መፅሓፍቲ ኣሎ፣ ናይ ፍልስፍና እውን ኣለኩም፣ ናይ ትምህርቲ ኣሎ። ኣብዚ ብምሉ ሳብ ላስት ማለት እዩ። ኣብዚኣ ከዓ ናይ ሃይስኩል መፅሓፍ ኣላትኩም ጎልደን ትብል። ኣብዚ ኣዳራሽና ቁፅሪ 2 ዘሎ ምርኢት መፅሓፍቲ ከምዚ ዝረኣኹሞ እዩ። ብብዙሕ መፅሓፍቲ ናይ ኣካዳሚ ትምህርቲ 298 መፅሓፍቲ ቀሪብናልኩም ኣለና። መፂኹም ትወስዱ ትኽእሉ ኢኹም። ናይ ታሪክ እውን 44 ደረስቲ ዝፀሓፍዎ መፅሓፍቲ ኣለና ኣብዚ። ናይ ልቦ ወለድ እውን 105 ኣውገት ቤት መፅሓፍቲ እውን ኣዳልዮምልና ኣለዉ ናቶም መፅሓፍቲ። ናይ ቀደም ዘገልገለ መፅሓፍቲ እውን ኣለና። ኣብ ኣዳራሽ ቁፅሪ 2 መፅኡ ብፅሑ ኢኹም። እዚ ፌስቲቫል ንዓኹም እዩ ተኸፊቱ ዘሎ።

ሕጂ ድማ ኣዳራሽ ቁፅሪ 3 ኣቲና ኣለና። ናይ ቅርፃቅርፅን ናይ ቅብኣን ምርኢት ኣሎ። ኣብዚ ናይ ቅርፃቅርፂ ኣሎ ብዕንጨት ዝተሰርሐ። ኣብዚ ኣለኩም እዚ ብምሉእ ናይ ቅርፃቅርፂ ብኢደ ጥበብ ድፈረየ ብኣሕዋትና እዩ። ኣብዚ ድማ ኣለዉ ዘብፅልኩም እዮም ግለፁ። እዚ ምርኢት ናይ ቅርፃቅርፂ እዚ ኩሉ ናይ ቅርፃቅርፂ ናይ ኢድ ጥበባት እዩ። ኩሉ ኣሕዋትና ብኢዶም ዝሰርሕዎ ማለት እዩ። 51 ዓይነት ብዝሕ ኣሎ ኣብዚ ናይ ቅርፃቅርፂ። እዚ ድማ ናይ ቅብኣ እዩ። ብኢድ ዝተሳለ ስእልታት ኣሎ ኣብዚ። ታሪካዊ ኹን ኩሉ ገላፂ ነገራት ኣሎ ኣብዚ ታሪካዊ ኣብዚ ኣሎ ብምሉእ። እዚ ናይ ኢድ ቅብኣታት እዩ ኩሉ ኣብዚ ፌስቲቫል ቀሪቡ ዘሎ ናይ ኢድ ቅብኣታት ማለት እዩ። ኩሉ ብናእሽቱ ኣሕዋትና ዝተሳለ እዩ። ኩሉ ናይ ኢድ ቅብኣታት እዩ። ኣብዚ ጉዕዞ ፍርቂ ዘመን ትብል ብኢድ ቅብኣላ ናይ ዳንኤል

ዝኹሉ ቅብኣታት ናይ ኢድ እዩ። ኣብዚ እውን ኣለኩም ቅብኣ ብፈትሊ ዝተሰርሐ፣ እዚ ብፈትሊ ዝተሰርሐ ኣለኩም። ብዙሕ ዓይነት እዩ ዘሎ። ኣብዚ እውን ብካልእ ዓይነት መልክዕ ዝተሰኣለ ስእሊ ናይ ቅብኣ ኣሎ። ብዙሕ ዓይነት ቅብኣታት እዩ ዘሎ ኣሕዋትና ዝሰኣልዎ ማለት እዩ። ኣብዚ ኣለኩም ኩሉ ዓይነት ቅብኣታት ኣለና።

0: ይዘጋጀት ናይ ህዝብና ክብሪ
1: ጀኑብ ዞባ ማሃራጃን ኣዴ ኣፈራ ዓይና ጎንዶሊን ለሜቴን ኣነ ኣማ ኣፈራ ዓይና እትያክኒ ውልትያ በሶ ዓይደ ሱገ ዓይደ ድግር ኬ ዓይደ ሱግቴሊ ለሜቴን ኣነ መለማ ዓይደ ጀኑብ ዞባ ሕያሂ ማርቲኖ ጀኑብ ዞባ ለማርታሳሆ ኬ ትግርኛ ሂ ማርቲኖ ታይቡሎ ዓይደ ነብራ ዓይደ ጎንዶ ደዓባ ዓይደ ዓርዋኬ ዓይደ ንዋሊ ካብኒህናኒ ኣመይ በሊ ሱግቴ በሶ ኒኖ ናቦ ባባይኒ ንምኮ ጋሮሊ ንሜትህናኒ ኦሳ ኣፍቲ ዕባ ካብሽኒህናኒ ናቦ ኣባይኒ ያኮ ኒኖ ኣባይኒን ዓዳር ደለሌ ኣኪን ከራዕቶ ተማ ኑማት ኣባቲንም ኣዋል ንሕያ ኣባቲንም ኮጋሮሊ ኣፍቲ ዕባሊ ንሜትን ኣነ መፈራ መንበላኪኒ ጀኑብ ዞባሂ ዶዳሂ ኣይቀሪ የሽሪሐ መንበላ ከብሽኒህናኔ

ኣብ ዘለኹ ሞ ዕዙዝን ልባውን ሰላምታ ናይ ብፃሕኩም ዝኸበርኩም ተኸታተልቲ መደባት ሞዛይክ ከመይ ቀኒኹም ሰዓትና ኣኺሉ እንሆ ዝተፈላለየ ትሕዝቶታት መደባት ሞዛይክ ጣዕመ ዜማታት ከምኡ ውን ተኸታታሊት ፊልም ኢና ሒዝናልኩም ቀሪምና ዘሎና ክሳብ ፍፃ መደብና ምሳና ሓቢርኩም ክትፀንሑ ብክብሪ እናዓደምና ሰናይን ዕርፍትን ምዝንግዓን ግዜ ክኾነልኩም እናተመነና መደብና ብደርፊ ኢና ክነእፍል ሞ ብሓባር ናብ ስቱድዮ

ኣብ ዝተፈላለዩ ሕብረተሰብ ዓለም ሙዚቃ ዘይነፃፀሊ ክፋል ውርሻ ባህልን መንነትን እዩ። ባህላዊ መሳርሒ ሙዚቃ እምበር በቲ ፍሉይ ጣዕሙን ቅኒቱን ኣብ ዝተፈላለዩ ኣጋጣሚታት ኣብ ናይ ፅምብላት ይኹን ኣብ ናይ ሃይማኖታዊ ኣጋጣሚታት ነቲ ሕብረተሰብ ኣብ ምእዛን ዓብዪ ተራ እዩ ዘለዎ። ንሎሚ ኣብዛ ስዒባ ተቐርብ ትሕዝቶ መደብና እምበር ብዛዕባ ባህላዊ መሳርሒ ሙዚቃ ናይ ሃገርና ከም ባህላዊ ውርሻ ዝበለ ትሕዝቶ ሒዝናልኩም ቀሪምና ኣሎና። ንብሉ ትሕዝቶ ናብታ መደብ ከስግረኩም እየ ተኸታተሉ።

0: ህይወት ንምስትምቃር ስምዒታት ንምግላጽ ሙዚቃ እቲ ዝሓፀረን ቀንድን መንገዲ ክብሉ ይገልጽዎ። ደቂ ሰባት ብኩሉ ዝስማዕን ልብኩሉ ስለዝትንክፍን ድማ ኣድማሳዊ ቋንቋ ዝብል ቅጽል እውን ይወሃቦ እዩ። ካብ ጸቕጢ ንኽንዛነ ኣብ ግዜ ሓጎስ ክንፍሳህ፣ ኣብ ግዜ ሓዘን ዓሚቕ ሓሳብ፣ ኣብ ግዜ ድቃስ ሙዚቃ ናቱ ምስ ኩነትና ዝቃዶ ዕላልን ተመስጦን እዩ ዝፈጥረልና።
1: ሙዚቃ ሓደ መግለፂ ሕብረተሰብ እዩ። እዚ ክንብል ከለና ስልጣነ ምዕባለ ኣነባብራ ኮታ ንሕብረተሰብ ዝያዳ ዝገልፅ እዩ ማለት እዩ። ሕጂ ኣድማሳዊ ቋንቋ ዝበሃለሉ ምክንያት ከዓ ደቂ ሰባት ሓሊፉ ሲ እንስሳታት ኣታክልቲ ከም ዝሰምዕዎ እንኮላ ይረጋገፅ ማለት እዩ። ሕጂ እሳያት ቀንዲ ኣድማሳዊ ተብላ ህወት ዘለዎ ሲ ሙዚቃ ዝሰምዕ እዩ ዝሕበር ማለት እዩ። ካልእ ከዓ ኣብ ዝተፈላለየ ሃገራት ኣብ ዝተፈላለየ ቦታታት ከዓ ዝኾነ ሙዚቃ ሲ ፅቡቅ ተኮይኑ ኩሉ ሰብ ከም ዘሰማቀሮ ከዓ ይንገር ማለት እዩ።

0: ሓደ ንሕብረተሰባት እዩ ዝጥርንፍ ንሕብረተሰባት ዘይሓቆፍ ንህዝቢ ይሓቆፍ ዝያዳ ባህሊ ኣብ ውሽጢ ሕብረተሰባት ባህሊ ኣላሊ ስለዚ ሓይሉ ሲ ልዕሊ ዝኾነ እዩ እቲ ልዕሊ ዝኾነ ከዓ እንታይ እዩ ሙዚቃ መዓልታዊ ደቂ ሰባት ዝገብርዎ ብሙዚቃ እዮም ዝገልፅዎ ኣብነት ናይ ስራሕኒ በሎ ናይ መዓልታዊ መነባብረናቶም ንኣብነት ሃገራውነት እንተየልና ኣባና ኤርትራ እንተመፅና ብሙዚቃ ንገልፆ ጥምረት ይገልፅ ሓይሊ ናይ ህዝቢ ይገልፅ ስለዚ ሙዚቃ ፍሉይ ዓውዲ ንሰብ ዘራኽብ ንሰብ ውሽጢ ሰብ ዝገልፅ ስምዒታት ሰብ ዝገልፅ ሙያ እዩ
1: ንገርናዓደይ እንታይ ግን ኮነልኪ
2: ሙዚቃን ወዲ ሰብን ናይ ጥንቲ ምትእሳር ዘለዎም እዮም ገለገለ እውን ቅድም ሙዚቃ ተፈጢሩ ክኸውን ኣለዎ ኢሎም ይግምት እዮም እቲ ምንታይ ሙዚቃ ኣብ ከብድዲኡ ዝርከብ ዕሸል እውን እንተኾነ ከምዘስተመቕሮ እዩ ዝግለጽ ሙዚቃ ኣብ ዝተፈላለየ ሕብረተሰብ እውን ነናቱ ብዙሕነትን ኣመፃፃእን ዝውንን እዩ ኣብ ሃገርና እውን ታሪክ ሙዚቃ ንክግለጽ ዓሚቕ መፅናዕቲ ዘድልዮ ዛዕባ እኳ እንተኾነ ኩለን ብሄራትና ምስ ዝውከላሉ ባህልን ልምድን ተላፊኑ ዝመጽእ ናታተን ባህላዊ ደርፍታትን የታዊ መሳርሒ ሙዚቃን ከም ዝውንና ይፍለጥ
0: ሕጂ እንታይ እዩ እቲ ሓደ እቲ ሕብረተሰባት ናይ ኤርትራ ብፍለጥ ብሄራት መለስ በይን ኮነን ዝነብረ ምስ ካልኦት ብሄራት ይደባባ እየን ሕጂ ኣብቲ ምድባብ ነናት ኣሎ ነናቱ እቲ መሳርሒ ሙዚቃ ብውሳብ ኣሎ ማለት እዩ ሕጂ ሓፈሻዊ ክንገልፅ ተኮይና ህዝቢ ኤርትራ ኣብ ከበሮ ሃብታም ዝኾነ ህርመታት ከበሮ ኣለዎ ብፍላይ ኣብ ብሄረ ኩናማን ናራን ኣዝዩ ሰፊሒ ዝኾነ ብሕጂ ዘይተፀንዐ ብሕጂ መፅናዕቲ ዝፅበዮ ባህላዊ መሳርሒታት ሙዚቃ ኣለና ብፍላይ ከበሮታት ማለት እዩ ዓይነት ከበሮታት ቅዲ ከበሮታት ምስ ደርፉ ማለት እዩ ዝኾነት ህርመት ከበሮ ናታ ዛንተ ኣለዋ ምስ ምንታይ ምስ ወራር ምስ ፍቕሪ ሓንቲ ህርመት ክንብል ከለና ናታ መግለፂ ኣሎ ማለት እዩ ሕጂ ምስቲ ናታ መግለፂ ከዓ ናታ ከዓ ደርፊ ከ ኣለዎ ሕጂ እዚ እንታይ እዩ ዝያደ ሃብታ ምግበሮ ብዙሕ መፅናዕቲ ኣይገበርናሉን እዚ ኣይ ፀቐጥናዮን እምበር

ኣብቲ ብፍላይ ንዓና ዘኩርዓና በርከ ኤርትራ ሲ ኣካል ናይ ኣፍሪካ እያ። ሕጂ ኣፍሪካ ከዓ እንታይ ትበሃል? ኣደ ከበሮታት ተባሂል እያ ይፅዋዕ። ሕጂ ንሕና ከዓ ኣብቲ ንኣፍሪቃ ምኳንና ከዓ ብኣደ ከበሮታት ንፅዋዓሉ ከምዚ ክብል ንፀንሓኩ ብሄራት ኣሎ። ንኣብነት ኣብ ናይ ትግርኛ እንተመፂና ሕርመታት ከበሮ ናይ ትግርኛ ብዙሕ እዩ ዘለኒኩ ኣብ ናይ ፅልማ ናይ ስመጃና እንዳበልና ማይሚነ እናበልናስ ንገልፆ ዝተፈላለየ ህርመታት ክበር ኣለና። ንበዓሉ ናይ ደቂ ኣንስትዮ ዝሃርምኦን ናይ ደቂ ተባዕትዮ ዝሃርምኦን ክልቲኡ ፀወታታት ሓቢሮም ዝፀወቶ ዝተፈላለየ ኣለና። ኣብ ብሄረ ትግረ እንተየልና ብዙሕ ዓይነት ህርምታት ኣለና። ኣብ ብሄረ ብዳዊት፣ ኣብ ብሄረ ዓፈር፣ ኣብ ብሄረ ረሻይዳ ብሕጂ ዘይትንከፍናዮ ሕጂ ብሓፈሻዊ ጠቕልል ኣቢልና ክርኢ ከለና ኤርትራ ሓንቲ ዓባይ ኮሌጅ ናይ ሙዚቃ ክንብለ ንኽእል ዓባይ ኮሌጅ እዚ ናይ ህርመታት ከበሎን ይበሃሎ ቅኒት ንባዕሉ ኣብሓንቲ ህርመት ከበሮ ተፈላለዩ ቅኒታት ተፈላለየ ዛይማ ኣለና ሕጂ። ስለዚ ብሓፈሻዊ ንገልፆ እንተኮይና ዕቁር ዝኾነ ሃብቲ ድንግል ዝኾነ ሃብቲ ዘይተበርበረ ዘይወፀአ ተኣምር ዝኾነ ባህሊ ከም ዘለና ኢና ክንዛረብ ንኽእል። እዚ ከዓ እንታይ እዩ ምልክት ናትና ናይ ስልጣን እዩ። ኤርትራ ሲ ክሳብ ወላ ብድሕሪ ባይታ ምስ ናይ ኣዶሊስ ኣተኣሲርና እንተሪእናዮ ኤርትራ ዝነበረ እቲ ናይ ስልጣነ ቀሊል ኣይኮነን። ስለዚ ብኡ ከዓ ናይ ሙዚቃ ሃብታም ባህሊ ከም ዘለዋ ከዓ ብኡ ክንነራግፅ ንኽእል ማለት እዩ።

0: ኩሎም ዘመናውያን መሳርሒታት ሙዚቃ በቢግዚኡ ካብ ባህላዊ ቅኔታትን ድምፅታት መሳርሒታት ሙዚቃ እናማዕበሉ ዝመፁ ምዃኖም ይፍለጥ። በዚ መንፅር ያታዊ መሳርሒታት ሙዚቃ ንዘመናዊ ሙዚቃ ባይታ ዘንፀፈዩ ክበሃል ይከኣል። ያታዊ ሙዚቃን መሳርሒታት ሙዚቃን ንሕብረተሰብ ካብ ምርኣያ ባህሉ ምዃን ሓሊፉ መበቀላዊ መንነቱ ዝገልፀሉ ውርሻ እዩ። ኣብ ብሄራትና ዝርከቡ ያታውያን መሳርሒ ሙዚቃ ብዙሕነት ዘለዎምን ዝተፈለየ ኣቃውማ ህርመት ዝውንኑን እዮም።
1: ኣብ ናይ ኩናማ ንሽተን ኣደን ጓለን ተዓባይ ክልተ ክብረ ኣለዋ። እታ ዓባይ ክብረ ኣላ፣ እታ ንእሽተይ ክብረ ኣላ። ሕጂ እታ ዓባይ ክብሮ ብቅድሚትን ብድሕሪትን ብክልቲኡ ትካኻ ትሃርም። እታ ንእሽተይ ካሊእ ካኸማ። ስለዚ ኣርባዕተ ክበሮታት ትሃርም ከም ዘለካ ማለት እዩ። ስለዚ ኣብ ብሄረ ኩናማ እንታይ ብልዋ ኣደን ጓለን ኣደ እታ ዓባያ ጓላ ከዓ እታ ንእሽተይ። ኣብ ብሄረ ናዳ ከዓ እንታይ ብልዋ ከዓ ዓባይ ክብሮን ንእሽተይ ክብሮን። ሕጂ እንታይ እዩ ክልተ ኣፍ ዘለዎ ሕጂ እንታይ እዩ ኣብ ብሄረ ሳውን ተመፂና ኣብ ብሄረ ዓፈር ተመፂና ከዓ ክልተ ኣፍ ዘለዎ እዛ ኖርማል ከበሮ ብክልተ ትህረም ማለት እዩ። ሓንቲ ኣፍ ዘላታ ከዓ እዛ ዕፅውቲ እቲ ሕለብ ብታሕቲ ዘለዋ ሕጂ እንታይ እዩ ሰፊሕ እዩ ኣብ ከበሮ እንተመፂና ማለት እዩ። ዝተፈላለየ ህድመታት ኣለዎ ንዑ ዝገልፅ ዝተፈላለየ ዛንታታት ከዓ ኣለዎ።

ኣብ ካሊእ ያታዊ መሳርያት ሙዚቃ እንተመፂእና ክራር ኣለና። ኣብነት ክራር ሕጂ ክልተ ዓይነት ክራር እዩ ዘለና። ክራር ኣብ ብሄሪ ትግርኛ ብሄሪ ትግረ ንጥቀመላ። ቀደም ዓፈር ዝጥቀምሉ ዝነበሩ ቱምቡራ ትበሃል ዓይነት ክራር ኣብ ዕብ ዝበለት ኣላ። መሰንቆ ንኣብነት መሰንቆ ሕጂ ተቀናንያ እቲ ዝጥቀመሉ ብጨርቂ ዓይነት ክራር ከሎ ዝረባበ ንብላ ማለት እዩ። ታቀሊቀ ሽሞ ግን መሰንቆ ኣለና። ዋጣ ኣለና ሕጂ ብዙሕ በዝበዝሒ ሰብ እንታይ ዋጣ ብሄረ ትግሪ ጥራሕ ዝፀወትዎ ይብል። ኣብ ቀደም መፅናዕቲ ምስ ገበሩ ከዓ ኣብዚ ናይ መንፃዕ ኣብዚ ናይ ኣብ በዓል ሳሕል ከዓ ዋጣ ከም ዝነበረ ዳሓር ከም ዝተረስዐት ከዓ ይዛረቡ ማለት እዩ። ሻምቦቆ ኣብ ኩሉ ብሄራ ዘሎ እዩ። ሻምቦቆ ሲ ኣብ ሰሆላ መጨንበራ ንብላ ኣብ ኩናማላ ኣብ ትግራላ ኣብ ናራላ ኣብ ብዳቤትላ ኣብ ኩሉ ብሄራ ሲ ብሌናላ ኩሉ ኣሎ። ሕጂ እዚ ማለት ሃብታም ዝኾነ ናይ መሰንቆ ዝተፈላለየ እጂ ኣብ ኩሉ እንተሎ ነናተፃወተሎ ኣብ ዝተፈላለየ ካ ኣጋጣሚታት ክዝፀወትሉ

0: እዞም ኣካል ባህላዊ ውርሻና ዝኾኑ ያታዊ መሳርሕታት ሙዚቃ ህላውነቶም ንክቕፅል ካብ ወለዶ ናብ ወለዶ እንክመሓላለፍ መበቆላውነቶም ከይጠፍእን ግቡእ ዕቀበ ክግበረሎምን ኣብ ኣጠቃቅማ ህርመቶም ድማ ብጥንቀቐ ክውረስን ይግባእ። ኣብ ብሄረ ትግርኛ ዝዝውተር እምብልታን መለኸትን ከም ኣብነት ምስ ግዜ ንቅርሲ ጥራይ ተዓቂበን ከይተርፋ ጥመተ ዘድልየን መሳርሕታት ከይኮና ስጋኣት ኣሎ።
1: ደባይ ሻንቂት ድፍን ደባይ እጂ ዓባያ እታ ሻንቂትካ እታ ንእሽትያ እታ ድፍንካ እታ ትምልእ ማለት እዩ። ካሊእ መለኸት ኣለና ሕጂ መለኸት ከም ሽማ መላኺት ሕጂ እንታይ ብልዋ እዛ ተነፋሒት መሳለ እንድ መላኺት ኩልን ንብደ ማለት እዩ። ሕጂ ሓፈሻዊ ክንገልፆ እንተ ኮይና እቲ ኣታዊ መሳርሒት ሙዚቃ ኣብ ህርመታት ከበሮ፣ ኣብ ተነፋሒ፣ ኣብ ተጎጣይ ወይኮላ እዚ ናይ ግርፊት ከዓ ክራር ተነፋሒ እንተልና ሕጂ እምብልታ ሻምቦቆ መለኸት ይሕብር ማለት እዩ። ስለዚ መለኸት ከዓ ከም ሽማ መለኸት ንኩለን ትመልከን በርካ ሓደ ዓብ ሰብ እተኮይኑ ብዙሕ ዝዛርም ውሕድን ቁም ነገር ንዘለዎን እዩ ዝዛርም። ኣብ መለኸት እንተኮይና ከዓ ቁሩብ ፓ እያ ትዛረብ ፓፓ ሕጂ እንታይ ትገብር ዝያዳ መዳርጋ መረሳሰኒ እያ ነቲ ዘሎ ጓይላ ዝያዳ ተድምቆ ዝያጋ ትረሃሰኑ ሕጂ ዳርጋ ኣብ ምፅናት ትገፃየ ዘላ ሓንቲ ስድራ እየ ነራ ዳርጋ ሕጂ ትበራበር ኣላ ዋላ እጂ እንታይ እዩ ኣብ ዞባ ደቡብ ብፍላይ ሕጂ ፍሉይ ቆልሓታ ይገብርሉ ኣለዉ ክትበራበር ዘለዋ እያ መሳርሒት ሙዚቃ ኣገዳሲት ማለት እዩ። ካሊእ ምናልባት ኣብ ናይ ክራር ሕጂ ምዕባለታት ተገይሪ እ ንኣብነት ካብቲ ምዕባለታት እንታይ እዩ ክራር ሓሙሽተ ስልኪ ነራ ናብ ሸዓተ ስልኪ ተገይራ እታ ክራር ከዓ ሓንቲ ወይ ከዓ ክልተ ቅኒት ኣብ ሓንቲ ክራር ትፀወት ነርካ ብሸዓተ ቶንስ ከምቲ ፀወት ተገይሩ ሜጀር ከም ዝቕይር ተገይሩ ወይ ትራንስፖዚንግ ክራር ተባሂለን ተቀይረን ኣለዋ። ሕጂ እንታይ ንብል ኣብቲ ከተማ ዓብል ከለካ ኩሉ ግዜ ጥንቀቐ የድልዮ ሕጂ ናብረት እቲ በናትና ሓሙሽተ ድምፅታት ኣለና እዚ ሓሙሽተ ድምፅታት ክግለፅ ከሎ እንታይ እዮም ዝበሃላ ግሬት ግራንድ ፋዘር እየን ዝበሃላ ግሬት ግራንድ ፋዘር ዓብዪ ኣብሓጎ ናይቲ ናብ ሙዚቃ ክንገልፅ ተኮይናሲ ኣብ መሳድል ክንገልፅ ከለናሲ እተን ቀንዲ እተን ሓሙሽተ ቶንስ ኣገደስቲ ምዃነን ዝግለፅ እሰን ከዓ ኣብ ኣፍሪካ ኣብ እሽያ እየን ዝቕመጣ ማለት እዩ። ስለዚ ንሕና እንታይ ንገብር ኣለና ካብቲ መደልነትና ወፂእና ናብ ሸውዓት ተኸድና የድሉ እዚ ኣይድልን እዚ ክንሓስበሉ ይግባእ። ሕጂ እንታይ እዩ ለውጡ ክንገብር ከለና ክሉ ግዜ ስለዝረኸበ ለውጡ ክትገብር ፅቡቅ ኣኹ ዋሕጂታይ ድዩ ኣብ ባህሊ ሕጂታይ እዩ ይርዳእኒ እንድዩ ናይ ተቐንዲ ናይ ወስር ናይ ሙዚቃ ናይ ሸዓተ ቶን ስለ ዘለዎ እዚ ዳያቶኒክ ወይ ከዓ ሄፕታቶኒክ ዝበሃል ዓይነት ግኒት ንዑ ናብኡ ክንፀወት እዚ ናይ ደገ ክንፀወት ዝተገብረ እዩ። ግን ነግድ እንድና ናብኦም ክንከይድ ዘለና

0: ማስክ ጥቂር ኣለካ ማስክ ተማዕብለ ኣለካ ክትሓስብለ ኣለካ ስብል ከለው ዶ ይመፅን እዩ ሕጂ እታ ክራር ተገይርዎ ዘሎ ክትሪአን ከለካ ሓራ ማዕቢለ ንብል ግን ልክ ማዕቢለ ድያ ናብነት እታ ክራር እታ ቅርፃ ክንሪአን ከለና ክሰፍሕ ቅርፂ ነይርዎ ኣብቲ ናይቲ ድምፂ ናይቲ ዝያዳ ክግውሕ ዝያዳ ድምፂ ነይርዋ ሎሚ ሻላሓ ጌርና ክርንክርንክርንክርን ከም ዝብል ጌርናዮ ኣብ ማዕቢልናዮ ድና ማዕበልናዮእጂ ኣበላሽና እዮ ሕጂ ኣብ ገሊኡ ትንቃቀ የለና ንኣብነት ሻምቦቆ ትዝገርመኒ ኣብ ሻምቦቆ ልክ እዛ ናይ ዌስተርን ፍሉት ወይ ካዛ ናይ ቻይኒዝ ፍሉት ብሸዓተ እጂ ሻምቦቆ ናትና በዚኣ ንኸል ብከምዚኣ ካ ትፃወቶ እንታይ ገይሮም ልክ ካብዛ ናይ ዌስተርን ኣብዚኣ ክምፃወት ገይሮማ ኣበልናዓምሪዮ ኣይኮና ዘለና ነበላሽ ኣለና ባህልና ሲ ናብኦም ንኸይድ ኣለና ነግዕዝ ኣለና ሕጂ ኣብ ባህሊ ጥንቃቐ የለ እዩ
1: ሙዚቃ ምስ ምዕባለ ክስጉም ግድን እኳ እንተኾነ ጎኒ ጎኒ እቲ ኣብ ምዕባለ ዘመናዊ ሙዚቃ እንፅዕቶ ንያታዊ ሙዚቃ እውን መበቆላውነቱ ሓሊና ፅባቐኡ ክነጉልሕ ይግባእ
0: ብሓፈሻ ይኹን ዛረብ ከለና እዚ ናይ ያታዊ መሳርሒ ሙዚቃ ብዝበዝሐ ምስ ጉስነት እዩ ዝያዳ ዝኸይድ ነይሩ ናብና ሻምቦቆ ተልካ ሲ ሻምቦቆ ንጥሪት ጓሶሲ ንጥሪቶም ዝፀወት ወይ መዘናግዒ ንጥሪት እዩ ዝሕሰብ ነይሩ ሕጂ እቲ ጉስነት ብዘይ ምህላው ሎሚ ዝጓሶ ሰብ የለን ስለዚ እታ ሻምቦቆ ዳርጋ ኣብ ምፅናት ዘፃየ ዘላ ክንብል ንኽእል ማለት እዩ ሎሚ ዋላ ንኣብነት ኣብዚ ቀረባ ዓመሲ ዓሰርተ ክሳወር 12 መፅናዕቲ ገይረ ነርና ብቤት ትምህርቲ ሙዚቃ ዝተበገሰ መፅናዕቲ ኣብ እሰን ከዓ ኣብ ብሄረ ብዳዊት ብሄረ ናራ ኣብ ብሄረ ትግርኛ ብዘን ሰለስተ ጀሚርና ማለት እዩ እሱ ቀንቲ ዕላማ እንታይ ነይሩ ተምሃሮ ናትና ንቤት ትምህርቲ ሙዚቃ ተምሃሮ ብባህሎም ከም ዝምሃሩ ተባሂሉ ዝተዝጀመረ መፅናዕቲ እዩ እሱ ከዓ በብናቱ ከዓ ኣብ ትሽዓቲ ብሄር ክኸይድ ማለት እዩ ሕጂ ኣብቲ ሽዑ ዝተባሃልናሉ እንታይ እዩ ዳርጋ እቲ ኣታዊ መሳርሒት ሙዚቃ ናትናስ ይበሎ ክብሮን ይበሎ እቲ ኣታዊ መሳርሒ ሙዚቃን ይበሎ ዳርጋ ኣብ ምፅና ተኸይዘና እጅቶም ዓበይቲ ዕድመ እናኸዱ ኸዱ ኣለዉ ምስኦም ከዓ እቲ ባህሊ ከ እዳተብሓጎገ እንዳ ጠፈ እዩ ዝኸይዘ ሎ ስለዚ ዝያዳ ኣተክሮ ክንገብረሉ ሕጂ ግዜ ማለሲ ዝያዳ መፅዓቲ ክንገብረሉ ዝያዳ ክንጓየየሉ እቲ እዋን ዝጠልወ እዩ።

0: ክቡራት ተኸታተልቲ መደባት ሞዛይክ ሕጂ ድማ ካብተን ማህርቲ ዝኾና ትሕዝቶታትና መደብ ኣሰራርሓ ምግቢ ሒዛ ለና ቀሪባ ዘላ። መደብ ኣሰራርሓ ምግቢ ከምቲ ቅፃሊ እንብሎ ብውሑድ ኣስቤዛ ጌርካ ዝተፈላለዩ ዓይነታት ምግቢ ምድላውን ዝተፈላለዩ መኣዛታት ምርካብ ዝብልን እዩ። ኣብዚ ግዜ እዚ እንተዳርእና ዳርጋ ብስነ ፍልጠታዊ ኣገባብ እናኸደ እዩ ዝመፅእ ዘሎ። ናይ ሎሚ ትሕዝቶ ኸ እንታይ ክኸውን ብሓባር ኢና ክንከታተሎ። ናብታ መደብ ከስግረኩም እየ።
1: ሰላም ኩራት ተዓዘብትና፣ ከመይ ቀኒኹም? ናይ ሎም መዓልቲ ንሰርሓ ቱምቱሞ ናይ ዓተር። ቱምቱሞ ናይ ዓተር ሕጂ ኩሉ ግዜ ኣሊኽናዩ ንሓድር ድሓር ነብስሎ ብክበያ ጢሕና ንሰርሖ ነርና። ንሕና ግን ካብ ከምኡ ንምውፃእ ሕጂ ብዙሕ ተጣቢብናሉ። ኣሊኽናዩ ሓዲርና ድሓር ኣብሲልናዮ ጠቢስና ኣለና። ሕጂ ፃዕዳ ሽጉርቲ ንዑ ጌርና ነቲ ደብሰልናዮ ክንጥሕኖ ኢና

ከምዚ ገይርና ምስጣሕና ሕጂ ኣባዴላ ዘይቲ ንርስን ከምቲ ኩሉ ግዜ ንሰርሖ ሽጉርቲ ቀይሕ ምስ በርበረ ምስ ኮሚደረ ብማይ ውዒ ገይረ ሕሲ ኣቢለ ሰኽቲተዮ ምቕላው ስለ ዘየድልዮ ሕጂ ምስ ስልሶ ከለካ ኢኻ ማይ ውዒ ከዓ ኣብዚ ገይረ ኣለኹ ርዱ እዩ ሽጉርቲ ቀይሕን እንደገና ኮሚደረ ዝበሰለ እቲ ኮሚደረ ግን ክበስል ኣለዎ ምፀስ ስካዕ ጠፍ ፅቡቅ ጌርና ኢና ንብስሎ ምክንያቱ ንሰርሕ ንድሕር ኮይና ናይ ፆም ኣቃሚምና ዓንተ ወይ ግድን ናይ ፆም እዚ ኣቀማጢርካ ኢኻ ትሰርሖ እጂ ብማይ ውዒ ገይረ ነቲ በርበረን ነቲ ኮሚደረን ነቲ ሽጉርትን ሕሲ ኣቢለ ዳዊስ እዮ ድሕሪ ምድዋሰይ ከዓ ኣብዚ ከዓ ማይ ውዒ ኣውዒ ማይ ውዒ ሕጂ ዘይቲ ከዓ የርስን ኣለኹ ዘይቲ እዩ

ንእለት ኣይፀንሕኒ ሕጂት ባዴለና ብዙሕ ነርስኖ በበይኑ ከይኮነና እቲ ምብሳሲ በበይኑ

ጥብስ ትምትሞ ብፅፁ ዓተር እዚኣ ጥብሲ ትምትሞ ብፅፁ ዓተር ሕጂ ከብድና ነፍሓና ገለ ከምኡ ብርስና ይበልዕኒ ከም ዝብል ሰብ ኣሎ ሕጂ ኣሰራርሑ እስኪ ክነፀብቆ ኣሰራርሑ ሕጂ ብተረፈትና ከዓ ከም ዓይነ ንገብራ ብተረፈትና ጥቢቕና ዘብዓጥናዮ ፁፁ ዓተር ሕራይ ስልስና ከዓ ምስ ሰለስካዮ ኢኻ ተእትዎ ምስ ሰለስካዮ ነዛ ስልሲ እዚኣ ክሰርሕ እንድሕር ኮይነ ሽጉርቲ ቀይሕን ኮሚደረ ዝበሰለ ኮሚደረ ግን ኣብሲልናዮ ክበስል ስለ ዝግብኦ ኮሚደረ ዝበሰለ በርበረ ብሓንሳብ ማይ ውዒ ከምዚ ሕጂ ዝገብረ ኣለኹ ማይ ውዒ ገይረ ሕሲ ኣቢለ ሰክፊትዮ ሕጂ ኣኺልዎ ሰሊሰዮ ምስ ሰለስናዮ ኢና ነእትዎ ነዚ ንጠብሶ ዘለና ነዚ ቀሪበዮ ዘለኹ ንጠብሶ ምስ ሰለስናዮ ድሓር ንዕለት ከይፀንሐ ከ ኣክበር ስምብር ዓሳ እውን ንሰርሕ እንዲና ስምብር ዓሳ ሕጂ ብዓተር እንተደይ ሓሚስካዮ ተዓተር ይነፍሓካ እዩ ክትሕሙሰ እዩ ዘለካ ነቲ ዓተር እዚ ግን ክንዲ ምሕማስና እንታይ ንገብሩ ኣለና ፁፁ ዓተር ፁፁ ዓተር ኢካ ትገዝእ ፁፁ ዓተር ገዚእና ንዕዕሊክናዮ ሓዲርና ድሕሪ ምእላኽና ከዓ ጢሒናዮ ብኣብሲልናዮ ድሕሪ ምብሳልና ከዓ ጢሕናዮ ኣብ ዝረሰነ ዘይቲ ወይ ኣባዴና ከዓ ነላ ከምዚ ጌርና ንጠብሶ ኣለና ንሳ ኳዕ ምስ በላት ምስ ኣኸለታ በሲላ እያ እዚኣ ዝከውርዳ እያ ክንብል ከለና እዛ ፃሕሊ ገሪራ ኣላ ሕጂ ነዚ ዝጠበስናዮ ናብኡ ከነትዎ እዩ ኣኺልዎ ኣኺልዎ ሕጂ ዋላ ድንሽ ክንጠብስ ኮይና ሰይ ኣውልና ካብቲ ንጠብሶ ኢና ከምዚ ጌርና ነውፅኦ በበይኑ ከይኮን በበይኑ ከይኮን ሕጂ ክቡራት ተዓዘብትና ኣብ መሓሽና ገዛ መቑረፂ ጌርና ቆኒዕና ወይ ፍሒስካ ከዓ ከም ዳቦቕሎ ክትቆርፆ ትኽእል ከምዚ ጌርካ ማለት እዩ ከምዛ መቑረፂት ዘይብልካ ብዙሕ በቃ መግብሲ እንዳተቐየረ ከይዳ ኣሎ ንጥዕናካ ዝጠቅም ከምዚ ንገልፆ ዘለና ሕጂ እንዳተቐየረ እንድሕር ከይዱ ከዓ ልክዓ ኣብቲ ቤት ትምህርቲ ከዓ ክትቅይሮ እዩ ዘለካ እሱ ስለ ዝኾነ ኢና ከዓ ንቅይሮ ዘለና ሕጂ ግርር ሪላ ኣኺላታ እንዲያ ኣኺላታ ስለ ዝኾነ እዚ ንስራሕ ሳልጦ ጠቢስናዮ ፀኒሕና ሕጂ ድፀበስናዮ ክእትዎ ኢና ዝርግ ስለ ዝብል ኣብ ምውራዱ ኢና ነእትዎ ኣብ ምውራዱ ሕጂ ኣኺልዎ ነዚኣ ሕጂ እንታይ ክንገብረላ ጥራይ ጨው ጨው ብዙሕ እኳ ጨው እንተደሊካ ኢኻ ጨው ትገብር እምበር ተዘይተደሊካ ከዓ ጨው ኣይትገብርኒ ኢኻ በርበረ ፀሊም ጨው በርበረ ፀሊም ዝተጠብሰ ትምትሞ ወይ ናይ ፁፁ ዓተር ሕጂ ኣኺልዎ ኣኺልዎ ኳዕ ምስ በለ ምክንያቱ ክበስል እዩ ዘለዎ እዚ ግን ተጠቢሱ ስለ ዝኾነ ኣብኡ ብግዝ ግዜ ኣይንወስድኒ ኢና ግዜ ንወስድኒ ኢና ሕጂ የእትዎ ኣሎ ዝተጠብሰ ትምትሞ ፅቡቐ ኮይኑና ተጠብሰ ትምትሞ ሕጂ ኩሉ ግዜ ይንኣስ ይዕበ ፀብሒ ክሰርሕ ከለካ እዚ ዓፍራብ ዝቕልቅል ኢሉ ዘሎ ስጋዕ ዝጠፍእ ስቕ ኢኻ ትብሎ ኣኺላታ ኣኺላታ ኳዕ ኳዕ ኳዕ ኢላ ኣኺላታ ሕጂ ብድላይና ግድነታ

ኮነን እንጀራ ብድላይ ና ጌርና ክንቀርቦ ንኽእል ኢና። ንሕና ግን ብእንጀራ ኣቢብና ኣለና። ልክዕ ከም ዓይለን እየ ንድወፃ እዚ ዝሰርሕናዮ ኣይሰባበር ኣይብል ፀበቐ ኮሻሕ ኮሻሕ ኣብ ኣፍካኻ ኣይሕዘካ። ክንዝደለናዮ ኢና ንወስድ ፀብሒ ክንዝደለናዮ ጣዕሚ ጥዑም። እምባረይ ኩራ ተዓዘብትና ናይ ቱምቱሞ ጥብሲ ኢና ክንብላ ወይ ከዓ ናይ ዓተር ፅፁይ

ከም ድንሽ በዛ መቁረፂት ጌርና ቆሪፅና ከም ድንሽ ጠቢስናዮ። ስልሲ ፅቡቅ ጌርና ሰሪሕናት ስልሲ ሽጉርቲ ቀይሕን ኮሚደረ ዝበሰለን ድሕሪ ኮሚደረ ዝበሰለ ከዓ በርበረን ፍሕስ ሳቢልና ማይ ውዒ ጌርና ሽዑ ማይ ውዒ እንዳንጠብና ከዓ ነዚ መስል ቋረ ድመስል እቲ ዓይነት እቲ ድስቲ ፀብሒ ቋረ መስል ለባዕለ ደግ ቋረ መስል መሲልና እ ብዝተፈላለየ መንገዲ ሕጂ እንዳተቀየረ ዝከይደሉ ንሕናኻ ክንቀይረ ዘግባአና እዚ ኣብ ጥዕናና ከዓ ዝበናካ ንገልፆ ኣለና ስለዚ ክንጥቀመሉ ኣብቲ ግዜ ዝረክብናሉ እዚኣ ቁርብ ስራሓላታ እንደ ተብዕጣ ጠብሳ ከምታትምትሞ ኣይኮነትን ስልጥ ትብለካ ኣብታ ግዜ ዝረክብናላ ግን ንገብረ ባሪ ክብራት ተዓዘብትና ናይ ሎም መዓልቲ ጥብሲ ናይ ትምትሞ ዝሰራሕናዩ ነዝመስል ንዝመፅእ ደሎ ሰሙን ብካልእ መደብ ክሳብ ንረኸብ ተሓንቀኒ

ክቡራት ተኸታተልቲ መደባት ሞዛይክ ደርፊና ክንከታተል ፀኒሕና። ሕጂ ድማ ናብዛ ስዕባ ተቐርብ ትሕዝቶ መደብና መደብ ዜና ሞዛይክ ከነብለኩም ኢና። ዝተፈላለዩ ኣገረምቲ ዝኾኑ ፍጻመታት ናይ ዓለም ገለ እውን ኣብ መዝገብ ክብረ ወሰን ናይ ዝሰፈሩ ኣገረምቲ ዜናታት ኢና ሕዝናልኩም ቀሪብና ዘለና። ንምሉእ ትሕዝቱ ናብታ መደብ ከስግረኩም እየ ተኸታተሉ።

መዝገባት ክብረ ወሰን ጊነስ ዝተፈላለዩ ንጥፈታት ሰኒዱ ኢና ንረኽቦ። ገሊኦም ቅልል ዝበሉ ዝመስሉ ግን ከዓ ብዙሕ ልምምስ ዝሓቱ ክኾኑ ከለዉ፣ ገሊኦም ድማ ኣዝዮም በዳህትን ንህይወት ሰብ ኣብ ሓደጋ ከውድቑ ዝኽእሉ እዮም። ወዲ 25 ዓመት ኣሜሪካዊ ሳም ፋርበር ፓላንችና ኣብ መንጎ ኣብራኽ ብምቕርቃር ኣብ ዝቐልጠፈ ግዜ ን10 ሜትሮ ክኸይድ ብምኽኣል እዩ ትካል መዝገብ ክብረ ወሰን ጊነስ ኣብ መዝገቡ ከስፍሮ በቒዑ ዘሎ። ፋርበር ነቲ ንጥፈት ብ3.5 ካልኢቲ ዛዚምዎ። እቲ ክብረ ወሰን ኣቐዲሙ ብሽወደናዊ ሪካርድ ሾበርግ ኣብ ሕዳር 2025 እዩ ብ3.91 ካልኢት ተመዝጊቡ ጸኒሑ። ካብ ኣርእስቲ መዝገባት ክብረ ወሰን ጊነስ ከይወፃና ንኣፍቃሪቱ ዝበዝሐ ግዜ ኣብ ምዕጉርታ ብምስዓም ኣብቲ መዝገብ ዝሰፈሩ ብራዚላውያን እውን ኣለዉ።

እዞም በትትካል ብሉጻት መጻምት ዝብል ስም ተዋሂቦም ዘሎ ብራዚላውያን ብተዛማዲ ቅልል ብዝበለ ነገር እዮም ስሞም ኣብ መዝገብ ክብረ ወሰን ጊነስ ከመዝግቡ ክኢሎም። ሬናቶ ባይማጋያ ንኣፍቃሪቱ ናየራ ሮበርታ ሪቤሮ ኣብ ውሽጢ 30 ካልኢት 195 ግዜ ስዒምዋ። እዞም መጻምቲ ኣብ ዝቕጽል ነቲ ብጃፓናውያን መጻምቲ ቸሪ ዮሽታከን ኩሚሾ ሺራቶሪን ተታሒዙ ዘሎ ናይ 1 ደቂቕ 277 ስዕመት መዝገብ ክሰብሩ መደብ ከም ዘለዎም ገሊፆም ኣለዉ።

ቻይና ዝዓበየ መደበር ባቡር ሃኒፃ። እዚ ኣብ ደቡባዊ ምዕራብ ቻይና ቾንግቺንግ ተሃኒፁ ዝርከብ ኣብ ዓለም ዝዓበየ ዘመናዊ ትሕቲ ቅርፂ መደበር ባቡር መስተንክሪኡ እናተባህለ ይፅዋዕ ኣሎ። እቲ 1.22 ሚልዮን ትርቢዒት ሜትሮ ስፍሓት ዘለዎ መደበር ክንዲ ኣስታት 170 ሜዳታት ኩዕሶ እግሪ ዝሽፍን ስፍሓት ኣለዎ። እቲ መደበር ባቡር ካብቲ ዝዓበየ መደበር ባቡር ኤውሮጳ ዝኾነ ላይፕዚግ ሃውባንሆፍ ብ15 ዕፅፊ ዝዓቢ ክኸውን ከሎ ልዕሊ ዕፅፊ ስፍሓት ቫቲካን ከም ዝኾነ ይሕበር።

እቲ መደበር ባቡር ካብ ዕቤቱ ዝተላዕለ ኣብ ፅዑቕ እዋን ኣብ ሰዓት ን16,000 ተጓዓዝቲ ኣገልግሎት ክህብ ኣይፅግሞን። ናይቲ መደበር ባቡር ኣደናቕ ዝገብሮ ነገር ግን ዕቤቱ ጥራይ ዘይኮነ ኣብ ርእሲ እምባ ዝተሃነፀ ምዃኑ እዩ። ቾንግቺንግ ብኣኽራናዊ ቅርፂ መሬት ፍልጥቲ ኮይና ከምዚ ዝኣመሰለ ዓብ ማእከል መጓዓዝያ ንምህናፅ ኣዝዩ በዳህዩ ዝነበረ ኮይኑ ግን ራእይ ፍልጠት ቴክኖሎጂን እኹል ዓቕሚ ሰብን ምስ ዝህሉ ዋላ እቲ ዝኸፍአ ቅርፂ መሬት እውን ፀገም ክኸውን ከም ዘይክእል እቲ መንገዲ ባቡር ምስክር እዩ።

ነዚ ማእከል መጓዓዝያ ንምህናፅ ኣስታት 2 ሚልዮን ሜትር ኪዩብ ካሻስትሩስ ኣስታ 366,000 ቶን ሓፂን ኣብ ጥቕሚ ክውዕል ከሎ 40,000 ስራሕተኛታትን ሮቦታዊ ማሽነሪታትን ከም ተሳተፉ ክፍለጥ ተኻኢሉሎ።

ጉሓፍ ናብ ጥረ ነገር ይቕየር። ጉሓፍና ናብ ጸጋና ምቕያር ዝዓበየ ምስጢር ኣነባብራ ኮይኑሎ ጉሓፍ ከም ሕማቕ ወሲድና ንድርብዮ ዝነበርና ሎሚ ተመስሪሑ ንጥረ ነገር ተቐይሩ ናብ ቁም ነገር ክውዕል ንዕዘብ ኣሎና። ኣብ ኤስያ ብፍላይ ድማ ኣብ ህንዲ ዓመታዊ ብሚልዮናት ዝቑፀር ቆጽልታት ኣርቃይ ካብ ዓበይቲ ኣግራብ ናብ መሬት ይወድቕ። ንዓሰርተታት ዕቑዳት እዞም ዝወደቑ ኣቝፅልቲ ብዙሕ ግምት ዝህቦም ስለ ዘይነበረ ወይ ምሽሙሹ ወይ ድማ ከም ተረፍ ሕርሻ ይቃጸሉ ነይሮም። ኣብዚ ሕጂ እዋን ግና ናብ መብልዒ ሸሓኒ ማእከቢ ጉሓፍ መትሓዚ መዐቀብን መዓሸግን መግቢ ክኾኑ በቒዖም ኣለዉ።

ዕዳ ኣቁፅልቲ ንጥቕሚ ወዲ ሰብ ዘገልግል ኣቕሓ ምውዓሉ ሕርሻዊ ጉሓፍ ካብ ምዕባስ ወሓዚ ኣድሒኑ ፕላስቲካዊ ብከላ ካብ ፈላማኡ የቋርፅ ኣሎ ማለት እዩ። ሓድሽ ናይ እቶት ዕድላት ኣብ ገጠራዊ ሕብረተሰብ ክፈጥርን ከሎ ባህርያዊ ፀጋ ንነዊሕ እዋን ክንግልገለሉ ባይታ ፈጢሩ ኣሎ።

ቅብኣ ናይ ሕብርታትን ስምዒታትን ዓለም እዩ። ንነዊሕ ዘመን ድማ ከም ሓደ ኣድማሳዊ ቋንቋ ኮይኑ ዝተፈላለየ ስምዒታት፣ ዛንታ፣ ታሪክ ከምኡውን ኣብ ከባቢኻ ንዝርከቡ ፅባቅ ክተሕልፈሉ ዝኽእል ዓውዲ ኮይኑ ንሎሚ ኣብዛ ስዒባ ተቐርብ ትሕዝቶ መደብና እምባር ብስነ ጥበባዊ ዳዊት ብርሃነ ዝቐርበ ምርኢት ናይ ቅብኣ ይክኸውን። መቸም ኣብ ስድራ ቤታት ሞያ ክትወርስ ልሙድ እዩ። ብፍላይ ኣብ ናይ ሙዚቃ ዓለም ተዳርእና እውን ካብ ስድራ ቤቶም ወይ ካብ ቦም ካብ ኣሕዋቶም ናይ ሙዚቃ መሳርሒ ይኹን ናይ ድምፂ ድምፃውያን ኮይኖም ክፈሪ እውን ንርኢና ኢና። ስነ ጥበባዊ ዳዊት ብርሃነ እውን ካብ ስድራ ቤቱ ዝወረሶ ናይ ቅብኣ ክእለት እዩ። እዛ ስዕባ ተቐርብ ትሕዝቶ መደብና እምባር ነዚ ክትቐርበልና ንመልእ ትሕዝቶ ናፍታ መደብ

0: ኩሉ ስእሊ ብሓደ ሓሳብ እዩ ዝጅምር። ሓሳብ፣ ዝኽሪ፣ ስምዒት ወይ ሓደ ሓደ ግዜ ቀሊል ሕልሚ። ስነ ጥበባውያን ብሕብርታትን ቅርፅታትን ምናኔታትን ኣቢሎም ንተራሽርታት ናብ ዘይተለምደ ዛንታ ይቕይርዎ እሞ ካብ ነፍሲ ወከፍ ፅብሒ ህይወት ንዝመፁ ሰባት የዛርቡ።
1: ቅብኣታት እንዳረኣየ ስነ ጥበብ ስራሓት እንዳረኣየ ዓብዩ
2: በዓሉ እቲ ስእሊ ዝዛረብ እዩ።
3: እግበት ትበሃል ክትህሉ የብላ ኩሉ ሳዕ ኣይፈልጥን ዘለኹ ዝያዳ ክፍልጥ ኣለ ኒኢሎ መንእሰያት ዝያዳ ክፀሩ ከም ዘለዎም
0: ንሎሚ ናብ ውሽጢ ዓለም ናይ ሓደ ካብቶም ትስፉ መንእሰያት ስነ ጥበባውያን ኤርትራ ዝኾነ ዳዊት ብርሃነ ንወስደኩም ኣለና። ፍቕሩ ቅብኣ፣ ሓሳባቱ፣ ተመክርኡን ፈጠሩኡን ዝገልጽ ሓያል መንገዲ ኮይኑ ኣሎ።

ምርኢቱ ስነ ጥበባዊ ጉዕዝኡ ጥራይ ዘይኮነስ ንጽባቐ ምናኔ ባህልን መዓልታዊ ህይወትን ዘንጸባርቕ እኩብ ስነ ጥበባዊ ስራሓት ዘራኽብ እዩ። ብድሕሪ ነፍሲ ወከፍ ውቃበ ብራሽ ብትዕግስትን ተወፋይነትን ማእልያ ዘይብሉ ሰዓታት ስራሕን ይርከብ። ኩሉ ስእሊ ቁሩብ ደው ክንብልን ክንዕዘብን ሓድሽ ነገር ክንረክብን ይዕድመና።

0: ኣብዚ መደብ ምስቲ ብድሕሪ እዞም ዘደንቑ ፍጥረታት ዘሎ ስነ ጥበባዊ ክንራኸብ ኢና። ኣብ ውሽጢ ስእልታቱ ዝተሓብኡ ዛንታታት ክንሰምዕ ኢና። ድሕሪ ስነ ጥበባዊ ጉዕዞ ዳዊት ብርሃነ ዘሎ ሕብርታትን ዛንታታትን ምትብባዕን ክንድህስስ ከለና ተጸንበሩና። ኩሉ ስነ ጥበባዊ መጀመርታ ኣለዎ። ቅድሚ ምርኢትን መደንቕ ጋለሪታትን ነዊሕ ከይጸንሐ መብዛሕትኡ ግዜ ፍልጠት ንምድላይ ድልየት ዘለዎ ቆልዓ ብሓሳባት ዝተመልአ መጽሕፍቲ ስእሊ ከምኡ ውን ኣብ ዝሓለፈ ዓመታት እናዓበየ ዝኸይድ ኒሓሎ። ንዳዊት ቅብኣ ካብ ምፍጣር ጽቡቓት ምስልታት ንላዕሊ እዩ። ቃላት ጥራይ ኩሉ ግዜ ክገልጽዎ ዘይክእሉ ስምዒታትን ተሞክሮታትን ሓሳብን ከመሓላልፍ ዘኽእሎ ቋንቋ እዩ። ነቲ ስነ ጥበባዊ ስራሓት ንምርዳእ መጀመርታ ነቲ ስነ ጥበባዊ ክንፈልጦ ኣለና።
1: ከምዝከረኒ ማለት እዩ ካብ ወዲ 7 ክሳብ ዝሕጂ ዘለኹ ዕድመ ማለት እዩ ብብዙሕ ክሰርሓ ሉ ምጀመርኩ ምስ ግዜ ከዓ ኣብቲ ምዕባለ ክሪኢ ምጀመርኩ ሓደ ቅርፂ ሒስ ምጀመረ ስራሓ ድማ ክፈል ጀሚሮ ማለት እዩ። ብቆኑ እቲ ፅልዋስ ካብቲ ስድራ ቤት ይጀምር። ኣብ ውሽጢ ከዓ ሓደ ሓይሊ ስለ ዝፀንሐ ኣብ ዘለኹ ደረጃ እውን ክበፅሕ ክኢለ ማለት እዩ። ብብዝሒ ድማ ካብቲ ስድራ እዩ ዝጀምር ፅልዋ።
2: ኣነ ንባዕሊ ቀብኣይ ስለ ዝኾንኩ ከምኡውን ካብ ኣባላት ናይ ስድራና ቀብኣቲ ስለ ዘለዉ ቅብኣታት እንዳረኣየ ስነ ጥበብ ስራሓት እንዳረኣየ ዓብዩ ስለዚ ይፅለው ነይሩን ድዩ። ስለዚ ካብ ብንእሽቱ እዩ ምስኣል ምሕንጣጥ ጀሚሩ ቅድሚ ንሱ ዝፍለጦ ምዃኑ። ስለዚ እቲ ናይ ስነ ጥበብ ጉዕዞን ምዕባለን ሲ ምስኡ እዩ ኣብ ደሙ ተወሃሂዱ እዩ ዝቕፅል ዘሎ እየ ዝብል

ኣብዚ ምርኢት ምጓዓዝ ከም ገጻት ናይ ስእላዊ መጽሓፍ ዛንታ ምግልባጥ እዩ። ነፍሲ ወከፍ ካንቫስ ዝተፈላለየ ኣረኣእያ ዝቐርብ ኮይኑ ተዓዘብቲ ብናይ ገዛእ ርእሶም ተመክሮታት ትርጉም ንኽትርጉምዎ ይዕድም። ገለ ስእልታት ብድሙቕ ሕብርታትን ደፋር ድርሰታትን ብኡ ንብኡ ኣቓልቦ ይስሕቡ። ካልኦት ድማ በጻሕቲ ደው ኢሎም ብዝያዳ ክጥምቱ የተባብዑ። እዚ ድማ ምስ ግዜ ዝያዳ ትርጉም ዘለዎ ዝርዝራትን ስምዒታትን የቃልዑ።

0: ነፍሲ ወከፍ በጻሒ ዝተፈላለየ ነገር ክርኢ ይኽእል እኳ እንተኾነ እዚ ግን ሓደ ካብቲ ዝዓበየ ሓይሊ ስነ ጥበብ እዩ። ሓደ ስእሊ ብዙሕ ትርጉም ከነቓቕሕ ይኽእል እዩ። እዚ ድማ ነፍሲ ወከፍ ሰብ ምስ ስራሕ እቲ ስነ ጥበባዊ ፍሉይ ምትእስሳር ክፈጥር ይኽእሎ። ብድሕሪ ነፍሲ ወከፍ ስእሊ ማእልያ ዘይብሉ ሰዓታት ውጥን፣ ስእሊ ምውፃእ፣ ፈተነን ዝርዝር ነገራት ብጥንቃቐ ምክትታል ኣሎ። እቲ ንመጀመርታ ግዜ ቀሊል ክመስል ዝኽእል መብዛሕትኡ ግዜ ንሰሙናት ወይ ኣዋርሕ እውን ከይተረፈ ንፈጠራዊ ተወፋይነት ዝውክል እዩ።
1: ኣብዚያ ጎኒ ዘላ ማለት እዛ ስራሕ ጠቕላላ ኩሉ ስራሕ ድማ ኣብ 28 መዓልቲ ተወዲዩ ብብዝሒ ግን እዚኣ ግዜ ወሲዳ ተለይ ማለት እዩ። ኣብዛ ስራሕ እዚኣ ካብ ኩለን ብዝያዳ ተራቂቕ ኣለኹ። ብዙሕ ስራሕ እውን ብዙሕ ዓቐል እውን ተሓተካ እዛ ስራሕ ማለት እዩ። እዛ ስራሕ እዚኣ ካብ ክዳና ጀሚርካ ካብ ጨጉራ ካብ ቆርበቶም ካብ ዒንቶም ነናቱ ክሳ እዩ ዝሓትት ማለት እዩ። ነናት ዓቐል እዩ ዝሓትት

0: ኣብ ገዛኻ ኣብ ስትድዮ ወላ ትስራሕ ይእሰር እዩ። ኣብዚ ክወፅእ ከሎ ሰብ ናቱ ርኢቶ ክበካ ከሎ ሓደ ዛንታ እዩ ዝመፅእ። በዚ ድማ ንድዕው ሓጎሰ ወሰን ይብሉ ናይ ሰባት ንቁ ዝሰምዑ ከለኹ ወላ ካልእ የዝሓስብ ማለት እዩ ብዛዕባ እዚ።
1: ንዝኾነ ስነ ጥበባዊ ሓደ ካብቲ ኣዝዩ ዓስቢ ዘለዎ ህሞታት ሰባት ስርሖም ክምሃሩ ምርኣይ እዩ። ነፍሲ ወከፍ በጻሒ ዝተፈላለየ ድሕሪ ባይታ፣ ዝተፈላለየ ኣረኣእያን፣ ዝተፈላለየ ስምዒታዊ መልሲ የምጽእ እዩ። ገሊኦም በቲ ሕብርታት ይሰሓቡ፣ ካልኦት ድማ በቲ ኣብ ውሽጢ እቶም ስእልታት ተሓቢኡ ዘሎ ዛንታታት ይምሰጡ። ንብዙሓት ስነ ጥበብ ኣብ መንጎ ስነ ጥበባዊ ተዓዛብን ውልቃዊ ዕላል ይኸውን። ሎሚ ካብ ዝተፈላለየ ጽፍሕታት ህይወት ዝመጹ በጻሕቲ ተኣኪቦም ፈጠራ ንምጽምባል፣ ናይ ውሽጢ ዓዲ ተውህቦ ንምድናቕ፣ ከምኡ ውን ንሓደ ካብቶም ኣብ ኤርትራ ዝቕልቀሉ ዘለዉ መንእሰያት ቀባዕቲ ንምድጋፍ ኣብዚ ምርኢት ተረኪቦም ኣለዉ።
2: ወደካ እዚ ናይ ዳዊት ብንእሽ እንደ ዝፈልጦ ንሕና ኣብ ሜዳ ስነ ጽበባን ከለና ኣቦኡ ብርሃነ ኣዞናይ ኣውሪሱ ክብል ኸእል ምክንያቱ እቲ ኣብ ሜዳ ብሓደና ንስእል ነርና ወላድ እዩ። ዳዊት ከዓ ብንእሽኡ ካሳፈሎ ነይረ ኣብዚ ደረጃ እዚ ምዕባለ ከም ዝበፅሐ ሲ ተኣማመን ነይረ። ምክንያቱ እቲ ኣብዚ ቅሪቦ ዘሎ ስነ ጥበባዊ ምርኢት ኣዝዩ መሳጢን ሰሓብን ኮይኑ ሕብራዊ ከለርፉል ኮይኑ መጠኑ ዝሓለወ ደረት ርኢት ዝሓለወ መጠን ዝሓለወ በዓሉ እቲ ስእሊ ዝዛረብ እዩ።
3: ካብ ነዊሕ ግዜ ዝከታተሎን ብእምቀት ዝሪኦ ዝነበረ እዩ። ቅድሚ ሕጁን ኤግዚቢሽን ኣብዚ ኣቕሪቡ ነይሩ። ናይ ሎሚ ድማ ቁሩብ ፍልይ ዝበለ ኣብ ሕብሪ፣ ኣብ መቀን፣ ኣብ ፅላሎት እዚ ኣተሓስ ኩሉ ፅቡቅ ኣዋሂዱ ቀሪቡ ዘሎ ናይ ብሓቂ ክተባባቅ ዘሎ ንፉቅ መንእሰይ እዩ።

0: ጽባቐ ናይ ሓደ ምርኢት ስነ ጥበብ ኣብቲ ስእልታት ባዕሉ ጥራይ ዘይኮነስ ኣብቲ ዘነቓቕሕ ዕላላት እውን ይርከብ። ኩሉ ርእይቶ ዝተፈላለየ እዩ። ምስ ናይዚ ግን ነፍሲ ወከፍ ግብረ መልሲ ንዛንታ ናይቲ ምርኢት ካልእ ምዕራፍ ይውስኸሉ። ገለ በጻሕቲ ኣብ ውሽጢ እቲ ስነ ጥበባዊ ስራሓት ዝኽርታት ይረኽቡ፣ ካልኦት ድማ ምትብባዕ፣ ፍልጠት ንምድላይ ድልየት ወይ ስቕ ኢሎም ዘስተንትንሉ ህሞት ጥራይ ይረኽቡ። እዚ ናይ ሓባር ተመክሮታት ስነ ጥበብ ናይ ሓባር ቋንቋ ከይደለየ ንሰባት ናይ ምትእስሳር ፍሉይ ክእለት ከም ዘለዎ የዘኻኽሩና።
1: ዳዊት እቲ ናይ ናቱ እቲ ቴማ እቲ እዩ ብዙሕ ስሕበኒ፣ ከመይ ገይሩ ዳርጋ ዘረባ ቋንቋ እዩ። ቋንቋ እዩ ብሕብሪ ዝፃወቱ፣ ብሕብሪ ብብርሃን መቀን ኩሉ ኣዋሂዱ ኣብዚ ተመክሮ ከምዚ ዓይነት ውፅኢት ምግባሩ ናይ ብሓቂ ንፉዕ ንቅድሚት ዝኸይድ ዝስጉም ስነ ጥበበኛ ክብል ክእል እየ። እዛ ድሕሪ ዘላ ያ ናተይ ተፈታዊ ዝኾነ ስእሊ እቲ ኣቀራርባ እታ ናይ ኣደ እቲ ዘሎ ዳርጋ ዘ እቲ ፍቕሪ ናይ ውላድን ናይ ኣደን እቲ ኩሉ ኣዋሂዱ እታ ስእሊስ ተዛረበካ ኮሚኒኬት ትገብር ኮይና ዝስማዕካ ወጂ እታ ናተይ እዚኣ ኣደን ምስ ማነቱ ደቃ እታ ናይ ፌቨራይት
2: ነዚ በዓሉ ዝዛረብ ስእሊ ሲ ልዕለይ ስለ ዝዛረብ ኣነ ቃላት ኣይረኽበሉን እየ። ስእሊ በዓል እዩ ቃላት ገይሩ ዝዛረብ ዘሎ። ምክንያቱ ኣብዚ እንዳሪእና ዝተፈላለዩ ዓይነት ቀብኣታት ኣብ ዝቐሪቦም ዘሎ

0: ዓበይትን መሰጥትን ኮይኖም ገሊኦም ነቲ ተዓዘባይ ንክመራመር እውን ንክዕዘብ ይዕድምዎ። ንኣብነት ካብተን ኣብዚ ዘለዋ ቀብኣ ሕጂ ናይ ዛደ ልክዕቲ ትርኢታን ትምሳላን ምስ ናይ ቆልዓ ፍቅሪ ዘለዋን ናይ ሓደ ፍቅሪ ዘይኮነ ናይ ክልተ ውላዳት ፍቅሪ እያ ትገልፅ ዘላ። እቲ ካልኣይ ቆልዓ እኳ እንተዘይተረአየ እንድሕር ዕሙቕ ኢልካ ኣሰቢርካሉ ትቕብኣ ግን ካልእ ምስጢር ከም ዘለዎ የርዳእካ።
1: ድሕሪ ነፍሲ ወከፍ ዕውት ምርኢት ንዓመታት ዝወሰደ ትምህርቲ ምልምማድ ብድሆታት ምብዳህን ኣብ ሕልሚ ምእማንን ኣሎ። ንከም በዓል ስነ ጥበባዊ ዳዊት ብርሃነ ዝኣመሰሉ መንእሰያት ስነ ጥበባውያን እዚ ናይ ሎሚ ምርኢት መወዳእታ ናይ ሓደ ፕሮጀክት ጥራይ ኣይኮነን፣ ኣብቲ እናዓበየ ዝኸይድ ዘሎ ጉዕዞ ኣካል ኣገዳሲ ምዕራፍ እዩ። ነፍሲ ወከፍ ዝተዛዘመ ስእሊ ንሓድሽ ሓሳብን ሓድሽ ዕላላትን ሓደስቲ ተዓዘብትን ኣፍ ደገ ይኸፍት።
2: እተ ናተይ ሞዴል መጀመርታ ክመርፅ እንከለኹ ናይ ደቂ ኣንስትዮ ሓርሶት ማለት እዩ። ምስ ናተይ ሓሳብ ድማ ዝጋጣጠማ ኮይነ ረኪብየን ማለት እዩ። ሕጂ ብዝያዳ ኣብ ኩለን ደቂ ኣንስትዮ ኣለዋ። ኣብ ሓደ ክሳብ ሰለስተ ስራሕ ከዓ ናይ ኣውዳት ኣለዎ። ሕጂ ከምቲ ዝበልክስ ምስቲ ሓሳባት ስለ ክጋጥም ስለዝኽኣለ እዩ።
3: ብሓቂ ኣነ ነዚ ምርኢት እዚ ከም ዕዱም ተዓዛባይ ኮይነ ኣይኮንኩ ንሪኦ ዘለኹ። እቲ ስነ ጥበበኛ ዳዊት ነዚ ስራሕ ዝኸፍር ከሎ ዝፅዕሮ ዝነበረ ልትን መዓልትን ካይበለ ዝፅዕሮ ንዓይ እውን ይገርመኒ እዩ እሞ ኣብ ፀቢ ቦታት ብሓንሳ ኣብ ዓበይቲ ካንቫሳት ዘርጊሑ ከፍሪ ንዋላ ንዓይሲ እንታይ እየ ዝርኢ ዘለኹ ተኣምር ድየ ዝርኢ ዘለኹ እየ ዝብል። ስለዚ ብጣዕሚ ከምዚ እውን ምዕባዩ ብሓደ እዋን ኣብ ሓደ ኣዳራሽ ከምዚ ገይሩ ዝቐርብ ንዓይ ብኹሪ ተመክሮ እዩ፣ ብኹሪ ዓይነ እዩ።
1: ናይ ሎሚ ምርኢት ኣብ ዝዛዝመሉ ዘሎ እዋን ነፍሲ ወከፍ ስእሊ ዛንታ ስምዒትን ቁንጣሮ ናይቲ ዝፈጠሮ ስነጥበባዊ ዝሓዘ እዩ። ጉዕዞ መንእሰይ ስነጥበባዊ ዳዊት ተውህቦ ዝዓቢ ብተወፋይነትን ትዕግስትን ራኢኻ ንዓለም ንምክፋል ብትብዓትን ከም ዝዓቢ የዘኻኽረና። ስርሑ ስነጥበባዊ ክእለት ጥራይ ዘይኮነስ ኣገዳስነት ፈጠራ ኣብ ምዕቃብ ባህሊ መንነት ኣብ ምግላፅን ንኻልኦት ኣብ ምልዕዓልን ዘንጸባርቕ እዩ። ስነ ጥበብ ብዝያዳ ብጥንቃቐ ክንዕዘብን ንትፈልጦ ነገራት ብሓድሽ ኣረኣእያ ክንሪኦን የተባብዓና። ንሓሳብና ይፈታትን፣ ዕላል የለዓዕል። ኣብ መንጎ ዝተፈላለየ ድሕሪ ባይታ ዝመፁ ሰባት ድማ ርክብ ይሃንፅ።
2: ከምዚ ትሪኦ ሓደ ኩናማ ከም ፅፈት እየ መንእሰይ ኩናማ ማለት እዩ። ከም ኣርስተ ከዓ ንኡስ ቼዝል ቤዚንግ ኣርስቲ ሂብያ ዘለኹ ኩናማ ወላ ተሪኸ ከም ገፆም ስትሮንግ ፋሻል ጂኦሜትሪ ኣለዎም ኣብ ገፆም። እዚ ድማ ሓደ ዓሚቕ መልክዕ ኣለዎ። ስለዚ ካብዚ ተበጊስ እየ ማለት እዩ ሓደ ስራሕ ስራሕ ፈቲና ማለት እዩ። እቲ ሕብሪ ብጫ ጨጉሪ፣ ቀጠልያ ገጽ፣ ገለገለ ዝተፈላለየ እትየሉ ዘለኹ ነቲ ናይ ዘመናውነት ነገር ሓደ ስራሕ ኣቶኪሩ ስለዝሓሰብኩ እየ።

ብቐንዳ እታ ደረቕ ስእሊ ካብ ናይ በዓል ጥምቀት እያ ተወሲዳ። ሕጂ ኣብቲ ዕዘብተ ድማ ሓደ ቀሺ ነታ ከበሮ ንክልስቃ ኣብ ምድላው ዘሎ ይርኦ ሞ ኩሉ ነገር እቲ ዝገብሮ ዝነበረ ምድላዋት ኣብ ተምሳት እትሉ ማለት እዩ። ሕጂ እታ ወረብ ዝበልኳ ኣርስቲ ድማ ማለት መላእክቲ ወረብ ካ ባህል ትበዓሉ እቲ ምሽብሻብ ማለት እዩ ኣብታ ሴርሞኒ ኣብኣ ዝገብሩላ ማለት እዩ። ኩሉ ነገር እቲ ሰማያዊ ተወሳይ ነንሕዱ ተመላላ እዩ ሓደ ሓይሊ ከዓ ሂቦ ንግስቲ ፃዕዳ ማለት እዩ።

0: እታ ፀላም ገርያ ዘለኹ ፀሓያና ግን እቲ ምስ ብላንክ እቲ ፅባቐ እቲ ኣትራክሽን ፈጢርዎ ዘሎ ናይ ትቐችስ እታ ፀሓይ ከምዘ የላ ኣምሲልዋ ምባል ማለት እዩ እቲ ነፀላ ልዕሊ ዓቐን ወላ እቲ ምውጣርና ኢሉስ ወላ እቲ ነፀላ እዩ ኣብ ነፀላ እውን ትሪኦ እዚ ሕጅስ ነታ እታ ስራሕ ሲ እታ ዝሆል ፖይንት ሲ ኣብኡ እዩ ዘሎ በቃ እዛ ስራሕ እዚኣስ ተማላለኣይት ንክ ተማላለት ከማ ንየብላ ሓደ ስራሕ ሲ እሳ ቋሚት የራ ተዘላ
1: መንእስያት ስነ ጥበባውያን ምድጋፍ ካብ ውልቃዊ ዓወት ምፅምባል ንላዕሊ እዩ ኣብ መጻኢ ባህላዊ ቅርስታትናን ፈጠራዊ ማሕበረሰብናን ዝግበር ወፍሪ እዩ ነፍሲ ወከፍ ምርኢት ንዘተ ንትምህርትን ምትብባዕን ሓድሽ ዕድላትን ይፈጥር ካብዚ ጋላሪ ክንወፅእ ከለና ነፍሲ ወከፍ ብሉእ ስራሕ ብሓደ ምውቃዕ ብራሽ ከም ዝጅምር ነፍሲ ወከፍ ዓብዪ ስነ ጥበባዊ ድማ ብሕልሚ ከም ዝጅምር የዘኻኽረና
0: ኩሉ ስራሕት ልዕሊ እቲ መጠን ግዝፍ ኣለዎ ወላ ካብቲ ቅድሚ ሕጂ ዝሰርሑ ዝነበሩ ስራሕ ወላ ዝመፅኑ ዝነበሩ ዝተፈለዩ ስራሕ ወላ ብኡ መንፅርካ ኣብቲ ርእቶ ክመፅእ ከሎ ኣዝዩ ተፈሊዩኒ ማለት እዩ እቲ ስራሕስ ከምዚ ዓብዪ ስራሕ ምዃኑስ ሓደ ተምሳት ሕዲሩሎም ይንክሎም ኣብ መዓልታዊ ሂወቶም ከዓ ስለ ዘይርእዎ ነሩ ኣብ ብዙሕ ስራሕ ስለ ዘይርአ ዝነበረ ሓደ ፍሉይ ነገር ሓደ ተምሳት ሕድረሎም ክኢሉ ማለት እዩ
2: ፃዕሪ እዩ ስራሕ እዩ ስነ ጥበብ በይኑ ርሱ ዝኽኣለ ሞያ እዩ ምስ ክልተ ሰለስተ ካልእ ፕሮፌሽን ሞያ ሒዝካ ተሰርሖ ኣይኮነ ሙሉእ ግዜኻ እንታይ እዩ ዝበሃል ሙሉእ ስራሕ ፉል ታይም ጆብ እዩ ሙሉእ ስራሕ ይኹን ከዓ ድሓር ፃዕሪ ዘድልዮ እዩ ፃዕሪ ዘድልዮ እዩ ድሓርናይ ክስታይ ናይ ሪሰርች ስራሕ እዩ ናይ ምርምር ስራሕ እዩ ናይ ምርምር ስራሕ እዩ ከመይ ርካ ተዋህዶ ሕብሪ ብርሃን መቀን ኩሉ ኣዋሂድካ ኮምፖዚሽን ትፈጥረሉ ተመክሮታት እዩ ተመክሮን ናይ ካልኦት ስራሓት ድማ ምክትታል ንረአይ እታ ዕግበት ትበሃል ክትህሉ የብላን ኩሉ ሳዕ ኣይፈልጥን ዘለኹ ዝያዳ ክፈልጥ ኣለ ኒኢሎ መንእሰያት ዝያዳ ክፀሩ ከም ዘለዎም ክዓግቡ ከምዘይብሎም ኩሉ ሳዕ ናይ ኩሉ ድማ ናይቶም ቅድሚኦም ዝነበሩ ገዲም ተጋደልቲ ሰኣልቲ ዝነበረ ስእልታት ከምኡውን ኣብ ዓለም ኣቀፍ ዝተፈልጡ እቶም ዓበይቲ ሰኣልቲ እውን ዝተፈልጡ ናቱ ምርኣይ ካብኡሉ ካብትክሉ ካብቲ ናይ በዓቲ ስእሊ ጀሚርካ ሸሓት ዓመት ዝገበረ ክሳዕ እዚ ማእከላይ ዘመን ዘሎ ናይ ሃይማኖታዊ ስእልታት ንኡ ኩሉ ምውካስ ክድል እዩ ከመይ ገይሩ ከም ዝሰርሖ ሽኡ ካብኡ ተወኪስካ እንዳተሞከርካ እንተማሓሽካ ብዙሕ ስራሕ ዘድልዮ ስራሕ እዩ
3: እቲ ፃዕሪ ኣብ ቦቱ እንዲ ዘሎ ሰብ ዝፃዕሪ ኩሉ ሻዕ ይዕወት እዩ ግን ኣነ እንታይ ይብል ንሰብ ተውህቦ እሞ ኣብዚ ዘመናዊ ዓለም ዘለናዮ ኩሉ ነገር ብትምህርቲ እዩ ዝምዕብል ብትምህርቲ እዩ ዝያዳ ዝዓምቑን ዝሰፍሕን እሞ ንስነ ጥበኛታትና መንእሰያት ትምህርቲ ረኺቦም ዝያዳ ዝምዕባልኦም ንቕድሚት ክደፍኡ ምስ ዓለም እውን ክዳረጉሲ ድልዱል ደረጃኡ ዝሓለወ ቤት ትምህርቲ ስነ ጥበብ ክህልውን ብኡ ከዓ ክሓልፉን ብቴክኒካዊ መዳያቱ በቲ ክእለታዊ መዳያቱ በቲ ፍልስፍናውን ታሪካውን መዳያቱ ክሓልፉ በቲ ዲስፕሊን ናይቲ ቤት ትምህርቲ ስነ ጥበብ ክሕለፍ ዝግብኦ ክሓልፉ ይምነ

0: ዳዊት ዝኣኹሉ ክተባባዕ ዘለዎ ዋላ ኣብ ሃገራዊ ቤት መዘክር ዘሎ ቅብኣታት ናኸና ናይ ሜዳ ሰዓልቲ ካብኡ እናመፀ የስተማዕር ይዕዘብ እዩ ኣብ ዝረክበኒ እዋናት ከዓ ኣጆኻ እናበልኩ የተባብዐ ሕጂ እውን ኣጆኻ ኣገናዕ ከዓ እብሎ ነዚ ምርኢ ዝምቕራብካ ኣሎ
1: ዝያዳ ዝያዳ ፅቡቅ ስራሕ እዩ ዝሉ ግን ዝያዳ ድማ ንፅበ ካብኡ ከምዚ ተበጊሱ ኣብዚ ዕድሚ እዩ ከምዚ ዓይነት ኩሉ እዚ ዝድሊ ኣብ ስነ ጥበብ ዘሎ ኣዋሂዱ ድሃር ዓበይቲ ስእልታት እዩ ኣሳኣል ኣይተለመደን ከምዚ ንእሽቶ ዩ ምኳኑ ዓበይቲ ስእልታት ድሃር ዚ ሕብርታት ኩሉ ኣዋሂዱ ምስርሑ ሓደ ኣገናዕ ትብሎ እዩ ቀዲትም በርትዕ ስራሕ ዝያዳ ድማ ካብኻ ንፅበ ዝብል መልእክቲ እዩ ዘሎኒ
2: መንእሰይ ዳዊት ብርሃነ ናይ ብሓቂ ካብ ብንእሽቱ ስለ ዝረእኽዎ ክፃዕረኛ ምዃኑ ርኢ ኣለኹ ተውህቦ ከም ዘሎ ተውህቦ ከም ዘለውን ይርኢ ኣለኹ ስለዚ ልክዕ ከም ሓደ ፕሮፌሽናል ብንእሽቶ ከለሲ ከም ፕሮፌሽናል ለይታ ከይተረፈ እዩ ዝሰርሕ ነይሩ ስለዚ ትተውህቡኡን ፃዕሩኡን ኣብ ቦቱ እዩ ዘሎ እሞ ፅቡቅ ዕድል ይምነየሉ
3: ስነ ጥበባዊ ዳዊት ብርሃነ በዚ መስተንክር ምርኢት እንቋዕ ሓጎሰካ ንብል ብፈጠራን ኒሕን ተዓዘብቲ ምልዕዓልን ኣብ ዝቕፅለሉ ዘሎ እዋን ድማ ቀጻሊ ዓወት ንምነየሉ ኣብዚ ስነ ጥበባዊ ግዕዞ ብምፅምባርኩም የቐንየልና ክሳብ ዝመጽእ ግዜ ምድህሳስ ንቐጽል ምፍጣር ንቐጽል ስነ ጥበብ ኣብ ህይወትና ዘምጽኦ ጽባቐ ካብ ምድናቕ ድማ ኣይነቋርጽ

ኣብ ዝበዝሐ ከባቢታት ናይ ዓለምና ኣብ ናይ ህዝቢ ኣገልግሎት ዝውዕላ ማለት ህዝባዊ መጓዓዝያ ታክሲ ዝበዝሐ ዳርጋ ብጫ የን። ስለምንታይ ብጫ ሕብሪ ክህልወን ተገይሩ ኢልና ሓሲብና ዶ ንፈልጥ። እዛ ስዒባ ተቐርብ ትሕዝቶ መደብና እምበር ነዚ ዳሃሲሳላን ምሉእ ትሕዝቱ ናብታ መደብ ከስግረኩም እየ ተኸታተሉ።

ናይ ሎሚ ትሕዝቶ መደብና ሓደ ሕቶ ክንምልስ ኢና ተበጊስና ዘለና። ንሱ ድማ ስለምንታይ እዩ ታክሲ ብጫ ሕብሪ ዘለወን ኮይነን ዝብል ሕቶ እዩ። ብዘይ ጥርጥር ንኹሉና ሕቶ ዝኾነና ኣርእስቲ እዩ። በሉ ናብቲ መልሲ ኸነብለኩም። ሚስጢር ብጫ ሕብሪ ኣብ ታክሲ ቅድሚ ምምላስና ታክሲ እንታይ ማለት ምዃኑ ንመልከት። ታሪክ ከም ዝሕብሮ መሰረት ሞተር መካይን ኣብ ህዝባዊ መጓዓዝያ ካብን ናብን ህዝቢ ከመላልሳ ኣብ ዝጀመራ እዋን ንተሳፈርቲ ብመጠን ዝተጓዓዝዎ መንገዲ ክፍሊት ይስላዓ ብምንባረን ኣብ ክፍሊት ዘይምዕሩይነትን ዘይዕጉብነት ዓማዊል ክስዕብ ስለ ዝጀመረ ሓደ ምህዞ ክተኣታቶ ናይ ግድን ኮነ። እቲ ምህዞ ተሳፈርቲ ብመጠን ዝተጓዓዝዎ ርሕቀት ቀሚራ ክፍሊት ተቐርብ ታክሲሜተር እትበሃል ምህዞ ተመሃዘት። ታክሲ ዝብል መፀውዕ ድማ ካብዚ ዝነቐለ እዩ። ብልምዲ ብጫ ዝሕብረን ታክሲ ኣብ ኣሜሪካ እዩ ጀሚሩ። ጆን ሀርትስ ዝተባህለ ኣብ ትካል ምክራይ መካይን ዝነጥፍ ዝነበረ በዓል ፀጋ ነዚ ስነ ሓሳብ ዘበገሶ ነቲ ኣብ 1907 ኣብ ቺካጎ ዝመስረቶን ናይ ታክሲ ትካል ክምስርት ምስ ሓሰብ እዩ ታክሲ እንታይ ሕብሪ ክህልወን ኣለዋ ዝብል ሕቶ ዘበገሰ። እዚ ናይ ሎሚ እንሪኦ ዘለና ናይ ታክሲ ሕብሪ እውን መበገሲኡ ካብ 1907 ዝጅምር።

ነዚ ዘንቀሎ ሓሳብ ኣብ ዩኒቨርሲቲ ቺካጎ መፅናዕቲ ብምክያድ ብጫ ሕብሪ ተመሪፁ። ዩኒቨርሲቲ ቺካጎ ብዝገበረው መፅናዕቲ ብጫ እቲ ዝያዳ ርኡይ ሕብሪ ምዃኑ ተረጋጊጹ። ብጫ ከም ሕብሪ ብዙሕ መግለፂታት ዘለዎ እዩ። እቲ ሕብሪ ብኡንብኡ ዓይኒ ስለ ዝስሕብን ልዑል ናይ ነፀብራቅ ዋጋ ስለ ዘለዎ ኣብ መዓልትን ለይትን ብቐሊሉ ክረአ ይገብሮ። ብተወሳኺ ብጫ ናይ ፀዓት ኣወንታውነትን ፍጥነትን ስምዒትን የለዓል። እዚ ድማ ንኣገልግሎት ታክሲ ፍጹም ዘሰማምዕ ባህርያት እዩ። መፅናዕትታት ከም ዝሓበርዎ

መንጎል ወዲ ሰብ ዋላ ኣብ ፅዑቅ ከባቢታት ከይተረፈ ካብ ካልኦት ሕብርታት ብጫ ብቕልጡፍ ይርድኦ ተቐባልነቱ ድማ ኣዝዩ ልዑል እዩ። ሚስጢር ብጫ ሕብሪ ኣብ ታክሲ ንግዳዊ ስትራቴጂ ግን ከዓ ሳይንሳውን ታሪኻውን መሰረት ዘለዎ እዩ። ምንጪ መበገሲ ኣብ 1920ታት ኣብ ኣሜሪካ እዩ ዝፍልም። ድሕርቲ ንመላእ ዓለም ዝጸለወ ቁጠባዊ ቁልውላው ኣብቲ እዋን ዝነበራ ሓያሎ ኩባንያታት ታክሲ ነፍሲ ወከፈን ፍሉይ ሕብሪ ነይርወን። እቲ ኣብ ቺካጎ ዝተኻየደ መጽናዕቲ ምርኩስ ብምግባር ድማ እየን እተን ናይ ታክሲ ትካላት ኣሰር ጆን ሀርትስ ዝወፀ ስነ ሓሳብ ክስዕባ ዝጀመራ። ሰባት ታክሲ ዝጥቀሙሉ ዝበለፀ መንገዲ እንታይ ምዃኑ ንምፍላጥ ንሓደ ፕሮጀክት ብምምዋል ዩኒቨርሲቲ ቺካጎ ብመንገድቶም ተመራመርቲ እቲ ብጫ ሕብሪ ካብ ርሑቕ ዝያዳ ከም ዝረአን ስለዚ ድማ መኪና ነዚ ኣገልግሎት እትህብ እንተኮይና ንምፍላጥ ዝቐለለ ምዃኑ ምስ ተረጋገፀ መላእ ወነንቲ ታክሲ ብጫ ሕብሪ ክቐብኡ ዝመረፁ። እቲ ዘገርም ብጫ ሕብሪ ብደረጃ ዓለም ተፈላጥነት ዘለዎ መለለዪ መጓዓዝያ ታክሲ ኮይኑ

እንተኾነ ግን ብጫ ከም ሕብሪ ሉሉይ ሕብሪ ስለ ዝኾነ ኣብ ጽዑቕ ትራፊክ ከተማ ታክሲታት ዝያዳ ከም ዝረኣያ ገይርወን ኣብ 1900 ስሳታት ከተማ ኒውዮርክ ወቕዓውያን ታክሲታት ብጫ ክኾና ዝጠልብ ደንቢ ኣውፅኣ እዚ ስነ ሓሳብ እውን ናብ መላእ ዓለም ክዝርጋሕ ግዜ ኣይወሰደሉን። ንምዃኑ ኣብ መላእ ዓለም ታክሲታት ብጫ ድየን? ብጫ ሕብሪ ታክሲ ህቡብ እኳ እንተኾነ ኣብ መላእ ዓለም ግን ሕብሪ ታክሲ ዝተፈላለየ እዩ። ንኣብነት ኣብ ለንደን ዓባይ ብሪጣንያ ታክሲ ጸሊም ሕብሪ ዘለወን እየን። ምክንያቱ እቶም መበቆላውያን ስራሕቲ መካይን ጸሊም ሕብሪ ስለ ዝቐብእወን ከም ባህሊ ጸሊም ሕብሪ ኣለወን። ኣብ ጃፓን ቀይሕ፣ ብጫ፣ ቀጠልያ ሕብሪ ታክሲ እዮም ዝጥቀሙ። እዚ ዝኾነሉ ምክንያት ድማ ነፍሲ ወከፍ ኩባንያ ታክሲ ናይ ገዛእ ርእሱ ሕብሪ ክመርፅ ስለ ዝርከብ እዩ። ታክሲታት መብዛሕትኡ ግዜ ኣብ ጀርመን ብጫ ዝሕብረን ኣይኮናን። ኣብ ሆላንድ እውን ሕብሪ ታክሲ ኣዝዩ ዝተፈላለየ እዩ። ኣብዚ ወግዓውያን ታክሲታት ብሰማያዊ ታርጉኦም ከተለልዮም ትኽእል። ይኹን እምበር ብጫ ብዓለም ደረጃ ብፍላይ ከዓ ከም በዓል ኒውዮርክ፣ ሙምባይን ዝኣመሰላ ከተማታት ብሰፊሑ ይጥቀምሉ። ንምርኣይን ኣፍልጦን ንምርካብን ድማ ዝበለፀ ሕብሪ ስለ ዝኾነ ስለዚ ክቡራት ተዓዘብትና ሕቶኹም ተመሊስልኩም ክኸውን ተስፋ እናገበርና ኣብ ዝመፅእ ሰሙን ክሳብ ንራኸብ ሰላም።

ትሕዝቶታት መደባት ሞዛይኪኹም ትከታተሉ ዘለኹም ክቡራት ተዓዘብትና ብዘቕርበልኩም ዘለና ትሕዝቶታት ድማ ተዓግቡን ትዛነይን ትብሉ ተስፋ ንገብር። ሕጂ ድማ ካብተን ኣዛነይቲ ዝኾና ትሕዝቶታት መደባት ሞዛይክ መደወይ ክና ሒዝናልኩም ቀሪምና ዘሎና ዝተፈላለዩ ኣዛነይቲ ዝኾኑ ትሕዝቶታት ወይ ቪድዮታት ሒዛልና ቀሪባላ። ናይ ሎሚ መደወይ ድማ ሳምሶም ኢዮብ ዘዋሃዶ ትሕዝቶ እዩ ክኸውን። ምክትታልኩም ብክብሪ ንዕድም።

I think I'm gonna die soon.

مرات ابا مدرج

ሰላምታና ተቐበሉ ፈንወ ኤሪ ቲቪ ኣብ ምክትታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ንሎሚ ዓርቢ 24 ሓምለ ሰዓት 5 ዝተዳለወ ሃገራውን ኣህግራውን ዜናታት ሒዝናልኩም ቀሪብና ዘሎና ማክዳ ሓጎስ ምስ ኣራቢት ቋንቋ ምልክት ሰናይት በረኸት ብምዃን ኢና ንምክትታልኩም ብክብሪ ንዓድምና ብቐንዲ ኣርእስቲ ዜና ንፈለም። ስነስርዓት ቀብሪ ገዲም ተጋዳላይ ሚኒስተር ሰመረ ርእሶም ሎሚ ኣብ መካነ መቓብር ሓርበኛታት ኣስመራ ተፈጺሙ። ዓመታዊ ፌስቲቫል ኤርትራ ነበርቲ ስካንዲኔቪያ ኣብ ከተማ ስቶክሆልም ብወግዒ ተኸፊቱ። ኣብ ዞባ ዓንሰባ ብወፍሪ ተምሃሮ ንልምዓት ኣድማዓት ስራሕ ምዕቃብ ማይን ሓመድን ይሰላሰል ኣሎ። ኣሜሪካ ኣደስ ኪላቶ ንዘላ ገንዘብ ኢራን ንዳግመ ህንፀት ብመጥቃዕቲ ዝዓነወ መራኸብ ከተቕንዖ ምዃና ኣጠንቂቓ። መንግስቲ ማሊ ኣንጻር ሽበራ ኣብ ዘካይዶ ዘሎ ቃልሲ ግዳማዊ ደገፍ ከም ዘይደሊ ኣነጺሩ። ኣባል ሃገራት ኤውሮጳዊ ሕብረት ኣብ ልዕሊ ሩስያ መበል 21 ዙርያ እገዳ ንምጽላቕ ተሰማሚዐን። ዝርዝር ዜና ስነስርዓት ቀብሪ ገዲም ተጋዳላይ ሚኒስተር ሰመረ ርእሶም ሎሚ 24

0: ኣተን ሓምለ ኣብ መካነ ማዕብረ ሓርበኛታት ኣስመራ ብኸብ ዝበለ ማዕርግ ተፈጺሙ ንዝተዳለወ ትሕዝቶ ዳናይት ተስፋ ዝጊ ከተቕርቦ እያ።
1: ስነ ስርዓት ቀብሪ ገዲም ተጋዳላይን ምኩር ዲፕሎማሰኛን ሚኒስተር ሰመረ ርእሶም ብናይ ክብሪ ሰልፍን ሰላምታን ተሰኒዩ ሎሚ 24 ሓምለ ሰዓት 10 ቅድሚ ቀትሪ ኣብ መካነ መቃብር ሓርበኛታት ኣስመራ ብኽብ ዝበለ ማዕርግ ተፈጺሙ። ኣብቲ ክቡር ፕረዚደንት ኢሳያስ ኣፈወርቂ ሚኒስተራት ዝርከብዎም ሰበ ስልጣን መንግስትን ግንባርን ከምኡውን ብኣሸሓት ዝቁፀር ህዝቢ ዝተሳተፎን ብኤሪቲቪ ብቐጥታ ዝተፈነወን ስነ ስርዓት ታሪክ ሂወት ስውእ ተነቢቡ። ኣብ 1976 ኣብ ህዝባዊ ሓይልታት ሓርነት ኤርትራ ዝተሰለፈ ተጋዳላይ ሰመረ ኣብ እዋን ሓርነታዊ ቃልሲ ካብ 1976 ክሳብ 1991 ኣብ ክፍሊ ህዝባዊ ምምሕዳር ወኪል ወፃኢ ጉዳያት ከምኡውን ሓላፊ ክፍሊ ስለያን ፀጥታ ናብ ሱዳን ድሕር ናጽነት ድማ ካብ 1991 ክሳብ 1992 ቀዳማይ ፀሓፊ ግዜያዊ መንግስቲ ኤርትራ ኣብ ሱዳን ካብ 1993 ክሳብ 1996 ኣብ ሚኒስትሪ ጉዳያት ወፃኢ ሓላፊ ጠረጴዛ ኣሜሪካን ኣህጉራውያን ውድባትን ካብ 1997 ክሳብ 2003 ኣምባሳደር ኤርትራ ኣብ ሕቡራት መንግስታት ኣሜሪካ ካብ 2003 ክሳብ 2006 ኣመሓዳሪ ዞባ ማእከል ካብ 2007 ክሳብ 2018 ሚኒስተር ትምህርቲ ከምኡውን ካብ 2018 ክሳብ 2025 ሚኒስተር ትምህርትን ኣምባሳደር ኤርትራ ኣብ ኢትዮጵያን ቀዋሚ ወኪል ኣብ ሕብረት ኣፍሪቃን ብምዃን ንሃገሩን ህዝቡን ብልዑል ተወፋይነት ዘገልገለ ሓርበኛ እዩ። ኣብቲ ኣጋጣሚ ብስም መንግስቲ ኤርትራ ፕረዚደንት ኢሳያስ ኣፈወርቂ ብስም ሚኒስትሩ ዞባዊ ምምሕዳራት ሚኒስተር ዓብደላ ሙሳ ብስም ሚኒስትር ጉዳያት ወፃኢ ሚኒስተር ዑስማን ሳልሕ ብስም ሚኒስትሪ ትምህርቲ ሚኒስተር ሓሊማ መሐመድ ብስም ስድራ ቤት ድማ ወዱ ራሚኤል ሰመረ ኣብ መቃብር ስው ኣኽሊል ዕምባባ ኣንቢሮም። ልዕሊ 50 ዓመታት ኣብ ቃልሲ ንሃገራዊ ናጽነት ምኽባር ልኡላውነትን ህንፀት ሃገርን ዘሕለፈ ውፉይ ዜጋን ኣብነታዊ ሓላፍን ስውእ ሚኒስተር ሰመረ ርእሶም በዓል ሓዳርን ኣቦ ሓሙሽተ ውሉዳትን እዩ። ገዲም ተጋዳላይን ምኩር ዲፕሎማሰኛን ሚኒስተር ሰመረ ርእሶም ብ21 ሓምለዩ ኣብ መበል 83 ዓመት ዕድሚኡ ኣብ ኣስመራ ብሕማም ተሰዊኡ።
0: ናብ ካልእ ዜና ምስ እንሰግር ዓመታዊ ፌስቲቫል ኤርትራ ነበርቲ ስካንዲኔቪያ ትማሊ ኣብ ስቶክሆልም ሽወደን ብዓብዪ ድምቀት ተኸፊቱ። ካብቲ ቦታ ዝበፅሓና ትሕዝቶ ብመልክዕ ዜናዊ ፀብጻብ ተወሃሂዱሎ ፊልሞን ዞሚ ከቕርቦ እዩ።
2: መበል 28 ዓመታዊ ፌስቲቫል ኤርትራውያን ነበርቲ ስካንዲኔቪያ ጽንዓትና ወሓስና ብዝብል ቴማ ብኣምባሳደር ኤርትራ ሪፓብሊክ ኢጣልያን ተንቀሳቀሰ ኣምባሳደር ኣብ ሽወደንን ኣቶ ፍስሓ ጽዮን ጴጥሮስ ብሓሙስ 23 ሓምለ ብወግዒ ተኸፊቱ። ኣብቲ ኩለን ኤርትራውያን ኮማትን ማሕበራትን ዝተሳተፍኦ ንሓድነትን ህዝብን ዘይተንበርካኽነቱን ከምኡውን ንኤርትራዊ ባህልን ክብርታትን ዘንጸባርቕ መኽፈት ስነ ስርዓት ባንዴራ ኤርትራ ብኽብሪ ኣብ ዝተዳለወላ ዘንጊ ተሰቒላ። ኣብ ወንበር ወሃዲት ሽማግለ ሃገራዊ በዓላት ኣቶ ኣለም ተኽለ ጊዮርጊስ ፌስቲቫል ኣብ ውሽጢ 28 ዓመታት ዝሓለፎ መድረኻት ዘርኣዮም ምዕባልን ዘጋጠሞ ብድሆታትን ብምጥቃስ መድረኽ ምውርራስ ታሪክን ባህልን ከምኡውን ባይታ ሃገራዊ ሓበንን ኩርዓትን ከም ዝኾነን ከም ዝቕጽልን ገሊጾም። ኣቶ ኣለም ኣስዒቡ ሕልሚ ምውናን ኤርትራዊ ኣዳራሽ ኣብ ሽወደን ተጋ ሂዱ ህዝቢ ኣብ መጻእናተይ ኣብ ዝብሉ ኣዳራሽ ፌስቲቫሉ ንኽጽምብል ዝተጀመረ ምእካብ ክፍሊት ክስስንን እቲ መስርሕ ክቀላጠፍን ጸውዒት ኣቕሪቦም። ፌስቲቫል ኤርትራውያን ነበርቲ ሃገራት ስካንዲኔቪያ ማሕበረ ኮማት ሃገራውያን ውዳበታትን ከተማታትን ዘቐምኦንን ነጋድያን ኣገልግሎት ዝህብ ልዕሊ 15 ዳሳት ሰሚናር ብላዕለዋይ ወኪል መንግስቲ ኤርትራ ሞያዊ ኣስተምህሮታት ስእላዊ ምርኢት ብኤርትራውያን ትካላት ዝቐርብ ባዛር መሸጣ መጻሕፍቲ መዘናግዒ ህጻናት ከምኡውን ካብ ኤርትራ ዝመጸት ጉጅለ ባህልን ካብ ወፃኢ ዝተኣኻኸቡ ስነ ጥበባውያንን ዘቕርቦ ባህላዊ መደባት ዘጠቓለለ እዩ። መበል 28 ዓመታዊ ፌስቲቫል ኤርትራውያን ነበርቲ ስካንዲኔቪያ ክሳብ ሰንበት 26 ሓምለ ክቕጽል እዩ።
0: ኣብ ዞባ ዓንሰባ ያታዊ መሳርሒታት ሙዚቃ ካብ ወለዶ ናብ ወለዶ ንምስግጋር ይስርሓሉ ከም ዘሎ ተገሊጹ። ወክሌሪና ተስፋ

0: ፋንኬል ገብርኤስ ንዘካየደትን ነጋድያን ሃገራዊ ፌስቲቫል ኣዘራሪቡ ዘዳልዎ ፀብፀብ ይስዕብ።
1: ዞባ ዓንሰባ መለለይ ባህልን መንነትን ሕብረተሰብ ዝኾኑ ያተው መሳርሕታት ሙዚቃ ካብ ወለዶ ናብ ወለዶ ንምስግጋር ይስርሐሉ ከም ዘሎ ኣብ ሃገራዊ ፌስቲቫል ቀሪቡ ዘሎ ትሕዝቶ መርኣያ ምዃኑ ተገሊጹ። ዳይሬክተር ያታዊ ትልኢትን ሙዚቃን ኣቶ ፍሳሐ ደበሳይ ሃገራዊ ፌስቲቫል ንምድማቕ ብዝተገብረ ሓያል ምድላዋት ንተለሃይቲ ዘሰኒዩ በገና፣ ዋጣ፣ ሻምብቆን ክራርን ዝርከብዎም 11 መሳርሕታት ያታዊ ሙዚቃ ባህላዊ ፀጋታት ዞባ ምንፅብራቕ ዓብዪ እጃም ይገብሩ ከም ዘለዉ ሓቢሩ። እዞም መሳርሕታት ብመንእስያት ይውቅዑ ምህላዎም እቲ ሞያ ካብ ወለዶ ናብ ወለዶ እናተሰጋገር ይኸይድ ከም ዘሎ ዘርኢ ምዃኑ፣ ንዝያዳ ብሉፅነት ግን ቀጻሊ ልምምድን ፃዕርን ከም ዘድልያ ገንዚቡ። ኣብ መዳይ ትልኢት እውን በቢግዜኡ ዝርአ ዘሎ ተስፋ ዝህብ ገስጋስ ቀጻልነቱ ንኽወሓስ ኪንዮ ሃገራዊ ፌስቲቫል ካልእ ኣጋጣሚታት ብስሩዕ ክውደብ ኣገዳሲ ምዃኑ ገሊጹ። እዚ ከምዚ ኢሉ እንከሎ ንኣነባብራ፣ ኣለባብሳ፣ ኣመጋግባን ካልእን ዝገልጽ ትሕዝቶያታዊ ድኮነ ኣባይቲ ኣብ ምልላይ ፍሉይነት ብሄራትናን ፅባቐንን ኣበርክቶ ይገብር ከም ዘሎ ካብ ኮሚቴ ድኮነ ኣባይቲ መምህር ዓብዱ ኣዳድ ሓቢሩ። ብኣቀራርብኡ ትሕዝትኡን ካልእን ካብ ዓመት ናብ ዓመት እናበለፀ ኣብ ዝመፅእ ዘሎ ያታዊ ድኮነ ኣባይቲ ሎሚ ዓመት ህድሞ ናይ ብሄረ ትግርኛ፣ ረሴት ናይ ብሄረ ትግረ፣ ከምኡውን ኣግዶ ናይ ብሄረ ብሌን ባህላዊ መልክዑ ከየጥፍአ ምቕራቡ ካብ በጻሕቲ ኣድናቆት ረኺቡ ከም ዘሎ ብተወሳኺ ኣብሪሁ።

ኣብ ዞባ ዓንሰባ ሎሚ ዓመት መበል 28 ግዜኡ ብዝካየድ ዘሎ ወፍሪ ተመሃሮ ንልምዓት ኣድማዕን ንጥፈታት ምዕቃብ ማይን ሓመድን ምርጋእ ኣከባብን ይሰላሰል ከም ዘሎ ወኪላት ኢሪና ሓቢሮም። ኣዋሃዲ ናይቲ ወፍሪ መምህር መለስ ቀለታ ኣብ ዝሃቦ ሓበሬታ በዚ ካብ 6 ሓምለ ክሳብ 17 ነሓሰ ኣብ 9 ንኡስ ዞባታት ኣብ ዝቆማ 44 ነቑጣታት ዝካየድ ዘሎ ዕማም 7500 ተምሃሮ ብ232 መምሃራን ክኢላታት ሕርሻን ኣጋር ሓኪምን እናተኣለዩ ይነጥፉ ከም ዘለዉ ብርዩ። እቲ ዝዕመም ዘሎ ስራሕ ምስራሕን ምፅጋንን ዛላታትን ከትርታትን ምኩስኳስ ኣግራብ ምኩዓት እንፈልሲ ዝኸውን ጎዳጉድን ምትካል ፈልስታትን ከም ዘጠቃልል ብምጥቃስ ልዕሊ ፍርቂ ሚሊዮን ፈልስታት ንምትካል መደብ ከም ዘለዎ ኣረድዩ። ካብ 1994 ብደረጃ ሃገር ዝትግበር ዘሎ ወፍሪ ተምሃሮ ንልምዓት ሓመድን ማይን ብምዕቃብ ባህርያዊ ፀጋታት ንምስሳን ከምኡውን መደባት ምግራብን ዳግመ ምግራብን ንምድንፋዕ ዝትግበር ዘሎ ወፍሪ እዩ። ቤት ትምህርቲ ስራሓት ካይላ ኣስመራ ንሓደ ዓመት ዘምሃረቶም 19 ሰልጠንቲ ትማሊ 23 ሓምለ ኣመሪቓ። ርእሰ መምህርታ ቤት ትምህርቲ መምህር ራጉኤል ተኽላ ብዘስምዖ ቃል ሰልጠንቲ ብክልተ ዓይነት ስራሓት ካይላ ብግብርን ክልሲ ሓሳብን ከም ዝሰልጠኑ ሓቢሩ። መምህር ራጉኤል ኣስዕቡ እታ ቤት ትምህርቲ ካብ 2005 ክሳብ 2009 ብዝተፈላለየ ምክንያት ኣቋሪፃ ድሕሪ ምፅንሓ ሚኒስትር ትምህርቲ ኣብ 2010 ብዘፀኦ ካሪክለም ኣብ ሰሙን 3 መዓልታት ኣብ 2 እብረ እናምሃረት ብድምር 213 ሰልጠንቲ ከም ዘመረቐት ገሊፁ። ወኪል ተመረቕቲ ብወገና ንኣገዳስነት ሞያ ኣብ ምክዕባት ቁጠባዊ ኣታዊታት ብምጥቃስ ንዝቐሰሞ ፍልጠት ናብ መዘንኦም ንምስግጋር ከም ፅዕሩ ቃልኣት እያ። ኣብ ሚኒስትር ትምህርቲ ሓላፊ ጨንፈር ምክትታልን ምቁፃርን ብቕዓትን ኣቶ መዓሾ ገብረ ትንሳይ ኣብ ዝሃቦ መዛዘመ ቃል ሰልጠንቲ ዝቐሰምዎ ሞያ ኣብ ቀጻሊ ጉዕዞ ሂወቶም ኣገዳሲ ስለ ዝኾነ ብግብራዊ ዕዮ ክዕይዎ ኣዘኻኺሩ። ኣብ ሃገራዊ ፌስቲቫል 2026 ዝሳተፍ ዘሎ ጉጅለ ዞባ ደቡብ ብ24 ሓምለ ኣብ ቀፅሪ ኤክስፖ ናይ ፅሬት መደብ ኣሰላሲሉ። እቲ ኣስታት 270 ኣባላት ዝሓቐፈ ጉጅለ ነቲ ስጉምቲ ዝወሰደ ኣብ ናይ ፅሬት ስራሕ ንዝተዋፈረ ኣዴታት ንምሕጋዝ ከምኡውን ናይ ፅሬት ባህሊ ንምኩስኳስ ከም ዝኾነን ወደብቲ ገሊፆም። እቲ ስራሕ ሕልናዊ ዕግበት ከም ዝፈጥረሎም ዝሓበሩ ተሳተፍቲ ብወገኖም ፅሬት ኣብ ዘለኻዮ ክትግበር ዘለዎ ስለ ዝኾነ ንስ ወከፍ ዜጋ ክስዕቦ ተላብዮም። እዚ ከምዚ ኢሉ እንከሎ ኣብ ቀፅሪ ኤክስፖ ኣብ ስራሕ ፅሬት እተዋፊረን ንዘለዎ ኣዴታት ናይ ቁርስ መደብ ተኻይዱ። ዝስዕብ ዜና ሃገራት ወፃኢ እዩ። ንምክትታልኩም ደጊመ ዕድም። ኣብ ዜናታት ወፃኢ ኣሜሪካ ኣደስኪላቶ ንዘላ ገንዘብ ኢራን ዳግመ ህንፀት ብመጥቃዕቲ ዝዓነወ ንግዳውያን መራኽብ ከተቕንዑ ምዃና ጠንቂቓ። እዚ ዝተገልፀ ሓልዋ ሰውራ ኢራን ኣብ ዞባ ማእከላይ ምብራቅ ኣብ ልዕሊ ዝርከብ መደበራት ረብሓታትና

ኣሜሪካ ዘካየደው ናይ መልሰ ግብሪ መጥቃዕታት ድሕሪ ምስፍሕ እዩ። ሚኒስተር ጉዳያት ወፃኢ ኢራን ዓባስ ዒራጂ ኣሜሪካ ንገንዘብ ሃገሩ ኣብ ካልእ መዓላታት ከተቕንዖ ምእማታ ቅልውላው ዞባ ማእከላይ ምብራቅ ብዘተን ምዕራፍ ድሌትን ተበግሶን ከምዘይብላ ዘነፅር ምዃኑ ብርሂም ኢራን ከተቕርቦ ዝፀንሐት ናይ ሰላም እማመታት ደስኪሉ ዘሎ ገንዘብ ክልቀቕ ዝጠልም ነጥብታት ዝርከቦ ምንባሩ ይጥቀስ። እዚ ከምዚ ኢሉ እንከሎ ኣሜሪካ ናብ ሎሚ 24 ሓምለ ኣብ ዘውግሕ ለይቲ ኣብ ልዕሊ ዝተፈላለየ ዕላማታት ኢራን ከቢድ ደብዳብ ኣካይዳ ማእከላት እዚ ትሕቲ ቅርፂ መራከቢታት ትካላት መፍራ ኣፅዋርን ድሮናትን ኢራን ካብ ቀንዲ ዕላማታት ናይቲ መጥቃዕታት ምዃኖም ተገሊጽሎም። ሓለዋ ሰውራ ኢራን ብወገኑ ኣብ ኩዌት፣ ባሕሬን፣ ኢራቅ፣ ዮርዳኖስን ካልኦት ሃገራት ዞባ ማእከላይ ምብራቅን ኣብ ልዕሊ ዝርከብ መደበራት ኣሜሪካ ዘካየዶ ናይ መልሰ ግብሪ ደብዳብ ብዝሓየለ መልክዑ ቀፂልዎም። ምዚ ኣብ ዝተኣሳሰር ዋጋ ነዳዲ ኣብ ዕዳጋታት ዓለም ድሕሪ ወርሒ ጉንበት ንፈለማ እዋን ንበርሚል ናብ ልዕሊ $100 ከም ዝደየበ ፀብፀባት ሓቢሮም። መንግስቲ ማሊ ኣንጻር ሽበራ ኣብ ዘካየዶ ዘሎ ቃልሲ ዳግማዊ ደገፍ ከም ዘይደሊ ኣነፂሩ። እዚ ዝተገልጸ ኣሜሪካ ኣብቲ ጉዳይ ናይ ምሕጋዝ ጠለብ ንዘቕረበት ድሕሪ ምቅልሕ እዩ። ዛጊት ካብ ኣሜሪካ ዝመፀ ወቃዕ ሕቶ ከምዘየለ ዝጠቐሰ መንግስቲ ማሊ ሽበራ ንምቅላስ ምትሕብባር መሻርክቲ ሃገራት እምበር ግዳማዊ ምትእታው ከምዘይደሊ ኣረድዩ። ማሊ ሽበራ ንምቅላስ ምስ ኒጀርን ቡርኪና ፋሶን ሓብራዊ ወታደራዊ ሓይሊ ኣቕኢማ ከም ዘላን እቲ ወፍሪ እወታዊ ኣበርክቶ ይርከቦ ከም ዘሎን እያ እትሕብር። ፈረንሳ ሽበራ ንምቅላስ ኣብ ማሊ፣ ኒጀርን ቡርኪና ፋሶን ከተካይዶ ዝፀንሐት ወታደራዊ ወፍሪ ነቲ ዕላማ ከይወቕዐ ከም ዘብቅዐ ዝዝከር እዩ። ኣባል ሃገራት ኤሮጳዊ ሕብረት ኣብ ልዕሊ ሩስያ መበል 21 ዙርያ እገዳ ንምፅላቕ ኣብ ስምምዕ ከም ዝበፅሐ ገሊፀን። እተን ሃገራት በቲ ጉዳይ ካብ ፈለማ ሶሙን ናይ ዝሓለፈ ወርሒ ሰነ ክዘራረባ ድሕሪ ምፅናሐንን ትማሊ 23 ሓምለ ኣብ ናይ መወዳእታ ምርዳእ ከም ዝበፅሐ ሓቢረን ዘለዋ። እዚ ሓድሽ እገዳ ንፅላት ፀዓት ምግፋፍ ዓሳን ፋይናንሳዊ ኣገልግሎታትን ሩስያ ዘነፃፀረ ኮይኑ ልዕሊ 30 ተወሰኽቲ ባንክታት ተኣጊዶም ኣለው። እቲ ስጉምቲ መቐፀልታ ናይቲ ኤሮጳዊ ሕብረት ቁጠባኣን ምርማስ ከካይዶ ዝፀንሐ ምንቅስቃስ ምዃኑ ዝኸሰሰት ሩስያ መልሰ ግብሪ ከምትህበሉ ኣነፂራ። ኤሮጳዊ ሕብረት ኣቐዲሙ ኣብ ልዕሊ ሩስያ ዘፅደቆ ናይ 20 ዙርያታት እገዳ ኣብ ቁጠባ ሃገሩ ኣሉታዊ ሳዕቤን እኳ እንተገበረ ነቲ ዝድሊ ዕላማ ክወቅዕ ከም ዘይከኣለ እዩ መንግስቲ ሩስያ ዝሕብር። እቲ ሕብረት ካብ 2022 ዝቕፅል ዘሎ ኩናት ዩክሬን ብዘተን ምዕራፍ ተበግሶ ይወስድ ከም ዘሎ እዩ ዝውቀስ። ሰራዊት ሶማልያ ኣብ ዝሓለፈ ሳልስቲ ኣብ ማእከላይ ሸነኽ ሃገሩ ብዘካየዶ ስርሒት ብውሕዱ 18 ኣባላት ዕጡቅ ጉጅለ ኣልሸባብ ከም ዝቐተለ ኣፍሊጡ። በቲ ኣብ ኣብራጃ ሄራን ዝተኻየደ ስርሒት ልዕሊ 20 ኣባላት ናይቲ ሽበራዊ ጉጅለ ከም ዝቆሰሉን በርከተ ዝበለ መዓስራት ከም ተቋፃፀረን እውን ሓቢሩሎም። ሰራዊት ሶማልያ ኣብ መወዳእታ ዝሓለፈ ወርሒ ሰነ ብዘካየዶ ደብዳብ ነፈርቲ ብውሕዱ 35 ኣባላት ኣልሸባብ ከም ተቐብሉ ምግላፁ ዝዝከር እዩ። እቲ ሰራዊት ኣብ 2026 ኣንጻር ኣልሸባብ ዘካየዶ ስርሒታት ብዓይነትን መጠንን ኣስፊሕዎ ከም ዘሎ ፀብፀባት የረዱ። ሽበራዊ ጉጅለ ኣልሸባብ ንልዕሊ 20 ዓመታት ቀንዲ ፀጥታዊ ስጋት ሶማልያ ኮይኑ ከም ዘሎ ይፍለጥ። ግሪክ ወታደራዊ ዓቕማ ንምዕባል ካብ እስራኤል ዋጋ $4 ቢልዮን ኣፅዋር ክሽምት ምዃና ሓቢራ። እዚ ኣብ ውሽጢ 3 ዓመታት ብዝትግበር ዝተገልጸ መደብ ስርዓተ መከላኸሊ ሚሳይል ነፈርቲ ኩናት ድሮናትን ከም ዘጠቓልል ሚኒስትሪ ምክልኻል ግሪክ ገሊጹ። እቲ ውጥን ኣካል ናይቲ ሃገሩ ወታደራዊ ዓቕማ ንምድንፋዕ ሰሊዓቶ ዘላ $28 ቢልዮን ከም ዝኾነ እቲ ሚኒስትር ፍሊጡሎም። ኣታ 3.5 ሚታዊት ካብ ጃምላ ሃገራዊ እቶታ ንፅላት ምክልኻል ትስልዕ ዘላ ግሪክ ክሳብ 2036 ኣብ ዘሎ ግዜ F-35 ዝዓይነተን 40 ነፈርቲ ውግእ ካብ ኣሜሪካ ክሽምት መደብ ኣለዋ። እዚ ከምዚ ኢሉ እንከሎ እቲ ወታደራዊ መደብ ብጉዳይ ባሕሪ ኣጅናን ኣብ ምብራቃዊ ማእከላይ ባሕርን ምስ ቱርኪ ንፀንሐ ዘይምቅዳም መሊሱ ከኽርሮ ከም ዝኽእል ይእመት። ናይ መወዳእታ ዜና ኣብ ሰፊሕ ክፋል ፈረንሳ ተኸሲቱ ዘሎ ሓደጋ ባርዕ ሞሮር ከቢድ ኣከባብያዊ ክሳራታት ይውርድ ከም ዘሎ ተገሊጹ። በቲ ባርዕ ዛጊት ልዕሊ 35,000 ትርቢዕ ኪሎ ሜትር ጫካ ክህምኽ ከሎ ልዕሊ 20,000 ሰባት ከም እተማዛበሉ ሰመዚ ፈረንሳ ሓቢሮም። ደቡባውን ምዕራባውን ክፋል ፈረንሳ በቲ ሓደጋ ብከቢድ ተሃስዩ ከም ዘሎ ዝተቐስቶም ሰመዚ ኣብቲ ከባቢ ተኸሲቱ ዘሎ ክትርዋዒ መሊሱ የጋድዶ ከም ዘሎ የረድዮም።
ነቲ ባርዕ ንምግታእ ብርክት ዝበላ ሄሊኮፕተራት ዝሳተፍኦ ዘለዋ ሰፊሕ ስርሒት ይካየድ እኮ እንተሎ ኣብ ትሕቲ ቅፅፅር ክኣቱ ከም ዘይከኣለ ተገሊጹ ኣብቲ ሃገር ብውሕዱ 160

ሓደጋታት ባርዕ መሮር ኣጋጢሙ ከም ዘሎ ዝጠቐሱ ጸብጻባት ነዚ ሳልስቲ እዚ ብዝሓየሉ መልክዑ ክቕጽል ከም ዝኽእል ኣሚቶም ኣለው። ኣብ ፈረንሳ ጥራይ ዘይኮነ ኣብ እስጳኛ፣ ኢጣልያ፣ ግሪክን ፖርቱጋልን እውን ክትርዋዒ ዘሰዓበ ሓደጋታት ባርዕ መሮር ኣጋጢሙ ከም ዘሎ ይጥቀስ። ኣብ ሰፊሕ ክፋል ኤሮጳ ተኸሲቱ ዘሎ ክትርዋዒ ኣብ ዝሓለፈ ቀረባ ዓመታት ካብ እተመዝገበ ተመሳሳሊ ተርእዮ እቲ ዝለዓለ ምዃኑ ጸብጻባት ሜትሮሎጂ ይሕብሩ። ዜና ንምዝዛም ኣርእስቲ ዜና ክንደግም። ስነስርዓት ቀብሪ ገዲም ተጋዳላይ ሚኒስተር ሰመረ ርእሶም ሎሚ ኣብ መካነ መቃብር ሓርበኛታት ኣስመራ ተፈጺሙ። ዓመታዊ ፌስቲቫል ኤርትራ ነበርቲ እስካንዲኔቪያ ኣብ ከተማ ስቶክሆልም ብወግዒ ተኸፊቱ። ኣብ ዞባ ዓንሰባ ብወፍሪ ተመሃሮ ንልምዓት ኣድማዕ ስራሕ ምዕቃብ ማይን ሓመድን ይሰላሰል ኣሎ። ኣሜሪካ ኣደስኪላቶን ዘላ ገንዘብ ኢራን ንዳግመ ህንፀት ብመጥቃዕቲ ዝዓነዋ መራኸብ ከተቕንዖ ምዃና ጠንቂቖም። ሶማሊ ኣንጻር ሽበር ኣብ ዘካየዶ ዘሎ ቃልሲ ግዳማዊ ይደገፍ ከም ዘይደሊ ኣነጺሩ። ኣባል ሃገራት ኤውሮጳዊ ሕብረት ኣብ ልዕሊ ሩስያ መበል 21 ዙርያ እገዳ ንምጽዳቕ ተሰማሚዐን። ክቡራት ተኸታተልቲ ሓፈሻዊ ናይ ሰዓት ዜና ኣብ ዝፍጸም

ግብፂ ከም ኩለን ሃገራት ዓለም ዝተፈላለየ መድረኽ ምዕባለታት ክትሓልፍ ጸኒሓ እያ። ከም ኣካልናቱ ድማ ዝተፈላለየ ምኽንያታት ምርኩስ ብምግባር መምሳብ ስልጣን ዝመፁ ነገሳትን ኣመሓደርትን ብርክት ዝበላ ርእሰ ከተማታት ዝነበረ ሃገር ምዃና መዛግብቲ ታሪክ ይገልጽ። ቴንስ፣ መንፊስ፣ ቴበስ፣ ኣማርና፣ ፒራምስስ፣ ኣሌክሳንድራ እዛ ናይ ሎሚ ርእሰ ከተማ ዘላ ካይሮን ብቐደም ተኸተል ተሰሪዐን ክሳብ ሕጂ ርእሰ ከተማ ግብፂ ዝኾና ከተማታት እየን።

ንልዕሊ 1000 ዓመታት ካይሮ ማእከል ግብፂ ማለት ርእሰ ከተማ እቲ ሃገር ኮይና ዝተፈላለየ መድረኽ ብምሕላፍ ክሳብ ሕጂ ዝና ዓቂባ ካብተን ኣብ ዓለም ካብ ዘለዋ ባህላዊ ውርሻ ዘለወን ከተማታት ኮይና ደው ክትብል ክኢላ እያ። ኣብ 10ይ ክፍለ ዘመን በቲ ሽዑ ዝነበረ ንግስነት ዝተመስረተት እዛ ታሪኻዊት ከተማ ኣብ ዙርያ ገምገም ፈለግ ኒል ተደኪና እናዓበየት ከደት። እታ ከተማ ናይ ጥንታውያን ፈርዖናት ኣሰር ከምኡውን እስላማዊ ቅብጣውን ሮማውን ስነ ህንፃታት ዝሓቆፈት ኮይና ብስፍሓታን ትሕተ ቅርፃን እዛ ኣብዚ ሕጂ እዋን ናይ 1740 ኪሎ ሜትር ዘለዋ ካይሮ ቆመት።

ይኹን እምበር ኣብ መጀመርታ መበል 21 ክፍለ ዘመን ምስ ዕቤት ቁፅሪ ህዝብን ንሱ ዝጠልቦ ናይ ኣገልግሎት ንጥፈታትን ከተማ ካይሮ ልዕሊ 22 ሚልዮን ሰባት ኣብ ውሽጢ ዝዓበየ ደረት ከተማ ኣሒዛ ግዳይ ናይ ብዝሒ ህዝቢ ፅቕጥቅጥ ምስኡ ዝኸይድ ናይ ብዝሒ ተሽከርከርትን ንሱ ዘስዕቦ ናይ ትራፊክ ሽግር ብከላ ኣየር ኣዝዩ ዘሸጋግር ህዝባዊ ኣገልግሎትን ካልእን ካብቲ ቀንዲ ፀገም ናይታ ከተማ ክጥቀስ ዝከኣል እዩ። መንግስቲ ግብፂ ድማ ነዚ ሽግር ዝንምዕጋትን ፍታሕ ንምምፃእን ሓድሽ መደብ ሓንፀፀ። ንሱ ከዓ ሓዳስ ርእሰ ከተማ ንምህናፅ መደብ ሓንፂፁስ ድሮ ብተግባር እውን ተበገሰ። እዚ ሓዳስ ርእሰ ከተማ ካብ ካይሮ ንምብራቕ 45 ኪሎ ሜትር ርሒቓ ኣብ ምብራቃዊ በረኻ ኣብ ዝርከብ ምድረ በዳ እትርከብ ኮይና ኣብ ታሪክ ወዲ ሰብ ካብ ዘለዋ ዝዓበያ ማስተር ፕላን ዝተገብረለን ከተማታት ሓንቲ እያ።

እዚ ብግምት 740 ኪሎ ሜትር ክሳብ 954 ኪሎ ሜትር ዝሽፍን ፕሮጀክት ንፖለቲካዊ ፋይናንሳውን ምሕደራውን ስሕበት እቲ ሃገር ኣብ ግምት ብምእታው ዝስራሕ ዘሎን ድሮ ድማ 80 ሚታዊ ካብ ቀዳማይ ገጽ ምስራሕ ህንፀታት ተዛዚሙ ይርከብ።

ኣብ ታሪክ ዝተፈላለየ ሃገራት ምስ እንምልከት ቁጠባዊ ኩነታት ሃገር ንምሕዳስን ንምልዕዓልን ወይ ካብ ብዝሒ ህዝቢ ዘስዕቦ ሽግር ንምፍታሕ ርእሲ ከተማታት ምግዓዝ ዝብል ኣምር ፅቡቅ ገይሩ ዝተጓዕዘ መንገዲ እዩ ወይ እውን ክትግበር ዝፀንሐ እዩ። ኣብ ዓለም ዝርከባ ሃገራት ተመሳሳሊ ህላወኣዊ ፀቕጢ ኣብ ዘጋጥመን እዋን ነዚ ውሳነ እዚ ወሲደን እየን። ንኣብነት ብራዚል፣ ናይጀርያ፣ ኣብ ዝቐረባ እዋን ድማ ኢንዶኔዥያ ካብተን ብቐረባ ዝጥቀሳ ሃገራት እየን። ብተመሳሳሊ ድማ ግብፂ እዛ ሓዳስ ከተማ ከም ዘመናዊ መቐፀልታ ናይቲ ፈርዖናዊ ውርሻ ተቐሪፃ ትህነፅ ኣላ።

እዛ ሓዳስ ርእሰ ከተማ ግብፂ መንግስቲ 58 ቢልዮን ዶላር ባጀት ብምስላዕ እዩ ብወግዕ ፈሊሙ። እዛ ዘመናዊት ከተማ ድሮ ንመንበሪ ሆቴላትን ዘገልግል 394 ህንፃታት፣ ንትካላት መንግስቲ፣ ህዝባዊ ኣገልግሎት፣ ባህላውን ሃይማኖታውን ማእከላት ከምኡ ውን ንመንበሪ ዘገልግሉ ብርክት ዝበሉ ዘመናዊ ህንፃታት ምስ ናይ ትሕተ ቅርፁን ሓምላይ ከባቢታቱን ተዋዲዱላ ይርከብ።

እዛ ሓዳስ ርእሰ ከተማ ነቲ ኣብ ካይሮ ዘሎ ብዝሒ ህዝብን ብከል ኣየርን ንምቅላል ዓሊማ ትስራሕ ካብ ሃለወት ብገምጋም ካብ 6 ክሳብ 8 ሚልዮን ህዝቢ ክነብራ እዩ ተመዲቡ ዘሎ። ማስተር ፕላን ናይዚ ሓዳስ ከተማ ኣብ ፍሉያትን ብጥንቀቐ ዝተኸታተሉን ምዕራፋት ዝተኸፋፈለ ኮይኑ ነቲ ኣገደስቲ ሰራሕቲ እታ ገዛኣት ካብ ካይሮ ብዘይገለ ፀገም ንምስግጋር ዝተዳለወ እዩ። ቀዳማይ ምዕራፍ ኣስታት 138 ትርቢዒት ኪሎ ሜትር ዝሽፍን ኮይኑ ንሲቪካዊ ቁጠባዊ ምሕዳራውን ስራሓት እታ ከተማ ከም ቀንዲ መሰረት ኮይኑ የገልግል። ኣብ ማእከል ናይዚ ናይ መጀመርታ ምዕራፍ መንግስታዊ ኣውራጃ ኣሎ። እዚ ድማ 34 ፍሉያት ሚኒስትርታትን መንግስቲ ባይቶ ግብፅን ስኔትን ንምዕቃብ ዝተዳለወ ዓበ ከባቢ እዩ።

ዓሰርተታት ኣሽሓት ኣገልገልቲ መንግስቲ ካብ ማእከል ከተማ ካይሮ ምግዓዝ ዓብ ሎጂስቲካዊ ብድሆ እኳ እንተነበረ እቲ ምስግጋር ግን ብቕልጡፍ ገስጊስሎ መንግስቲ ነዘን ትካላት ካብቲ ታሪካዊ ሕመረት ብምውፃእ ሚኒስትርታት ብውሑስ ውሽጣዊ መርበበት ኣቢለን ብቕፅበት ክረዳዳእሉ ዝኽእላ ሙሉእ ብምሉእ ዲጂታላዊ ምሕደራዊ ዋሕዚ ስራሕ ንምትካዕ ዕላማ ኣለዎ። ምስቲ መንግስታዊ ትሕቲ ቅርፂ ብቐጥታ ዝዳወብ ፋይናንሳዊ ዲስትሪክት ዝርከብ ኮይኑ ግብፂ ከም ቀንዲ ፋይናንሳውን ንግዳውን ኣፍ ደገ ሰሜን ኣፍሪቃን ማእከላይ ምብራቕን ንምቕማጥ ዝተዳለወ ዓውዲ እዩ። ማእከላይ መለለይ ናይዚ ዞባ ሓድሽ ዋና ቤት ፅሕፈት ማእከላይ ባንክ ግብፂ ኮይኑ ኣብ ጎኑ ንዓበይቲ መንግስታውን ኣህጉራውን ትካላት ባንክ ዝተመደቡ ዕሙር ንግዳዊ ህንፃታት ኮ

ኢሉ ይርከብ። መንግስቲ ነቶም ሓጋግን ፋይናንሳዊ ማእከላት ጎኒ ጎኒ ብምቕማጥ ቁጠባዊ ፖሊሲ ምውፃእ ንምምሕያሽ ምድንጓያት ንምቁፅጻርን ንምንካይን ብቐጥታ ወፍሪ ወፃኢ ሰሓቢ ስነ ህይወት ንምፍጣርን ዕላማ ኣለዎ።

እዚ ኣውራጃ እዚ ብእኩብ ልዕል ዝበሉ ሰማይ ጠቀስ ህንፃታት ዝተመስረተ ኮይኑ ንኣይኮኒክ ታወር ዝሓወሰ እዩ። ኣይኮኒክ ታወር 385 ሜትሮ ቁመት ዘለዎን 78 ደብሪ ብጥርሙዝን ሓፂንን ዝተሰርሐ ዓብ ህንፃ ኮይኑ ኣብ ኣህጉር ኣፍሪቃ እቲ ዝነውሐ ህንፃ እዩ። ብተወሳኺ ኣብዚ ሓዳስ ርእሰ ከተማ ግብፂ ኣብ ኣፍሪቃ ዝዓበየ መስጊድ ኣልፋታሕ ኣልዓሊም ከምኡ ውን ክሳብ 9,000 ምእመናን ክሕዝ ዝኽእል ካቴድራል ልደቶ ክርስቶስ ድሮ ተዛዚሞምስ ኣገልግሎት ምሃብ ካብ ዝጀመሩ ህንፃታት እዮም።

ኣብዛ ሓዳስ ከተማ ኣገልግሎት ኢንተርነት ሓምሻይ ወለዶ ማለት 5G ክኸውን እንከሎ ኣብ ምሕዳራን ምንቅስቃስን ህዝብን ተሽከርከርትን ዝውዕል ኪነታዊ ብልሒ ማለት ኤኣይ እውን ነቲ ዝያዳ እትፍለጠሉ ብልጫታታ እዩ።

መደብ ናትራን ኣብ ሰሙን እዙ ንኡስ መደብና ዓለም ስነ ጥበብ ብዛዕባ ኣብ ፋሽን ዓለም ዘለዎ ኣልባሳት እያ ገለ ክትብለና መሪፃ ዘላ። ኣልባሳት ዝተፈላለየ ለውጥታት እናገበሩ ብዝተፈላለዩ ነገራት ተጸልዮም በቲ ንኹነታት ዝምጥን መንገዲ

ተሰሪሖም ይቐርብዮም። ወቕቲ እውን ሓደ ካብቶም ንኣሰራርሓ ኣልባሳት ዝጸልሩ ኣቕሓ እዩ። ኣብዚ መደብ እውን ብዛዕባ ወቕታዊ ኣከዳድና ፋሽን ከመይ ይመስልን እቶም ዝሰርሑ ክዳውንቲ ኸ ከመይ ዝመስሉ እዮም ዘላለየ ትሕዝቶ ይኸውን።

0: ሞክሮ ህይወት ወዲ 108 ዓመት ክድሰልና ምክትል ናባኹም ተኸታታሊት ፊልም ሳውን መበል 24 ክፋል እውን ካብ መደባትና ብተወሳኺ ዝተፈላለዩ ዜማታትን ከምኡ ውን ኣዛኒት ዝበልናዮም ቪድዮታት እውን ከም ኣካል ትሕዝቶ መደብና ትራን ዝሰምሩ ዘዮሞ ንኽትከታተሉ ብክብሪ ንዕድም። መደብና ትራን ቀዳም 25 ሓምለ ልክዕ ሰዓት 2 ፈረቓ ድሕሪ ቀትሪ ድግማ ሓሙስ 30 ሓምለ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን።
1: ክቡራት ተኸታተልቲ መደባት ሞዛይክ ትሕዝቶታትና ናብ ምዛም ገፂ ዝኸይድ ዘሎ ተሪፋትና ዘላ ትሕዝቶ ድማ ተኸታታሊት ፊልም ገፅታያ ክትከውን መበል 5 ክፋላ ስዒቡ ክቐርበልናይ ብሓባር ንከታተል።

0: ከምቲ ንሱ ዝብሎ በዓልቲ ቤቶም መነባብሮኦም ሕጉስቲ ይኮነት በዚ ድማ መዓልታዊ ኢና ንጨቃጨቕ እዩ ዝብል
1: ሞዚ ኣብ ስርሑ ፅልዋ ዮምጠል ኣነ ዝደሊ ነፃ ኮይኑ ዝጎይ ሰብ
2: ኣዘራርባ ክንስርዓት ጎርኖ
3: ትንበልሳ ኣቦ ካብዘይ ስራሕ ኮፍ ኢሉ ናባዕለ 10 ግዜ ካባ ይቅበልኒ
4: ናይ ብሓቂ እንታይ ኮይኑ ከምትለኹ ክርትአ ክዘይከኣለ ቁርባ ገፅያ ብብዮ
5: ሎማዓንቲ ይጠዓኻል
6: ከይደ ስራሕ
7: ስራሕ ሓንሳብ መካፈል

0: ትማል ዳኣ ምስ ደቀስና መፅኺ
1: ከይተረድዕና ቤት ግዜ ኸዶ
0: ዓርክ ንደይ ሰቲኽ ነርክ ተረድእ ክዶ እንተረ ስንብድ
1: ኖ ኣይ ሰንበድኩን ግን ማዕርኹ ንርኡ ዝኸፍእ ኮይሳተኹን ሓንቲ ቢራ ሰቲኻን 10 ቢራ ሰቲኻን ታጨናኳ ሓንቲ እያ
0: ጨና ናይ ቢራ ጥራይ ግን ኣይመስለኒ

0: ሚካኤል እንታይ ድኻ ኾንካ? ስማሎም ስመሓስተይ ከማዝ ምዃነ ይኮ ነጊረካ ይመስለኒ።
1: እወ
0: እሞ እንታይ ዳ ትብላ ኣለኻ? ከይከድኩ ወንትም ክብል ወይስ ስ እንዳዘናግዓ ስቕ ኢሉ ይኽርአኒ ነርኒ?
1: ኣነ ኸምኡ ይበልኩን።
0: ከምኡ እምበር ትብላ ኣለኻ?
1: ድሓ ንግደፎ ዘረባ ዘንቆልኦ ኸማን ከይሰምዑና
0: ዝተዛረብካ ምስተዛረብካ ሞንታ ክዓብስ እዩ ስማዕ ኣንዶ ንስኻ መዓልታ ወሰቲኻ እንዳመፅኻ ኣነ እንታይ ኢለካ ፈልጥ ደ እንታይ ኢለካ ፈልጥ
1: ኣትፌ በ ድሓ ንምበቃ ንግደፎ ኣይተሓዘለ ከምኡ ክብል ኣይነበረ
0: ከይደጥራሕ ሰዓት ኣኪሉ ምስራ

0: ጥዕናና ሰንቲ ኢና ክዛርብ
1: እሞ ከዓ እንታይ መፈላለዩ ኹነት
0: ገርመኪ ካበይ መፅኡ ይፍለጥ ንብለት ለኹ ሰላሓብተ ከቢድ ከቢድ ከቢድ ከቢድ ናይ እምሮ ጭንቀት ኣለዎ ዝወት
1: እዋ እንታይ ትብል
0: ሳላክ ሓደ ሓደ እዋ እንታይ ይገብር ናበይ ኸይ ወና ሓንቲ ይፈልጥ እዩ ስለዝኾነ ዩብኸዩ ምሸት ምሸት ኣባር ኣሎ ብብዙሕ መሰል ሰቲ ኣዋልድ በብ ዓይነተን እዩ በበይነ ብዛዕባ ጥዕኑ ይሓስብ ገሌ ይሓስብ ምሻ ኣሎ ሓፈሻዊ ንዕርክነ ዝኸውን ጠባየ
1: እዋ ማሕር ክንዲዚ ዝኾውን ዳ ኣቦና ድዩ ኒየለው ንድዮም
0: እዋ ኣቦኡ ካኣውትሽታ እዩ ብዙሕ ግዜ ስትርኡ ብፍልያ ድዩ መዓዶ መዓዶ መዓዶ ኩሉ ኣፍ ወፅ ኣፎም ደም ወፅ እዩ ግን በቃ ኣይሰሚዑን እዩ ደይሰምዕ
1: እዋ ድሕር ፍትሕ ከደ እሞ እንታይ ገይሮም
0: ድሕር ፍት ንሱ ሰብዎ ጊኑ ነቲኡ ጠቕላላ ከይድዋ ክክክ ትፈጥር ኢለ ሰኻ እዝታት ኩሉ ምፅባር ስኢናቶ ኣይፀንሐትን ወይታ በርከቦ መን ምዃኑ ይትፈጥን እ ኣቦ በይ ከም ሰራሕ ኣይትፈጥን እዩ
1: ኣይፈልጥኒ ኣበይ ሰራሕ
0: ኣብ ስራሕኹ ቴድሮስ ዝበሃል ሰብ ኣይትፈጥረ
1: ኦኬ እቲ ኣውቶሳ ኣንሱ እንታይ ትብል ወደይ
0: ነዚ ዓይንኸ እንዳረአኺ ኣብ ድኳን ክን ገዛ ከምእተው ኣብ ስቕትለት እዚኣ ክነግረኪ ብልቢ ዋ ሃረ ከምኡ ግበሪ ሰላሓፍቲ እንትኾነ ሕማቅ ክስምዐኪ ወይ ገለ ዝጭነቕ ኢ ዘይኮንኩም ነገረ ግን በቃ ምኹመይ ገር ኣነ ስቕ ኢለ እዳተሸግ እዳተበደል ስቕ ኢለ ክርኢ ዓቕሚ ይብለ እዩ ኣይክእል እዩ
1: ሓንፀግም ኣለን ሓደ ይረኸበና
2: ኣየሰሊና ሓሴደ መሊአ መላሊእ ደ እናተይ ጥራይ ክገብረክ ናኸድ ክስቕ ኢለ ክርአክ ማይ ኣለኹ

0: ከይዲ ኸ ድሓን ርዩ
1: ድሓን እዩ ጌሽ እዩ ዘሎ
0: ድሓን
1: ስራሕ ረኺበ እዩ ዝብል መኪና ሒዙሎ መስለኒ
0: ኣቲ ኣብ ተርሲ ከዓ ብቕሩብ ተስፋሃብዮ ወንቲተ እዩ ትኽእሉ ዘርባ ክተስፋ ድቑርፅ ኣይነኾነ ኩሉ ግዜ
1: በዓል ትፈልጥ ነገር ምናፅለአ ንበጃ ኸኢላኪ
0: ወንቲ ንስኽ ጭንቃዕ ላላ ንበኪንኪ ወላ መዘናግዕ እንተኾነ ክውፅ ኢልክ ስራሕ ዘይትደልዩ
1: ናይ ስራሕ ካብ ምፃኺ መንዲዳ ስራሕ ኣማፂ ኢለ
0: ኣቲ ስራሕ ረኺብ ከለኸ ክዚ ኢልካ ዓጀጉ ትብል ንፀኒሕኪ
1: ኣንቲ መን ዶ ጉዳሕተትኒ
0: ሓረይ መን
1: ጆን ዓርክ ምክኢለ መቸም ሽም ዝወዲ ዝተተላዒሉ ርእስኺ ክትሓኑ እንታይ ገርኪ
0: ግን ንደ ኣነውንስ እዩ ዝገርመኒ ወላ ሓንቲ ዘይገበረ ንክሉስ ናብሮ ክሪኢ ክሉ ሰራቅ ኮይኑ ስለ ስማዕ ናይ ፈክሰኒ
1: ስራሕ ግን ንፍዕ ባይታ ዘቢጥ እዩ ዘምፃ
0: ንሳስ ኣላቱ ሙዚትን ኳሕ ክሰ ክበል
1: እዋ እንታይ ደኣ ሓዲስ ነዛ ነብሰይ ባክእል ክኸውን
0: እንታይ ማለት እዩ ነብሰይ ይኽእል
1: ኣንቲ ሚካሌ ነዛ ነብሰይ ፍቅድ ደብላ እምበር እንታይ ደኣ ኣለና ሕዱስ እንታይ ደኣ ምክገብር
0: ነቲ ሓዳር ነቲ ስድራ ማለት ክድ ነብሰይ ይፍቅድ ኸውን
1: ነብሰይ ይኽእል ማለት ኮ ንፁር ይመስለኒ ከመይ ንዩ ነብሰይ ይኽእል ማለት ናብራ ሓዳር ገለ ዝኾነ
0: ኣነስ ሙዚተይ ማዕሪ ሓይም ክለ ክጥራይ ክመክር ይኽእል
1: ድሓ ንሱስ ንስኻ ምቾትና ነበርካ ኣባ ብሰልምሩ ዘይግርም
0: ፅኒሕልክ ገለ እንዲ ትዛርብ ሸሄዶ ክገብርኪ

0: ምዃን ኣይትገድፉን ይኹም ከ
1: ከምኡ ማለት ኣይኮነ ኣነ ኾነ ማይ ከም ዓይነታት ኣሓሳስባ ይብልና ንምንታይ ከም ዘለኽዎ ክረዳእካ ከ ብቕሩብ ዕድል ሃበኒ
0: ሓንዳሓንቲ ሚልየ ዝኽፍል ምስቲ ብደገ ንሰርሑ ኣታዊ ክውስ ክኽእል
1: እዩ ይለ ማለት
0: ሓደ ሽሕና
1: ጥራይ
0: ተወራ ዘየለየ ኮይኑ ይበልኩ
1: ከምኡ ማለት እዩ ኣይኮነ ካብኡ ንላዕሊ ደሞዝ ዘለዎ ስራሕ እንተረኽብ ቁጣ እንታይ ትብ
0: ስራሕ ኣበይ
1: እማይክ ሰራሕተኛ ይደሊ ኣሎ ፎርሹር ከዓ ካብዚ ክትብሎ ፀናሕካ ንላዕሊ ይኸፍል ደሞዝ
0: ኣርኩም ዳ እሞ መሸጥ ድኳን ኣነ ክስርሑ ዝኽእል እንታይ ኣሎ
1: እንታይ ፀገም ኣለዎ

0: ይህ ሰዓት ግን ታሁን ካዳ ትጭንቃላ
1: ኣለኹ
2: ኣታዳ ዓንኬታ ክትውልዳ ወደይ ከምዚ ድኻ ነርካ ስኸዳ
1: ዮናታን ከመይ ጌይርኸም ቀደመ ይክህሉ ፅብለና
0: ትሄዳኒ ካብቲ ንፈልጦ ፀገም እንታይ ሓድሽ ዝተፈጥረ ነገር ኣሎ ኣሰባት
1: ካብኡ ዝዓቢ ጉዳይ ሞ እንታይ ኣሎ በቃ ኣነ ክልተ ሰለስተ ሰብ ኮንካ ምንባር ዕቕ ኢለኒ ዕቕ ኢለኒ ትፈልጡ ዲኹም ዕቕ
0: እንታይ ማለት እዩ ክልተ ሰለስተ ኮንካ ምንባር
1: እቲ ልክዕ ዳንኤል እዚ ምሳኹም ዘሎ እዚ ኩሉ ግዜ ኣብ ሓሳብን ትካዘን ጭንቀት ንደረሰብ ግዜ ክኸይድ ከለኹ ምስ ሚካል ክኸውን ከለካ ከይፈተኹ ዘይነብሰ ይመስ ምክንያቱ ሞራለ ከይትንክፋ ክብል ካልእ ኮይኑ ዋሳ ሽሚክኤል ሓዊ ክራኸብ ከለኹ ከዓ ብንፃሩ በታናት ሒቱ ከይርእኒ ኣብ ርእሰይ ሕማቅ ተእዝብቲ ከይሕዝ ካልእ ሰብ ኹ በቃ በበይኑ ሰብ ምዃን ፀልዮ ሂወታ ፅልእ ንብለኩም ኣለኹ
2: ዳሓንዳሓናታ ዳና ሓወይ ከምኡ ካ ባይ ተስቋቁር ክንዲ መሊስካ ተርርሲ ድሓርካ እንታይ ሞ ዓለም እንታይ መለስ ኣለ ደይ ፈተና ጥራያ
1: ነፌስ ነዊዑ ይካል ከማን በኪና ያ
0: ዳኒ ከም ባይ ትበል ከምኡ ትብል እተደኣኹንካ ንሽግራትካ መመሊስካ ኢኻ ትውስ ኩሎ እምበር ፍታሕ ይትምፃሎም ኢኻ ሕጂ ኩሉ ጉደፎ ተረጋጋእ ስተሙ ንስለስክ ስተ
2: ሓቂ ዩ ዳና ሓወይ ምክንያቱ ከምዘካ ተሓስብ ተኾንካ ሽግርካ መመሊስካ ኢኻ ተባሎ ንስኻ ዘለካ ምርጫ ምፅማም ትረ ድሓርካ ንመን ኢሉ ኣምላኽ ኣሎ ሎኒ ታንካ ቃቐልካ ትፅምም
0: ወይ ከዓ
1: እንታይ ኣቋርፅ
0: ፈርሕናካታታሓ
1: እቲ ትብሎ እንደበሎ እንታኸንካ ኢኻ ትፈርሐኒ
2: እንታይ እዩ
0: ማለት ሲ ብኣኻ ዝጀመረ ነገር ኣይኮነ ከምዚ ናትካ ሽግር ዘጋጥሞም ንፍታሕ ኢሎም በብወኩኖም ፍቱን ኢሎም ብሰላም ይፈላለዩ እዮም
1: ከማል እዛ ዘረባ እዚኣ ድሕር ክንሽ ከይደግና ኣነ ምስ ሚካል ክፈላለዩልካ ከዓ ከይተሓስብ
0: ኦኬ ዳናሓወይ ሶሪ በቃ ተጋጊ ሽንቲ ቤት በፂሕ ክመፅ
3: ባልፃ ከየትካ ንርኣያ ከም ሳንካዮ ሰሚዐ ብሙሉእቲ ንብረት ኣዳሊልካ ይክፀንሕ ዝግብኦ ነይሩ ናትካ ስራሕ ፅዒንካ ምፃእ ጥራይ ነይሩ ብዝኾነ ንዕኑ ምርካብ ዘካየድካ ፃዕሪ ኣዝዩ ዝናኣድ
4: ዝኾነ ፀገም ኮይነቁሮን
3: ካልእ እንታይ ኣሎ ዝተረፈ
4: በቃ ንሱ እዩ ተን ንብረትካ ኣብቲ መኻዚና ኣቲና ኣለዎ
3: ፅቡቅ ዝበልዓ ክኽእል ያሉ
4: ዝተለወጠ የለን ምክኤለ ቆልዓ ተሪርኒ እንታይ ሓስብ እንታይ ገብር ክፈልጥ ኣይክእልን ወረ ንመፃእ እንታይ ክኾን ኣጨኒቕን ኣሎ
3: ቴድሮስ ናይ ሰነፋ ዘረባ ይዛረብ ንውላድካ ይሕለልኒ ዋላ ዳ ልዕለኻ ይፍለጦ እምበር ናይ ቆልዓ ነገር ፅቡቅ ገይረ ዝፈልጦ ጠባይ እንተ ደኣ ማእዚንካይ ኣብ ዝበለፀ ደረጃ ከም ዝበፅሕ ካ ኣባፍለጥ ከም ወላ ድመጠን ኣብ ዝኾነ ይኹን ኩነታት ተስፋ ክትቆርፃ ግብኣካ ቴድሮስ ድሓርካ እዚ ናይ ሓዳርኩም ኩነታት ብሕማቅ ከም ዝፀለዎ ባይ ዘንጋዕ
4: እወ ንሱስ ሓቂኻ ኢኻ
3: ዝኾነ ናይ ገንዘብ ፀገም ተልዩ ሓብሩ ካልእ እውን ከም ከም ኣስራሒኹም ዘይኮነ ከም ሃውኩም ርእዩ ንበቻ
4: ሕራይ ምክኤል ሓወይ
3: ሞሕጂ ይዕርፍ ፅባሕ ተዳደልየ ክኽልውለልካ
4: ሕራይ ሰላም መዓልቲ በ
3: ሰላም መዓል

0: ሂሙ ዓርኪ ዳኒ ተዘይለላዕሞ ክልተና ክንፃወት ማለት እዩ
1: ናበይ ባኺድ
0: ፈታታይ ፈሊጦ ልካ ከምስቲ ብራዘር ገለሲ ይቆፀር ኣለኒ ገለብ ነይሩ
1: ከምተኢልካ ዳ ክልተና ኢና ክንፃወት ክንውዕል ማለት እዩ ሞ
0: ኣታ ስምዓኒ ግን ስምዓኒ ስኢልካ ዝጠንቀቕልዓይ ትበል ተላሚድካ ክኢልካ ምፃምሳይ ክትፃወት
1: ስኢልካ እስኪ ትጃሃር ተኻ እንታይ ማለት እዩ ዝምጃሃር እቲ ጃሃር ጃሃራ ሕማቕ እዩ
0: ሱቕ ግደፈና ስ ብቀዳማይሲ መስሓቅ ሰብ ከም ገርኩም ናታ ጓል ትስሕቀኩም ነ ርዳእካ ነይሩ ኣብርኩም
1: እንታ ኮይና ድያ ሞ ትስሓቅ ነራ እዚኦም ስ ሃገር ወኪሎም ተፃወት ኢለኩ እያ ትስሓቅ ነ
2: ሓንቲ ዶ ክፃወት
1: ይ ኣተ ከመይዳ ሓንእተው ወዲ ካብዚ ስንስ ክትሕሽ ናውፃናውፃናይ
2: ክፃወት
1: ክፃወት ምስምሱ ክልተ ዘይትኩልዳ ትላለ እዩ ትፋለጥዎ
0: ከማልሓ ወይ
1: ኣይክእላኒ
0: ኣማተር ኣብቲ ኣለዎ ካቶም ናይ ህፃውንቲ ኣብቲያ ኣይተርዕቕ
1: ኣጆኺ ኣነ ምሳኺ ሓራይ ዶ ኣጆ ኣርኢኒ ጥራይ
0: ከማልሓ ወይ ስኮርዕ ዘለኻ
1: ደን እንታይ ደኣ ከይትሻኢል
2: መበርከር ዶ ንግበራ
0: ዋ ኣይትረስኒ ክንዕባ ቁርብተ ተለማመድ ገለ
1: ትፈርሕ ዘለካሳመንበርገር
0: እዳበለካ ባዕለይ ዝፍለልካ ኣታ ከማል ዓርኪ ክንደይ
1: ትህወኸ ፈሪሃ ደ
0: ይኮንኩም ኣለስ ክትለመድ ኣለዋ ስ መዳት ገጥም

ክቡራት ተኸታተልቲ መደባት ሞዛይክ ዝተመደበልና ግዜ ኣኺሉ ኣብዚ ክንዛዝም ኢና። ብዛቅረብናልኩም ትሕዝቶታት ድማ ዓጊብኩም ተዘናጊዕኹም ክትኮኑ ተስፋ ንገብር። ምሳላይ ኣፎም ፀጋይ ብምዃይና ብሓባር ፀኒሕና። ዝመፅእ ሰሙን ድማ ብዝተፈለየ ትሕዝቶ ኣብ ተመሳሳሊ ሰዓት ክኸውን ምርኻምና። ክሳብ ሽዑ ሰናይ ቅነ ክኾነልና እናተመንኹ ምስተረፉ መደባት ኤሪቲቪ ብሩህ ቅነ

0: ሰኒ ወደ ፖሎቸ መስራት ና የ ምን ካልነ ዛርሳ ማለ ለትነፋዓክ ልሕረይ በስ ሓሪማን በል ትግቲ ደርሳ ደራሰት
1: በስ ህታታ ሰንት በይ ይባ ሰንት በ ያ ጀማዓት ልኪር ሕርያን መጃል እግል ደረሰ ኣሳስ ምስታቅበሎም ሰበቱ ኩልኩም ዋልዴን እቲ ወቅት ሕርያን መጃል እግል እጀኒትኩም ስደዎም وهوايتهم ومعذرتهم ان دفرتكم حريانهم حشموا قلوب ودحنكم وسلامتكم

መደብ ናትራን ኣብ ሰሙን እዙ ንኡስ መደብና ዓለም ስነ ጥበብ ብዛዕባ ኣብ ፋሽን ዓለም ዘለዎ ኣልባሳት እያ ገለ ክትብለና መሪፃ ዘላ። ኣልባሳት ዝተፈላለየ ለውጥታት እናገበሩ ብዝተፈላለዩ ነገራት ተጸልዮም በቲ ንኹነታት ዝምጥን መንገዲ ተሰሪሖም ይቐርቡ እዮም። ወቕቲ እውን ሓደ ካብቶም ንኣሰራርሓ ኣልባሳት ዝጸሉ ረቕሓ እዩ። ኣብዚ መደብ እውን ብዛዕባ ወቕታዊ ኣከዳድና ፋሽን ከመይ ይመስልን እቶም ዝሰርሑ ክዳውንቲ ኸ ከመይ ዝመስሉ እዮም ዘላለዩ ትሕዝቶ ይኸውን። ንኡስ መደብና ዳሳስና ብዛዕባ ፍሉያት ገዘፍቲ ኣኻውሕን እምባታትን እዩ ክቐርበልና። እቲ ፍሉይ ጽባቐኦም ብሳይንስ ክተረድእ ዘይከኣሉን ተዓዚብካ ግን ንተፈጥሮ ክተድንቕ ካብ ዘኽእሉካ ቦታታት ዝዳሰሰ እዩ ክኸውን ትሕዝቱ። ዕድመ ጸጋ እዩ፣ ንእስነት ድማ ዕዳ እዩ ዝብሉ ሓረጋት ልሙዳት ኣባህላ ሕብረተሰብናዮም። ናይ ሎም ሰሙን ንኡስ መደብና ፍኖተ ህይወት እምበኣር ንተመክሮ ህይወት ወዲ 108 ዓመት ክድስ ዘለናያ ምክትታል ናባኹም ተኸታታሊት ፊልም ሳውን መበል 24 ክፋል እውን ካብ መደባትናያ። ብተወሳኺ ዝተፈላለዩ ዜማታትን ከምኡ ውን ኣዛኒት ዝበልናዮም ቪድዮታት እውን ከም ኣካል ትሕዝቶ መደብና ትራን ዝሰሙር ዘዮ እሞ ንኽትከታተሉ ብክብሪ ንዕድም። መደብና ትራን ቀዳም 25 ሓምለ ልክዕ ሰዓት 2 ፈረቓ ድሕሪ ቀትሪ፣ ድግማ ሓሙስ 30 ሓምለ ልክዕ ሰዓት 4 ድሕሪ ቀትሪ። መደብ ናትራን

Thank you.

0: ዝቀፂሉ ሓፂር ዝኽሪ ህይወት
1: ሓርበኛ ተጋደላይ ሚኒስተር ሰመረ ርእሶም ክቐርበልናይ
2: ሓፂር ዝኽሪ ህይወት ሓርበኛ ተጋዳላይ ሚኒስተር ሰመረ ርእሶም ዝኸበርኩምን ዝኸበርክንን ሎሚ ሃገርና ካብ ዘፍረየቶም ፍትዋትን ፅኑዓትን ተቓለስቲ ብኣርኣየነት ክጥቀስ ዝኽእል ክቡር ብጻይ ነፋኑ ኣለና ብትምህርቱ ንመይኡን ንዓወት ሓርነታዊ ቃልስን ህንፀት ሃገርን ዓብዪ ኣበርክቶ ዝገበረ ሚኒስተር ትምህርቲ ኣመሓዳሪ ምኩር ዲፕሎማሰኛ ሓርበኛ ተጋዳላይ ሰመረ ርእሶም ታሪኹን ኣበርክትኡን ብክብሪ እናዘከርና ንሰናበቶ ኣለና። ብ24/5/943 ካብ ወለዱ ኣቶ ርእሶም ሓደራን ወይዘሮ ተመርፃ ገብረዝግን ኣብ ክደብዑር ንኡስ ዞባ እምኒ ሓይሊ ዝተወልደ ብጻይ ሰመረ ካብ 83 ዓመት ዕድሚኡ ልዕሊ 50 ዓመታት ኣብ ቃልስን ሃገራዊ ናፅነትን ህንፀት ሃገርን ዘሕለፈ ውፉይ ዜጋን ኣብነታዊ ሓላፍን እዩ። ታሪክ ህይወት ሓርበኛ ተጋዳላይ ሚኒስተር ሰመረ ርእሶም ንዓቕምን ብልሕን ጀጋኑ ኤርትራውያን ተቓለስቲ ብቐንዱ ድማ ንኣበርክቶ ምሁራን ኣብ ሓርነታዊ ቃልሲ ብልክዕነት ዝውክል እዩ። ሓርበኛ ተጋዳላይ ሰመረ ሓደ ካብቶም ምሉእ ዕምሮም ንህዝባዊ ዕላማ ወፊዮም ክሳብ ዕለተ ዕረፍቶም ሃንቀውታ ህዝቢ ኣብ ምዕራፉ ንምብፃሕ ብዘይፀዓድ ሕልና ዝተቓለሱ ሓያል ፍቕሪ ህዝብን ሃገርን ትስፉ መንፈስ ዓቕሊ ተወፋይነት ምቕሉልነት ዝመለለዩ ክብርታት ዝውንኑ ደቂ ዛመርየት እዩ። ስውእ ተጋዳላይ ሰመረ ርእሶም ብንእስነቱ ኣብ ዝተወልደሉ ዓዲ ድሕሪ መኳኹ ስድራ ቤቱ ክመሃረሎም ናብ ኣዲስ ኣበባ ስዲዶሞ መባእታን ማእከላይን ደረጃ ትምህርቱ ኣብ ቤት ትምህርቲ ሽመልስ ሃብቲ ኣዲስ ኣበባ ድሕሪ ምምሃሩ ድማ ካልኣይ ደረጃ ትምህርቱ ኣብ ኣብያተ ትምህርቲ ልዑል መኮነን

ዳግማውን ልክን ብኢደ ማርያምን ተኸታቲሉ ካብ 1965 ክሳብ 1970 ኣብ ዝነበረ ዓመታት ብጻይ ሰመረ ኣብ ዩኒቨርስቲ ኣዲስ ኣበባ ብምፅምባር ጂኦግራፍን ሳይኮሎጂን ኣጽኒዑ ብቐዳማይ ድግሪ ተመሪቑ። ብጻይ ሰመረ ተምሃራይ እንከሎ ኣባል ማሕበር ኤርትራውያን ተምሃሮ ዩኒቨርስቲ ኣዲስ ኣበባ ብምዃን ብንጥፈት ዝዋሳእ ዝነበረ ኣብነታዊ መንእሰይ ነይሩ። ሓርበኛ ተጋዳላይ ሰመረ ርእሶም ካብ ዩኒቨርስቲ ድሕሪ ምምራቑ ካብ 1970 ክሳብ 1973 ኣብ ዝነበረ ዓመታት ኣብ ዝተፈላለየ ኣብያተ ትምህርቲ ኣስመራ መምህር ከምኡውን ርእሰ መምህር ኮይኑ ሰሪሑ። ኣብ መንበር ማሕበር መምህራን ክፍለ ሃገር ኤርትራ ኮይኑ እውን ንሓፂር ግዜ እዩ ኣገልጊሉ። ብድሕሪ እዚ ብጻይ ሰመረ ስራሕ መምህርና ገዲፉ ኣብ ብሕታዊ ትካል ዕድና ኒፖን ሓላፊ ዕድጊ ኮይኑ ንሓደ ዓመት ሰሪሑ። ኣብቲ ግዜ እቲ ብስራሕ ንወፃኢ ሃገር ተላኢኹ ልዕሊ 4 ወርሒ ዝወሰደ ዑደት ኣብ ሃገረ ኢጣልያ ከም ዝፈጸመ ኣብ መዝገብ ታሪክ ህይወቱ ሰፊሩ ኣሎ። ብጻይ ሰመረ ተመሃራራይ እንከሎ ጀሚሩ ከም ኩሎም ናይቲ እዋን እቲ መንእሰያት ሓያል ሃገራዊ ስምዒትን ናይ ቃልሲ መንፈስን ስለ ዘሕደረ ካብ 1972 ክሳብ 1974 ኣብ ዝነበረ ዓመታት ኣብ ምስጢራዊ ውዳቤታት ኣስመራ ንጡፍ ኣባል ኮይኑ ኣብ ምጉስጓስ መንእሰያት ሓያል ስራሕ ዝሰርሕ ዝነበረ ሓርበኛ እዩ። ብጻይ ሰመረ ትምህርቲ ናይ ምቕፃል ልዑል ባህጊ ስለ ዝነበሮ ኣብ 1974 ስርሑ ገዲፉ ናብ ኣሜሪካ ብምምራሕ ኣብ ኦክላሃማ ስቴት ዩኒቨርሲቲ ተጸንቢሩ። ጎኒ ጎኒ ትምህርቲ ድማ ኣባል ኤርትራውያን ናጽነት ኣብ ሰሜን ኣሜሪካ ማለት ኤናስኤ ብምዃን ሃገራዊ ቃልሱ ቀጺልዎ። ትምህርቲ ጀሚሩ ሓደ ሰሚስተር ድሕሪ ምምሃሩ ግን ናብ ሜዳ ቃልሲ ክጽምበር ወሲኑ። በዚ ድማ ኣብ ለካቲ 1976 ካብ ኣሜሪካ ናብ በረኻታት ኤርትራ ብምምጻእ ኣብ ህዝባዊ ሓይልታት ሓርነት ኤርትራ ተሰሊፉ። ሓርበኛ ተጋዳላይ ሰመረ ርእሶም ጉቡእ ፖለቲካውን ወተሃደራውን ትምህርቲ ድሕሪ ምቕሳም ኣብ ሱዳን ኣብ ቤት ጽሕፈት ህዝባዊ ሓይልታት ድሓር ህዝባዊ ግንባር ተመዲቡ። ካብ 1976 ክሳብ 1991 እዋን ናጽነት ድማ ኣብ ሱዳን ኣብ ዕማማት ህዝባዊ ምምሕዳር ዝምድናታት ወፃኢ ከምኡውን ኣብ ስራሕ ስለያን ጸጥታን ብዝተፈላለየ ጽፍሕታት ሓላፍነት ብልዑል ተወፋይነትን ትግሃትን ተቓሊሱ። ሓርበኛ ተጋዳላይ ሰመረ ርእሶም እቲ ንነዊሕ ዝተቓለሰሉ ዕላማ ኣብ ሸቱኡ በጺሑ ኤርትራ ሓራ ድሕሪ ምውፃእ ቀዳማይ ጸሓፊ ቤት ጽሕፈት ግዜያዊ መንግስቲ ኤርትራ ኣብ ሱዳን ኮይኑ ተመዲቡ ንሓደ ዓመት። በዚ ሓላፍነት እዚ ድሕሪ ምስርሑ ድማ ኣብ ሚኒስትሪ ጉዳያት ወፃኢ ኤርትራ ኣብ ኣስመራ ጸሓፊ ጠረጴዛ ኣሜሪካን ምክትታል ኣህጉራውያን ውድባትን ኮይኑ ብምምዳብ ክሳብ 1996 ሰሪሑ። ኣብ 1997 ከዓ ኣምባሳደር ኤርትራ ኣብ ሕቡራት መንግስታት ኣሜሪካ ኮይኑ ተመዚዙ። ኣብ ክፍሊ ህዝባዊ ምምሕዳርን ዲፕሎማስያዊ ስራሕትን ንነዊሕ እዋን ብምስራሕ ህዝብን ሃገርን ዘሰከሙ ሓላፍነት ብብቕዓት ዝፈጸመ ብጻይ ሰመረ ኣብ 2003 ኣብ ማሕዳር ዞባ ማእከል ኮይኑ ተመዚዙ። 4 ዓመታት ድሕሪ ምግልጋል ኣብ 2007 ሚኒስተር ትምህርቲ ኤርትራ ኮይኑ ተመዚዙ። ብጻይ ሰመረ ኣብ 2018 ኣብ መንጎ ኤርትራን ኢትዮጵያን ን20 ዓመታት ዝጸንሐ ኩነተ ተጻብኦ ንምብቃዕ ኣጠቓላለ ስምምዕ ሰላም ድሕሪ ምፍራሙ ብደረጃ ሚኒስተር ኣምባሳደር ኤርትራ ኣብ ኢትዮጵያ ድሒሩ ድማ ቀዋሚ ወኪል መንግስቲ ኤርትራ ኣብ ሕብረት ኣፍሪካ ኮይኑ ተመዚዙ። ገዲም ተጋዳላይ ምኩር ዲፕሎማሰኛ ኣመሓዳርን ሚኒስተርን ሰመረ ርእሶም ድሕሪ ናጽነት ጎኒ ጎኒ ስርሑ ኣብ ዓዲ እንግሊዝ ን8 ዋርሕ ንኣህጉራዊ ዝንድናታት ዝምልከት ትምህርቲ ኣብ ርእሲ ምጽንዑ ኣምባሳደር ኣብ ዝነበረሉ እዋናት ኣብ ዓበይቲ ኣህጉራዊ ዋዕላታትን ዓውደ መጽናዕትን ንሃገር ወኪሉ ብምስታፍ ዓቕሙን ክእለቱን ዘበርኸ ቋንቋታት እንግሊዝ፣ ፈረንሳ፣ ዓረብ፣ ኣምሓርኛ ጽቡቕ ገይሩ ዝመልኽ ትጉሁን ክኢላን ዲፕሎማሰኛ እዩ ነይሩ።

0: ስውእ ተጋደላይ ኣምባሳደር ርእስም ኣብ እዋን ሓርነታዊ ቃልስን ድሕሪ ናጽነትን በዚ ጽሕፈታት ዝተመዲቡ ኣብ ዝሰርሓሉ ግዜ ኣብ ምስፋሕ ዲፕሎማስያዊ ዝምድነታትን ምሕያል ክልተኣዊ ርክባትን ኣብ ምውዳብን ምጉስጓስን ምሕብሓብን ኣብ ወጻእ ዝነብሩ ኤርትራውያን ዝተጻወተ ግደ ልዑል ክብርን ኣድናቖትን ዘውሃቦ እዩ። በዓል ሓዳርን ኣብ ብሓሙሽተ ውሉዳትን ሓርበኛ ተጋዳላይ ሚኒስተር ሰመረ ርእሶም ብሃገራውን ሞያውን ኣበርክቱ ጥራይ ዘይኮነ ሰብኣዊ ባህርያት እውን ዝድነቕ እዩ። ኣብ ስርሑ ምስ ዓብዪ ይኹን ንእሽቶ፣ ምስ ተገልጋሊ ህዝቢ ይኹን መሳርሕቱ ለዚቡ ናይ ምርዳእ ባህሪ ዝነበሮ ምቕሉልን ጥዑምን ቁኑዑን ግሉፅን ፍትሓውን ሕያዋይን ንመሳርሕቱ ብፍልጠት ከማዕበል ዝፅዕር ሰብ ብምንባሩ ብኩሎም መቓልስቲ ይኹን ብህዝቢ ኣዝዩ ቅቡሉን ፍትውን እዩ ነይሩ። ከምዚ ዝኣመሰለ ገዲም ዓብይን ክቡርን ተቓላሳይ ንሓዋሩ ብክብሪ ኣንፋነወሉ ህሞት እምበኣር ከም ሃገራውያን ዝስምዓና ሓዘን ርዝነቱ ቀሊል ኣይኮነን። ብጻይ ሰመረ ከምዚ ኣብ ታሪክ ህይወቱ ብሓፂሩ ዝተገልጸ ዕምሩ ምሉእ ብልዑል ፍቕርን ተወፋይነትን ስለ ህዝብን ሃገርን ተበጅዩ ድሕሪ ምግልጋሉ ኣብ ዝቐረበ ዓመታት ጥዕና ብምስኣኑ ኣብ ሕክምናዊ ክትትል ይጸኒሑ። ኣብ መበል 83 ዓመት ዕድሚኡ ድማ ብሰሉስ 21 ሓምለ 2026 ኣብ ሆስፒታል ሓይሊ ኣየር ኤርትራ ተሰዊኡ። ሎሚ ዓርቢ 24 ሓምለ ልክዕ ኣብ መበል 83 ዓመት ልደቱ ሰዓት 10 ቅድሚ ቀትሪ ክቡር ፕረዚደንት ሃገረ ኤርትራ ኣቶ ኢሳያስ ኣፈወርቂ ላዕለዎት ሰበ ስልጣን መንግስትን ግንባርን ቤተሰቡን መቓልስትን ኣብ ዝተረኽብሉ ኣብ መካነ መቓብር ሓርበኛታት ኣስመራ ብክብ ዝበለ ስነ ስርዓት ሓመድ ኣዳም ለቢሱ መስዋእቲ ናይ ከምዚ ዝኣመሰለ ክቡር ዜጋን ኣብነታዊ መራሕን ንሃገርን ህዝብን ዓብዪ ክሳራ እኳ እንተኾነ ብጻይ ሰመረ ኣብቲ ዝተዋህቦ ዕምሪ ብምሉእ ዓቕምን ብልሑን ንሃገርን ህዝብን ተወፊዩ ብምስራሕ ሃገራዊ ግብኡ ብምልኣት ዝፈጸመ ዜጋ ብምዃኑ ነቲ ብዙሕ ዝዓመመሉን ዘፍረየሉን ጉዕዞ ህይወቱ ብሓበንን ዓብዪ ክብርን እናዘክርና ኢና ንፋነዎ ዘለና። መንግስቲ ኤርትራ ብመስዋእቲ ገዲምን ውፉይን ተጋዳላይ ሚኒስተር ሰመረ ርእሶም ዝተሰምዖ መሪር ሓዘን እናገለጸ ንስድራ ቤቱ መቓልስቱን መሳርሕቱን ጽንዓት ይሃብኩም ጽንዓት ይሃበና ይብል። ዘለኣለማዊ ዝኽርን ሰማእታትና ዓወትን ሓፋሽ።
1: ካብዚ ቀጺሉ ዕምበባ ናይ ምንባር ስነ ስርዓት ክካየድ እዩ። ብስም መንግስቲ ኤርትራ ፕረዚደንት ኢሳያስ ኣፈወርቂ።

መጺ ዘሎ ዕምበባታት ብዙሕ ስለ ዝኾነ ዝርዝሩ ንስድራ ቤት ክወሃብ እዩ። ክቡራን ቀባሮ ክብረት ይሃበልና፣ ሕሰም ኣይትርከቡ፣ የቐንየልና። ስነ ስርዓት ሓመድ ድበ ኣብዚ ተፈጺሙ ኣሎ።

መጀመርያ ፅንዓት ኣቦም ቶም ስድራ ንኩላትና ኣብቲ ህዝባዊ ሓይልታት ኣብ ደገ መሓውሩ ሕማቅ ዝነበረሉ ግዜ እዩ ከም ቀዳማይ ባጅ ንደገ ዝኸዱ ኣብ 76 ድሕሪኦም ኢና ንሕና 76 እናርኪብናዮም ኣብ ሓይልታት ስለ ዝነበርና እቲ ናይ ህዝቢ ስራሕ ቅሩብ ቀሊል ኣይነበረን ብኩሉ መዐቀኒ ብዕድመ ብትምህርቲ ብተመክሮ ናይ ደገ ናይ ህዝቢ ስራሕ ይበልፀና እሱ ከዓ መርሓና ነይሩ ሰስታ ፍልጠትና ካብ 76 እዩ ማለት እዩ ኣብቲ ግዜ እቲ እቲ ዝበ ሓይልታት ንምድኻሙ ኣብ ደገ መሓውሩ ንምድኻሙ ንምቁራፁ ግበር ስለ ዝነበረ ናይ ትጋድሎ ሓርነት ኤርትራ ኹን ናይ ትጋድሎ ሓርነት ህዝበ ሓይልታት ናይ ሳበ ማለት እዩ ኩሉ እቲ ናይ ውሽጢ እውን ዝነበርና ዓቕምታት ንምድኻሙ ዝግበር ዝነበረ ስራሕ ስለ ዝነበረ ብድሆታት ነይርዎ እዩ ስለዚ ነዚ ንምብዳህ ናህና ስጥመት ናይቶም ናብ ህዝቢ ስራሕ ተዋፈር ናብቲ እዋን እቲ ተመክሮና ውሱን ዝነበረ ናይ ምእላይና ናይ ስጥመት ናይ ከምዝህሉ ናይ ምግባር ተራ ናይ ሰመረ ርእሶም ሚኒስተር ሕጂ ሚኒስተር ሰመረ ርእሶም ሓያል ተራ ከም ሰብ ብሓባር ፀኒዕና ክንከነብል መሪሑና ኣቃሊሱና ስለዚ እቲ ናቱ ተመክሩስ ኣውሪሱና ምስኡ እውን ከም ንጓዓዝ ገይሩና ኢለ ክገልፆ ፍቲ ይኽእል ሓደ

0: ስኒት ኣብ ውሽጥና ከም ዝህሉ ንምናይ ምብሃል ዓቕሚ ከም ንሕይል ዝገበረ ሰብ እዩ። ካብቶም ኣብ መጀመርያ እዋን ካብ ኣብ ህዝባዊ ሓይልታት ኣብ ህዝባዊ ግንባር ካብ ንህሉ ካብ ዝሃለኩሉ ሸይፕ ናይ ምግባር ኣብ ኣተሓሕዛና ኣብ ቅፃልነት ናይ ትስራሕ ዝገበረ ሓደ እዩ ንዓይ እሱኻ እንታይ እዩ ሓደ ንፁር ናይ መልእኽቲ ናይ ምትሕላፍ ብቕዓት ነይርዎ ንፁር ትመትክላት እሱ ነይርዎ። ካልእ እዚ ናይ ምጥዋይና ዝግበር ስራሕ እውን ነይሩ ተሪሩ ወላ ብሓይሊ ተሪሩ ኣነፂሩ መልእኽቲ ዘመሓላልፍ ንሕና እውን ከምኡ ከም ንስዕብ ናቱ ሒዝና ከም ንገብር ዝገበረ እዩ። ስለዚ ኣብቲ መጀመርያ እዋን ኣይነበርናን ዝባ ሓይልታት ዝባ ግንባር ኣይነበሮን ተወሪሱ ነይሩ ትካል ከም ዝህልዎ ዝባ ግንባር ኣብኡ መስመር ከም ዝህልዎ ማለት ሰባት ከም ዝህልውን ከም ዝሰፍሕን ኣሕራብቲ ሓደ ዓመት እዋንሲ ክሳብ 15 ኣባላት ዘለዎ ሽማግለ እዩ ቆይሙ ናይ ሓፋሽ ውድባት ክሳብ 2,000-3,000 ሰሚናራት ዝገብሩሉ ኣብ ናዲታት ኣብ ክለባት ከም ዝግበር ተገይሩ እዚ ከዓ እንታይ እዩ ኣብ ውሽጢ እቲ ህዝቢ ክንኣቱ ኣብ ውሽጢ እቶም ኣንጻርና ንብሎም ክመፁና ዘይኮኑ ኣብ ውሽጦም ኣቲና ከም ንሰርሕ ከም ንቃለስ ገይሩና እዩ። ስለዚ እቲ ህዝባዊ ግንባር እዩ ንሱ ህዝባዊ ግንባር እምነት ይብሎ ኣለኹ። ስለዚ እምነት እዩ እምነት ከም ንገብር ከዓ ገይሩና ስለዚ እታ ከጠቓልላ ዝኽእል ብዙሕ ክዝረብ ይኽእል ኣብነታት ተመክሮታት ገለ ግን ንዓይ እምነት እዩ ፅንዓት እዩ ፀኒዑ ከዓ ኣፅኒዑና እዩ
1: ራይ ንሚኒስተር ሰመረ ከም መራሒ ከም ኤርትራዊ ትፈልጦ ነረ ኣብ ኣሜሪካ ኣብ ዝነበረሉ ኣምባሳደር ይኹን ኮታስ ወሪኡን ዛንትኡን ነይሩና እዩ። ግን ብቐረባ ምስኡ ክንሰርሕ ክጀመርክዎ ካብ 2007 ማለት እዩ ከም ሚኒስትሪ ትምህርቲ ኮይኑ ምስ መፀ እዩ ሚኒስተር ሰመረ ኣነ መጀመርታ ክንታሽሙ ክገብር ከለኹ ኣብ ምስልጣን መምሃራን ቲቲኣይ ከም ኣካደሚክ ዲን ኮይነና ስራሕኩ ከሎ ይኹ እዩ ዝመፅእ ኣብኡ ዝበዝሐ ግዜ ናተይ ዝምባለ ኣብ ሪሰርች ምግባር ምስልጣን ገለ እዩ ነይሩ ንዓይ ከም ኣብ መሪሕነት ዘእተወኒ ሚኒስተር ሰመረ እዩ ኣፖይንት ገይሩ ጥራይ ዘይኮነሲ ዋላ ዘተባብዓኒ ካብ ቲቲኣይ ናብ ዞባ ማእከል ሓላፊ ጨንፈር ትምህርቲ ገይሩ ዘምፃእኒ ሚኒስተር ሰመረ እዩ ሽዑ ከም ዝብለካ ናተይ ዝምባለ ኣብቲ ናይ መፅናዕቲ ምግባር ምምሃር ገለ ስለ ዝነበረ ኣይተቐበልክዎን ነረ ግን ብዙሓት ኣተባቢዑኒ እቲ 2 ዓመት ኣብ ጨንፈር ትምህርቲ ዝሰራሕክዎ ከም ሓላፊት ኮይኑ ከዓ ናይ ብሓቂ ከም ኣቦ ከም መራሒ ብዙሕ ኣልያ እዩ ገይሩ ማለት እዩ ሕጂ ሓደ ካብቲ ንሚኒስትር ሰመረ ዘድንቆ እንታይ እዩ ተበጊስካ ኣብ ናትካ ምሕደራ ኣብ ናትካ ስልጣን ከምዚ ክገብር የኢልካ ኣብ ተሓስበሉ ግዜ ብጣዕሚ እዩ ዘተባብዓካ ማለት እዩ። ስለዚ ናይ ብሓቂ እቲ ናይ ምግባር ዓቕምና ክንዕቢ ዝሓገዘና እዩ ማለት እዩ ሚኒስትር ሰመረ ስጋብ ዕለተ መስዋእቱ ከዓ ዋላ ናይ ትምህርቲ ዕድል ክረክብ ዝሓገዘኒ ንሱ እዩ ተማሂረ ምስ መጻእኹ ሞራል ዝበኒ ዝነበረ ንሱ እዩ። ስለዚ ከም መራሒ ቀዳሞት በዓል ሚኒስተር ዑስማን እዮም ንዓና ኣቦታትናን ኣለይትናን ከም ካልኣይ ንዓይ ኣቦይን ኣላይን ሚኒስተር ሰመረ እዩ ማለት እዩ ንዓይ ጥራይ ዘይኮነ ኣብቲ ሚኒስትሪ ምስ መንእሰያት ዝነበሮ ርክብ ናይ ምግላፅ ዓቕሙ ናይ ምርዳእ ዓቕሙ ናይ ምስማዕ ክእለቱ ብጣዕሚ ዝድነቕ እዩ። ስለዚ ውህሉል ፍልጠት ስለ ዝነበሮ ኣምባሳደር ኮይኑ ሰሪሑ ኣመሓዳሪ ኮይኑ ሰሪሑ ናይ ፀጥታ ኣባል ኮይኑ ሰሪሑ ስለዚ እዚ ኩሉ ተማሂሩ እዩ ከዓ ፀቢቑ እውን ተማሂሩ እዩ ናይ ንባብ ዓቕሙ ናይ ንባብ ድሌት እውን ኣለዎ። ስለዚ እዚ ናይ ብሓቂ ኣብ መንእሰያት ኣሰጋጊርዎ እዩ ኣብ ግዜኡ ከዓ ብዙሓት መንእሰያት ኣብቲ ሚኒስትሪ ትምህርቲ ከም ሓለፍቲ ጨናፍር ኮይንና ኣብ ካልእ ኣሃዱታት ክንሰርሕ እውን ኣኽኢሉና እዩ ዝብል ኣነ እንታይ እዩ ሚኒስተር ሰመረ ክመፅእ ከሎ ምናልባት ነዊሕ ዓመታት ኣብ ካልእ ስለ ድሰርሐ ኣብ ሚኒስትሪ ትምህርቲ ክመፅእ ከሎ ሓደ መምህር እዩ መምህር ስለ ዝነበረ ቀደም መምህር ኮይኑ ስለ ዝፈተነ ስለ ዝሰርሐ በቲ ሓደ ወን ከዓ ኣብ ካልእ እውን ብዙሓት ፈቲኑ ስለ ዝመፀ ኣብ ትምህርቲ ለውጢ ከምፅእ ኢሉ እዩ ዝሓስብ ነይሩ ንዓይ ንዶክተር ቴድሮስ ወዲ ካርቱም ንዶክተር ሳልሕ ቀንዳ

0: ፒኤችዲ ክሰደና ከሎ እውን ኮፍ ኣቢሉ እቲ ናቱ ራእይ ኣብ ኮሌጅ ኦፍ ኤዲኬሽን ናይ ብሓቂ ለውጢ ክነምፅእ ኣብ ምስልጣን ኣብ ምእላይን መምሃራን ክንሰርሕ ኢሉ ዩ ንዓና ኣምሂሩና። ምናልባት ምስ ተመለስና ምስ ጥዕንኡ ድዩ ምስ ካልእ ኩነታት ድዩ ሓጋዚ ዘይኮነ ኩነታት ፀኒሑ ናይ ብሓቂ ራእዩ ብዝሓሰቦ ምስ ሕማሙ ከተግብሮ ኣይከኣለን። ግን ናይ ብሓቂ እዚ ራእዚ እዩ ነይርዎ። ኣነ ከም ሕድሪ ምናልባት ሚኒስተር ኮይነ ምስ ተመዘዝኩ እውን ቀድሞ ንኸዶ የ ከይደ ንሚኒስተር ሰመረ መረቐለይ ሚኒስተር ናይ ትምህርቲ ኮይነ ኣለኹ ምስ በልክዎ ከምዚኣ ገይሩ እዚኣ ጥፍጥፍ ኣቢሉ ኣኻእሎ ሃብኪ ኢሉኒ። ሓደ ናይ ቀደም ትምኒተ እዩ ነይሩ እንደገና ሕጂ ኣኻእሎ ሃብኪ ኢሉኒ። ሕዚ ስለዚ ዓብዪ ራእይ ነይርዎ እዩ ኣብ ትምህርቲ ሚኒስተር ሰመረ።
1: ምስመረ ካብ ነዊሕ ግዜና ንፋለጥ ኣብ 77 ኣቢሉ ድሕር ምስላፉ ኣብ ክፍሊ ወተሃደራዊ ስለያ ተመዲቡ ብቀረባ ናይ ስራሕ ዝምድና እኳ ይነበረና፣ ግን ከም ሰብ ካብ ሽዑ ጀሚርና ና ንፋለጥ። ድሕሪኡ ናብ ሱዳን ኣብ ቤት ፅሕፈት ናይ ህዝባዊ ግንባር ብሓላፍነት የገልግል ነይሩ። ዛሕራ ኣብ ዞባ ማእከል መፅኡ መሓዳርብ ዝነበረሉ እውን ከም ሰባት ሓንሳብ ስለ ተፋለጥና ከም ተጋደልቲ ኣብ ሽዑ ጀሚርና ርክባት ነይርና። ኣብ ኣሜሪካ ኣብ ዝነበረሉ ከም ኣምባሳደር ን ኣብዚ ዳሕራይ ግዜ ኣብ ርእስቲ ሚኒስተር ትምህርቲ ምዃኑ ኣብ ኢትዮጵያ ከም ኣምባሳደር ኮይኑ ናብ ሰርሐሉ ዝነበረ ብዓብዩ ካብዚ ሚኒስትሪ ትምህርቲ ካብ ዝምደብ ጀሚርካ ነዊሕ ግዜ ሰብዚ ቀረባ ግዜ ካብ ስራሕ ብሕማ ምክንያት ጠጠው ዝበለሉ ብቐፃሊ ብሓደ ክንሰርሕ ፀኒሕና። እዚ ሚኒስትሪ ትምህርቲ ኣዝዩ ገዚፍ ሚኒስትሪ እዩ። ሓደ ካብቶም ዝዓበየ ሚኒስትርታት ናይዚ ሃገር እዩ። ኣብኡ ዝዋፈር ዓቕሚ ሰብን ገንዘብን ንዋትን ቀሊል ኣይኮነን። ነዚ ኩሉ ኣወሃሂድካ ክትመርሕ ምክኣል ቀሊል ስራሕ ኣይኮነን። ስለዚ ነዊሕ ዓመታት ልዕሊ 15 ዓመት ኣቢሉ ኸውን በዚ ግምት ዘለኒ ኣነ ነዚ ኩሉ ነገራት ኣወሃሂዱ ክሰርሕ ምክኣሉ ኣብቲ ንሱ ዝነበረሉ እዋን እውን ኣብ ትምህርቲ ሰፊሕ ምዕባለታት ዝረአ ምክኣሉ እዚ ሓደ ምስክርነት ናይቲ ዘለዎ ናይ ምሕደራ ብቕዓት ናይ ምምራሕ ብቕዓት መስለኒ። ስለዚ ከም ሰብ ሓደ ካብቶም ኣብ ብዙሕ መዳያት ናይ ስራሕ ኣብ ሜዳ ኹን ኣብዚ ድሕሪ ናፅነት ብደረጃ መሪሕነት ንህዝቢ ዓብ ኣገልግሎት ዝገበሩ ሰባት ኢለ ያነ ዝወስቶ
2: መጀመርያ ንሰመረ ዝፈለጥኮ ንሕና ካብ ሜዳ ኣብ ክፍሊ ህዝቢ ተመዲብና ንካርቱም ኣብ መጀመርያ 77 ካብ ሽዑ ጀሚረ እየ ዝፈልጦ። ካብኡ ብሓንሳ ኮይና ክንሰርሕ ጀሚርና ሌላና ሽዑ እዩ። ካብኡ ከዓ ክሳብ ንስዑድያ ዝኸይድ እውን ኣብኡ ነርና ዝሓል እውን ቀፂልና ካብኡ ምስ ናብ 72 እውን ብሓንሳ እውን ነርና ማለት እዩ። እቲ ፍልጠትና ኣብዚ ብዝያዳ ብሓባር ኮይና ዝሰርሕናሉ ኣብ ካርቱም ኣብ ናይ ሓፋሽ ምውዳብ እቲ ዝበዝሐ ስራሕትና ዝነበረ ማለት እዩ። ሕጂ እንታይ ምስልካ ገሊኡ ንሰመረ ሽዑ ክፈልጦ ክበል ክብለካ ከለኹ ትዕላል ዕላል ከዓ ሓደ ሓደ እቲ ኣብ ማፀፅያ ናይ ሰመረ ስታይ ይመስል ቅርብተይ ንፈልጦ ነርና ማለት እዩ። መጀመርያ ሰመረ መምህር እዩ ነይሩ፣ ኣብ ስመራ መምህር ነይሩ። ኣብ ማፅኡ ናብ ስመራ መምህር ክኸውን ከሎ ኣብ ግራጁዌት ምስ ገበረ ምስ ወድአ ኣብ ኣዲስ ኣበባ እዩ ተመዲቡ ነይሩ። ብጉዳይ ናይዚ ናይ ሃገራዊ ቃልሲ ጉዳይ ናይ ሃገራዊ ቃልሲ ግን ክስታይ ንምባል ምስ ሓደ ካልእ ኢትዮጵያዊ ኣብዚ ዝነበረ ኢትዮጵያዊ ዝነበረ ተሰሚዖም ተቀይሩ ማለት እዩ። ተቀይሩ ዝመፅኡ ኣብዚ ከዓ መምህር ኮይኑ ኣብዚ እውን ኣብቲ ጉዳይ ሃገር ካብቲ ብእዋኑ ካብቶም ናይ ቀዳሞት ናይ ስሳታት ዝነበሩ ቀዳሞት ካብኣቶም ኮይኑ ከም ኣብቲ ቃልሲ ሽዑት ሒዙ ከም ዝጀመረ ንፈልጦ ታሪክ ማለት እዩ። ብሓልቲ ካብ ንሕና ብኣካል ሕጂ ካብ ዝፈለጥናያ ከዓ እንታይ እዩ ነሩ እንታይ ምስል ነሩ ሰመረ ምስ ረኸብናያ ሽዑ ኣብኡ ሰኣተና ሓላፊና ሱ እዩ ነይሩ። እቲ ናይ ጀማሂ ወይ ከዓ ናይ ሓፋሽ ውድባት ሓላፊ ኣብ ካርቱም

0: እሱ ነይሩ ኣብኡ ነርና ማለት እዩ። ድቡ ክንሪኦ ከላ ሰመረ እንታይ መስል ከመይ መስል ንሓልልካ ሓደ ሰመረ ኦርተይ ዴዲኬትድ ኣዝዩ ዴዲኬትድ እዩ። እሱ ጥራይ ዘይኮነኻ ጥራይ ዴዲኬሽን ዘይኮነካ ሂሶ ነውለጅ ብል ማለት ብዛዕባ ዝኾነ ይኹን ጉዳያሲ ነውለጅ ብል ዝኾነ ይኹን ጉዳያሲ ነውለጅ ብል እዩ ኣዝዩ ነይሩ። ምዝ ተኣሳሲሩ እንታይ ክኸውን ንኽእል ሓደ ኣንባባይ ነይሩ ብጣዕሚ ብዙሕ ዘንበበ ነይሩ። እቲ ንባብ ከዓ ናይ ግድን ፍልጠት ብዙሕ ክሕልወካ ምዝ ተኣሳሲሩ እውን ሂሶ ፍሉወንቲ እዩ ነይሩ። እንግሊሽ ክዛረብ ከሎ ፍሉወንቲ እዩ፣ ኣምሓርኛ ክዛረብ ከሎ ሶ ፍሉወንቲ እዩ። ትግርኝኡ ከዓ ብጣዕሚ ተኣሽሙ እዩ ኣዝዩ ክስተያት እዩ እጂ ምስቲ ምንባብ ኹ ምስቲ ዴዲኬሽን ክኑ ኣኼባ ክገብር ከሎ ሰመረ ብጣዕሚ ሰሓቢ እዩ ኣይስልችወካን እዩ ኩሉ ሰብ እቲ ሓፋሽ ውድብ ኹን ካልእ ኹን ኣኼባ ክገብር ከሎ ሶ ኣትራክቲቭ እዩ እቲ ሰብ ካ ኣይስልችዎን እዩ ብጣዕሚ መዳሪ እዩ ነይሩ ማለት ሲ ንቐል ዓለም ዘይኮነ መዳሪ እዩ ነይሩ ብጣዕሚ እቲ ሰብ ክስተያት እዩ ዘብሎ ከምኡ ተኣሳሲሩ እውን ሰመረ ክትሪኦ ከለካ ሓደሓደ ክስታይ ንገብሮ ከለና ፀብፃብ ዝፅሕፎ ኹን ገለ ዝኹን ክንሪኦ ከለና ናይ ሓባር ተኣሽ ኣዝዩ ገላፂ እዩ ማለተይ እዚታት ኩሉ ሕጂ ምስቲ ዓቕሚ ምስቲ ክእለት ምስቲ ትምህርቲ እውን ምስ ትምህርቲ እውን ፀጊቢ ኩሉ ምሉ ተኣሽዋት ኣቢሉ ስለ ዝኾነ ሶ ኣበርክቱስ ዓብዩ ሽዑ እቲ ንሕና ዝኣትናሉ ኣብ ሱዳን ዳርጋ ዝባ ጉንባል ባይታ ይነበራን እዩ ቶም ናይ መጀመርያ ቦታ ዘርገፅናያ ንስ መራሒና ነይሩ እቲ ናይ ሓፋሽ ድባት ናይ ገለ ዓብዪ ተኣሽማ ዝገበረ ዝላ ዝገበረ ሽዑ እዩ። ኣብቲ እዋንቲ ሰብዓል ሰመረ ኮይና ዝገበርና ቶም ብዙሓት ኢና ብሓንሳ መፂና ሽዑ ተሰዲድና ንሱዳን እዚ ተሓፈሽኡ ክሪኦ ዝኽእል ዝታት ይመስለኒ ኣነቲ ኣፀብዕ ካልእ እውን ኣብ ዞማ ማእከል ከለውን ብተፈላለየ መንገዲ እቲ ተሰርሐ ዝሰርሕሉ ዘለዎ ፕሮግራማት ቅድሚ ክንደይ ዓመት ኣሰርሐ ናይ 10 ዓመት ደገር ክኸውን ዘለዎም ናይቲ ናይ ህዝቢ መዝገባ ኹን ዝንሓንሳ ናይ ፋሚሊ ኣይደንቲፊኬሽን ኹን እዚታት ኣብኡ ኮይና ክንሰርሕ ከለና ዕንቅፋት ኣይኮነና ብዙሕ ዝተሓባበረና ነይሩ። ነቲ ክስታይ እውን ናይ ምርዳእ ክእለት እውን ፅቡቅ ተኣሽባት እዩ ነይሩ። ስለዚ ምስ በዓል የማነ ዳዊት ኮይና ክንሰርሕ ከለና ብዙሕ ሓጋዚ ዝኾነ ተኣሽባት እዩ ዘቕርበልካ።
1: ዕረፍቲ ኮይኑ ናይ ሚኒስተር ኣፀቢቕና ንሓዝን ዓብይ ሰብ ተፈሊና ኣሎ። ኣብ ናይ ስራሕ ኣበርክቶ ክገልፅ ከለኹ በቲ ውሱን ናተይ ፍልጠት ከም ሓላፊየይ ካብ 2003 ጀሚርካ ኣብ ማሕዳሪ ዞባ ማእከል ኮይኑ ኣብ ዝተመደበሉ እዋን ናይ ቀረባ መሳርሕቱ ማለት ብቐረባ ናቱ መምርሒታት እናተቐበልና ንሰርሕ ዝነበርና ምስ ሓያላይ ብፆተይ ኢና ነርና። ኣመሓዳሪ ሰመረ ሚኒስተር ሰመረ ብልክዕ ኣቦ እዩ ኣፀቢቑ መሃሪ ለባም እዩ ኣፀቢቑ ህዱእ ከይተጋነነ ኣፀቢቑ ህዱእ መስተውዓሊ እዩ ኣፀቢቑ ከዓ ንመሳርሕቱ ብኩሉ ኩርናዓት ዘለሊ ፀገማት ዝፈልጥ ዕዮታት ከዓ ብግቡእ መንገዲ ዝዝርግሕን ብኡ ቢሉ ከዓ ዝቆፃፀርን ዘመሓድርን ዝነበረ ኣፀቢቑ ክኢላ እዩ ኣነ ክሪኦ ከለኹ ኣብ እዋኑ ዓበይቲ ስራሓት እውን ዓሚምና ኢለ ከም ኣብነት ዝክሮም ኣለዉ። ኣብ ዞባ ማእከል ኣብ ሕርሻዊ ማዳያት ኣብ ልምዓት ዘተኮሩ ኣብ ምግራብ ዘተኮሩ ብፍላይ ከዓኒ ኣብ ፅርግያታት ናይ ኣስመራ ምሕዳስ ዘተኮሩ ኣብ ህንፃዊ ልምዓት ዘተኮሩ ሓያለይ ምንቅስቃሳት ነይሮም እዮም። ካብ 2003 ጀሚሮም ኣብዚ ግዜ እዚ ፅዑቕ ስራሕ ነይሩ። ብካልእ መንገዲ ከዓ ፅዑቕ ተገልጋላይ ብዙሕ ጠለባት ዘለዎ

መፅእ ስለ ዝነበረ ቀሊል ኣይነበረን ኣብቲ እዋንቲ ናይ ቀረባ መሳርሕቱ ወይ ልኡኻት ኮይንና ነጥፍ ስለ ዝነበርና ኣነ ብቐረባ እዚዩ ኣቶም እቶም ጉዳያት ዝመፁ ዝነበሩን እቲ ዝወሃብ ዝነበረ መልስን ፍታሓትን ይረኣየኒ ካሓስቦ ከለኹ ስለዚ

0: ፍትሒ ንነብስኻ እዩ ይፈቱ እዩ ቀሊል ኣይኮነን ክትሓስቦ ከለኻ። ስለዚ ሚኒስተር ሰመረ ኣብ እዋን ኣገልግሎቱ ምሳና ኣብ ዝነብረሉ ንሕና ተማሂርና ንሕና ተዓሊምና ብዙሕ ፍልጠት ነብስና እውን ፅቡቕ ዕዮ ክንዓይ ከም ዘበራብር ሓያል ድርኺት ዝፈጥር ዓቕሚ ነይርዎ።
1: ሌላና መጀመርያ ምስ ሚኒስተር ሰመረ ኣብ 2002 እዩ ኣብ ምምሕዳር ዞባ ማእከል ቅድመይ ተመዲቡ ይፀኒሕኒ ናይ ገለዋ ርሕሲ ነይርዎ ዩ ቅድመይ ኣብ 2002 ወርሒ 10 ኣነ ንስራሕ መዛገጃ ቤት መፅ ካብ ምክልኻል ሰመረ እዩ ተቐቢልና። ሰመረ ከም ሰብ ሌላና ሽዑዩ ሽዑየ ድፈልጦ ኣብ ታሪክ ናይ ሰመረ ግን ፅቡቕ ጠብላሕታ ነይሩኒ ይቅድም ብፍላይ ኣብ ኤምባሳደር ኤሜሪካ ከሎ ምዝ ውዕውዕ ፖለቲካዊ ኩነታት ዝካየደሉ ነበረ ወራር ናይ ወያነ ናብ ሓቂ ብሱል ዲፕሎማሰኛ ምዃኑ ብሱል ናይ ፖለቲካ ሰብ ምዃኑ ኣብቲ ዝገብሮ ዝነበረ እንተር ብኩሉ ግዜ ሽዑ ከም ሰብ ንሰመረ ብብቕዓቱ ከለልዮ ጀሚረ ማለት እዩ ድሓር ከም ገጽ ኣይተጋየሸናን በቲ ሽዑ ንፈልጦ ዝነበርና ኩነታት ንሕና ኢሉ ናብ ስራሕ ጀሚርና። ናይ ሃይስኩል መምህር እዩ ነይሩ ሰመረ ቅድሚ ንሜዳ ምፅ ኣብ ዕላል ናይ ሰመረ ኣብ 976 ዝሰለፍ እምበር ኣብ 71 ናብ 72 ነዞም ናይ ሃይስኩል ተምሃሮ እስኡ ደበግሶም ነይሩ ዳርጋኒ ሜዳ ክትብል ተኽእል ኢኻ። ሓደ እዋን ዘዕለለኒ ነይሩ ክብሮም ኮረኔል ክብሮም ወዲ ስዑል ኣብቲ ውዕውዕ ኣብ 11 ክፍሊ 12 ክፍሊ እናተምሃሮ ከሎ ናፅነት እንተ ገድሊ እንተደሊኹም የመልክተልና ነይሩ በዚ ባሕሪ ውረዱ ዘእንፍት ብንፁር ኣብ ክላስ እንዳምሃሮ ከሎ የገልፀልና ነይሩ እዩ ዝብል። ስለዚ ካብ መጀመርያ ሰብዓታታት ሕጂ እውን ኣብቲ ሃገራዊ ጉዳይ ፅሉው ብሱል ከም ዝነበረ መርአያ ናት እዩ ማለት እዩ። ስለዚ እዚ ተመክሮታት እዚ ሒዚ ዩ ንሜዳ ወፅኡ ብሱል ናይ ሜዳ ወፅኡ ዳሕራይ ከዓ እቲ ዲፕሎማስ ከም ዝረአና እዩ። ስለዚ እዚ ድሕር ባይቱ እዚ ዝፈጠሮ ኣብ ስራሕ ናይ መዛገጃ ቤት መሰረታዊ ለውጢ ኣምፅኡ ሰመረ ኣብቲ ሱ ዝነበረሉ ግዜ ውዕውዕ ናይ ስራሕ ኩነታት ነይሩ ረኣዩ ብዛዕባ ምዕባለ ናይ ከተማ ብጣዕሚ ብሱል እዩ ጥራይ ደብ ኮነ ናይ ብሓቂ ነዊሕ ዝጥምት ንምሕዳር ከተማ ከም ከተማ ከቢድ ኣበርክቶ ዝገበረሉ ነቲ ስራሕ ናይ ዞባ ማእከል ብጣዕሚ ነዊሕ ኣሰጊምዎ እዩ። ኣብ ሰራሕተኛታት መሰረታዊ ለውጡ ንምምፃእ እውን ፅዒር እዩ ዞባ ማእከል ናይ ብሓቂ ሰመረ ዋላ ብድሕሪኡን ብቅድሚኡን ዝመፁ በብዓቕሙ እኳ ሰብ ነናቱ ኣበርክቶ እንተነበሮ ኣበርክቶ ናይ ሰመረ ግን ኣብ ኩሉ ፅፍሕታት ናይ ዞባ ማእከል ኣብ ኩሉ ክፍልታት ናይ ዞባ ማእከል ናይ ብሓቂ መሰረታዊ
2: ሚኒስተር ለዋህ እዩ ብጣዕሚ እዩ ለዋህ ኣፀቢቑ ለዋህ እዩ ነይሩ ሰማዕ እዩ ሰማዕ እዩ ኣብ ግዜ ናይ ቤት ፅሕፈት ሰመረሲ ኣብ ሚኒስትርና ከሎ ዝኾነ ሰብ መፂ እዩ ክሰምዕ ዝኽእል ምናልባት እቲ ሚኒስትሪ ከምኡ ባህሊ እውን ኣለዎ እዩ ቅድሚኡ ኣብ ሚኒስተር ዑስማን እውን ከምኡ እዩ ነይሩ እቲ ባህሊ ግን ሚኒስተር ሰመረ ብጣዕሚ ሰማዕ እዩ ለዋህ እዩ ኣማኻሪ እዩ ስለዚ ብከምዚ ክገልፆ ዘ ኣቦ እዩ ማለት እዩ
1: ምስ ኩሉ ከዓ ሕወት እዩ ሰመረ ሕማቕ ገይሩ እገሌልካዮ ብሕማቕ ውሳነ ኣይከይድን ምሕረት ክበሩሉ እዩ ድብል ኣነ ብዙሕ ግዜ ኣብ ብዙሕ ሓርጎፅጎፃት ከምኡ ኣጋጥመና እዩ እሞ ምሕዳራዊ ውሳነ ገይርና ዘይንገድፎ ባህላይ ሓዳጊ ማለት እየ ኣብ ኩሉ እንትን ሓዳጊ ብኩሉ እንትን ኣቦይ ብኩሉ እንትን እቲ ናይ ኣቦነት ባህሪ እዩ ደሪአካ ናይ ሰመረ ማለት እዩ
3: ከም ሰብ ሰመረ ክቲ ሕውስ እዩ ኣነ ሓደ ዝረአየኒ ነገር ሕውስ እዩ ምስ ዓብ ከም ዓብ ኮይኑ ኸይድ ምስ ንእሽቶ ከም ንእሽቶ ኮይኑ ኸይድ ሰብ ቀሪቡ ክዛረቦ ብዙሕ ዘሰክፍ ከም ሓደ ዓብ ሓላፊ ብዙሕ ዘሰክፍ ገለ ባህርያት ኣይነበሮን ስርሑ ብግቡእ እዩ ዝከታተል ፅቡቕ ናይ ስራሕ ዲስፕሊን ነይርዎ ስራሕ

0: ስርሑ ጉቡእ ዝካታተል ነይሩ።
1: ሰመረ ህዱ እዩ፣ ሰመረ ህያዋ እዩ፣ ሰመረ ተፃዋታ እዩ ከዓ። ሰመረ ኣፀቢቑ ቁጣዕ ርእዮ ኣይፈልጥን እየ፣ ቁጣዕ ርእዮ ኣይፈልጥን እየ። ፍፁም ቁጣዕ ምንም ኣይጋጥምንን ንዓይ ኣፀቢቐ። ብዙሕ ግዜ ብተደጋጋሚ ግዜ ዝመላለሶ ከባቢኡ ዝነበርኩ መሳርሕቲ ክሓስብ ከለኹ ነፍሰይ በንጻሩ ንሕና ንቁጥዖ ዝነበርና ይበዝሕ ማዕረቲ ንሱ ተሰኪሙ ሓደራ ናይ መንግስቲ ወይ ዓበይ ሓላፍነት ናይ መንግስቲ ዝተሰከሞ ክንሪኦ ከለና ዓበይ መምህር እዩ። መምህር ናይ ቀለም፣ መምህር ናይ ብተግባር ስራሕ፣ መምህር ብልቦና መንገዲ ኣብ ልብኻ ዝሓድር መዘከርታ ዝፈጥር እዚ ይብል ኣነ ሰመረ።
2: ሕጂ ሰመረ ሓደ ካብቲ ኣሽሙ ኣዝዩ ህዱ እዩ። ቀልጢፉ ናይ ሓርቕኒ እታ ኣባይቲ ኣሽሙ ናልባሽ ንሕና ብዙሕ ቦታታት ንፍትኖ ነርና ክንሕርቆ ወይ ኣብ ጭቃ ናብ ገለ እታት ህዱ ኢሉ ዝርኢ ናይ ምዝካል ክእሎት እውን ዓብ ነይሩ። ብዙሓት ሰባት ዝኾነ ይኹን ዝበልዎ ተዛረብዎ ገለታት ፅቡቅ ገይሩ ይዝክር ናልባሽ እታት እውን ኣብቲ ኣሽሙ ይጠቕሞ ኸውን። ዕላሉ ኣዝዩ ዕላል እዩ ዝዕለካ ሰፊሒት ዕላሉ እውን ኣጠቃላለ ትሪኦ ከለካ ሙሉነት ብዙሕ ተኣሽባት ነይርዎ። ኣብቲ ሶሻል ተኣሽሙና ኣብቲ ሶሻል ላይፍና እውን ብሓንሳ ክንዘውር ወይ ከዓ ትወፅእ ኣብ ሓደ ሓደ ምሳሕ ክትከይድ ገለ ትከይድ እውን ኣትራክቲቭ ፅቡቅ እዩ ተኣሽባት ኣለዎ። ማእሲ ደስ ኢልካ ትኸዶ ተኣሽሙ ቦሪንግ ዘይኮነ እቲ ክስታ ኣሽባትካ ክስታ እዩ ዝገብርካ እዩ።
1: ትሕትና ዝነበረ ሰብ እዩ። ኣፀቢቑ ትሕትና ዝነበረ ሰብ እዩ። ትሕትና ምርኣይ ማለት ከዓ ንኻልእ ትምህርቲ እዩ። ትሒትካ እንድሕሪ ትቕበል ኣለኻ ንሰራሕተኛ፣ ትሒትካ ትቕበሎ እንተለኻ ንሓደ ኣገልግሎት ዝደሊ ካብዚ ንላዕሊ ምስጋና የለን። ኩሉ ነገር ኣይኮንካ ንትቕርበሉ እቲ ዘይትኽእሎ ነገር እውን ዘይትኽእሎ ምዃንካ ብትሕትና እንድሕሪ ትምልሸሉ ኮንካ ኣብ ቤት ፅሕፈቱ ምእታው ፀገም ኣይነበረን። ንሕና ኣብ ኣከባቢኡ ስለ ዝነበርና እጃም ዕዮና ተኸፋፊልና ንዓምም ስለ ዝነበርና ይከፋፈል ስለ ዝነበረን ዘይኮይኑ ናብኡ ንምእታው ንሱ ግዜ ዝቁጥበሉ ስርሑ ዝውድበሉ ግዜ ከዓ የድልዮ እንተ ዘይኮይኑ ዝቁጠብ ወይ ኣብ ቤት ፅሕፈት ኣመሓዳሪ ኣሸጋሪ ነገር ኣይኮነን ነይሩ ምእታውን ምምኻርን።
3: ሰመረ ናብ ሓቂ እቲ ዕድሚኡ ንህዝባዊ ግንባር ንህዝቢ ኤርትራ ሰሪሕሉ እቲ በርክቶ ግን ክቕፅል ኣይምፀላእናን። ምክንያቱ መስዋእቲ ከም ነብሰ ወከፍ ሰብ ናቱ ሕድሪ ሸኪምና ዝሓልፍ ኣሎ። ግን ክቕፅሉልካ ከዓ ትደልያካ ከምዚኦም ዝኣመሰሉ ምኩራት ሰባት ገና ከሰጋግሩልካ ትደሊ ነቲ ምዕባለ ክደፍእዎ ትደሊ። ግን ሰመረ ናብ ሓቂ ኣብ ህወት ናይ ተመክሩ ኣነ ካብ ዝፈልጦ ጥራይ ደ ኮነ ብታሪክ እውን ከምዝኾኖ ናብ ሓቂ ሰመረ እቲ ዝግባእ ኣበርክቱኡ ገይሩ ስለ ዝኸደ ናብ ሓቂ ሕብነና እምበር ኣጉየና ኒ ናይ ሰመረ መስዋዕቲ
0: ወዚ ሓደ ዓብ ኣብነት ክኸውን ኢሉ ኣነ ዝሓስብ ሰመራ ሲ ክስለፍ ከለዎን ካባና ቁርብ ዕብ ይብል ነይሩ እዩ። ስራሕ ነይርዎ ስርሑ ገዲፉ እዩ ናብ ሜዳ መፂኡ ሜዳ ጥራይ ንባዕሉ ሳት 15 ዓመታት ዝኸውን ናብ እዋን ገድሊ ብድሕሪኡ ከዓ ካብ ናፅነት ጀሚርካ ሳብ ሕጂ ብቐፃሊ ብዕላማ ነኺስካ እሞ ከቢድ ሓላፍነታት ከዓ እናተሰከምካ ንህዝቢ ኣበርክቶ ክትገብር ቀሊል ነገር ኣይኮነን። ሳላ ከምኡ ዝኣመሰሉ ብዙሓት ውፍያት ተጋደልቲ ሓለፍቲ ስለ ዝነበርዋ ከዓ እዛ ሃገር ኣብ ከምዚ ደረጃ በፂሓ ዘላ። ስለዚ ነቲ ዝመፅእ ዘሎ መንእሰይ ከዓ ወቅቲ ሓላፍነት ናይ ሃገር ናይ ኩልና ሓላፍነት ምኳኑ ብዝያዳ ከዓ ናይቲ መንእሰይ ሓላፍነት እዩ። ስለዚ እቶም ዝሓለፉ ኣቦታቶም ያታቶም ደቂ ኣንስትዮ ኹና ደቂ ተባዕትዮ ዝገበሩ ኣበርክቶ

0: ኣብ ግምት ምእታው ንሳቶም ከዓ ፍናን ኒሕ ገይሮም ብዝለዓለ ደረጃ ክሰርሑ ካብ እቲ ዝቀደመ ወለዶ ብዝለዓለ እውን ከበርክቱ ከዓ ትፅቢት ኣለና ክገብሮ ከዓ ኩሉኦም ይርኢና ስለ ዘለዉ
1: ባህርያቱ ፈቃር እዩ ወላ ብስድራ ከም ሰባት እውን ብከምኡ ኢና ፅንሕና እቲ ውሽጣዊ ብጭርቃን ድዩ ካብቲ መትከልከይ ወፃእኻ ማለት እዩ ሰባት ከመይ ገይሩ ከም ዝቐርብ ምግባር ካልእ ንምእላይ ዝግበር ስራሕ ተቢዑ ዝተቃለሰ ዘይፀዓድ ማለት እዩ ስለዝታ ኩሉ ግዜ እታ ጅግናስ ክሳብ ዝውድኦ ኢና ንብል እተደ ወዲእካ ኢኻ ጅግና ትብል ስለስ ወዲእዋ ሰመረ እታ ጅግነት ትበሃልታ ገድሊ ትበሃልታ ፅንዓት ዝበባ ግንባር እሱ እዩ ስለስ ወዲእዋ እዚኣ ክተቐላፍት
2: ካብኦም ክትመሃሮ ትኽእል እንታይ እዩ እቲ ብዓብዪ እቲ ዴዲኬሽን እቲ ምንባብ ዓብዪ ኣገዳሲ ከም ዘለዎ ኣብ ምፅሓፍ ኣብ ዝኾነ ይኹን ዶኩመ ኣብ ምፅሓፍን እዚታት ዓበይቲ ተቃሽፋ ዘለዎ ክትመሃሮ ትክእል ካብኡ እዚታት እዩ መስለኒ ስለዚ ነቲ ዝተመደቦ ተኣሽ ኣብ ተመደበለን ስራሕቲ ብብቕዓት ብብቕዓት ማለት ኮንፊደንስ ኮይኑ ብለን ንዝኾነ ይኹን ነቲ ቲም ዝመርሖ ከዓ ኮንቪንስ ንብዝኾነ ኣዝዩ ብዘረዳእካ ነጥብታት እንዳገበረ ከዓ እዩ ዝመርሓካ ዝኣልየና ነይሩ ማለት እ ተኣሽትና ኳሊቲ ናይቲ ሊደርሽፕ ሙሉእ እዩ ነይርዎ ማለት እዩ
3: ዓብዪ ሓላፍነት እዩ ደሰክመና ሓደ ከም ዝበልኩ በዓል ሚኒስተር ሰመረ ስጋብ ወዲ 83 ዓመት ዝኸውን ብጀካ እዚአን ኣብ ዓራት ዘሕለፈን ውሑዳት ዓመታት ነዚ ሃገር ኩሉ ዝኽእሎ ገይሩሉ እዩ ማለት እዩ እንደገና ንሕና ከም መንእሰያት ከዓኒ ክንገብሮ ዝግባአና እናወረሰ እናተዛረበ እዩ ኸይዱ ሕጂ ክንድትሶም ዝገበርዎም ዋላ እንተዘይገበርና ክንድቲ ናይ ብሓቂ ዕድሚኦም ሙሉእ ዝተወፈዩሉ ዋላ እንተዘይተወፈና ግን ከም ሕድሪ ናይ በዓል ሚኒስተር ሰመረ ተኸቲልና ብዓቕምና ነቲ መስመር ክንስዕቦን ኣብ ዕላሞኦም ከዓ ክንረግፅን ዓብዪ ሕድሪ ኣለና እየ ዝብል ማለት እዩ።

ታቃሪር ላፈም ሐሸም እርሃበ ሸባብ እግል ዝያድ እስረ ሰነተ እግድ ዳዲብ መስኩበ ሶማል ፈርሀት ካልቅ ለሐላ ሐሸም ክምሰልቱማ ንተአመር ግሪክ መቅደረት አስከሪያታ እግል ትወቅል ምን እስራኤል ዐውል 4 ቢሊዮን ዶላር አስላሕ እግል ትትዛበ ክምሰልቶ ተመረት እሊ ዲብ ቀበት 3 ሰነተ ፈዓሊ ክምሰል ገብላት ሸርሐ በርናምጅ ንዛም ሕገ ሰዋሪክ ጥያራት ሓርቦ ወ ድሮናት ክምሰል ሸምል ውዛረት ድፋ ግሪክ ሕብርት ህሌት ለስታት ክፋል ናይ ላዓዱ መቅደረት ዓስከርያት ንወሳእ ግለ ታደቅብ እፍግርተ ልህሌት ናይ 28 ቢልዮን ዶላር ሜዛንየት ክምሰልተ ለውዛረት ተመረት ሓዲ 3.5 ሜታይት ምን ዓም ወጠንያ እተይ ዲብ መጃል ድፋ ለተፈግሩ ግሪክ እስክ ሰነት 2033 ሃላ ወቅት ኤፍ 35 ለጅንስ ጥያራት ሓርብ ኣሜሪካ እግል ትዛብ ምን ኣሜሪካ እግል ትዛበ በርናምጅ ከም ሰልባማ ትምርትለት እልክነ ዲብንቱ ለበርናምጅ ዓስከርየት ብቀድየት ሓርብ ኤስያ ሓርብ ባሕር ኤስያን ወምግባይ መፍጋር ፀሓይ ምስል ቱርክያ ላዕላ እግላ ፍንጌር ዝያድ እግል ልመክርሁ ከም ሰልቀድር ማተቅብለት ናይ ለባካት ለሀይ ለተንብሆ ናይ ደንጎ በከበር ፈረንሳ ብቆት ነድባ እቲ ርሒብ ድዋራት ፈረንሳ ትትርኢ ልሕሌት ብቆት ነድባዕ ዲብ ድዋራት መደረት ዓባይ ተእጀረ ክምሰል ህሌት ሸርሓ ዲባ እበነድ እስክላ ዝያድ 35,000 ኪሎ ሜትር መረባዕ ድባዕ ልቅህም ዲብ ሃላ ዝያድ 20,000 ሸዓብ ክምሰል ትሽዓተረ ሰብ ሰልጠት ፈረንሳ ሕቡራም ኣለው ቅብለታይ ወምውዳቅ ፀሓይ ፈረንሳ እበብቆት ዝያድ እደጋበትቱ ለህሌት ከምሰልቲ ለሸርሐው ሰብ ሰልጠት ላዓድ እተባካት ክልቅት ለህሌት ሓፋነት ወቅል ዝያድ ክምሰል ከየለመቱ ኣፍሃመው ለነደግልት ካራ ሄሊኮፕተራት ብዙሕ ሻርክቱ ለሐላ ዓመልያት ኣቕሰኖ ትገብእ ምን መሃላ እቲ ሓንቲ መራቀበት እግል እተ ክምሰል ይቀድራ ተኣመራ እቲ ዓደ እብሑድ ምእት ወስሰ ብቆት ነደ ድባዕ ሱዱፋት ክምሰል ህለያ ለኣከዳ ተቃሪር እትለን ለተልያ 3 ዕላት ዝያድ እግል ልተላለ ክምሰል ቀድር መፈርሀትሌት እቲ ፈረንሳ ሌጠ እንደ ይገብእ ዲብ ስፔይን ኢጣልያ ግሪክ ወፖርቱጋልማ ሓፋነት ዛይደት ለሰበበቱ ነድባ ሱዱፍ ክምሰል ሃላ ተቃሪር ለፍም ሓይሳም ወሓይሳት ናይ ለሰዓት ኣኽባር ግለትምም ገለ ፅበት ምን ናዕበየ ርእሱ እደግምግልኩም ዓደት ቀብር ገዲብ ምናድል ወእሙር ዲፕሎማሲ ወዚር ሰመረ ርእሶም ዮም ገበት ልኡክ ኤርትርያ ዲብ ዋዕለ ጋና ዲብ መጃላት ኣፍየት ሻረካ እቲ ስቶክሆልም ማሃረጃን ኤርትሪን ስካን ድወን እስካንዲኔቭያ ተከሰታ ደሽ ሶማል ዲብ ኣሸባብ ብወደይ ህጁማት ዝያድ 18 ዓስክሪ ናይ ላሓሸም ከምሰል ቃትላ ኣታመራ ግሪክ ምን እስራኤል ዓውል 4 ቢልዮን ኣስላሕ እግል ትትዛበ ክምሰል ተሓበረት ፈረንሳ ብቆት ነድባ ዲብ ድዋራት ብዙሕ ከሳር ተጀረ ከሓይሳም ወሓይሳት መተቅበላትና እግል ኢላ ሰዓት ድውሉ ላዕለ ኣኽባር እተላተሞም ወቅት ከይሮበርከት ምስለ ልተላለየ ብራምጃትና

0: ሰላም ከመይ ፀኒሕኩም ክቡራትን ክቡራን ተኸታተልቲ ዕለታዊ ዜና ስፖርት ሒዘልኩም ቀሪበ ዘለኹ ሮቤል በርኸት እየ። ንምክታልኩም ብኽብሪ ዕድም
1: ውድድር ባይታ ቴኒስ ኣስማራ ኦፕን ቀጺሎም ብሰሉስ 21 ሓምለ ናይ ኣውዲእካ ምሕላፍ ውድድራ ደቂ ኣንስትዮ

ተኻይደ ኮይኑ ሻሎም ኣሚነ ምስ ሮዳ እንድርያስ ሽዱሽተ ከምኡውን ሽዱሽተ ክትዕወትን ከላ ኣብ መንጎ ኣቢጋኤል ጳውሎስ ምስ ሜላት ሃብተ ኣብ ዝተኻየደ ውድድር ድማ ሜላት ሃብተ 7-6 ተዓዊታ። ኣብ ናይ ደቂ ተባዕትዮ ድማ ኖህ በረኸት ምስ ማትያስ በረኸት ኣብ ዝተረኽበሉ ማትያስ በረኸት 6-3 ከምኡውን 6-4 ክዕወት ከሎ ኤስሮም ኣንገሶም ምስ ኬብሮን ተሸመ ኣብ ዘካየድዎ ፀወታ ኤስሮም ኣንገሶም 6-1 ከምኡውን 6-3 ተዓዊቶም። ኣብ ካልእ ፀወታ ናሆር ኣሚና ኣብ ምስ ናኦድ ረዘነ ኣብ ቀዳሚ ፀወታ ናኦድ ረዘነ 7-6 ክስዕር ከሎ ካልእ ፀወታ ድማ ናሆር 6-4 ተዓዊቶም። ኣብ ናይ መፈላለዪ ነጥቢ ድማ ናኦድ ረዘነ 10-4 ክዕወት ክኢሎም። ብረቡዕ ኣብ ዝተኻየደ ናይ ሳልሳይ ደረጃ ዝነበረ ፀወታ ድማ ኣብ ናይ ደቂ ኣንስትዮ ሻሎም ኣሚነ ምስ ኣቢጋይል ጳውሎስ ተራኺበን ሻሎም ኣሚነ 6-4 ከምኡውን 6-3 ስዒራ ሳልሳይ ደረጃ ክትሕዝ ክኢላ ኣላ። ኣብ ናይ ደቂ ተባዕትዮ ድማ ማትያስ በርኸት ምስ ናኦድ ረዘነ ቀዳሚ ፀወታ ናኦድ ረዘነ 7-5 ክስዕር ከሎ ኣብ ካልእ ፀወታ ድማ ማትያስ በርኸት 6-2 ስዒሩ ኣብ መፈላለየት ነጥቢ ድማ ናኦድ ረዘነ 10-5 ክዕወት ክኢሉ ናይ ሳልሳይ ደረጃ ሒዞም። መዛዘሚ ውድድር ባይታ ቴንስ ኣስመራ ኦፐን ዝመፅእ ሰንበት 26 ሓምለ ኣብ ናይ ደቂ ኣንስትዮ ኣብ መንጎ ሮዳ ኣንድርያስ ምስ ሜላት ሃብተን ኣብ ናይ ደቂ ተባዕትዮ ድማ ኣብ መንጎ ኤስሮም ኣንገሶምን እፎይታ ግርማይን ፀወታ ክህሉ ምዃኑ ህዝባዊ ርክባት ባይታ ቴንስ ፌደሬሽን ዞባ ማእከል ሓቢራ። ዙር ፈረንሳ 2026 ትመልሕ ሓሙስ ብናይ መበል 18 መድረኹ ዝቐፅለሉ ኣብ ብጫን ፃዕዳን ናይ ጋንታ መሪሕነትን ዝመፀ ለውጥ የለን። ኣብ ቀጠልያ ማልያ ዝነበረ ፍልሊ ገፊሑ ኣብ ናይ ኣንበሳ ዓቐብ ማልያ ፖልካዶት ድማ ዝነበረ ፍልሊ ፀቢቦም። እዛ ኣብ ጎልጎል ፈሊማ ብዓቐብ እትዛዝም ዝነበረት 185.2 ኪሎ ሜትር ርሕቀት ዝነበራ መድረኽ እምበኣር ልዕሊ ኣብ ብጫ ማልያ ኣብ ናይ ዓቐብ ነጠብጣብ ማልያ ክሳብ 19 እተኸስብ መድረኽ ብምንባራ ኣብ ናይ ኣንበሳ ዓቐብ ማልያ ፍልሊ ክትፈጥር ከም ትኽእል ግምታት ነይሩ እዩ። ካብ ፈለማ ጉዕዞ ልክዕ ከምተን ዝሓለፋ መድረኻት ብመጥቃዕቲ ዝፈለመት ኮይና ኣብ መበል 36.7 ኪሎ ሜትር ምስተጓዓዙ ዝነበረት ናይ 10 ናይ ዓቐብ ፈረንሳዊ ተቀዳዳማይ ቫለንቲን ፓረት ካብ ሳውዳል ኩክስቴፕ ተዓዊትላ 10 ረኺቦም። ሪቻርድ ካራፓስ፣ ቤን ሄይሊ፣ ማውሮ ሽሚድ፣ ማድስ ፐደርሰን ከምኡውን ሲንኩን ናይ 8-6-4-2-1 ረኺቦም ድሕሪ ቫለንቲን ብምስዓብ። ኣብ ዝቐፀለ 92.2 ኪሎ ሜትር ኣብ ዝነበረት እውን ናይ ዓቐብ ነጥቢ ቫለንቲን 5 ረኺቡ ድምር ነጥቡ ናብ 15 ኣበሪኽዎም። ሪቻርድ ካራፓስ፣ ማውሮ ሽሚድ ከምኡውን ማድስ ፐደርሰን ኣሰሩ ስዒቦም ናይ 3-2-1 ረኺቦም። ቀጠልያ ማልያ ወዲዩ ዘሎ ማድስ ፐደርሰን ኣብ ናይ ሎም ዓመት ዙር ፈረንሳ ኣብ ዓቐብ ብዝርእዮ ዘሎ ብቕዓት ዝነኣ ተቐዳደማ እዩ። እዛ ብመጥቃዕቲ ዕረፍቲ ዘይነበራ መድረኽ እምበኣር ኣብ ዝቐፀለት ቅድሚ ናይ ማእከል ቮላታ ዝነበረት ናይ ዓቐብ ነጥቢ ኣብ 112.8 ኪሎ ሜትር ቫለንቲን ናይ ተኸኣለን ንሪቻርድ ካራፓስ ኣኸቲሉ 2 ረኺቡ ካራፓስ 1 ወሲዶም። ኣብ 129 ኪሎ ሜትር ምስተጓዓዙ ዝነበረት ናይ ማእከል ቮላታ ኣቐዲሞም ካብ ዓባይ ጉጅለ መጥቃዕቲ ዝገበሩ 6 ተቐዳደምቲ እዮም ናብዛ ቮላታ ምሪሖም። ኣብ ዝሓለፈት መድረኽ ኣብ መንጎ ማድስ ፐደርሰን ምስ ጃስፐር ፊሊፕሰን ኣብ ቀጠልያ ማልያ ንዝነበረ ፍልሊ ናይ 7 ጥራይ ኮይኑ ብምሕዳሩ ንፐደርሰን ቅሳነት ዝሃበ ይነበረን። ኣብታ መድረኽ ዝተጋግዩ ድማ ኣብዛ መድረኽ ክደግሞ ይፈቐደን። ፐደርሰን ነዛ ናይ ማእከል ቮላታ ንክዕወት ዘለዎ ፀዓት ክውፅእ ተሓቲት እዮም። እዚ ደኒማርካዊ ተቀዳዳማይ ማድስ ፐደርሰን ነዛ ናይ ማእከል ቮላታ እምበኣር ብዘይተቓጻጺ ተዓዊትላ ምስ ፊሊፕሰን ዝነበሮ ፍልሊ ናብ 32 ኣበሪኽዎም። ኣብዛ ናይ ማእከል ቮላታ ማውሮ ሽሚድ፣ ሃላን፣ ቶቢያስ ጆሃንሰን፣ ሪቻርድ ካራፓስ፣ ማቴዎ ጀርጎንሰን ካብ 20-10 ንዝነበራ ነጥቢ ወሲዶመን። ፊሊፕሰን ወይ እውን ቢንያም ኣብዛ ናይ ማእከል ቮላታ ኣይኣተውን። ኣብ ዝቐፀለ ፍጻሜ ራብዒቲ ናይ ዓቐብ ቮላታ እያ ነይራ። ኣብ መበል 166.2 ኪሎ ሜትር ምስተጓዓዙ ሕጂ እውን ቫለንቲን ንካራፓስ ኣኸቲሉ ተዓዊትላ 2 ቫለንቲን 1 ድማ ካራፓስ ተመቒሎም። እዛ ኣብ ዓቐብ ብትዛዝም ዝነበረት መድረኽ ኣብ መወዳእታ ዝነበረ ቮላታ እምበኣር እቲ ናይዛ መድረኽ ተቐላሳይ ተቀዳዳማይ ተባሂሉ ዝተሸለመ ሪቻርድ ካራፓስ ካብ ኤኤፍ ኤዲኬሽን ምስኡ ዝጸንሑ ማውሮ ሽሚድ ከምኡውን ማቴዎ ጀርጎንሰን ብመጥቃዕቲ ፈልዩ ነዛ መድረኽ ብ4:26.21 ካልኢትን ግዜ ኣብ ሰዓት 41.72 ኪሎ ሜትር ናረገጸ ተዓዊትላ። ማውሮ ሽሚድ ካብ ጃይኳ ልኡላ ከምኡውን ማቴዎ ጀርጎንሰን ካብ ቪዝማ 45 ካልኢት ድሒሮም ካልኣይን ሳልሳይን ተርታ ሒዞም 1:14 ካልኢትን ተፈልዩ ራብዓይ ተርታ ዝሓዘ ናይዛ መድረኽ ንብምልኡ ናይ ዓቐብ ነጥቢ ዝተዓወትሉ ቫለንቲን ራብዓይ ተርታ ሒዙ። 1:57 ካልኢትን ዝተፈለየ ሃላን ቶቢያስ ካብ ኡኖ ድማ 50 ተርታ ሒዙ። ቢንያም ኣብዛ መድረኽ ካብ ዕዉት 33.34 ካልኢትን ግዜ ድሒሩ መበል 150 ተርታ ሒዙ ዛዚሞም። ስለዚ ኣብ ብጫ ማልያ ከምቲ ፅቢቱ ዝመፀ ለውጥ የለን። ስሎቬናዊ ታዲ ፖጋቻ ብ64:35.13 ግዜ ኣብ መሪሕነት ይቕፅል 4:32 ካልኢትን ዝተፈለየ ቤልጅማዊ ሬምኮ ኢቨኖፖል ኣብ ካልኣይ ተርታ 6:51

ግዜ ተፈልዩ ዘሎ ሜክሲካዊ ኢሳቅ ደልቶሮ ድማ ሳልሳይ ተርታሎ ኣብ ቀጠልያ ማልያ ከምቲ የቐዲምና ዝገለጽናዮ እምበኣር ማደስ ፐደርሰን ብ477 ነጥቢ ኣብ መሪሕነት ይቕፅል። ኣብ ናይ ዝሓለፈት መድረኽ ናብ 7 ነጥቢ ፍልሊ ኣውሪድዎ ዝፀንሐ ጃስፐር ፊሊፕሰን በዛ መድረኽ ኣብ ማእከል ቮላታ ነጥቢ ኸሲሩ ብ32 ነጥቢ ተፈልዩ ኣብ ካልኣይ ተርታ ይቕፅል። ኣብ ናይ ማእከል ቮላታ ዘይኣተወ ቢንያም ግርማይ ድማ ከም ዝነበሮ ብ361 ነጥቢ ኣብ ሳልሳይ ተርታ ኣሎ። ኣብ ናይ ነጠብጣብ ማልያ ኣንበሳ ዓቐብ ታዲ ፖጋቻ ብ70 ነጥቢ ኣብ መሪሕነት ይቕፅል። ኣብዛ መድረኽ ንብምሉኡ ናይ ዓቐብ ነጥቢ ዝተዓወተሉ ቫለንቲን ድማ ንዝነበሮ ፍልሊ ኣፅቢቡ ብ69 ነጥቢ ብ1 ነጥቢ ካብ ፖጋቻ ድሒሩ ኣብ ካልኣይ ተርታ ይርከብ። ብ63 ነጥቢ ኣብ ሳልሳይ ተርታ ኮይኑ ዝስዕበ ዘሎ ድማ ዕውዛ መድረኽ ሪቻርድ ካራፓዝ እዩ። ኣብ ናይ መንእስያ ፃዕዳ ማልያ ኢሳቅ ደልቶሮ ኣብ መሪሕነቱ ይቕፅል ብ442 ግዜ። ናይ 20 ካልኢት ተፈልዩ ዘሎ ፓውል ሴክሳስ ካብ ዴካትሎን፣ ናይ 2:31 ካልኢትን ተፈልዩ ዘሎ ክዋን ኣይሶ ካብ ሊድል ትረክ ድማ ኣብ ሳልሳይ ተርታ ይርከቦም። ኣብ ናይ ጋንታ መሪሕነት ጀርመናዊት ክለብ ሊድል ትረክ ብ193:36:59 ግዜ ኣብ መሪሕነት ትቕፅል። 22:05 ካልኢትን ግዜ ተፈልያ ክለብ ሕቡራት ኢማራት ዓረብ ካልአይቲ፣ 56:10 ካልአይቲን ግዜ ዝተፈለየ ጀርመናዊት ክለብ ሬድቡል ቦራ ድማ ኣብ ሳልሳይ ተርታ። ዝመፅእ ሰንበት ብናይ 21 መድረኽ ኣብ ፓሪስ ፈረንሳ ብናይ ቸርኪቶ ውድድር ዛዝም ዙር ፈረንሳ 2026 ሎሚ ዓርቢ እውን መበል 19 መድረኹ ብ127.9 ኪሎ ሜትር ርሕቀት ዘለዋ ክቕፅል እዩ። እዛ መድረኽ ብዓቐብ ፈሊማ ኣብ ዓቐብ እትዛዝም መድረኽ እያ። ብዘይካዚ እውን እታ ኣብ ናይ መወዳእታ ቮላታ ዘሎ ዓቐብ ብናይ ሓይሊ ፈረስ ዕቀን ዓቐብ ክትዛዝም እያ። 13.8 ኪሎ ሜትር ንውሓት ዘለዋ 8 ሚታዊት ምንቃዳር እውን ክህልዋ እዩ። 89.5 ኪሎ ሜትር ምስ ተጓዓዙ ድማ ኣብ እግሪ ዓቐብ ናይ ማእከል ቮላታ ክትህሉ እያ። ናብ መስርሕ ምስ ጋር

0: ክመለ ቤልኮካ ንኦለይ ሰነ ስክራ ባይ ሰነ ሄራር ተማም ጌሰ ምስለ ላዓል ታሕት ላዓላ ቤልና ይኮን እዚ ላዝም ብአይ ሓጀት እቲ ኣክራ ፍረባ ወለ ፍረሄ ዘርኡ ለበትኮ በለቱ ዘፍና ዘራዕና ብ8ን ሰሚስተር ክል ሰነት ክልኦ ሰሚስተር ወፍናየ ለንቃጥ ናይካ ልትእከብ ብምግቤት ንቅጣት ናይ ኩሉ ትልነሲ እዚ በሲ ሰሚስተር ክመለ ቤልኮካ 44 እናመፀ ገይሰኣልኮ ተክልኦት 3 ንቅጣት 8 ወ3 ገባ እብለን እዚ ኩለን ለምግቤት ንቅጣት ሓቆ ጀማዓት ናይ ኣክር ሰሚስተር ብ4ይ ሰነት ሓቆ ካላስና በለቲ ብኣክረይ ሰነት 3 ንቅጠት 90 ውስስ ገባለ እቡ ከለስኮ በለቱ ወብሊ ለመዳልት ለሒሳ ለተወቀለ ንቓት ንድሓሮ ለዓለው ናይ ለሰነት መዳሕራት በለቱ እባ ናይ መዳልት ናሰዓልኮ በለቱ ኣለመስ
1: እዚ ግራ ብልስ ገል ኣብለካ ኣብ መተን ድራሰት እፉንቱ ይሄኒ ዲባ እያማ ኩልየት ኣወላይ ሰነት ዝሃላ ግራሆ ሕርያ ናይ ቅስምና ከዲብል ብዙሕ መሻክል ሓስልቱ ኣነላ ሕዝያ ዓልኮኒ ኣነላ እምኒየቸ እትይክዋኒ ሕርያርን ካልኦትኮ ለልብሉ ኣለው ካግልእሎም መምክር ዋሃብካሆም ወንተ ሄኒ ዲባ ናትካ ሕርያን ኮፎ ሓሪካ
0: ኣዮ እዚ ዲባ ሕርያን ልክእቱ ሕርያን ላዝምቱ መረ ወስናካ ሄኒ ዲባ ለሙስተቅበል ናይካ ሰበት እግሉ ዝሓድድ እትሓረ ጥንቃቐልት ሓዘ ወላ ናይካ ዓቅም ግተኣምር ብካ ዲባ ኦላይ ሰነት ለነሶ እዚ ናይ ሕበር እላይ ሰበት ገባ ጅንስ ድራሰ ሰበት ገባ ናይ ሕበር ትህቱ እንተ ዘለዓቀምካ ዲቡ ትርዮ ላይ ናይካ እተይ ዓይነ ጅንስ ድራሰት መራ ግል ትጃገር ለቀድር ድሄራር ካብ ስኒግሊግስ ትለቀድር ግትረብካ ሰልፍ ካልእ ዕድል ናይ ሸቆል ረክቡቡ እሊ ዲብሊ ኣህተ ዋነ ክና ዓይነት ሸቆል ሓዝ ዘለየኮ ዲባ ማፅእ ሓያቸ ኣይዋ እትሊ ግትሽፈጋልብካኒ እሊ ሓር ልበለስ እንታ ዘ ልበሊስታት ሓዝያ ሰኣልኦ ወልሚታ እንታ ዲበአይ ዓይነት ጅንስ ድራሰት ተኣዳምዕ ወእተይ ትጃገር ወለንያትካ ተይ ክላ ሓፈስካው ክላ ቀረእካው ደስ ለልብላካ ጅዋ ከለሰማዕካ እሉ ግትረብካ ለኒ ዲባ ወለይ ሰነት ኩለን ለሕሰስ ለተሓርየን ሓር ናስአን ኣለካ ኣላያ ናስአን ሰበት ኣለካ ለናየን ምልውሎ ኣእምሩ ኣለካ ብለቲ ለመእተይ ናየን ኩለን ኣእምሩ ኣለካ ከዚ ድኢ ለናኣተንከብከ እንታ ለመስተቅበለን ነይትርአ መስተቅበለን ላዝም ግትረብካ ርየት ላኪን ለዓቅምካ ለይ ለእጅዞ ወይ ለደረጃትካ ለይ ትእጅዞ ምስላ እንተለቃድሮ እግል ቲጊስ ኣለብካ ንብሎም እሊ ቀንዲ ግልፋና ያለብየ ኣላታ ለኑ ለይት ቀድራ ሓረይካ ምንገቢ እታ ካልእይ ሰነት ኣቆንበትካ ጅግራ ኣላ ልክሕቶም እተቀድሩህ ኣለው ምስካ ኣሎ እንተ ሄኒ ተሓይስ እነብየልካ ማፅ ኣለካ እታ ግትጃግራ ቀይቀደርካ ምሽክለት መፀካር ናይ ትርፈት ግልምፃ ቀድር ናይ ሰነት ኣካረሞት ግልምፃ ቀድር ብዙሕ ኣላ ክዘ ሰልፍ ግትግባለባ ኣላታ ሓቁካ ትርዮ እንተለ ሽቆል ወላ ዓቀምካ ትርአ ውሓር ዝረክቦ ዕድላት ትርአ ዋላ ዓይነት ድራሰት በይ ደረጃ ለገይሰኒ ልትብሎ ሓርቲ ልትርዮ ሓቁ ወላ ዓቀም ለናይካ ወይ ለናይካ ደረጀት ፋም ዲባሕሰት ወደረጀት መትአያስ በለቱ
1: ኮይስ እሳ ዝግነ ተላለ እንታ ወሮም እና ሽባን ናይ ለምድርት ዲብል ለምድርት እንደደርሰው ዮም ሄን ግላ ምጅተማዕ ለድረሰዩ ምጅተማዕ ከድም ለለወሮት ሻብ ምነው ምንታይ ካሊ ምን መስኡልየት ዝረፍዓካ
0: እይ ሓየ እቲ ድራሰት መፃና ምንገብ ይብላ ከስ ዘሕና ድራሰ ሰበንታ ገለየና ንድርስ እንታ ግነፍስካ ልድርስ እባ እወል ሰበት የተእምረ ሽ መሳዓደት ኣዳም ትሓዘታ ሓር ግተእምረ ዝዋጀበካ መሳዓደት ኣዳም ይትሓዘት ይባ መሳዓደት ኣዳም ብልዲ ሂለኮ ድረስ ወደ ለልብላ ከበለች ዩ ካል መሳዓደት እዚ ምን ኣዳም ትፈላል ኣብካኒ ኩሉ ምስል ብኣካል ሃላ ትለውድ እዮ እዚ እተወልዋልኩም ስሉ ልግባ ሓር ላኪን እታ ግነፍስካ ክንወደለ ክተኣምር ብካ እትገበይ ላኪን እታ ግነፍስካ ንወደ ባ ገይሶ መስእላይ ዓቀበት ልግበአለ مو

0: ሰዓት 9 ኣኺሉ ፈነወና ንፍልም ኣለና። ዝኸበርኩም ተዓዘብትና ከመይ ተምስኡ ንሎሚ ዓርቢ 24 ሓምለ ዝተዳለወ ሃገራውና ሃገራውን ዜናታት ሒዝናልኩም ቀሪብና ኣለና። ንምክታልኩም ክሪ ዝዕድም ኣዲብ ዓብዴ ፍለማ ኣርእስተ ዜና። ስነ ስርዓት ቀብሪ ገዲም ተጋዳላይ ሚኒስተር ሰመረ ርእሶም ሎሚ ኣብ መካነ መቓብር ሓርበኛታት ኣስመራ ተፈጺሙ። ልኡኽ ኤርትራ ኣብ ጋና ዝተቓንዐ ፍሉይ ዋዕላ ባይቶ መራሕቲ ሃገራት ኣፍሪካ ብጉዳይ ጥዕና ተሳቲፉ። ዓመታዊ ፌስቲቫል ኤርትራውያን ነበርቲ ስካንዲኔቭያ ኣብ ከተማ ስቶክሆልም ብወግዒ ተኸፊቱ። ኣብ ዜናታት ውፅእ ኣሜሪካ ዲስክላቶ ንዘላ ገንዘብ ኢራን ዳግሚ ህንፀት ንመጥቃዕቲ ዝዓነዋ መራኸብ ከተቕንዖ ምዃና ኣጠንቂቓ። መንግስቲ ማሊ ኣንጻር ሽበር ኣብ ዘካይዶ ዘሎ ቃልሲ ግዳማዊ ደገፍ ከም ዘይደሊ ኣነፂሩ። ኣባል ሃገራት ኤሮፓዊ ሕብረት ኣብ ልዕሊ ሩስያ መበል 21 ዙርያ ኣገዳ ንምፅዳቕ ተሰማሚዐን። ዝርዝር ዜና። ስነ ስርዓት ቀብሪ ገዲም ተጋዳላይ ሚኒስተር ሰመረ ርእሶም ሎሚ 24 ሓምለ ኣብ መካነ መቓብር ሓርበኛታት ኣስመራ ብኸፍ ዝበለ ማዕርግ ተፈጺሙ። ንዝተዳለዉ ትሕዝቶ ዳናይ ተስፋዝጊ ክተቕርቦ እያ።
1: ስነ ስርዓት ቀብሪ ገዲም ተጋዳላይን ምኩር ዲፕሎማሰኛን ሚኒስተር ሰመረ ርእሶም ብናይ ክብሪ ሰልፍን ሰላምታን ተሰኒዩ ሎሚ 24 ሓምለ ሰዓት 10 ቅድሚ ቀትሪ ኣብ መካነ መቓብር ሓርበኛታት ኣስመራ ብኽብ ዝበለ ማዕርግ ተፈጺሙ። ኣብቲ ክቡር ፕረዚደንት ኢሳያስ ኣፈወርቂ ሚኒስተራት ዝርከብዎም ሰበስልጣን መንግስትን ግንባርን ከምኡውን ብኣሸሓት ዝቁፀር ህዝቢ ዝተሳተፎን ብኤሪቲቪ ብቐጥታ ዝተፈነወን ስነ ስርዓት ታሪክ ሂወት ስውእ ተነቢቡ። ኣብ 1976 ኣብ ህዝባዊ ሓይልታት ሓርነት ኤርትራ ዝተሰለፈ ተጋዳላይ ሰመረ ኣብ እዋን ሓርነታዊ ቃልሲ ካብ 1976 ክሳብ 1991 ኣብ ክፍሊ ህዝባዊ ምምሕዳር ወኪል ወፃኢ ጉዳያት ከምኡውን ሓላፊ ክፍሊ ስለያን ፀጥታ ናብ ሱዳን ድሕር ናጽነት ድማ ካብ 1991 ክሳብ 1992 ቀዳማይ ፀሓፊ ግዜያዊ መንግስቲ ኤርትራ ኣብ ሱዳን ካብ 1993 ክሳብ 1996 ኣብ ሚኒስትሪ ጉዳያት ወፃኢ ሓላፊ ጠረጴዛ ኣሜሪካን ኣህጉራውያን ውድባትን ካብ 1997 ክሳብ 2003 ኣምባሳደር ኤርትራ ኣብ ሕቡራት መንግስታት ኣሜሪካ ካብ 2003 ክሳብ 2006 ኣመሓዳሪ ዞባ ማእከል ካብ 2007 ክሳብ 2018 ሚኒስተር ትምህርቲ ከምኡውን ካብ 2018 ክሳብ 2025 ሚኒስተር ትምህርትን ኣምባሳደር ኤርትራ ኣብ ኢትዮጵያን ቀዋሚ ወኪል ኣብ ሕብረት ኣፍሪቃን ብምዃን ንሃገሩን ህዝቡን ብልዑል ተወፋይነት ዘገልገለ ሓርበኛ እዩ። ኣብቲ ኣጋጣሚ ብስም መንግስቲ ኤርትራ ፕረዚደንት ኢሳያስ ኣፈወርቂ ብስም ሚኒስትሩ ዞባዊ ምምሕዳራት ሚኒስተር ዓብደላ ሙሳ ብስም ሚኒስትሪ ጉዳያት ወፃኢ ሚኒስተር ዑስማን ሳልሕ ብስም ሚኒስትሪ ትምህርቲ ሚኒስተር ሓሊማ መሓመድ ብስም ስድራ ቤት ድማ ወዱ ራሚኤል ሰመረ ኣብ መቓብር ስውእ ኣኽሊል ዕምባባ ኣንቢሮም። ልዕሊ 50 ዓመታት ኣብ ቃልሲ ንሃገራዊ ናጽነት ምኽባር ልኡላውነትን ህንፀት ሃገርን ዘሕለፈ ውፉይ ዜጋን ኣብነታዊ ሓላፍን ስውእ ሚኒስተር ሰመረ ርእሶም በዓል ሓዳርን ኣቦ ሓሙሽተ ውሉዳትን እዩ። ገዲም ተጋዳላይን ምኩር ዲፕሎማሰኛን ሚኒስተር ሰመረ ርእሶም ብ21 ሓምለዩ ኣብ መበል 83 ዓመት ዕድሚኡ ኣብ ኣስመራ ብሕማም ተሰዊኡ።
0: ናብ ካልእ ዜና ምስ ንሰግር ልኡኽ ኤርትራ ኣብ ጋና ኣብ ዝተቓንዐ ፍሉይ ዋዕላ ባይቶ መራሕቲ ሃገራት ኣፍሪካ ኣብ ጉዳይ ጥዕና ተሳቲፎ። ካብቲ ቦታ ዝበፃሕና ትሕዝቶ መልክዕ ዜናዊ ፀብጻብ ተዋሂዱሎ ዳናይት ገብሪ ሂወት ክተቕርቦ እያ።
2: ብፈጻሚ ጉዳያት ኤምባሲ ኤርትራ ኣብ ኢትዮጵያን ቀዋሚ ልኡኽ ኣብ ሕብረት

0: ኣፍሪቃን ቁጠባዊ ኮሚሽን ኣፍሪቃን ኣቶ ቢንያም በርሀ ዝተመርሐ ልኡኽ ኤርትራ ብ22 ሓምለ ኣብ ኣክራ ጋና ኣብ ዝተካየደ መበል 20 ፍሉይ ዋዕላ ባይቶ መራሕቲ ሃገራት ኣፍሪቃ ኣብ ጉዳይ ጥዕና ተሳቲፎም። እቲ ዋዕላ ምድንፋዕ ፍትሒ ርትዓውነት ኣድማሳዊ ሸፈነ ጥዕና መብቃዕ ኤድስን ቲብን ምምሕያሽ ጥዕና ኣዴታት ከምኡውን ምቁፅፃር ኣብ ኣፍሪቃ ብፍሉይ ዝርከቡ ዘይተመሓላለፍትን ዝተጎስዩ ትሮፒካዊ ሕማማትን ብዝብል ቴማዩ ተኻይዱ። ልኡኽ ኤርትራ ኣብ ዘቕረቦ መደረ ንተመክሮ ኤርትራ ኣብ ምርግጋፅ ርትዒ ኣብ ኣገልግሎት ጥዕናን ምምሕያሽ ጥዕና ኣዴታትን ህፃናትን ዝምልከት መብርሂ ሂቡ። ኤርትራ ንጥዕና ከም መሰረታዊ ሰብኣዊ መሰል ከም እትወስዶ ኣብ መትከል ማሕበራዊ ፍትሒ ተመርኪሳ ድማ ኣብ ኤርትራ ነፍሲ ወከፍ ዜጋ ብስማዊ ክፍሊት ወይ ብነፃ ዓይነታዊ ክንክን ጥዕና ከም ዝረክብ እቲ ልኡኽ ገሊጹ። ብተወሳኺ ኣብዚ እዋን እዚ 80%ዊት ካብ ህዝቢ ኤርትራ ካብ ዝነብረሉ ከባቢ ኣብ ውሽጢ 10 ኪሎ ሜትር ኣገልግሎት ጥዕና ከም ዝረክብ ኣብዚ ኮም ማእከል ዝገበረ ስርዓተ ጥዕና ድማ ወከልቲ ጥዕና ዓብ ተራ ከም ዘለዎም ኣረዲኡ። ኤርትራ ርኡይ ምዕባለ ካብ ዘመዝገበትሉ ዓውድታት ጥዕና ኣዴታትን ህፃናትን ምዃኑ ዝሓበረት ልኡኽ ኣብ 2022 ኣስታት 83%ዊት ዝነበረ ክንክን ቅድሚ ሕርሰ ኣብ ማእከላት ጥዕና ኣብ 2025 ናብ 87%ዊት መጠን ኣብ ማእከል ጥዕና ዝሓርሰ ኣዴታት ድማ ካብ 73%ዊት ናብ 85%ዊት ከም ዝበረኸ ሓቢሩ። ልኡኽ ኤርትራ ኣብ መወዳእታ ኣስታት 98%ዊት ህፃናት ስሩዕ ክታበት ከም ዝረኽቡ ብምንፃር ከም ውፅኢት ናይዚ ሞት ኣዴታትን ህፃናትን ኣዝዩ ከም ዘንቆልቆለ ኣፍሊጡ።
1: ዓመታዊ ፌስቲቫል ኤርትራውያን ነበርቲ ስካንዲኔቪያ ትማሊ ኣብ ስቶክሆልም ሾደን ብዓብ ድምቀት ተኸፊቱ። ካብቲ ቦታ ዝበፅሓና ትሕዝቶሎ ፊልሞ ዘዊ ከቕርበ እዩ።
2: መበል 28 ዓመታዊ ፌስቲቫል ኤርትራውያን ነበርቲ ስካንዲኔቪያ ፅንዓትና ዋሕስና ብዝብል ቴማ ብኣምባሳደር ኤርትራ ሪፓብሊክ ኢጣልያን ተንቀሳቀሳ ኣምባሳደር ኣብ ሽወደንን ኣቶ ፍስሐ ፅዮን ጴጥሮስ ብሓሙስ 23 ሓምለ ብወግዒ ተኸፊቱ። ኣብቲ ኩለን ኤርትራውያን ኮማትን ማሕበራትን ዝተሳተፍኦ ንሓድነትን ህዝብን ዘይተንበርካኽነቱን ከምኡውን ንኤርትራዊ ባህልን ክብርታትን ዘንፀባርቕ መኽፈት ስነ ስርዓት ባንዴራ ኤርትራ ብክብሪ ኣብ ዝተዳለወላ ዘንጊ ተሰቒላ። ኣብ ወንበር ኣዋሃዲት ሽማግለ ሃገራዊ በዓላት ኣቶ ኣለም ተክለ ጊዮርጊስ ፌስቲቫል ኣብ ውሽጢ 28 ዓመታት ዝሓለፎ መድረኻት ዘረኣዮም ምዕባልን ዘጋጠሞ ብድሆታትን ብምጥቃስ መድረኽ ምውርራስ ታሪክን ባህልን ከምኡውን ባይታ ሃገራዊ ሓበንን ኩርዓትን ከም ዝኾነን ከም ዝቕፅልን ገሊፆም። ኣቶ ኣለም ኣስዒቡ ሕልሚ ምውናን ኤርትራዊ ኣዳራሽ ኣብ ሽወደን ተጋ ሂዱ ህዝቢ ኣብ መጻእናተይ ኣብ ዝብሉ ኣዳራሽ ፌስቲቫሉ ንኽፅምብል ዝተጀመረ ምእካብ ክፍሊት ክስስንን እቲ መስርሕ ክቀላጠፍን ፀውዒት ኣቕሪቦም። ፌስቲቫል ኤርትራውያን ነበርቲ ሃገራት ስካንዲኔቪያ ማሕበረ ኮማት ሃገራውያን ውዳበታትን ከተማታትን ዘቐምኦን ነጋድያን ኣገልግሎት ዝህብ ልዕሊ 15 ዳሳት ሰሚናር ብላዕለዋይ ወኪል መንግስቲ ኤርትራ ሞያዊ ኣስተምህሮታት ስእላዊ ምርኢት ብኤርትራውያን ትካላት ዝቐርብ ባዛር መሸጣ መጻሕፍቲ መዛናግዒ ህፃናት ከምኡውን ካብ ኤርትራ ዝመፀት ጉጅለ ባህልን ካብ ወፃኢ ዝተኣኻኸቡ ስነ ጥበባውያንን ዘቕርቦ ባህላዊ መደባት ዘጠቓለለ እዩ። መበል 28 ዓመታዊ ፌስቲቫል ኤርትራውያን ነበርቲ ስካንዲኔቪያ ክሳብ ሰንበት 26 ሓምለ ክቕፅል እዩ።
1: ዞባ ጋሽባርካ ኣብ ሃገራዊ ፌስቲቫል ኣቕሪብዎ ዘሎ ትሕዝቶ ንዕቑር ባህላውን ቁጠባውን ፀጋታት ዘንፀባርቕ ምዃኑ ተሓቢሩ። ወኪል ኤሪና ቅዳዊ ተወልደን መልክዕ ፀብጻብ ዘዳልዎ ትሕዝቶ ኣሎ ያሲን ሳሌሕ ከቕርቦ እዩ።
3: ዞባ ጋሽባርካ ኣብ ሃገራዊ ፌስቲቫል 2016 ኣቕሪቦ ዘሎ ትሕዝቶ ንዕቑር ባህላውን ቁጠባውን ፀጋታት ዘንፀባርቕ ምዃኑ በጻሕትን ወደብትን ገሊፆም። ካብ ውሽጢ ሃገርን ወፃእን ዝመፁ በጻሕቲ ኣብ ዝሃብዎ ሓበሬታ እቲ ቐሪቡ ዘሎ ትሕዝቶ ኣብ ሓደ ቐፅሪ ምስ ያታዊ ባህሊ ኣነባብራ ሕብረተሰብ ባህርያውን ሰብ ሰርሖን ፅጋታት ከምኡውን ዝተፈላለየ ወግዕታትን ቅርስታትን ክላለዩ ከም ዝሓገዞም ኣብሪሆም። ንሃገራዊ ፌስቲቫል ዝምጥን ቀረብ ንምግባር ክልተ ኣዋርሕ ዝወሰደ ምድለዋት ከም እተገብረ ዝጠቐሰ ኣቦ መንበር ሽማግለ በዓላት ዞባ ጋሽባርካ ኣቶ ኢድሪስ ሳልሕ ብወገኑ ኣብ ያታዊ ትልሂትን መሳርሒታት ሙዚቃን ንብሄራት ኩናማ ናራ ብዳውየትን ትግረን ዝውክል ትልሂታትን ህርመት መሳርሒታት ሙዚቃን ኣብያታዊ ድኮና ኣባይትን መነባብሮን ድማ ንብሄራት ትግረ ትግርኛ ኩናማ ናራን ብዳውየትን ዘንፀባርቕ ትሕዝቶታት ከም ዝቐረበ ሓቢሩ። ብዘይካዚ ኣብ ጥንታውያን ኣግራብን ህንፃታትን ምንጪ ቁጠባዊ ዕብየት ናይቲ ዞባ ኣብ ዝኾኑ ፀጋታት ዘተኮረ ስእላውን ነዋታውን

0: ትርኢትን ከምኡውን ብቋንቋታት ኩናማን ብዳዊትን ኣፋዊ ያታታት ዘጠቓልል ትሕዝቶ ኣካል ናይቲ ምርኢት ከም ዝኾነ ኣርድዩ ኣባላትን ሓለፍትን ኮሚተታት ድማ እቲ ትሕዝቶ ምስ መሓውራት ምምሕዳርን ሕብረተሰብን ብምውሃድ ብመፅናዕትን ዳህሳስን ዝተዳለወ ምዃኑ ብምጥቃስ ካብ በፃሕቲ ሃናፂ ርእቶታት ከም ዝረኸቡ ገሊፆም።
1: ኣብዚ በዓን ሰባ ሎሚ ዓመት መበል 28 ግዜኡ ዝካየድ ዘለዎ ወፍሪ ተምሃሮ ንልምዓት ኣድማዕ ንጥፈታት ምዕቃብ ማይን ሓመድን ይሰላሰል ከም ዘሎ ወኪላት ኤሪና ሓቢሮም። ኣዋሃድ ናይቲ ወፍሪ መምህር መለስ ቀለታ ኣብ ዝሃቦ ሓበሬታ በዚ ካብ 6 ሓምለ ክሳብ 17 ሓሰር 9 ንኡስ ዞባታት ኣብ ዝቆም 44 ነቕጣታት ዝካየድ ዘሎ ዕማም 7500 ተምሃሮ ብ232 መምህራን ክኢላታት ሕርሻን ኣጋር ሃካይምና ተኣልዩ ይነጥፎም ዘሎ ብርሂቦም። እቲ ዝዕመም ዘሎ ስራሕ ምስራሕን ምፅጋንን ዛላታትን ከትርታትን መኮስኳስ ኣግራብ ምኩዓትን ፈልሲ ዝኸውን ጎዳጉድን ምትካል ፈልስታትን ከም ዘጠቓልል ብምጥቃስ ልዕሊ ፍርቂ ሚልዮን ፈልስታት ምትካል መደብ ከም ዘሎ ኣረድዮም። ካብ 994 ደረጃ ሃገር ዝትግበር ዘሎ ወፍሪ ተምሃሮ ልምዓት ሓመድን ማይን ብምዕቃብ ባህርያዊ ፅጋታት ምስሳንን ከምኡውን መደባት ምግራብን ዳግመ ምግራብን ንምድንፋዕ ዝትግበር ዘሎ ወፍሪ እዩ። ኣብ ሃገራዊ ፌስቲቫል 226 ዝሳተፍ ዘሎ ጉጅለ ዞባ ደቡብ ሎሚ ኣብ ሰዓታት ቅድሚ ቀትሪ ኣብ ቀፅሪ ኤክስፖ ናይ ፅሬት መደብ ወዲቦ። እቲ ኣስታት 270 ኣባላት ዝሓቆፈ ጉጅለ ነስጉምቲ ዝወሰደ ኣብ ናይ ፅሬት ስራሕ ንዝተዋፈረ ኣዴታት ምሕጋዝ ከምኡውን ናይ ፅሬት ባህልን ምኩስኳስ ከም ዝኾነ ወደብቲ ገሊፆም። እቲ ስራሕ ህልናዊ ዕግበት ከም ዝፈጥረሎም ዝሓበሩ ተሳተፍቲ ብወገኖም ፅሬት ኣብ ዘለካዮ ክትግበር ዘለዎ ስለዝኾነ ነፍሲ ወከፍ ዜጋ ክስዕቦ ተላብዮም። እዚ ከምዚ ኢሉ እንከሎ ኣብ ቀፅሪ ኤክስፖ ኣብ ስራሕ ፅሬት ተዋፊረን ዘለዎ ኣዴታት ናይ ቁርስ መደብ ተኻይዱ። ዝኽርኩም ተዓዘብቲ ስዕብ ዜናታት ወፃኢ ደጊምና ንምክታልኩም ብክብሪ ንዕድም። ኣሜሪካ ድስክላቶ ንዘላ ገንዘብ ኢራን ዳግመ ህንፀት ምጥቃዕ ተዝዓንዋ ንግዳዋይ መራኸብ ከተቕንዑ ምዃና ኣጠንቂቓ። እዚ ዝተገልፀ ሓለዋ ሰውራ ኢራን ኣብ ዞባ ማእከላይ ምራቕ ኣብ ልዕሊ ዝርከብ መደበራትን ርብሓታትን ኣሜሪካ ዘካይዶ ናይ መሰል ግብሪ መጥቃዕቲ ድሕሪ ምስፍሑ እዩ። ሚኒስተር ጉዳያት ወፃኢ ኢራን ዓባስ ዒራቅጂ ኣሜሪካ ንገንዘብ ሃገሩ ኣብ ካልእ መዓላታት ክተቕንዖ ምእማታ ቅልውላዊ ዞባ ማእከላይ ምራቕ ብዘተን ምዕራፍ ድሌትን ተበግሶን ከም ዘይብላ ዘነፅር ምዃኑ ኣብርሂቦም። ኢራን ከተቕርቦ ፅንሐት ናይ ሰላም እማምታት ደስ ኪሉ ዘሎ ገንዘባ ክልቀቕ ዝጥልብ ነጥብታት ዝርከቦ ምንባሩ ይጥቀስ። እዚ ከምዚ ኢሉ እንከሎ ኣሜሪካ ናብ ሎሚ 24 ሓምለ ኣብ ዘጉ ሕለይቲ ኣብ ልዕሊ ዝተፈላለዩ ዕላማታት ኢራን ከቢድ ደብዳባ ኣካይዳ። ማእከላይ እዚ ትሕቲ ቅርፂ መራኸቢታት ትካላት መፍራእ ኣፅዋርን ድሮናትን ኢራን ካብ ቀንዲ ዕላማታት ናይቲ መጥቃዕትታት ምዃኖም ተገሊጹሎም። ሓለዋ ሰውራ ኢራን ብወገኑ ኣብ ኩዌት፣ ባሕሬን፣ ዒራቅ፣ ዮርዳኖስን ካልኦት ሃገራት ዞባ ማእከላይ ምራቕን ኣብ ልዕሊ ዝርከብ መደበራት ኣሜሪካ ዘካይዶ ናይ መልሰ ግብሪ ደብዳብ ብዝሓይሊ መልክዑ ቀፂልዎም። ምዝብ ዝተኣሳሰር ዋጋ ነዳድብ ዕዳጋታት ዓለም ድሕሪ ወርሒ ጉንበት ንፈልማ እዋን በርሚል ናብ ልዕሊ $100 ከም ዝደየበ ፀብጻባት ሓቢሮም። መንግስቲ ማሊ ኣንጻር ሽበር ኣብ ዘካይዶ ዘሎ ቃልሲ ግዳማዊ ደገፍ ከም ዘይደሊ ኣነፂሩ። እዚ ዝተገልፀ ኣሜሪካ ኣብቲ ጉዳይ ናይ ምሕጋዝ ጥለብ ከም ዘቕረበት ድሕሪ ምቅልሑ እዩ። ዛጊት ካብ ኣሜሪካ ዝመፁ ወግዓዊ ሕቶ ከም ዘየለ ዝተቐሰ መንግስቲ ማሊ ሽበራ ንምክላስ ምትሕባር መሻርክቲ ሃገራት እምበር ግዳማዊ ምትእታው ከም ዘይደሊ ኣረድዩ። ማሊ ሽበራ ንምክላስ ምስ ኒጀርን ቡርኪናፋሶን ሓበራዊ ወታደራዊ ሓይሊ ኣቒማ ከም ዘላን እቲ ወፍሪ እወታዊ ኣበርክቶ ይርከቦ ከም ዘሎን እያ ትሕብር። ፈረንሳ ሽበራ ንምቅላስ ኣብ ማሊ ኒጀርን ቡርኪናፋሶን ከተካይዶ ፅንሐት ወታደራዊ ወፍሪ ነቲ ዝድሊ ዕላማ ከይወቕዐ ከም ዘብቅዐ ዝዝከር እዩ። ኣባል ሃገራት ኤሮጳዊ ሕብረት ኣብ ልዕሊ ሩስያ መበል 21 ዙርያ እገዳ ንምፅራቕ ኣብ ስምዕ ከም ዝበፅሐ ገሊፀን። እተን ሃገራት በቲ ጉዳይ ካብ ፈለማ ሰሙን ናይ ዝሓለፈ ወርሒ ሰኒ ክዘራርባ ድሕሪ ምፅናሕን ትማሊ 23 ሓምለ ኣብ ናይ መወዳእታ ምርዳእ ከም ዝበፅሐ ሓቢረን ዘለዋ። እዚ ሓድሽ እገዳ ንፅላት ፀዓት ምግፋፍ ዓሳን ፊናንሳዊ ኣገልግሎታትን ሩስያ ዘነፃፀረ ኮይኑ ልዕሊ 30 ተወሰኽቲ ባንክታት ተኣጊዶም ኣለዉ። እስጉምቲ መቐፀልታ ናይቲ ኤሮጳዊ ሕብረት ቁጠባኣ ንምርማስ ከካይዶ ፀንሐ ምንቅስቃስ ምዃኑ ዝኽስሰት ሩስያ መልሰ ግብሪ ከም ትበሉ ኣነፂራ። ኤሮጳዊ ሕብረት ኣቐዲሙ ኣብ ልዕሊ ሩስያ ዝፀቕኦ ናይ 20 ዙርያታት እገዳ ኣብ ቁጠባ ሃገሩ ወለታዊ ሳዕቤናት እኳ እንተገበረ ነቲ ዝድሊ ዕላማ ክወቅዕ ከም ዘይከኣለ እዩ መንግስቲ ሩስያ ዝሕብር። እቲ ሕብረት ካብ 222 ዘቕፅል ዘሎ ኩናት ዩክሬን ብዘተን ምዕራፍ ተበግሶ ይውስድ ከም ዘየለዩ ዝወቅስ። ሰራዊት ሶማልያ ኣብ ዝሓለፈ ሳለስቲ ማእኸላይ ሸነኽ ሃገሩ ብዘካየዶ ስርሒት ብውሕዱ 18 ኣባላት ዕጡቅ ጉጅለ ኣልሸባብ ከም ዝቐተለ ኣፍሊጦም። በቲ ኣብ ኣውራጃ ሂራን ዝተኻየደ

ስርሒት ልዕሊ 20 ኣባላት ናይ ተሽበራዊ ጉጅለ ከም ዝቆሰሉን ብርክት ዝበለ ማዓስከራት ከም ተቆፃፀሮም ውን ተሓቢሩሎም። ሰራዊት ሶማልያ ኣብ መወዳእታ ዝሓለፈ ወርሒ ሰነብ ዘካየዶ ደብዳብ ነፈርቲ ብውሕዱ 35 ኣባላት ኣልሸባብ ከም ተቐትሉ ምግላፁ ዝዝከር እዩ። እቲ ሰራዊት ኣብ 226 ኣንጻር ኣልሸባብ ዘካየዱ ስርሒታት ብዓይነት መጠንን ኣስፊሕዎ ከም ዘሎ ፀብጻባት የረድዎ። ሽበራዊ ጉጅለ ኣልሸባብ ንልዕሊ 20 ዓመታት ቀንዲ ፀጥታዊ ስግኣት ሶማልያ ኮይኑ ከም ዘሎ ይፍለጥ። ግሪክ ወታደራዊ ዓቕማ ንምዕባል ካብ እስራኤል ዋጋ 4 ቢልዮን ዶላር ኣፅዋር ክትሽምት ምዃኑ ሓቢራ። እዚ ኣብ ውሽጢ 3 ዓመታት ከም ዝትግበር ዝተገልፀ መደብ ስርዓተ ምክልኻል ሚሳይል ነፈርቲ ኩናትን ድሮናትን ከም ዘጠቓልል ሚኒስትሪ ምክልኻል ግሪክ ገሊጹ። እቲ ውጥን ኣካል ናይቲ ሃገሩ ወታደራዊ ዓቕማ ንምድንፋዕ ዝስሊዓቶ ዘለ 28 ቢልዮን ዶላር ከም ዝኾነ እቲ ሚኒስትሪ ፍሊጡሎም። ኣስጣት 3.5 ሚታዊት ካብ ጃምላ ሃገራዊ እቶታ ንፅላት ምክልኻል ትስልዕ ዘላ ግሪክ ክሳብ 236 ኣብ ዘሎ ግዜ ኤፍ 35 ዝዓይነትን 40 ነፈርቲ ውግእ ካብ ኣሜሪካ ክትሽምት መደብ ኣለዋ። እዚ ከምዚ ኢሉ እንከሎ እቲ ወታደራዊ መደብ ብጉዳይ ባሕሪ ኤዥያንን ምብራቃዊ ማእከላይ ባሕርን ምስ ቱርክን ንፅንሐ ዘይምቅዳው መሊሱ ከኽርሮ ከም ዝኽእል ይእመት። ኣብ ሰፊሕ ክፋል ፈረንሳ ተኸሲቱ ዘሎ ሓደጋ ባርዕ መሮር ከቢድ ኣካባብያዊ ክሳራታት ይውርድ ከም ዘሎ ተገሊጹ። በቲ ባርዕ ዛጌት ልዕሊ 35,000 ርብዒት ኪሎ ሜትር ጫካ ክህመኹን ከሎ ልዕሊ 20,000 ሰባት ከም ተመዛበሉ ሰመዝ ፈረንሳ ሓቢሮም። ደቡባውን ምዕራባውን ክፋል ፈረንሳ በቲ ሓደጋ ብከቢድ ተሃስዮ ከም ዘሎ ዝተቐስቶም ሰመዚ ኣብቲ ከባቢ ተኸሲቱ ዘሎ ቁትር ዋዒ መሊሱ የጋድዶ ከም ዘሎ ኣረድዮም። ነቲ ባርዕ ንምግታእ ብርክት ዝበላ ሄሊኮፕተራት ዝሳተፈኦ ዘለዋ ሰፊሕ ስርሒት ይካየድካ እንተሎ ኣብ ትሕቲ ቁፅር ክኣቱ ከም ዘይከኣለ ተገሊጹ። ኣብቲ ሃገር ብውሕዱ 160 ሓደጋታት ባርዕ መሮር ኣጋጢሙ ከም ዘሎ ዝጠቐሱ ፀብጻባት ነዚ ሳልስቲ እዚ ብዝሓይሊ መልክዑ ክቕፅል ከም ዝኽእል ኣሚቶም ኣለዉ። ኣብ ፈረንሳ ጥራይ ዘይኮነ ኣብ እስፓኛ፣ ኢጣልያ፣ ግሪክን ፖርቱጋልን እውን ቁትር ዋዒ ዘሰዕቡ ሓደጋታት ባርዕ መሮር ኣጋጢሙ ከም ዘሎ ይጥቀስ። ኣብ ሰፊሕ ክፋል ኤውሮጳ ተኸሲቱ ዘሎ ቁትር ዋዒ ኣብ ዝሓለፈ ቅረባ ዓመታት ካብ ተመዝገበ ተመሳሳሊ ትርዮ እቲ ዝለዓለ ምዃኑ እዩ ፀብጻባት ሜትሮሎጂ ዝሕብሩ። ዜናታት ምዛም ኣርሳት ዜና ክደግመልኩም። ስነ ስርዓት ቀብሪ ገዲም ተጋዳላይ ሚኒስትር ሰመረ ርእሶም ሎሚ ኣብ መካነ መቃብሪ ሓርበኛታት ኣስመራ ተፈፂሙ። ልኡኽ ኤርትራ ኣብ ጋና ብዝፀቓንዐ ፍሉይ ዋዕላ ባይቶ መራሕቲ ሃገራት ኣፍሪካ ጉዳይ ጥዕና ተሳቲፉ። ዓመታዊ ፌስቲቫል ኤርትራውያን ነበርቲ ስካንዲኔቪያ ኣብ ከተማ ስቶክሆልም ብወግዒ ተኸፊቱ። ኣሜሪካ ድስክላቶ ንዘላ ገንዘብ ኢራን ዳግሚ ህንፀት ብምጥቃዕቲ ዝዓነዋ መራኸብ ከተቕንዖ ምዃና ኣጠንቂቓ። መንግስቲ ማሊ ኣንጻር ሽበራ ኣብ ዘካየዶ ዘሎ ቃልሲ ግዳማዊ ደግፍ ከም ዘይደሊ ኣነፂሩ። ኣባል ሃገራት ኤውሮጳዊ ሕብረት ኣብ ልዕሊ ሩስያ መበል 21 ዙርያ ኣገዳ ንምፅዳቕ ተሰማሚዐን። ባርከ ዝኽልኩም ተዓዘብቲ ነሳዕ ዝተዳለዉ ዜናታት ኣብ ሰዛዚምለዉ ስለምክታልኩም ነመስግን። ምስተረፍ መደባትና ንሓድገኩም ወገና ሰናይ ምሽት።

ጥበብ ኣተዓባብያ ደቅና ንደቅና ብምሉእነት እናዕብየሉ ምዕቡል ሜላታት ዘጠቓለለት ኣብ ውሽጢ ሃገርን ወፃእን እትርከቡ ወለዲ እተገልግል ሓዳስ መፅሓፍ ተዘርጊሓትልኩም ኣላ። ጸሓፊ ጴጥሮስ መንግስ። ጥበብ ኣተዓባብያ ደቅና።

መደብና ትራን ኣብ ሰሙን እዙ ንኡስ መደብና ዓለም ስነ ጥበብ ብዛዕባ ኣብ ፋሽን ዓለም ዘለዎ ኣልባሳት እያ ገለ ክትብለና መሪፃ ዘላ። ኣልባሳት ዝተፈላለዩ ለውጥታት እናገበሩ ብዝተፈላለዩ ነገራት ተጸልዮም በቲ ንኹነታት ዝምጥን መንገዲ ተሰሪሖም ይቐርቡ እዮም። ወቕቲ እውን ሓደ ካብቶም ንኣሰራርሓ ኣልባሳት ዝጸልዎ ረቕሓ እዩ። ኣብዚ መደብ እውን ብዛዕባ ወቕታዊ ኣከዳድና ፋሽን ከመይ ይመስልን እቶም ዝሰርሑ ክዳውንቲ ኸ ከመይ ዝመስሉ እዮም ዘላለዩ ትሕዝቶ ይኸውን።

ንኡስ መደብ ናዳሳስና ብዛዕባ ፍሉያት ገዘፍቲ ኣኻውሕን እምባታትን ይክቐርበልና እቲ ፍሉይ ጽባቐኦም ብሳይንስ ክተረድእ ዘይከኣሉን ተዓዚብካ ክን ንተፈጥሮ ክተድንቕ ካብ ዘኽእሉካ ቦታታት ዝዳሰሰ እዩ ክኸውን ትሕዝቱ። ዕድመ ጸጋ እዩ፣ ንእስነት ድማ ዕዳ እዩ ዝብሉ ሓረጋት ልሙራት ኣባህላ ሕብረተሰብናዮም። ናይ ሎም ሰሙን ንኡስ መደብና ፍኖተ ህይወት እምበኣር ንተመክሮ ህይወት ወዲ 18 ዓመት ክድስ ዘለናያ ምክታል ናባኹም ተኸታታሊት ፊልም ሳውን መበል 24 ክፋል እውን ካብ መደባትናያ ብተወሳኺ ዝተፈላለዩ ዜማታትን ከምኡ ውን ኣዛኒት ዝበልናዮም ቪድዮታት እውን ከም ኣካል ትሕዝቶ መደብና ትራን ዝሰሙር ዝዮም ሞ ንክትከታተሉ ብክብሪ ንዕድም። መደብና ትራን ቀዳም 25 ሓምለ ልክዕ ሰዓት 2 ፈረቓ ድሕሪ ቀትሪ ድግማ ሓሙስ 30 ሓምለ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን

0: ሓቅኻን ዲኻ
1: ወዮ ዝበልካ ንስ ስድራ ኸይዱ እዮም። እቲ ቆዋ ሓሚቕና ቆልዓ ድማ ተራትና ባሃልቲ እዮም።
0: ሓለፉኡ ድኣ
2: ረኺብካ ሰበሶ
3: ኣቡናይ ድሓን እዩ
2: ድሓን እዩ እቲ ሓሳብ ድሓን መዓልቱ ምስኣኸለ ትፈልጦ
3: ረግረ
0: እንታይ ያበረ ንዓይ ንዳየር ተሓስዩ ምዝንመን ይኽህባ
4: ጋ
5: ወይለይ ወይለይ ወይለይ ኣይከውንን ኢሎም ኸ እንተበልክዎ ግደፎ ንዓይ ከልዮም ንመን ክብዋ ደልዮም ኢልካ ሃንባ ከምኡ የለን
0: ለኸፍከፍ ናይ ማንዛኻ ግንከፊኡ ንብለካ ኣሎ
5: መትገብሮ ዶ ክነግረካ
0: ግርም
5: ሽማይ ናበይ ዶኸይዲ ኣብዛ ዓዲ እንዲ ዘሎ ረኺብካ ዘይተዘራርቡ
0: ኣበይ ስክተርፉ እዩ ዋልካ ዳ ብሕሜት ምውዓል ኣብ ዘይከፈቱ ኮይና ዘላ
6: ኣነ ብርሃዶ ሰርዕድሚ ባሬድዩ ክንዝ ዘለፋ
0: ኣብ ምንታይ ዝመሰለ ጎበዝ ንጓልካ ምትራፍካ ሰኒፍካ ኣብለካ ኣሎ
7: ብለለይ ይባ ኣንታ ናበይ ከዳ ኣቢሉ
4: ዋ ድዒ ከርክበካ ሕለፍ ኢሉኒ ምንዲ ፀኒሕ
7: እንታይ እዮ ሞት ሓጊዘ ምበኸይ ሃርሞ
8: ኣቦ ኸሲ ንዳየር ንዓይኖም ክሓትሉ ካንጠርሾም ድኦም ምሕራ ኢሎሞ
9: እንዳይ ኣብርሃ ይፈተውን ኣቕቢፆ
8: ዓይኖም እውን ኣቕቢፀ እያ
9: ብኣምሆ ንዳየር ረኺባ ሕኒን ንግዳትሉ
5: ሰብ የብላን ኢሉ እንዳኣሉ ዓጀው ዝብል ዘሎ
3: እንኳ ዓባይ ሰማዓቶ
5: ዋ እንተ ሰምዐቶ ኸ እንታ ትገብር ኸ
3: ዋ ኣብ ኢዳይ ውዕሎ ብዘረባ ሓለፈሉ በሎ
0: ንስኹም ከለኹም ምኸመ ጌርካ ይ ሰላም ጌርካ ቤትካ ዝ
5: እ እንታ ኣቢስና
0: ንስኹም ዘይትብስ ወረሉ
5: ዳይተኸ እንታይ ድኻ ደሊኻ
0: ኣነ ዳየር ኣነ መን ምዃነይ እንተዘየርአኩም ኣይዓነን የብለካ
3: ወዲኸ ፈላኸ
0: ወዲ ርዓኸ ኣባል
5: ካዘ

0: ሳላ ምርቃኸን እዩ
1: ብቐንዱ ዳ በዓልኻትኩም ነቲ ናትካ ራሕሲ ናታ ተወሲኽዎ
2: ድሓንዲኻ
3: ኣዲ ላዕብ ድሓንዲ ክንዝልዎ ሳብዝሕክን ድሓኒ እንታይ ኣለና ዲ
1: ዋላ ደለና ሰይብልና ኣጋይሽ ኣለዉና
3: ናይ ድሓኒ ግበሮ
1: ድሓኒ ኣብቲ ካልእ ከይንለውሶ ሲ ምጥዓም ኣብድና እዩ ዝንለውሶ ዘለና
3: ኣደ ክትዕልላ እንዲኻ ዘይደለኸ
1: ዘረባ ከያዳ እዩ ዓይነም ጓለይ
3: ዕላል ከይከደክ እንተደሊኻን ከም ፍቓድክን ይኹን
1: እወ ምስ ሰብ ክቐስ ኢል ክትሰሚዐ ዛ ጓለይ
3: እሞ ሕግዘክን ዶደ
1: ድሓ
3: ፋሉ ደፍዳኣ እንታይ ግበርኪ ዘይሕግዘክ
1: ዳዳ
3: ሕጂ ስወዲአ እየ ከዓ
1: ኣቲ ዳይ ኣቦ ክደ ዝሰምዕ ዘለኹ
4: ኩሉ ዘረባኻ በፂሐ እየ
2: ንፃኻ ታሞ ክትገብር ኢኻ
4: ብንቡር ክንዝሓተትኩካ ስምቢ
2: ብውብል ጠንጡዶታ ጓል ኣይበካኒ
4: ኣይገልፎን ይብለካ ኣለኹ ኣነ ዳይር ወደ ርዓይ ኣይኮንኩን ከዓ
2: ኪርስምካ ተሓጠም እዮ
4: ካትመንግላሃንዓይ
2: ንጓሊ ንኸብካ ማለት ካብ ዕራይ ጠማም ፅባይ
4: በዛ ስረይ ከርእካ
2: የብለኣብይኣል ይበሃል ኩን ትፈልጥ በሉ ሎሚ ጓል ትረኽባ ፅባሕ ኣይትረኽባ
4: ዘረብኣይ ከም ፀል ፈልጥ እየ
5: ዳየር ሎም ስካ ነበይ ኣብ ቅድሚ ዓይነ ኣይፀረካን እ
4: ጓሊ ክትኽበሪ
5: ተዘይከበርኩኸ
4: ትልጣጥ
5: እዩ ኣርሓ ዓበይቲ ንዓበልከ ባይታ ክከዓወ ዝደለካይ ንዶም ዘለዋኸ ኬድ ኬድ ከም ፍርከ ተባቢ ከይጠምተኒ ተዘየለ ግን ንዓቕረ ዘውዕለ ከውዕለና እዩ ኪድ ዓይነ ከተባቢ ከይጠምተኒ ሙሽሙሽ ዓጢነ ኖቦይ ይትረፍሎም ቅድሚ ዓይነይ ትንፀይ ዓይነ ከይተንፍረሉ ብድሕሪ እውን ሓንቲ ከይትመ
2: በልዋዓላባ ዋዓላ
6: ሓዝወድ
5: ኪድ ዓይነ ከተባቢ ከይጠምተኒ
7: ሙሽሙሽ
5: ዓጢነ
7: ከምዚኣ ትሓይሽ
6: እንታይ ዝበለ ሰይጣን ሰሪሮ እንታይ ከመይ ከመይ ድኾን ደሎ
2: ዘለካ ፀጊቡ ሞትከም ዓዳን ደጊ ተመስገን ተመስገን ዓይኑ ጓል
6: እዛ ህንታ ኣነ ከዓ እኮ ካሓልፋ መገዲ ምስ ረኣኽዎ ሲ ገለስ ዘሊሎ ኢለኩ ይመፅ
2: ወዲ ሃብካን ኢልካ
6: ዘረባ እንታይ ዝበሎ ውርደት እዩ
5: ሰብኣይ ዘይብለስ ግዜ ዓራቕ ሰብኣይ ኮይኑ ዳርካ
0: ኣደ ደኺምክ ዲ ክዳ ጎቦ ኹንኪ
3: እዎ ደኺመ ደኺመ ሽማይ ወደ
0: ኣይ ከዓ ተደራሪብክንኸውን
3: እወ እንታይ ደኣ
0: እንታይ ዝበሎ ስቱር ምሽብሻብ ዳኣሉ ዝካየድ ኣሎ ዘገርም
3: እዩ ካባ ከምዝኸወሉ መንታይ ምስጢር ኣለዎ እዩ
8: ንዋይ ዘደይ ሞ ዘይትነግርና ዳ
3: ክነግረኩም ዘይነግረኩም መንታይ ኣለዎ ነግረኩም ከም ትደልዩ
0: ገርሚር ንትደ
3: ቀንዲ ኢልኩም ክትሰምዖ ወይ ከምዞም ደቂ ድሓ ኣይታወኹም
8: ምንጋርክ ዘይተርፈ ክዓ ሕጂ ዘይትነግርና
3: እንታይ እሞ ከባ ከም ዝኽወል ምስጢር ኣሎ እዩ እባ ክነግረካ እንዳኣቦ ካብ ራሃሲ ዕንፀይ ተብፂሕካ ዶ
0: ጊሓትኩም ደገሲ ኢና
3: ግርም ዝወደይ
0: ንዓርከተይ ሕድሩ ነቶም ውዱግ ሸውሊኢልካ ኣብሕደር ኢለየ ኣሎ
3: ግርም ብጊሓትኩም ኪድ ሞ ቅድሚ ፀሓይኩም ግምጥል ትብሉ እቶም ኣዱ ከዓ እቲ መፅዓና ይተውሕዱሎም ዕንጨይቲ ብርክት እንተበለሎም
8: ሽማ ሓወ ብካየት ኣለውካ ድ
0: ንምንታይ ኸ
8: ከሰሜካ ኢለ
0: ንስኻ ስዕያይ ቤት ክጥራይ ግበሪ ከንዛ ዓቕም ደላ ትክስ ትዛረበኻ
8: ካብኻሳይ ምሰነፍኩ ነረ
3: ዋዕሩ ንዴታ ጓለ እንታይ ጎድላ
0: ከከም ኣጌር ክጥራይ ተስፋ ስነቀ
3: ንፍዕቲ እያ ከምኣ ጌርካ ናይ ተሻብ በላ እዛ ጓለይ
0: ኣቦይ ክዳ
3: ዋ ይመፁ ኾኑ እምበር

0: አምሲዮም እኮ አይፈጥን አገለግድታ አለ።
1: ትክ ይመስል ዋና ኮይ ድውን ኢሉ እንታይ ኣኸኹንካ እስኪ ንዓ እንታይ ኣኸኹንካ ዳይር ክሳብኩም ድኡ ዝን ትብ ዘለካ ኣብቲ እንታይ ኣኸኩካ ዝን ኣብቲ ተረኸብካ ዝን ኣብዚ ቤትካ መፅ ዝን ኢልካ ፀኒሕካኒ እንታይ ኣኸኹንካ እንታይ እቲ ዘጓንፈካ ዘሎ
2: እታ ዓይኑ
1: ለከ ይማ ዓይኖም ሕራይ ኢልሃካ
2: ወይ ሕራይ ኢላትካ ንቦ ኣነ ያ ዕናልኩ መፅያ ከምዛ ነብሪ ከምዛ ነብሪ ክትጥሕረኒ
1: ዋይ ኣነስ ኢለካ ንረኮ እዛ ቆልዓ እዚኣስ ዓይኒ ውጣ እሞ እንታይ ደ ካብኡ ኸ
2: ማዕዝ ምኾን መስ ክንደይ ክትቅር ከመይ ለጀጀ ፍፂሙ ይተረደ
1: ኣነ ኮ ነጊረካ እንታ ዳየር ወደይ ግደፍ ኢለካ ኮየ ግደፍ ኢለካ ወይ ዘረባ ይዳ ክዕብካዮ ኢኻ እምበር እዛ ቆልዓ እዚኣ ከምዚ ገራ ዓይኒ ሰብ ከምዛ ድሞ በቁ ኢላ ተውስ ቆልዓ እዚኣ
2: ንሓን ሞ ነዚኣ ከይድቅሰላ ደድካ
1: እንታይ ክትገብር እንታይ ካ ሞ ክትገብር
2: ዝገብሮ ዶ
1: እዎ ትገብሮ እንታይ ክትገብር
2: ዝገብሮ ዶ መሊኡ ዓስቢ ኩሉ ነገሮም ከዓ ሽዑ ክክፈሉ ወይ
1: ንዓ ይተረኒ እዩ ዘሎ ይተረኒ እዩ ዘሎ
2: ተኸዓ ከዳ የላ ንዲ
1: ተኸዓ ዳ ናብ ሳውን በፂሐ ክመፅ እየ ኢላ ከይዳ ኣላ
2: ኣነ እውን ሓዲረ ፅባሕናኡ ምካደ ዶ ወዳን ጓላን እንተዘየጣሊለ እያ ኣይ ኣነ
1: ኣብዚ ኩሉ ሲ እንታይ ኣብፅሐ እንታይ ክትረኻኹምን ኣኹም መስለኒ
2: ዓስቢ ዘረባእን ዘረባ ኣቦኣን
1: ኣነ እኮ ገሪምኒ ዘሎ ሲ ዋላ ዋላ ዋላ ዋላ ዋላ እኮ ይሕውስውስውስውስውስ እኮ እዩ ዝብለኒ ዘሎ ኣብቲ ኣብኣሙ ዩ ነጊረካ ኣብታ ቤተይ እንዲዕ ከመይ እዩ እንዳርኣያስ ከመይ እዩ ትመዓንጣኹም እንታይቲ ነገራትኩም ከይዲ ወሲዱ ናትካ ንስኻኻ ናቲ ወሲድካ በቃ
2: ድፉንዶና
1: ክሰምዑኒ ከዓ ኣለኩም ማ ሰምዑኒ ባ
2: ድፉን
1: በል ንዓናይ በል ኣብቲ ቤታ ቅጫ ገለ ሰነኺታት ኩሉ ኣሞ ተመሲሕና ንውዕል ንስኻ ከዓ ገለ ስንቅሕስካ ትኸይድ
2: ይትረፈኒና እ ሕርቃን ተመሲሕ እዩ
1: ሕርቃን እንዶ ምሳሕ ኸውን
2: እዎ ሕርቃን ተመጊበ ይብ
1: በልድሓ እንቋዕ በል እዛ ዓይኖምሲ ኣቂድሚ ሰብ ዝኾነ ልዕል ኣቢላ መስሓቅ ሰብ ድርዕ ድርዕ ድርዕ እንቋ የበልሀካ ኣነ እኳ ዓይኖም ወይ ኣብርሃ ይኮንኩ ተሪራ ድያ እዛ ዘረባ ድያር ወደ ሰሚዕ እኳ ድዩ
3: እዛና ክኦፍኒ ደደቀኒ ሓዊ ዝረኸባ ነዊልኩም
4: በዚ እውን ከምኡ እዮ ኮይኑቀኒ
3: ሃይ ባይ ባገድድ
4: ንኸምክ መንገዲ ከመይ መፅኺ
3: ክመፅእ እሲ ንእስረት እኳ ድኻም ዘይብለይ ክኸይድ ከለኹ እዩ ዝኸብደኒ
4: እንታይ ዳኣል ክተሸኻኺምክ
3: ይ ጎጎ እንዳኣሉ
4: ኣንተ ተኻ
3: ተጠናካዶ
4: ንጎ ንጎሲ ሰሰንኪት ክትመፂ ሓደሓደ ግዜ ዝጥራሕ ክባምፂ
3: እዚ ዶ በዚሑ ክበካዶ
4: ድሓን ድሓን ተማዓሳክርም ፅሞ ብሓደ ኮይና ንበልዕ በለ ኸይዲ ኣርፊ ይኣርፊ ኸይዲ ተማሊእ እዚ
3: ሕራይ

0: ፍረታታለሁ ብርታ ወዓነ
1: ወታ ሰባይ ልብሰኸ ይትሕስም
0: ኣብ ካስ ኣታ ብርታ በጃኹም ወይ ፅዕነበይ ወይ ድጎይ ወይ ወይ ኣታ ተቐይር ሎማታለ ብርታ ወይ ኣነ ኣታ በጃኹም ዘለቅሕ ዝመርቅሐ ምፅ ማንታ በጃኹም ማንታ
1: ኣብኢልካ ክነሳስ ግዜ
0: ኣንታ ዓብኹም ዘይኮንኩ
2: ወይ ኣነ ኣክ
3: ብኡሞ ከዓ ዓቤት ክፈላ እትዮም ዘመቲ ዘሚቶምኹም ኮይኖም
4: እወ
3: ሕማቅ ረኺብኩም ንፋለጥ ዲና
4: ብወረ እምበራበይ ገጽ ብንገጽ እኳ ይተርኣነ
3: እንታይ ትሕዞኻ
4: ሕዘዳት ሓደ ኣድጊ ማሸላት ሓደ ድማ ሓንፈፂ ሞ እዝትሪእዎ ዘለኹም ወጠጠኻ ሓፍቲ የብላዓል ዓድላለም ነሽማ ንዝክሪኢላ ዝገዘቶ እዩ ዘለዋ የብላ እንተለቅሓ እንተ መርቅሓነ ገዜ ጎይታ
3: ዶ መንከ ይሽምካ
5: ንኣከ ወደቕ ይሽብሉኒ
3: እቲ ሓንፈፀ ትትብሮ ዘለካ ዕዱካ ፅዒንካ ዓድካ ተመለስ
5: ረእሺ
3: እቲ ገፅካ መደንገፂ እዩ ሞ ደንጊፅካኒ
5: ተብህላይ ዳኣ ኮይኑ
3: ሰብኣይ ኣብ ፊጠ ኮይኑ ክነብዕ እኳ ባሃ ይብለኒ
5: ፀገመይ ዘንባዓኒ ዘሎ ጎይታ እዩ
3: ሓንበ
5: ዘለኒ የብለይ
3: እዚ ወጠጦ ኣብዚ ክንሓሮ ኢና ምሳና ክትምሳሕኻ
5: ብያኹም ጎይታ እዩ ዓብቲ ዘለዎ የብላ እንተለቂ ሓንቲ መርቅሓና ንዝክራ ምፅያቱ ናይ ግዳነ መረፅ ፅበል ኣለዋ በጃኹ
3: ሓንድ ሓንድ ሓንድ ሳና ክትምሳሕካ ይሕረድዎ
5: እንታ በያኹም እንታ በያኹም ኣ ኣንዱ ጎይታ ስምዒድ በያኹም በያኹም ጎይታ እዩ ዘለዎ የብላ እንተለቂ ሓንቲ መርቅሓና ምፅያቱ ረ ወይ ወይ ወይ ኣንታ በያኹም ኣንዱ ጎይታይ በያኹም ኣንዱ ጎይታይ
3: ኣነ
5: ራይ ጎይታ
1: ካብ ተራ

በሉ ክስዒት ለ ብኡ ጌርኩም ጥልል በሉ ፀሓይ እንዳ ውዲያትኩ ወይ ደቀይ ኣታ ዓይኖም ዓይኖም ጓለይ ታፀብሒ እስ ታፃሕሊ ስክቶ ታብልያ ጣዕሚ ስዋ ጥዕሚ ሃብኩም።

0: ስ ጉዳእ ፈውስማ ይኸውን እዩ
1: ኣብዚ ንላዕሊ ጠማሎም በ
0: ኩም ትፅናዕ ደቀ ሃልቲ ዝኾነ ዕንፀይቲ ንፅኢኩምና
1: ይ እንታይ ጌርና ዓቕምና እዩ ካልእ ክንገብር እንዲ ዝግባአና
0: ዋይ ጌርኩም እንዲኹ እሞ ንዕዚ ውሽጣእቲና ንገራ ክንበለ
1: ኣኹም ሓይሽ
0: ሓይሽ እሞ ብዛይ ኣንፋስ ብዛዕቲ ሓይሽ ንዕናይ ሓይሽ ውሽጢ ንዕዞም ደ ንዕቶ
1: ኣብዚ ፅቡቅ
0: ኣብዚ ንፋስ ሓይሽ እንጀራ ባክትበልዖ

0: ስልጥ ወደ ዓይኖም ጓለይ
1: ኣነ ነዚኦም ወደጎ ሓሰርከቦም
2: ከምዛ
0: ዝብለካ ዳሕድሪ ወደይ
2: ብልዕይ
0: ዋይላምግሊና
2: ዳይ ዝበሃል ፀጊበ ዝበለ ብላዓይ ትበሎ
0: ሪሐ ድበለ ከዓ ትባዓይ ትበሎ ይነገሩ ብልዑ እንታ ከመጣዓያኹም ጌርኩም ብልዑ
2: ያኹምበል ኣለና
0: ዋይ
2: ክዕም እኳ
0: ጥዕሚ ሃብኩም ዞም ደቂ ብልዑ
2: ዓይ ብኣሙኻ ነቲ ዳየርሲ ኣብዛ ሰሪኦ ክሳብ ዝሸይን ጌራ ድህላጡ
0: ዋይ ከመይ ድያ ኩርዓት ንዛ ጓለይ
2: ተወርዓዎ
0: ከመይ ድያ ፀባስትያትኒ
2: ወ
0: እንቋዕ ዳ ኣብዛ ርእሱ ሪያ ታዓይ ኣበቕለቶም ዘይደምና የእተወትና
2: ባፍግም ኣቢላቶ ኣይ ፀጊብን
0: ትደም ይፈርሖ ትደም ይፈርሖ እምበር ፀጊቡ
2: እሳስዎ
0: ኣይዳ ሓያ ንፍጠረሉ ኣንታ ብልዑ ዶ
2: ንበል ኣለና
3: ንሽማይ
0: ብላዕ ብያኻ ከምኩም ዳኣልኩም ብፅፍርኩም ትሕዝዎ ስኻይ ተሓዘ ብላዕ በሉ ኣነ ገታር ናብራ ከይበላ ከሎ ኣመተይ ድዕየ ኣለና ከምዓዩ ከይደ ኣለኹ ብልዕ ዞም ደቂ
2: ኣመታ ዘምፅኦም ከዓ ኣይከኣላን እዩ
0: ኣይከኣላን በሊ ዝጎደለ እንዳርእኺ ዓይኖም ጓል ባዕልኺ ቡንጎበርሎም ይኣውዕ እያ ዝገዛ ዛጓል ብልዑ
2: ላ ኣለና ከምኡ ገርኩም ከይዝዛራረቡ ኢልካናኹም ዲናኹምከም ድሓ እንታይ ዳ ባር ወደይ እዚ በበይንኹም እሞ ትብልኹም ይበል ይላዕ

0: ኣንቲ ንቤተ እየ ክብለኩ ኣለኹ ግዳ ክነግረክን ዶ ኣብዞም እንዳኸፈላ እንደ ዓንተ ወይ ተዛዊረ ነይረ እዘና ንስተ ዓድና ሲ ድሓ ንዲ ኣብኣብሻ ቅድስ ኣደይ ምልእተ ኣደ ኣመተ ሲ ቁርዲድን ቆርበትን ኮይነን ቀኒ ብድሓን ንዲ ኣንቲ ጎፍ ብዝበላንሲ ክለዋ ውሳ ይርክበለ
1: ብድሓነ
0: ኣቲ ታይ ፈሊጠልክኒ ኸ ክለባ ውሳውን ጎፍ ፊለና ኒአን ዘለዋ ከምዚ ዓይነት ሕሩጭ ኣይተራይ
1: ኣንታ ዘምረ ክለውሳ የን ምርታይ ክበር ዓይ
0: እዚኣ ሳስሒቓትኪ
1: ተስሕቕዎ
0: እቲ ወዲ ዘጎበለ ክውስኽኪ ምስኦም ኮይኑሲ ጉሪምግጅም ክብል እዩ ቐኒ ዘሎ
1: እዚኣ ስውዒት ውርኣያና ዓይነ ዘምረት ዓይሲ በፅሕትን ኣንካ የበፅሕኳ
0: እምበር ኣነየ ሂበኪ በል ውሰድ እያ ውሰድ እያ ተቐበል እያ ንዓይሲ ተኸወለትኒ
1: ካበይ ካበይ ከኢኻ ትረኽቦ
0: ዋ ኣንቲ ግደፍኒ ዶ ዘምህረት ምዃነ ኣይትፈልጥን ኢኺ ንዓይ ወረ ሓሊፋትኒ ማለት ንሓረስታይ ክረም ተሓሊፍዎ ማለት እዩ
1: ዶ
0: ወ ከድና በል
1: ኣንታ በደቃ ንዓልካ
0: ኣመ ተላይ ምስ መሳርዐይ ዘምዕርፊ ንህቡኒ ዘለዎ ሓንቲ ጥቡቕ ዘረ
2: ትረኸብኩምኣደም ባዕሉ መልዓል ነገር ሲ ሕጂ ሓሰሩ ተቓፂሎ ካ ሞንታይ ኢኹ
3: መንዲ
4: ኣንታ ኸመይ ዝበልኹም ዓዲኹም ኣንተ ዓበይንተ ዓዲ ተባሂልኩምስ ሓሰረይ ነዲዱ ከሎስ ደቂሽኩም ተሓድር ኣለኹ ወንታ ኸመይ ከመይ እዚ ዋንታ ተበዓልኩም ንክትደሊ ዘለኹም ኣንቱም ዓዲ እንታ ናበየ ሃረው ክብልክ እንታ ሸረውዶ ክብል እንታ ኹንኩምም ኣንቱም ዓዲ
3: እንታ
4: ዝግልበት ገልቢጥኩም ዝህረድ ሓሪድኩም ናይ ብሓቂ የ ዘይትብሉ እቶም
2: ሰባት
4: ሰባት ተገልቢስዓኑ
2: ወይ በርሀ ሓሰርካብ ምቅፃሉ ዓዲ ቀሲኒ ሓደረ
4: ከበረ ሓምሓሙ በረ ይሃርም ኣሎ
2: ኣታታኸኾንካልድቅስ
4: ኣሎ
2: ኣታታኾንካሓንቲ
4: ዶ ክትነግሩኒ እንታ ነገሩን እንዶ ኣበይ ከም ዘሎ ሰብዚ
2: እንቱም
4: ሰባትዝረኽቦስ ከመይ ኮን
2: ንዘረባረባ ከትብሉ ዘለካ ክሳር ክሸር ትሒዞ
4: ርግዘይትብልስዓቅድምርግበልቅድም
2: እዚ ሓሰርካብ ምቅፃሉ ሕዩ እውን ብናትካ ሓሰር ምቅፃል ተሓጎሰ የለን
4: ሓኩሎ
2: ማዓፀ ቤት ከፈተ ቀሲኑ ዝሓደረ ሰብ የለን ሓኩሎ
4: ሓሰርካ ንዲዱ ደቂ ዝሓደረ የለን ራይዱ ከፈለ ኣሜን ግን ሓቂ ክትከውን ኣለዋ እዚ እዚ መርከም ላዕሊ ላዕሊ ኣይትግበርዎ ውሽጡ ውሽጡ እትብሉ ንንታ ዝበርሀስ እንኳዕ ገበረ ግምጥል ይበልኳ
2: ትብሉዘይሓ
4: ኣዲ ስኽሊ ዝሓድር የልቦን እቲ ፀገምካ ፀገምና እዩ ሓንጎ ገሎ ተጋጠመካ በዓልና ኣለናዮ ኣጋጢምኒ ዳልኩ ተጋጠመካ ኣጋጢምኒ እኳይ
2: በርሀ ስምዓና እሞ ስምዕ ሞ በርሀ እዚ ዝብልካ ዘለዉ ኩሎም ሓቆም እዮም ሓሰርካ ተቃፂሉ ዝደቀሰ ሰብ የለን ኣበይ ክንደቀስ ተካለይ ተሓዲሩ ገባር ክፉእ ንኣይፈለጥ እምበር ጉቡ መቕፃዕቲ ክወስደሉ እዩ ወሰሉ ስኽፋ ይበልካ
4: ኣሜን ኣሜን ደጋጋ
2: ሓሰርካ ተቓፂሉ ድማ ብኸመይ ንመልሰልካ ብኸመይ ንሕወካ ንዓዲ
4: ይምልከትእሞ ደጋጊንኩም ኣህበሉለይ ላዕሊ ላዕሊ ትግበርዎቱም ዓዲ በጃኹም ኣራኽቡኒ ዶ ፅባሕ ከመይ ከ ኣብረኻይ ኮ ኩር ትመንስ ሰብ ከመይ ላይ ድቅስ
2: ኣለዓዲ
4: ወዲ ዘውጋ ትዛረበ ዘለካ ኣስተውዕለሉ ወዲ ዘውጋ
2: እኽላሃቡኒ
4: ድልያት ክንጉበሩ ናይ ደቂሸ ዝሓድርካ ይመስለኩም እዚ ሰብ እዚ ዝሃብኩም ሃቡኒ ክርከብ ኣለዎ
2: ሂወትድሕሪ
4: ሓሰር ፅባሕ ብክርኩዕቲ እዝናይ ባህረ ክደቕድቐለይ ደቂሸ ዝሓድር ዘለኹ እዚ ሰብ እዚ ኣብ ኢደይ ካብኣተወ ከይረኸብክዎ ኣይድቅስኒ ምሕትን ኣስተውዕል እዚ ሰብ እዚ ኣብ ዓዲ ኣይትሸጉጥዎ
2: ኣታሸጉጥዎ ዝኸለ ሰብ

ሰውን ነገር ሸጣ ረኪቡ ዋ ኸላ ሀቡኒ ሰውን ነገር ሸጣ ረኪቡ ዋ ሰውን ነገር ሸጣ ረኪቡ ዋ

0: ዋዛ
1: ጉዳይ
2: ክህልየን እዩ ርግኢልካ እዩ ዝሕሰበሉ
3: ንኺ ድሞ ባዕሉት መንገዲ ከ ክመርሓና
2: ክመርሓናስ

Kız ya.

0: ኣኽለኩም ኣኽለኩ ኣብዚ ግበርዎ ሞ ዝኸበሩ ሓራ ይበሉ ጓይላ ድንቂ ኢደሎ ዝቐፅል እተኮይኑ ግና ሃየ ዝኸበሩ ብርይዎም
1: ኣይተ ሂታ እንታ ኣብ ኢደ ግንዎ

0: ሽመይ ሚካኤል ፍጹም ገብረ ሚካኤል ይበሃል። ኣብዚ ቦታ ደንቢ ህፃናት ኢና ሒዝና ዘለና። እዛ ዓባይ ባሎን ከዓ ሒዝና ኣለና። እዛ ዓባይ ባሎን ከዓ ልክዕ ንባሕርና እያ ትመስል። ኩሉ ዓሳታት ኣሎ፣ ኩሉ ዘድሊ ናይ ባሕሪ ኩሉ ዓሳታት ኣሎ፣ ኩሉ ነገር ኣሎ። እቲ ሕብሪ ከዓ ሕብሪ ባንዴራና እዩ ዝውክል። ቀይሕ ኣሎ፣ ብደምና ብጫ ኣሎ። ኩሉ እቲ ባንዴራና ልክዕ ከምዚ ጌርናዩ ዘለና ባንዴራ ዝውክል ሕብርታት ሒዛላ። ብላዕሊ ከዓ ፃዕዳ ሒዛላ። ፃዕዳ ከዓ ናይ ሰላም እዩ ዘንፀባርቕ ማለት እዩ። ኩሉ እቲ መልክዕ ናይዛ ባውሴን ወይ ከዓ ናይዛ ባሎን እዚኣ ነቲ ናህና ፀጋታት ባሕርናን እቲ ናህና ታሪክና ዘምፀአ ብደምና ይኹን ሓፈሻዊ ኩሉ ነገር ነቶም ቆልዑ ንምስራፅ ኢና ኣብዚ ነፃወት ዘለና ማለት እዩ።
1: ፅቡቅ። ካብ ደቂ ክንደይ ዕድመ ዘለዎ እያ ተጠቃልል?
0: ኣብዚ ካብ ደቂ 3 ዓመት ክሳብ 12 ዓመት 13 ዓመት ኢና ንፃወቶም ዘለና። ትሕቲ 3 ዓመት ከዓ ንኣሽ ኣለዋ ንእሽ የላ ንዕም ትኸውን ኢልና ዘዳለናዩ ከዓ ንእሽ ያና ኣላ ንትና ማለት እዩ። እጅን ካብ ደቂ 3 ዓመት ክሳብ ደቂ 12 13 ዓመት ከዓ ኣብዚኣ ነፃወቶም ኣለና ማለት እዩ።
2: ኣነ ሾፋር ኣይናለን በሃል ኣነ ክፍሉ ዝማረሉ ከዓ ቤት ትምህርቲ ሰንበል ጁኒየር ማእከላ ደረጃ ኮይኑ ሕጂ ናብ ሻብዓ ይሓሊፈ። ኣነ ኣብዚ ምስ ስድራየ መፅእ ዘለ ምስ ሓደ ሓወይ ምስ ክልተ ኣዋልድ ኣሓተይን ምስ ኣቦይ ከዓ።
1: ሓራይ ሽምክ መን ክብል?
3: ሜላሄር ሚኬ።
1: እንታይ እንታይ ተፃዊትኩም?
3: ሸተት፣ ጥርጥር።
1: መን ሞ ሽምካ?
4: ናሄር ዘኪ።
1: ቅድመ ሕጂ መፅኹም ትፈልጡ ዶ?
4: መፅና ንፈልጥ።
3: ዓሚ ዓሚ።
1: ካብ ናይ ዓሚ ሕጂ እንታይ ፍሉይነት ኣለዎ?
4: ብዙሕ ለውጣት ኣካይዶም እዮም። ደቂቅ ወሲኾም ሰሊ ኣጉዲሎምና ኩሉ ነገር ገይሮም እዮም።

0: መበል ካልኣይ ዓመት ኢና መበል ካልኣይ ኢና ኢና ሕጂ ናቕርባ ዘለና ዓመ ቕሪብናዮ ነርና ሕጂ ከዓ ቕሪብናዮ ኣለና ቆልዑ ኣይኮነን ዋላ ኩሉ ዋላ ዓብዪ ኩሉ በቃ ብጣዕሚ ተሓጒሱ ትቐንዲ ዕግበት ናትና ከዓ ልዕሊ ዓቐን በቃ ንሱ እዩ በቃ እቲ ፍስሓ ናይቶም ቆልዑን ናይቶም ወለድን ተሓጒሶም ክትርኢ ከለካ ካብዛ ዓቢ ፀጋ ወላ ሓንቲ የለን ናይ ብሓቂ ብጣዕሚ ዕጉባት እዮም ብጣዕሚ ና ንሕና ከዓ ንሕጎስ ምስኦም ኩሉ ነገር በቃ
1: ኣነ ማትያስ ዮሴፍ ይበሃል
2: ኣነ ራእና ክልልቲ ሰ ይበሃል ሻልሻይ ሂድና ሻይ
1: ኣነ ሻምናይ
3: ኣራይ እንታይ ክትገብሩ ፀኒዕኹም ኣብዚ እንታይ ፀባት ውዒልኩም
1: እዚ በዚ ንሪኦ ዘለና ዓባይ ፓናችና እዚ ንዓበይቲ ይኹን ናእሹ ኣዝዩ መዘናግዒ ዝኾነ መፃወቲ ኣብኡ ድማ ህንፃ ፀኒሕና ብሓፈሻ ክገልፆ ንድሕር ኮይኖ ኩሉ እዚ ንሪኦ ዘለና ኣብዚ ኤክስፖ ሓጎስካ ንክትገልፅ ኣዝዩ ፅቡቅ ዝኾነ ገስጋስ እዮም ዘካይዱ ዘለዉ ኩሎም ቆልዑ ተሓጒሶም ምስ ኩሎም ስድሮም ክፃወት ክትርኦም ከለካ ድማ ኣዝዩ ባህብ ደቃ
3: ሽምክ መኒ
4: መርዋ መሓመድ ሎም መዓልቲ ዕለት ልደት ዕለተይ ልደተይ ብኩሉ ተሓጒሰ በተወገረይ ከማ ኩሉ ተሓጒሰ ማማየ ባባየ ደስ ይብሉኒ ኣደይ ካላ ደስ ትብለኒ ከምኡ እውን
3: ክንደይ ክፍሊ ትማሃረ
4: ካልኣይ
3: ካልኣይ
4: ምስዓበኩ ከላይ ዝኾነ ነደይ ክሕግዛ ዶክተር ክኸውን ይደሊ
1: ብሩኽ
5: ኣብ እምባደሮ እዚ ማኪና ሞቶ ከምዚ ናይ መፃወትኻ ሜሉ ሩፍታ ኮሃብ ላሜቃዕ ሓደ ይሕዋተይ ብዛዕባኹ ፖሊስ ክኸውን እዩ

0: ትድርኺት ወይ ከዓ እቲ ከምዚ ህንጡይነት ነዊሕ ዝገበረ እዩ ናተይ ብናተይ ማለት እዩ ቆልዓ ኮይንካ ኩሉ ሰብ ቆልዓ ኮይኑ እዩ ዝዓቢ ቆልዑ ኮይና ንሕና ቆልዑ ኮይና ኣብ ቀደም ኣብዙ ኣብ ቤት ገርግሽ ንኸይድ ነርና ኣገለ ኣብኡ ኣህባይ ንርኢ ገለ በለ ነርና ምሽ ትድሰቶ ነገር ኣሎ ኣነ ከዓነይ ክንዮ እዚ ዝሓስብ ማለት ዓብዪ ምሽ ኣሎ ሕጂ ክትገልፆ ደኣ የሸግረካ ይኸውን እምበር ኣብ ቆልዑ ዘለኒ ወፍሪ ብተኣምር ካብ ውን ላዕሊ እየ ክቕፅሎ ንዓመታ እውን ክንዩ ከይደ ክፀንሕ
1: ሽመይ ሃርሞን ደንደን ይበሃል ካብ ካምፕ ደንደን መፀ ምስ ደየ መፀ ካብ ሻብዓይ ናብ ሻሙና ይሓልፍ ኣለኹ
2: ምስዓበ ክንታይ ክትኮ ንደሊ
1: ምስዓበኹ ኣኽባር ሕጊ ክኸው ንደሊ
3: ሕጂ ንዲና መፂና ግን ኣብተን ምሪት ዝቐርበለን ክስታያትኢና ኣለና ኣብዚ ናይ ባህርታት ናይ ዞባታት ገለ ዝረኣየሉ ሕጂ ካ ኣብዚኣ መፅኦም ኣሕዋተ ይፃትሎ ትሚልካ መፅናዕንቲ ኮይንካስ ወላ ትርስካ ስትረስ ገብረልካ ኣብዚ መፂ ከምዝተዘናግዕካ ፍሬሽ ኮይንካ እንዳተዘናግዕካ ወላ ተፅንዐ መፅናዕቲ

እዚኦም ምስሊ ዲቪዛ ገይሮም ዘለዉ ከዓ ብምልኦም ከዓ ኣባላትናዮም 22 ኣባላት ኣለውኒ እዚኣ ዝቋፀርዋ ከይትቅደስ ዝኾነ ነገር ቆልዑ ከይፍሰዩ ሓኻይም ኣለውኒ ኩሉ ነገር ማለት እዩ ኢና ንገብር ካሸራ ኣሎ።

0: ሓኻይም ኣለዉ ገለመለ ንዝኾነ ነገር ነቶም ቆልዑ ንሴፍቲ ማለት እዩ
1: ውሕስነት ናይቶም ቆልዑ
0: ውሕስነት ናይቶም ቆልዑ ዝያዳ ንስ እዩ ዘገልሰካ ናይ ገንዘብ ናይ ዝኣከብካ ኣይኮነን መጀመርታ ውሕስነት ተሓጒሶም ዓጊቦም ክኽእሉ ኣለዉ ትቐንዲ ርእሲ ነገር እቶም ቆልዑ ክልሰቱ ከም ዘለዎም ኢና ነገብር ዋላ ክትርእይዎም ነዊሖም ዝገብሩ ንሕና ኣብ ሰዓታት ከማን ክንዲቲ ተበዚሕና ሰብ ኢና 1 ደቕ ገለ 15 ንገብሮ እምበር እንድሕርኣ ሰብ ዘይሃልዩ ብፍላይ ናይ ንጎቡ ናይ ምሸት ሙሉእ መዓልቲ እዮም ዳርጋ ክሳብ ዝእከብ ሰብ ሲኢሎም ተነፊሓ ሲኢሎም እዮም ዘብሉ ኤሌትሪክ ከዓ ብናፃ ሂቦምን ኣለዉ ኩሉ ነገር ኣምላኽ መስገን ፅቡቅ ለዘበን ብፍላይ ፅቡቅ ተሓባቢሮምና ዋላ ዓሚ ከዓ ዝያዳ ነይሩ እ ከዓ ዘበን ከዓነይ ፅቡቅ ተሓባቢሮምና ብጣዕሚ ኤሌትሪክና ገለ መለ ኩሉ ማያ ኣለና ገለ ማለት እዩ
2: መጀመርታ ትምህርቲ ክምከለና ካልይቲ ገዛና ማለት እዩ ስነስርዓት ካብ ገዛ ይጅምር እጂ ትምህርቲ ድማ ንዓና እቲ ኣብ ዓለም ዘሎ ኩነታት ከመይ ከም ዘሎ ንክንፈልጥ ትሕግዘና ኩሉ ፍልጠት ንክንቀስም ትሕግዘና

0: ሰናይ ተኸስተ ፌስቲቫል ፅቡቅ ናትና ሳልሳይ ግዜ እዩ ኣብዚ ኤክስፖ እጂ ኣብ ኤለትያ ከዓ ናትና ሳልሳይ ግዜ እዩ።
1: ሰላም ሰላም፣ ኣነ ፍኖት በሃል ፍኖት ተኸስተ ሓደ ሰሙን ገድና ሕጂ ኣብዚ ኣብ ኤርትራ ያ ሕጂ ከዓ ኣብ ኣስማር ኣለና እጂ ኣብ ባቡር ኣለና ዘወር ኣለና ፅቡቅ እዩ። እጂ ሓምሻይ ግዜ እዩ ናተይ ኣብ ኤክስፖ ዘለኹ ሳልሳይ ግዜ ከዓ ኣብ ኤርትራ ኣደይ ከዓ መንደፋራ ርኢናያ ኣደ መንጎቲ ርኢናያ ስድራ ርኢናዮ መፂና ብዙ ኣብዚ ገድና ሕጂ ከዓ ኣብዚ ኣለና ኤክስፖ ፌስቲቫል ጥዕምቲ ኣላ ፅቡቅ ኣሎ ኩሉ

0: ራሽም ከማኒ
1: ዲሚያና ሲደን ዶክተር ባባ ስለ ዶክተር ዝሆነ ባባ ስለ ዶክተር ዝሆነ ሲደን ሶፎንያ ስን ማራናታ ምስማማን ባባ

0: እንታይ ሓንቲ ኣል ከመይ ፀኒሕኻ? ከም ብቕሊ ከመይ ተሰጢሕካ ይኮንኩን ይለካ? ከመይ ፀኒሕካ የለካ?
1: ባዕልኻ ትፈልጥ። ኣነ ሓንቲ ኣል በዓል ስራሕ ቀዳም ቀዳም በጊዕ ዝንብሕ ብኣኻ ተስፋ ኣለም ካብ ስራሕ ፍትሑስ ኣብዚ ክስጣሕ
0: ይ ሓንቲ ኣል ኣብሾ መጀመርያ ኣበይ ፀኒሕካልካ ዘተሓተኒ
1: ታስክበል ንስኻን መስፍን ደላላይን ላንድሮቨርን ሞ ኣበይ ዘይተኣት
0: እዚ ናይ ወሰን ወደይሲ ኣብቲ መዋል ህፃናት ርስና እኒ ዝምሃር ሕጂ ሎም ዓንቲ ናይ ምዕፀቦ መደብ ነይሮዎምዚ ዓብየ ሙሉ መዓልቲ ገቲሮም ናውዒሎም
1: እንታስ ዝገደደ ባእኻ ትሰምዕ ንዓዮም ዝገቲርካ ስንስኻ ኣብኡ ምስ ህፃናት ኣነ ኮ ትወዲ ጓላይ ርኢኻ ኣለኻ ስድርኡ ገይሾም ኣብ ኮ እዩ ዝምሃር ኣነ ኮ ይክኸይድ ዝግባእኒ ነይሩ
0: እሞ ከምዚ ኮሽ ፈሊጠ ኣብ ንክትፀቢየ ቀንዓኻ
1: ኣነ ብሰያበይን ብበራሐይን እዚ ኣብ ምስቶም ቆልዑ
0: እንታይ ናበይ ንስ ሂድካዮ
1: በል ታ ሽፎናን ወርቃን ቁንኣን ክረአየላ ንእሽተይ ምክንያት ትደሊ ኣስመረጥ ንኣንድ የሰዲደያ ንስኻ ክታ ኮንካ ሰበይትኻ እባ ሰብኣይካ ዘይሰደድካ
0: እዎ እንታይ ደካ ሓሲብካ ኣለይ ኣይ ቁሮ ሰይጣን እንድያ ግዲ
1: ወይ እታ ሒማኻ ዘይፍራሕካ ዝውሽመኻ ዕዋይ እተስኻ ሪኢኻ ረኽ ማይ ኮይንካ ትኸይድ ሪኢኻ ኩሉ ሰብ ሰላም ረኸበ
0: እሞ የለን ተወሊደት ነለካ ኣርኩ ኣለኹ
1: ሓትኻ ዕድል ኣይገበርና ግን ስማዕ እስከኻ ሓተከ ነቲ ባህጅሎኦም ምንጥላ ኣቢልካ ምምፃእሲ እንታይ እዩ ዘዳናዊ
0: በዓል ፈልጣ ነለዋኻ ድራማ ዶ ደርፊ ዶ ተዋሶኦ ዶ ግጥሞ ዶ ክብላዊ ገትናና ናውዒለ
1: ከመይ ከመይ
0: ወለይ ርስዕ እየባ ነታ ትካልካኸ ከመደሉ ሲደንሲ በተን ስራሕኛታትካን ብደቅናን ከባጭዋል ናርፊደን
1: ከመይ ከመይ ከመይ ከመይ ከመይ
0: ኪሓ ፈራሲ ነቲ ወደይ ከም ምስፍን መደናገሪ ነቲ ወዲ መስፍን ድማ ከም ሰተ ሌባ ወኪለን ክዋሶኦ
1: ከም ሰራሕተኛ ሰቲ ብህፃናት ተወኪሎም
2: ንምዕዲርካ ኣንጣ ናምዳር እንታዶ ካራሕጅ ግበ ኣታሰብ እግዚኣብሔር መስገይን ዝበሃል እግዚኣብሔር ኮነ ንዓይለብተያርፅኢካ ንለኻ ንዓይና ኣምኻስ ስር ክሳዓት ከተፀብአኒ ታክሲሲኢነንበ ይመፅእ ኮይ ነይረ ትመፅእ ነርካ እዚኻ እሞ ዛስተወፅና ኣለወት ኣኸባኻ ተሃድም ነይራ
3: ሰኩዋን
2: ከመይ ጌርካ ትዓስቦ ርእሲ ዘይብልካ ንሳዘን ስራሕ ስለ ዘይብለ ከም መርኣያ ዋርኡን ሾንን ዝጥቀማሉ ዋኸማ ጌይረ ካብቲ ዝረኽኹማ ንተኸወልኩ እህ እንታይ ድኻ ርኢኻ እቲ ወደይ መፃወቱ ባምላ ኮይኑ ተዋሳ ኢለን ኣብ ቅድሚ ሰብ ክዋስኦኦ እንታይ ወደይ መንዳ ተዋሳ ኢዳ በቲ ጓመስኻ ሃሃሃ እንዳበካ ትፅሑቕ ዳሊኻ
3: መምህር ድባላ ድዩ ለልወላዲ እምበ ወለዲ ኮን ናይ ህፃንነት ጠባይ ተፃዊረን ናይ ዓድነት ባህሪ እናርኣያ ንዝመፅእ ትምህርቲ ፊደላት ቆፅርታት ስነ ምግባርን ኣቕሲመን ኮየን ብርእሰ ተኣማንነት ናማባታ ቤት ትምህርቲ ዘፋንዋ
4: ወረ ገለገለ ወለዲ ከም በዓል ማማ ንደቀን ናብ ትምህርቲ ሰዳ ንክማርለን ዘይኮና ንኸይር በሻ ከመውዓል ደቀን መክወልን ዝጥቀመሉ
3: ዋ እዚ ኮ ቀለም ትቕስመሉ ሰሳዕት ትምሃረሉ ካብ ህፃን ናብ ተምሃራይ ትቕየረን በ ደሸር እዩ
0: እዚ ንወዲ ከምዚ ና ክንርኢ ርፊድና
1: እሞቶም ሰራሕተኛታት ኢዳ ብኸመይ ፈሊጦኖ እንታ ስመረት ደነጊራቶ
0: ዋይ ኣለኹ ማለት እዛ ብዒድ ሰበይቲ ካደ ኢና ኢላቶ ነዚኣተንሲ ፅናሕ ዳ ክንርአ ኢና ምዚኢና
1: እንታይ ቀሪጭካስ እታ ትካለይ ከም ሞዴል ስለተወሰድ ዲኻ ፀርፀርፀርፀር ትብል ዘለኻ
0: ኣነ ተስፋ ኣሎም ዶ ስማዓ እስኪ ኮነ ኢለን በሪ እታ ትካልካ ካብታ ትካለይ ክዕብ ኣደልየን ወደይ ተንቦነ ተቆጢሩ ሲ ተዋሳእ ክብሎ ደቂ በጃኽን ፅቂሎም ምሃሩ በዓል ደቀይ ድማ ተንቦነ ተቆፂሮም ብሃብታማ ትስሓቁ
1: በል ነቲ ወደይ ማባ ርኢኻ ለካ የግጥሞኦ የድርፎኦ የሳዕስዖ ኣነ ኣብታ ትካል ከይደ ሓኒቀ ፈጫቅ
5: ከብለኒ
0: በዕሉ ወዲ ጓጋዳ ክመኢሎም ክስሓቁ ደቂ

0: ተማት ነው ወለም ዳ ደቀና ደቀ ካታት እንደር
1: ተخلاص ቆል ደጅ ኸይልካ ስቅልካ ተመስገን በላይ ተማር አነ ቆ ብምታይ በኸንደይ ደበል ጸካ ዲብ አምሽተ ሚሊዮን ገለ ምን ቢሌ ዝበል ጸካ ኢልካ ይትባሳጮ ለካለሁ ታርክ አርኻ ለኸባ አደቀ ኸምቶ ፖሊኖ እንደርተ ዘይተዋሲኦም ሲ እቶም ደቀ ሀብታማት ደቀናሲ ደቀ ሀብታማት መሆኖም ብኸመይ ይፈልጡ።

0: ሌለ እንታይ ታ ዘይ ኣመልክ ያኒ ደንጉ ይክመፅኽ እንሻላ ክየር ዝሓንዲ ኸ
1: ቁሩብ ደንጉ ከም ዝመፅእ ንሚካል ንጊርያ ንዲ
2: ሚካል መን ባዕላ ዘይመፅት
3: ዳሓን ወይለና ደኣ ንሕና ኣይነ ፍቅድ ኣይፍቀደና እምበር ንስኻትክ ንዳኣነ ንሕድሕድክን ተፈቓቐዳ ንሳርኸ ንመና ፍቂዳ ትኸውን ጓለ
4: ዋ ማማርሃብ ኣይትጋገ ይባ ሓላፍ ዶ የፍቅድ
2: ሰቲ ንስኻ እምበር ኣይትጋገ ንሓላፍ እኳ ሓላፍ ኣለዎ እዩ
1: ኣየዛ መትንታን ክትፈትውዋ ንለለ ዘይኣመላም ድንጓያስ ናይ ድሓን ምዃኑ ዘይተሓትዋ ግዳ
5: ምቅርቲ ናይ ድሓን ጥራይ ዘይኮነስ ናይ ፅቡቕ እዩ
6: ሃየ
5: ናይታ ንእሽተይ ጓለ ናይ ኬጂ ማለት ናይ መዋለ ህፃናት ናይ ካልእ ዓመት መምረቕታሎም እኳ እዩ ነይሩ
0: ሰራሕ ፅቡቅ ኣስሚዒክና ከመይ ነይሩ እቲ መምረቕታ ያለማሉም ጠብዓን ደቂ ማለማሉን ያዕኒ ዘምፅዎ ነጥቢ ንፈልጦ ንዲና መላኪ ማሕታት ፅቡቕ እዩ ጓል ከመይ ወዲኣ ሊሊ
4: ኣታታ ኾንካታ ኣብ ዓምራ ዓርኪ ንሕቶ ዶ ሕምቶ እኳ ዝበሃል
0: ኣታ ንስኻ እንታይ ኢና ክንገብረከያ ሰቲ እቲ ስምና ምግልባጥ ያዕኒ ለሚድናዮ ውሕጂኻ ብልዓክስ ናብ ምስላም ምግልባጥ መፅሕካ
2: ሓቁነታ ንሕሙቶ ዶ ሕቶ እዩ ዝበሃል ያ ርእሱ ድንኩል ዋሒድ
1: በቃ መቸም ኣብ ዝገዛ ሓንቲ ርእስቲ ተተላዒላ ግድን እያ ናብ ካልእ ክሰግር ዘለዋ ምሽ ሃቃ ኣዙ ለለ ስቂኢልክ እንዶ ውፅኢት ናይ ጓል ክንገርና
5: ውፅኢት ጓል ድ ብኤክሰለንት ደረጃ እያ ትምርያ ካብ ዝገርመኩም ግና ዋላ ንስኻትኩም ኢኹም ምሳያውርፊድኩም
4: ከመይ
5: ማለት ብኣካል ዘይኮነሲ ብመንፈስ
6: እሞኸመይ
5: እቲ ቤት ትምህርቲ ኣዝዩ ፅቡቅ ስለ ዝኾነ ዓመት ዓመት ኣብ ቤት ትምህርቲ ዘጋጥሙ ሰናይ ኮነ ግናይ ነገራት ብውክልና ናይ ካልኦት ትካላት ወይ ከዓ ቤት ፅሕፈታት እናገበረ እዩ መልእኽቱን መኣሮንትኡን ዘመሓላልፍ
3: ኣንተ ለምለም እንታይ ክነዘረባት ነግንግንግንግ ተብልዮ ብውክልናስ ከመይ ንእበል መልእኽቲ ዝመሓላለፍ
5: ሓዝብሉ ናይ ሎማ ዓመት ተዋስኦም ብኣጋጣሚ ነዛ ቤት ቁርስና ዝማሚን ከም ሞዴል ተጠቂመናላ
4: ኣቲ ከመይ ማለት ክዩ ሞ ንገርና ኣሎ
5: በዞም ኣብዚ ዘለና ሰራሕተኛት ውክልና ተጠቂመን ሲ ኣዛናይን ማሃርን ሓባርን መልእኽተን ኣመሓላለፈን ብለኩም ኣለኹ
0: እንታይ ትብል ኣለኸ ንዓይ ዝውክል ህፃና እቡ ነይሩ
5: ምስ ዕትሩኻን ኣካዳድናኻን ከዓ እምበር
4: ንዓይ ዝውክል ከ ነይሩ
5: ንዓኻ ምስ ቅጥንኻን ባህርያትካን ዝኸይድ ካራክተር ከዓ እምበር ገጥ ኩም ኩሉኻትኩም ተወኪልኩም ኢኹም ኣብዚ ብኸፍኩም ሲ መልእኽቲ መሓላለፍኩም በቃ
2: ዋላ ስኹ ማለት ድ
5: ናተይ ሞ ዘገርም እዩ
6: ከመ
0: ኬፍ
7: ያ ሰላም ሓቆም ወይ ሰብ ሰናይ ሰብ ግናይ ክብልዎ እሞ እቶም ደቅና ኣይተቕፅዑ መን ከም ደቅና እንዳበሉ ጀሃሩ ወለዲሲ ተምሃሮ ንኾኑ እምበር በቲ ዝቐረበ ለበዋን ድራማታትን እንድዒ ይመስል እምበር ኣሽዋይ ዶ ሰብ እንሳ ህማን ይመሃር
8: ወይ ኣነ ተስፋ ኣለም መፃወቱ ካባይ ዝሕሽን ዘይሕሽን እባ ኮይነ
4: ኣታታኻ ነዛ ዘርባ ሓይክካ ሓይክካ ደም ከተውፃእ ደሊኻ
8: ሓቅኻ ወዲ ዋልካ ስለ ዝተንገፈ ከመይ ቢሉ ክስማዓካ ካብ ናተይ ግን ናይቲ ወዲ መስፈን ንገድድ
4: ከመይ
8: ከም ትራይ ስራሕኛናትካ ንክዳን ንከዲነንኦ ናልካ ርኢኻ ኣነኩ ባባይ በዲልኒ ኣብ ከይዲ ሓንቲ ዓመት ስለ ዘምሃረኒ ነብሶ ወከፈ ባእታት ትምህርተይ ከክልተ ዓመት እናተምሃርኩ እናደጎምኪ ሓሊፈ እዩ ወይ ንሃልካ ብኣሽሙር ቃዕ ዓቢልዎ ሽዑ ባባኻ ክተርፍ ከለካ እንታይ ይብለካ ኣምሰልዎ ስታዲልዎ
4: ተስፋለም ወዲ መስፍን እኮ ሲራ ክምበርት ሰተዲ ሽሙ
8: ኣንታ ምፅናዕ ዲካ ሓሲብካዮ ስሙ ተተቀይረ ወዲ ምኸንዶ ክተርፎ እዩ ከም ሰለኮሪኢኻ ናብ መስፍ ግምጢላ ኩላ ኳ ትዋሒላ ስሒቀቶ ትወደካ ኣነ መስፍ ንኳማ ምስ በለካ ነባይ ግምጥላ ይብሉ
4: ኣብ ኣዲ ክህሉ ነይሩኒ
8: ካዳ ክትሽዕ ዘለኻ
4: ተኸላስ ቅብል ሰሓቀ እያ ይትባላሽወለ ስማዓስኪ እንታይ ኮንካ ንስኻ ነተን መምሃራንሲ ስለምንታይ ከምኡ ጌርክን ዘይትብለ
8: ከመይ ብለ ሞ ከምኡ ክብለ እቲ ምናእሱ ሓዊ ፅባሕ ንጎኦት ዋለየለ ክልምነ እንደግዲ
4: እቲ ምናእሱ ሓሙሽተ ዓመት እንዲገይሩ ዘሎ
8: ወ ትማል ምክኤል ሓሙሽተ ዓመት ገይሩ
4: እሞ ዋላ ንዕኡን ከም ናይ ወዲ መስፍንሲ ሓንቲ ዓመት ጥራኢኻ ክምሃር ፈሪድካ
8: ይኣኽሎ ካብ ክልተ ዓመት ተማሂሩ ምትዓኻ ተማደኸውን ከምኡ ኹማ ንሕሾ
4: እንታይ ታኻ ነዛ ተዋስኦ ፅሚድካ ሒዝካ ብወዲያ መንዳ እሞ

0: ኣዋይ ኣዋይ ዛዕዲ ክነትሓስብ
1: ኣ መዋረ ዘይጠንበረታት ትገብረካ ስማ ኣመዋ ህፃናት ሓደ ዓመት ጥራይ ስለ ዘምሃርካዮ እሞ ድማ ኣብ ገዛ ስለዘይ ትከታተሎሲ ብትምህርቲ ጥራይ ክሓልፈሉ ኢልካ ከይተሓስብ ብለካ ተደሊኻ ብበጠበጥ እናኸደ ኣብታ ስነ ጥበባባ ካብኣ ከም ዝጠብቕ ጌልካ ኣዕብዮ ብረካ ኣለኹም ተሓለፍ ክሉ
0: ግደፍ ግደፍ ኣይትበዳዕ ካብ ስነ ጥበብ እንታይ እዩ ክረብሕ ሞ
1: ከምዞም ኣብ ቤት ሙዚቃ ብሓደ ናቕፋ ጥራይ እንዳመላእኻ ክሳብ ግርፃንካ ዝረአ ዘስሕቁኻ ስነ ጥበባውያ እንተኮይኑልካ እውን ግርም ገንዘብ ተዘይሃለዎ በጥራም ድካ ኮነልካ
0: ይ ናይ ሆሊውድ ፊልም ክትመልእ ኢልካ መስከድካዮም ኣብ ኮልና ድማ ናይ ትግርኛ ፊልም መቕሹሽ ጌርናልካ ለና ዝብሉ በዚ ድካ ሓልፈልና ሓሲብካዮም
1: መቕሹሽ
0: ወ መቕሹሽ
1: እንታዚ ኣባ ነውል ኣድዮም ገዲፎም ሰሓትኖኦም ክናፍቑ ግን እቶም ብቕርሺ ይሰጡ ዘለዉ ሰብ ትካላት ጥራይ ዘይኮኑ ሲ ዋላ እቶም ብነፃ ሕራ ኢሎም ዝወስዱ ዘለዉ ዋላ ሳቶም እዮም ከይገኛታ
0: እንታይ ዳ ብነፃ እዩ ንደልና ክብሉ
1: ይብሉ ወይ ነብሲ ወከፍ ዜጋ ኣብ ልዕሊ ስነ ጥበብ ናይ ሃገሩ ባህላዊ ወራር እናተኻየደስ ስቂኢሉ ክዕዘብ ፅባሕ ንጎኸ እቲ ሃገር ብዘይ ሰነድ ክተርፍ
0: በል እዚኣ ካባይን ካባኻን ጀሚሩ ብኣፍ ፀፍ ድኣ እምበር ኣብ ግብሪ ትርጉማ ሰብ የለን
1: ናዓና ይብለካ ኣለኹ ደበስ ተኾነካ ሓደ ሓደ እንዳበልና ሓደ ሓደ እንዳተረፍና
0: ኣይ ዝኩሉ ጠሪፍካ እንዳእሞ ብጥራሕ ኣ ከይድ ኮይኑ ናዓና ዳ
2: ካብ ዝገርመኩም ንዓይ ጓልያ ወኪላትኒ
3: ያ ሰላም እዚኣስ ክንሪኣ ነርና
4: ዋ ዑስማን ካ ነዚ እንታይ እያ ሰላም ክትብለላ ኢኻ ጓላስ ዶክተር ኢንጂነር ወይ ካልእ ነገር ምተመናኻላ እምበር ኣሳሳይት ክትከውን ክትምነየላ
3: ያ ዛሚት እንታይ ኮንክ ያ ኩሉ ስራሕ ከማዕረፍ ምሃኑ ኣይትኣምኒ ማለት እዩ ወላ እንታይ ወባዕድን ከኣኒ ናይ ተዋስኦ ትርጉም ኣይፈለጥክዮን ዘለኺ ተዋስኦ ማለት እኮ ከምዚ ዘይባህርኻን ዘይጠባይካን ሒዝካ ናይ ካልእ ሰብ ባህርን ጠባይን ምልባስ ማለት እዩ
4: እምበርከ እዞም ኣብ ፍቕሮ ፊልምታትን ተዋስኦታትን ንሪኦም ተዋሳእቲ ከምዝዋስእዎ ዮም ዝነግሩ
3: ኣይዋ ከምኡ ነይሩ እንተዝኸውን ነይሩ እሞ ኩሉ ሰብ ከምዚ ፀፅብቑ ሃብታም ንጉስ ዶክተር ገሎ ኮይኑ ተዋስአ ነይሩ ማለት ኮዩ
2: ካብ ዝገርበኩም ሲ ጓነይ ክትዋሳእ ከላ ቅምጥ ኢላ ንዓይ ምምሰላ እዩ በቃ ኣነ ዝዋሳእ ዘለኹ ኮይኑ ተሰሚዕኒ
5: ኣንተ ከመይ ከመይ ማለት ክ
2: እቲ ባህረይን ኣዘራርባይ እቲ ዝገብሮ ምንቅስቃስ ኮፍ ያ ኮቢላቶ ታንዓ ክዝወክለት ሞ ምስ ጋውና ምስ መኮስተራ ምስ ጓንታ ከይተረፈያ ቀሪባ በቃ
6: ዘይከወስከይ ትዛረብ ሃራይ እቲ ኣዘራርባ ክስ ጓልክ ስለ ዝኾነት ፈሊጣቶ ንበል እቲ ብዚ ስራሕ ትገብርዮስ ከመይ ገራ ፈሊጣቶ
2: እሱም ድሞ ገሪምኒ
7: ለሊኖ ኣይትገረሚ ናይታ ተዋስኦ ደራሲትን ዳይረክተርን እኮ በዕለ እየ ነረ
2: ሚካል እታ ኣብ ናይ ርስትና መዋለ ህፃናት ዝረኣናያ ተዋስኦ ስናት ክያ
7: እንተ ሓሰብ ክየ ኸትለላ ኩሉ እቲ ኣዘራርቦኦም ኣቀራርቦኦም ጠባዮም ኣስማቶም ብኸመይ ፈሊጦም ወኢል ክዳ ተሓስቢ
3: ያ ለማልም ክትግምት ነረኪ እንተ ሓሰብኩ የኸ ራእይ ሞ ጓልከ ኣብዚ እንዳዝማመጫ ዘይትፈልጥ ኩሉ ምንቅስቃስና ተስከመይ ገይራ ከተምፅኦ ትኽእል ኢል ክሓስቢ
2: ሓቅኻ ዕስማነይ ኣነ ብትናተይ ጥራይ ስለ ዘድሃብክዮ እምበር ወረ ናይ ኩልኻትኩም ኣዘራርባን ምንቅስቃሳትኩም እኮ ካባና ዝነግርዎም እንተዘይረኺቦምስ ከመይ ገይሮም ከምፅዎ
4: ግን ሚኮ እዚ ሓሳብ እዚ ሳ ምንታይ ተበጊስኪ ክሓሲብክዮም
7: ሓቂ ሓይሽ እቲ ሓሳብ ናተይ ዘይኮነ ናይታ ተሓጋጋዚ ዳይረክተር እንድዩ እታ ቤት ትምህርቲ ከዓ ንመበል 19 ግዜ እያ ተመርቕ ነይራ ኣነ ድማ ናይታ ቀዳሚት ዓመት ተመረቒት ስለ ዝኾንኩ ክሳብ ሕጂ ካብታ ቤት ትምህርቲ ተፈለኹ
4: እንታይ ዓመት መፀ ተውዕልዮ ማለት ድዩ
7: እዋ እቲ ቤት ትምህርቲ ነቶም ኣመሪቑ ናብ መባእታ ዘፋነዎም ተምሃሮ ናብ ዝኸዱ ኣብያታ ትምህርቲ እናኸደ ይበፅሖ እሞ ተኸታቲሉ ነቶም ኣብ ደረጃ ዝርከቡ ድማ ናይ ኣፍልጦ ሰርቲፊኬት ዓመት መፀ እዩ ዝህቦም ኣነ ድማ ካብ ዩኒት ቀዳሜት እንዳወፀኹ ትምህርተይ ስለ ዝወዳእኩ ክሳብ ሕጂ ምስታ ቤት ትምህርቲ ይርክብ ኣለኒ ማለት እዩ
3: ያ ሰላም እንሻላ ያ ጀማዕት ክር እዚአን ብሞልአን ኣብያተ ትምህርቲ ናይ መዋለ ህፃናት ከምዛ ናይ ርስትና ንድሕር ገይረን እንሻላ ያ ጀማዕት ክር ንመን ኢልዎ መፃኢ ናይ ደቅና ብሩህ ክኸውን እዩ
7: ብልክዕ ከምቲ ኣብ ስፖርት ንሃገራዊት ጋንታ ተረከብቲ ክኾኑ ኢሎም ካብ ብንኣሽቶኦም ናይ ግራስሩትስ ዘሰልጥንዎ ኬጂ ድማ ናይ ትምህርቲ ግራስሩትስ እኳ እዩ
6: ኣሕዋይ ባዓልንሕና ስድራና ኣብ 4ባዕተ ዓመትና ምስ ትምህርቲ ስለዘየላለዩና ናይ ኣፍልጦ ይኹን ናይ ተመክሮ ሰርቲፊኬት ደ ይብልና ተሪፍና መወዳእትኡ ከዓ በቃ ብዳዝማ ወይተር ኮይና ተሪፍና
4: እንዳልካ ሰታ ወዲ መስፍን
6: እንታይ እዛ ወዲ መስፍን ትብል ሳጓሞት ልገበኒ ከርእከ ኣትዕቶ
4: እሞታናትካ ጠባይ ንወዲ መስፍን ዝሃበት ሚካልያኮ ፀላኤትካ

0: ክልል እናበሃል እዩ። እዞም ኣብ ስደት ኣብ ቆልዓይ ተቕፅዑ ዝዓብዩ ዘለዉ ኤርትራና ሰኮፉናስ ኣብዚ ከዓ ክመፀና ይስተረና።
1: ኣታ ገለገለ ወለድ ካሓስቡ ብይወደኩም ይጠልዑ ሰተ እንታይ ድኣ ዘኪርኒ ሓርተ ብቴና ወላዲ እታን ይብላን መምርካ ንፍዕት እያ በዚ ሒዝዎ ዘሎ ይቐፅል እንተበለቶስ እንታይ ድልዋ
2: ኣየ
1: ንወደይ ናይ መስሚ ዝሓግዘ ዝኾነኒየ እምበር ኣብ ዘምህሮ ዘለኹ እምበር ኣነ ኣብ ገዛይ ክሳብ 11 ክፍሊ ኣምሂረ ናብ ሰዋ ሰይደ ፎይ ከምዘምፅ ምገበርኮ ክብላ ምሰባዕኮ ተገሪመ
3: ኣእምሮኻን ልብኻን ከፊትካ ፅን ኢልካ ትሰምዓኒ
4: ሕራይ የእዛነይ ኮኪዐ ሰምዓክ
5: እስኻሲ ካብዝን ካብቲ ፅጋዕተኛ ቁሪድ መስፍን ክትሓምቕ
4: ሓቂኺ ፓራሳይተይ እንታይ ቁርዲ ጥራይ ጭርናዕ ጣንጡ ኣሰለት ካብል እዮም
6: ዳሓን ዳሓን ዳሓን ዳሓን ገንዘብኩም ጨጎራይ ዝሕምብስ እምበር ፀርፍኹም ኣብ ሳንካ እዛነ ኣይበፅሕን
4: ናይ ዝመርስዕ እዮ እንታይ ክትብል ዘለኹ
5: ስማዕ ናይ ዝሓለፈ ሓሊፉ እዩ ንዓመታ ንወዲ ጓልና ኣብታ መባእታ ቤት ትምህርቲ ከይድካ ኣብቲ ጉጅለ ባህሊ ከም ዳኣ ትጉበሮ
4: እንታይ ወዲ ጓልና እስከ መወዲ ዘፍጣጥን ከመወዲ እቲ ጓሕማምን ሲ መስሓቕ ሃብታማትን ንፉዓትን ተምሃሮ ክኸውን ክደል
5: ተስበን ኣበይ ከም ዝተረኽበ እዩ ኣብቲ መዕፀዊ ቤት ትምህርቲ ኣብቲ ደራጅ ስለዘይነበርካ እኳ እዩ
4: ኣብ ውስታይ ደ ነይሩ እዩ እቶም ኣብኡ ዝነበሩ ርኢክንክ ደቅና መስሓቅ ሃብታማትን መስሓቅ ንፉዓት ተምሃሮም ገይሮሞም ኢሎም እኒዮም ከም ማሩፅን እዮም
5: ደናቁር ኮይኖ
4: ኣታስ ተፀሪፍካ ተፅርፈና ኣለኻ
5: ኣይፀረፍኩኹም ብስንኩም የፅዋዕኩም ዘለኹ
4: እንተ መልሰላባ ወይን ገዛና ብሓይሊ ወሲደ ታና ሰበይቲ ፅርፊ ብሓንሳብ ክንቋለሳ እዩ
5: ኣነ ነግረካ ኣለኹ ንዓመታ ንወድጓልና ኣብ መዕፀው ቤት ትምህርቲ ወይ ድማ ኣብ ህዝባዊ በዓላት ክዝምር ክዋሳዕ ክደርፍ ወይ ድማ ክገጥም ኣይርኣዩ እሞ ኣነ ንስኻን ኢድ ብኢድ ረሲሊን ክንጋጠሙ ኸና ፍልፅካ ተዳሎ ተደሎ
4: ጠፋኻ ሓንጣ ጠፋኻ ቢግዳ ድረኢኻ ኣብዛ መሬት ስጣሓ ኣቢላ እግርኻ ሓፍ ኣቢላ ሓደ ክልተ ሰለስተ ኢላ ብያ ክንመክስዕረካ እታ የኣክልኒኸ ክብልሲ ከመይ ኢሉ ከውፃዕ ዝተረኒ ጥራይ ብቢላ ከይትቀትለኒ ዕዋዒ ኣንታ ተስበኣለን
6: ባዕልኻ ትፈልጥ
4: መጥፊኢኻ ይብራሃካ ዝብልዎ ሲ ኣታ ቀታሊተይ ብኣስቢሒ
6: ባዕልኻ ትፈልጥ ዕዋዒ እንኳዕ ጥራይ ካዘናትካ ሰበይትንኮ ትብል ምሩዛ የተጋላገልኩ
4: ክላስ ክበል ነዚ ዲኻ ቀደም እዩ ዘሕፍር ነይሩ እምበር ሎሚ ድኣ ኖርማል እንዲ ኮይኑ
6: እንታይ መለትካ እዩ ኖርማል
4: ኣብ ኩሉ ገዛ እዩ ዘሎ ሎም ኮ ቢልኣክስ እዩ ኮይኑ እታ እቲ ካሊእ ዘይተቀያየረ እምበራ መምሕዳር ተቀያይርና ዲ
6: እንታ እንታይኢኻ ትብል እሞ በዓል መብራህቱ ዶክተር ሓሰን ኢንጂነር ሳምሶምሲ ከምዚ ከማ እዮም ዝሕልፍዎ ዘለዉ
4: ከማና ወ ሎሚ ኮ ርኢኻ ለካ ተሰራዕ ተመዓራረ ተረአ ኣይትተሓማመ እናደረፍካ ኮ ኮይኑ ዘሎ ናብራ
6: ክላስኮል ግምጥል ዋሒድ ነቲ ደርፊ ገማጢልካ ኣለኻ ተመዓራረ ተሰራሕ ተረአ ኣይትጋራዕ እዩ ዝብል
4: ኣታት ግዜ ምስ ተገምጠለሲ እቲ ደርፊ ግድን ይ ክግምጠል ዝብለካ ኣለኹ ሰበይተይ ለባም ይግበረለይ ኣብ ቅድሚ ዕሩኽተይ ኣይተሽኮንድረለይ እንዳበልካ ይምፅላይ ዘለዉ
6: ኣሜን ኣሜን ኣሜን ይሕቢሩ
4: ኣታሎምሲ ኣቦይና ኣደይን በበይኖም ጸሎቶም ይኮይኑ ዘሎ
6: ከመይ
4: ስማዕ ንስኻ ብልዓክስ ሪኢኻ ኣለኻ ወደይ ኣብ ተዋስኦ ክሳተፍ የብሉን ትብል እዛ ቢግዳድ ከዓ ወደይ ንዓመፀ ተዋስኦ ተዘየቲኻዮ ኢለካ ትፍክር ኣላ
6: ቀላድካ ተቋፅርባ ኣብዛ ከባቢያ ዘላ እዛ ኸማይ ድባ
4: ብድሕሪ ኮሽኮን ድረሉ ዘረባ እምበር ኣብ ቅድሚያ ዳ ኣብ ዒባ ተቆተለት ንኽ
7: ኣቲ ናይ ሎሚ ቆልዑ እኮ ብጣዕሚ ዕድለኛታት እዮም
8: እወን ጠጠሙን ህፃናት እንዲ ዝበሃል ዘሎ
7: ሓመድ ክሓም ከይብለኪ
9: ማማዳ ንኸይትራገም ምሕልኪ ኸ
7: ባይ ኣታ እዚኣተን ሞ ኣበይ መሕላኻ የፅናዓልካ ባይ
9: ልማድሃብ ኣልቃል ማእቱል እዩ
8: ወረ ምንታይ ስለ ዝበዓልኩ እያ ትዛረብ ዘላ
7: ሃምጂ ኣነ እኮ ብዛዕባ መዋእለ ህፃናት የዛረብ ዘለኹ እምበር ብዛዕባ መግቢ ይኮንኩ ሎሚ ድኣ ከምቲ ናይና ዘበን ዘይኮነሲ ቅድመ ትምህርቲ ዝበሃል ፅቡቅ ትምህርቲ እሞ ድማ ከዓ ቀዲምካ ክልተ ዓመት ዝመሃረሉ ዘበን ተበፅሒ ዘሎ
8: ኣብ ግዜ ንረኣ ወዲ 7 ዓመት ከይበፃሕካ ትምህርቲ ዘይተኣት
7: እንታይ ወዲ 7 ዓመት ጥራይ ማዓስ ኮይኑ ከንዚኣ ጌይርካ ነዛ እዝንኻ እንተዘይተን

0: ካያ ሞራ ትበሃል ኣይተኣቱን ኢኻ
1: ከይተንክፍካ 1ሰርተ ዓመት ተጌርካ
0: ኣምላኽ ሰብ ዶ መሲል እኳ እዩ ንሱ እኳ ኣብ ስርሑ ኣይጋግን ንስኻ ስኳ ሳላቐጥንኻ እተን እዛንካ ውን ከምዚ ዓይነት ዕብራንካ እንዲሓግዝ እኳ ጢል በላ ስለ ዝኾና ሲ ዋላ ወዲ ሓሽ ዓመት ከለካ ወዲ 7 ዓመት ኢልካ ማእትኻ
2: ግን ማማ ድሃቤ ዝሓቅኽኳ ያኺ እዚ ወለዶ እዚ ነዝባይታ ዝተተጠቂምሉ ግድን እዩ ዝለዓለ ደረጃ ክበፅሕ
3: ኣብ ሞ ህፃናት እኮ እቶም ህፃናት ዶክተር ኢንጂነር ወተሃደር መምህር ወዘተ እናተባሃሉ ስለ ዝፅውዑ ንሳቶም ድማ ነቲ ዝተዋሃቦም ቅፅል ክመስልዎ ስለ ዝፅዕሩ እዮም መስለኒ ዝነፍዑ ዘለዉ
2: ከመይ ማለት ክኹምኩ
3: ንኣብነሲ ኣብ ናይ ሎዎ ዘበን ኣብቲ ናይ ቅድመ ትምህርቲ መመረቕታ ዝነበረ ሓደ ወዲ 5 ዓመት ህፃን ብፕሮፌሰር ልቕማን ቢላል ዝፅዋዕ እሱ ዘቐርቦ መደረ ከስማዓኩም በጃኹም
4: መዝሙር 3 ክፋላት ኣለዎ መምርሓ ኣደ ዝኸውን ጭርሖ ንዝማር ዝሕግዝ ጥቕሲ እቲ ጥቕሲ ድማ ዘርኢ ስእልን ኣብ ቀፃሊን ዘጥረኹሞ ተመክሮ ክእለታትኩም ፈጠራውነትኩም እና መስኩነኩ ኣብ

0: ሕፀን ኣብ መደምደምታ ብኸይሩን ኣድናቆትን ብተመስጦ ብምስማዕኩም ክብሬት ይሃበለ ራሕቲ ዘለዎ ምህርቲ ዝሕፈሶ ጥሉል ክራማት ንኣረፍቲ እዋን እምነ ኣብ ምምዕባል ህፃናት ሓጋዚ ኢልኩም ክትረኽቡኒ ምስ እትደልዩ ፕሮፌሰር ልቕማን ቢላል ኣትሁዳትኩም ኢልኩም ርኸቡኒ ቀዳም 27 ሰነ 226 ስኔማ ሮማ ኣዝመራ ይቐንየለይ።
1: ያ ሰላም ያ ጀማዓት ኸር፣ እዞም ናይ ሕጂ ወለዶ ብጣዕሚ ዕድለኛታት እዮም።
2: ኣሰይ ኣቲ ዝሃገርና ስሙ ዓብሪ ኣይኢሉ ኣለዋ ማለት ኳ
3: ይበለጥ ብሰንኪ መግዛእቲ ውሕዶ ተወፅዕና ኢና። እንግሊዝ ዝኾነ እዝንኻል ሰልዱ ንትምህርቲ ከምዝኣሸረባ ካብ ራብዓይ ክፍሊ ሓደ ሰብ ከይሓልፍ ኢሉ ኣጊዱና፣ እቶም ካልኦት ገዛእቲ ድማ ብሰንኪ ዕግርግር መምሃር ከሊኦምና።
4: ኣታባዓ ንሕና ኢና ሞሊቕና ካብ ፍልጠት ነፃ ኮይና እምበር በዚ ተፈጢሩ ዘሎ ዕድል ክጎርመኩም ኩላ ሓሊፋትና ክትከይዳ
2: ሰተ ብዛዕባ ነብስኻ ከየማረርካሲ ብዛዕባ ዝበዝሐ ሰብ ሕሰብ ሓቃላ ሄሉ ሰማእታትና እውን ንነብሶም በጅ ኣሕሊፎም ብምሃብ እኳዮም ንዓና ብርሃንን ናፅነትን ኣምፅኦምልና።
3: እወ ካብ ትምህርቲ ዝዓቢ ብርሃን ደሎ እዩ
4: ግደፋና ያ ንገሊኣ ከም ባውዛን ከም ገንበል ኳዕ እብለላ ንባዓልናና ከዓ ከምዚ ባትሪ ድወዳእት ላምፓዲና ጭልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምል

0: ሰብ ገዲፍካ ተወንጭፉ እዋ ሕሰቦ ሞ ሰብ ብትምህርቲ ጥራሕ ዩ ዝሓርፈሉ ጎኑ ጎኑ ትምህርቱ ኣብታ ሞይኡ ድሕር ፅዒሩ ድማ ዝለዓለ ውፅኢት ዘምፅእ
1: ከመይ ማለት
2: ትምህርቲ መወዳድርቲ እኳ ተ ዘይብሉ እቲ ዝሓሸ ናብራ ዝመርሕ ግን እቲ ተወሳኺ ሞያ ዘለዎ እዩ ኣብ ዓለምና ስነ ጥበባውያን ኮ እቶም ዝሃፍቶም እዮም
0: ለሊኖ እዛ ዘረባ ክንታይ ዳ ዘኪራትኒ ኮረና ንዓለም ምሰንቀጥቀጣ ንሓንቲ ሳይንቲስት እዚ ኩሉ ትምህርቲ ኹምሲ ናይ ዝሕማም መድሃኒት ዘይረክብ እዩ ኢሎም ሳሓተት ዋንታ ኢላ ድያ መሊሳት ሎ
3: ሓቂ ኽሚኩ እታ ኢንተርቪው ኣነ ኸማ ንተኸታትል እያ ነይረ እዛ ሕቶ እዚኣ ነቶም ምሁራት ዘይኮነሲ ንበዓል ቶም ክሮስ ንበዓል ሜሲ ንበዓል ክርስትያኖ ሮናልዶ ኢ ክተሓትዮም ኢላታ
2: ከመይ ማለት እዩ
0: ምክንያቱ ዓለም ንዓኣቶም እያ ዘይተኣደነ ገንዘብ ትኸፍሎም ዘላ እምበር ወሪድና ምሁራት ዳ መዓስ ምስተዘከርና ኢና ኢላ መሊሳት ሎ
1: ኣዋይ ከምኡ እዩ በሉ ኣነ ንትምህርቲ ምስተጀመረ ኣብታ ቤት ትምህርቲ ከይደፈለ ማዝሓታ እንታይ ድነቶም መምሃራ ንእሰይ ወደይ ኣብቲ ናይ ባህሊ ክለብ እእትውዎ ክብሎም ብድሕሪ እሰይ እንታይ ይበሃል እሰይ ክሩዝ
2: ዓምና መጀመርያ ኣ ተህቦ ናይ ወዲ ጓልካ ፅንዕ እዚ ትብላዕ ላይካ ህቡባት ኣብ ዘለዎ ሞያ ምጉያይ ኣይዕውትን እዩ
3: ልክዕዋ ቢንያም ግርማ ኣብ ሳይክል ተዓዊት ኢልካ ደድሕሪ ሳይክል ምጉያይ ኣሌክሳንደር ኢሳቅ ኣብ ኩዕሶ ሃቢብ ኢልካ ደድሕሪ ኩዕሶ ምጉያይ ስነ ጥበብያ ትብላዕ ዘላ ኢልካ ፊልም ክሰርሕ ጎነፍነፍ ምባልካ ኣይዕውተናን እዩ
0: እወ ተውህቦ ትዕድሎ ኢኻ እምበር ተቓሊስካ ተምፅኦ ስለ ዘይኮነ ስለዚ ሓወቦይ ናይ ወዲ ጓልካ ተውህቦ ድማ ነተን መምሃራን ጉደፈለኒ ሞ ባዕለን ኣቦት ወክእትዎ እየ
4: ስለዚ ንደቅና ተውህቦም ኣብ ምልላይ ክንሕግዞም ኣለና ምክንያቱ ብዙሓት ተምሃሮ ድሌቶም ገዲፎም ድሌት ናይ ስድሮኦም ንክፍፅሙ ኢሎም ኣብዘይደልይዎ ሞያ እናኣተዉ ይጠፍኡ ኣለዉ
5: መዋል ህፃናት መሰረት ስለ ዝኾነ ሲ መምሃራኖ ባዕላትን ኣለልየን ክውዝዖኦም ከለዋስ ዓይነ ዓንቅፅን እዩ ዝበሃል ዘሎ ሓቂ
2: እወ ክንደይ ወለዲ ድኦም ደቆም ፍሉይ ተውህቦ ከለዎም ኣብ ክንዲ ምልላይ ግደፉ ትምህርትኹም ጥራይ ግበሩ እናበሉ ሓዲግ ዘትርፍዎ
0: ኣብተን ዝማዕበለ ሃገራት ኮ ሓደ ተምሃራይ ንመጀመርታ ግዜ ኣብ ኬጂ ምስኣተወ ኣብ ሓደ ዓብ ኣዳራሽ ናይ ዝተፈላለዩ ሞያታት መሳርሒታት ዘለዎም ሽ የእትውዎ ሽዑቲ ህፃን ጎይ ንሓንቲ መሳርሒት መሰላዓለ ንዓ ምስግባ ዳሓር ማዕረ ማዕረ ትምህርቲ ድማ ንዓ ምህርዎ
3: እወ እቲ ህፃን ተቐዳዲሙ ሴቴስኮም እንተዳ ኣልዒሉ ዶክተር ናይ ምዃን ተውህቦ ስለ ዘለዎ ንሳቶም ከኣናዊ ይደፋፍእዎ
0: መሳርሒ ሙዚቃ ተልዒሉ ኸ ጎኑ ጎኑ ትምህርቱ ሙዚቃ ከምዝከታተል ገብርዎ
1: ደንጎ እናተልዒሉ ከዳዕውቲ ኸውን ማለት ድ
3: ስቲኖ ከመይ ዝበለ ነዳ ኣይ እንበርኸውን
6: እዋይ ጥበብ ኣታ ንሕናኩ ክራር ንዝሓዘ መንጢልና ንሰብረሉ ክዋሳ ዓይነት ዝበለ ድማ ናብታ ቤት ትምህርቲ ኸልና ንሰማዓሉ
3: እዚኣ ኮ እቲ ናብ ካልእ ሞያ ዝዘንበለ ኣብ ትምህርቱ ይሓምቕ እዩ ትብል ዘረባ ስለ ዘላ ኳ
2: እወ ግና ብግብሪ ተመፂና እቶም ናብ ካልእ ሞያ ዝነጥፉ እቲ ሞይኦም ግድነቲ ትምህርቲ ይሕግዞም ኮይኑ ዋ ነሊ ሕጂ ከምዚ ናይ ጓል ክደርፉን ክዋስኡን ውዒሎምሲ ብልጫ ክወስሉ ካርኢና እዮም
1: ዋይ ንዓይ ኮ ስድራይ ማራ እዩ ማለት እዮም ቀዳማይ ዓመት መዋል ህፃናት ምስተምሃርኩ ከም ካንጋሮ ስለ ዘዝለሉኒ ኣብኡ ተውቦ ይከየል ኣለኹ ናብ መባእታ ስለዝኣተኹ ንበሎ ክሳዕ ሕጂ ቢቲቪቶ ዝኾነ ሂወት መ
7: ሰተ ወደይ ክትከውኒ ይርካ ኣነ ንወደይ ተመምሃራን ተዋሳዕ ምሰሎ ሕራዕ የለ ንኽነክስ ድማ ሙሩእ ናፅነት ሂበዩ
1: ንኽነክስ ናፅነት ሂበዮ እንታ በጅኻትክን እንታ በጅኻትኩም ኩላኻትኩም ከንክን መንጨታዊ ንኸልሶ በጭብጭ ኣሎ እተ ሙያ ወዳትካ በጅኻትኩም ንበል ሓስጉረትዎ
7: ኢታ ወደይ ተብኡ ስለዝኾነ ትጥር ክብል ከሎ ስነጥበብ ይድብ ነሩ ወዲ ጓልካ ድማ ከም ወደይ ክኾነልካ ኢልካ ኣዘይ ተህውወት ኢኻ በጥበጥ ከምዝኸይድ ከይትገብሮ ተጠንቀቕ ስነጥበብ ናይ ወደይ ኣመጣ
1: እወይ ግምጥል ግምጥል ንስኻደ ኮንኮም ከምዚ ኢልካ ወደይ ኣብ ናይ ስነጥበብ ባዕሊ ከየእትዎኦ ትብል ንበርካ እሞ ግምጥልጥል ንስኻ ኮ ኢኻ ንዓይ ጋጊኻ ንበር ኣነ ኹም ይሓስብ ነ ነር ሕጂ ውፃእ ብለካ ኣለኹ ገማጥለካ
7: ይዋፃኒ ሓንጣል ወደይ ብስነጥበብ ሓሊፉሉ ህቡ ምስ ኮነ ኣነ ንቁልቁል ከምዚ ኢለ ንስኻ ድማ ከምዚ ካብ ንላዓሊ ክዓይርካ ንረአ ይረአየ ቸው
1: ወይ ዝኸርምን ዘይከርምን ማይ ለመነ ዝበሃል ድኣ ከምዚ እንድዩ ተስፋ ኣለም ሃላይ ግምጥል ግምጥል

መደብ ናትራን ኣብ ሰሙን እዙ ንኡስ መደብና ዓለም ስነ ጥበብ ብዛዕባ ኣብ ፋሽን ዓለም ዘለዎ ኣልባሳት እያ ገለ ክትብለና መሪፃ ዘላ። ኣልባሳት ዝተፈላለየ ለውጥታት እናገበሩ ብዝተፈላለዩ ነገራት ተጸልዮም በቲ ንኹነታት ዝምጥን መንገዲ ተሰሪሖም ይቐርቡ እዮም። ወቕቲ እውን ሓደ ካብቶም ንኣሰራርሓ ኣልባሳት ዝጸሉ ረቕሓ እዩ። ኣብዚ መደብ እውን ብዛዕባ ወቕታዊ ኣከዳድና ፋሽን ከመይ ይመስልን እቶም ዝሰርሑ ክዳውንቲ ኸ ከመይ ዝመስሉ እዮም ዘላለዩ ትሕዝቶ ይኸውን። ንኡስ መደብና ዳሳስና ብዛዕባ ፍሉያት ገዘፍቲ ኣኻውሕን እምባታትን እዩ ክቐርበልና። እቲ ፍሉይ ጽባቐኦም ብሳይንስ ክተረድእ ዘይከኣሉን ተዓዚብካ ግን ንተፈጥሮ ክተድንቕ ካብ ዘኽእሉካ ቦታታት ዝዳሰሰ እዩ ክኸውን ትሕዝቱ። ዕድመ ጸጋዩ ንእስነት ድማ ዕዳዩ ዝብሉ ሓረጋት ልሙዳት ኣባህላ ሕብረተሰብናዮም። ናይ ሎም ሰሙን ንኡስ መደብና ፍኖተ ህይወት እምበኣር ንተመክሮ ህይወት ወዲ 108 ዓመት ክድስ ዘለናያ ምክትታል ናባኹም ተኸታታሊት ፊልምሳ እውን መበል 24 ክፋል እውን ካብ መደባትናያ። ብተወሳኺ ዝተፈላለዩ ዜማታትን ከምኡ እውን ኣዛኒት ዝበልናዮም ቪድዮታት እውን ከም ኣካል ትሕዝቶ መደብና ትራን ዝሰሙር ዘዮ እሞ ንኽትከታተሉ ብክብሪ ንዕድም። መደብና ትራን ቀዳም 25 ሓምለ ልክዕ ሰዓት 2 ፈረቓ ድሕሪ ቀትሪ፣ ድግማ ሓሙስ 30 ሓምለ ልክዕ ሰዓት 4 ድሕሪ ቀትሪ። መደብ ናትራን

0: ኣብ ሃገርና ይኹን ኣብ ዓለምና ካብ ዝውሃብ ዓይነታት ትምህርቲ ምስ እንጠቅስ ቀዳማይ ምሃብ ኣገልግሎት ትምህርቲ ንተፈጥሮኣውን ባህርያውን ጸገም ዘለዎም ኣካል ሕብረተሰብ ንኣብነት ከም ቤት ትምህርቲ ዓይነ ስውራን፣ ቤት ትምህርቲ ጽሙማን፣ ቤት ትምህርቲ ናይ ኣእምሮ ጸገም ዘለዎም ከምኡውን ቤት ትምህርቲ ዘይምዕሩይ ጠባይ ዘለዎም ክጥቀስ ይካል። ካልኣይ ካብ ስሩዕ ቤት ትምህርቲ ንዝወፁ ተምሃሮ ዝውሃብ ዓይነት ትምህርቲ ንኣብነት ኮረስፖንደንስ ኤዲኬሽን ማለት ብስምምዕ ምስ ሓደ ትካል ይኹን ኮሌጅ ካብ ስራሕኻ እናሰራሕኻን ከለኻ እትወስዶ ዓይነት ትምህርቲ ዲስታንስ ኤዲኬሽን ማለት ናይ ርሕቐት ዝውሰድ ትምህርቲ ሳልሳይ ኣብ ፍሉይ ቦታታት ዝወሃብ ዓይነት ትምህርትን ልምምድን ንኣብነት ቤት ትምህርቲ ቴክኒካል፣ ቤት ትምህርቲ ሕርሻ ካልእን የጠቓልል። እቲ ኣብ ራብዓይን መወዳእታን ዝውሃብ ዓይነት ትምህርቲ ድማ ምሃብ ስሩዕ ኣካዳማዊ ትምህርቲ እዩ። ስለዚ ብሓፈሻ ኣዋሳስዳ ዓይነት ትምህርቲ ኣብዘና ቐዲመን ክግለጻ ዝጸንሐ ኣርባዕተ ዝተሓፅረ ጥራሕ ስለ ዘይኮነ ኣዝዩ ብዙሕን መወዳእታት ዘይብሉን መስርሕ ሒዙ ካብ ዓመት ናብ ዓመት እናወሰኸን እናማዕበለን ይመጽእን ይኸይደን ኣሎ። ብሕጽር ዝበለ ቅርጽን ትርጉምን ትምህርቲ እዚ ኣብ ላዕሊ ክጥቀስ ዝጸንሐ እዩ። ሓደ ዝተምሃረ ዜጋ ምሁሪ ክበሃል እንተ ደኣ ኮይኑ በቲ ዝተምሃረሉ ዓውደ ትምህርቲ ይኹን ብኻልእ ወሳነ ተራን ኣበርክቶን ኣብ ሕብረተሰብን ህይወቱን ክጻወት ኣለዎ ኢሎም ዝገልጹ ሊቃውንት ኣለዉ። ነዚ ኣምር እዚ ብዝግባእ ዝተረድኡ ውፍያት መምህራን ኣብ ቤት ትምህርቲ ባርክ ኣለዉ። ተምሃሮ ኪነቲ ሒዞሞ ዘለዉ ስሩዕ ኣካዳማዊ ትምህርቲ ኣብ ኮሌጃት ክጸንሖም ዝኽእል ዓውድታት ትምህርትን ዝምባሊኦም ብኣግኡ ኣለልዮም ዝሕሾም ዝመርጽሉ ኣገባብ ዝሕግዝ ዓውደ መጽናዕቲ ከዳሉ በቒዖም እዮም።
1: ሎሚ መምሃራን ተምሃሮን ማሕበራዊ ሳይንስ ቤት ትምህርትና ቤት ትምህርቲ ካልኣይ ደረጃ ባርካ ሶሻል ሳይንስ ፎር ሶሻል ዴቨሎፕመንት ኣብ ታሕቲ ዝብል ቴማ መዓልቲ ማሕበራዊ ሳይንስ ዝተፈላለየ ቅርበት ወይ ኣቕርቦት የእንጉዶም ኣለዉ። እዞም ተምሃሮ ነፃ ባይታ ተኸፊቱሎም ብዝከኣሎም መጠን ዘድሊ መፅናዕቲ ከካይዱ ጸኒሖም ነቲ ኣብ መዓልታዊ ኣካዳሚያዊ ትምህርቶም ዝመሃርዎ ክለሳ ሓሳብ ድማ ብዝተኸኣለ መጠን ክገልጽዎን ኣባይታ ከርእይዎን ፈቲኖም ኣለዉ።
0: ዓውድታት ባህርያዊ ስነ ፍልጠት ኣዝየን ብዙሓት እኳ እንተኾና ንገለ ምስ እንጠቅስ ሕክምና፣ ኩሎም ዓይነታት ምህንድስና፣ ሕርሻ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ ወዘተየን። ብተወሳኺ ዓውድታት ማሕበራዊ ስነ ፍልጠት እውን ብተመሳሳሊ ብዙሓት እየን። ንገለ ምስ እንጠቅስ ዓውደ ትምህርቲ ስነ ጽሑፍን ስነ ቋንቋን፣ ጋዜጠኛት፣ ቁጠባ፣ ፋይናንስ፣ ቱሪዝም፣ ስነ ሕብረተሰብ፣ ሕጊ፣ ፖለቲካዊ ስነ ፍልጠትን እየን። ዓውደ ትምህርቲ ስነ ቋንቋ ማለት ስነ ፍልጠታዊ ፍልስፍና ደቂ ሰባት ኣብ ስነ ቋንቋ ኮይኑ ሓፈሻዊ ዝኾነ መግለጽን መብርህን ናይ ቋንቋታት ዓለም መበገስን መሰረታውያን ዝኾነ ቋንቋ ምፍላጥ ወይ ምምርማር ከምኡ ድማ ቆልዑ ነቲ ምስተወልዱ እምበር ከይተወልዱ ዘይፈልጥዎ ቋንቋ ዓለም ብቐሊሉን ብዕምቆትን ከም ዝፈልጥዎን ዝለማመድዎን ዝሕግዝ መጽናዕቲ ምክያድ ከምኡ ድማ ምስ ዓበዩ ከመይ ገይሮም ነቲ ካብ ወፃእ ዝኾነ ቋንቋታት ዓለም ኣብ ምልምማዱን ምፍላጡን ዝሕልፎ ግዜን ምቅናይ ናይ ሓንጎል ደቂ ሰባትን ኣስፊሑ ዝዝቲ ዓውደ ትምህርቲ እዩ። ዓውድታት ትምህርቲ ስነ ጥንትን ስነ ሕብረተሰብን። እዚ ዓውድታት እዚ ኣብ ሃገርና ዘሎ ቅርስታትን ጸጋታትን ነቲ ገና ዘይተመዝመዘ ቱሪዝማዊ ጸጋታት ሃገርና ሓበሬታ ንኽተመሓላልፍን ንኸተውርስን ኣብ ምዕቀቦም ከዓ እወንታዊ ተራ ክትጻወት ዘኽእል ዓውድታት

A ti. ፖለቲካዊ ስነ ፍልጠት ከም ኣካል ማሕበራዊ ስነ ፍልጠት ርእሱ ክኢሉ ኣብ ዩኒቨርስታትን ኮሌጃትን ዓለምና ክፅናዕ ካብ ዝጅምር ነዊሕ እዋን ኮይንዎ ኣሎም። ፖለቲካዊ ስነ ፍልጠት ኣብ ህንፀት ሃገርን ሃገርነትን ዝህልዎ መስርሕ ብስነ ፍልጠታዊ ኣገባብ ዝቓኒ ዓውደ ፍልጠት እዩ። ኣገዳስነት ፖለቲካዊ ስነ ፍልጠት ኣብ ዝምድናታት ሃገር ምስ ዓለም ውሽጣዊ መስርሕ ህንፀት ሃገርን ሃገርነትን ዓብ ምዃን እዩ ዝሕበር።

0: ሕጂ ትናይተይ መበገሲ ሕጂ ዓመት ዓመት ኣብ ዘዝተፈላለየ ቤት ትምህርትታት ዘዝተፈላለየ ምድባት ይካየድ ብማሕበራዊ ስነፍልጠት ዘይኮነስ ብኢንጂነሪንግ ደይ ወይ ሳይንስ ደይ ተባሂሉ ኣብ ዘዝተፈላለየ ቤት ትምህርትታት ይኽበር። ኣብዚ ቤት ትምህርትና ከ እየሪኦም ኩሉ ግዜ ሕጂ ዓሚ ንየለበንስ መምህር ነይረ ንሕና ኸ ኣይንገብር ዲና ንሕና ኸ ከምዚ ዓይነት ሓሳብ ኣለና ዝብሉ ተምሃሮ ብዙሕ ይመፁሉ ነይሮም። ካብ ዝጀመረ እቲ ሓሳባይ ማለት እዩ ንሕና ኸ እንተኮይና ናይ ማሕበራዊ ስነፍልጠ መዓልቲ ዘይንገብር ልክዕ ከምቶም ካልኦት ቤት ትምህርትታት ዝገብሮ ዘለዉ ፈጠራውነት ሓድሽ ነገራት ዝገብሩ ንሕና ከዓ ነዞም ተምሃሮ ባይታ ዘይንህቦም ብዝብል ሓሳብ ኢና ጀሚርና ማለት እዩ።
1: ንሕና ምሕሰብ ኢናት ነዚ ሓደ ረኣይ ሒዝና ኢና እሱ ከዓ እዞም ተምሃሮ እዚኦም ኣብቲ ናይ ሶሻል ሳይንስ ዘለዎም ተገዳስነት ተመዝሚዙ እቲ ሳብጀክት ወይ እቲ ዓውደ ትምህርቲ ማዕር ክንደይ ክምዕብል ከም ዝኽእል ማዕር ክንደይ ሓሳባት ከም ዘሎ ማዕር ክንደይ ሰፊሕ ምዃኑ ኣብ ነንሕድሕዱ ምትእሳር ከም ዘሎ ከምኡውን ምስተኻልእ ናይ ናቹራል ሳይንስ ወይ ባህርያዊ ስነፍልጠ ተባሂሉ ዝሕሰቡን ምስኡ ዝተሓሓዝ ነገራት ምህላው ከነርኢ ኢልና ብምሕሳብ ናይ ና ጌርናያ
2: እንታይ ዝብል ኣባህል ኣሎ ሓንቲ ገረብ ክተኽላ እታ ዝበለፀት ግዜ ቅድሚ 20 ዓመት እያ ተኻልይቲ ዝበለፀት ግዜ ከ ኣሎ ማዓንቲ እያ ትምህርትና ኸ ወላ ዝመደብ ቅድሚ ሕጂ ተገይሩ ኣይ እምበር እዚ ደፋር ስጉምቲ ወሲዱ ኣብ ግብሪ ከውዕሎ ምኽኣሉ ኣዝዩ ምስጋና ግቦ ማለት እዩ መደብካ ኣዝዩ ፅፉፍን ፅቡቕን ነይሩ ማለት እዩ።
3: ኩሉ ሞያ ስነ ናቱ ክብሪ ኣለዎ ሶሻል ሳይንስ ናቱ ክብሪ ኣለዎ ናቹራል ሳይንስ ድማ ናቱ ክብሪ ኣለዎ። ሕጂ እቶም ሶሻል ሳይንስ እቲ ናህና ዓቕሚ ከነርእዮ ስለ ዝደለና ኢና ማለት እዩ። ስለዚ ብዙሕ ጥቕምታት እዩ ዘለዎ ብሂስትሪ እንድሕር ጀሚርካ ከምኡ ኢልና ውን ክንገልፅ ፀኒሕና ኢና ብዙሕ ጥቕምታት ኣለዎ ቤዝ ኦፍ ኦል ቲንግስ ኩሉ ነገራት ኣብ ፓስት ዘጋጠመ ኣብ ሕሉፍ ዘጋጠመ ንዓና ሕሉፍ ስለ ዘፅናዕና ኢና ሕሉፍ ስለ ዘፅናዕናስ ንዓናስ እንታይ ጥቕሚ ኣለዎ ብዙሕ ሓሳባት ክመፀና ይኽእል እዩ ማለት እዩ። ሕሉፍ ስለ ዘፅናዕካ ብዙሕ ጥቕምታት ኣለዎ ማለት እዩ። ቀዳማይ እንታይ ጥቕሚ ኣለዎ ንዝብል ሓሳብ እንተ ደኣ መፂእና ኣብቲ እቶም ናይ ቀደም ሰባት ኣብ ዝተፈላለየ ዓለማት ሰባት ዝርከቡ እቲ ናቶም ፖለቲካል ስነ ቁጠባ ፖለቲካዊ ሓሳብ ናይ ባህሊ ሓሳቦም እንታይ እዩ ልክዕ ከም ማና ድማ እሶም እቲ ናቶም ድሌታት ንምርካብ ላዕሊ ንታሕቲ ንብሉ ነይሮም እዮም ንዑ ነቲ ድሌታቶም ንክረኽቡስ እንታይ እዮም ዝገብሩ ነይሮም ዝብል ሓሳብ ነዚ ዘፅናዓልና ሂስትሪ እዩ። ፕላስ እቲ ናትና ካብ ሕሉፍ ተበጊስናስ ከመይ ጌርና ናይ ሕጂ ናህና ናይ መፃኢ መደባት ንሕንፅል ድማ ካብ ሕሉፍ ኢና ንብገስ ኣብ ሕሉፍ ብዙሕ ጌጋታት የጋጥም እዩ ነዚ ንኸይኑ ደግሞ ሂስትሪ ፅኒዕና ኢና ንፈልጦ ሂስትሪ ስለ ዘፅናዕና እቲ ኣብ ሕሉፍ ኣጋጢሙ ዘሎ ጌጋታት ክንእርሞ ንኽእል ማለት እዩ።
4: ናይ ሎማዓንቲ ዝገበር ናይ ማሕበራዊ ትምህርቲ ወይ ከለ ማሕበራዊ ስነፍልጠት እናትና ዕላማ እያ ስሎጋን ወይ ቴማ እናትና እንታይ ትብል ነራ ማሕበራዊ ስነፍልጠት ንማሕበራዊ ዕቤት እያ ትብል ነረ ወይ ማሕበራዊ ምዕባል እያ ትብል ነረ እዚ ኸለ እንታይ ኢና ደሊና እቲ ትምህርትን እቲ ሕብረተሰብን ብሓንሳብ ተጠርኒፉ ከም ዝኸይድ ንምግላፅ ኢና ሓደ ኣብ ማሕበራዊ ስነፍልጠት እንታይ ዕቢና እቲ ናይቲ ሕብረተሰብ ወይ ከ ናይ ምዕባለ ናይቲ ሕብረተሰብ ከለ ከም ዝወሓስ ንምርኣይ ኢና ወይ ከለ ክልትዩ ቢንቶ ምዃኑ ማሕበራዊ ስነፍልጠት ንማሕበራዊ ትምህርቲ ዕቤት ቢንቶ ምዃኑ ከነርኢ ስለ ዝለና ናታ ቴማ ተጠቂምና ኣላ ማለት እዩ።
2: መጀመርያ ልምምድ ጌርና ኢና ነዊሕ ግዜ ትሬን ጌርና ኢና ከመይ ክኾን ኣሎ ኣብ ኣመራርፃ ደርፊ ምስቲ መዓልቲ ዝኸይድ ደርፊ ኣመራርፃ ነዊሕ ትሬን ጌርና ከምዚኣ ክነእዘባ ፀናሕና ቅሪብና ኣለና ማለት እዩ።
5: ኣነ ሒትያ ዝነበርካ ርእስቲ ፖለቲካል ሳይንስ እዩ ፖለቲካል ሳይንስ ብጣዕሚ ሰፊሕ ትምህርቲ እዩ

0: ኣብ ሓደ ግዜ ኣብ ሓደ ወርሒ ትውድኦት ዓይነት ትምህርቲ ኣይኮነን። ካብዚ መፅናዕቲ እዚ ዝፈለጥኩ እንተሎ ብዛዕባ ዝኾነ ነገር ክትዛረብ ወይ ከተቐርብ ትኾንካ ፅቡቅ መፅናዕቲ ክትካይድ ከም ዘለካ እዩ። እዚ ሰብ ንሰምዖ ኢና፣ ብዛዕባ ፖለቲካ ዝዛረብ፣ ብዛዕባ መሪሕነት ክዛረብ ንሰምዐ ኢና። ግን ፖለቲካ እንታይ ከም ምዃኑ ግን ዝፈልጦ ብዙሕ ሰብ የለን። እዚ ብዛዕባ ዝኾነ ነገር ክትዛረብ፣ ብዛዕባ ዝኾነ መሪሕነት ክትዛረብ፣ ብዛዕባ ዝኾነ ጋቨርንመንት ክትዛረብ ትኾንካ መጀመርያ ፖለቲካ እንታይ ከም ምዃኑ ትምትእስሳር ናይ ፖለቲካን ሓይልን መሪሕነትን ካ ክትፈልጦ ኣለካ ማለት እዩ።
1: ኦኬ፣ እንግሊሽ ሕጂ ዝተፈላለዩ ብራንችስ እዩ ዘለዎ፣ ዝተፈላለዩ ጨንፈራት ኣለዎ። እዚኦም ድማ ስቴሪዮታይፕ ኤንድ ዲስክሪሚኔሽን ኤንድ ስቴሪዮታይፕ ግእዝ ኣሎ እናትና ብዓብኡ ማለት እዩ። ሊንግዊስቲክስ ድሓን ብሓፈሻ ሊንግዊስቲክስ ኣሎ፣ ላንጉዌጅ እዚ ኢታት ኣሎ ማለት እዩ። እዚ ክንፈላለዩ ከለና ላንጉዌጅ ማለት ቋንቋ እዩ። ሊንግዊስቲክስ ድማ እቲ መበቆል ቋንቋ፣ እቲ ቋንቋስ ብኸመይ መፅኡ ዝነግረና ወይ ድማ ዝሕብረና ዓውደ ትምህርቲ እዩ ማለት እዩ።
2: ክል ግዜ ብሉፅነት ክመፅእ እንከሎ ፍልልያት ኢካ ትፈጥር። ሕጂ እቶም ተምሃሮ ከዓ ሶሻል ሳይንስ ካብ ናቹራል ሳይንስ ዝለዓለ ኢልካ ክትነብሮም ከለካ እንታይ ይኮናሉ? ፍልልያት ኣብቶም መንእሰያት ተምፅእ ኣለካ ማለት እዩ። ሕጂ መንእሰይ ዝበሃል ካ ክሉ ግዜ እንታይ እዩ? እቲ ፒላርስ እቲ ዓንዲ ናይ ሕብረተሰብ መንእሰይ እዩ። ሕጂ መንእሰይ በቲ ዝከኣሎ መጠን በቲ እሱ ዘሎ ብቕዓት እንተ ኣብ ማሕበራዊ ስነፍልጠት ኮይኑ ድዩ እንተ ባህርያዊ ስነፍልጠት ኮይኑ ድዩ ማዕረ ዝኾነ ኣበርክቶ ንሕብረተሰቡ ከገልግል ዝኽእል ዝኾነ ኢና ጌርናዮ ኤግዚቢሽን ማለት ካብ መጀመርቱ

0: እዚ ቀዳማይ ቀዳማይ ፀላው እንታይተና ስድራ ቤት ሓገዝ ትኾንሎ ማለተይ ሕጂ ናይ በቲ መምህር እንዳጎስጎሰ ወላዲ ዘይሕግዝ እንተኾይኑ ወላ ሓንቲ ወላዲ እንዳሓገዘ መምህር ዘይጎስጎሱ እንተኾይኑ ከ ወላ ሓንቲ እታ ኤፌክትስ ሓንቲ እያ ማለት እዩ። እቲ ፅቡቅ ውፅኢት ኣብቲ ተምሃራይ ከነምፅእ እንተኮይና ግን እንታይ ክኾን ኣሎ ወለዲ እቲ ብቕዓት ናይ ውላዶም ኣብ ምንታይ ምዃኑ ኣብ ባህርያዊ ስነፍጠት ድዩ ዝምርከስ ወይስ ኣብቲ ማሕበራዊ ስነፍጠት ድዩ ወይስ ኣብቲ ባህርያዊ ክፈልዮ ክኽእል ኣለዎ ማለት እዩ። ሕጂ ገሊኦም ወለዲ እንታይ ይብሎም ነቶም ተምሃሮ ማለት እዩ ማሕበራዊ ስነፍጠት ክትኣቶ የብልካ ንምንታይ እቲ ማሕበራዊ ስነፍጠት ከምዚ ከምዚ እዩ ገለ እዩ ተፀለውቲ ኢኻ ክትከውን ገለ ወይ ሕማቅ ኣቨሬጅ ኢኻ ክተምፅእ ሕማቅ ዝኾነ ውፅኢት ኢኻ ክትሕዝ ዳሕራይ ገሊሎም እንታይ ገብሮ ማለት ወላዲ ንባዕሉ ኣይቅበሎን ማሕበራዊ ትምህርቲ። ሕጂ እቲ ቀንዲ ሓሳብ ናይዛ ኤግዚቢሽን ከማ ንስ እዩ ነቲ ወለዲ ነቶም ወለዲ ዝበሃሉ ዘለዎ ሲ ነቲ ብቕዓት ናይ ማሕበራዊ ስነፍጠት ማዕረ ባህርያዊ ስነፍጠት ምዃኑ ንኸነርኢ ማለት እዩ። ንመፃእ ከ እቲ ተምሃራይ ብዝያዳ ነቒሑ ኣብ ከምዚኣስ ኣነስ ሂስትሪ እንተኣተየ ክምዕብል ኽእል እየ ጂኦግራፊ እንተኣተየ ክምዕብል ኽእል እየ ዋላ ኣብቲ ፋይን ኣርትስ ኣተየ እውን ምስ ዝኾነ ኣበርክቶስ ክገብር ይኽእል እየ ኢሉ ሲ ሓሳብ ንኸምፅ እቲ መጀመርቲኡ ማለት እዩ። ሕዚ ልክዕ ከምቲ ኣብ ሓደ ሃገር ዶክተር ኣሎ ብዓብኡ ኸ ፈራዳይካ ኣሎ እቲ ባይታ ዘንፀባርቕሉ ዘሎ እቲ ብቕዓቶም ዝኸፍሉ ዘሎ ባይታ በበይ ንኸውን ይኽእል እዩ። ዶክተር ዝሰርሖ ስራሕን እቲ ጃዝ ዝሰርሖ ስራሕን በበይ ንኸውን ይኽእል እዩ። ግን ፈራድ ተዘይሃልዩ ዶክተር ጥራሕ ሃልዩ ወላ ሓንቲ ትርጉም የብሉን ዶክተር ሃልዩ ከ ፈራድ ተዘይሃልዩ ወላ ሓንቲ እቲ ዶክተር ናይ ባህርያዊ ስነፍጠት ክኾን ከሎ እቲ ጃጅ ከዓ እቲ ፈራድ ከዓ ናይ ማሕበራዊ ስነፍጠት ክኾን ኣሎ ማለት እዩ። ሕጂ ክልቲኦም ግን ማዕሪ ኮይኖም እምነት ሕብረተሰብ ዘገልግልዎ ሓደ ካብ ሓደ ሲ ዝልዕል ኣይኮነን እቲ ባህርያት እዩ ዝፈላለ እቲ ባህርያት ናይ ስራሕ እዩ ዝኣ ዝፈላለ እምበር እቲ ብቕዓት ወይ ድማ እቲ ኣገልግሎት ዝህብዎ ዘለዉ ክልቲኦም እንታይ ጥቕምን ኣለዎ ማለት ነቲ ሕብረተሰብ
1: መብዛሕትኡ ሕብረተሰብና ከዓ ነዚ ሶሻል ሳይንስ ወይ ኣርት ሎ ናይ ዶኹማ ተምሃሮ ወይ ገለ እዩ ኣተሓሳስባ ዘሕደረ ማለት እዩ። ስለዚ ሓደ እቲ ተምሃራይ የጓሳግስ ከምኡውን ሕብረተሰብ ኣብ ማሕበራዊ ስነፍልጠት ዘለዎ ርዴት እውን ክበብል ይሓስብ ማለት እዩ።
2: እዚ ናይ ማሕበራዊ ስነፍልጠት ዝበሃል ትምህርቲ ኩሉ ግዜ ኣብ ምፅሓፍ ኣብ መፅናዕቲ ምግባር እዩ። ሓደ ተምሃራይ ናብ ካኣቱ እንድሕር ኮይኑ ናይ ምንባብ ልምዲ ከጥር ክኽእል ኣለዎ ብዘይብኡ ዚ ሳብጀክት ዝዓ

0: ትምህርትታት እዚ ብዙሕ ሰብ ከም ናይ ሕማቓት ተምሃሮ ነጥቢ ዘይብሉ ተምሃራይ ኢሉ ይሓስቦ እዩ። ከም ዓይኒ ሓቂ እንድሕር መፂና ግን እዚ ዓውዲ ትምህርቲ እዚ ኣብ ዝወድኡ እሶም እዮም ኩሉ ነቲ ሕብረተሰብ ዘማዕብል ነገራት ኣብ ምምእዛን ናይቲ ሕብረተሰብ ዝሰርሑ ምስቶም ምስ ከምኦም ዘሎ ናይ ባህርያዊ ስነ ፍልጠት ዝበሃል ዓውደ ትምህርቲ እዩ። ስለዚ ሓደ ተምሃራይ ናይ ምፅናዕቲ ክእለታቱ ዓብ ክክብ ክንብል ናይ ምንባብ ክእለቱ ዓብ ንክብል ድማ ኣብ ከምዚ ዓይነት ዓውደ ትምህርቲ ካኣቱ ይኽእል እዩ።
1: ኣነ ኮ ናይ ሕማቐት እዩ ናይ ንፋዓት እዩ ዝበሃል ነገር የለና ኣብ ስትሪም ምምረፅ ማለት እዩ። እቲ ቀንዲ ዘገድስ ነገር ንዓኻ እንታይ ደስ ይብለካ ኣብ ምንታይ ክትሰርሕ ትኽእል እዩ ማለት እዩ ትወሳኒ። ኣነ ብዛ ነብሰ ፐርሶናሊ 98 ኣቨሬጅ ኣለኒ ናይ ዩኒት ቀዳማይ ኣለኹ ናይ ቤት ትምህርቲ ዝመርጦ ስትሪም ከዓ ኣርት ስትሪም ወይ ሶሻል ሳይንስ ስትሪም እዩ ማለት እዩ።
2: እንድሕር ንፍዕ ኮይንካ መብዛሕትኡ ሰብ ናብ ባህርያዊ ዘሎ ሳይንስ ናብ ነይ ማይነፍሒ ናብ ክትከድ ከም ዘለካ እዩ ዝደፈአካ ዶክተር ገለ እዩ ኣብ ዓድና ቀንዲ ዝኽበር። እዞም ተምሃሮና ግን ኩሎም ዶክተር ክኾኑ ይክእሉ እዮም። ካብዛ ነብሰ ጀሚር ከዓ ነውን ዶክተር ኣይኮንኩን ወይ ከምኡ ዓይነት ዘሎ ሙያታት ክሕዙ ይክእሉ እዮም። እዚ ሓቂ ከምዘይኮነሎም ማዓንቲ በዚ ዝረኣናዮም በዘን ሳብጀክታት በዘን ዓውደታት ትምህርትታት ኣጉሊሕና ርኢናዮ ኣለና። ሰብ ነናቱ ዓይነት ክእለት እዩ ዘለዎ ነናቱ ዓይነት ከ ፍልጠት ኣሎ ክገብሮ ዝኽእል ኣድማዕነት እውን ኣሎ። እዞም ተምሃሮና ከዓኒ ተገዲዶም ከምኡ ሓሳብ ስለ ዘሎ እቲ ሕብረተሰብ ወላ ወለዶም ዘይኮነስ ብዓሎም ዳ ብድሌቶም ካኣትው ኢና ንደልደልና ከም ዝሪኦ ዘለና ከምኡ ናይ ሕማቐት ተባሂሉ ይኣቱ ኣብኡ ከዓኒ ኣብ እውን ክቕፅሉ ኣይክእሉን እዮም። እቶም ኣብ ሳይንስ ወይ ኣብቲ ባህራዊ ትምህርቲ ንብሎ ዘለና ዳኣቱ ከዓኒ ከይፈትህዎ ጥራይ ንሱ ክኸውን ስለ ዘሎ ኢሎም ከዓ ይኸዱ። እዚ ነገር እዚ ክንቂሮ ንደሊ ንሕና ዘለና ከ ካብኣተን ዕላማታት እየን ዘአን። ሰብ ዘዝተፈላለየ ክእለታት ኣለዎ ኣብ ዘዝተፈላለየ ከዓ ክድምዕ ይኽእል እዩ። ናይ ግድን ዶክተር ጥራይ ኮንከን ክትኮን ዘለካ ወረባት እቶም ካልኦት ከ ድያኑ ኸ ባዕልኹም ጋዜጠኛታት ከ እቶም ፖለቲሽንስ ትበሃሉ ኸ እቶም ኣብ ቢዝነስ ዘለዉ ኣብ ባንክ ትሰርሑ ኸ እዚ ከ ዓብ ሞያ ኣይኮነን ድዩ ንሓንቲ ሃገር ክትፈሪ ኩሉ ዓይነት እዩ ዘድልያ ሰብ
3: ነኖ እዚ ናይ ሕማቓት ኣይኮነን። ምክንያቱ እዚ ነቲ ናትና ንኣብነት ሕጂ ኣብ ሂስትሪ እንድሕር መፂና ታሪክና ሕሉፍ ታሪክና ኢና ንግር ዘለና ዝኾነ ሰብ ደይፈልጦ ነገር ማለተይስ ዝኾነ ቫስት ዝኾነ ታሪክ እዩ ዘለና ኣዝዩ ገፊሕ ዝኾነ ታሪክ እዩ ዘለና። ነዚ ድማ ዘይፈልጥዎ ኣድቂቖም ደይፈልጥዎ ሰባት ብዙሓት እዮም ካብይ ጀሚርካ ማለት እዩ። ስለዚ ነዚ ንኽንሕብር ድማ ሕግዘና ማለት እዩ። ኣብ ቋንቋ እንድሕር መፂና ድማ ቋንቋና መበቀሉ ቋንቋና ሕጂ ንኣብነት ግእዝ እዩ። ግእዝ ድማ ብዙሕ ሰብ ዘይፈልጦሎ እቲ ቁፅርታት ኣፀሓሐፉ ኣነበብኡ ዘይፈልጦ ብዙሓት እዮም ዘለዉ። ስለዚ ነዚ ድማ ንኸነንብብን ንኽንፈልጥን ይሕግዘና እዩ። ስለዚ ድማ ናይ ሕማቓት ኣይኮነን።
4: ልክዕ ከምታ ዝበልክያ ንመጀመርታ ግዜ እዩ ተኻይዱ። እዚ ድማ ኩሉ ግዜ ንሕና እውን ነታ ቀንዲ ዝፀቐጥናላ መጀመርቱኡ ክንካይዶ ስለዝደለና ለውጢ ወይ ከለ ናይ ሓሳብ ለውጢ ክነምፅእ ስለዝደለና ኢና። መብዛሕትኡ እዋን ማሕበራዊ ትምህርቲ ወይ ማሕበራዊ ስነ ፍልጠት ናይ ሕማቓት እዩ ኢሎ ስለዝሕሰብ እዚ ሓሳብ እዚ ክቕየር ስለዝደለና እዩ እ ኣብ ተምሃሮና ከመይ ነይሩ ዝበል ሕቱ ክላይ ብጣዕሚ ፅቡቅ እዮም ተቐቢሎሞ ኩሉ ትኽትርይዎ ዝወዓልኩም ብተምሃሮና ንሕና ጃስት ከም ሓጊዝናዮም ጥራይና እምበር ሓሳባቶም ናቶም እዩ ምድለዋቶም ብሙሉእ ናት እዩ። ስለዚ እቲ ዝወዓለሲ ፅቡቅ መርኣያ እዩ። ብጣዕሚ ፅቡቅ እዮም ተቐቢሎሞ ዘለዎም ብቓዕት እዮም ኣውፅኦምሉ እሶም እውን ነቶም ተምሃሮ እውን ብጣዕሚ ሓጊዝዎም ዘለዎም ብቓዓት ንኸውፁ ወይ ከለ ኣበይ ነፍዑ ንኽፍትሽ እውን ብጣዕሚ እዩ ሓጊዝዎም።

ሓደ ተምሃራይ እቲ ክሰርሖ ዝደሊ ንመጻኢ ኣብ ሂወቱ እንታይ ክኸውን ንደሊ ኣቐዲሙ ክሓስበሉ ኣለዎ። ብፍላይ ከም ተምሃራይ ኮይኑ ኣብ ሃይ ስኩል ወይ ድማ ኣብዚ ካልኣይ ደረጃ ምስ በፅሐ ተቐዳማይ ክሓስቦ ዘለዎ ነገራት ንመጻኢ እንታይ ክኸውን ኣለኒ ሓደ ሰት ኦፍ ጎልስ ወይ ድማ ዕላማታቱ ከነፃፅር ክኽእል ኣለዎ። ናብዚ ንኽኣቱ እንድሕር ኮይኖም ናብዚ ዓውደ ትምህርቲ እዚ ድማ እቲ ክገብርዎ ዘለዎም መጀመርታ ናይ ምንባብ ክእለቶም ዓብዲ ኣይኮነን ክርዩ ኣለዎም። ማዕር ክንደይ ምስ ናይ እተን ዓውደ ትምህርትታት ኣብ ማሕበራዊ ስነ ፍልጠት ዘለዋ ማዕር ክንደይ ፍትወትን ማዕር ክንደይ ተገዳስነትን ኣለዎ።

0: ግምት ከእትውለዎም ክል ስለ ዝማሩ ሃኾስ ግን እቲ ሓደ ካብቲ ሓደ ሓይሽን ኢልካ እውን ክትፈልዮ ስለ ዘይትኽእል እዞም ተምሃሮ እዚኦም እቲ ናቶም ዕላማታት እንድሕራ ነፂሮም ፈሊጦም ኣብ መወዳእቱ እንታይ ዓይነት ዓውደ ትምህርቲ ክመርፁ ከም ዝደልዩ ክበፅሕዎ ይኽእሉ እዮም።
1: ነቶም ድመፁ ከላይ ፅቡቕ ኣርኣያ እዩ ነቶም ድሌታቶም ንክፈልጡ እውን ነቶም ምናልባት ኣብዚ ዝወዓለ ኤግዚቢሽንና ቆልዑት ነሮምና እዮም ዓበይቲ ነሮምና እዮም ብፍላይ ነቶም ዘይመረፁ ብቕዓቶም ንኸለልዩ እውን ሓጊዝና ዝብል ርዲት ኣለኒ
2: ንመፃኢ ከምዞም ዝሓለፉ ኣቦታትና ኣያታትና ማለት እዩ ብሙዚቃ ተመክሮ ዘለዎም ከምኦም ንሃገረይ ከገልግል ሙዚቃ ዩ ዘለኒ ክእለታ ማዕቢለ ነብሰይ ንሃገረይ ንከውን ተስፋ ገብር
3: ኣነ ኣምላኽ ተፈቂዶ ትምህርተ ወድየ ሕጊ ክወድእ ደሊ ማለት እዩ ሎ ኮይነ ሎየር ኮይኑ ድማ ንሃገረይ ፍትሒ ኣምንጋስ ክሰርሕ ደሊ
4: ኣነ ናይ ኣርት እንድሕር ኮይነ ሳይኮሎጂስት ይኸውን ደሊ እንድሕር ኣብ ሳይንስ መፂና ድማ ናይ ስነ ልቦና ይኸውን ደሊ እንድሕር ኣብ ሳይንስ መፂና ወይ ድማ ኣብ ናቹራል ሳይንስ እንድሕር መፂና ድማ ሚድዋይፍ ይኸውን ደሊ ወይ ድማ ኦብስቴትሪክ ዶክተር
5: ዝኾነ ይኹን ዓውዲ ትፈትዎ ዝኾነ ዓውዲ ክኾን ኣለዎ ጥዒርካ ጥራይ ካብቲ ዝደለካ ደረጃ ክትበፅሕ ትኽእል ማለት እዩ ፃዕዱን ብዙሕን ስራሕን ካ ይሓትት እዩ ማለት እዩ እ ኣነ ካብ ቀደመይ ምንባብ ብፈቱ ምፅናዕ ብፈቱ ምሽምዳ ድፈቱ ስለ ዝነበርኩ ባዕለይ ሶሻል ሳይንስ ክመርፅ ከም ዘለኒ ፈሊጠ ማለት እዩ ብኡ ከዓ ፖለቲካል ሳይንስ ወይ ለው ካ ክመሃር ደሊ ማለት እዩ
6: ቀንዲ ንሕና ክንብሎ ንደሊ ማለት እዩ በዛ መዓልቲ እዚኣ ማሕበራዊ ስነ ፍልጠት ካብ ባህርያዊ ስነ ፍልጠት የዓቢ ኮና ንዝም ዘለና ንሓንቲ ሃገር ክልቲኡ ማዕረ ማዕረ ከም ዘድሊ እዞም ተምሃሮ ከዓኒ ንኩሉ ብሓደ ባይታ ክፈተሎም ከም ዘለዎ ንክሪኦ ሕጂ ሓደ ሰብ ኮሌጅ ክኣቱ ወይ ማይነፍሒ እንታይ ከም ዝፅበዮ ብናቹራል ሳይንስ ወይ በዚ ባህርያዊ ሳይንስ ይፈልጥ እዩ እንታይ ኣለዋ ማይነፍሒ ኢንጂነሪንግ ገለ ንብል ብሶሻል ሳይንስ ወይ ብማሕበራዊ ስነ ፍልጠት ግን ስጋብ ሕጂ ብፍላይ ኣብ ሴኮንዳሪ ወይ ካልኣይ ደረጃ ቤት ትምህርትታት ብዙሕ ኣይግበርን እዩ ስለዚ ብሕጂ እው እንታይ ይፅበዮም ኣለው ብፍላይ እዞም ዓሳይ ክፍሉ ኣለው እንታይ ፅበዮም ኣለው እንታይ እንታይ ርእዮም ክኣት ከም ዘለው እዩ ትናህና ዕላማ ማለት እዩ
7: ከምዚ ሃይ ስኩል ተምሃሮ ዝሓስቦ ሓሳብ ኣይኮነን እዚ ከምዚ ኣብ ኮሌጃት ትሪኦ ዓይነት ሓሳባት እዩ ኣብ ኩሉ ማለት ኣብ ሂስትሪ ይኹን ኣብ ጂኦግራፊ ይኹን ኣብ ኢንግሊሽ ይኹን ዋላ ኣብቲ ናይ ሚዚክ ፋይን ኣርት ዘለዎ ከማኒ ክንሪኦም ከለና እቲ ብቕዓቶም ብጣዕሚ ፅቡቅ እዩ ዘሎ ሕዚ ንሶም ደኺሞም ስለዝኾኑ ከመስግኖም ይደሊ ዳሕራይ ከዓ ቤት ትምህርቲ ከዓ ብዓብዩ ማለት እዩ

መደብ ናትራን ኣብ ሰሙን እዙ ንኡስ መደብ ና ዓለም ስነ ጥበብ ብዛዕባ ኣብ ፋሽን ዓለም ዘለዎ ኣልባሳት እያ ገላ ክትብለና መሪፃ ዘላ። ኣልባሳት ዝተፈላለየ ለውጥታት እናገበሩ ብዝተፈላለዩ ነገራት ተጸልዮም በቲ ንኹነታት ዝምጥን መንገዲ ተሰሪሖም ይቐርቡ እዮም። ወቕቲ እውን ሓደ ካብቶም ንኣሰራርሓ ኣልባሳት ዝጸሉ ረቕሓ እዩ። ኣብዚ መደብ እውን ብዛዕባ ወቕታዊ ኣከዳድና ፋሽን ከመይ ይመስልን እቶም ዝሰርሑ ክዳውንቲ ኸ ከመይ ዝመስሉ እዮም ዘላለዩ ትሕዝቶ ይኸውን። ንኡስ መደብ ናዳሳስና ብዛዕባ ፍሉያት ገዘፍቲ ኣኻውሕን እምባታትን ይቐርበልና። እቲ ፍሉይ ጽባቐኦም ብሳይንስ ክተረድእ ዘይከኣሉን ተዓዚብካክን ንተፈጥሮ ክተድንቕ ካብ ዘኽእሉካ ቦታታት ዝዳሰሰ እዩ ክኸውን ትሕዝቱ። ዕድመ ጸጋ እዩ፣ ንእስነት ድማ ዕዳ እዩ ዝብሉ ሓረጋት ልሙራት ኣባህላ ሕብረተሰብናዮም። ናይ ሎም ሰሙን ንኡስ መደብ ና ፍኖተ ህይወት እምበኣር ንተመክሮ ህይወት ወዲ 108 ዓመት ክድስ ዘለናያ ምክትታል ናባኹም ተኸታታሊት ፊልምሳ እውን መበል 24 ክፋል እውን ካብ መደባትናያ። ብተወሳኺ ዝተፈላለዩ ዜማታትን ከምኡ ውን ኣዛኒት ዝበልናዮም ቪድዮታት እውን ከም ኣካል ትሕዝቶ መደብ ናትራን ዝሰሙን ዝዮም ሞ ንኽትከታተሉ ብክብሪ ንዕድም። መደብ ናትራን ቀዳም 25 ሓምለ ልክዕ ሰዓት 2 ፈረቓ ድሕሪ ቀትሪ፣ ድግማ ሓሙስ 30 ሓምለ ልክዕ ሰዓት 4 ድሕሪ ቀትሪ። መደብ ናትራን

መደብና ትራን ኣብ ሰሙን እዙ ንኡስ መደብና ዓለም ስነ ጥበብ ብዛዕባ ኣብ ፋሽን ዓለም ዘለዎ ኣልባሳት እያ ገለ ክትብለና መሪፃ ዘላ። ኣልባሳት ዝተፈላለዩ ለውጥታት እናገበሩ ብዝተፈላለዩ ነገራት ተጸልዮም በቲ ንኹነታት ዝምጥን መንገዲ ተሰሪሖም ይቐርቡ እዮም ንኣሰራርሓ ኣልባሳት

0: እዚ ሰላምታና ተቐበሉ ፈንና ምክታል ትርከቡ ዝኸበርኩም ተዓዘብትና ከመይ ውዒልኩም ፍርቅ መዓልትን ፍረቕና ኪሉ ንሎሚ 24 ሓምለ ዝተዳለዎ ሃገራውን ዜናታት ሒዘልኩም ቅሪበ ዘለኹ ፊልሞን ዞም እየ ንምክታልኩም ብክብሪ ንዓደምኩ ብቐንዲ ርእስተ ዜና ፍለም ስነ ስርዓት ቀብሪ ገዲም ተጋዳላይ ሚኒስተር ሰመረ ርእሶም ሎሚ ኣብ መካነ መቕብር ሓርበኛታት ኣስመራ ተፈጺሙ ኣብ ዞባ ዓንሰባ ምስ ጋርያታዊ መሳርሒታት ሙዚቃ ይስራሕ ኣለኹም ዘሎ ተሓቢሩ ኤርትራውያን ንብርቲ ሽወደን ዝኽሪ መበል 50 ዓመት መምስራት ቤት ትምህርቲ ሰውራ ፀንቢሎም ሰራዊት ሶማልያ ብዘካየዶ ስርሒት ብውሕዱ 18 ኣባላት ዕጡቕ ጉጅለ ኣልሸባብ ከም ዝቐተለ ኣፍሊጡ ግሪክ ወታደራዊ ዓቕማ ንምምዕባል ካብ እስራኤል ዋጋ 4 ቢልዮን ዶላራት ወርሒ ሽምነት ምዃና ሓቢራ ኣብ ፈረንሳ ተኸሲቱ ዘሎ ሓደጋ ባርዕ መሮር ከቢድ ኣከባብያዊ ክሳራታት የውርድ ከም ዘሎ ተገሊጹ ዝርዝር ዜና ስነ ስርዓት ቀብሪ ገዲም ተጋዳላይ ሚኒስተር ሰመረ ርእሶም ሎሚ 24 ሓምለ ኣብ መካነ መቕብሪ ሓርበኛታት ኣስመራ ብኽብ ዝበለ ማዕርግ ተፈጺሙ ንዝተዳለወ ትሕዝቶ ዳናይ ተስፋ ዝካ ክተቕርቦ እያ
1: ስነ ስርዓት ቀብሪ ገዲም ተጋዳላይን ምኩር ዲፕሎማሰኛን ሚኒስተር ሰመረ ርእሶም ብናይ ክብሪ ሰልፍን ሰላምታን ተሰኒዩ ሎሚ 24 ሓምለ ሰዓት 10 ቅድሚ ቀትሪ ኣብ መካነ መቓብር ሓርበኛታት ኣስመራ ብኽብ ዝበለ ማዕርግ ተፈጺሙ ኣብቲ ክቡር ፕረዚደንት ኢሳያስ ኣፈወርቂ ሚኒስተራት ዝርከብዎም ሰበ ስልጣን መንግስትን ግንባርን ከምኡውን ብኣሸሓት ዝቁፀር ህዝቢ ዝተሳተፎን ብኤርቲቪ ብቐጥታ ዝተፈነወን ስነ ስርዓት ታሪክ ሂወት ስውእ ተነቢቡ ኣብ 1976 ኣብ ህዝባዊ ሓይልታት ሓርነት ኤርትራ ዝተሰለፈ ተጋዳላይ ሰመረ ኣብ እዋን ሓርነታዊ ቃልሲ ካብ 1976 ክሳብ 1991 ኣብ ክፍሊ ህዝባዊ ምምሕዳር ወኪል ወፃኢ ጉዳያት ከምኡውን ሓላፊ ክፍሊ ስለያን ፀጥታ ናብ ሱዳን ድሕር ናፅነት ድማ ካብ 1991 ክሳብ 1992 ቀዳማይ ፀሓፊ ግዜያዊ መንግስቲ ኤርትራ ኣብ ሱዳን ካብ 1993 ክሳብ 1996 ኣብ ሚኒስትሪ ጉዳያት ወፃኢ ሓላፊ ጠረጴዛ ኣሜሪካን ኣህጉራውያን ውድባትን ካብ 1997 ክሳብ 2003 ኣምባሳደር ኤርትራ ኣብ ሕቡራት መንግስታት ኣሜሪካ ካብ 2003 ክሳብ 2006 ኣብ መሓዳሪ ዞባ ማእከል ካብ 2007 ክሳብ 2018 ሚኒስተር ትምህርቲ ከምኡውን ካብ 2018 ክሳብ 2025 ሚኒስተር ትምህርትን ኣምባሳደር ኤርትራ ኣብ ኢትዮጵያን ቀዋሚ ወኪል ኣብ ሕብረት ኣፍሪቃን ብምዃን ንሃገሩን ህዝቡን ብልዑል ተወፋይነት ዘገልገለ ሓርበኛ እዩ ኣብቲ ኣጋጣሚ

ኣሚ ብስም መንግስቲ ኤርትራ ፕረዚደንት ኢሳያስ ኣፈወርቂ ብስም ሚኒስትር ዞባዊ ምምሕዳራት ሚኒስተር ዓብደላ ሙሳ ብስም ሚኒስትር ጉዳያት ወፃኢ ሚኒስተር ዑስማን ሳልሕ ብስም ሚኒስትሪ ትምህርቲ ሚኒስተር ሓሊማ መሓመድ

0: ምኽባር ልዑላውነትን ህንፀት ሃገርን ዘሕለፈ ውፊ ዜጋን ኣብነታዊ ሓላፍን ስውእ ሚኒስተር ሰመረ ርእሶም በዓል ሓዳርን ኣቦ ሓሙሽተ ውሉዳትን እዩ ገዲም ተጋዳላይን ምኩር ዲፕሎማሰኛን ሚኒስተር ሰመረ ርእሶም ብ21 ሓምለዩ ኣብ መበል 83 ዓመት ዕድሚኡ ኣብ ኣስመራ ብሕማም ተሰዊኡ
1: ናብ ካልእ ዜና ምስንሰግር ኣብ ዞባ ኣንሰባ ያታዊ መሳርሒታት ሙዚቃ ካብ ወለዶ ናብ ወለዶ ንምስጋር ይስራሕ ኣለኹም ዘሎ ተገሊጹ ወኪል ኤርና ተስፋንኪኤል ገብሬስ ንኣካየትን ነገደን ሃገራዊ ፌስቲቫል ኣዘራሪቦ ዝዳለዎ ጸብጻብ ይሰብ
2: ኣብ ዞባ ኣንሰባ መለለይ ባህልን መንነትን ሕብረተሰብ ዝኾኑ ያተዉ መሳርሕታት ሙዚቃ ካብ ወለዶ ናብ ወለዶ ንምስግጋር ይስርሐሉ ከም ዘሎ ኣብ ሃገራዊ ፌስቲቫል ቀሪቡ ዘሎ ትሕዝቶ መርኣያ ምዃኑ ተገሊጹ ዳይሬክተር ያታዊ ትልኢትን ሙዚቃን ኣቶ ፍሳሐ ደበሳይ ሃገራዊ ፌስቲቫል ንምድማቕ ብዝተገብረ ሓያል ምድላዋት ንተለሃይቲ ዘሰኒዩ በገና ዋጣ ሻምብቆን ክራድን ዝርከብዎም 11 መሳርሕታት ያታዊ ሙዚቃ ባህላዊ ፀጋታት ዞባ ምንፅብራቅ ዓብዪ እጃም ይገብሩ ከም ዘለዉ ሓቢሩ እዞም መሳርሕታት ብመንእስያት ይውቅዑ ምህላዎም እቲ ሞያ ካብ ወለዶ ናብ ወለዶ እናተሰጋገር ይኸይድ ከም ዘሎ ዘርኢ ምዃኑ ንዝያዳ ብሉፅነት ግን ቀጻሊ ልምምድን ፃዕርን ከም ዘድልያ ገንዚቡ ኣብ መዳይ ትልኢት እውን በቢግዜኡ ዝርአ ዘሎ ተስፋ ዝህብ ገስጋስ ቀጻልነቱ ንኽውሓስ ኪንዮ ሃገራዊ ፌስቲቫል ካልእ ኣጋጣሚታት ብስሩዕ ክውደብ ኣገዳሲ ምዃኑ ገሊጹ እዚ ከምዚ ኢሉ ከሎ ንኣነባብራ ኣላባብሳ ኣመጋግባን ካልእን ዝገልጽ ትሕዝቶያታዊ ድኮነ ኣባይቲ ኣብ ምልላይ ፍሉይነት ብሄራትናን ፅባቐንን ኣበርክቶ ይገብር ከም ዘሎ ካብ ኮሚተ ድኮነ ኣባይቲ መምህር ዓብዱ ኣዳድ ሓቢሩ ብኣቀራርብኡ ትሕዝትኡን ካልእን ካብ ዓመት ናብ ዓመት እናበለፀ ኣብ ዝመፅእ ዘሎ ያታዊ ድኮነ ኣባይቲ ሎሚ ዓመት ህድሞ ናይ ብሄረ ትግርኛ ረሴት ናይ ብሄረ ትግረ ከምኡውን ኣግዶ ናይ ብሄረ ብሌን ባህላዊ መልክዑ ከየጥፍአ ምቕራቡ ካብ በፃሕቲ ኣድናቆት ረኺቡ ከም ዘሎ ብተወሳኺ ኣብርህዩ

0: እዞም ዚ ኢሉ እንከሎ ኣብ ሃገራዊ ፌስቲቫል ኤርትራ 2026 ብመኮነን ሓበሬታን ጎስጓስን ሚኒስትሪ ምክልኻልን ሚኒስትሪ ዜናን ዝተዳለወ ስእላውን ንዋታውን ምርኢት ይቐርብ ኣሎ። ኣብቲ ንውርሻታት ገድሊ ማእከል ዝገበረ ትሕዝቶ ካብ 1970ታት ክሳብ ናፅነት ዘገልገላ ሬድዮታት ርክብ ኣብ ግዜ ሓርነታዊ ቓልሲ ኣህዱታት ሕክምና ዝጥቀማሉ ዝነበራ ዝተፈላለየ መሳርሒታት ብቋንቋታት ትግርኛን ዓረብን ዝተሰናድአ መፅሔታትን መፅሓፍትን ከምኡውን መበገስ መሳርሒታት ሙዚቃ ብመልክዕ ንዋት ቀሪቡ ኣሎ። ብዘካ እዚ ንተፈጥሮኣውን ሰብ ስርሖን ፀገማት በዲህካ ስንቂ ናብ ኣህዱታት ንምብፃሕን ዝተሓልፈ ኩነታት ኣብ ምምፃእ ናፅነትን ምውሓስ ላዕላውነትን ዝተፈፀመ ቕያ ከምኡ ናብ ልምዓት ሃገር ዝዕመም ዘሎ መድባት ዘንፀባረቕ ብቕብኣን ደረቕ ስእልን ዝተዳለዎ ትሕዝቶ ኣካል ናይቲ ምርኢት እዩ። ኣባል መኮነን ሓበሬታን ጎስጓስን ሚኒስትሪ ምክልኻል መንእሰይ መትከል የማነ ንኤሪ ናብ ዝሃቦ ሓበሬታ እቲ ብንዋት ቀሪቡ ዘሎ ትሕዝቶ ኣብ ዝተፈላለያ ክፍልታት ሚኒስትሪ ምክልኻል ተዓቂቡ ዝፀንሐ እቲ ደረቕ ስእልታት ድማ ምስ ሚኒስትሪ ዜና ብምትሕባር ዝቐረበ ምዃኑ ብርሂቡ ነጋድያ ናብ ዝሃቦ ርእቶ ተቐሪቡ ዘሎ ትሕዝቶ ኣብ እዋን ብረታዊ ቓልሲ ንዝነበረ መሳርሒታትን ኣብ ምምፃእን ምዕቃብን ናፅነት ዝተሓልፈ መስገድላትን ክርድኡ ከም ዝሓገዞም ብምጥቃስ ናብ መፃእ ወለዶታት ንኽሰጋገር ብቐዋምነት ዝዕቀበሉ ውሑስ ቦታ ክህሉ ተላቢኦም። ኤርትራውያን ነበርቲ ሽወደን ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውላ ብልዕል ድምቀት ፀንቢሎም ካብቲ ቦታ ዝበፅሐን ሓበሬታ ብመልክዕ ፀብጻብ ተዳልዩ ኣሎ ሚካኤል ሓድጎ ክቐርቦ እዩ።
1: ኤርትራውያን ነበርቲ ሽወደን ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ኣብ 22 ሓምለ ኣብ ስቶክሆልም መበል 50 ዓመት ምምስራት ዝኽሪ ወርቃዊ ኢዮቤልዩ ምምስራት ቤት ትምህርቲ ሰውራ ፀንቢሎም። ኣብቲ ብማሕበር ዝተጠርነፉ ኣባላት ቤት ትምህርቲ ሰውራን ተጋደልትን ነበር። ከምኡውን ዕዱማት ዝተረኽብሉ ስነ ስርዓት ኣምባሳደር ኤርትራ ኣብ ሪፓብሊክ ኢጣልያን ተንቀሳቐሰ ኣምባሳደር ኣብ ሽወደንን ኣቶ ፍስሓ ፅዮን ጴጥሮስ ነቲ ፅምብል ዝምልከት መግለፂ ሂቡ። ኣቦ ወንበር ኣዋሃዲ ሽማግለ ሃገራዊ በዓላት ኣብ ስካንዴቪያ ኣቶ ኣለም ተኽለ ጊዮርጊስ ድማ ብኣካል ንዝተሳተፉን ብቐጥታ ፈንወ ንዝተኸታተሉን ዮውሃና ድሑር ምባል መደብ ዝኽርን ጦብላሕታን መምስራት ቤት ትምህርቲ ሰውራ ብኩሉንትን ውዕውት ንዝገበሩ ኣካላት ሞጊሱ። ኣብቲ ኣጋጣሚ ህዝባዊ ግንባር ሓርነት ኤርትራ ምድላብ ፍልጠት ኣገዳሲ መንጠር ባይታ ንኩሉንትናዊ ምዕባለ ምዃኑ ብምግንዛብ ትምህርቲ ንጥቕሚ ሓፋሽ ዝብል ተበግሶ ወሲዱ መደብ ምጥፋእ ማሃይምነትን ስሩዕ ትምህርትን ንምዝርጋሕ ንዘካየዶ ፃዕሪ ዝምልከት መግለፂታት ክቕርብ ከሎ መምስራት ቤት ትምህርቲ ሰውራ ኣብዚ መዳይ እዚ ዓብዪ ታሪኻዊ ቦታ ከም ዝሕዝ በሪሁ። እቲ ስነ ስርዓት ንኣብ መሰራርታ ቤት ትምህርቲ ሰውራ ዝነበረ ብድሆታትን ዝተሰግረ ምስ ገደላትን ዝትርኽ ትሕዝቶ

0: ቃል ምስክርነት ተምሃሮ ቤት ትምህርቲ ይሰርዓ ነበር ከምኡውን ንንጥፈታት ተምሃሮን ኣበርክቶ መምህራን ዓሌትን ዘንጸባረቕ ስእላዊ ምርኢት ዘጠቓለለ ነይሩ ተሳተፍቲ በጎኖም ቤት ትምህርቲ ሰውራ ቤት ትምህርቲ ስነ ምግባር ሃገራውነትን ወኒ ቃልስን ምንባራ እቲ ውፅኢት ድማ ሎሚ ኣብ ኩሉ ጽፍሕታት ይርአ ከም ዘሎ ገሊፆም
1: ዘይምቹ ቅርፂ መሬትን ዘይምጥርናፍ ዓድታትን ኣብ ዝወሃብ ኣገልግሎት ብሓፈሻ ኣገልግሎት ጥዕና ድማ ብፍላይ ኣዝዩ በዳሀ ስለ ዝኾነ ህዝቢ ኣብ ማእከላይ ቦታ ክጥርነፍ ሓላፍ መደበር ጥዕና ሸጋልን እዞብ ኣስማጥ ነርስ ኢብራሂም ጅምዕ ፀዊዑ መደበር ጥዕና ሸጋሊ ኣብቲ ከባቢ መሰረታዊ ፍታሕ ብምፍጣራ ኣብ ትካል ጥዕና ናይ ዛሕርሳ ዴታት መጠን ባእስታት 15 ሚታዊት ክትትል ቅድሚ ሕርሲ ናይ ዝገብራ ነፍሰ ፅራት ድማ ብ17.7 ሚታዊት ዕቤት እኳ እንትረአየ ዘይተሸፈነ ከባቢታት ስለ ዘሎ ፋሒለን ዘለዎ ዓድታት ናይ ምጥርናፍ መደብ ብዝለዓለ ክድፋኣሉ ተላብዮም ህዝቢ ኣብ ሜላታት ምክልኻል ሕማም ዓሶ ዘለዎ ንቕሓት ሳላ ዝበረኸ መጠን መልከፍቲ ትሕቲ ዜሮ ወሪዶ ከም ዘሎ ዝሓበረ ነርስ ኢብራሂም ከም ዝመርሖ ሓበራዊ ፅሬት ንምርጋፅ ብዝተገብረ ፃዕሪ እቲ ሸፈነ 85 ሚታዊት በፂሑ ከም ዘሎ ኣብሪሑ ኣብ መወዳእታ ብደረጃ ኮም ብዝተወስደ ተበግሶ እታ መደበር ፀሓያዊ ፀዓት ሳላ ዝተዋደደላ ሸፈነ ክታበት ኣብ ትሕቲ 5 ዓመት ዝዕድሚኦም ህፃናት 100 ሚታዊት ከም ዝበፅሐ ገሊፆም ኣብ ወርሒ ሓምለ 222 ዝተኸፍተት መደበር ጥዕና ሸጋሊ ንዓድታት ሓወፂ ሸጋሊ ኣክዋር ኣስማጥ ቆሸን ምልምልታን ኣገልግሎት ትህብ ቤት ትምህርቲ ስራሓት ካይል ኣስመራ ንሓደ ዓመት ዘምሃረቶን 19 ስልጠንቲ ትማል 23 ሓምለ መሪቓ ርእሰ መምርታ ቤት ትምህርቲ መምህር ራጉኤል ተክለብ ዘስምዖ ቃል ሰልጠንቲ ብክልተ ዓይነት ስራሓት ካይላ ብግብርን ክልሳ ሓሳብን ከም ሰልጠኖ ሓቢሩ መምህር ራጉኤል ኣስዒቡ እታ ቤት ትምህርቲ ካብ 25 ክሳብ 29 ዝተፈላለየ ምክንያት ኣቋሪፃ ድሕሪ ምፅናሕ ሚኒስትር ትምህርቲ ኣብ 210 ዘውፅኦ ካሪክለም ኣብ ሰሙን 3 መዓልታት ኣብ 2 እብርን እናምሃረት ብድምር 213 ሰልጠንቲ ከም ዘመረቐት ገሊፆም ወኪል ተመረቕቲ ብወገና ንኣገዳስነት ሞያ ምክዕባት ቁጠባዊ ኣታዊታት ብምጥቃስ ንዘቐሰሞ ፍልጠት ናብ መዛንኦም ንምስጋር ከም ፅዕሩቅ ቃልኣት እያ ኣብ ሚኒስትር ትምህርቲ ሓላፍ ጨንፈር ምክታልን ምቁፃርን ብቕዓትን ናቶ ማዓሾ ገብረትንሳይ ኣብ ዝሃቦ መዛዘመ ቃል ሰልጠንቲ ዝቐሰሞ ሞያ ኣብ ቀጻሊ ጉዕዞ ሂወቶም ኣገዳሲ ስለ ዝኾነ ብግብራዊ ዕዮ ክዕብይዎ ኣዘኻኺሩ ዘስዕብ ዜና ሃገራት ወፃኢ ኩራት ተዓዘብትና ንምክታልኩም ደጊምና ብክብሪ ንዕደም ዜና ወፃኢ ሰራዊት ሶማልያ ኣብ ዝሓለፈ ሳለስቲ ኣብ ማእከላይ ሸነኻጉር ብዘካየዶ ስርሒት ብውሕዱ 18 ኣባላት ዕጡቕ ጉጅለ ኣልሸባብ ከም ዝቐተለ ኣፍሊጡ በቲ ኣብ ኣውራጃ ሂራን ዝተካየደ ስራሕ ስርሒት ልዕሊ 20 ኣባላት ናይ ትሽበራዊ ጉጅለ ከም ዝቐሰሉን ብርክት ዝበለ ማዓስከራት ከም ተቆፃፀረን እውን ሓቢሩ ኣሎ ሰራዊት ሶማልያ ኣብ መወዳእታ ዝሓለፈ ወርሒ ሰነ ብዘካየዶ ደብዳብ ነፈርቲ ብውሕዱ 35 ኣባላት ኣልሸባብ ከም ተቐትሉ ምግላፁ ዝዝከር እዩ እቲ ሰራዊት ኣብ 226 ኣንፃር ኣልሸባብ ዘካየዶ ስርሒታት ብዓይነትን መጠን እናስፊሕዎ ከም ዘሎ ፀብፀባት ይረድው ሽበራዊ ጉጅለ ኣልሸባብ ንልዕሊ 20 ዓመታት ቀንዲ ፀጥታዊ ስጋኣት ሶማልያ ኮይኑ ከም ዘሎ ይፍለጥ ግሪክ ወታደራዊ ዓቕማ ንምምዕባል ካብ እስራኤል ዋጋ 4 ቢልዮን ዶላር ኣፅዋር ክትሽምት ምዃና ሓቢራ እዚ ኣብ ውሽጢ 3 ዓመታት ከም ዝትግበር ዝተገልፀ መደብ ስርዓተ ምክልኻል ሚሳይል ነፈርቲ ኩናትን ድሮናትን ከም ዘጠቓለል ሚኒስትሪ ምክልኻል ግሪክ ገሊፁ እቲ ውጥን ኣካል ናይ ተሃገሩ ወታደራዊ ዓቕማ ንምድንፋዕ ሰሊዓቶ ዘላ 28 ቢልዮን ዶላር ከም ዝኾነ እቲ ሚኒስትር ፍሊጡ ኣሎ ኣስታት 3.5 ሚታዊት ካብ ጃምላ ሃገራዊ እቶታ ንፅላት ምክልኻል ትስልዕ ዘላ ግሪክ ክሳብ 236 ኣብ ዘሎ ግዜ ኤፍ35 ዝዓይነተን 40 ነፈርቲ ውግእ ካብ ኣሜሪካ ትሽምጥ መደብ ኣለዋ እዚ ከምዚ ኢሉ እንከሎ እቲ ወታደራዊ መደብ ብጉዳይ ባሕሪ ኣጅያንን ምብራቃዊ ማእከላይ ባሕርን ምስ ቱርክን ዝፀንሓ ዘይምቅዳው መሊሱ ከኽርሮ ከም ዝኽእል ይእመት ኣብ ሰፊሕ ክፋል ፈረንሳ ተኸሲቱ ዘሎ ሓደጋ ባርዕ መሮር ከቢድ ኣከባብያዊ ክሰራታት የውርድ ከም ዘሎ ተገሊጹ በቲ ባርዕ ዛጊት ልዕሊ 35,040 ኪሎ ሜትር ጫካ ክህመኽ ከሎ ልዕሊ 20,000 ሰባት ከም ተመዛበሉ ሰብ መዚ ፈረንሳ ሓቢሮም ደቡባውን ምዕራባውን ክፋል ፈረንሳ በቲ ሓደጋ ብከቢድ ተሃሲ ከም ዘሎ ዝተቐሶም ሰብ መዚ ኣብቲ ከባቢ ተኸሲቱ ዘሎ ክቱር ዋዒ መሊሱ የጋድዶ ከም ዘሎ ረዲኦም ነቲ ባርዕ ንምግታእ ብርክት ዝበለ ሄሊኮፕተራት ዝተሳትፈኦ ዘለዋ ሰፊሕ ስርሒት ይካየድ እኳ እንተሎ ኣብ ትሕቲ ቁፅፅር ክኣቱ ከም ዘይከኣለ ተገሊጹ ኣብቲ ሃገር ብውሕዱ 160 ሓደጋታት ባርዕ መሮር ኣጋጢሞ ከም ዘሎ ዝጠቕሱ ፀብፃባት ነዚ ሳልስተ እዚ ብዝሓየለ መልክዑ ክቕፅል ከም ዝኽእል ኣሚቶም ኣለዉ ኣብ ፈረንሳ ጥራይ ዘይኮነ ኣብ እስጳኛ ኢጣልያ ግሪክን ፖርቱጋልን እውን ክትር ዋዕ ዘስዓቡ ሓደጋታት ባርዕ መሮር ኣጋጢማ ከም ዘሎ ይጥቀስ ኣብ ሰፊሕ ክፋል ኤውሮጳ ተኸሲቱ ዘሎ ክትር ዋዒ ኣብ ዝሓለፈ 4 ዓመታት ካብ ዝተመዝገበ ተመሳሳሊ ተርዮ እቲ ዝለዓለ ምዃኑ ፀብፀባት ሜትሮሎጂ ይሕብሩ ዜና ንምዝዛም ኣርእስታት ደግመልኩም ስነስርዓት ቀብሪ ገዲም ተጋዳላይ ሚኒስተር ሰመረ ርእሶም ሎሚ ኣብ መካነ መቐብሪ ሓርበኛታት ኣስመራ ተፈፂሙ ኣብ ዞባ ዓንሰባ ምስ ስጋርያታዊ መሳርሒታት ሙዚቃ ይስራሕ ኣለኹም ዘሎ ተሓቢሩ ኤርትራውያን ነበርቲ ሽወደን ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ፀንቢሎም ሰራዊት ሶማልያ ብዘካየዶ ስርሒት ብውሕዱ 18 ኣባላት ዕጡቕ ጉጅላ ኣልሸባብ ከም ዝቐተለ ኣፍሊጦ ግሪክ ወታደራዊ ዓቕማ ንምምዕባል ካብ እስራኤል ኣርብ ዋጋ 4 ቢልዮን ዶላር ኣፅዋር ክትሽምት ምዃና ሓቢራ ኣብ ፈረንሳ ተኸሲቱ ዘሎ ሓደጋ ባርዕ መሮር ከቢድ ኣከባቢዊ ክሰራታት የውርድ ከም ዘሎ ተገሊጹ ነሳዕት እዚ ዝተዳለዎ ዜናታት ተዛዚምሎም ዝትረፉ መድባትና ንሓድገኩም ብወገነይ ሰናይ ማዓልቲ

0: ሰላም ከመይ ፀኒሕኩም ክቡራትን ክቡራን ተኸታተልቲ ዕለታዊ ዜና ስፖርት ሒዘልኩም ቀሪበ ዘለኹ ሮቤል በርኸት እየ። ንምክታልኩም ብኽብሪ ዕድም
1: ውድድር ባይታ ቴኒስ ኣስማራ ኦፕን ቀጺሎም። ብሰሉስ 21 ሓምለ ናይ ኣውዲካ ምሕላፍ ውድድራ ደቂ ኣንስትዮ ዝተኻየደ ኮይኑ ሻሎም ኣሚነ ምስ ሮዳ እንድርያስ 6-3 ከምኡውን 6-4 ክትዕወትን ከላ ኣብ መንጎ ኣቢጋኤል ጳውሎስ ምስ ሜላት ሃብተ ኣብ ዝተኻየደ ውድድር ድማ ሜላት ሃብተ 7-6-6-4 ተዓዊታ። ኣብ ናይ ደቂ ተባዕትዮ ድማ ኖህ በረኸት ምስ ማትያስ በረኸት ኣብ ዝተረኸበሉ ማትያስ በረኸት 6-3 ከምኡውን 6-4 ክዕወትን ከሎ ኤስሮም ኣንገሶም ምስ ኬብሮን ተሸመ ኣብ ዘካየድዎ ፀወታ ኤስሮም ኣንገሶም 6-1 ከምኡውን 6-3 ተዓዊቶም። ኣብ ካልእ ፀወታ ናሆር ኣሚና ኣብ ምስ ናኦድ ረዘነ ኣብ ቀዳመይ ፀወታ ናኦድ ረዘነ 7-6 ክስዕርን ከሎ ካልእ ፀወታ ድማ ናሆር 6-4 ተዓዊቶም። ኣብ ናይ መፈላለዩ ነጥቢ ድማ ናኦድ ረዘነ 10-4 ክዕወት ክኢሎም። ብረቡዕ ኣብ ዝተኻየደ ናይ ሳልሳይ ደረጃ ዝነበረ ፀወታ ድማ ኣብ ናይ ደቂ ኣንስትዮ ሻሎም ኣሚነ ምስ ኣቢጋይል ጳውሎስ ተረኺበን ሻሎም ኣሚነ 6-4 ከምኡውን 6-3 ስዒራ ሳልሳይ ደረጃ ክትሕዝ ክኢላ ኣላ። ኣብ ናይ ደቂ ተባዕትዮ ድማ ማትያስ በርኸት ምስ ናኦድ ረዘነ ቀዳሚት ፀወታ ናኦድ ረዘነ 7-5 ክስዕርን ከሎ ኣብ ካልእ ፀወታ ድማ ማትያስ በርኸት 6-2 ስዒሩ ኣብ መፈላለየት ነጥቢ ድማ ናኦድ ረዘነ 10-5 ክዕወት ክኢሉ ናይ ሳልሳይ ደረጃ ሒዞም። መዛዘሚ ውድድር ባይታ ቴኒስ ኣስመራ ኦፐን ዝመፅእ ሰንበት 26 ሓምለ ኣብ ናይ ደቂ ኣንስትዮ ኣብ መንጎ ሮዳ እንድርያስ ምስ ሜላት ሃብተን ኣብ ናይ ደቂ ተባዕትዮ ድማ ኣብ መንጎ ኤስሮም ኣንጎሶምን ኡፎይታ ግርማይን ፀወታ ክህሉ ምዃኑ ህዝባዊ ርክባት ባይታ ቴኒስ ፌደሬሽን ዞባ ማእከል ሓቢራ። ዙር ፈረንሳ 2026 ትማል ሓሙስ ብናይ መበል 18 መድረኹ ብዝቐጽለሉ ኣብ ብጫን ጻዕዳን ናይ ጋንታ መሪሕነትን ዝመጸ ለውጢ የለን። ኣብ ቀጠልያ ማልያ ዝነበረ ፍልሊ ገፊሑ ኣብ ናይ ኣንበሳ ዓቐብ ማልያ ፖልካዶት ድማ ዝነበረ ፍልሊ ጸቢቦም። እዛ ኣብ ጎልጎል ፈሊማ ኣብ ዓቐብ እትዛዝም ዝነበረት 185.2 ኪሎ ሜትር ርሕቀት ዝነበራ መድረኽ እምበኣር ልዕሊ ኣብ ብጫ ማልያ ኣብ ናይ ዓቐብ ነጠብጣብ ማልያ ክሳብ 19 እተኸስብ መድረኽ ብምንባራ ኣብ ናይ ኣንበሳ ዓቐብ ማልያ ፍልሊ ክትፈጥር ከም ትኽእል ግምታት ነይሩ እዩ። ካብ ፈለማ ጉዕዞ ልክዕ ከምተን ዝሓለፋ መድረኻት ብመጥቃዕቲ ዝፈለመት ኮይና ኣብ መበል 36.7 ኪሎ ሜትር ምስ ተጓዓዙ ዝነበረት ናይ 10 ናይ ዓቐብ ፈረንሳዊ ተቕዳዳማይ ቫለንቲን ፓረት ካብ ሳውዳል ኩክስቴፕ ተዓዊትላ 10 ረኺቦም። ሪቻርድ ካራፓስ፣ ቤን ሄይሊ፣ ማውሮ ሽሚድ፣ ማድስ ፓደርሰን ከምኡውን ሲንኩን ናይ 8-6-4-2-1 ረኺቦም ድሕሪ ቫለንቲን ብምስዓብ ኣብ ዝቕጽለ 9

ክልተ ነጥቢ ክልተ ኪሎ ሜትር ኣብ ዝነበረት እውን ናይ ዓቐብ ነጥቢ ቫለንቲን 5 ነጥቢ ረኺቡ ድምር ነጥቡ ናብ 15 ነጥቢ ኣበሪኽዎም። ሪቻርድ ካራፓዝ፣ ማውሮ ሽሚድ ከምኡውን ማደስ ፐደርሰን ኣሰሩ ስዒቦም ናይ 3-2 1 ነጥቢ ረኺቦም። ንቀጠልያ ማልያ ወዲዩ ዘሎ ማደስ ፐደርሰን ኣብ ናይ ሎም ዓመት ዙር ፈረንሳ ኣብ ዓቐብ ብዘርእዮ ዘሎ ብቕዓት ዝነኣ ተቕዳደማ እዩ። እዛ ብመጥቃዕቲ ዕረፍቲ ዘይነበራ መድረኽ እምበኣር ኣብ ዝቕፅለት ቅድሚ ናይ ማእከል ቮላታ ዝነበረት ናይ ዓቐብ ነጥቢ ኣብ 112.8 ኪሎ ሜትር ቫለንቲን ኣይተኸኣለን ንሪቻርድ ካራፓስ ኣኸቲሉ 2 ነጥቢ ረኺቡ ካራፓስ 1 ነጥቢ ወሲዶም። ኣብ 129 ኪሎ ሜትር ምስ ተጓዓዙ ዝነበረት ናይ ማእከል ቮላታ ኣቐዲሞም ካብ ዓባይ ጉጅለ መጥቃዕቲ ዝገበሩ 6 ተቐዳደምቲ እዮም ናብዛ ቮላታ ምሪሖም። ኣብ ዝሓለፈት መድረኽ ኣብ ሞንጎ ማድስ ፐደርሰን ምስ ጃስፐር ፊሊፕሰን ኣብ ቀጠልያ ማልያ ንዝነበረ ፍልሊ ናይ 7 ነጥቢ ጥራይ ኮይኑ ብምሕዳሩ ንፐደርሰን ቅሳነት ዝሃበ ይነበረን። ኣብታ መድረኽ ዝተጋግዩ ድማ ኣብዛ መድረኽ ክደግሞ ይፈቐደን። ፐደርሰን ነዛ ናይ ማእከል ቮላታ ንክዕወት ዘለዎ ፀዓት ክውፅእ ተሓቲት እዮም። እዚ ደኒማርካዊ ተቕዳዳማይ ማድስ ፐደርሰን ነዛ ናይ ማእከል ቮላታ እምበኣር ብዘይተቓጻጺ ተዓዊትላ ምስ ፊሊፕሰን ዝነበሮ ፍልሊ ናብ 32 ነጥቢ ኣበሪኽዎም። ኣብዛ ናይ ማእከል ቮላታ ማውሮ ሽሚድ፣ ሃላንድ፣ ቶቢያስ ጆሃንሰን፣ ሪቻርድ ካራፓስ፣ ማቴዎ ጀርጎንሰን ካብ 20 ክሳብ 10 ንዝነበራ ነጥቢ ወሲዶመን። ፊሊፕሰን ወይ እውን ቢንያም ኣብዛ ናይ ማእከል ቮላታ ኣይኣተውን። ኣብ ዝቐጸለ ፍጻሜ ራብዒቲ ናይ ዓቐብ ቮላታ እያ ነይራ። ኣብ መበል 166.2 ኪሎ ሜትር ምስ ተጓዓዙ ሕጂ እውን ቫለንቲን ንካራፓስ ኣኸቲሉ ተዓዊትላ 2 ነጥቢ ቫለንቲን 1 ነጥቢ ድማ ካራፓስ ተመቒሎም። እዛ ኣብ ዓቐብ ትዛዝም ዝነበረት መድረኽ ኣብ መወዳእታ ዝነበረ ቮላታ እምበኣር እቲ ናይዛ መድረኽ ተቐላሳይ ተቐዳዳማይ ተባሂሉ ዝተሸለመ ሪቻርድ ካራፓስ ካብ ኤኤፍ ኤዲኬሽን ምስኡ ዝጸንሑ ማውሮ ሽሚድ ከምኡውን ማቴዎ ጀርጎንሰን ብመጥቃዕቲ ፈልዩ ነዛ መድረኽ ብ4 ሰዓትን 26 ደቕን 21 ካልኢትን ግዜ ኣብ ሰዓት 41.72 ኪሎ ሜትር ናረገጸ ተዓዊትላ። ማውሮ ሽሚድ ካብ ጃይኳ ልኡላ ከምኡውን ማቴዎ ጀርጎንሰን ካብ ቪዝማ 45 ካልኢት ድሒሮም ካልኣይን ሳልሳይ ተርታ ሒዞም 1 ደቕን 14 ካልኢትን ተፈልዩ ራብዓይ ተርታ ዝሓዘ ናይዛ መድረኽ ንብምልኡ ናይ ዓቐብ ነጥቢ ዝተዓወትሉ ቫለንቲን ራብዓይ ተርታ ሒዙ። 1 ደቕን 57 ካልኢትን ዝተፈለየ ሃላንድ ቶቢያስ ካብ ኡኖ ድማ 50 ተርታ ሒዙ። ቢንያም ኣብዛ መድረኽ ካብ ዕዉት 33 ደቕን 34 ካልኢትን ግዜ ድሒሩ መበል 150 ተርታ ሒዙ ዛዚሞም። ስለዚ ኣብ ብጫ ማልያ ከምቲ ጽቢቱ ዝመጸ ለውጥ የለን። ስሎቬናዊ ታዲ ፖጋቻ ብ64.35/13 ግዜ ኣብ መሪሕነት ይቕጽል 4.32 ካልኢትን ዝተፈልየ ቤልጅማዊ ሬምኮ ኢቨኖፖል ኣብ ካልኣይ ተርታ 6.51 ግዜ ተፈልዩ ዘሎ ሜክሲካዊ ኢሳቅ ደልቶሮ ድማ ሳልሳይ ተርታ ኣሎም። ኣብ ቀጠልያ ማልያ ከምቲ የቐዲምና ዝገለጽናዮ እምበኣር ማደስ ፐደርሰን ብ477 ነጥቢ ኣብ መሪሕነት ይቕጽል። ኣብ ናይ ዝሓለፈት መድረኽ ናብ 7 ነጥቢ ፍልሊ ኣውሪድዎ ጽንሐ ጃስፐር ፊሊፕሰን በዛ መድረኽ ኣብ ማእከል ቮላታ ነጥቢ ኸሲሩ ብ32 ነጥቢ ተፈልዩ ኣብ ካልኣይ ተርታ ይቕጽል። ኣብ ናይ ማእከል ቮላታ ዘይኣተወ ቢንያም ግርማይ ድማ ከም ዝነበሮ ብ361 ነጥቢ ኣብ ሳልሳይ ተርታ ኣሎም። ኣብ ናይ ነጠብጣብ ማልያ ኣንበሳ ዓቐብ ታዲ ፖጋቻ ብ70 ነጥቢ ኣብ መሪሕነት ይቕጽል። ኣብዛ መድረኽ ንብምልኡ ናይ ዓቐብ ነጥቢ ዝተዓወተሉ ቫለንቲን ድማ ንዝነበሮ ፍልሊ ኣጽቢቡ ብ69 ነጥቢ ብ1 ነጥቢ ካብ ፖጋቻ ድሒሩ ኣብ ካልኣይ ተርታ ይርከብ። ብ63 ነጥቢ ኣብ ሳልሳይ ተርታ ኮይኑ ዝስዕበ ዘሎ ድማ ዕውዛ መድረኽ ሪቻርድ ካራፓዝ እዩ። ኣብ ናይ መንእስያ ጻዕዳ ማልያ ኢሳቅ ደልቶሮ መሪሕነቱ ይቕጽል ብ44.42 ግዜ ናይ 20 ካልኢት ተፈልዩ ዘሎ ፓውል ሴክሳስ ካብ ዴካትሎን ናይ 2.31 ካልኢትን ተፈልዩ ዘሎ ክዋን ኣይሶ ካብ ሊድል ትረግ ድማ ኣብ ሳልሳይ ተርታ ይርከቦም። ኣብ ናይ ጋንታ መሪሕነት ጀርመናዊት ክለብ ሊድል ትረግ ብ193.36.59 ግዜ ኣብ መሪሕነት ትቕጽል 22.5 ካልኢትን ግዜ ተፈልያ ክለብ ሕቡራት ኢማራት ዓረብ ካልኢቲ 56.10 ካልኢትን ግዜ ዝተፈለየ ጀርመናዊት ክለብ ሬድቡል ቦራ ድማ ኣብ ሳልሳይ ተርታ። ዝመጽእ ሰንበት ብናይ 21 መድረኽ ኣብ ፓሪስ ፈረንሳ ብናይ ቸርኪቶ ውድድር ዛዝም ዙር ፈረንሳ 2026 ሎሚ ዓርቢ እውን መበል 19 መድረኹ ብ127.9 ኪሎ ሜትር ርሕቀት ዘለዋ ክቕጽል እዩ። እዛ መድረኽ ብዓቐብ ፈሊማ ኣብ ዓቐብ እትዛዝም መድረኽ እያ። ብዘይካዚ እውን እታ ኣብ ናይ መወዳእታ ቮላታ ዘሎ ዓቐብ ብናይ ሓይሊ ፈረስ ዕቀን ዓቐብ ክትዛዝም እያ። 13.8 ኪሎ ሜትር ንውሓት ዘለዋ 8 ሚታዊት ምንቃዳር እውን ክህልዋ እዩ። 89.5 ኪሎ ሜትር ምስ ተጓዓዙ ድማ ኣብ እግሪ ዓቐብ ናይ ማእከል ቮላታ ክትህሉ እያ። ናብ መስርሕ ምስጋር ምስ እንሰግር ለንደናዊት ክለብ ኣርሰናል ፈላሚ ተጻወታይ ኣፈሪማ። ወዲ 24 ዓመት ግሪኻዊ ናይ ክንፊ ናይ ጸጋም ኣጥቃዒ ክሪስቶፍ ዞሊስ ካብ በልጅማዊት ክለብ ብሩጅ ብ4 ሚልዮን ፓውንድ ከም ዘፈረመቶ ፋብሪዚዮ ሮማኖ ሓቢሮም። እዚ ኣብ ናይ ጸጋም ምክፋል ከይተረፈ ዘድምዕ ተጻወታይ ዞሊስ ክሳብ ወርሒ ሰነ 2031 እዩ ናይ 5 ዓመታት ክታሙ ኣንቢሩ ዘሎም። ዞሊስ ነቲ ናብ በሽኪታ ዝተሸጋጊሩ ዘሎ ሊዛንድሮ ትሮዛር ክትክኦ ከም ዝኾነ

0: ፍለጥም እዚ ናይ ክንፊ ጥቃዒ ዞሊዝ ናይ ዝክራማት ፈላማይ ፈራሚ ኣርሰናል ኮይኑሎም እዚ ከምዚ ኢሉ እንከሎ ኣርሰናል ውልቃዊ ስምዕ ምስቲ ብልዑል ጠመተ ሂባ ትሰርሓሉ ዘላ ንብራዚላዊ ካፋሊ ብሩኖ ጉማሬሽ ካብ ኒውካስል ምፍራም ከም ዝተሰምዐት ፋብሪዚዮ ሮማኖ ገሊጾም ኣርሰናል ውልቃዊ ስምዕ ምስ ጉማሬሽ ከም ዝዛዘመትን ሓድሽ ውዕል 70 ሚሊዮን ፓውንድ ሒዛ ቀሪባ ከም ዘላን ሓቢሮም ብሩኖ ምስ ኣርሰናል ብዛዕባ ውዕሉ ከም ዝተሰማምዐን ኣሰልጣኒ ኣርሰናል ሚኬል ኣርቴታ ድማ ነዚ ቀዳምነት ሂቡ ዝሰርሓሉ ዘሎ መስርሕ ንምፍጻም ተቓሪቡ ከም ዘሎ ይንገር 70 ሚሊዮን ፓውንድ ኒውካስል መልሲ ክትህብ ትፅቢት ኣሎ እዛ ክለብ ንብሩኖ ጉማሬሽ ምጻእ ከተጽንሖ ድሌት ከም ዘለዋ ይፍለጥ ካብ ዜና ኣርሰናል ከይወፀና ዮከረስ ብኣልቫረስ ክለዋወጥም ኣጥቃኣይ ኣትሌቲኮ ማድሪድ ጁልያን ኣልቫረስ ልዑል ድሌት ምፅምባር ምስ ባርሰሎና ዋላ እኳ እንተሃለዎ ኣትሌቲኮ ማድሪድ ድማ ክትሸጦ ምስ ትግደድ ካብ እስጳኛ ወፃኢ ክተርሕቆ መዲባቶ ንዘላ ተገንዚባ ኣርሰናል ንቪክቶር ጊዮከረስ ሂባ ንኣልቫረስ ንምውሳድ ኣብ ለውጢ ንክዘራረባ ዕድመ ምቕረባ ክኢላ መስርሕ ምስጋር ጋሪ ጃኮብ ዘ ታይምስ ሓቢሮም ድሕሪ ዋንጫ ዓለም 226 ብሰንበት ብዓወት ሃገራዊት ጋንታ እስጳኛ ምዛሙ ሕጂ ድሕሪ 5 መዓልትታት እቶም ኣብቲ ውድድር መምስ ሃገራቶም ልዑል ኣበርክቶ ዝነበሮም ተፃወቲ ዋጋ መሸጢኦም ኣብ ዕዳጋ ከም ዝተመሓየሸ ይሕበርሎ እቶም ቀዳሞት 10 ተፃወቲ ዋግኦም ኣብዛ ሒዝንያ ዘለና ወርሒ ሓምለ ተመሓይሹ ቀሪቡ ዘሎ ድማ እዞም ዝስዕቡ እዮም ነሩጃዊ ኣጥቃዒ ኤርሊን ሃላን 220 ሚሊዮን ፓውንድ እስጳኛዊ ላሚን ያማል 220 ሚሊዮን ፓውንድ ፈረንሳዊ ኪሊያን ምባፕ 200 ሚሊዮን ፓውንድ ፈረንሳዊ ካፋሊ ሚካኤል ኦሊሴ 170 ሚሊዮን ፓውንድ እንግሊዛዊ ካፋሊ ጁድ ቤሊንግሃም 160 ሚሊዮን ፓውንድ እስጳኛዊ ኣካፋሊ ፔድሪ 150 ሚሊዮን ፓውንድ ብራዚላዊ ናይ ክንፊ ጥቃዒ ቪኒሲየስ ጁኒየር 140 ሚሊዮን ፓውንድ ፖርቱጋላዊ ካፋሊ ቪቲንሃ 140 ሚሊዮን ፓውንድ ፖርቱጋላዊ ጃኦ ነቨስ ድማ 140 ሚሊዮን ፓውንድ ምዃኖም ተገሊጾም ኣብዚ ዋጋታት ትሰማምዑ ዲኹም መልሲ ንዓኹም ኣብ መወዳእታ ተወሳኺ ዜና መዛዝም ፀወታ ዋንጫ ዓለም ይደገም ዝብል ምሕትት ተበጊሶም ኣርጀንቲናውያን ደገፍቲ ብእስጳኛ ሓደ ባዶ ዝተሰዕረቦ መዛዝም ግጥም ዋንጫ ዓለም 226 ፊፋ ንክደግመሎም ዝጠልብ ምሕትት ኣበጊሶም ኣብ ውሽጢ ሓፂር ሰዓታት 90,000 ፌርማታት ዝሓለፈ ኣረኪቦም ኣለዉ
1: ባርከስ ክቡራትን ክቡራንን ንሎም ዘዳለ ናይ ዕለታዊ ዜና ስፖርት እዚ ክትከታተልዎ ፅናሐኩም ነይሩ ምስ ዝተረፉ መደባትና ንገድፈኩም ብወገኔ ሰላም

ብሔረ ዞባ ማእኸል መነባብሮና ማለት እዩ ኣታዊ መነባብሮ ዞባ ማእኸል ኮይኑ ሕጂ ድማ ናብዚ ንብረት ክነዳልየኩም ኢና። እዚኣ ንሪኣ ዘለና ማእስ ትበሃል ማለት እዩ። እዚ ካብ ከብቲ ዝርከብ ኮይኑ ከም መደቀስ ንጥቀመሉ ማለት እዩ። እዚ ኮረሻ ማለት እዩ፣ ንበቕለ ፈረስ ንጥቀመሉ ኮረሻ ይበሃል። እዚ ንሪኦ ዘለና ምራን እዩ።

0: እዚያ ዘለና መፃረቢ ንፀርበሉ ማለት እዩ ምሳር ይበሃል። እዚኣ ድማ ጨጉራፍ እያ። እዚኣ ንሪኣ ዘለና ዓረም ትበሃል ማለት እዩ። ጓላ ዝመተታ ማለት እዩ። ጓላ ዝመታ ንክትሕለበልና ኢልና እዚ ነጭንዋ ማለት እዩ። ዓረም ይበሃል ማለት እዩ። እዚ ገበራ እዩ። ጥስቲ ቀደም ማለት እዩ። ጥስቲ ቀደም ይበሃል። ገበራ ከም መሕፀቢ ክዳውንቲ ዝጥቀመሉ ዝነበርና ማለት እዩ። እዚ ድማ ሰኪዒት ንእሸይ ኮይኑ እዚ ብትሕቲ ንሪኦ ዘለና ድማ ኣፈውዑር ይበሃል ማለት እዩ። ኣፈውዑር ኣብ ዓውዲ ንጥቀመሉ ማለት እዩ። ኣውዑር ዝኾነ እኽሊ ከይበልዑ ንጥቀመሉ ኣፈውዑር ይበሃል ማለት እዩ። እዚ ንሪኦ ዘለና ድማ መብልዒ ዑር ወይ ከዓ መብልዒ ኣድጊ ማለት እዩ። ንኣድጊ ንጥቀመሉ እዩ። ኣብ ዘሎ ቅራና እዩ። ቅራና ንእሸይ ቅራና ኣሎ፣ ዓብ ቅራና። እቲ ንእሸይ ንዕንጨይቲ ንጥቀመሉ ማለት እዩ። እዚ ዓብ ድማ ንቃንጫ ንካልእ ነገራት ንጥቀመሉ ቅራና ይበሃል ማለት እዩ። ኣብዚ ንሪኦ ዘለና ሰኪዒት ዓብ ኣሎ፣ ንዓውዲ ንጥቀመሉ ማለት እዩ። እዚ ንሪኦ ዘለና ምሳር ይበሃል። መጋዕፈሊ ማለት እዩ። እዚ ንሪኦ ዘለና መጋዕፈሊ ይበሃል። ንዒባ ንድኩዕን ዝኾነ ንጥቀመሉ ማለት እዩ። እዚኣብዚኣ ንሪኣ ዘለና ለባም ትበሃል ማለት እዩ። መርዓት ትሸነለያ መርዓት ዓድና ንንፋስ ዘይነቃልዕን ኣብዚኣ ንሸና ማለት እዩ። እዚአ ንሪአን ዘለና ዓይበት ይበሃል። እዚ ዓይበት እዚ ድማ እኽሊ ሒዝና ካብ ዓውዲ ንገዛ ነእተሉ ዓይበት ይበሃል። እዚ ንሪአን ዘለና እዚ ኣሰዳር ይበሃል። ንዝኾነ ውርያት ንጥቀመሉ ማለት እዩ። እዚ ንሪኦ ዘለና ገኒ ዘሎ ምስ ድማ ዝንገሪ ይበሃል። ኣልባይ ክምሓቆን ንጥቀመሉ ማለት እዩ። ኣልባይ ይበሃል። እዚ ንሪኦ ዘለና ስጉርፎ ዓብዪ ማለት እዩ። ስጉርፎ ዓብዪ መትሓዚ እኽሊ ንጥቀመሉ። እዚኣብዚኣ ዘለና እዚአን ክልቴን ማጨሎ ማለት እዩ። ማጨሎ እዩ። ኣብ ግዜ ዓውዲ ንጥቀመሉ እዩ። እዚኣ ድማ መዛሪቶ ወይ ከዓ ጓድጓዶ ትበሃል። ጓድጓዶ እዚኣ ድማ ድንበዛ ትበሃል። መትሓዚ ሜስ እያ ማለት እዩ። ብርለ ካልና መስተይ እዚኣ ድንበዛ ትበሃል። እዚ ንሪኦ ዘለና ድማ ቅርጫ ትበሃል። መቐረቢ መኣዲ ማለት እዩ። እዚ ንሪኦ ዘለና ቡርሲ ኣቦታትና ማዕረ ክንደይ ባልሓቱ ከም ዝነበሩ ካብ ሱርያ እዚኣ ኮፍ መበሊ ማለት እያ። እዚ ንሪኦ ዘለና ዓራት እዩ። እዚ ዝንግሪድ ወይ ከዓ ምራን ዓራት ይበሃል። እዚኣ ንሪኦ ዘለና ሞስኮት ዓብ ገዛ እንድሕር ኣሎ። ኣቦ ኣብ ደገ እዩ ዝድገስ። ዓብ ገዛ እንድሕር ኣሎ ድማ ኣብዚኣ ኮይኑ መሰደይ ዝራድብላ መስኮት እያ እዚኣ። እዚኣ ናይ ሕጂ ተካባኖ ፀዋሪት ትበሃል ማለት እዩ። እዛ ፀዋሪ እዚኣ ኣብዚ ኩሮ ኣለና ጓጉድ ኣለና ተፈይቶ ኣሎ ማለት እዩ። እዚኣ ማሕለኸ መሐለኺ ከብቲ ንጥቀመላ ዝነበርና እዚአን በዘለዋ ከርፈስ ኣላ። ምራን ከርፈስ ካ ኣሎ ጓድ ከርፈስ ድማ ምስ ኣላ ኣቦታትና ነታ ሕሳ ስደት ገዛ እስታ ቀንዴን ሒዛ ኣብዚ ተደርር ማለት እዩ። ንዓም ምብራይ ተባሂሉ ሰፈር ቀንዴን ዝሰርሑ እያ። እዚ ንሪኦ ዘለና ድማ ካብ እዝኒ ሓርማዝ ዝስራሕ ኮይኑ ዋልታ ጅማራ ማለት እዩ። እዚ ንሪኦ ዘለና ሴፍ ኣለና ኣቦታ ዝጥቀምሉ መደበሊ ዝጥቀምሉ ማለት እዩ። ይዕሩኽ ዝገብሮ ሰለስተ ዕሩኽ ዓርኪ ርእሲ ዓርኪ ምድሪ ቤት ዓርክሻ ዝገብሮ ኣብ ግዜ መርዓ ማለት እዩ። ዲኖ ይበሃል። ምራ እዚኣ ድማ መርዓት ኣብ ግዜ ሕፁነታ ኣብ ሰለል ትብለሉ ማለት እዩ። ካልኣይ ከዓ ኣምዳ መርዓውቲ ሕጊ ዝተሓሰ መርዓት ዝደፈረ እዚኣ ከም መእሰር ንጥቀመላ ማለት እዩ። ዓርኪ መዘና ዝፃወቱ ዘሎ ፀወታ ኣብ ግዜ ሕፁነት ዝፃወትዎ ማለት እዩ። ኣብዚ ቅርጫት ኣለና ሓድሽ እንዳ መርዓውቲ ማለት እዩ። እዚ ኣዴታ ንፅቡቕ ፋል መሓዘል ዝበሃ ማለት እዩ። ዝርአና ዘለና መኾንቢያታትን እንዳ ጎይታን ቤተይ ማለት እዩ። ሰለስተ ይዕሩኽ ኣለዉ ዓርኪ ምድር ቤት ዓርኪ ውሻጢ ዓርኪ ርእሲ ማለት እዩ። ሕጂ ነናቶም ስራሕ ኣለዎም ሰለስተ እዮም። ዓርኪ ርእሲ ናይ ቀትሪ ሰብኣያ እዩ። ዝኾነ ነገር ይህን ምሂን ዝበሃል ምስ መርዓት ማለት እዩ። እዚ ዓርኪ ውሻጠ ርክቡ መሰደይ ማለት እዩ። ኣደ ሎምስ ጋዓዳ ግብርሎም ሓፈሻ ውስጥ ዝዓ ምግብኖምን ካልእን ዓርኪ ውሻጠ ማለት እዩ። እቲ ዓርኪ ምድር ቤት ኣብዚ ክፃወቱ ዝፀንሑ ዓርኪ መዘና ካልእ ናይ ደገዕ እየሎ ዝኾነ ማይ ዘውረድ ዝፍለጥ ዝኾነ ደሎ ሓፈሻዊ ዝገብሮ ድማ ዓርኪ ምድር ቤት ማለት እዩ። እዚ ነናቶም ስራሕ ኣለዎ ማለት እዩዋዛ
1: እዛ ውሻጠ እዚኣ ተሓብሓቢት ንያደ ኮይና እዚ ተፈይቶ እዩ ንሓቁነሉ ፀባሕ ኣውቂና ንጠስሚ ንልኻይ ንገብረሉ። እዚ ከዓኒ መጉእ ናይ ንጣጢዕ ትድናእሰየ መጉእ ማለት እዩ። እዚ ከዓ መጥሓን እዩ። እዚ መጥሓን እዚ ከዓኒ እታ ስድራ ካብዚኣ ትምገብ ጣሓኒት ስለዘይነበረት ካብዚኣ ትምገብ ተፈላለየ እኽሊ በዚኣ ተጢሒን እዩ ንምግቢ ዝዳሎ ማለት እዩ። እዚ ብዚ ደሎ ከዓኒ ናቱ መፈላለዩ ማለት እዩ። ናይቲ ፍሩይኒ ደቂቕኒ መፈላለዩ ስፌታት ትርእይዎ ዘለኹም እዚ ኣብዚ ደሎ ከዓኒ መሳፋፈሪ ናይቲ እኽሊ እዩ። ምስ ሰብሃል ምስ ሰብሃል እዚ ንእሽተይ ምሰዩ ፅዋዕ ምዕሮ ንፍቂ እንዳልካ ትኸይድ ማለት እዩ። ጋሮ እዚ ነዚ ጥፍሒ ነዚ ምሴታት ፀረላት ኣዶ ካብዚ ኣይትወፅእን እያ ምዛቐ እንዴል እንዳብርሀት ብዙሕ ሃልክድ የብላ ብዛ ከባቢያ ትኸውን እዚ ትርእይዎ እዚ ጊባቦ ባህል ንጌራታትና ንገብረሉ እቲ ድኾን እዩ እዚ ከዓ ካብዚ ጊባቦ ዝተወርሰ ሕጂ እንዳተሓደሰ ድኸይድ ዘሎ ጊባቦ እዩ ፃዕዳ ትርእይዎ ዘለኹም ናይ ኢልኻይ መቐመጢ ሓምሓም እዩ እዚኣ ከዓ ማሕጎማ መድሃኒት ናይ ቀደም ናይ ኣዴታት ኣቦታት ዝጥቀሙላ ንኩሉ ማሕጎማ ትበሃል እዚኣ እንዳለኻያ እዚ ከዓኒ ኩሮ ኣጅቦ እዩ ተኣጅቦ ትበሃል ኣብኡ ትገብረሉ እዚ ከም ዝደልኩኹም እዚኣ ፀዋሪት ትበሃል ወንጮ ናይታደ ሕጃ ኣላ እዚ ድኳ ውሻጠ ትበሃል እዛ ትርእይዋ ዘለኹም እዚኣ ከዓ ብሓፈሻ እቶን እንጀራ ነዳልወላ ማለት እዩ ቅጫ ንስንክተላ ጎጎ ኩሉ ኣብ ዝዳሎ ብሓፈሻ እዚ ከብሒኡ እዚ ብዚ ትርእይዎ ዘለኹም ፃሕልታትኒ ኮፍ መበሊኡ ምዕርስማን እዩ እዚ ብዚ ዘሎ ከዓኒ ብምሉኡ በዓል ጎይቢ በዓል ፃሕሊ ብርኪ ብምሉኡ ጢና ንፅባ ቁራዕ እዚ ኩሉ ከዓኒ ሳርማ ተትሕጅ ደሎ እዚ ብምሉኡ መቐርሶ ሚቶ እዚኣ ትርእይዋ ዘለኹም እዚኣ ዋንጫ ብቆርበት ዝተሰርሐት እያ እዚኣ ብቆርበት ትዳሎ ኣብዚታ ብፅፌታ ትበሃል ጌርካ እንዳሰራሕካዮ ዲዛይን ተውፃሉ ከይናቓነቕ እቲ ቆርበት ማለት እዩ ከባቢ 24 ሰዓት ምሰመኳያ ጠስሚ ከይዝሓለት ትፀንሕ መሳርሒት እያ ማለት እዩ መቐርሶ ሚቶ ከዓ ትበሃል እዚኣ መቕዶ እያ ናይዛ መቕሎ መንገፊት እዚኣ ከዓ መሓግሓጋ ትበሃል እዚ ማሕዘል እዩ ቆልዓ በዚ ምስተሓዝለ ኣብቲ ድደልየቶ ታደ መገሻ ትኸይድ ሓንሳብ ምስሓዘለቶ ምናልባሽ እንተተሲኡ ኣብቲ ሳ ትደልዮ ከይበፅሐት ከላ ታደ ከዓ እዚአን ትርእይዎን ዘለኹም እዚአን ናይቲ ሃፍታም ጓል ሃፍታም እዩ እዚ በዚ እንዳተፃወተ ከይድ ትቆልዓ እዚ ከዓ ኣገልግል እዩ ኣገልግላት እዩ ዝኩሉ ትርእይዎ ዘለኹም ናይ ቋንጣ ናይ ጥሕኒ ተፈላለየ ናይ ቆሎ ኣደ ትደልዮ ተፈላለየ ከዲና ኣብዚ ጋሻኣት ክቡር ጋሻን ደቂ ኣብቲ ሃዋ ትሕንኸሉን ማለት እዩ እዚ ስጉርፎኦ ዓብዩ ካብ ዝቐፎ ትርእይዎ ዘለኹም እኽሊ መቐበል እዩ ዘለናያ ቦታ ከዓ ውሻጠ ሕጊያ ሰብኣያ ኣትዋን እዩ ብጀካ ሰበይቲ ማለት እዩ እዚ ኩሉ ትርእይዎ ዘለኹም እዚ ዕትሮታት ድዓበየን ድነኣሰን ኣብዚ ዘሎ ኩሉ ትጥቀመሉ እታደ ማለት እዩ እዚኣ መሻዓሊብ ትበሃል እዚኣ ከዓ ጎይቢ ጥስሚ ትቕመጣ ማለት እዩ ከምዚ ሕጂ ዘሎ ፍርጅ ዝበሃል እዚኣ ድሓር መፂኻ ክትሕዘይካ እዚኣ ከትከት እያ ትብል ንነዊሕ ዓመታት እነብር ጥስሚ ከይተባላሸወ እዛ ቆፎ ትርእይዋ ዘለኹም እቲኣ ከዓኒ ንኽቡር ጋሻ ንኽቡር ጋሻ እታ ናይ ውሻጠ ድየላንያ ኣበሃል ንህቢ ብገበላ ኣሎ ርኢኩም እንድሕር ኮይኑ እዚኣ ከዓ ንህቢ ብንዮው እዩ ዝወፍር ሕጂ ሰብኣይ ኣብዚኣ ኣትዋን እዩ እዚኣ ትርእይዋ ዘለኹም ቆፎ ብንዮው ግፍሕ ትበለት እያ በዚኣ ትኽደን እያ ሕጂ ንምርኢት ኢልና ኢና እምበር ትኽደን

ሓደ ወርቃ ኹን ገንዘብ ሰብኣይ ኣንብርዮ ንቁም ነገር ክኾነና ወይ ዳእኸሎት ጓል ኣለሃና ዳእኸሎ ወዲ ኣለና እዚአን ኣንብርየን ደላ ኣደ ኣብዚ ተንብሮ ሞ ማንም ኣይፈልጦን በኽሪ ጓላ ጥራይ ምስጢር ኣይንገርኒ እዩ ቀደም ኣብዝለልካ ኣይንገርኒ እዩ ምስጢር እዩ ነታ በኽሪ ጓላ ኣብዚኣ ክእትወኪዮሞኒ ብጥንቃቐ ምድሪ ወላት ደጋጥመኒ ይፍለጥኒ እሞኒ እዛ ኣብዚኣ ንደንብረን ዘለኹ ንብረት ብጀካ ነቦኺ ንካልእ ኣይንገርኒ እዩ ትብልታ ደ እዚ ከዓኒ እዚ ቦታ እዚ ኣዴታትና ቀደም እዚ ውሻጠ ሕጊ ዝበሃል ሓደ ሰብኣይ ኣትወን እዩ እቲ ገርጨውጨው እንድሕርፍቲ ተፈጢሩ ሰብኣይ ምስ ሰበይቲ ከዓኒ ጎይ ኣብዚኣ እንተ ዳኣትያ ሰብኣይ ኣይቀርባን እዚኣ ሕጋያ ኣይቀርባን እዩ ምናልባሽ ኣያጋግዮ ኣትዩ እንተ ደኣ ተዳፊሩ ብዚኣ ግን ካብኡ ኣይትወፅን እያ ድፍርቲ ምዃና ዋላ ስኺዳ ኣይትወፅን እያ ድሓር ሰብ ኣምፅኡ ምፃ ኣብያሃኒ ተጋግዮ እሞ ንዕራዳድኡኒ ክብል ከሎ እምበኣረይ ስድራ ፀውዕላ ኣበሃል ስድራ ምስ መፅዋያ ትወፅእ ካብዚ

ማእላምናታ ጋሻ ልገሰታ መሰሊያይ ማሄታ ንደግሱ ዓላት እዛን ዋዳ ልገሰ ድ ሓቆሃል እሰሊ ስጋዘ ትከርእቱ ተኮበ ትከርእቱ ጋሻ ልገሰቱ በዓል ከደን ወጣርብ ዚቡ ጣርብ ልብሎ ጨይስሕነ ፋለጥቱ ነትለ ንደጋሳ እላ መገሰዩታ ማውዕሊቱታ እላ ክቡብ ልብሎ ክቡብታ እግርበት ናያ ብዙሕ ጣብጣታ ሓባት ሃላ ሸቂትልት መስወድ ሃላ ህወት ሃላ ወቤት ሓማታ ቤት መርዓት ለዋሂልት እላ ሓማታ እላ ደንቦም ብላ እግልሚ እክል እንወደታ እትለ መጥሓን እንጥሕንሎ እክል ሓሪጭ ንከበት እታ እንደ ጣሓና ሓሪጭ እትለ እንክሪ እላ ደንቦታ እላ ሀየ ማጥሓናታ እላ ማጥሓንታ እንደ ጣሓና ክኒ ክኒ ጣሓና እላ ማጥሓንታ እላ ሕወፋትናታ እላ ግልመና ንፍዓና ሓሊብ እመጥታ ከዝበት ነፈግር ዝበት ነፈግር ምና ሓሊብና እመጥታ እላ ናይ ሒስስናታ እላ ዓሞረት ንእሽታ ግለመርዓዊና ከም ለሀደ ዕንቦባ እመሊእ ወንክዐ ዲቡ እነዝፍ ዲቡ እላ ልየኒ ሰበዲር ናሽዕ ይዓላ ኣለቡኒ ዕጫይ ወዱ ውእሊ ምን ባሓር መጢ እብላ ሒስስ ገብቶ ክኒ ናሽዕ ናሽዕ ልበሃል ኣይዋ ክኒ ስሪቅ ልብለቦ ንናሽዕቱ ላኪን ምን ባሓርቱ ለመጢ እላ ዓርቃይናቱ እላ ዓርቃይቱ እላ ዓርቃይቱ እሊ ቀለዉቱ እላ ቀልወታ ምንታ ከዓለ ገቢ ለይ ግራይ ናይ ኢናስቱ ወእለ ሸቀይት ናይ ናታ ወእለ ናጥዕም ብሎ ሄ ጎኖት ናይ እሲ ክነት እናጣፉ ናጥዕት ሉ ጎኖ ናይ ጎኖናቱ እላ ሄ ታኬት ናታ ታኬት ክነትላ እልን ወዲያ ታኬትታ ሎሆም ረይ ሓርብቱ ሓርብቱ ሓርብ ንኡሽ ወሓርብ ዓበ ሓነት ለንእሸቶ ሓነት ትትበሃል ወሎሆ ሓርብ ዓብይትሉ ሃይ ሻቂቱታ

ኩላ ቤት ናይ መርዓት ንብላ እንተህልየና ስሜታ ድላለት ድላለት ገብ እንተህልየት ቤት ክቡብ ተለዓይነትና እያ ወላ ሻቅያሃ እማት እንደትጃምዓያ ምዕለህዳይ ወረቃይ ልትበተክ ግላ ወዲብ እሳት ዲብል ሰወ ሸባብ በትኩላ ልፈረሮ ካለ ትገብእሎም ከመፀው እግላህ ዳይ ወልሰወ ወልትከረፍ ወሓር እማት ባዕላ ወድያ ዲቡ ከየዋ ውባሻቅያሁ ቤት ድላለታ ዋ መርዓት ተእቴብ ክቦታ ወሰርግያሃ ዓርቃይ ክራር መሸክ ሕርበት ኩሉ ዋድያሁ ዲብ ሓቆ ገበት ወበዲር ፋድየ ዲብ እንታቱ ኣወል ዕልብ ወደ እዘ ለብየለ መርዓት ምስለት መንፅባ ምንእማ ከረማ ቅልዒ ተሓሪረት መጀርበቢት ሕርበት መሸክ እሊ ምስለት መንፅባ ፈቓጥ እተዓዳ ሓምሃላ ፃንሓ በስ ዓርቃይ እብጋድሞታቱ ውፀዋራቱ ፃንሓ ሓቆሃ ዘታ ተቤታ ሓማተ ኣይተደህልየ ለመርዓት እንሰር ካልእ መረት ማፅኣ ዎ ሻቅላ ዲባ ኩሉ ለማ መሻቅል ሃላ ዲባ ምን ዓዳላት መፅእ ጉቱ ዲባዕዳ ሓሙሃ ይፃንሓኒ ምን ዓዳ ዲብ ገመላ ሓባት ሸግዒሃ እክረታ ኩሉ ዓርቀያ ኩሉ ጃህዝ ዲብ እንቱ መፅእ ዲባ ቤታ ምና ዓዳ እንስ ኣትያ ወካራሃ ሰርግያሃ ሓቁሃት እተ መርዓት እዚ እቴት ምንገቢ ከም እላላ ትርእዋ ኣለኩም መርዓዊ ዓራቱ ዲብላ ዲባ ልትገስ ሕታ ከም ሰለእቴት ምን ሓሙሃ ንላሃባ ምናሓሩ ለፋይሓት እግለልሀዩ እዚ ከላስ ለደሉላ ወዴ እትላ ዲባ ዘምን ፈጅር ውላድ መፅኦ ሸባብ ስናት መሳኒት ወዲብላ ዲባ ልትካሰሶ ልሻከው ካሕለት ትተየብ ስክ ለመስንየት ለምስለሃሌት ሸክዋ

ሕርሻ ክንጅምርቶ ኮይና ኣብ ናይ ኣግራብ ከምዚ ኩሉ ብሞዴልን ብስእላውን ኣብዘን ሰለስተ ኣርእስቲ ብሞዴልን ብስእላውን መልክዕ ኢና ኣቕሪብናየ ካብተን ብሞዴል ዘቐረብናለን ሓንቲ ሕጂ ከምዝበልካያ ምግራብ እያ ኣብዚ ምግራብ መበቆላውያን ዘይመበቆላውያን ኣግራብ ብኣካል መፂኦም ኣለዉ ንህዝቢ ከዓ ይላለዩ ኣለዉ እቲ ካልኣይ ድሕሪ ምግራብ ከምቲ መስርሑ ዝኸዶ ናይቲ ሕርሻ ድሕሪ ምግራብ ዲጋ እያ ካ ትሰርሕ ኣብ ዲጋታት ከዓ እተን ልዕሊ ርብዓ ኣብ ተሰሪሐን ዘለዋ ኣብ ዞባ ማእከል ዲጋታት ንዕ ዘንፀባርቕ ከዓ ገለ ወከልቲ ስእሊ ቀሪብና ኣለና እቲ ሳልሳይ ድሕሪ ዲጋ ናብ ልምዓት ኢና ንኸይድ ልምዓት ከዓ ልምዓት ሕርሻን ልምዓት ዓሳን ዝምልከት ብስእላውን ብሞዴልን ቀሪብና ኣለና ብስእላዊ ከም ትርእይዎ ወከልቲ ዝኾና ናይ ኣሕምልትን ናይ ዘራእትን ናይ ዓሳን ተቐሪቡሎ ብሞዴል ደረጃ ከዓ ቀዳማይ ነቲ ዝበዝሐ ህዝብና ንዓንገሊ ዝኾነ እኽሊ ንዕኡ ዝምልከት ንርቃሕ ተቐሪቡሎ ከም ትርጉም ኣብሕፅሮ ቃላት እዩ ንኡስ ረቡሕ ቃፅዖ ሕርሻ ማለት እዩ ትርጉሙ ከዓ እንታይ ማለት እዩ ኣብ ንእሽተይ መሬት ወይ ከዓ ኣብ ንእሽተይ ቃፅዖ ብርኩት ምህርቲ ምርካብ ማለት እዩ ናይ ጥዑም ማይ ዓሳ እንታይ እዩ እቲ መረዳእታ ዝግበር ዘሎ መጀመርያ ዓሳ ኣብ ባሕሪ ጥራይ ዝርከብ ከም ዘይኮነ ኣብ ዲጋታትን ክርከብ ከም ዝኽእል ካብኡ ሓሊፉ እውን እቲ ቴክኖሎጂ ስጋብ ኣብ ገዛኻ ውን ብንእሽተይ ዒላ ኩዒትካ ውን ብባስካ መልክዕ ክርከብ ከም ዝኽእል ንምንፅብራቕ እዩ።

ሕራይ ቤቲ ዝቅርብናዮ እንተና ብኣርባዕቲ ደረጃታት ገርና ኣቅርብና ኣለና። ሓደ ብሞዴል እያ እዛ ትርኢ ዘለኹም እንስ ኣግዳም ብሞዴል ገርና ኣቅርብና ኣለና ማለት እዩ። እቲ ዘለና ፀጋታት ባህርያዊ ፀጋታት ኮይኑ ኣብ ገማግም ባሕሪ ዞባ ስምናውቀዒ ባሕሪ ማለት እዩ። ካልኣይቲ ድማ ብግብሪ እቲ ዘለዎ ፀጋታት ፀጋታት ባሕሪ ድዩ ፀጋታት ሃፍቲ ባሕሪ ድዩ ኩሉ ዝጥርንፈ ናይ ፀጋታት ኣብ ዞባና ዘላ ብግብሪ ዘቅርብናዮ ኣብዚ ኣቅርብና ዝኮኑና እቲ ባክግራውንድ ድማ ኩሉ እቲ ታሪካዊ ትንታዊ ድዩ ኩሉ ዘለዎ ፀጋታት ኣብዛ ብስእሊ ምልክዕ ኣቅርብና ዘለና እቲ ዘለዎ ምዕባሊ እንታይ ይምስል ኣብቲ ከባቢና ማለት እዩ። ረብዓይቲ ድማ ብቪድዮ ምልክዕ ኩሉ እቲ ዘለዎ ፀጋታት ብቪድዮ ገርና ኣቅርብና ኣለና ብዘን ኣርባዕተ ገርና ኣቅርብና ዘለና ማለት እዩ። ዞባና ከምዚ ንፈልጦ ብጣዕሚ ዝነውሕ ዞባ እቲ ብእንታይ ሽሙ ድማ ካልኣይ ደረጃ ማለት እዩ ዘላ ብግፍሒ መሬት ማለት እዩ። ዞባ ሰናዋቀይ ባሕሪ ሓንቲ ዓበይቲ ወደብ ናይ ሃገር ትረክበላ ዞባ 10 መራስታት ኣለና። ሓንቲ ዓበይቲ ከምኡውን ኣየርፖርቲ ዝሐገፈት ዞባ እያ ማለት እዩ። ከምኡ ውን ባህርያዊ ልዕሊ 254 ደስታት ዝሓቀፈት ወደብ ኣለና ሚንዳስ ደስታት ኣለና። ልዕሊ 780 ከባቢ ዝኸውን ገማግም ባሕሪ ዘለና ማለት እዩ። ሕጂ ልዕሊ ኩሉ ሲ እቲ ዘለና ባህርያዊን ባህላዊን ትንታዊን ታሪካዊ ፀጋታት ምስ ሃገርና ዘይኮኑ ምስ ኣፍሪካ ዘይኮኑ ሲ ምስ ዓለም ዝወዳድር ፀጋታት ዘለና ዞባ ማለት እዩ። ሕዝና ዘለና ንኣብነት ዓብዱሉስ ኢልካ መስኪ ሰሓባ ኢልካ ቡያ ኢልካ ዓብዱር ኢልካ እዚ ኩሉ ኣብ ግሚት ኣቲኻ ሲ ዓብዪ ናይ መስሐቢ ናይ ቱሪዝም ዝኾነት ቦታ ሒዝና ከም ዘለና ማለት እዩ። ዳሕራ ድማ እታ ንሃና ዜማ ትብ ዘለኹም ቱሪዝምን ውሕስነትን እያ ቀንዲ ኣምርኩስና ዞባና ትሕግዘና። እታ ዘለና ፀጋታት ከመይ ገርና ብቁጠባ ናይዛ ሃገር ክነውዕሎ ክንኽእል ኣለና ዝተርጌት ናሃና ማለት እዩ ብቱሪዝማዊ ኣቶ ሕጂ ዞባና ሲ ብዓለም ደረጃ ኢልና ክነሕስቦን ይከል። እቲ ዘለና ፀጋታት እ ብዞባ ድዩ ብሃገር ወይከ ብኣፍሪካ ደረጃ ዝኾኑ ብዓለም ደረጃ ተወዳድርና ንኸይ ፀጋታት እያ ሒዝና ዘለና ማለት እዩ። እቲ ዘቅረበ ኣብነታዊ እምበር እቲ ዘተረፈ ብዙሕ እዩ ማለት 10 ሚታዊት እዩ ኣቅርብና ዘለና ሕጂ ኣብነታዊ ኢልና እምበር ኣብ ኩሉ ዓይነታት ፀጋታት 9 ሚታዊት ኣብዚ ኣይቅርብና ኣለና። ንኣብነት እዚ እንስሳ ገዳም ሲ ሓንቲ ኣግድመና ብዙሕ ዝተረፈ ኣሎ ኣብዚ ዘየምፅና ዘለና 9 ሚታዊት ኣለዎ ሕጂ ኩሉ ክትቅርባ ይትካል ኣብነታዊ ኢልና ኣቅርብና ዘለና ሕጂ እቲ ዘለና ፀጋታት ብዙሕ እዩ ማለት እዩ። ኩሉ ግዜ ቱሪዝም ክንብል ከለና ቅድሚ ቱሪዝም ምድላውካ እንታይ ዓይነት ባይታ ኣለካ ንቱሪዝም ክተቀበሎሲ ቀዳምነት እንታይ ዓይነት ባይታ ኣለካ ሕጂ ባህርያዊ ባህላዊ ታሪካዊ ትንታዊ ዘን ኣርባዕተ ኩሉ ኣገዳሲ እየን ንቱሪዝም መስሕቢ ትኸውን ማለት እዩ። ዞባና ድማ እዚ ኩሉ ብዓለም ደረጃ ከምታ ዝበልኩ ብዓለም ደረጃ ተሳትፍ ትከኣል ዞባ እያ ኩሉ ፀጋታት ኣለና። ምዕር እቲኦም ንዝምፁ ዘሎ ኣጋይሽ ኣገልግሎት ክትህብሉ ትካላት ይዘሊ እዚ ቁሩብ ድኽመት ክንህሉ ንከኣል ኢና ከም ኩሉ ዞባታት መዕርፊ ኣጋይሽ ድዩ ትራንስፖርት ድዩ ዘለዎ መጓዓዝያ ናይ ባሕሪ ድዩ ኣለና ከም ምህላው ኩሉ ኣለና። ሕጂ እቲ ምድላው ድማ እቲ ባይታ ድማ ትስጥሑ ዘላ ማለት እዩ። ባክግራውንድ ተሪኹም ኣየርፖርት ኣለና ወደባት ኣለና መራሲ ኣለና ደሴታት ዘይተበከለ ልዕሊ ኩሉ ዘይተበከለ ደሴታት ኣብዚ ገማግም ቀይሕ ባሕሪ እንተሪኢካዮ እቲ ዝሓየሽ ዘይተበከለ እቲ ዘበዝሐ ደሴታት ኩሉ እቲ ኣብ ቀይሕ ባሕሪ ዝዓበየ ደሴት ዳህለት እዩ። እቲ ሳልሳይ ዝዓበየ ደሴት ድሕሪ ቀዳማይ ዳህለት ካሎስ ካልኣይ ፈርሳን ካሎ ሳልሳይ ድማ ኖራ እያ። እዞም ቀዳማይን ሳልሳይ ደረጃ ዘሎ ኣብዚ ሃገር እዩ ተነግፉ ዘሎ ብዝሒ ደሴታት ኣብ ቀይሕ ባሕሪ ዘላ ዞባ ወይከዓ ሃገር እያ እዛ ዘለና ሃገር ማለት እዩ። እተ ማለት ኢንቨስቲ ክትገብረሉ ፅባሕ ንግሆ ባይታ ዝጣጥሕ ዝከኣል ደስታትን ባህርያት ዘለዎ ከባቢታት እዩ ዘለና ማለት እዩ። ከምኡውን ዝተሓለየ መራኺብ ኣብዚ ስእሊ ባክግራውንድ ዘለና ኣብ ካልኣይ ውግእ ዓለም ዝተሓለየ መራኺብ ሒዝና ቀሪብና ኣለና። ኣብቲ ንዳይቪንግ ንቱሪስትን ከምኡውን ንእንስሳ እንታይ ሽሙ ዝገብር ማለት እዩ ማንግሩፍ ኣቅሪብና ኣለና። ማንግሩፍ ሕጂ 7,000 ሄክታር ማንግሩፍ ኣለ ኣብዛ ሃገርና ማለት እዩ። እቲ ዝዓበየ ኣብ ዞባና እያ። ካብኣተን ድማ 300 ሄክታር ብስትራፍቲ ባሕሪ እንታይ ሽሙ ዝገበረት ማለት እዩ ዝፈርየት ማለት እዩ። ሕጂ እዚ ኩሉ ቀሊል ነገር ኣይኮኑን እቲ መንሰይ ኩሉ ኣብ ስራሕ ይሳቲፍ ኣሎ ኩሉ በቢ ዕዮን በቢ ስርሑን በቢ ሞይኡን ኣብቲ ዞባ ኣብ ኩሉ ዝሳትፍ ዘሎ ማለት እዩ። ፋብሪካ ፕላስቲክ ኣለና ኣብቲ ዞባ፣ ፋብሪካ ታኒካ ኣለና ኣብቲ ዞባ፣ በረድ ኣብቲ ዞባ፣ ጨው ኣብቲ ዞባ ኩሉ እቲ ዘሎ ፀጋታት
كل من يسي حجز أبزا وفري ورسا يكعلوا ساتف زلو وتجز تماهرو كلهم كل هذا استماهرو كل من يسي بب انت شو مناتو بب ميو أبسرح زركيم مالتي اتدا بيتا ستي حالا حجي نحنا انت نسب ترى جمر تروزم بس جمره يتز طرف زلو ناشدش ور عدماء مالتي انفست مالتي دحراي تروزم كني بيركلنا افلتو خنلنا كل من يسي ارترا تروزم مفارق تشعت مفارق عصر تشعت قبل زمن يتجمروا وش منس دحري خلاي وقع عليه مالته تفلتوا بعالم

ሕጂ ቅድሙ ዘነበረ እዚ ብርጅዋ ፋሚሊ ሮያል ፋሚሊ ወይከ በዓል ከምዚ ስልጣን ዘሎ ስድራ ቤት እዩ ንቀሳቀሱ ነይሮም። ዳሕራይ ግን ኢንዳስትሪያል ምዕባለ ምስ በረ ሰብ ድሙዝ ምስ ጀመረ ቱሪዝም ጀሚሮ በዓል ዳሕራይ ኣብ 1969 ወርልድ ቱሪዝም ኦርጋናይዜሽን ተመስሪቱ ማለት እዩ ኣብ ዓለም። ሕጂ ኣብ ኤርትራ ሞ ማኣስተምር ቱሪዝም ማለት ብቁንቀለዝ ዑደት እዩ። ዑደት ካብ ቦታ ናብ ቦታ ልዕሊ 24 ሰዓት ትሕቲ ሓደ ዓመት እዘ ያ ዕድሚ ናይ ቱሪዝም ማለት እዩ። ልዕሊ ዓመት እንድኮኑ ሬሲደንት ንብሎ ወይከ ነባሪ ንብሎ ንከኣል ማለት እዩ። ኣብ ኤርትራ ማኣስ ጀሚሩ ዑደት እንተልናዮ ኣብ 615 ክፍሊ ዘመን ዊች ምንስ ዑደት ናይ ሰሓባ ንብሎ መስጊድ ሰሓባ ኣብዛ ቅድምና ኣለና ሪኹማ ትኾኑኹም እዚ 615 ክፍሊ ኣብ ዓለም መጀመርታ ቱሪዝም ዝበሃል መበቆላዊ ዝኾነት እዚ ወደባዊት ከተማ ባፅዕ ማለት እዩ። እዚ ወደባዊት ከተማ ባፅዕ ክትሪኢ ከለካ ህንፃ ናይ ኣካደሚያ መስኑዓ ምን መርጃን ኣልባሕር ንብሎ ከምዚ ናይ ባሕሪ ኮራል ዝስርሕት እያ። ቀሊል ነገር ኣይኮነን እዩ እያ መስኑዓ ለይሰ ስሚንቲ ካብ ስሚንቶ ኣይኮነን ካብ ብሎኬት ኣይኮነን ወይ ካብ ኢብን ኣይኮነን እያ ካብ ሉል ቀይሕ ባሕሪ መርጃን ኣልባሕር ያ ሕጂሲ ቀሊል ነገር ኣይኮነን እዩ። እዚ ኩሉ ኣብ ግምት ኣቲኻሲ ዞባና ወይ ከዓ እቲ ዘለና ርእሲ ከተማ ናይ ዞባ ባፅዕ እንተልናያ ሕጂ ቀሊል ኣይኮነን ማለት እዩ። እቲ ዘለና ፀጋታት ብኩሉ ብቆጠባ ኢልካ ብሕርሻ ኢልካ ብሃፍቲ ባሕሪ ኢልካ ብኩሉ ዓይነት ብማዕደን ኢልካ ሕጂ ቦታሽ ኣለዋ ኣብቲ ዞባና እያ። ንኣብነት እቲ ዝተሓተት ቦታ ኣብ ዞባና ዘላ 100 ሜትሮ ትሕቲ ስፍሒ ልባሓር ዳሉል ዝበሃል ኣብ ከባቢ ቦታሽ ባዳ ከምኡውን ኣብ ሕባድ ኣለና ፍሉይ ዝበለት ኣብ ባዳ ሕጂ እዚ ኩሉ ከባቢ ኣብ ሕባድ ሕጂ ፍልይነት እንታይ ኣሎ ልዕሊ ሓንቲ ስንቲ ከይክድካ ጥዑም ማይ ትረኽባ ኣብታ ባሕሪ ሕጂ እዚ ኣብ ገለገለ ከባቢታት ኣሎ ይበሃል። ከምዚ ይገርመካ እዩ መረጃ ባሕረን ኤለትሪክ በርዘክ ላይ ብግያን ዝበሃል ኣሎ ኣብ ቁርን እዚ ሲ ልክዕ ኣነ ባዕለይ ከይደ ተዕመዮ ኢንቨስቲ ገይር መፅያዊ ልዕሊ 4 ግዜ ዕለት ገይር ኣለኹ ኣብ ሕባድ ሕጂ ሲ ፍልይነት ዘለዎ ኣብ ሕባድ ኣብታ ባዳ ከባቢ ንዞበ ገላዕሎ ከባቢ ምሕዳር ባዳ ኣብ ዓዲ ከባቢ ድማ ኣብቲ ልዕም በዳ ክንብል ከላ ካብ ዓንዳላ ንላዕሊ ገዝካ ተኸይድ ከለካ ዘለ ቦታ ማለት እዩ። ኣብ ሕበድ ንብሎ ሰርክል እዩ ከምዚ ጋዓት መሲሉ ኣብ ውሽጢ እያ ዘላ ቁሩብ ኣግራብ ኣለዋ ኣብኡ ማንግሩፍ የለን ሕጂ ማንግሩፍ ክሮብ ናይ ማንግሩፍ ትረክባ ኣብታ ገማጊም ናይ ኣብ ሕበድ ሕጂ ፍልይነት እዩ። እዚ ሕጂ እቲ ዘለና ፀጋታት ኣብ ዞባና እዝን እዝልና ቀሊፅና ክንወዶ ኣይንካል ኢና ምሳኹም ማለት እዩ ሕጂ ማለት ብፅሑፍ ብገለን ገለን ከማ ኣዳሊና ክንብል ኣይንከኣል ኢና ገና ኣብ ምስራሕ ኣለና ማለት እዩ። እቲ ዘቕረብና ዘለና 10 ሚታዊት ክንብለኩም እንትኾን ምግናን ኣይኮነን ማለት እዩ።

እቲ ኣብ መርዓት ኤክስፖ ተገዲሉ ዘሎ ሸክ ዞባ ሰሜናዊ ናይ ባሕሪ ዛካዊ ዝነባሎ ኣብቲ ዞባ ከም ተፈላለዩ ራሳዊ ዝውክል ንጥፈታት ሕዚ ዘሎ ባሕፈሽ ክኮይን ከለና ዞባ ሰሜናዊ ባሕሪ ዝደውሐን ስብሓት ኣካልኣይ ደረጃ ዝተስ ዞባ እዩ ካብ ዊንቲ ሜትሮ ዝፅኒ ባሕሪ ሳዕ ከባቢ 3,000 ብራፈ ዝፅኒ ባሕሪ ዝሓዘ ጂኦግራፊያዊ ኣቃብጣ ሒዙ ዘሎ እዩ። እዞም ሕብረተሰባት ኣብ ተዘርግሖም ዘለዉ ወይካዞ ብሄራታት ተዘርግሖም ዘለዉ ድማ ነቲ ዝነብሩሉ ኣከባቢ ብዙ ዝሳል ማሕበረ ቁጠባዊ ንጥፈታት እንዳካየዱ ብዙ ዝኸይድ መነባብሮ እንዳካየዱ ድማ ይነብሩ ኣብ መታሕት ወይከዓ ኣብቲቁርኣዊ ኮላ ዝንበር ስ ህሊማ ወይካ ምስቲ ወቅቲ ዝኸይድ ገዛውቲ ወይከዓ መነባብሮ ክሰርሕ ከሎ እቲ ኣብ ከበሳዊ ህሊማ ዝኸይድ መነባብሮ ገዛው ስለዚ ኣብቲ ናይ ዝቦ መሓመድ ምስና ካሊና ዘለና 4 ብሄራትረ ንሳፎ ሻይዳ ዩ ነቲ ንሳቶም ዝነብርዎ ነባብዎ ትናታቶም እያሳ ወድ እዚ ኩሉ ጠርኒፉ ድማ ብመልክዕ እያብ ገይሩ ድማ ኣብ ቀሪ ኣብነት ሕብረተሰብ ዓፋር ዳ ና ነቲ ካብ ባሕሪ ዝጀምር መነባብሮ ምስ ናይ ምድሪ ዝጀምር ዝካየድ ዓይነት መነባብሮ ንኩሉ ጠርሚዙ ዝቕውር መደባት ወይከ መልክታት ንዝተፈላለየ ገዛውቲ ካብቲ ጥንታዊ ኣርቲስታ ሳዕቢ እዋን ዝጥቀሙሉ ዓይነት መነባብሮ ገዛውቲኣብሔረ ሳኸም ዘካቲ ኣብ ውሽጢ ገዛ ዝርከብ ዝተፈላለዩ ባህላውያን ናውትታትን መሳርሒታትን መሕፀኒ ሓደ ዓሬት ዝበሃል መርዓቱ ዝተመርዓዊ ከም መሕፀኒ ዝኮሉ ኣብ ሓድሽ ወል ቆፅሊ ተማን ካክሰስ ዝስራሕ ነቲ ሓድሽ ሂወት ነቲ ሓድሽ ናብራ ምልክት ወይከዓ ስወል ወይከዓ መሳዊ ምልክት ሒዙ ዝስራሕ መሕፀኒ ኣለዎ ማለት እዩ።

መደብ ናትራን ኣብ ሰሙን እዚ ንኡስ መደብ ና ዓለም ስነ ጥበብ ብዛዕባ ኣብ ፋሽን ዓለም ዘለዎ ኣልባሳት እያ ገለ ክትብለና መሪፃ ዘላ። ኣልባሳት ዝተፈላለዩ ለውጥታት እናገበሩ ብዝተፈላለዩ ነገራት ተፀልዮም በቲ ንኹነታት ዝምጥን መንገዲ ተሰሪሖም ይቐርቡ እዮም። ወቕቲ እውን ሓደ ካብቶም ንኣሰራርሓ ኣልባሳት ዝፀሉ ረቕሓ እዩ። ኣብዚ መደብ እውን ብዛዕባ ወቕታዊ ኣከዳድና ፋሽን ከመይ ይመስልን እቶም ዝሰርሑ ክዳውንቲ ኸ ከመይ ዝመስሉ እዮም ዘላለዩ ትሕዝቶ ይኸውን። ንኡስ መደብ ናዳሳስና ብዛዕባ ፍሉያት ገዘፍቲ ኣኻውሕን እምባታትን ይቐርበልና። እቲ ፍሉይ ፅባቐኦም ብሳይንስ ክተረድእ ዘይከኣሉን ተዓዚብካ ግን ንተፈጥሮ ክተድንቕ ካብ ዘኽእሉካ ቦታታት ዝዳሰሰ እዩ ክኸውን ትሕዝቱ። ዕድመ ፀጋ እዩ፣ ንእስነት ድማ ዕዳ እዩ ዝብሉ ሓረጋት ልሙዳት ኣባህላ ሕብረተሰብናዮም። ናይ ሎም ሰሙን ንኡስ መደብ ና ፍኖተ ሂወት እምበኣር ንተመክሮ ህይወት ወዲ 108 ዓመት ክድስ ዘለናያ ምክትታል ናባኹም ተኸታታሊት ፊልም ሳውን መበል 24 ክፋል እውን ካብ መደባትናያ። ብተወሳኺ ዝተፈላለዩ ዜማታትን ከምኡ ውን ኣዛኒት ዝበልናዮም ቪድዮታት እውን ከም ኣካል ትሕዝቶ መደብ ናትራን ዝሰሙሉ ዘዮ እሞ ንክትከታተሉ ብክብሪ ንዕድም። መደብ ናትራን ቀዳም 25 ሓምለ ልክዕ ሰዓት 2 ፈረቓ ድሕሪ ቀትሪ፣ ድግማ ሓሙስ 30 ሓምለ ልክዕ ሰዓት 4 ድሕሪ ቀትሪ። መደብ ናትራን

ዓራይ ምሉእ ሽመይ ኢብራሂም ስለይማን ይበሃል። ካብ ኣዳራሽ ምርኢት ኤግዚቢሽን ዞባዓን ሰባ እዮም ማለት እዩ። ኣብዚ ሃገራዊ ፌስቲቫል 226 ዞባዓን ሰባ ሒዝናዮ ቀሪብና ዘለና ንባህርያዊ ፀጋታት ዞባዓን ሰባ ዘንፀባርቕ ትሕዝቶ እዩ ማለት እዩ። ሒዝናዮ ቀሪብና ዘለና ኣብቲ ባህርያዊ ፀጋታት ኮይኑ እቲ ናይ ሕርሻ ኣብ ከባቢ ርባዓን ሰባ ዝርከብ ኮታስ ኣኻዊሕ ይኹን ኣግራብ ኣእዋም ናይ መሮር ንብምሉ እንስሳታት ዘገዳም ንብምሉኦም ዘጠቃለለ እዩ ማለት እዩ። ሕጂ ብዛ ዓመት እዚ ንኣብነት ሒዝናዮ ዘለና በዚ ወገን ዚ ተርእናዮ ዳዕሮ ናይ ደቂ ዓምድላትና እዛ ዳዕሮ እዚኣ ፍሉይነታ ኣብ ዓመት 2ልተ ግዜ በበይኑ ወገን ማለት እዩ። ካብ ፍርቂ ናብዚ ገሎ ኣብ ሓደ ወቅቲ ካብዚ ናብዚ ዘሎ ከዓ ሓደ ወቅቲ ኣብ ዓመት 2ልተ ግዜ ትፈርብ ዳዕሮ እያ። ብዓብዩ እቲ ህዝቢ ዝኾነ ውራያቱ ዝኾነ ስታይ ክህልዎ ከሎ ኣብ ትሕቲ እዛ ዳዕሮ ኮይኑ እዩ ኩሉ ፅምብላቱን ውራያቱን ዘካይድ ማለት እዩ። ድሕሪኡ ዘለና ከዓ ገብዛ ዝበሃል ኣብ ንዞባ ሓልሓል ዝርከብ ኣብ ምሕዳር ከባቢ ቅርፀት ዝርከብ ኮይኑ እዚ ንሪኦ ዘለና ባህርያዊ ሰፈር ናይ ንህቢ

ማለት እዩ ከባቢ 50 ዝኾኑ ዕስለ ንህቢ ኣብዚ ቦታ እዚ ይቕመጡ ማለት እዩ። ካብኡ ዝወፅእ መዓር ከዓ ኣዝዩ ፍሉ እዩ። ምንጭ እቶት ናይ ገለ ውልቀ ሰባት እውን እዩ ማለት እዩ። ካብኡ ቀፂልካ ከዓ ጃኒ ዝበሃል ኣብ ምዞባ ኣስማዕ ዝርከብ ኣኻዊሕ ኣለና። እዚ ኣኻዊሕ እዚ ክትሪኦ ከለካ እንግርታዊ ዝኾነ ቅርፂ እዩ ዘለዎ። ብዓብዩ ከዓ ቤት ትምህርቲ ሰውራ ኣብዚ ከባቢ እዚ ጃኒ ንብሎ ዘለና ኣብ ምዞባ ኣስማዕ ዝርከብ ኣብ ትሕቲኡ ከም ዝነበረትን ከም ዝተመስረተትን ይንገር ወይ ይዝረብ ማለት እዩ። ድሕሪ ዘለና ትሕዝቶ ከዓ ገዳም ፃዕዳ እምባ ማለት እዩ። እዚ ገዳም እዚ ኣብ ዕለት 14 ወርሒ 7 ዝንገድ ገዳም እዩ። ኣዝዩ ፍሉይ እዩ ብቲ ተፈጥራዊ ክሳዩ እንተርእናዮ እውን ማለት እዩ። ድሕሪዩ ብዓብዩ ሩባዓን ሰባ ኣለና። እቲ ሩባዓን ሰባ ንብሎ ዘለና መበገስቲ ሽም ናይቲ ዞባ እውን ምንጪ ቁጠባውን ሕርሻውን እቶት ናይ ነባሪ ናይቲ ዞባ እዩ። እዚ ከዓ ነቲ ከም ዝንሪኦ ዘለና ፍሩታታት ወይ ከዓ እቲ ኣሕምልትን ፍረታትን ካብቲ ሩባ ዝፈሪ ኣለና ማለት እዩ። ገለ ቦታታት ከ ኣለና በዓል ገለብ ከባቢ ዓተ ከለዛን እዚ ቦታታት እዚ ቅድሚ ሕጂ ኣግራብ ኣብዚ ቦታታት እዚ ኣዝዮም ስሕዋት ነይሮም። ኣብዚ ቀረባ ግዜ ግን ብተበግሶ ናይ ህዝብን መንግስትን እቲ ኣግራብ ኣብ ምምላስ ይርከብ። ገለ እንስሳታት እውን ኣብቲ ቦታ ይቀላቀሉ ይረኣዩ ስለ ዘለዉ ነቲ ዳግማይ ትንሳኤ ናይቶም ኣግራብ ኣብቲ ከባቢ ዘለዉ ንምርኣይ ገለ ካብ ትሕዝቶ ሒዝና ቀሪብና ኣለና። ካብኡ ምቅፃልካ ናይ ኣብ ከባቢ ገለብ ናይቲ ምምላስ ናይቲ ኣግራብ ዘርኢ ካብ ሰሜናዊ ባሕሪ ናኣገፆም ዝኸዱ ከም በዓል ዓጋዜን ዝኣመሰሉ እንስሳታት ኣለውን ኣብ ንኡስ ዞባ ገለብ ዝርከቡ ማለት እዩ። ኣብ በዓል ሓሸሻይ ዝርከባ ኢራብ ኣለዋና ኣብቲ ዞባ ዓብ ዝርግሐ ዘለውን እንስሳታት እየን። ብዓብኡ ኣዕዋፍ ኣብ ዞባ ዓንሰባ ዝርከቡ ገለ ሒዝና ቀሪብና ኣለና ማለት እዩ። ሓፈሻዊ ሕጂ ዚ ሎብ ዞባን ሒዝና ዘለና ፌስቲቫል ኤርትራ እቲ ሓፈሻዊ ባህርያዊ ፀጋታት ኣብ ዞባና ዝርከብ ኣብ ውሽጥን ኣብ ደገን ዘሎ ህዝቢ ኤርትራ ንምልላይን መስሕብ ንበፃሕቲ ንምግባርን እቲ ፍሉይ ፍሉይ ዝበሃል ወይ ከዓ እቲ ፍሉይ ፍሉይ ዝበሃል ዘለና ባህርያዊ ፀጋታት ሒዝና ኣብዚ ፌስቲቫል 2026 ሒዝና ቀሪብና ኣለና ማለት እዩ። ካልእ ፍሉይ ዝገብሮ ኣብ ብዙሓት ናይ መደበር ፈልስታት ናይ ዞባና ብዕቱብ ዝስርሓሉ ዘሎ ናይ መበቆላውያን ኣግራብ ናይ ምፍራይ ዓቕሚ ኣጥሪና ኣለና ማለት እዩ። ከባቢ 2,000,000 ዝኾኑ ፈልስታት ኣብዚ ዝተፈላለዩ ንኡሳን ዞባታት ዝርከብ መበቆላውያን ፈልስታት ዝሓዙ መደበራት ኣለዉና። ገለ ካብኦም ካብቶም ኣብኡ ተታሒዞም ዘለዉ ፍሉያት ኣዝዮም ኣብ ምፅናት ዝርከቡ ከም በዓል ዱማን ካልኦትን ዝኣመሰሉ ዓበይቲ ኣግራብ ኣለዉና። ኣብቲ ናይ ምፍራይ ዓቕሚ እንተርእናዮ እውን እቲ ፐርሰንቴጅ ኣብ መንጎቶም መበቆላውያን ኣግራብን ናይ ደገ ወይ ከዓቶም ኤግዞቲክ ዝበሃሉ ኣግራብ ዘሎ ናይ ምፍራይ ዓቕሚ ናይቶም ሓረስቶትና ካብ ግዜ ናብ ግዜ እንዳተመሓየሸን እንዳ ዓበየን ይመፅእ ኣሎ። በዚ ከዓ ነቶም መበቆላውያን ዝበሃሉ ኣግራብ ናይ ሃገርና ኣብ ምዕቃብ ተን መደበር ፈልስታት ሚኒስትር ሕርሻ ዓብዪ ኣስተዋፅኦን ዓብ ስራሕን ይሰርሑ ከም ዘለዉ ንምርኣይ ኣብዚ መበቆላውያን ኣግራብን እቶም ዘይመበቆላውያን ወይቶም ኤግዞቲክ ዝበሃሉ ሒዝናዮም ቀሪብና ኣለና ማለት እዩ። ብሓፈሹ ሕጂ እቶም መበቆላውያን ዝበሃሉ ዓይነት እዮም ዘይፈልጦም ብዙሕ ሰብ ስለ ዘሎ ንዕኦም ንምልላይ እቲ ተፈጥራዊ ፀጋታት ናይ ዞባ ና ምስ ህዝቢ ንምቅርራብ ኣብ ውሽጢ ንደገን ዘሎ ነቲ ዞባ ነቲ ኣብ ዘሎ ተፈጥራዊ ፀጋታት ክላለዮ ንክበፅሖን ኢና ነዚ ፌስቲቫል እዚ ብባህርያዊ ፀጋታት ናይ ዞባና ሒዝና ቀሪብናዮ ዘለና ማለት እዩ።

0: ክሕብር ይፈቱ ማለት እዩ። እቶም ናይ ሎም ዓመት ካብቲ ዝበለፀ ፍሉይነት ዘለዎ ከዓኒ እቶም ሒዝናዮም ዘለና መርዓውቲ ናይ ሕጂ መርዓውቲ እዮም። ኣብ ሕፅኖ ዘለዎ መርዓውቲ ሒዝና ሒዝና መፂና ትፅቡቕ ነገሩ ማለት እዩ። ከምቲ ኩሉ ሰብ ዝምነዮ እቶም መርዓውትና ከምቲ ኣብርሃምን ሳራን ዝፈርዮ ክፈርዩልና እቲ ኣብዚ ዝውለድ እውን ንኦም ዝትክእ ክኾነልና ናይ ሓቀኛታት መርዓውቲ ሒዝና ኢና ቀሪብና ዘለና። ካብቲ ኣብ ኩሎም ቁሸታት ፍልይ ኣቢልዎ ዘሎ ማለት እዩ። ሕጂ ብዘይ ምግናን ኢና እሳይ ነብል ዘለና ኣብ ውሻጠ ምስኣቶ ከዓ ናይ ሰበይቲ ንብረት ብሙሉ ኣሎ። ምናልባት ኣዴታትና ከምዝ ሎሚ ኣብ ሻሓኒ ኣብ ኩባያ ከይወደቕና ባዕለን ካብ ሓመድ ኣቆምጢዐን ሓዊ ኣንዲደን ዝሰርሖ ዝነበራ ኩሉ መሳርሒታት ኣብ ውሽጢ ኣብ ውሻጠ ተታሒዙሎ ኣብ ውሻጠ ውሽጢ እውን እቲ ናይ ሰበይቲ ነገር እንዳ ስዋኣ ድዩ ናይ ብሓቑኣ ድዩ ኩሉ እዚ ንብረት እዚ ሒዝናዮ መፂና ኣለና። ትፅቡቕ ነገሩ እቲ ናይ ውሻጠ ኣነ ክገልፆ በቲ ባህላዊ ንባህሊ ለመፅኦ ስለ ዘለኹ ኣነ ይገልፆኒ ምክንያቱ ናይ ሰበይቲ ነገር እዩ። ካብ ውሻጠ ገፁ ሰብኣይ ንድሕር ሓሊፉ ቀደም ንሰበይቲ እውን መድሓኒያ ስለ ዝነበረ ኣነ ነቲ ናይ ውሻጠ ነገር በዕላ ተናዴታት እተዝገልፆ ዝያዳ ንዓይ ደስ ምበለኒ ማለት እዩ። ኣብ ደገ ምስ መፃና ግን ናውቲ ማሕረስ ብምሉ ኣለኖ ካብ ዝተዓደ ክሳብ ዝለዓለ ማለት እዩ። ዋይዳ ኣለና ከምዚ ሎሚ ሻሓኒ ሰንያ ኣብውታት ከነቆምጥዕ ከይጀመርና ቀደም ኣዴታት ባዕለን ብሓመድ ዝሰርሕዎ ዝነበራ ኣብኡ የለውሳሉ ኣብኡ የቆምጥዓ ኣብኡ ድማ እሳ የብላ ነይረን። እዚ ከዓ ዋይዳ ዝበሃል ካብ ሓመድ ዝስራሕ ወላ ሓንቲ ክሳብ ሕጂ ነቕ ዘይበለ እዚ እውን ኣርባዕተ ወለዶ ዝበፅሐን ንብረት ኣለና ማለት እዩ። ብዓፈሻ ካብኡ እቲ ፍልይ ዘብሎ ከዓ ዓመታዊ ኩሉ ሰብ ክፈልጦ ዘለዎ መርዓት ክሳብ 12 ደገ ወፅያ ትሸይን ስለ ዘይነበረት ኣብ ውሽጢ ናይ ትገዛ ኣብቲ ምድር ቤት ኣብኡ ትስራሕ ሽቓቕ ኣላትና። እዚኣ ከዓ ሰታሪት ትበሃል። መርዓት ጥርሕያ ትሸነላ ካብ መርዓት ወፃኢ ወላ ሓደ ክሸነላ ይክል ክሳብ 12 ድሕሪ 12 እዛ ሰታሪት ትበሃል ትድፈን መርዓት ከም ሰባያ ወይ ምስ ሓማታ ወይ ምስ ንዕልታ ወፂኻ ንበረኻ ትሸይን ማለት እዩ። ካብኡ ምስ እንዳ መርዓውቲ ምስ ከድና ዝተፈላለዩ መሳርሒ ኣለውና። ቀደም ንጥቀመሎም ዝነበርና መዘናግዕና እንዳ መርዓውቲ ከም በዓል ገበጣ፣ ሸደድ እዚኦም ኩሎም ኣለውና። ክሳብ ናይ ዝተቆፅዑ ዝሰርሉ ዝነበሩ መፅዓን ምራን ክሳብ እዚ ከይተረፈ ሒዝናዮ መፂና ኣለና ኣብዚ ዓመት ዚ ማለት እዩ። ስለዚ ብሓፈሻ ቁሸት ዞብዓን ሰባ ብፍላይ ካ ብሄረ ትግርኛ ኣብዚ ህድሞ እቲ ጥንታውን ያታውን ዝበሃል ናይ ኣቦታትና ንብረት ብዓቕምና ሒዝናዮ መፂና ኣለና። ትዝተረፈ ከዓ ኣብ ቀፃሊ ቀሲልና እናመላናይ ክንመፅካ በዓል ሙሉእ ተስፋ ክብል ይፈቱ።
1: መጀመርያ ኣምሉ ሽመ ዑስማን መሓመድ ስዒድ ዝበሃል ሓላፍ ባህሊ ስፖርት ዞባ ሓጋዚ እየ። ኩምኮሚተ ድኳን ኣብያት እየ ዝሰርሕ። እንደገና ኸ ብሄር ትግሪ ሒዛቶ መፅያ ዘለኻ ከም ሰባት ሒዛቶ መፅያ ዘላ ኣቦሓጎን ኣቦሓጎታት ኣለዉ ሓሙ ኣቦ መርዓዊ ኣሎ መርዓውቲ እውን ኣለዉ። እዚ እዎ ብሄር ትግሪ ዝውክል እዩ። ብሄር ትግሪ ከ ኣብ ዞባዕን ሰባ ሓደ ኣብ ዞባዕን ሰባ ዝርከብ ብሄር ትግሪ ትውክል ድሕሪዩ ከዓ ብሄር ትግሪ ሒዛቶ ዘለኻ ውሽጢ እዚኦም ኣብዚኣ ዘለዉ ኣቦታት መርዓውቲ እዮም። እዚኦም ኣብዚኣ ዘለዉ ከ የማና ንሪኦም ዘለና ከ መርዓውቲ እዮም። እዚኦም ካበዚ ዘለዉ ከዓ እዚኣ ንሪኦ ዘለና ገዛ ከዓ ናይ ኣባሓጎታት እያ። እዚ ከምቲ ንብሎ ብሄራትና ከዓ ኣብ ዞባዕን ሰባ ነፍሲ ወከፍ ዓመት ዓመት ነፍሲ ወከፍ ንዞባ ዝርከባ ንውሳን ዞባታት እንደቀያየርና ንኩሉ ባህሊ ክፈልጡ ሓደ ዓመት ሃበሮ እንተመፅአ ካልኣይ ዓመት ገለፍቲ መፅአ ሳልሳይ ዓመት ኣስማት ከምኡ እንደበልና ኩለና ኣብ ሓጋዝ ዘለዋ ንኩለን ነባፅሐን ኢና። ንኣብነት እዚ ንሪኦ ዘለና ኮር ናይ ገመል እዩ። እንደገና ከ ኣቦ መርዓዊ ዘሎ ከ ኮር ናይ ገመል ኣለና። ኣብ ውሽጢ ከ ዘለና ኩሉ ብሄራት ዝግረ ዝውክል ኣለና ማለት እዩ። ምስ ኣባሓጎታት ዘለዉ ምስ ኣቦ መርዓዊ ዘሎ ኣብ ቤር መርዓ ዝርከብ ከ ብሄር ትግረ ዝውክል ንብረት ኣለና ማለት እዩ።
2: ኣራይ መጀመርታ ሽመይ መሓመድ መሓመድ ሪስ ይበሃል። ካብ ዞባ ዓንሰባ ኢና መፅና ካብ ንኡ ዞባ ሓልሓል ዞባ ሓልሓል ካብ ከረን ብምዕራብ 45 ኪሎ ሜትር እያ ትርከብ። እሳ ከዓ ሕጂ ሒዝና መፂና ዘለና ከዓ ናይ ብሄራ ብሌን ቀድም እንታይ ከመይ ከም ዝነበረ ብሄራ ብሌን እሱ ሒዝና መፂና ዘለና። ካብዚ ንሪኦ ዘለና ከዓ ሕጂ ክልተ ገዛ ኢና ሒዝና መፅና ዘለና። ሓንቲ ትኩልያ ትበሃል፣ እታ ሓንቲያ ከዓ ኣብሉራ ኢና ንብላ ማለት እዩ። እቲ ኣብሉራ ትበሃል ናይ መርዓትን መርዓውን እያ። እቲኣ ከዓ ናይ ኣቦን ኣዴን እያ ማለት እያ። እቲኣ ትኩል ንብላ ማለት እዩ። ሕጂ ነናተን ትሕዝቶ ኣለዋ ማለት እዩ። እቲ እዚኣ ከማዓራት ርግ ኢና ንብሎ ወይ ከዓ ዓርቃይ ዝበሃል ኣሎ ኣብ ክልቲኣን እዩ ዝርከብ። እቲ ናይ መርዓትን መርዓውን ክኸውን ከሎ እዚ ከዓ ናይ ኣደን ኣቦን እዩ ማለት እዩ። ኣብቲ ትኩል ዘሎ ማለት እዩ። ሕጂ ከም ዝትሪኦ ዘለካ ከዓ ኣብቲ ቅድሚ እቲ ትኩል ዳስ ኢና ንገብር። እቲኣ ዳስ ከዓ ኮፍ መበሊት ናይቲ ኣቦና እዩ ማለት እዩ። እቲ ኣቦ ኣብኡ ኮይኑ ዝኾነ ንያውትና ብዑርድ እዩ ዝኾነ ክፃርቦ ዝደለየ እናፀረበ ከምቲ ትሪእዎ ዘለኹም ይፀርብ ማለት እዩ። ሕጂ ኣብቲ ኣብሎ ኣብሉራ ወይታ ኣብሎ ንብሎ ከምቲ ዝረአኻዮ መርዓቲ መርዓውን ጥራዮም ዝነብርዎ ኣብኣ መደቀሲቶም እዮ ንውሱን እዋን ማለት እዩ። ኩሉ ግዜ ዘይኮነ እዚ ንሓፂር ግዜ ማለት እዩ ኣብኣ ዮም ዝነብሩ ማለት እዩ። ኣብኣ ካብ ጀካ እቲኣ ዓርቃይ ንብላ ካልእሲ ዋላ ሓንቲ የብላን ማለት እዩ። ሕጂ ዘበሎ ትሪኦ ዘለካ ዝፀርብ ዘሎ ምስኡ ኣብቲ ቅድሚኡ መሳረሎ ወይ ከዓ መፅረቢ መጨረቢትና ንብሎ ይፀርበሉ ከምዚ ከዓ መክሩና ንብሎ ብቢልን ወይ ከዓ እቲ መንደል ትብሎ ትግርኛ ይበሃል መስለኒ መንደል ኣለዎ ኣብኡ ኣብኡ ከምዚ ትሪኦ ዘለካ ማለት እዩ። ወዱ ከዓ ምስኡ ኮይኑ ኣብኣ ይዕልሎ ማለት እዩ። ሕጂ ኣብታ ውሽጢ ገዛ እንድሕርእቴና ከዓ ዝተፈላለየ ኣሎ። ሕጂ እቲ ገዓት ንሰርሓሉ ቁራዕ ኣሎ። እቲ ቁራዕ ካ ብጨቃ ዝተሰርሐ እዩ ማለት እዩ። ሕጂ ኣብቲ ቀደም ዝኾነ ናይ ሓፂን መፂእ ናይ ነበረን ኩሉ ብዕንጨይትን ብእንታይ ሽሙ ብዕንጨይትን ብጨቃን ዝተሰርሐ እዩ። ሕጂ ብሄራ ብለን ከ እቲ ናብርኡ ኣብ ክልተ ነገራት ተመርኮሶ እዩ። ግራቱ እኽሉ ካብ ግራቱ፣ ፀብኡ ከዓ ካብ ጥሪቱ ማለት እዩ። ሕጂ ካብ ጥሪት ሕጂ ከምቲ ዝበልኩ ከዓ ዓርበት መሳሊ የንፅፎ መቐመጢ ናይ እኽሊ እውን ካብ ቆርበት እዩ። ኩሉ ከምቲ ዝበልኩ ኣብ ክልተ ተመርኮሶ እዩ። ካብ ቆርበትን ካብ ጭቃን እዩ ማለት እዩ። ሕጂ ትሪኦ ዘለካ እቲ ገዛ ከዓ ትጉላ ሽማ ማለት እዩ። ክቡብ ኢላ ኣብ መንጎኣ ከዓ ከምዚ ዓንድላታ ካብ ኣያ ትስራሕ ማለት እዩ። ናይ ኣቦለን ኣዴና እኒ ማለት እዩ። እቲ ኣብሎ ንብላ ብጋባ ጥራይ ዝተሰርሓት እያ። ሕጂ ብጋባን ተሰሪሓ ክዳና ከዓ ተንኮባ እዩ። ሕጂ ብምንታይ ብጋባ ሰሪሐኹማ ዝብል ሕቶ እንድሕር መፅኢና ወይ ከምኡ ስለዝበሉና ጋባ እንድሕር ብታሕቲ ቋሪፅካያ ኣልጢፋያ ትስስን እንተፈሪያ ከዓ ብዙሕ እያ ትፈሪ። ሕጂ ነቲ ውላዶም ከም ጋባ ሰሱንና ወይ ከዓ ከም ኣፍረዩና ንምባል እዩ ብጋባ ተሰሪሓ ማለት እዩ። ሕጂ እቲ መሰሪያ እውን ኩሉ ለኻ እዩ። ዝኾነ ገመት ሕዋስ የብላን። እንታይ ታ ኩሉ ሕዋስ ዘይብላ ብላኻ ጥናተ ኣሲራ ዝብል ሕቶ እንድሕር መፅኢካ ወይ ከዓ ኢሎም ስለዝሓተቱና ከዓ እቲ ምርዞካ እንታይ እዩ መስለካ? ሕጂ ዋላ ምርቑ ከለዉ እንታይ እዮም ዝብሉ መስለካ? እንታይ ተኣሲርካ መእሰሪ ለኻ ይግበረልካ ባሃል ለኻ ሽዑ ተእስረሉካ ኣለኻ ይኣስረልካ እዩ። ቁሩብ ፅንሕ እንተኢሉ ግን ስለዝብተኽ ዋላ እንተ ተኣሲርካ ካብኡ ተፈታሕ ንምባል እዩ። ሕጂ ከምቲ ዝበልኩ ብጋባ ትስራሕ ብተኮባ ትኽደን ኣብ ውሽጣት ዓርቃይ ዝበልኩካ ወይ ከዓ ኣርግና ንብሎ ብብለን እሱ እዩ ዘሎ። መርዓትን መርዓውን እዮም ከዓ ዝነብርዋ ወላ ሓንቲ ዝሓዘቶ ከዓ የብላን። ሓንቲ ላታ ክልተ እንታሽቡ ናይ ቋርበት ኣለዋ እሳተን ከዓ መትሓዝና ይኽልየን እኽሊ ትመልአን ኣብኣ ኮፍ ተብላ ከምዚ ከዓ ሰንገላብ ትበሃላላ መትሓዚት ናይ ሒላብ ማለት እዩ ወይ ከዓ ብብልን ግባር ኢና ንብሎ። እሳ ከዓ መብልዒት ናይ ገዓት እያ ማለት እዩ። መርዓትን መርዓውን ኣብኣዮም ዝበልዑ እያ መርዓት ሒዛታ ትመፅእ ምስኣ ማለት እዩ። ብላዕሊ ከዓ መክደን ኣለዋ ዕላፍ ኢና ንብሎ እሱ እውን ብላኸ ዝተሰርሐ እዩ ማለት እዩ። ሕጂ እዚ ክሳብ መዓሲ እንተልከን እቲ ዓርኪ ርእስን እቲኣ መሓዛን ክሳብ ካብታ መርዓ ክሳብ ሸውዓተ መዓልቲ ምስኦም ይቕኒዩ ማለት እዩ። ምስኦም ይውዕሉ ምሸጥ ኣብ መደቀሶም ይኮኑ እሳቶም ኣብኣ ይሓድሩ ማለት እዮም። ተመርዓት መርዓውን ማለት እዩ ንህዝኦም እያ። ሕጂ እቲ ኣብሉራ ድብሎ ወይ እቲ ኣብሎ ከምዚ ዝመስል ማለት እዩ። ብተቐድሚኡ መጋረጃ ከዓ ሕርበት ኢና ንብላ ካብ ድማ እያ ትስራሕ። ድማ ዝበሃል ዓይነት ገረብ ኣሎ ካብኡ እዩ ዝስራሕ ማለት እዩ። እቲ ካብ መጋረጃ ንጥቀሞ ብቅድሚት ካብቶ ቅድሚ ገዛ ኣሎ ማለት እዩ። ሕጂ እቲ ናይ ኣብሎ ከዓ ከምዚ ዝመስል ማለት እዩ።
3: ራይ ስመይ ታምራት ከሰተ ይበሃል። ኣብ ፌስቲቫል 2026 ኣዳራሽ ምርኢት ዞባ ደቡብ ሒዘ መፅእ ኣለኹ። እቲ ኣዳራሽ ምርኢት ዞባ ደቡብ ከም ኩሉ ዓመት ለዘበን ከዓ ዝተፈላለየ ነቲ ዞባ ይገልፅ እዩ ንብሎ ትሕዝቶ ሒዝና ቀሪብና ኣለና። ዞባ ደቡብ ሓደ ካብ 6 ዞባታት ኤርትራ ኮይኑ ሰለስተ ብሄራት ዘለዎ ሕርሻ ምችኡ ድኾነ ስሊማን ሓመድን ዘለዎ ዞባ እዩ። ለዚ ናይዚ ዓመት ፌስቲቫል ከዓ ነቲ ሕርሻዊ ልምዓት ድገልፅ ንጥፈት ኣለና። ተወሳኺ ነቲ ኣብ ጥዕናዊ ኣገልግሎት ዘሎ ገስጋስ ዝገልፅ ትሕዝቶ ብዓብኡ ከዓ ኣብ ምዕቃብ ሓመድን ማይን ምፍዋስ ማይ ኩዕታት ኣብ ዞባና ዝካየድ ዘሎ ንጥፈታት ዝገልፅ ኣሳእል እውን ሒዝና መፂእና ኣለና። ዝርዝር እንድሕር ርኢናዮ ቅርስን ባህሊ ቅርስታትና ዘለዎም ጥቕሚ ሕብረተሰብ ክርድኦ እንታይ ዓይነት ባህላዊ ርሻታት ኣለዉ ናውን ንክርድ

0: ኣብ ሃም ዝርከብ ዝደረቐ ዓስከሬናት ንከባቢ 1500 ዓመት ገበረ እሞ ኣካላቱ ከይፈረሰ ተዓቂቡ ዘሎ ዓስከሬናት ኣምፂና ኣለና። እዚ እቲ ሕብረተሰብ መንነቱ ባህሉ ምልስ ኢሉ ንድሕሪት ክፈልጥ ኣብ ምዕቃቡ ከዓ ተርኡ ክፃወት ንምድራኺብ ካብኡ ቀፂሉ ኣብ ዞባና ኣብ ዳሓለፈ ዓመታት ብዝተካየደ ናይ ምግራብን ምዕቃብ ኣግራብን ስራሓት ኣግራብ ዝተሸፈነ ከባብና በዝሒ ከይድ ስለ ደሎ እቲ ካብዞም ኣግራብ ዘሎ ዕምባባታት ከዓ ንምፍራይ ንህቢ ዝህቦ ብልጫ ኣሎ። ኣብ ዞባና ሕጂ ዝብልጫ እዚ ተጠቒምካ ፍርያት ናይ ንህቢ እናበዝሐ እቶም ዘለዉ ዕስለታት እናበዝሑ ኣብዛ ዓውዲ ዝሳተፉ ሓረስቶት ከዓ ካብ ዓመት ናብ ዓመት እናበዝሑ መፅ ኣለዉ። ስለዚ ነዚ ኣብ ፍርያት መዓርን ንህብን ዘሎ ንጥፈታት እውን ንምግላፁ ሓደ ክፋል ናይ ዕዮና ጌርና ሒዝና መፂና ኣለና። ብተወሳኺ ኣብ ዞባና ዝርከቡ እሞ እናፀነቱ ዝኸዱ ዘለዉ ባህርያውያን ኣግራብ ብፍላይ ከዓ ንመድሃኒታዊ ኣገልግሎት ሕብረተሰብና ዝጥቀመሎም ከም ዝነበረ ዝግለፁ ኣግራብ ሒዝና መፂና ኣለና። እዞም ኣግራብ ዘምፃናሉ ቀንዲ ምክንያት ሓደ ንመድሃኒታዊ ኣገልግሎት ንጥቀመሎም እንድሕር ነርና ሞ ሕጂ ምፅናት እንድሕር ኣለዉ ኮይኖም ፅባሕቲ ኣገልግሎቶም ከይሰኣን ክንዕቅቦም ዓቂብካ ፀኒሕካ ከዓ ብሳይንሳዊ መንገዲ ተፀኒዖም ብሳይንሳዊ ኣገባብ ናብ መድሃኒት ማዕቢሎም ነቲ ሕብረተሰብ ትድህቦ ዝነብሩ ኣገልግሎት ከም ዝህቡ ንምግባር ስለዚ ሕብረተሰብ ኣብኦም ዘለዉ ኣፍልጦ ክዓቢ ሞ ኣብ ምዕቀቦም ከዓ ተርኡ ክፃወት ንምድራኺ ካልእ ሕማማ ኣብ ኣገልግሎት ጥዕና ዘሎ ገስጋስ ንምግላፅ ከዓ ምስ ስርዓተ ሓሸራ ተኣሳሲሩ በብዙሕቶም ሕማማት እዚኦም ተመሓላለፍቲ ሕማማት ብሓሸራታት ስለ ድመሓላለፉ ነዚ ንምክልኻል ኣብ ዞባና ማእከል ናይ ስነ ሓሸራ ላቦራቶሪ ኣሎ። እዚ ላቦራቶሪ ኣብ ምፅናዕ እዞም ሓሸራታትን ንምፍዋሶም ስጉምቲ ምውሳድን ዘካይደው ዘሎ ንጥፈታት ንህዝቢ ንምግላፅ ኣምፂና ኣለና። ኣብ ርእሲ እዚ ኣብ ዝተፈላለዩ ከባቢታት ናይ ዞባና እዚ ምዕቃብ ሓመድን ማይን ምፍዋስ ማይ ኩዖ ዕዲጋታትን ይግበር ኣሎ። ነዚ ስራሕ እዚ ከዓ ዓብይ ክፋል ስራሕ ናይቲ ዞባ እዩ። ነዚ ስራሕ እዚ ዘንፀባርቕ ስእልታትን ተንቀሳቐሲ ስእልን ወይ ቪድዮን ሒዝና ቀሪብና ኣለና። እዚ ስራሕ እዚ ዕብቱ እንታይ እዩ? እቲ ሕብረተሰብ ዘለዎ ባህሊ ስራሕ ከም ዝዕቅብ በቲ ሓደ ገብር ኣሎ። በቲ ሓደ ከዓ ምንጭ እቶት እውን ነቲ ሕብረተሰብ ናይ ስራሕ ናይ ሸቕሊ ዕድል ዝፈጠረ ስራሕ ስለ ድኾነ ህዝቢ እንታይ ድካየድ ዘሎ በቲ ናይ ልምዓት ወገኑ ጥራይ ደይኮነስ ኣብቲ ሕብረተሰብ ባህሊ ስርሑ ኣብ ምዕቃብን ምንጪ ኣታዊ ወይ ሽቕለት ኣብ ምርካብን እውን ኣበርክቶ ቀሊል ስለ ደይኮነ ሕብረተሰብ እቲ ድኸይድ ዘሎ ልምዓታዊ መደባት እውን ክፈልጦ ክርድኦ ንምግባር ሒዝና መፂና ኣለና። ድሕረ ባይታና ከምዚ ዝረአ ዘሎ ዳዕሮ ኢና ሒዝና መፂና ዳዕሮ ሓሙሽተ ኣብ ዞባና ኣብ ንዞባ ሰገነይቲ ዝርከብ እቲ ብሓሙሽተ ናቕፋ ዘሎ ዳዕሮ ንዕኡ ከምኡክለና ድሕረ ባይታና ክኸውን ጌርና መፂና ኣለና ለዘበን። ስለዚ ብሓፈሻ ሒዝናዮ ቀሪብና ዘለና እዚ ትሕሶ እዩ።
1: ስመይ መብርደበሳ ዕቑበ ይበሃል። ተወኪለ መፅኦል ዘለኹ ከዓ ናይ ዞባ ደቡብ ዝርከብ ያታዊ መነባብሮ ኢና መፅና ዘለና። በዚ መሰረት ኣብ ህድሞና ኣብ ውሽጢ ህድሞ ኣርባዕተ ክፋላት ኣለዋ። ደንበ እቲ ካልኣይ ከዓ ገበላ፣ እቲ ሳልሳይ እቲ ምድር ቤት ንብሎ እዩ፣ እቲ ራብዓይ ከዓ ውሻጤ ኣንስቲ ወይ ከዓ ኣዴታት ዝያዳ ዝንቀሳቀሳሉ ወይ ከዓ ምግቢ ዘዳልዋሉ ማለት እዩ። ኣብዛ ውሽጢ ደንበ ከም ንሪኦ ዝተፈላለየ ዓይነት ንብረት ኣለና። ሓደ ካብኡ እዚ ዋላ ንብሎ ዝፊ ቅድሜና ዘሎ ዋላ ማለት ከዓ ናይ ቃንጫን ወይ ከዓ ሳዕሪ እንቐምጠሉ ኣብ ግዜ ቆውዒ ኣኪብና ንግዜ ሓጋይ ወይ ከዓ ጥሜት ኣብ ዝህልወሉ ግዜ ንመራኽህ ወይ ከዓ ንላም ወይ ከዓ ንኣድጊ ዝኸውን ሳዕሪ እንቕልበሉ ወይ ከዓ እንህበሉ እዩ። በዚ የማናይ ወገን እንተደ መፂና መጉበጢ ቆቋሕ ወይ ከዓኒ መድፈንያ ዝበሃል ኣለና። እዚ መድፈንያ እዚ ከዓ ቆቋሕ ንደፍነሉ ኣገባቢ ወይ ከዓኒ ኣብ በረኻ ኣፃዊድናያ ንመፅእ ኣብ በረኻ መስ ኣፃወድናያ ከዓ ኣብቲ በረኻ ከይድና ርኢና ቆቋሕና ንብለሉ እዚ ከዓ መድፈንያ ይበሃል። ባህላዊ መሳርሒ ወይ ከዓ መድፈንያ ናይ ቆቋዕቲ እዩ።

0: ብየማናይ ተመፂና ናውቲ ማሕረስ ኣለና። እዚ ናውቲ ማሕረስ እዚ ሓደ ሓረስታይ ሕርሹ ከካይድ እንተ ኮይኑ ዘካይደሉ መሳርሕታት ተፈላለዩዓት ከም በዓል ነዊት፣ ኣርዑት፣ ማሓረሻ፣ ከርፈስ፣ ቅትርቲ፣ ነዊት ዝኣመሰሉ ኩሎም እዚኦም ናውቲ ማሕረስ ተባሂሎም ከዓ ይፅውዑ። በዚ የማናይ ተመፂና መነትዕ ኣለና። እዚ መነትዕ እዚ ከዓ ቆርበት መጀመርያ ካብ ከፍቲ ምስ ተቐልጠ ኣብቲ መነትሒ የእቲና ዕንጉለን ሽንቲ ከፍትን ወሲኽና ንሓደ ሰሙን ወይ ክንክልተ ሰሙን ኣብኡ ነፅንሖ ሞ እቲ ናይቲ ቆርበት ፀጉሪ ዝያዳ ተመሊጡ ይኸይድ። ብድሕሪኡ ናብ ፀባ ዝመልአ ዕትሮ ከዓ ንእትዎ። ኣብዚ ፀባ ዝመልአ ዕትሮ ዝያዳ ሕጂ እንታይ ይኸውን? ይለፍዕ፣ ይልስልስ። ቁሩብ ኣንቅፅ ኣቢሉ ሓረስታይ ኣውፅኡ ሽዑ ተደልዩ መፅዓን፣ ተደልዩ ማእሲ፣ ተደልዩ ለቆታ፣ ተደልዩ ዓይቤት፣ ተደልዩ ከዓ ጥማሞ ክሰርሖ ይኽእል እቲ ሓረስታይ ማለት እዩ። ናብዛ ውሽጢ እዚኣ ተዳ ኣቲና በዚ ንእድ ናይ ሓረስታይ ኣሎ። እዚ ሓረስታይ ኣብዚኣ ኮይኑ ነዞም ኣብዕሩ ዘብልዕ። ኣብ ልዕሊኣ ፀዋሪት እንብላ ሓንቲ ባላ ነገር ኣላ። እታ ፀዋሪት እዚኣ ነቲ መንፀፉ ኣብ ግዜ ለይቲ ደቂሽሉ ዝሓደረ ዕፅፍ ዕፅፍ ኣቢሉ ኣብታ ፀዋሪት ይሰቕሎ። ከም ንሪኦ ዘለና ነፀላ ስቕልናላ ኣለና፣ ኮበርታ ንሰቕለላ፣ መንፀፍ ማእሲ ንሰቕለላ። እዛ ዘለናያ ክፋል ናይ እዛ ህድሞ ምድሪ ቤት ትበሃል። ምድሪ ቤት ኣብዚ ውሽጢ ምድሪ ቤት ከዓ ከም ንሪኦም ዘለና መርዓውት ኣለዉ፣ ነቀርቃብ ይፃወት ኣለዉ፣ ኣቀራቃሪ ይፃወት ኣለዉ ከም ንሪኦም ዘለና። ስለዚ ሓደ ባህላዊ ፀወታ እዩ ንሱ። ቀፂልና ኣብዚ ውሽጢ ምድሪ ቤት ዝተፈላለየ ዓይነት ንብረት ኣሎ።
1: ኣመጎጎ እዚ መክደኒ ይብሉ እንታይ ይስራሕ ብሓመድ ጭቃ ማለት እዩ። እዚኣ ሕጂ መውፅኢ ዝተሃፋ ርሃፅ ንኸይነጥዎ እዚኣ ሕጂ ርኢ ኢልካ ክብድ በለ ስለ ዝኾነ ከምዚ ገርካ ሕፍትካ እዚ ቁራዕ ኣጋጣሚ ሕጂ ትጥቦን ዝኽተሉ ኢና ኣቢልና ዘለና ሓዊ ነድዳሎ ከበክኣት ወይ ትጥቦ ቁራዕ ሓምሊ ነብስለሉ ገዓት ንግዕተሉ እዚ ቁራዕ እዚኣ ንኩሉ ትጠቅም ማለት እዩ። እቶን መቕሎኸ ኣፍቲ ኣ እዚኣ ብምልተ ከዓኒ ስራጋላ ከብሒ ተባሂላ እውን ትፅዋዕ ኣብ ሓማሴ ሕጂ ከብሒ ትበሃል። ብስራጋላ ፅዋዕ ብከብሒ ከዓ ይፅዋዕ። ኣብዚ ንቐምጦ ንብረት ከዓ ንልብስ እዚ ሕጂ ሽክና ካብ ሓምሓም ዝተሰርሐ ሓመርታ ላዓልነትና ካብኡ ዝተሰርሐ እዚ ሽክና እቲ ሸለ ፍልሊ ናይ ሽክና ናይ ሸለኾን እዚ ንእስ ዝበልኢት ከ ቀጢል ነዊሕ ቅጥን ዝበለ እዚኣ ፀሓል ብርጊ ንምንታይ ነቲ ዝተደንቀጠ ቢሑቅ ከም መሕሰይ ንጥቀም እዚኣ ከዓ ልካ ንፅባ ሕጅታይ ከም መለስ ዝጓማ ንክብል ኣለና ኣብዚኣ ተለዊሱ ዝተቐተለ ናብ መጎጎ ቢልና እዚ ሕጂ እዚ ፀሓሊ ብርኪ ዓብሎ ንእሽተ ኣሎ እዚ ንፅባ እውን እዚ ንእስ በለ ካብኡ ዝዓቢ ናተኸተምዓቆል እዚኣ ከዓ ዕቶ ሰከን ማይ ንእስ ዝበላ ወይከዓ ዓብይ ዝበላ እዚኣ ተሰኪመን ከመሰ እዚ መክደኒ ነበረ ቆፅ ገረን ክድና ኢለን ገረ ተሰኪመን ኣሰስተይ ገረን

ሽመይ ዑመር ዓሊ እብራሂም ይበሃል። እዚ ዘለናዮ ከምቲ ዝገለፅካዮ ናይ ብሄረሳሆ ኣብ ዞባ ደቡብ ንርከብ መንብሮ ወይ ከዓኒ ዳል ተባሂሉ ዝፍለጥ ገዛ ኮይኑ ኣብዚ ገዛ እዚ ብሰለስተ ደረጃታት ኢና ኣቕሪብናዮ ዘለና። እዚ ሕጂ ዘለናዮ ጋባላ ተባሂሉ ዝፍለጥ ክፋል ናይቲ ገዛ እዩ ማለት እዩ። ካብዚያ ውሽጢ እቱ ምስ በልካ ከዓኒ ናሓሳ ወይ ምድር ቤት ወይ ከዓኒ ምድር ቤት ተባሂሉ ዝግለፅ ኣደን ኣቦን እቲ መንብሮ ዘካይድሉ ኮይኑ ሕልፍ ምስ በልካ ከዓ ናይ እንዳ መርዓውቲ መርዓትን መርዓውን ዝሕፀኑሉ ክፋል ገዛ እዩ ማለት እዩ። በዚኣ ክንጅምር ተኮይንና እዛ ክፋል ገዛ እዛ ገበላ ኢልና ፀዊዒናዮ ዘለና። እዛ ገበላ እዚኣ ሓደ ናውቲ ማሕረስ ከነቐምጠሉ ንኽእል ማይ እውን ነህልካ ዝደልሚ ንሪኦ ዘለና እውን እቲ ማይ ውሽጢ ገዛ ክኣቱ ስለ ዘይክእል ኣብዚ ገበላ እዩ ዝኸውን። ነዚ ማይ መቐመጢ እውን ክንጥቀመሉ ንኽእል ኢና። ብዓብዪ ዝብዚ ዘሎ ናውቲ ማሕረስ ብምልኡ ኣብዚ ኢና ነቐምጦ ማለት እዩ። ከም ካልኣይ እውን ኣብዚ ኣቦ ኣለና። ኣቦኻ ኣብዚኣ ኮይኑ ኣብዛ ገበላ ኮይኑ እዩ ቁርኣን ደቁ ቁርኣን ዘቕርእ ማለት እዩ። ኣብዚኣ እንዳቕረአ እውን በቲ ስግር እውን ኣለሃና ነስዳ ገሊ ነስዳ ተባሂሉ ዝፍለጥ ንእዚ ናይ ኣጋይሽ ማለት እዩ። ጋሽኡ ኣብኡ ኣንቢሩ ጋሽኡ እንዳተኸታተለ ደቁ ኣብዚኣ እንዳቕረአ ኣብዛ መኻዶ ዝጥበዝ ዕፎን ድዩ ዝብርኮት ብርኩዳድ እንዳበርኮተ ኣብዚኣ ናብራ እንዳገበረ ንጥቀመሉ ማለት እዩ። ኣብዚ ምብቕፃል ዘሎ እቲ ዓብዪ ገዛ ኣደ ናብራ ተካይደሉ ገዛ ማለት እዩ። እቲ ናብራ ከዓኒ እቲ ናብራ ኣደ ኩሉ እንትና ማለት እዩ ፀባ ተሓቕነሉ፣ ቦርኩታ ተበርክተሉ፣ ሓበዛ ዝበሃል ኣሎ ቅጫ ወይ ከዓኒ ካልእ እቲ መንበሮ ናይቲ ብሄር ሓፈሻዊ ተካይደሉ ማለት እዩ። ፀባኣ እንዳ ሓቆነ ድያ ውላዳ ከለለ እንዳራረወ ድያ ጠስማ ድያ ወይስ ኩሉ ገዓታ ድያ ትቑዕተሉ ጋሻ ዝመፃ ተልዩ ከዓኒ መዓራ ትቕርበሉ፣ ጠስማ ትቕርበሉ፣ ኣጅቦኣ ትቕርበሉ ካልእ ምስ ሰብኣያ ኮይና ወይ ከዓኒ ምስ በዓል ቤታ ኮይና እውን ቡና ትሰትየሉ ክፋል ናይ ገዛ እውን ኣለና ማለት እዩ። ስለዚ ከምኡ እንዳበለ ታተዚቲ ዝበዝሐ ክፋል ወይ ከዓ ቲ ዝበዝሐ ናብራ ቲ ዝበዝሐ ናይዚ ብሄር እዚ ወይ ከዓ ቲ ዝበዝሐ ዕዮ ናይዚ ተካይዲ ታደያ ታደ ከዓኒ ብሓፈሽኡ ኣብዚ ንብሎ ዘለና ክፋል እያ ተሰላስሎ ማለት እዩ። ካብኡ ምቕፃል ከዓኒ መርዓትን መርዓውን እውን ኣለውና ማለት እዩ። መርዓትን መርዓውን እንተይልና ሕጂ ኩሉ ግዜ ካብ ኣደ ኣይረሕቑን እዮም። ኣደ ዋላ ሽሕ ግዜ ሓፃኒ እተሃልዎም ዳኣ እምበሪ እታ ኣደ እያ ኩሉ ኣደ ከም ሓማት ከም ወላዲት ከም ኩሉ ኮይና ስለ ትቐርበሎ ነቶም መርዓውቲ ብውሽጢ ዘለዉ እንዳተኸናኸነት ነቶም መርዓውቲ ነታ መርዓት ሕጂ ጥሽቲ ወብኣሉ ክፋል ቦታ እውን ኣለና። ጥሻ ነታ መርዓታ ሰይቲ ወዳ እንዳ ወብአት ካልእ መግቢ መሳልል እዩ ፀፅቡቑ በቃ ነቶም መርዓውቲ ትቕርበሉ ክፋል ገዛ እንዳ መርዓውቲ ኢልና ንገልፆ ዓዳዓረ ኢና ንብሎ ብሳሆ ማለት እዩ። ዓዳዓረ ተባሂሉ ዝፍለጥ ክፋል ገዛ እዩ ማለት እዩ። ካልእ እቲ መርዓትን መርዓውን ኩሉ ግዜ እታ ህይወት ናይ መርዓትን መርዓውን ዘሰላስሉሉ ወይ ከዓ ዘስተማቕሩሉ ክፋል ቤት ወይ ከዓ ክፋል ገዛ ኢልና እውን ክንገልፆ ንኽእል ማለት እዩ።

ወሓይስ ቤነ ባሃል ኣባል ምቁፅፃር ናይዚ ፌስቲቫል ኣብዛ ኣዳራሽ ቁፅሪ ክልተ ከዓ ናይ ምርኢት መፅሓፍቲ እዩ ቀሪቡ ዘሎ። ብምሉእ ቀሪቡ ዘሎ መፅሓፍቲ ከዓ ከላለየኩም ኣብዚ ቀሪቡ ዘሎ ናይ ትምህርቲ መፅሓፍቲ እዩ ብምሉእ ኣለኩም። ኣብዚ ብእንግሊሽ ኣሎ፣ ብትግርኛ ኩሉ ዓይነት መፅሓፍቲ ናይ ትምህርቲ ኣሎ። ናይ ናእሽቱ ህፃናት እውን ኣሎ፣ በዚ ናይ እንስሳታት ኣሎ። ዚ ኩሉ ዓይነት መፅሓፍቲ ብዘሎ ናይ ጀመርቲ ህፃናት ኣሎ። ዚ ብምሉእ ብቋንቋ እንግሊሽ እውን ኣለኩም ኣብዚ መፅሓፍቲ። ኩሉ ናይ ትምህርቲ መፅሓፍቲ እዩ ኣብዚ እውን ኣሎ። ናይ ጀመርቲ መፅሓፍቲ ብዙሕ መፅሓፍቲ እዩ ዘሎ። ኣብዚ ድማ ናይ ህፃናት መፅሓፍቲ ናይ ጥዕና ኣሎ ብምሉእ ናይ ናእሽቱ ህፃናት እዩ። ናይ ናእሽቱ ህፃናት መፅሓፍቲ ኣሎ ኣብዚ። እዚ ብምሉእ ናይ ናእሽቱ ህፃናት መፅሓፍቲ እዩ ብትግርኛን ብእንግሊሽን። ኣብዚ ከዓ ናይ ልቢ ወለድ መፅሓፍቲ ኣሎ ብትግርኛ። ኣብዚ እውን ኣሎ ናይ ታሪክ መፅሓፍቲ ብምሉእ። ኣብዚ ድማ ብምሉእ ታሪካዊ መፅሓፍቲ ኣሎ ብምሉእ ዕዉት መፅሓፍቲ እዩ። ኣብዚ ኣለኩም ናይ ሰውራ ናይ ብምሉእ ኩሉ ናይ ቀደም መፅሓፍቲ ብዚ ቀሪቡ ኣሎ። ኩሉ እዚ ዘገልገለ መፅሓፍቲ እዩ ብምሉእ ካብዚ ክሳብ እዚ ዘሎ ብኩሉ ዓይነት ቋንቋ ማለት እዩ። ብእንግሊሽ ኣሎ፣ ብትግርኛ እውን ኣብዚ ኣለኩም። ኩሉ ናይ ታሪክ መፅሓፍቲ እዩ እዚ። እዚ ድማ ኣውገት ቤት መሸጣ መፅሓፍቲ እዩ። ኩሉ ዓይነት መፅሓፍቲ እዮም ቀሪቦም ዘለዉ። ብዚ ናይ ጥዕና ኣሎ። ኣብዚ ድማ ብዛዕባ ናይ ቆልዑትን ናይ ዓበይትን ዝገልፅ ናይ ስነ ምግባር ኣሎ።

ኣብዚ ድማ ናይ ሕክምና ናይ ቆሎት ናይ ትምህርትን መፅሓፍቲ ኣሎ። ኣብዚ ሎ ናይ ቆሎት ናይ ትምህርቲ ናይ ሕክምናታት ድማ ኣብዚ ኣለኩም ማለት እዩ። ኣብዚ ድማ ናይ ታሪክ ኣሎ፣ ናይ ልቢ ወለድ ኣለና ኣብዚ ኣሎ። ሓቀኛ ታሪክ ዝተመርኮሰ ናይ ደቂ ኣንስትዮ ዘማእኸለት መፅሓፍ ኣላ። እዚኣ ኣብዚኣ ከዓ ናይ ሕክምና ኣላ። ብትረይ ኣሎ ሸረርካ ቤት ኣብዚ ድማ ናይ ዓበይቲ መምሃራን መፅሓፍቲ ኣሎ፣ ባዮግራፊ ማለት እዩ ኣለኩም። ኣብዚ ብምሉእ መፅሓፍቲ ኣብዚ ኣለኩም። ፊክሽን ሓቀኛ ዛንታታት መፅሓፍቲ ኣሎ። ኣብዚ ልቢ ወለድን ኣሎ፣ ናይ ስነ ልቦና ኣሎ፣ ኩሉ ኣለኩም ማለት እዩ።

ኣብዚ ከዓ ልበወለድ ኮይኑ ኣብ ሓቀኛ ታሪክ ዝተመርኮሶ መፅሓፍቲ ኣሎ ብምሉ ሓቀኛ ታሪክ ዘለዎ መፅሓፍቲ እዩ ኣብ ሓቀኛ ታሪክ ዝተመርኮሶ መፅሓፍቲ እዩ ሓቢር ኩሉ እዚ ናይ ታሪክ መፅሓፍቲ እዩ ኩሉ ሓቀኛ ዛንታ እዩ ማለት እዩ ኣብዚ ከዓ ናይ ልበወለድ መፅሓፍቲ ኣለኩም ዛግረ ትብል ክኣላትኩም ናይ ሰባ መፅሓፍ እዚኣ ኣብዚ ድማ ናይ ፍልስፍና መፅሓፍቲ ኣሎ ናይ ታሪክ ብምሉ ኣብዚ ኣለኩም ኣብ ፍልስፍና ዝተመርኮሶ እዩ ብምሉ ኣብዚ ከዓ ናይ ልበወለድ መፅሓፍ

ከሎ ናይ ህፃናት እውን ኣሎ ዚ ህፃናት ከንብብዎ ዝኽእሉ ኣሎ ዚ ኩሉ ናይ ህፃናት ከንብብዎ ዝኽእሉ መፅሓፍቲ እዩ ዚ እዚ ብምሉ ናይ ልብወለድ እዩ ዝኽሉ ናይ ልብወለድ መፅሓፍቲ እዩ ኣብዚ ኣለኩም ብዙሕ ናይ ልብወለድ መፅሓፍቲ እዩ ዘሎ

ኣብዚ ከዓ ናይ ሕግታት መፅሓፍቲ ኣለና ዓበይቲ መፅሓፍቲ ኣሎ ናይ ታሪክ ኤርትራ እውን ኣለኩም ኣብዚ ማለት እዩ ሓሳ ኣብዚ ድማ ብምሉ ተምሃሮ ክመሃርሉ ዝኽእሉ መፅሓፍቲ ኣሎ ኩሉ መፅሓፍቲ ኣለኩም ኣዝያላ ሻዲግ ትብል ናይ ህፃናት መፅሓፍቲ ማለት እዩ ፔንት ክገብሩላ ዝኽእሉ እያ ከሽ ኣብዚ ናይ ሃይ ስኩል መፅሓፍቲ ኣለኩም ብምሉ ናይ ኮሌጅ ይኹን ናይ ሃይ ስኩል መፅሓፍቲ ኣሎ ኣዚ ኣብዚ ኣለኩም ናይ ህፃናት ዲና ኣብዚ ድማ ናይ ህፃናት መፅሓፍቲ ኣሎ ትሕተይ ሓሙሽተ ዓመት ክመሃሩ ዝኽእሉ መፅሓፍቲ ማለት እዩ ኩሉ ናይ ኣካዳሚ መፅሓፍቲ እዩ ዘሎ ኣብዚ ብምሉ ናይ ኤዲኬሽን መፅሓፍቲ ኣሎ ኣብዚ ከዓ ናይ ታሪክ ኣለና ናይ ታሪክ መፅሓፍቲ ኣሎ

ቋንቋ ትግረ ዝተዳለወ መፅሓፍ ኣላ እዚኣ። ናይ ስነ ልቦና መፅሓፍ እውን ኣብዚ ኣላ። ኣብዚ እውን ናይ ታሪክ ኣለና መፅሓፍቲ። ኣብዚ ከዓ ኣለኩም ሰረት ትምህርቲ ዝብል ህፃናት ኹን ዓበይቲ ክምሃሩሉ ዝኽእሉ እዮም። ኣብዚ ዘሎ ናይ ኮሌጃት መፅሓፍቲ ኩሉ ዓይነት ሳብጀክት ማለት እዩ። ኣብዚ ድማ ዝተፈላለዩ ዓይነት ናይ ህፃናት ኹን ናይ ዓበይቲ መፅሓፍቲ ኣለና ብምሉእ እዚ ብኩሉ ዓይነት ቋንቋ ማለት እዩ። ካብ ኤሌመንታሪ ክሳብ ኮሌጅ ዝበፅሕ መፅሓፍቲ ኣሎ። ዚ ብምሉእ ኣሎ። ዚ ናይ ህፃናት መፅሓፍቲ ኣለና። ኣብዚ ናይ ቀደም መፅሓፍቲ እውን ኣብዚ ኣሎ። ኣብዚ ፅንፅያታ ኣሎ ናይ ህፃናት መፅሓፍቲ እዩ። ዚ ናይ ትሕቲ ዕድመ መፅሓፍቲ ናይ ትምህርቲ ይኹን ዛንታታት ብምሉእ ኣለኩም። ኣብዚ መፂኹም ረኣይዎ ኢኹም ደቅና ኣሕዋትና ንክሎም ውሰዱሎም። ኣብዚኣ ከዓ ዳላታት ገድሊ ትብል ኣላ ናይ ታሪክ መፅሓፍቲ እያ። ናይ ታሪክ መፅሓፍ እያ ፌር ይዋጉ መፂኹም ውሰዱ። ማሰን መልቀስን ዝብል ኣለና። ኣብዚ ናይ ዓበይቲ ኣቦታትና ናይ ኣያታትናን ማሰን መልቀስን መፅሓፍቲ ብዝለኩም መፂኹም ራእይዎ ውሰዱ። ኩሉ እዚ ናይ ትምህርቲ መፅሓፍቲ እዩ። ብቋንቋ እንግሊሽ ተደሊኹም ብቋንቋ ትግርኛ እውን ኣለኩም። ናይ ንኣሽቱ ኣለኩም። ኣብዚ ናይ ዓበይቲ እውን ኣብዚ ኣለና። ኣብዚ ከዓ ናይ ህፃናት መፅሓፍቲ ኣለና ዛንታታት ማለት እዩ። መፂኹም ደቅኹም ግዘሎም ኢኹም። ኣብዚ ናይ ትምህርቲ መፅሓፍቲ እዩ ዘለና ናይ ኬሚስትሪ ማለት እዩ። ተምሃሮ ናይ ኮሌጅ ይኹን ናይ ካልእ መፂኦም ተወስዶ ትኽእሉ ኢኹም መፅሓፍቲ።

አብዝሎም ኣብዚ ድማ ኣለኩም ማለት እዩ ብእንግሊሽ። ኣብዚ ድማ ናይ ህፃናት መፅሓፍቲ እዩ ዘሎ። ኩሉ ናይ ትምህርቲ መፅሓፍቲ እዚ ናይ ህፃናት ኣብ ዘለኩም ማለት እዩ። ኩሉ እዚ ናይ ትምህርቲ መፅሓፍቲ እዩ። እዚ ብምሉኡ ናይ ኤዲኬሽን ትምህርቲ ዘሎ መፅሓፍቲ እዩ። ብእንግሊሽ ኣለኩም፣ ናይ ጁኒየር ማለት እዩ ኣብዚ እውን ኣለኩም፣ ናይ ሃይ ስኩል እውን ኣብዚ ኣለኩም። ኩሉ መፅሓፍቲ ኣብ ዘለኩም ማለት እዩ። ናይ ህፃናት እውን ኣብዚ ኣላትኩም። ኣብዚ ድማ ናይ ስነ ልቦና መፅሓፍቲ ኣለና። ናይ ስነ ልቦና መፅሓፍቲ ኣሎ ኣብዚ

ናይ ሕክምና እውን ኣብ ዘለና ናይ ሕክምና ናይ ትምህርቲ ብዝሎ ኣብዚ ትሕቲ 5 ዓመት ከንብብዎ ዝኽእሉ መፅሓፍቲ ኣለና ብመምህር ያቆብ ዝተዳለወ ማለት እዩ። ኣብዚ ድማ ናይ ስነ ልቦና መፅሓፍቲ ኣሎ። ናይ ፍልስፍና እውን ኣለኩም። ናይ ትምህርቲ ኣሎ እዚ ብምሉ ሳብ ላስት ማለት እዩ። ኣብዚኣ ከዓ ናይ ሃይስኩል መፅሓፍ ኣላትኩም ጎልደን ትብል። ኣብዚ ኣዳራሽና ቁፅሪ 2 ዘሎ ምርኢት መፅሓፍቲ ከምዚ ዝረኣኹሞ እዩ። ብብዙሕ መፅሓፍቲ ናይ ኣካዳሚ ትምህርቲ 298 መፅሓፍቲ ቀሪብናልኩም ኣለና። መፂኹም ትወስዱ ትኽእሉ ኢኹም። ናይ ታሪክ እውን 44 ደረስቲ ዝፀሓፍዎ መፅሓፍቲ ኣለና ኣብዚ። ናይ ልቦ ወለድ እውን 105 ኣውገት ቤት መፅሓፍቲ እውን ኣዳልዮምልና ኣለዉ ናቶም መፅሓፍቲ። ናይ ቀደም ዘገልገለ መፅሓፍቲ እውን ኣለና። ኣብ ኣዳራሽ ቁፅሪ 2 መፅኡ ብፅሑ ኢኹም። እዚ ፌስቲቫል ንዓኹም እዩ ተኸፊቱ ዘሎ።

ሕጂ ድማ ኣዳራሽ ቁፅሪ ሰለስተ ኣቲና ኣለና። ናይ ቅርፃቅርፅን ናይ ቅብኣን ምርኢት ኣሎ። ኣብዚ ናይ ቅርፃቅርፂ ኣሎ ብዕንጨት ዝተሰርሐ። ኣብዚ ኣለኩም እዚ ብምሉ ናይ ቅርፃቅርፂ ብኢደ ጥበብ ድፈረየ ብኣሕዋትና እዩ። ኣብዚ ድማ ኣለዉ ገልፀልኩም እዮም ግለፅሉ። እዚ ምርኢት ናይ ቅርፃቅርፂ እዚ ኩሉ ናይ ቅርፃቅርፂ ናይ ኢድ ጥበባት እዩ። ኩሉ ኣሕዋትና ብኢዶም ዝሰርሕዎ ማለት እዩ። 51 ዓይነት ብዝሕ ኣሎ ኣብዚ ናይ ቅርፃቅርፂ። እዚ ድማ ናይ ቅብኣ እዩ። ብኢድ ዝተሳለ ስእልታት ኣሎ ኣብዚ። ታሪካዊ ኹን ኩሉ ገላፂ ነገራት ኣሎ ኣብዚ። ታሪካዊ ኣብዚ ኣሎ ብምሉእ። እዚ ናይ ኢድ ቅብኣታት እዩ። ኩሉ ኣብዚ ፌስቲቫል ቀሪቡ ዘሎ ናይ ኢድ ቅብኣታት ማለት እዩ። ኩሉ ብናእሽቶ ኣሕዋትና ዝተሳለ እዩ። ኩሉ ናይ ኢድ ቅብኣታት እዩ። ኣብዚ ጉዕዞ ፍርቂ ዘመን ትብል ብኢድ ቅብኣላ ናይ ዳንኤል

ዝኩሉ ቅብኣታት ናይ ኢድ እዩ። ኣብዚ እውን ኣለኩም ቅብኣ ብፈትሊ ዝተሰርሐ፣ እዚ ብፈትሊ ዝተሰርሐ ኣለኩም። ብዙሕ ዓይነት እዩ ዘሎ። ኣብዚ እውን ብካልእ ዓይነት መልክዕ ዝተሰኣለ ስእሊ ናይ ቅብኣ ኣሎ። ብዙሕ ዓይነት ቅብኣታት እዩ ዘሎ፣ ኣሕዋትና ዝሰኣልዎ ማለት እዩ። ኣብዚ ኣለኩም ኩሉ ዓይነት ቅብኣታት ኣለና።

ሓምሳን ሓደን ቅብኣታት ቀሪቡ ኣሎ ብኣሕዋትና ዝተዳለወ ቅብኣታት ማለት እዩ ኩሉ ናይ ኢድ ስራሓት እዩ።

መደብና ትራን ኣብ ሰሙን እዙ ንኡስ መደብና ዓለም ስነ ጥበብ ብዛዕባ ኣብ ፋሽን ዓለም ዘለዎ ኣልባሳት እያ ገላክ ትብለና መሪፃ ዘላ። ኣልባሳት ዝተፈላለየ ለውጥታት እናገበሩ ብዝተፈላለዩ ነገራት ተጸልዮም በቲ ንኹነታት ዝምጥን መንገዲ ተሰሪሖም ይቐርቡ እዮም። ወቕቲ እውን ሓደ ካብቶም ንኣሰራርሓ ኣልባሳት ዝጸልዑ ረቑሒ እዩ። ኣብዚ መደብ እውን ብዛዕባ ወቕታዊ ኣከዳድና ፋሽን ከመይ ይመስልን እቶም ዝሰርሑ ክዳውንቲ ኸ ከመይ ዝመስሉ እዮም ዘላለዩ ትሕዝቶ ይኸውን። ንኡስ መደብና ዳሳስና ብዛዕባ ፍሉያት ገዘፍቲ ኣኻውሕን እምባታትን እዩ ክቐርበልና። እቲ ፍሉይ ጽባቐኦም ብሳይንስ ክተረድእ ዘይከኣሉን ተዓዚብካ ግን ንተፈጥሮ ክተድንቕ ካብ ዘኽእሉካ ቦታታት ዝዳሰሰ እዩ ክኸውን ትሕዝቱ። ዕድመ ጸጋ እዩ፣ ንእስነት ድማ ዕዳ እዩ ዝብሉ ሓረጋት ልሙዳት ኣባህላ ሕብረተሰብናዮም። ናይ ሎም ሰሙን ንኡስ መደብና ፍኖተ ህይወት እምበኣር ንተመክሮ ህይወት ወዲ 108 ዓመት ክድስ ዘለናያ ምክትታል ናባኹም ተኸታታሊት ፊልም ሳውን መበል 24 ክፋል እውን ካብ መደባትናያ። ብተወሳኺ ዝተፈላለዩ ዜማታትን ከምኡ ውን ኣዛኒቲ ዝበልናዮም ቪድዮታት እውን ከም ኣካል ትሕዝቶ መደብና ትራን ዝሰምሩ ዘዮ እሞ ንኽትከታተሉ ብኽብሪ ንዕድም። መደብና ትራን ቀዳም 25 ሓምለ ልክዕ ሰዓት 2 ፈረቓን ድሕሪ ቀትሪ፣ ድግማ ሓሙስ 30 ሓምለ ልክዕ ሰዓት 4 ድሕሪ ቀትሪ። መደብ ናትራን

0: ተስፍና ክብሪ
1: ጀኑብ ዞባ ማሃራጃን ኣዴ ኣፈራ ዓይና ጎንዶሊን ለሜቴን ኣነ ኣማ ኣፈራ ዓይና እትያክኒ ውልትያ በሶ ዓይደ ሱገ ዓይደ ድግር ኬ ዓይደ ሱግቴሊ ለሜቴን ኣነ መለማ ዓይደ ጀኑብ ዞባ ሕያሂ ማርቲኖ ጀኑብ ዞባ ለማርታሳሆ ኬ ትግርኛ ሂ ማርቲኖ ታይቡሎ ዓይደ ነብራ ዓይደ ጎንዶ ደዓባ ዓይደ ዓርዋኬ ዓይደ ንዋሊ ካብኒህናኒ ኣመይ በሊ ሱግቴ በሶ ኒኖ ናቦ ባባይኒ ንምኮ ጋሮሊ ንሜትህናኒ ኦሳ ኣፍቲ ዕባ ካብሽኒህናኒ ናቦ ኣባይኒ ያኮ ኒኖ ኣባይኒን ዓዳር ደለሌ ኣኪን ከረዕቶ ተማ ኑማ ተባቲነም ኣዋል ንሕያ ባቲነም ኮጋሮሊ ኣፍቲ ዕባሊ ንሜቴን ኣነ መፈራ መንበላኪኒ ጀኑብ ዞባሂ ዶዳሂ ኣይቀሪ የሽሪሐ መንበላ ከብሽኒህናኔ

ኣብ ዘለኹ ሞ ዕዙዝን ልባውን ሰላምታ ናይ ብፃሕኩም ዝኸበርኩም ተኸታተልቲ መደባት ሞዛይ ከመይ ቀኒኹም ሰዓትና ኣኺሉ እንሆ ዝተፈላለየ ትሕዝቶታት መደባት ሞዛይክ ጣዕመ ዜማታት ከምኡ ውን ተኸታታሊት ፊልምን ኢና ሒዝናልኩም ቀሪምና ዘሎና ክሳብ ፍፃመ መደብና ምሳነ ሓቢርኩም ክትፀንሑ ብክብሪ እናዓደምና ሰናይን ዕርፍትን ምዝንጋዕን ግዜ ክኾነልኩም እናተመነና መደብና ብደርፊ ኢና ክነእፍል ሞ ብሓባር ናብ ስቱድዮ

ኣብ ዝተፈላለዩ ሕብረተሰብ ዓለም ሙዚቃ ዘይነጻጸል ክፋል ውርሻ ባህልን መንነትን እዩ። ባህላዊ መሳርሒ ሙዚቃ እምበር በቲ ፍሉይ ጣዕሙን ቅኒቱን ኣብ ዝተፈላለዩ ኣጋጣሚታት ኣብ ናይ ፅምብላት ይኹን ኣብ ናይ ሃይማኖታዊ ኣጋጣሚታት ነቲ ሕብረተሰብ ኣብ ምእዛን ዓብዪ ተራ እዩ ዘለዎ። ንሎሚ ኣብዛ ስዒባ ተቐርብ ትሕዝቶ መደብና እምበር ብዛዕባ ባህላዊ መሳርሒ ሙዚቃ ናይ ሃገርና ከም ባህላዊ ውርሻ ዝበለ ትሕዝቶ ሒዝናልኩም ቀሪምና ኣሎና። ንብሉ ትሕዝቶ ናብታ መደብ ከስግረኩም እየ ተኸታተሉ።

0: ህይወት ንምስትምቃር ስምዒታት ንምግላጽ ሙዚቃ እቲ ዝሓፀረን ቀንድን መንገዲ ክብሉ ይገልጽዎ። ደቂ ሰባት ብኩሉ ዝስማዕን ልብኩሉ ስለስትን ክፍል ድማ ኣድማሳዊ ቋንቋ ዝብል ቅጽል እውን ይወሃቦ እዩ። ካብ ፀቕጢ ንኽንዛነ ኣብ ግዜ ሓጎስ ክንፍሳህ፣ ኣብ ግዜ ሓዘን ዓሚቕ ሓሳብ፣ ኣብ ግዜ ድቃስ ሙዚቃ ናቱ ምስ ኩነትና ዝቃዶ ዕላልን ተመስጦን እዩ ዝፈጥረልና።
1: ሙዚቃ ሓደ መግለፂ ሕብረተሰብ እዩ። እዚ ክንብል ከለና ስልጣነ ምዕባለ ኣነባብራ ኮታ ንሕብረተሰብ ዝያዳ ዝገልፅ እዩ ማለት እዩ። ሕጂ ኣድማሳዊ ቋንቋ ዝባህለሉ ምክንያት ከዓ ደቂ ሰባት ሓሊፉ ሲ እንስሳታት ኣታክልቲ ከም ዝሰምዕዎ እንኮላ ይረጋገፅ ማለት እዩ። ሕጂ እሳያት ቀንዲ እታ ኣድማሳዊ ተብላ ህይወት ዘለዎ ሲ ሙዚቃ ዝሰምዕ ይዝሕበር።

ማለት እዩ። ካልእ ከዓ ኣብ ዝተፈላለየ ሃገራት ካ ዝተፈላለየ ቦታታት ካ ዝኾነ ሙዚቃ ዝፅቡቕ እተኮይኑ ኩሉ ሰብ ከም ዘሰማዕሮ ከዓ ይንገር ማለት እዩ።

0: ሓደ ንሕብረተሰባት እዩ ዝጥርንፍ፣ ንሕብረተሰባት ዘይሓቆፍ፣ ንህዝቢ ይሓቆፍ፣ ዝያዳ ባህሊ ኣብ ውሽጢ ሕብረተሰባት ባህሊ ኣላሊ። ስለዚ ሓይሉ ሲ ላዕሊ ዝኾነ እዩ። እቲ ላዕሊ ዝኾነ ከዓ እንታይ እዩ? ሙዚቃ መዓልታዊ ደቂ ሰባት ዝገብርዎ ብሙዚቃ እዮም ዝገልፅዎ። ኣብነት ናይ ስራሕ ንበሎ ናይ መዓልታዊ መነባብሮናቶም ንኣብነት ሃገራውነት እንተየልና ኣባና ናብ ኤርትራ እንተመፅና ብሙዚቃ ንገልፆ፣ ጥምረት ይገልፅ፣ ሓይሊ ናይ ህዝቢ ይገልፅ። ስለዚ ሙዚቃ ፍሉይ ዓውዲ ንሰብ ዘራኽብ ንሰብ ውሽጢ ሰብ ዝገልፅ ስምዒታት ሰብ ዝገልፅ ሙያ እዩ። ንገርና ዓደ እንታይ ግን ኮነልኪ
1: ሙዚቃን ወዲ ሰብን ናይ ጥንቲ ምትእሳር ዘለዎም እዮም። ገለገለ እውን ቅድም ሙዚቃ ተፈጢሩ ክኸውን ኣለዎ ኢሎም ይግምት እዮም። እቲ ምንታይ ሙዚቃ ኣብ ከብድዲኡ ዝርከብ ዕሸል እውን እንተኾነ ከም ዘስተመቕሮ እዩ ዝግለጽ። ሙዚቃ ኣብ ዝተፈላለየ ሕብረተሰብ እውን ነናቱ ብዙሕነትን ኣመፃፃእን ዝውንን እዩ። ኣብ ሃገርና እውን ታሪክ ሙዚቃ ንክግለጽ ዓሚቕ መፅናዕቲ ዘድልዮ ዛዕባ እኳ እንተኾነ ኩለን ብሄራትና ምስ ዝውከላሉ ባህልን ልምድን ተላፊኑ ዝመጽእ ናታተን ባህላዊ ደርፍታትን የታዊ መሳርሒ ሙዚቃን ከም ዝውንና ይፍለጥ።
0: ሕጂ እንታይ እዩ እቲ ሓደ እቲ ሕብረተሰባት ናይ ኤርትራ ብፍለጥቲ ብሄራት መለስ በይነን ኮነን ዝነብረ ምስ ካልኦት ብሄራት ይደባባ እየን። ሕጂ ኣብቲ ምድባብ ነናት ኣሎ ነናቱ እቲ መሳርሒ ሙዚቃ ብውሳብ ኣሎ ማለት እዩ። ሕጂ ሓፈሻዊ ክንገልፅ ተኮይና ህዝቢ ኤርትራ ኣብ ከበሮ ሃብታም ዝኾነ ህርመታት ከበሮ ኣለዎ። ብፍላይ ኣብ ብሄረ ኩናማን ናራን ኣዝዩ ሰፊሕ ዝኾነ ዝያደ ብሕጂ ዘይተፀንዐ ብሕጂ መፅናዕቲ ዝፅበዮ ባህላዊ መሳርሒታት ሙዚቃ ኣለና። ብፍላይ ከበሮታት ማለት ዓይነት ከበሮታት ቅዲ ከበሮታት ምስ ደርፉ ማለት እዩ ዝኾነት ህርመት ከበሮ ናታ ዛንተ ኣለዋ ምስ ምንታይ ምስ ወራር ምስ ፍቕሪ ሓንቲ ህርመት ክንብል ከለና ናታ መግለፂ ኣሎ ማለት እዩ። ሕጂ ምስቲ ናታ መግለፂ ከዓ ናታ ከዓ ደርፊ ከ ኣለዎ። ሕጂ እዚ እንታይ እዩ ዝያደ ሃብታ ምግበሮ ብዙሕ መፅናዕቲ ኣይገበርናሉን እዚ ኣይጠቐጥናዮን እምበር ኣብቲ ብፍላይ ንዓና ዘኩርዓና በርከ ኤርትራ ሲ ኣካል ናይ ኣፍሪካ እያ። ሕጂ ኣፍሪካ ከዓ እንታይ ትበሃል ኣደ ከበሮታት ተባሂል እያ ዝፅዋዕ። ሕጂ ንሕና ከዓ ኣብቲ ንኣፍሪቃ ምዃንና ከዓ ብኣደ ክበሮታት ንፅዋዓሉ ከብዚ ክብል ንፀንሐ ኩ ብሄራት ኣሎ። ንኣብነት ኣብ ናይ ትግርኛ እንተመፂና ህርመታት ከበሮ ናይ ትግርኛ ብዙሕ እዩ ዘለኒኩ ኣብ ናይ ፅልማ ናይ ስመጃና እናበልና ማይ ምነ እናበልና ንገልፆ ዝተፈላለየ ህርመታት ከበሮ ኣለና። ንበዓሉ ናይ ደቂ ኣንስትዮ ዛህርምኦን ናይ ደቂ ተባዕትዮ ዛህርምኦን ክልቲኡ ፀወታታት ሓቢሮም ዝፀወትዎ ዝተፈላለዩ ኣለና። ኣብ ብሄረ ትግረ እንተየልና ብዙሕ ዓይነት ህርምታት ኣለና። ኣብ ብሄረ ብዳዊት፣ ኣብ ብሄረ ዓፈር፣ ኣብ ብሄረ ረሻይዳ ብሕጂ ዘይትንከፍናዮ ሕጂ ብሓፈሻዊ ጠቕልል ኣቢልና ክርኢን ከለና ሲ ኤርትራ ሓንቲ ዓባይ ኮሌጅ ናይ ሙዚቃ ክንብላ ንኽእል ኢና። ዓባይ ኮሌጅ እዚ ናይ ህርመታት ከበሎን ይበሃሎ ቅሪት ንባዕሉ ሓንቲ ህርመት ክበሮ ተፈላለዩ ቅኒታት ተፈላለዩ ዛይማ ኣለና ሕጂ። ስለዚ ብሓፈሻዊ ክንገልፆ እንተኮይና ዕቁር ዝኾነ ሃብቲ ድንግል ዝኾነ ሃብቲ ዘይተበርበረ ዘይወፀአ ተኣምር ዝኾነ ባህሊ ከም ዘለና ኢና ክንዛረብ ንኽእል። እዚ ከዓ እንታይ እዩ ምልክት ናትና ናይ ስልጣን ኤርትራ ሲ ክሳብ ወላ ብድሕሪ ባይታ ምስ ናይ ኣይዶሊስት ኣተኣሲርና እንተሪእናዮ ኤርትራ ዝነበረ እቲ ናይ ስልጣነ ቀሊል ኣይኮነን። ስለዚ ብኡ ከዓ ናይ ሙዚቃ ሃብታም ባህሊ ከም ዘለዋ ካብ ብኡ ክንነራግፅ ንኽእል ማለት እዩ።

0: ኩሎም ዘመናውያን መሳርሒታት ሙዚቃ በቢግዚኡ ካብ ባህላዊ ቅኔታትን ድምፅታት መሳርሒታት ሙዚቃ እናማዕበሉ ዝመፁ ምዃኖም ይፍለጥ። በዚ መንፅር ያታዊ መሳርሒታት ሙዚቃ ንዘመናዊ ሙዚቃ ባይታ ዘንፀፈዩ ክበሃል ይከኣል። ያታዊ ሙዚቃን መሳርሒታት ሙዚቃን ንሕብረተሰብ ካብ ምርኣያ ባህሊ ምዃን ሓሊፉ መበቆላዊ መንነቱ ዝገልፀሉ ውርሻ እዩ። ኣብ ብሄራትና ዝርከቡ ያታውያን መሳርሒ ሙዚቃ ብዙሕነት ዘለዎምን ዝተፈለየ ኣቃውማ ህርመት ዝውንኑን እዮም።
1: ኣብ ናይ ኩናማ ንሽተን ኣደን ጓለን ተዓባይ ክልተ ክብረ ኣለዋ። እታ ዓባይ ክብረላ እታ ንእሽተይ ክብረላ። ሕጂ እታ ዓባይ ክብሮ ብቅድሚትን ብድሕሪትን ብክልተ እየት ካሃታርና እታ ንእሽተይ ካሊእ ካኸማ። ስለዚ ኣርባዕተ ከበሮታት ታርም ከም ዘለካ ማለት እዩ። ስለዚ ኣብ ብሄረ ኩናማ እንታይ ብልዋ ኣደን ጓለን ኣደ እታ ዓባያ ጓላ ከዓ እታ ንእሽተይ። ኣብ ብሄረ ናዳ ከዓ እንታይ ብልዋ ከዓ ዓባይ ክብሮን ንእሽተይ ክብሮን። ሕጂ እንታይ እዩ ክልተ ኣፍ ዘለዎ ሕጂ እንታይ እዩ ዋላ ኣብ ብሄረ ሳውን ተመፂና ኣብ ብሄረ ዓፈር ተመፂና ከዓ ክልተ ኣፍ ዘለዎ እዛ ኖርማል ከበሮ ብክልተ ትህረም ማለት እዩ። ሓንቲ ኣፍ ዘላታ ከዓ እዛ ዕፅውቲ እታ ሕለብ ታሕቲ ዘለዋ ሕጂ እንታይ እዩ ሰፊ እዩ ኣብ ከበሮ እንተመፂና ማለት እዩ። ዝተፈላለየ ህድመታት ኣለዎ ንዑ ዝገልፅ ዝተፈላለየ ዛንታታት ከዓ ኣለዎ።

ኣብ ካሊእ ያታዊ መሳርያት ሙዚቃ እንተመፂእና ክራር ኣለና። ኣብነት ክራር ሕጂ ክልተ ዓይነት ክራር እዩ ዘለና። ክራር ኣብ ብሄሪ ትግርኛ ብሄሪ ትግረ ንጥቀመላ። ቀደም ዓፈር ዝጥቀምሉ ዝነበሩ ቱምቡራ ትበሃል ዓይነት ክራር ሩ ዓብዪ ዝበለት ኣላ። መሰንቆ ንኣብነት መሰንቆ ሕጂ ተቀናንያ እቲ ዝጥቀመሉ ብጨርቂ ዓይነት ክራር ከሎ ዝረባበ ንብላ ማለት እዩ። ታቀሊቀ ሽሞ ግን መሰንቆ ኣለና። ዋጣ ኣለና ሕጂ ብዙሕ በዝበዝሕ ሰብ እንታይ ዋጣ ብሄረ ትግሪ ጥራሕ ዝፀወትዎ ይብል። ኣብ ቀደም መፅናዕቲ ምስ ገበሩ ከዓ ኣብዚ ናይ መንፃዕ ኣብዚ ናይ ኣብ በዓል ሳሕል ከዓ ዋጣ ከም ዝነበረ ዳሓር ከም ዝተረስዐት ከዓ ይዛረቡ ማለት እዩ። ሻምቦቆ ኣብ ኩሉ ብሄራ ዘሎ እዩ። ሻምቦቆ ሲ ኣብ ሰሆላ መጨንበራ ንብላ ኣብ ኩናማላ ኣብ ትግራላ ኣብ ናራላ ኣብ ብዳዊትላ ኣብ ኩሉ ብሄራ ሲ ብሌናላ ኩሉ ኣሎ። ሕጂ እዚ ማለት ሃብታም ዝኾነ ናይ መሰንቆ ዝተፈላለየ እጂ ኣብ ኩሉ እንተሎ ነና ተፃወት ኣሎ። ኣብ ዝተፈላለየ ከኣጋጣሚታት ክዝፀወትሉ ከዓ ኣሎ ማለት እዩ።

0: እዞም ኣካል ባህላዊ ውርሻና ዝኾኑ ያታዊ መሳርሕታት ሙዚቃ ህላውነቶም ንክቕፅል ካብ ወለዶ ናብ ወለዶ እንክመሓላለፍ መበቆላውነቶም ከይጠፍእን ግቡእ ዕቀበ ክግበረሎምን ኣብ ኣጠቃቅማ ህርመቶም ድማ ብጥንቀቐ ክውረስን ይግባእ። ኣብ ብሄረ ትግርኛ ዝዝውተር እምብልታን መለኸትን ከም ኣብነት ምስ ግዜ ንቕርሲ ጥራይ ተዓቂበን ከይተርፋ ጥመተ ዘድልየን መሳርሕታት ከይኮና ስጋኣት ኣሎ።
1: ደባይ ሻንቂት ድፍን ደባይ ጂ ዓባያ እታ ሻንቂትካ እታ ንእሽትያ እታ ድፍንካ እታ ትምልእ ማለት እዩ። ካሊእ መለኸት ኣለና ሕጂ መለኸት ከም ሽማ መላኺት ሕጂ እንታይ ብልዋ እዛ ተነፋሒት መሳርሒ እንደ መላኺት ኩልን ንብደ ማለት እዩ። ሕጂ ሓፈሻዊ ክንገልፆ እንተ ኮይና እቲ ያታዊ መሳርሒት ሙዚቃ ኣብ ህርማታት ከበሮ፣ ኣብ ተነፋሒ፣ ኣብ ተጎጣይ ወይኮላ እዚ ናይ ግርፊት ከዓ ክራር ተነፋሒ እንተልና ሕጂ እምብልታ ሻምቦቆ መለኸት ይሕብር ማለት እዩ። ስለዚ መለኸት ከዓ ከም ሽማ መለኸት ንኩለን ትመልከን በርካ ሓደ ዓብ ሰብ እተኮይኑ ብዙሕ ዝዛርም ውሕድን ቆም ነገር ንዘለዎን እዩ ዝዛርም። ኣብ መለኸት እተኮይና ከዓ ቁሩ ፓ እያ ትዛረብ ፓፓ ሕጂ እንታይ ትገብር ዝያዳ መዳርጋ መረሳሰኒት እያ ነቲ ዘሎ ጓይላ ዝያደ ተድምቆ ዝያጋ ትረሃሰኑ ሕጂ

0: ዳርጋ ኣብ ምፅናት ትገፃ እየ ዘላ ሓንቲ ስድራ እየ ነራ ዳርጋ ሕጂ ትበራበረላ ዋ እጂ እንታይ እዩ ኣብ ዞባ ደቡብ ብፍላይ ሕጂ ፍሉይ ቆልሓታ ይገብርሉ ኣለዉ ክትበራበር ዘለዋ እያ መሳርሒት ሙዚቃ ኣገዳሲት ማለት እዩ ካሊእ ምናልባት ኣብ ናይ ክራር ሕጂ ምዕባለታት ተገይሪ እ ንኣብነት ካብቲ ምዕባለታት እንታይ እዩ ክራር ሓሙሽተ ስልኪ ነራ ናብ ሸዓተ ስልኪ ተገይራ እታ ክራር ከዓ ሓንቲ ወይ ከዓ ክልተ ቅኒት ኣብ ሓንቲ ክራር ትፀወት ነርካ ብሸዓተ ቶንስ ከምቲ ፀወት ተገይሩ ሜጀር ከም ዝቕይር ተገይሩ ወይ ትራንስፖዚንግ ክራር ተባሂለን ተቐይርን ኣለዋ ሕጂ እንታይ ንብል ኣብቲ ከተማ ዓብል ከለካ ክሉ ግዜ ጥንቀቐ የድልዮ ሕጂ ናብረት እቲ በናትና ሓሙሽተ ድምፅታት ኣለና እዚ ሓሙሽተ ድምፅታት ክግለፅ ከሎ እንታይ እዮም ዝበሃላ ግሬት ግራንድ ፋዘር እየን ዝበሃላ ግሬት ግራንድ ፋዘር ዓብዪ ኣብሓጎ ናይቲ ናብ ሙዚቃ ክንገልፅ ተኮይነሲ ኣብ መሳድል ክንገልፅ ከለናሲ እተን ቀንዲ እተን ሓሙሽተ ቶንስ ኣገደስቲ ምዃነን ዝግለፅ እሰን ከዓ ኣብ ኣፍሪካ ኣብ እሽያ እየን ዝቕመጣ ማለት እዩ ስለዚ ንሕና እንታይ ንግብር ኣለና ካብቲ መደልናትና ወፂእና ናብ ሸውዓት ተኸድና የድሉ እዚ ኣይድልን እዚ ክንሓስበሉ ይግባእ ሕጂ እንታይ እዩ ለውጡ ክንገብር ከለና ክሉ ግዜ ስለዝረኸበ ለውጡ ክትገብር ፅቡቅ ኣኹን
1: እዩፅባቐ
0: ሕጂታይ ድዩ ኣብ ባህሊ ሕጂታይ እዩ ይርዳእኒ እንድዩ ናይ ተቐንዲ ናይ ወስር ናይ ሙዚቃ ናይ ሸዓተ ቶን ስለ ዘለዎ እዚ ዳያቶኒክ ወይ ከዓ ሄፕታቶኒክ ዝበሃል ዓይነት ግኒት ንዑ ናብኡ ክንፀወት እዚ ናይ ደገ ክንፀወት ዝተገብረ እዩ ግን ነግድ እንድና ናብኦም ክንከይድ ዘለና

0: ማስክ ጥቂር ኣለካ ማስክ ተማዕብለ ኣለካ ክትሓስብለ ኣለካ ስብል ከለ ይመፅእን እዩ ሕጂ ታክራር ተገይርዎ ዘሎ ክትሪአን ከለካ ሓ ማዕቢለ ንብል ግን ልክ ማዕቢለ ድያ ናብነት ታክራር ቅርፃ ክንሪአን ከለና ክሰፍሕ ቅርፂ ነይርዎ ኣብቲ ናይቲ ድምፂ ናይቲ ዝያዳ ክግውሕ ዝያዳ ድምፂ ነይርዋ ሎሚ ሻልሓ ጌርና ክርንክርንክርንክርን ከም ዝብል ጌርናዮ ኣማዕቢልናዮ ድና ማዕበልናዮእጂ ኣበላሽና እዮ ሕጂ ኣብ ገሊኡ ትንቃቐ የለና ንኣብነት ሻምቦቆ ትዝገርመኒ ኣብ ሻምቦቆ ልክ እዛ ናይ ዌስተርን ፍሉት ወይከዓ እዛ ናይ ቻይኒዝ ፍሉት ብሸውዓተ እጂ ሻምቦቆ ናትና በዚኣ ንኸል ብከምዚኣ ካ ትፃወቱ እንታይ ገይሮም ልክ ካብዛ ናይ ዌስተርን ኣብዚኣ ክምፃወት ገይሮማ ኣበልናዓምሪ ኣይኮናን ዘለና ነበላሽ ኣለና ባህልና ሲ ናብኦም ንኸይድ ዘለና ነግዕ ዘለና ሕጂ ኣብ ባህሊ ጥንቃቐ የለ እዩ
1: ሙዚቃ ምስ ምዕባለ ክስጉም ግድን እኳ እንተኾነ ጎኒ ጎኒ እቲ ኣብ ምዕባለ ዘመናዊ ሙዚቃ እንፅዕቶ ንያታዊ ሙዚቃ እውን መበቆላውነቱ ሓሊና ፅባቐኡ ክነጉልሕ ይግባእ
0: ብሓፈሻ ይኹን ዛረብ ከለና እዚ ናይ ያታዊ መሳርሒ ሙዚቃ ብዝበዝሐ ምስ ጉስነት እዩ ዝያዳ ዝኸይድ ነይሩ ናብና ሻምቦቆ ተልካ ሲ ሻምቦቆ ንጥሪት ጓሶሲ ንጥሪቶም ዝፀወት ወይ መዘናግዒ ንጥሪት እዩ ዝሕሰብ ነይሩ ሕጂ እቲ ጉስነት ብዘይ ምህላው ሎሚ ዝጓሶ ሰብ የለን ስለዚ እታ ሻምቦቆ ዳርጋ ኣብ ምፅናት ዘፃየ ዘላ ክንብል ንኽእል ማለት እዩ ሎሚ ናብነት ኣብዚ ቀረባ ዓመሲ ዓሰርተ ክሳወር 12 መፅናዕቲ ገይረ ነርና ብቤት ትርክ ሙዚቃ ዝተበገሰ መፅናዕቲ ኣብ እሰን ከዓ ኣብ ብሄረ ብዳዊት ብሄረ ናራ ኣብ ብሄረ ትግርኛ ኣብዘን ሰለስተ ጀሚርና ማለት እዩ እሱ ቀንቲ ዕላማ እንታይ ነይሩ ተምሃሮ ናትና ንቤት ትርክ ሙዚቃ ተምሃሮ ብባህሎም ከም ዝምሃሩ ተባሂሉ ዝተዝጀመረ መፅናዕቲ እዩ እሱ ከዓ በብናቱ ከዓ ኣብ ትሽዓቲ ብሄር ከይዱ ማለት እዩ ሕጂ ኣብ ትሽዑ ዝተባሃልናሉ እንታይ እዩ ዳርጋ እቲ ኣታዊ መሳርሒት ሙዚቃ ናትናስ ይበሎ ክብሮን ይበሎ እቲ ኣታዊ መሳርሒ ሙዚቃን ይበሎ ዳርጋ ኣብ ምፅና ተኸይዘና እጅቶም ዓበይቲ ዕብ ዕድመ እናኸዱ ከ ዘለዉ ምስኦም ከዓ እቲ ባህሊ ከ እተብሓጎገ እንዳጠፈ እዩ ዝኸይ ዘሎ ስለዚ ዝያዳ ኣተኩሮ ክንገብረሉ ሕጂ ግዜ ማለትሲ ዝያዳ መፅዓቲ ክንገብረሉ ዝያዳ ክንጓየየሉ እቲ እዋን ዝጠልወ እዩ